0: ክትክስ ግድ ነይሩ እኳ ማለት እዩ።
1: እንታይ እሞ ክምርዓወሉ ዝኽእል ዕድመ በፂሐ ይኹን እምበር ኣይተመርዓኹ
0: ከምኡ ዓይነት ዘረባኻባ ክሰማዕ ኣይደሊ ኢ ኣነ ውን ካባኻ ክሰማዕ ኣይደሊ ኢ ዳሃር ኣነ ምስኮርኩም ትረዳዱ ብድሕሪ ኸ ንኻልኣይ ግዜ ተራኺብኩም ዶ
1: እዎ ኣብ ካልኣይ ወይ ኣብ ሳልሳይ እግረይ ነብሰ ፆር ምዃና ነገራትን
0: ሽዑ ክትምርዓዋ ከም ዘለካ ኣተንብያትልካ ዶ
1: ፈፂማ ክምርዓዋ ድሌታ ኣይነበራ ኣይተፍቅረኒ ኸያ ትብለኒ ነራ ድሓርካ ወላ መሰታ ኣተለበርኩስ ልክዕ ከም ቆልዕያ ትርኢል ነራ
0: እሞ ብድሕሪ እንታይ ወሲንካ
1: ዋ ስራሕ ኣይነበራ ገንዘባ ኸዓ ወዲያያ ነራ ስለዚ እኹል ገንዘብ ንኽትቅበለኒ ደፋፊአ እያ ትቕበለኒ ነራ ድሓር ግን ምቕባል ቆሪፃ
2: ከመይ ድምፅኻያ ገንዘብ ኢኻ ትህባ ነርካ
0: ናተይ ሕቶውን ንስ እዩ
1: ካብ ትካልና
2: ካብ ትካለይ
0: እንታይ ማለት እዩ እቲ ገንዘብ ትሰርቁ ነርካ ማለት ድ
1: ኖኖ ስርቂ ክበሃል እኳ ኣይከኣል
2: እንታይ ስርቂ ክበሃል ኣይከኣል እዩ እንታይ ዳ
3: ኣብያት እኒኣ ነፅያ ወላሓንቲ ክገብር ኣይከኣልኩ
4: ኣይተሓዘለ ገረንስ ኣብ ውሽጢ ስቕኢሉ ኮፍ ክብል ኣይከኣልኩን እንታይ ይበሃል ከም ዘሎ ክፈልጥ ኣለ
2: ሰናይ ገንዘብ ሰሪዕካ
1: ስርቂ እኳ ኣይኮነን ክመልሶ መደብ ነይሩኒ
2: ኩሉ ግዜ ካ ኸም ትብል ከመይ ገርካ ክመልሶ
1: ብዝኾነስ ክመልሶ ምኽኣልኩ ሽዑ ግዜ ግን ገንዘብ ኣለየን ነይሩ
2: ግን ዝኾነ ሰራሕተኛ ከይረኣየካ ከመይ ጌርካ ክትወስድ ክኢልካ
1: እቶም ሰራሕተኛታት እኳ ይጥርጥሩን ይነበሩ
2: ሓቅኻ ሓንቀኢካ እንዲኻ ንሱ ይፀገምካ
0: ናተይ ፀገም ከዓ ግዜ ዘይብለይ ምዃኒ ኣነ ምስኮድኩ ጉድለታትኩም ክትካፈልዎ እዩ ናይ መጨረሻ ሕቶ እቲ ትህባ ዝነበርካ ገንዘብ ናይ ስርቂ ምዃኑ እታ ጓል ፈሊጣ ተጋገየ
1: ኣይተጋገኻ ፈፂማ ምቕባል ኣብያት እዩ ብድሕሪኡ እውን ክትርእየኒ ከም ዘይደሊ ነጊራት እዩ ዋ ነዚ ግን ከመይ ጌርካ ትፈልጥ ክኢልካ ባዕላ ናይ ነገራትካ
0: ኣይ ነገረትን ኣይረኸብኳን ተዘራሪብና እውን ኣይንፈልጥ
3: ንማማ ነጊራታ ነይራ
4: ዋኣርብካ
3: ኣነስ እንተፈለጡ ሓይሽ ኢለ
1: ነጊራትኪ ናብዚ ነመፅያ ነይረ ከመይ ገይራ ኣብዚ ከም ዝነብሩ እውን ኣይትፈልጥን እያ ከመይ ነይሩ ሃየ ነገር ድባ ከመይ ነይሩ
0: ኣነ ክነግረካ ባዕለይ ክነግረካ
5: ምስኻ ምስ ተፈላለየት ንሓገዝ ናብቲ ናይ ኣዲኻ ኮሚቴ ኸይዳ ኣዲኻ ኸ ኣነት ዳታ
1: ስለዚስ ንስኺ ክቕትልክያ ማለት እዩ ንዓይ ስለዝ ሓለየትለይ ናባ ክመፅያ ንስኻ ሰጉኢልክያ እወ ንስኺኺ ነቲ ክትወንዶ ቀሪባ ዝነበረት ውሉደይ ንዓ ቀትልክዮም ክልዳ ድማ ሳሕሊፍኪ ከመይ ዝበሉ ክርግንቲ
0: ካባኹም ክፈልጦ ዝዘሊ ዝነበርኩ ንስ እዩ ደፋፊኡኩም ናብ ገደል እቲኹማ እዚ ነፍሲ ወከፍኩም ክትርስዕዎ የበልኩም ኩሉ ግዜ ዘለዎ ወይዘሮ ፅገ ኣብቲ ኣዝዩ ሓገዝ ዘድለያ ዝነበረ ግዜ እየ ክሰጉይክ እያ ንስኻ ውን ከይትርስዕ
1: ከመይ ኢልዮ ሞ ክርስዑ ዝርስዑ ይመስለኒ
0: ከም እንስሳ መዛዘመ ናይ ትስኽራን ምሸጥ ዕቡድካ ጌርከያ ኣይክትርስዓን ኢኻ በር ከመይ ጌርካ ክትርስዓ ርብካ
3: ይርዳእኒ ካብ ስራሕ ኣስግገ እያ ንኩሉ ኣነ ጀሚረ እዮ
0: ንስኺ ጀመርክ እዮም ወሲኽ ኩሉ እምበር ኣይጀመርክ እዮም ዝጀመሮ ንስ እዩ ፈትያ ክሳብ ትፀልእ ክርተርቲ ክሳዕ ትብል ጌርከያ ሕጂ ድማ ሳይ ኣድፋጨኻ ክትስተካ
6: ተለንቲ ሕጂ ኣሸሓት ማኣክዋ ኣሸሓት
0: ኦሮማይ ኦሮማይ ኣቶ ገደንስእ ፋይዳ የብሉ ብዝኾነ ኣብረት ሃይለ ሓሊፈ ካብዚ ንላዕሊ ክታስዩ ኣይትኽእሉን ኢኹም ዝኾነ ነገር ክትገብሩላውን ኣይትኽእሉን ኢኹም ይቕሬታ እውን ክትዓትዎ ኣይትኽእሉን ኢኹም
3: እቲዝኸፈ ዳ ንስኒ
0: ግን ክትዝክርዎ ዘለኩም ሓንቲ ብርህት ሓሊፋ ኣሎ ብዙሓት ኣብርህታትን ኣብርሃማትን ግን ምሳና ተሪፎም ኣሎ ኩሉ ነገራቶም ተስፍኦም ምስ ተስፋና መነባብሮኦም ምስ መነባብሮና ሓጎሶም ምስ ሓጎስና ዝተኣሳሰረ እዩ ተነፃፂልና ይኮንና ንነብር ኩላህና ናይ ሓንቲ ኣካል ኣባላት እዩ ስለዚ ክንደጋገፍን ክንተሓጋገዝን ይህን ምህን ክንበሃልን እዩ ዘለና ወዲ ሰብ ነዚ ክምሃር እንተዘይክኢሉ ብሓውን ብደምን ዝመሃረሉ ግዜ ክመፅእ ምዃኑ

0: ብሃብትና ተመኪዕና ንኸማና ደቂ ሰባት ክንዕምፆምን ክንብድሎምን ከምዘይብልና ነርና እዩ።
1: ኩሉ ሰብ ንናይ ገዛ ርእሱ ደረጃ እዩ ዘሎ፣ ኩሉ ኸ በብደረጃ እዩ ዝነብር። ብኢነይ መለክዕ እዩ ሃብታም እንደኻ ሓደ ዝነብር
2: ልከ
3: በረኸት ሕልናና ክባራበር ኣለ ሰብሰብ ክንጨኑ ኣለና። ይሂ ባባ ማማ እንታይ ትብ
4: በረኸት ዝተዛረበ ዘረባ ቆልዕ እዩ ዘሎ። ኣብ ትሕትና ዝሰርሑን ምፅዋትና ዝቕበሉን ሰባሲ ከመይ ገርዮም መማዕርና ክኾኑ ሰይኩማይትሓናፈፅዎ
3: ትጋገይ ኣለኹ ማማ።
2: ኣይተጋገየት ቀንዕት እያ ዘላ ሃየጠ ሕጂ ውራይ ሕፅናን መስተና ንግበል ዝተባረኸ ዝተቐደሰ ምሸት ይግበረልና።
4: ማን ሕጅኸ
2: ብስራሕ ዝደልዩሉ ሰባት እዮም ዝኾኑ። ሃሎ ካብ ቤት ፅሕፈት ፖሊስ እወ እወ ካብተን ኣርኣያ ሕራይ እንታይ ነይሩ ናንታይ ርሱ ክትለት እዋ እወ ኩላህና ኣለና ናብዚ ክትመፅእ ሕራይ ንፅበየካ ሕራይ ኮይነ
1: እንታይ ዝኾነ እዩ

እዚ ሰላምታና ተቐበሉ ፈነወና ኣብ ምክታል እትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሉ ንሎም ምስኒ 11 ሰዓት 5 ዝተዳለወ ሃገራውን ሃገራውን ዜናታት ሒዝናልኩም ቀሪብና ዘለና ሮቤል በረኸት ምስ ኣቐራቤት ቋንቋ መልክት ኣብርህ ተወልደ ብምዃኒና ንምክታልኩም ብክብሪ ንዓዳምና ብ

0: ርእሲ ዜና ንፍልም። ሓረስቶት ዞባ ጋሽ ባርካ ደርቂ ዝፀወሩን ቀልጢፎም ኣብ ምህርቲ ዝበፅሑን ኣዝርእቲ ክጥቀሙ ማያውያን ኣተሓሳሲቦም። ኣብ ንኡ ዞባታት ጎልጅን ባሮንቱን ብወፍሪ ተምሃሩ ንልምዓት ዕውት ንጥፈታት ይሰላሰል ኣሎ። ኣብ ዞባ ማእከል መባእታ ቤት ትምህርቲ እምበይቶ መሰረታዊ ምሕዳስ ህንፃን ትሕቲ ቅርፅን ተኻይዱላ። ኣሜሪካን ደቡብ ኮርያን ዘካየደኦ ሓበራዊ ወተሃደራዊ ልምምድ ዝመፅእ ሰሙን ከም ዝጅመር ሓቢረን። ብራዚልን ሽወደንን ኣብ ምምዕባል ፅላት ምክልኻል ዘተኮረ ስምምዕ ተፈራሪመን። መንግስቲ ጃፓን ብናህሪ ዋጋ ነዳዲ ክስዕብ ዝኽእል ቁጠባዊ ሃስያ ንምቅላል ኣስታት 20 ቢልዮን ዶላር ህፁፅ ባጀት ሰሊዑ። ዝርዝር ዜና። ሓረስቶት ዞባ ጋሽ ባርካ ደርቂ ዝፀወሩን ቀልጢፎም ኣብ ምህርቲ ዝበፅሑን ኣዝርእቲ ክጥቀሙ ሞያውያን ኣተሓሳሲቦም። ወኪል ኤሪና ቀዳዊ ተወልደ ብመልክዕ ፀብጻብ ዘዳልዎ ትሕዝቶሎ ያሲን ሳልሕ ክቕርቦ እዩ።
1: ኣብ ዞባ ጋሽ ባርካ ዋሕዲ ዝናብን ምድንጓይ ክራማትን ኣብ ዝኽሰተሉ እዋን ሓረስቶት ደርቂ ዝፀወሩን ቀልጢፎም ኣብ ፍረ ዝበፅሑን ምሩፃት ኣዝርእቲ ክጥቀሙን ከምኡውን ጥብ ዝበለት ማይ ኣብ መዓላ ንምውዓል ዝሕግዙ ሜላታት ከዘውትሩ ሰብ ሞያ ሕርሻ መኺሮም። ዋና ዳይሬክተር ክፍሪ ሕርሻን መሬትን ኣቶ ኣቡበክር ዑስማን ንኤሪና ኣብ ዝሃቦ ሓበሬታ ኣብ መብዛሕትኡ ከባቢታት ዞባ ጋሽ ባርካ ዝናብ ደንጊኡ ኣብ ርእሲ ምጅማሩ ብዝርግሕን ዓቐንን እውን ከምቲ ትፅቢት ዝተገበረሉ ስለ ዘይኮነ ኣብ ስፍሓት ዝሕረስ መሬትን ደረጃ ዕብየት ዘራእትን ኣሉታዊ ተጽዕኖ ከም ዝፈጠረ ብምጥቃስ ሓረስቶት ዝርከቡ ዝናብ ኣብ መዓላ ንምውዓል ጉርህኦም ብግቡእ ክዛልዩን ከደላድሉን ከምኡውን ነቲ ኩነታት ዝፃወሩ ምሩፃት ኣዝርእቲ ክጥቀሙ መኺሩ። ሎሚ ዓመት ክራማት ብደረጃ ዞባ ኣስታት 291,000 ሄክታር ካሕረስ ካብ መደብ እንተነበረ ብሰንኪ ዋሕድን ምድንጓይን ዝናብ ዛጊት 76 ሚታዊት ከም ተሓርሰ ዝሓበረ ሓላፊ ጨንፈር ልምዓት ቡቕሊ ኣቶ ነጋሲ ሃብተ ሚካኤል ሓረስቶት ተኸሲቱ ዘሎ ምምዝባል ወቕትን ዋሕዲ ዝናብን ኣብ ግምት ብምእታው ትራክተራት ከይተፀበዩ ብዘለዎም ካሕርሱ ደርቂ ዝፀወሩን ኣብ ሓፂር ግዜ ዝፈርዩን ኣዝርእቲ ክጥቀሙን ከምኡን ግራውቶም ብግቡእ ደኪዖም ንዝተረኽበ ማይ ኣብ መዓላ ንምውዓል ኣበርቲዖም ከሰርሑ ኣተሓሳሲቡ። እቶም ሞያውያን ሕርሻ ኣብ መወዳእታ ንጥፈታት መዐቃብ ሓመድን ማይን ብሓፈሻ ምድዳል ናይ ሕርሻ መሬት ድማ ብፍላይ ካብቶም ብዕቱብ ክትግበሩ ዝግብኦም ሜላታት እኳ እንተኾነ ኣብ ዞባ ጋሽ ባርካ ከምቲ ዝድለ ከም ዘይሰጎመ ከም ሳዕቤኑ ድማ ሓረስቶት ካብ ተፀባይነት ልዑል መጠን ክረምታዊ ዝናብ ከም ዘይተናገፉ ብምምልካት ንጥፈታት መዐቃብ ሓመድን ማይን ብቐፃሊ ክስርሓሉን ነቕሊ ኣብ እዋኑ ክካየድን ዋሕድን ምድንጓይን ዝናብ ኣብ ዝኽሰተሉ ወቕቲ ድማ ጥብ ዝበለት ማይ ኣብ መዓላ ንምውዓል ዝሕግዙ ሜላታት ክኽተሉ ተቐላጢፎም ክዘርኡ ንሞያዊ ምኽሪ ክኽተኑ ተማሕፂኖም።
0: ኣብ ንኡስ ዞባታት ጎልጅን ባሮንቱን ብወፍሪ ተምሃሩ ንልምዓት ካብ 6 ሓምለ ጀሚሩ ብቐንዱ ድማ ኣብ ምዕቃብ ማይን ሓመድን ዘተኮረ ሰፊሕ መደባት ይሰላሰል ኣሎ። ኣብ ንኡስ ዞባ ጎልጅ ዝተዋፈሩ 800 ተምሃሮ ዛጌት ኣስታት 8,000 ሜትሮ ቅናታዊ ዘላ ከም ዝፀገኑ፣ ብ10 ሄክታር ሓድሽ ቅናታዊ ዘላታት ከም ዝሰርሑ፣ ልዕሊ 2,000 ጎዳጉዲ ንፈልስታት ከም ዘዳለዉ፣ ከምኡ ውን ሓያሎ ኣግራብ ከም ዝኸስከሱ ክኢላ ሕርሻ ኢንጂነር ብርሃነ ጸጋይ ሓቢሩ። ወፍሪ ወፋሮ ብወገኖም ኣብ ወቕቲ ክራማት ዝካየድ ወፈራታት ኣብ ምምዕባል ብቕዓት ምስናቕ ልምዲ ስራሕን ምልውዋጥ ተመክሮን እወታዊ ተራ ከም ዘለዎ ብምጥቃስ ብፍቅሪ መሬት ተሃሲዩ ዘሎ ከባቢታት ናብ ንቡር ንምምላስ ኣበርቲዖም ከም ዝሰርሑ ኣረጋጊፆም። እዚ ከምዚ ኢሉ እንከሎ ኣብ ንኡስ ዞባ ባሮንቱ ንዝተዋፈሩ ተምሃሮ ንቕሓቶም ብምብራኽ ተርኦም ኣብ መደባት ህንፀት ሃገር ክብ ንምባል ዝዓለመ ኣስተምህሮ ተዋሂቦ። ኣብቲ ብምትሕብባር ኣብያተ ፅሕፈት ፖሊስ፣ ትራፊክ፣ ትምህርቲ፣ ሕርሻ ሃማትአን ሃማድአን ዝተወደበ ኣስተምህሮ ድሕነት ሕብረተሰብ ካብ ሓደጋታት ትራፊክ ንምርግጋፅ ውሕስ ኣጠቓቕማ ፅርግያ ክዝውተር፣ ክሊማዊ ለውጢ ንምብዳህ ተራ መንእስያት ኣብ ምዕቃብ ሓመድን ማይን ክዓዝዝ፣ ከምኡ ውን ተሳታፍነት ደቂ ኣንስትዮ ኣብ ትምህርትን ልምዓታዊ መደባትን ክሕይል በብዝምልከቶም ኣካላት መግለፂታት ተዋሂቦ። ኣብ ብዞባ ማእከል ንኡዞባ ጋለ ነፍሒ ተረኪና እትርከብ ናይ መባእታ ቤት ትምህርቲ እምበይቶ ብኣበርክቶኩም መሰረታዊ

ጽገና ህንፃን ትሕቲ ቅርፅን ተኻይድላ ርእሲ መምህር ናይታ ቤት ትምህርቲ መምህር መሓር ተክኤ ዚንጎታት ናይ 8 ክፍልታት ብሓድሽ ክትከእ እንከሎ 4 ብሎካት ተሓዲሱ ብሬተ ዝነበረ ቀፅሪ ድማ ብእምንን ብብሉኬትን ከም ተቐየረ ገሊጾ ሕፅረት ናውቲ ቤት ጽሕፈት ንምምላእ ብዝተወስደ ተበግሶ እውን እቲ መሰረታዊ ጠለባት ከም ተማልዕን ከብሕታት ብሓድሽ ከም ተተክአን ኣረዲኡ ነበርቲ ኣብ ዝሃብዎ ሓበሬታ ሕፅረታት ምምላእን ፀገማት ምፍታሕን ንመንግስቲ ጥራይ ዝግደፍ ዕማም ከም ዘይኮነ ብምጥቃስ ተመሳሳሊ ተበክሶታት ኣብ መጻኢ ከም ዝቕፅልዎ ኣረጋጊፆም ማሓዳር ንኡዝባ ጋላ ነፍሒ ኣቶ መሓሪ ዮሃንስን ሓላፊ ቤት ፅሕፈት ትምህርቲ ኣብቲ ንኡዝባ መምህር ዳንኤል ሰሎሙንን ብወገኖም ብነበርቲ እምበይቶን ዝተወስደ ተበግሶ ድሕሪ ምምስጋን ካልኦት ዓድታት ተመሳሳሊ ስጉምቲ ክወስዳ ኣዘኻኺሮም ሓላፊ መምሕዳርን ፋይናንስን ጨንፈር ትምህርቲ ዞባ ማእከል መምህር መስፍን ወልደ ስላሴ ብግድኡ እቲ ስራሕን ውፅኢቱን ኣብ መስርሕ ምምሃርን ምስትምሃርን ወታዊ ፅልዋ ከም ዘለዎ ብምጥቃስ ተመሳሳሊ ተበግሶታት ክድፍኣሉ ፀዊዑ ኣብቲ ኣጋጣሚ ፈለስታት ክትከል እንከሎ ኣብቲ ዝተሳለጠ ዕማም ኣበርክቶ ንዝገበሩ ኣካላት ወረቐት ምስክር ተዓዲሉ ኣብ ዞባ ማእከል ንኡዞባ ዕዳጋ ሓሙስ ተራ ሕብረተሰብ ኣብ ምክልኻል ገበናትን ብደላትን ክብ ንምባል ዝዓለመ ዝተምህሮ ትማሊ 9 ሓሰ ተኻይዱ ኣዛዚት 4ይ መደበር ፖሊስ ካፒቴን መርየም ጣህር ንነበርቲ መምሕደራት ከባቢ ማያፍራስ ሓዝሓዝን እምባጋልያኖን ኣብ ዝሃበቶ መግለፂ ኣብ ዝሓለፈ መንፍቕ 147 ገበናትን 263 በደላትን ከም ተመዝገበ ብምጥቃስ ንቑሕ ተራኮም ክዓዝዝ ፀዊዓ ንምጥሓስ ሕግታት ትራፊክ ብዝምልከት ድማ ጠቕላላ ጉድለት ብምፍፃም ዝተኸሳ ተሽከርከርቲ 3205 ከም ዝነበራ ብምሕባር እተን 2187 ብሽክለታታት ስለ ዝነበራ መራሕቲ ብሽክለታታት ብሕግታት ትራፊክ ክመላለሱ ኣዘኻኺራ ሓላፊ ምክልኻል ገበን ኣቶ ተኽሊት ዓንዶም ብወገኑ ሰላም ከባቢ ንምውሓስ ሕብረተሰብ ብግዜ ለይትን ቀትርን ዝፍፀም ገበናትን በደላትን ኣብ ምቅላዕ ተርኡ ክዕዝዝን ዕማማት ፖሊስ ንምስማር ክተሓባበርን ተላብዩ ተሳተፍቲ ብወገኖም ናይ ጎደናታት መብራህቲ ቁልጡፍ ፅገና ክግበረሉ ብምዝኽኻር ንደቆም ኣብ ምኽስኳስን ምክእታልን ብዕቱብ ከም ዝንቀሳቐሱ ኣረጋጊፆም ኣማሓዳሪት ንኡዞባ ዕዳጋ ሓሙስ ወይዘሮ ሳሊሓ መሓመድ ብወገና ገበናትን በደላትን ንምክልኻልን ገበነኛታት ንምቅላዕን እቲ ቀንዲ ክኸውን ዘለዎ ምትሕባር ህዝብን ፖሊስን ከም ዝኾነ ብምሕባር ወለዲ ኣብ ምምእዛን ደቆም ብቐፃሊ ክሰርሑ ኣዘኻኺራ ኣብ ንኡዞባ ዓሰብ መምሕዳር ከባቢ ብሌንኮማ ናብ 9 ናሓሰ ኣብ ዘውግሐ ለይቲ ዘጋጠመ ሓደጋ ባርዕ ኣብ ንብረት ጉድኣት ኣውሪዱ በቲ ድሕሪ ሰዓት 2 ናይ ለይቲ ካብ ሓንቲ ትካል ተበጊሱ ናብ 7 ትካላትን መንበር ኣባይትን ዝለሓመ ባርዕ ዝወረደ ክሳራ ከቢድ ምዃኑ ሓላፊ መርመራ ገበን ቀዳማይ መደበር ፖሊስ መንእሰይ ጀማል ጠሃኑር ሓቢሩ እቲ ኣባይቲ ብጠዋሉ ዝተሰርሐን ዝተለጋገበን ብምዃኑ ነቲ ባርዕ ዝያዳ ከም ዘጋደዶ ብምጥቃስ ኣብ ንብረት ዝወረደ ክሳራ ልዕሊ 1.3 ሚልዮን ከም ዝግመት ገሊጹ ኣዛዚ ቀዳማይ መደበር ፖሊስ ምክትል ተለንተ ሻውሽ ወልደ ጋብር ብግድኡ እቲ ኩነታት ከቢድ ከም ዝነበረ ብምግላጽ ነቲ ሓዊ ኣብ ምጥፋእ ህዝብን ሰራዊትን ብኣሃዱ መጥፋእቲ ሓዊ ተሓጊዞም ንዝገበሩ ኣበርክቶ ብምምጓስ ብሸለልትነት ካብ ዝኽሰት ሓደጋ ባርዕ ጥንቃቐ ክግበር ተላብዩ እስዕብ ዜና ወፃኢ እዩ ንምክታልኩም ደጊምና ብክብሪ ንዕድም ዜና ወፃኢ ኣሜሪካን ደቡብ ኮርያን ዘካየደ ዓመታዊ ሕበራዊ ወተሃደራዊ ልምምድ ዝመፅእ ሰሙን ከም ዝጅምር ኣፍሊጠን ዕላማ ናይዚ ካብ 17 ክሳብ 27 ሓሰ ዝቕፅል ልምምድ ናይ ምውጋእ ዓቕምን ምዋሃድን ሰራዊትን ክብ ንምባል ምዃኑ ኣሜሪካን ደቡብ ኮርያን ሓቢረን ኣለዋ ኣሜሪካ ኣብዚ ኣብ ግዝኣት ደቡብ ኮርያ ዝካየድ ልምምድ ንዝሳተፍ ቁፅሪ ሰራዊታ ዛጊት ከም ዘየነፀረት ደቡብ ኮርያ ግና ልዕሊ 18,000 ወተሃደራት ከም እተሳትፍ ኣፍሊጣ ኣላ እዚ ከምዚ ኢሉ እንከሎ ሰሜን ኮርያ ነቲ ተኽታኺ ክትብል ዝገለፀቶ ልምምድ ምላሽ ከም ትህበሉ ከተጠንቅቐን ከላ ኣሜሪካን ደቡብ ኮርያን ግና ንካልኦት ሃገራት ብኣሉታ ከም ዘይፅሉ ሓቢረን ሓበራዊ ወተሃደራዊ ልምምድ ምንቅስቓሳት ኣሜሪካን ደቡብ ኮርያን ፀጥታዊ ስግኣት ከም ዝፈጥረላ እትገልፅ ሰሜን ኮርያ ክመፃእ ዝኽእል ስግኣት ንምምካት ወተሃደራዊ ዓቕማ ክብ ክተብል ፀኒሓላ ኣሜሪካ ኣብ ደቡብ ኮርያ ልዕሊ 28,000 ወተሃደራት ብቐዋምነት ኣስፊራ ከም ዘላ ዝፍለጥ እዩ ብራዚልን ሽወደንን ብ9 ናሓሰ ኣብ ምምባል ፅላት ምክልኻል ዘተኮረ ስምዕ ተፈራሪመን እቲ ስምዕ ብራዚል 20 ተወስኽቲ ነፈርቲ ኩናት ካብ ሽወደን ንምዕዳግ ዘጠቃለለ ምዃኑ ሰምዝ ምክልኻል ኣፍሊጦም ኣለዉ
ብራዚል 36 ነፈርቲ ኩናት ንምሽማት

ትኽእል ስምምዕ ኣብ 2023 ምሽወደን ከም ተፈራርመት ዝፍለጥ ኮይኑ ቀዳማይ ገጽ ምርኽኻብ ኣብ 2027 ክጅምር እዩ። እዚ ከምዚ ኢሉ እንከሎ ክልጤን ሃገራት ነፈርቲ ኩናት ብሓባር ንምፍራይ ይዘራረባ ከም ዘለዋ ኣፍሊጠን። እቲ ውዕል ኣብ ብድንፋዕ ወተሃደራዊ ዓቕሚ ሃገሩ እወታዊ ተራ ከም ዝህልዎ ዝጠቐሰ ሚኒስትሪ ምክልኻል ብራዚል ትግባርኡ ንምቅልጣፍ ይስራሕ ከም ዘሎ ኣረዲኡ። መንግስቲ ጃፓን ብናሃር ዋጋ ነዳዲ ክስዕብ ዝኽእል ቁጠባዊ ካስያ ንምቅላል ኣስታት 20 ቢልዮን ዶላር ህፁፅ ባጀት ሰሊዑ። ዝዓበየ ክፋልቲ ባጀት ብሰንኪ ናሃር ዋጋ ነዳዲ ብከቢድ ናብ ዝተሃስያ ትካላትን ኩባንያታትን ከም ዝቐንዕ ዝገለፁ ሰብ መዚ ጃፓን ኣኻሊ ምስ ዘይከውን ተወሳኺ ገንዘብ ከም ዝስላዕ ኣረዲኦም። ኣስታት 900ታዊ ጠለባት ነዳዲ ጃፓን ካብ ዞባ ማእከላይ ምብራቕ ብመልክዕ እታው ከም ዝመላእ ዝሕብሩ ፀብፀባት በቲ ተኸሲቱ ዘሎ ውግእ ኣሜሪካን ኢራንን ሳዕቤናቱን ሕልፊ ካልኦት ሃገራት ከም ተሃስየት ይረድኡ። ኣብ ዞባ ማእከላይ ምብራቕ ኣጋጢሙ ዘሎ ፀጥታውን ወተሃደራውን ቅልውላው ብዘስዓቡ ሕፅረት ነዳዲ ሓያሉ ሃገራት ምትዕራይ ባጀት ክገብራ ከም ተገደዳ ይሕበር። ኣብዚ እዋን ዋጋ ነዳዲ ብደረጃ ዓለም ልዕሊ 80 ዶላር ንበርሚል በፂሑ ከም ዘሎ ፀብፀባት ይረድኡ። ኣብ ፊሊፒንስን ህዝባዊት ሪፓብሊክ ቻይናን ብዝተኸስደ ሓደጋ ህበብላዊ ማዕበል ሰብኣውን ንዋታውን ከሰራታት ወሪዱ። በቲ ተፈጥሮዊ ሓደጋ ኣብ ፊሊፒንስ ልዕሊ 20 ሰባት ከም ዝሞቱን ኣብ ልዕሊ ትሕቲ ቅርፂ ከቢድ ዕንወት ከም ዝወረደን ሰብ መዚ ስርሒት ምድሓን ሂወት ተሃገር ሓቢሮም ኣለዉ። ብዘይካዚ ብሰንኪቲ ዶልፊን ዝተሰሚየ ህበብላዊ ማዕበል ልዕሊ 1.3 ሚልዮን ሰባት ብኣሎታ ከም ተጸልዉ ክፍለጥ ተኻኢሉ ኣሎ። እዚ ከምዚ ኢሉ እንከሎ እቲ ሓደጋ ናብ ህዝባዊት ሪፓብሊክ ቻይና ብምልሓሙ ኣስታት 1 ሚልዮን ሰባት ንህይወቶም ሰጊኦም ናብ ውሑስ ከባቢታት ከም ዝገዓዙ ተገሊጹ። ብዘይካዚ ብሰንኪቲ ሓደጋ ሎሚ 10 ነሓሰ ኣብ ከተማ ሻንጋይ ጥራይ ልዕሊ 1,000 በረራታት ከም ተሰረዘን ብርክት ዝበላ ትካላት ንጥፈታትን ከም ዝወንዝፋን ተፈሊጡ። ህባብላዊ ማዕበል ዶልፊን ኣብዚ ዓመት እዚ ኣብ ቻይናን ፊሊፒንስን ካብ ዝተኸስዱ ተመሳሳሊ ሓደጋታት እቲ ዝሓየለ ምዃኑ ፀብፀባት ይሕብሩ። እስራኤል ንሰላም ወሽመጥ ቃዛ ብዝምልከት ፕረዚደንት ዶናልድ ትራምፕ ንዘቕረቡ 15 ነጥብታት ዝሓዘ እማመ ብወግዒ ነፂጋቶ። ፕረዚደንት ትራምፕ ሓማስ ዝርከቦም ምንቅስቃሳት ፍልስጥኤም ነቲ እማመ ከም ተቐብሎ እኳ እንተገለጸ እስራኤል ግና ምስ ፀጥታዊ መደባታ ከም ዝጋጮ ብምጥቃስ ከም ዘይተቐበሎ ቀዳማይ ሚኒስትር ቤንያሚን ነታንያሁ ኣነፂሩ። እቲ እማመ ምንቅስቃስ ሓማስ ጠቕሊሉ ዕጥቁ ከወርድን እስራኤል ሰራዊታ ካብ ወሽመጥ ቃዛ ክተውፅእን ዝብል ነጥብታት ይርከቦ። ይኹን እምበር እስራኤል ምንቅስቃስ ሓማስ ዕጥቁ ብምልኣት ከም ዘውረደ ድሕሪ ምርግጋፃ ጥራይ ሰራዊታ ክስሕብ ከም እትኽእል ብምሕባር ንትግባረት እማመ ኣብ ሓደጋ ኣእትያቶላ። እስራኤል ኣብ ወሽመጥ ቃዛ ሶርያን ሊባኖስን ኣዋፊራቶ ዘላ ሰራዊት ንዘይተወሰነ ግዜ ከም ዝቕፅል ክትገልጽ ብምፅንሓ ፕረዚደንት ትራምፕ ኣብ ጉዳይ ወሽመጥ ቃዛ ዘቕረቦ እማመ ክሰምር ከም ዘይክእል ብኣግኡ ክእመት ጸኒሕሎም። ካብ መወዳእታ 2023 ኣብ ወሽመጥ ቃዛ ወተሃደራዊ ወፍሪ ተካየድ ዘላ እስራኤል ንልዕሊ 700ታዊት ናይቲ ወሽመጥ ተቋፂራቶ ከም ዘላ ይፍለጥ። ህንዲ ንቪየትናም ብራሆሞስ ዝተሰሚየ ልዕሊ ፍጥነት ድምፂ ዝውንጨፍ ክሩዝ ሚሳይል ክትሸጠላ ምዃና ሓቢራ። እቲ ኣብ ምድንፋዕ ዓቕሚ ምክልኻል ቪየትናም እወታዊ ተራ ከም ዝህልዎ ዝእመት ዘሎ ስምምዕ ተግባራዊ ምስ ዝኾነ ቪየትናም ድሕሪ ፊሊፒንስ ነቲ ኣፅዋር ዝዓደገት ካልኣይቲ ሃገር ክትከውን እያ። ፊሊፒንስ ነቲ ኣፅዋር ኣብ 2024 ኣብ ዕጥቂ ምክልኻላ ከም ፀንብረቶ ፀብፀባት ይሕብሮ። ኢንዶኔዥያ እውን ነቲ ኣፅዋር ንምውናን ምስ ህንዲ ክትዘራረብ ከም ፅንሐት ይጥቀስ። ሩስያን ህንድን ሓቢረን ዘማዕብልኦ ክሩዝ ሚሳይል ብራሆሞስ ኣስታት 500 ኪሎ ሜትር ንዝርሓቐ ዕላማ ክጥቅዕ ብቕዓት ኣለዎ። ኣብ ሪፓብሊክ ደቡብ ኣፍሪቃ ትማሊ 9 ሓሰብ ዝተኻየደ 3 መጥቃዕትታት ፎኪስ ብረት ብውሕዱ 11 ሰባት ከም ተቐትሉ ተቓሊሑ። በቲ ኣብ ከተማ ኬፕታውን ዝተፈፀመ መጥቃዕትታት ዓሰርታት ከም ዝቐስሉ ዝገለጹ ሰብ መዚ ፀጥታ ደቡብ ኣፍሪቃ ብሕታዋንነት ብረት ዘንቀሎ ክኸውን ከም ዝኽእል ኣሚቶም። ፈፀምቲ ናይቲ መጥቃዕቲ ንምሓዝ ኣብ ከተማ ኬፕታውንን ከባቢኣን ጽዑቕ ፀጥታዊ ስርሒት ይካየድ ከም ዘሎ እቶም ሰብ መዚ ገሊፆም ኣለዉ። ኣብ ደቡብ ኣፍሪቃ ብሕጋውን ዘይሕጋውን መንገድታት ዝተዓጥቀ ኣስታት 6 ሚልዮን ጥበናጁ ኣብ ኢድ ውልቀ ሰባት ከም ዘሎ ፀብፀባት ይጠቕሱ። ብሕታዋንነት ብረት ንምቁፃር ተሪር ሕጊ ከም ዘፅድቕ ክገልፅ ጸንሐ መንግስቲ ደቡብ ኣፍሪቃ ኣብ ትግባርኡ ዝነጥፉ ኣብ ከተማታት

ብሩ 10,000 ተወሰኽቲ ወታደራት ከም ዝዋፈረ ዝዝከር እዩ። ዜናታት ንምዛምባር ኣርእስቲ ዜና ክደግመልኩም። ሓረስቶት ዞባ ጋሽ ባርካ ደርቂ ዝፀወሩን ቀልጢፎም ኣብ ምህርቲ ዝበፅሑን ኣዝርእቲ ክጥቀሙ ሞያውያን ኣተሓሳሲቦም።

ብራዚልን ሽወደንን ኣብ ምምዕባል ፅላት ምክልኻል ዘተኮረ ስምምዕ ተፈራሪመን። መንግስቲ ጃፓን ብናህር ዋጋ ነዳዲ ክስዕብ ዝኽእል ቁጠባዊ ሓስያ ንምቅላል ኣስታት 20 ቢልዮን ዶላር ህፁፅ ባጀት ሰሊዑ። ነስ ሰዓት እዚ ዝተዳለወ ዜናታት ተዛዚሙሎ ምስ ዝተረፉ መረባትና ንሓድገኩም ብወጋና ብኹምሸት።

ሰባት ካብ ማዕፅ እዋን ኣትሒዞም ብሳምና ምሕፃብ ጀሚሮም ይኾኑ። ቅድሚ ነዊሕ እዋናት ብምንታይ ሕፀቡ ነይሮም? ንዚ ዝስዕብ ትሕዝቶ ኣብ መደብ ዳሃሳስና ክንፍትሾ ፈቲና ኣሎና። ሰናይ ምክትታል። ምሕፃብ ኢድ ወይ ፅሬት ኣብ ፈለማ እዋን ምስ ሃይማኖት ዝተሓሓዝ ሰረት ዘለዎ እዩ ነይሩ። ንኣብነት ኣብ ቅድሚ ልደተ ክርስቶስ ዝነበሩ ኣይሁዳውያን ንምልከት። ኣብ ከም በዓል ባቢሎን ዝኣመሰሉ ሕብረተሰብ ግና ብኣንጻሩ ፅሬት ሰውነት ምስ ምልክት ሃብቲ የተሓሕዝዎ ነይሮም። ኣብ ከም ጃፓን ዝኣመሰሉ ሕብረተሰባት ከም ፍወሳ ወይ ሜዲኬሽን የተኣሳስርዎ። ኣብዚ ሕጂ እዋን ዘሎ ኣረዳድኣ እንተመጺና ድማ ፅሬት ምስ ጥዕና ጥቡቕ ምትሕሓዝ ከም ዘለዎ ተረጋጊጹ ንረኽቦ። ኣብ ነፍሲ ወከፍ ሕብረተሰብ ዝነበረ ርድኢታት ሓደ ብሓደ ከመይ ይመስል ነይሩ? ዕቤትን ኣሰራርሓን ሳምና ብኸመይ ናብ ዝሕጂ ዘሎ ደረጃን ዓይነትን በፂሑ ከም ዘሎ ንርአ። ኣብ 1930ታት ዝነበሩ ተመራመርቲ ስነ ጥንቲ ኣብ ረኽበታቶም ሳሙና ካብ ምንታይ ከም ዝዳሉ ዝገልጽ ጽሑፍ ኣብ ጥንታዊት ባቢሎን 2800 ዓመተ ምህረት ቅድሚ ልደተ ክርስቶስ ዝገልጽ ኣሰር ረኺቦም። ኣብቲ ኣሰር እዚ ዓፋር ነገር ካብ ስብሒ ናይ እንስሳታትን ሓመኩሽትን ብምፍላሕ እዩ ዝዳሎ ዝብል ትሕዝቶ ዘለዎ ጽሑፍ ኣንበቡ። ግና ነዚ ረኽበት ዝኾነ ሽም ኣይሰየምዎን። እቲ ዝገርም ባቢሎናውያን ሳምና ንኢድ መሕፀብ ዘይኮኑ ንኽዳውንቲ ዝዳሎ ጡጡን ፀምርን ንምሕፃብ ዝጥቀምሉ ምንባሮም እዩ። እምነት ናይ ቀደም ባቢሎናውያን ፅሩይ ሰውነትን ክዳንን ምውናን ምልክት ሃብቲ እዩ ነይሩ። ምክንያቱ ሳሙና ኣብቲ ግዜ እቲ ብዋጋ ክትረኽቦ ኣዝዩ ክቡር ስለ ዝነበረ።

ኣብ ናይ ጥንቲ ግብፃውያን ምስ እንመፅእ ነቲ ዝነበረ ናይ ባቢሎናውያን መስርሕ ማለት ናይ እንስሳታት ስብሒ ወይ ቅብኣት ምስ ናይ ኣትክልቲ ቅብኣት ምስ ኣልካላይን ጨው ብምሕዋስ ዘዳልዎ እዩ ነይሩ። እዚ መስርሕ እዚ ግና ንመሕፀቢ ኣእዳው ዘይኮነ ንናይ ቆርበት ሕማም ንምፍዋስ ይጥቀምሉ ምንባሮም እዩ። ብተወሳኺ እውን ሬሳ ንከይባላሸው ኣብ ማሚፊኬሽን ክጥቀምሉ ጀሚሮም።

ብርኻውያን እውን ብወገኖም ነቲ ካብ እንስሳታት ዝስራሕ ዝነበረ ቅብኣ ብናይ ኣትክልቲ ሙሉእ ብምሉእ ቀይሮም ክጥቀምሉ ጀመሩ። ኣብ ሮማውያን ምስ እንመጽእ ንሳምና ልክዕ ከም ናይ ግብፃውያን ከም መድሃኒት ናይ ቆርበት እምበር ከም መሕፀቢ ኣይጥቀምሉን እዮም ነይሮም። ድሕሪ ዝተወሰነ ግዜኦም ሳምና እንተላይ ንመሕፀቢ ከም ዝጠቅም ዝተረድኡ ኣብ ኣብያተ መሕፀቢ ሰውነት ድማ ክጥቀምሉ ጀመሩ። እዚ ቦታ ናይ ብዙሓት ሰባት መእከቢ ብምንባሩ ዜና ናይ ኣገዳስነት ሳምና ኣብ ብዙሕ ከባቢ ክበፅሕ ናይ ብዙሓት ሰባት ኣድቦ ክስሕብን ግዜ ኣይወሰደን። ፖኒ ዝተባሃለ ሮማዊ ፀሓፊ ኣብቲ እዋን እቲ ዝነበረ ኣገባብ ኣሰራርሓ ሳሙና ብሳይንሳዊ መልክዑ ብግቡእ ኣብ ፅሕፋቱ ሴፖ ብዝብል ስም ኣስፊርዎ ይርከብ። እዚ ሴፖ ዝብል ቃል ኣብዚ ሕጂ እዋን ሶፕ ብዝብል ቃል ተለዊጡ ንረኽቦ።

ሮማውያን ኪኖም መግዛእቲ ኣብ ካልእ ሕብረተሰብ ዘመሓላልፎ ነገር እንተደኣ ነይሩ ሳሙና ምጥቃም እዩ። ኣብ 467 ዓመተ ምህረት ግና ንግስነት ሮማውያን ብምውዳቑ ኩሉ ይወዲቑ እንተላይ ሳሙና። ኩለን ህዝባውያን መሕፀቢ ሰውነታት እውን ንእለቱ ተዓፅዋ። ኣብቲ እዋን እቲ ዳርጋ እቲ እንኮ መሕፀቢ ኣካላት ዝነበረ ኣብያተ መሕፀቢ ሰውነታት ምስ ተዓፅወ ኣብ ኤሮጳ ብርስሓት ዝመሓላለፉ ሕማማት ሂወት ብዙሓት ሰባት ቀዘፈ። ኣብ ፅሬት ሰውነት ናይ 7 ዓመታት ዝነበረ ተመክሮ ሮማውያን ድማ ንእለቱ ኣንቆልቆለ።

ዘይከም ሮማውያን ብኣንጻሩ ኣብ ጃፓን መዓልታዊ ምሕጻብ ሰውነት ከም ባህልን ከም ፍወሳን ኮይኑ ቀጸለ። ኣብ ኣይስላንድ እውን ሰሙናዊ ኣብ ቀዳም ቀዳም ዝግበር ኣብ ብተፈጥሮ ዝርከብ ውዒ ማይ ምሕጻብ ቀጸለ። ኣብ ሃገራት ዓረብ ድማ ሳሙና ኣብ ህዝባዊ ቦታታት ዘይኮነ ነፍሲ ወከፍ ሰብ ገዚኡ ዝጥቀመሉ ኩነት ኣብ ዕዳጋታት ተፈጠሩ። ኣልራዚ ዝተባሃለ ኬሚስት ሳሙና ካብ ብናይ እንስሳታት ስብሒ ካብ ናይ ኣትክልቲ ዝርከብ ቅብኣ ዝምስራሕ ከም ዝበልፅ ሰፊሕ መፅናዕቲ ገበረ። መፅሓፍ ናይ ምስጢር ኣብ ዝተሰሜት መፅሓፍ ድማ ንረኽበታቱ ኣስፈሮ። ቅድሚ ሕጂ ዝነበረ ፎኪስን ንምትሓዙ ኣሸጋሪ ዝነበረ ሳሙና ኣብ ሃገራት ዓረብ ተሪር ቅርፂ ዝሓዘ ሳሙና ኮይኑ ተዳለወ። ንመጀመርታ ግዜ ድማ ካብ ዘይቲ ኣውሊዕ ገይሩ እቲ ኣዝዩ ዝበለፀ ሳሙና ኣዳለወ። ኣብ እዋን ኩናት መስቀላዊ ማለት ክርሴድ ድማ ኤሮጳውያን ነዚ ኣደናቂ ስራሓት ብመልክዕ ንግዲ ኣቢሎም ናብ ኤሮጳ ብሓድሽ ገጽ ኣተኣታተውዎ።

ኣብ 1947 ኣብ ሆስፒታል ቪየና ዘጋጠመ ክስተት ንምልከት። ሳሙኤል ዋይስ ዝተባሃለ ሃንገራዊ ዶክተር ዝተዓዘቦ ነገር እዚ ነይሩ። ኣብቲ ሕክምና ክልተ ክፍልታት ነበራ። ተቐዳሚቲ ብሓኪም ጥራይ ትእለ ዝነበረት ክፍልያ፣ እታ ካልኦቲ ድማ ብምሕረስቲ ኣዴታት ጥራይ ትእለ ነበረት።

ኣብታ ካልኣይቲ ክፍሊ ዝኣትዉ ሕሙማት ሓውዮም ክወፁ እንከለዉ ኣብታ ቀዳመይቲ ዝነበሩ ግና ዝበዝሑ ይሞቱ ነበሩ። ኣብ ቀዳመይቲ ካብ ከኣትዋ ኣብ ደገ ክሓርታ ዝመርፀ ኣዴታት ውሕዳት ኣይነበራን። ምክንያቱ ሞት ኣደን ዕሸልን ኣብ ቀዳመይቲ ክፍሊ ብሓሙሽተ ዕፅፊ ዝዛየት ስለ ዝነበረ እቲ ምክንያት ብሰንኪ ጉድለት ፅሬት ዝብል መደምደምታ ተበፅሐ።

እቶም ኣብ ቀዳመይቲ ክፍሊ ዝነበሩ ሓኻይም ምስ ረሳሓቶም ስለ ዝሕርሱ ብዙሓት ኣዴታትን ህፃናትን ይሞትዎም ነይሮም። እዚ ሳሙኤል ዋይስ ዝተባሃለ ሓኪም ኩሎም ሓኻይም ተሓፂቦም ከም ዝኣቱ ምስ ገበረ ሞት ኣብ ሓደ ለይቲ ካብ 13 ሚታዊት ናብ 1.3 ሚታዊት ቀነሰ። ኮይኑ ግን ኣብቲ እዋን እቲ ዝነበሩ ሓኻይም ነቲ ሳሙኤል ዋይስ ብዛዕባ ጀርምታት ዘስተምሃሮም ትምህርቲ ምቕባል ኣበይዎ፣ ብዙሕ እውን ተፃብእዎ። ብኣንጻሩ ንሓሳባቱ ብምንኣስ ካብ ሰብ ናብ ሰብ ብኣእዳው ዝሰጋገር ሕማም የለን ክብሉ ኮነንዎ። ኣብ 1869 ብሓሶት ኮሴሶም ኣብ ናይ ኣእምሮ ሕክምና ኣእትውዎ። ኣብ 2 ሰሙኑ ሓቅነቱ ከይተነግረ ኣብ መበል 47 ዓመት ዕድሚኡ ብሞት ሓለፈ። ድሕሪ 20 ዓመታት ድማ 2 ተመራመርቲ እቲ ኣቐዲሙ ብሳሙኤል ዋይስ ብዛዕባ ጀርምታት ዘቕረቡ ሓሳብ ብሳይንሳዊ መስርሕ ናብ ህዝቢ ኣቕረቡ። ጽሩይ ኢድ ህይወት ሰብ የድሕን ዝብል መጽናዕቲ ኩሉ ሓኪም ናይ ግድን ክገብሮ ዘለዎ ነገር ምዃኑ ከም ሕጊ ሰፈረ። ኣብዚ እዋን እዚ እምበኣር እቲ ጽሉል ተባሂሉ ኣብ ሕክምና ኣትዩ ዝዓ

ዝሓለፈ ሳሙኤል ዋይስ ስሙን እለቱ ዝተዘከረ ዝንኡ ድማ ተነግረ ንዑ ዝገልጽ ሓወልቲ ኣብ ሃንጋሪ ተሰራሐሉ ብሽሙ እትጽዋዕ ዩኒቨርሲቲ ድማ ተደኮናት። ኣብ 1791 ኒኮል ዝተባሃለ ኬሚስት እቲ 12 ሚታዊት ጥራይ ኣብ ዕዳጋታት ፈረንሳ ዝርከብ ዝነበረ ሳሙና ናብ 79 ሚታዊት ክብከብሎ ዝኽኣለ ኬሚስት እናተባህለ እዩ ዝፅዋዕ። እቲ ባህላውን ዝኾነ ኬሚካል ዘይኣተዎ ውሑስ ሳሙና ዝስርሐሉ ዝነበረ ግዜ ኣብዚ እዋን እዚ ነይሩ። ኮይኑ ግን ምስ ምኽሳት ቀዳማይን ካልኣይን ኩናት ዓለም ስእነት ናይ እንስሳታትን ኣትክልትን ቅብኣት ተረአየ። ምክንያቱ እንስሳታት ይሞቱ ኣትክልቲ ድማ በቲ ኩናት ይበርሱ ስለ ዝነበሩ። ነዚ ሽግር ንምፍታሕ ተባሂሉ ድማ ተመራምርቲ መተካእታቲ ባህላዊ ሳሙና ዲተርጀንት ዝበሃል ሲንተቲክ ባህሪ ዘለዉ ሳሙና ኣዳለዉ። ካብኡ ንድሓር ዝስርሑ ዘለዉ ሳሙናታት ካብ ኣትክልቲ ዘይኮኑ ብኬሚካል ዝስርሑ ዲተርጀንት እዮም። ብርስሓት ዝመፁ ሕማማት ክከላኸሉ ዓቕሚ ዘለዎም ወላ እኳ እንተኾኑ ሓፈሻዊ ካብ ኬሚካላት ስለ ዝስርዑ ካልእ ናይ ጥዕና ፀገማት ከስዕቡ ይኽእሉ ምዃኖም እዩ ዝንገር።

ምስል በርናምጅ ዳረት ቀናት ለሌኩም መተቅብለትና እቅብለትኩም ለሌኮ ወእንሻ አላህ የልዑልን ቀድም ለና ሐልየቴ ግረንደ ቅበልኩም ዝክረያትኩም ግልቲ ጀድዱ ሄ ሰይቲ ዓባይ ተምንን እንዳት ለና ዜማ ትል ወክድል ብዙሕ ሐልየት ወብዙሕ ቪድዮታት ክሊፕ ዲብ ጀምሁርቶም ቀድሞ ለለው ፈናኒ ሸባባትና ምን እንዳት ለና ኣዜ ዱልያ መል ለና ሓዳስ ቪድዮ ክሊፕ ግልቲ ግባእቱ ለዘ ለንቀድማ ሕላየት ፈናን ዑቅባ ዝግየ ሴፍ ግልቲ ግባእቱ ለሕላየት ግል ንርአያት ግለ እንዳ ተለየት መሄ ህታማ ምና ብዙሕ ጀምሁር ለባ ዓባይ ፈናኒትና ፋጥማ እብራሂም ምና ፍቱያት ሓልየታ ኣዳም ቤላ ለቤላ ዝበለ ትብል ሕላየት እግላቱ ግል ንቀድም እግልኩም ግራ ሕላየት ፈናን ዑቅባ ዝጊ ለሓልየት ድበንቲ ወግል ዓደኩም እብድግማን ሄግለቅብልቱ ኣዜማ ታብዑና

0: ሓራይ ብዛዕባ ቤት ትምህርቲ ሰውራ መበል 50 ዓመት ፅምብል ናይ ቤት ትምህርቲ ሰውራ ወርቃዊ ኢዮቤል እዩ ክግበር ስለ ዝኾነ ኣብኡ ዕድምቲ ለኽ ዝርዝራት ብዙሕ ክህሉን ድዩ ሽዑ ነብል እግረ መገዲ ግን ካብ ታዕሊም ወፂኢ ክበይ ኣትዩ ክንምባል እየ ኣምፅአ እያ ግን ሽዑ ከዓ ጉጅለ ባህሊ ኣባል ነርኪ
1: ነወ ማለት
0: እንታይ ነይሩ ተራኺ ሽዑ ኣብቲ ጉጅለ
1: ደርፊ ደራፊት ነይረ
0: ናይ ብሓቂ
1: ናይ ብሓቂ
0: ትዝክርየን ደርፍታት ኣለዋ ዶ
1: ሓንቲ ደርፊ ደሪፈ
0: ድሓን
1: እሳ ግን
0: ዝርካባ ስምዐና እስኪ ንእሽተይ ድሓን
1: ድሓ ንዋላ እውን ኣይርስዓን እንድ ግንሲ ኣብ ጀልሃንቲ እንድዩ ባህሊ ኣለይቲ ምስተበልና ናይ ቀሕ ጥዕምባባ ባህሊ ነይሩ ናይ ኣለይቲ ባህሊ ነይሩ ኣላይ መድረክናን ጠርናፊናን ከዓኒ ጣዕመ ገብረ ስውእ ጣዕመ ገብረ ስላሴ እዩ ጣዕመ ዝብሎ ነሩ ተሰዊኡ እዩ ኣብ ቤት ምሰውራ ምስ ወፀ ድፋዕ ምስ ከደ ተሰዊኡ ሕጂ ኣነ ደራፊት ነረ ጓል እምባያ ደራፊት ነራ ጓል ገባር ሃፀይ ብዙሓት ኢና ነርና ደረፍቲ ሕጂ ሓንቲ ካብተን ኣነ ዝደረፍኮን ሓንቲ ያ ሳይንስ እያ ትብል ነራ
0: ሓንቲ ያ ሳይንስ
1: ሓንቲ ያ ሳይንስ
0: ሃራይ እስኪ
1: ሓንቲ ያሳይንስ ዘይተማሳምስ ንረብሓ ሓፋሽ ሰላም ተንግስ ክምርኮሳየ ክገብራ ዕጥቀይ ክትሕብረኒ ኣብ ገዛ ካልሲ ዋጋ ዕዳጋ የለን ብመትከል ፀወታ ብደምጭ ቁናታ ዛብ ምጠላዕ ብኻርታ ታሪኮ ቃሲ ኮይኑ ከም ዝገድፍ ዛንታ ተማሂረ ኣብ ቃልሲ ኣይኮነኒየታ ሓንቲ ያሳይንስ ዘይተማሳምስ ንረብሓ ሓፋሽ ሰላም ተንግስ ክምርኮሳየ ክገብራ ዕጥቀይ ክትሕግዘኒ ኣብ ገዛ ቃልሲ ስታርሊን ባጤራታት ይኮመር ደላራት ተዋጋቲ ነፈርቲ ይውሓዛ ታንክታት ብደገፍ ናይ ወፃኢ ይረግረጋ ፅዋራት ኣይዕንቅፀንን እዩ ከካይድ ካልስታት ከምዝናበልካይ ነይሩ
0: ዘኪርክዮ ከዓ ምርት
1: ኩላ እታ ቨርስ ብምል እታ ዝክርያ እዩ ዋላ ዝማቻ ዋላ ግድም
0: ወላ ኣብ ዕላል ክረክበክ ከለኹ ናይ ምዝካር ክእለትኪ ብጣዕሚ ፅቡቅ ዳርጋ 8 ዓመትኪ ቤት ትምህርቲ ሰውራ ጌርኪ ድሕሪኡ ኣበይ ክተመዲብኪ
1: 8 ዓመት ኣብ ቤት ምሰውራ ካብ 78 ማለት 79 ኮይኑ ማለት ወርሒ 12 78 ዲና ቤት ምሰውራ ተወዚዕና ካብ 78 ወርሒ 12 ክሳብ 86 87 ኣብ ቤት ምሰውራ ኣለኹ ካብኡ ሓይሊ እንተ ትበሃል ስለዝቆመት እዚ ጀነራል ኣስመሮም ገረዝ ግሄር መፂና ኣብ ቤት ምሰውራ ማለት እዩ ንቤት ምሰውራ ጥራይ ደይኮነ ንኩሉ እቲ ደጀን ዝነበረ ዘይሩ ክትከትዩ ኢኹም ኢሉና ሓለዋ ደጀን ክትወፅኡ ኢኹም ኢሉና ተሓጒስና ሓለዋ ደጀን ምስ በለና ተሓጒስና ምክንያቱ ነፈርቲ እንተመፃ እንተሃረማ ፀላይ እንተመፀ ገለ ነራታ መልእኽትናቱ ሕጂ ንሕና ዝኾነ ተፃባእ መታን ከይመፅእ እንታይ ኢና ክንከውን ካብ ንወሰ ከፍ ክፍልታት ወፂና ሓለዋ ደጀን
0: ናይ መጠንቀቕታ ደወል ኢኹም
1: እወ ሕጂ ኣኸር በቃ ብርጌድ 87 ትበሃል ቆይማ እዛ ብርጌድ 87 ከዓኒ ተረኣ በፂሕዋ ኣበይ ከይዳ ከቲታ ሕጂ ጀነራል ገረዝ ግሄር እዚ ኣስመሮም ገረዝ ግሄር እንተ እንዳበለ ይገልፀልና ስለዝነበረ እታ ብርጌድና እንታይ ተባሂላ ሓይሊ እንተ ሓይሊ እንተ እያ ተባሂላ ብሓይሊ እንተ እያ ትፍለጥ ዋላ ሕጂ እውን ዋላ ብዘዝኸተትናዮ ቦታ ኣብዚ ድፋዓት ዝኸድናዮ ሓይሊ እንተ ኢና ንበሃል ብከምዚ ኢና ናብ ኣሃዱታት ባሒልና ማለት እዩ
0: እንታይ ኣሎ ብፍሉይ ትዝክርዮ ሂወት ኣብ ሓይልታት ተፈላለያ ዕልላ እንድን ኣበባ ብግዲኸ እንታይ ኣሎ
1: ኣነ ደይ ትርስዓኒሲ ብርጌድ 87 ናይ ቤንና ብርጌድ ኢና ነርና እዞም ካብ ደጀን ዝተወዛዕና ብድሕሪ ኣብ ዓዲ ማዕለል ተኽሊጥ ተገይሩ ምስ ክፍለ ሰራሽ 61 ማለት እዩ ብርጌድ 81 ብርጌድ 13 ብርጌድ 87 እዘን ሰለስተ በራጊት እዚአን ሕጂ ኣብ ሓደ ተጠርኒፈን ተኽሊጥ ገይረን ማለት እዩ።

0: ጃኣነ ብርጌድ 13 በፂሕኒ ካብ 87 ናብ ብርጌድ 13 ክፍለ ሰራዊት 21 በፂሕኒ ሕጂ እዛ ናህን ኣሃዱ ንግንባር ደቂ ምሓርያ ትኽል ንዞባ ደቡብ ደባይ ደባይ ተዋጋኢት ኮይና ንዞባ ደቡብ ኢና ንኸይድ ማለት እዩ። ዞባ ደቡብ ነዊሕ ጌርና ኢና ሕጂ እቲ ዝነውሐ እዋን ኮፍ ድበልናዮ ዓዲ ኣብ ዞባ ደቡብ ኮይኑስ ዕና ፈርዖ ትበሃል እያ ና ፈርዖ ዝነውሐ ግዜና ኣብ ዕና ፈርዖ ኢና ተቐሚጥና። ሕጂ ድግሳ ናይ መጥቃዕቲ ድግሳ ይሕሰብ ስለ ዝነበረ ንኸይድ ንመፅእ ንኸይድ ንምለስ ኢና ነርና። ሕጂ ሓደ መዓልቲ ዲብያ ጌርና ውዒልና ኣብ ዓደበነ ዝበሃል ኣብቲ ከባቢ ሰገነይት እዩ ኣይፈልጠን እየ ሽዒና ንፈልጦ ዘለና ማለት እዩ። ኮለኛ ትመፅእ ነይራ ዋላ ኣብዑር ነይሮም ከማኒ ማለተይ ንሕር ንኢንኮደ ነስመራ ዝኸዱ ሒዞሞም ናይ ኢትዮጵያ ማለት እዩ እዋ ና በቅቶም እዮም እቶም ኣብዑር ዋላ መፅዓኛ ነይሮም ኣፍራስ ነይሮም ከምሳት እዮም ነይሮም። ሕጂ እታ ኤነትረ እንታይ ሒዛ ነይራ ቢራ ቢራ ያፅዒና ነራ ምስሊ ሜርክ ያ ኣድቢና ነቶም ከብቲ ነቶም መፅዓኛ ዋላ ነታ ቢራ ሒዝናያ ኢና ደብር ሰዓኒ ሽዑ እቲ ቢራ በቃ ብከኣለ ብነፀሉ ፅዒ ንኸይድ በቲ ኣንሶላና ዋላ ነቶም ጓሶት ፀዊዕና ውሰዱ ኢልናዮም ዋላ ብራሸኹም ምሉእ ኢልናዮም
1: እቲ ቢራ
0: ወ
1: ኣይፈልጥዎ ይጥይቁ ጉድ ረኪቦም
0: ብታይ ዳ ሞ ናይ ፀላኢ እንድዩ ናይ ፀላኢ ስለዝኾነ ሕጂ ንሕና በቃ ውሰዱ ዝወሰደ ይውሰድ ኢልናዮም ንኻ ወሲድና ማለት እዩ መዘናግዒ ገለ መለስ ዝኾነካ ካብኡ ንዕና ፈርዖ ኢና ንምልስ። ኣብ ዕና ፈርዖ ምስ ተመለስና ዋላ ተንከብቲ ምሳና ዋላ መፅዓኛ ምሳና እንድዩ ተን ኣድገ በቕሊ ማለት እዩ ዕና ፈርዖ ምስ ተመለስና እተን ጥሪት ነተን ኣሃዱታት ነታ ብርጌድ ማለት እዩ ዋላ እንዳ ከቢድ ብረትና ዋላ እንዳቶም ኣጋር ሓይልታትና ተመቂለን ንሕሩድ ዝበልዑን ማለት እዩ ብፅሒቶም ኣልተስ ዕረፍቲ ስለ ዘለና ማለት እዩ ተንዲ ተረፋ ድበዝሓኸ ውድብና ፍሉይ እንድዩ ንበተኽ ዓቕሚ ደይብሉ ተባሂሉ ነቲ ሽጉር ሽጉር ህዝብና ዓዲልዎን ሓረስታይ ዓዲልዎም ማለት እዩ። እቶም ኣድገ በቕሊ እንድሕር ኮይኖም ግን ባቡርና እንድዮም ንዓና መርከብና እንድዮም ብምንታይ ክንሰርሕ እሶም ንዓና ተጠቂምናሎም ኣባጊዕ ነይረን እውን ኣባጊዕ ከምኡ ንዘይብሉ ተዓዲለን ዝሕረደ ከዓ ተሓሪደ
1: ዓባይ
0: መዘከርታ እዚ ኣይርስዓን እየ
1: ካልእ ክስታይ ፈጢሩ ነይሩ ይኸውን እዩ ፅጉም ፅጉም ክትዕ
0: ፈትሕሉ ፈትሕሉ ምክንያቱ ሲ ሕሰብ እየማ ክንደይ ሽጉር ድ ነይሩ ግን ውድብና
1: ሓራይ ሕጂ ኣብ ታሪክ ሂወትኪ ተመክሮኺ ገሌ ኮና ክንኣቱ እታ ቀንዲ መራኽቢትና ኣብ 1978 ደቂ ኣንስትዮ ዝተሰለፍና ካብ ዝተፈላለየ ኩርናዓት ዝመፃናት ዝግሬት ኮንኪ ክሳብ ከባቢ ዓዲ ቀይሕ ነይረን ድግሳ ካብቲ ከባቢ ነይረን ከባቢ ሰገነይትን ካብ ሰገነይትን ነይረን ደቂ ኣምሓረ ከምኡ ሳሓርቲ ከምኡ ካብ ሓማሲን በዓል ትሪንዳድ ክገልፀአን ከለዋ ሕጅስ ክሳብ ኣብ ድፋዕ ከይደ መስዋእቲ ዝኸፈላ ኣለዋ ካብ ኣስመራ ከይተረፈ ካብ ከባቢ ባፅ ካብ ሰምሃር ካብ ተፈላለዩ ኩርናዓት ዳርጋ 2,000 ኢና ኮይና እዚ ፍሉይ ታሪክ እዩ ኣብ ሳሕል ኣብ ህዝባዊ ግንባር ክንዲዚ ብዝሐ ደቂ ኣንስትዮ ኣብ ክፍሊ ታዕሊም ወሒዝና ይንፈልጥን ኢና ኣብቲ መጀመርያ ድሕሪኡ ብብዝሒ እንዳመፃእ ከይደን ሽዑ ዝወፀት ሽም ሕጂ ትደጋገም ዘላ ዝሰከፈትኒ ግን እታ ካምቦድያ ትብል ቃልያ ሰኸ ነብረሃ ኢለ የ ብዙሓት ንዝክራ ኣለና ገለገለ ግን ከም ፕሬዚደንት ሽም ዘውፃልና ዘጠምቐልና ይብላ ዋ ፕሬዚደንት እሳ ሽዑ ዋና ፀሓፍሲ ምስቲ ኩሉ ፍልጠቱ ከም ሰብ ንእስነቱ ከብሊ ንዝፈትዎ ሃገሩ መፂስ ንካልእ ሃገር ክሸጠና ድሕሪ ሕጂ ካምቦድያ ክንትበሃላ ከዓ

0: ይወፆም። ሕጂ ከመያ መን ይውፅዋ? እስኪ ኣበያ እታ ቦታ መን ይውፅዋ? ኣባት ዝክርያ
1: ኣነ ትዝከረኒ እዛ ካምቦድያ ትብል ቃል ፕረዚደንት ኢሳያስ ዘይኮነ ሲ ኣብ ሓሊበትን ከለና ማእቶት እንዳካየድና ከለና ኮምሬድ ሓድጊ እዩ። ሕጂ ቅድሚ ኮምሬድ ሓድጉ ምባሉ ፊልም ርኢና ነርና ናይ ካምቦድያ ናይ ሰወራ ካምቦድያ ሰወራ ካምቦድያ ሲ ፊልም ኣብ ስክሪን
0: ኮምሬድ ሓድጉ ይወት ዘሎ ከይመስሎም
1: እወ ድሓ ኣብ ስክሪን ገይሮም ኣርዮምና። ሕጂ እቲ ሳተን ዘካይድኦ ነበራ ማእቶታዊ ንጥፈታት እንዲነይሩ ሪለየን ቀባበላ ነይረን ቅብብል ምሻለኪ ተሓንቲ ትብ ተሓንቲ ትብ ተሓንቲ ትብ። ሕጂ ኣብ ከምዚታት ንሕና ከዓ ኣብ ማእቶት ንጡፋት ኢና ነርና።
0: ሕሉፍ ሓሊፉና ዝክርዮ እንድሕሪ ኮንኪ እታ ካምቦድያ ዘራ ጎደታ ሴፍ ዝበሃል
1: ባኮ ዓይነት
0: መፅ ነይሩ
1: መግቢ
0: ከምዚ ፕሮቲን ዓይነት ድዩ ገለ ንጥቀመሉ? ሕጂ ገለ ደይበን ገለ ከዓ ብሪለይ ኣብ ቶሚን ዲና ነእትዎ ነርና
1: ኣብ ገረብ ኣበይ ደሎ ቶሚ
0: ኣብትሕቲ ገረብ
1: ኣብትሕቲ ዓብ ገረብ ከምዚ ጫዓታት ገለ መለ ነይሩ ኣብ ትሕቲ ይራገፍ እሞኒ ኣብኡ ብራሳ ኢና ንፅፍፎ ነርና። ንፋዓት ነርናና ደቂ ገጠር ክነፍዓ መዓት እየን ኣብ ዕንጨይቲ ምውፋር ንፍዓት ኣብ ማእቶት ንፍዓት ኣብ ኩሉ ንፍዓት እየን። ነተን ንደቂ ከተማ ዘበልና ሲ መማህራና እየን ነረን ንሕና ከዓ ንዕን ርኢናስ ንተብዕ ነርና ካብአን ከይንተርፍ ካብአን ከይንሰንፍ ክስታይ ንገብር ነ ሓቦ ኒሕን ስንቃና ነረን ብጣዕሚ። ሕጂ ኣብ እግሪ ገረብ ዩ ራገፍ ነይሩ ኣብ እግሪ ገረብ ተራጊፉ ቴንዳ ይሽፍን ነይሩ። ምክንያቱ ስለምንታይ ኣብ እግሪ ገረብ ክሻፋ ከይረአ ነፋሪት ከይትመፆ ከይትድክዖ ተባሂሉ እዩ። ስለዚ ብድሕሪኣ ብድሕሪ እዛ ፊልም ምስ ረኣና ንሕና ከዓኒ ከምኡ ዓይነት ንጥፈታት ንገብር ስለዝነበረ ይሕጎስ ክሪአና ከሎ ማራይ ድሕጎስ ነይሩ ስዎእ ኮምሬድ ሓድጉ።
0: ሕጂ እታ ፊልም ክብልዋ ከለዉ ክምላኣ እምበር ፅቡቅ መፅያ እንድያ ዘላ እዚአን ኮ ካምቦድያ የን ገለ ክብሉ ከለዉ እዚአንሲ ጀጋውን እየን ዝበልዎ ገይሩ እዩ ተረዲእዋ። ጉሩህ ጥዑም ሕያዋይ እዩ ነይሩ። ካብኣ ሕጂ
1: ና ካምቦድያ ትብል
0: ተሽኪል ምስ ወሰደና ዝክርያ ዲኺ ኣብኡ በጥ ምስ በልና ጎልጎል እንዲ ወላ ቡምባ ትተኮስ ወላ መድፍዕ ትምፃእ ንቕ ከይትብላ ተባሂልና
1: ኢሉና
0: እሰን ኣይኮናን ድሕድረጊን ካምቦድያ ንስኽን ይኽን ኢሉ
1: ኢሉና
0: ዋል ኣፍሮ ነራ ጥራይ ሰሓቅሙይት ንፅባሒቱ ክርኤና ዋላ ገለ ካምቦድያ
1: ፅውዕ ነይሩ። እዚኣታ መፀውዒት እምበር ፕረዚደንት ኢሳያስ ከምኡ ይበለ ፕረዚደንት ኢሳያስ ዝመለሳ ኣብ ክፍሊ ተዕሊም ምስ መፀና ዝክርቲ ኮይን ክብሊኣት መፂና እዩ ከምዚ ናይ ኣጋምሸ ሰዓት 4 ሚሊታር ተኸዲንካ ብሩባ ተሰራዕ ተባሂልና ሓሙሽተና ሓይሊ ኣብ ሓንቲ ሩባ ተሰሪዕና። እጂ ፕረዚደንት ኢሳያስ ከባቢ ሰዓት 4 እዩ መፅኡ ምስ ብፆትኡ መፂና ሕታ ሓቲታቶ ጓል ሸሪፍ
0: እዎ ብዛዕባ መነባብሮና ከምዚ ኮይኑ ተፀጊምክን ክፍሊ ተዕሊም ቅድሚ ሕጂ ከምዚ ነበረ ገለ ኢሉ ድሓን ድሓን ኢልና ንሕና ኣብ ጥሜት ኣብ ገለ ዝስማዓና ነገር ኣይነበረን።
1: ኣይጠመናን ከዓ ኣይጠመናን ማለት ሲ ሕሰብ እየ ጥሜት ዝበሃል ኮ ፆምካ ትሓድረሉ እዩ ወዲ ዓከር የቅረብና ወዲ ዓከር ብዝተፈላለዩ መገዲ ገርና ንሰት ንበልዖ ነርና ንስንክሶ ነርና ስብቆ ነይሩ ስብቆ ንሰቲ ነርና ሰብ እያ ከብደስ ኣይጠሜትን ፆም ኣይሓደረትን ሃሂል ኣይሓደረትን። ስለዚ ጥሜት ዝበሃል ኮ ትበልዖን ትሰትዮን ክስእን ከለ ሓድራ እዩ ብዓቕሙሲ ሰውራ እንዲታይ ድኣ ሞኒ ወ ምክንያቱስ ክልቲ ዕላማ ሒዝና ኢና ኮወፂና ካብ ገዛና ንመስዋእትን ንናፅነትን መስዋእቲ እንድሕር ድኣ ሃልዩ ናፅነት ከም ዘላ ካልእሲ ኣይዓጅበን። ንሕና ኮ እዘን ዳርጋ 2,000 ዘይኮናስ 2,000 ሙሉኣት ደቂ ኣንስትዮ ኢና ወፂና ዝክርቲ ኸንኪ ማና እዚአን ከንታይ እን እታ ብረት ስለዘይዓጠና ታዕሊም ስለዘይወረድና ኢና እምበር ኩለን ዓመት ሙሉእ ካብ 77 ክሳብ ታ ዘዝለቐናላ ዕለት ኣብ ወሰከ ቦታ በርባዕቲኡ ምብራቅ ማለተይ በርባዕቲኡ ማእዝን ብሰሜን ብደቡብ ብምዕራብ ብምብራቅ ዝመፃ ደቂ ኣንስትዮ ተጋደልቲ ኢና ነርና። እንታይ ንፍለ ነርና ካብኦም ወላ ሓንቲ ደፍሊ ነበረና እንኮ እንታይ ደኣ እታ ወታደራዊ ታዕሊም ስለዘይገበርና እምበር ፖለቲካ ንምሃር ንፈልጥ ነርና ኩሉ ሽግራት ንፈልጥ ነርና። ኣብ ከተማ ኮኒ ሰብ ዮ ኣብ ድፋዕ ከይድና በዓል ዓዲ ካንታ ንስንክት ነርና ከባቢ ዓዲ ቀይሕ
0: ብዙ ከመይ ከባቢ ዕምር እንታይ ትትኩስ

0: የርኢና ነይሮም ከባቢ ሰሓርቲ ብምሉእ ከዓኒ ንምግብና ንወፍር ነርና ኣብ ዓላ ኣብ ደቀ ምሓረ ዝነበረ ሆስፒታላት ከዓኒ ምስ ውግኣት ከዓኒ ላዕልን ታሕትን ንብል ነርና ንሕክም ነቀባብል ነርና ብዓቕምና ንሓፅበሎም ነርና ኩሉ ንገብር ና እንታይ ተሪፋና ነራ እታ ወተሃደራዊ ሳዕሊምን ታቃታ ምስሓብ ንጥርያ ተሪፋና። ስለዚ ሽግር ፈሊጥና ኢና ወፂና ናይ ሰምዓን ሸሞንተን ተጋድልቲ ብደይ ቀልዓልን ብደይ ምግናን ኩላትና ተጋድልቲ ኢና። እንታይ ዳ ብረታዊ እዛ ወታደራዊ ታዕሊም ጥራይ ስለዘይተዓለምና ኢና ኣነኸም እያ ድብ
1: ንኣባላ ታዕሊም እኳ ንውዕዮም ነርና
0: ማራ ንሓልፎም ነርና
1: ንውዕዮም ዎ ዋእ ታዚአን በርዶክ እየዳልና እየ ንብሉ ሕራይታ ናይ ጓል ሸሪፍ ኣምፅያ ሕጂ
0: ጓል ሸሪፍ እንታይ ላሓቲታቶ ነራ ኣነ ከምዝመስለኒ እንተጎዲ እንተጉዲለ ከዓ ስኺ ስለዝነበርኪ ነታ ዓለምቲ ስለዝኮና ብሓንሳብ ስለዝነበርና ምልእላ ተልዩ ከማናሲ ኢላቶ ኣብ ሰውራስ ከማና ዝኣመሰላ ብብዙሕ ደቂ ኣንስትዮ ዝተሰለፋ ህልዋዶ ብሃገራት ትፈልጥ ኢላቶ
1: ኣበየነይቲ ሰውራ
0: ኣበየነይቲ ሰውራ ኢላቶ ንጂ ፕረሲደንት እስያስ ከ እንታይ ኢልዋ ምናልባት ኢልዋ ካምቦድያ ኢልዋ ሕጂ ከምዚ ክብል ከሎሲ ንሕና ብብስኣብ
1: ካምቦድያ እውን ብክንዲዚ ናትክን ኣይኮን ናትክን ዝተፈለየ እዩ ዘብራ
0: ከማንዲ ድብል ሕጂ ሞራል ዲ ክህበና ክሕጉሰና ድዩ መሊሲ ዲ ከተባባዓና እዚኣ ንዑ ትምልከት
1: ሕጂ እታ ካምቦድያ ብከማይ እያ ተጠቂሳ እምበር ፕረዚደንት ኢሳያስ ሽዑኡ ዘጠምቐና ኢለ ነቕርባኣ እታ ቀንዲ ሕጂ መዛረቢተይ ትደጋገም ኣላ በጨቕ ትብል ኣላ ኣብ ፅሑፉ ክትቀርብ ሕጂ ንተወሰና ሰባት ንምሕማይ ዘይኮነ ኩሉ ናብቲ ታዕሊም ዝነበርና ክንቃለስ ኣለና እዚኣ እዚኣ ይኣኸላ ትትረፍ ኤርትራውያን ክንስና ንካልኣ ሃገር ክንብል የብልናን ድሓር
0: ኣብኣ ግን ማና ክኸልፈኪ ፕረሲደንት እስያሲ ዋናቕፋ ደይብል ኣዳል ደይብል ኣፍ ዓበት ደይብል ደይሰሚየና ክሰምን እንድሕር ኮይኑ እንታይ ኮይኑ ኢሉ ብናይ ባዕዲ ሃገር ንዓና ክስይመና ክእል እዚኣ ኳ ንድሕራ ዝተፊልካላሲ ፍሊት እያ
1: ሰኣን እንታይ ሽሙ እዩ ሕጂ ካምቦድያ ንኣፍልጦ ዘይፈልጣሎ ኣይብልን ንመዘኻኸሪ ኣብ ደቡባዊ ምብራቅ ኤሽያ እትርከብ እያ ኣብቲ ግዜ እቲ ከዓ ካብ 75 ክሳብ 79 ኣብ ውግእ ነይረን ቬትናምን ካምቦድያን እታ ጠንቂ እኳ ካምቦድያ እያ ትመስለኒ ቬትናም ደፊኣት ነቲ ስርዓት ቀይራ ተቆፃፂራታ ሕጂ ካብ ታዕሊም ምስ ወፃና ንሕና ነተን ድሕሬና ዝመፃ ቬትናም ተባሂለን ኣንታቲ ታሪክ እውን ከምኡ እኮ እዩ ዘሎ ገለ ኢሎም ነፊዐን ግን ኣየድመቓኣን ኣየስመራላን
0: ቬትናም
1: ሃሲሳ ሃሲሳ ኣይተበለትን ንሕና ግን 19 በጨቕ ነብላ ኣለና ኣብ ፅሑፍ ከይተረፈ ሕጂ ንደቅና እንታይ ከነውርስ ኢና ስለምንታይ ካምቦድያ ተባሂለን ነረን ዝበሃል ከይመፅእ እዚኣ ስለ ዘሰከፈትኒ ካምቦድያ ሓደ ብፃይ ብገርሁ ክፍኣት ሃልይዎ ደቂ ካልእ ሃገር ኮይናዮ ኣይኮነን ኤርትራውያን ምዃና ይፈልጥ እዩ ሕጂ ከዓ እዚኣ ካብ ሎምን እኒ ወላ ካባ እያ ትሒዝኪ እዛ ካምቦድያ ትበሃል ተዘይጠቐስና እያ ብኤርትራውነትና እንሕበን መዳርግቲ ኣልቦ ቃልሲ ተኻይዱላ ዝተረኽበት ሃገር ንዓ ኢና ነድምቕ እምበር እንታይ እያ ካምቦድያ ተተረስዐት ፅቡቅ እዩ ድሕሪ ሕጂ ኩልና ተቋርፅናያ ዝሓሸ ኮይኑ እስማዓኒ ትብልዮ ነገር ተለክካ
0: ኣክሰብቦቅ ንሳያ ባጋናት እውን ከመይ እያ ሓሳቢ ምክንያቱ ብሓንሳብ ስለዝነበርና ስጋዕ መጨረሻ ንስኹ እንዳ ዜና ተወዚዕ ከዓንቤት ምሰውራ ከኢደ እዚ ክትበሃል ከላስ ብሓንሳብ ኢና ነርና ማለት እየ ድምላእላ ጉዳይ ሲ የብለየን ሓንቲ ያሰ
1: ሕጂ ግን ትደጋግም ስለ ዘላ ዶብ ይገበረላ
0: ይገበረላ
1: ከም ፍረ ግንዳዕ ነፊራ ትጥፋእ ግንዳ ምስ ተተኮሰት ፍሪኣ
0: ኮፍርፍበኒ
1: ትምነን እዚኣውን ሕጂ የቐኒየለይ ኣባት ስለቲ ዝሃብክና ዕድል እንታ ዝበልኩ ኸ መበል 50 ዓመት ወርቃዊ እዮቤልዩ ቤት ትምህርቲ ሰውራ ንዓኣ ንወዳድብ ስለ ዘለና ትተሓጋግዝኒ ከኣለኺ ኣባላት ምሳኺ ዝነበረ ሽዑ እንደገና نقدمكم هنا سفح زبالة علال كلونا إيو حجيجن يغني اللي كم بوبيان
0: اللي
1: محل الله دخين دقما دهر عدي
0: عين نمحال الله نمحال الله تقدلت ناي سبعا حمش تنزين ناي سبعا شمون تنزين بي
1: كبرى تعزبتي ولا قازت إن يعتاتون نقبالات زينا مجمري حبري تاخب كامبوريا تبل سب انت دقاليا نغرة تأيدي تنقبرة كم زيت قالح نقبر نحنا ناي سبعا شمونتن دك آنستيو النخور علو تاريخ النخور على هاجر سلزلو بوخول كامبوريا بسم كامبوريا انا نفلت زبال بكامبوريا نفلت انينا نحنا تا كامبوريا اما تسعة قليس نيالنا بريزدنتي إساس كا وريدو ايت امقنان اوكي يغني لنا زمت غدام بخالي الرخبنا

ሰላም ኣብርሒቕ ናብ ቀረባን ኪንኩም መደብና መደብ ሸውሃ ሳይዳ ተከታተሉ ዘለኹም ክቡራት ተኸታተልትና ኣቐዲመ ብዙሕ ሰላም ክብለኩም ይፈቱ ከመይ ቀኒኹም። ሎሚ እነሪኦ ኣሰራርሓ ምግቢ ከዓ ዓይኒ ዓተር ምስ ቃንጢሻ እዩ ክኸውን። እዚ ንምስራሕ ሓስቤዛ ኣብ ቅድሜና ኣሎ። ኣቐዲመ ግን ከምቲ ኩሉ መዓልቲ ንብሎ ኣዕታዊ ይሕፀብ ኣለኹም

ሓራይ ማይ ውዑይ ማይ ፍሉሕ ኣፅኒሕና ኣቁርብ ነእትወላ ስጋ ንእሽተይ ክሰማማዓልና ኣንጥሻ ከዓ ብስል ክብለልና ንእሽተይ ከምዚኣ ገርና

ኩሉ ቀመማትናን ዝተረፈ ኣስቤዛናን ማለት ዓይኒ ዓተር ኣብ ጨፉን ከነእቱ ኢና። ሓደ ማንካ ጣውላ በርበረ የእትዋ ኣለኹ።

ከምዚ ኢላ ትስምምዕ መሰበለትልና ሓንሳእ ንክንከድና ኢና ትስምምዕ መሰበለትልና ኣውሪድና መሊስና ኣብ ባዴላ እንዳቆንጠርና ኣባዴላ ክንሰርዓ ኢና ማለት እዩ። ራይ ተሓሪ ጨፉን ከዓ ኩሉ ነገር ምስ ተሰማማዓልና ናእቲና ምስኣ ከነሰማማዓ ኢና ሓደ ክበያ ሓሪ ጨፉን ይጥቀማ ኣለኹም።

ንራይ ከምዚ ኢላ ትስምምዕ መሰበለትልና መሊስና ኣብ ቅብኣት ዝተለኸ ባዴላ

ዓይን ዓተር ምስ ማሽሩም ኩሉ ኣገዳሲ ዓይነት መግቢ እዩ ማለት እዩ። ዓይን ዓተር ናይ ዓድና በሲሉ ቁሩብ ተሓንቲሉ ማለት እዩ፣ ቁሩብ ተፀፂዩ ድሓር እንታይ ኢና ክንገብር? ብማንካ ጌርና እናዓቀና ኣባዴላ ክንሰርዕ ኢና ማለት እዩ። ከምዚኣ ጌርና

ዓይኒ ዓተር ብፕሮቲን ሃብታም እዩ። ምስ ቅራፉ ስለ ዝኾነ ከዓ ብፅሕጊ ብቪታሚናትን ማዕድናትን ሃብታም እዩ ማለት እዩ። ቃንጢሻ ከዓ ከምኡ ብጣዕሚ ፅቡቅ ትሕዝቶ እዩ ዘለዎ። ቃንጢሻ ዓሌቶም ዘይንፈልጦም ቃንጢሻ መርዛማት ቃንጢሻ እውን ኣለው እዮም ኣብ በረኻታት ዝፈርዩ። ስለዚ ክንጥንቀቕ ይግባኣና ማለት እዩ። ካብ ዓሌቶም ዝተፈልጠ ወይ ድማ ሰብ ሞያ ካብ ዘፍረይዎም ካብ ናይ ሚኒስትሪ ሕርሻ ክንጥቀም ፅቡቅ እዩ። እቲ ጥዑይ ቃንጢሻ ግን ትሕዝትኡ ብጣዕሚ እዩ ፅቡቅ። ብፕሮቲን ሃፍታም እዩ፣ ብቪታሚናትን ማዕትናድን ሃፍታም እዩ፣ ብኣንቲ ኦክሲደንት ሃብታም እዩ። እዚ ድማ ዝመረተን ዝሃስዩን ነገራት ካብ ኣካላትና ዝፀርግ ማለት እዩ። ንእምሮ ዝሕግዝ ባእታታት ኣለዎ ማለት እዩ። ቅመማዊ ባእታታት ኣለዎ። ስለዚ ብጣዕሚ ኣዝዩ ሃፍታም ዓይነት መግቢ እዩ። ሙሉእ ፅሕጊ እውን ኣለዎ። ፅሕጊ ማለት ፋይበር ብጣዕሚ ኣገዳሲ እዩ። እሱ ከዓ ከምዚኣ ጌርና ኢና ተኣሽሙ ንገብረን ድሓር ተኣ ደሊና ከም በርገር ኣብ ማእኸል ባኒ እቲና ክንምገቦ ንኽእል። ተኣ ደሊና ከዓ ምስ ዝኾነ ዓይነት ቀሪብና ከዓ ክንምገቦ ንኽእል ማለት እዩ። ኣብ ስጋ ዘሎ ትሕዝቶ ከዓ ኣብዚ ኣሎ። ምክንያቱ ብፕሮቲን ሃፍታማት እዮም ኩሎም፣ ዋላ እቲ ቃንጢሻ፣ ዋላ እቲ ዓይኒ ዓተር። እቶም ኣብኡ ኣትዮም ዘለዎ ቅመማት በብናቶም ከዓ ንናቶም ዝኾነ ትሕዝቶ ኣለዎም።

ብቐሊል ክንረኽቦ ንኽእል ኩላትና። ግን ኣብቲ ትሕዝቶ መፂኻ ከዓ ትሕዝቶ ኣብ ስጋን ኣብ ዝተፈላለየ ከበድቲ ንብሎም ትሕዝቶ ከዓ ዝውንን ማለት እዩ። ስለዚ ክንጥቀመሉ ብጣዕሚ ፅቡቅ እዩ። ብዝተፈላለየ ኣሰራርሓ ክንጥቀመሉ ፅቡቅ እዩ።

ከምዚኣ ገርና ደረቕ ኢለን ክሳዕ ዝወፀልና ኣብ ፈርኖ ከነእትዋ ኢና። ከምዚ ጌርና ኣብ መጎጎ እውን ክነእትዎ ንኽእል ኢና ወላ ሓንቲ ፀገም

የብሉን እንተዘይፀቢቁ ኣይሓምቕን እዩ ከምዚኣ ጌርና ስንክታ ኣቢልና ኣብታ መጎጎ ጌርና ክንጥፍጥፈንስ ፀገም የብሉን ማለት እዩ ይ ከምዚኣ ጌርና ስራዕ ኣቢልና ኣብ ፎርኖ ነእትዋ ማለት እዩ ፎርኖና ተወሊዓ ኣላ ድርቕ ኢለን ውፅእ ምስ በላልና ንእሽ ደቂሕ ምስ በላልና ኣውፂና ምግቢ ከምዝ ደለናዮ ዓይነት ጌርና ክንጥቀመሉ ንኽእል ብሳንዱች ክንጥቀመሉ ንኽእል ምስ ቅጫቁ ከሎ ብማንካ ፓርኬታ ጌርና ክንጥቀመሉ ንኽእል ምስ ካልእ ዓይነት ምግቢ ክንጥቀመሉ ንኽእል ከምዝ ደለናዮ ማለት እዩ

ኣዝዩ ሃብታም ትሕዝቶ እዩ ዘለዎ። ብቕልል ዝበለ ኣሰራርሓ ከዓ ተሰሪሓ ከምቲ ዝበልክዎ ኣዲመ ከዓ ኣብ መጎጎ እውን ክንገብሮ ንኽእል ኢና ማለት እዩ። ከምዚኣ ጌርና ሓዋዊስና ፅቡቅ ጌርና ኣብ መጎጎ እውን ክንገብሮ ንኽእል ኢና፣ ወላ ሓንቲ ሽግር የብላን። ስለዚ ባኒ ኣዳሊና ከም በርገርጊርና ክንምገቦ ንኽእል። ኣብኡ ከሎ ሰላጣ ሓዊስና ከዓ ከምቲ ክንብሎ ዝቐነና ቅጫዲ ዝተፈላለየ ነገር ጌርና ክንምገቦ ከዓ ንኽእል ማለት እዩ። እሱ ንበዓሉ ሙሉእ ትሕዝቶ ዘለዎ እዩ ማለት እዩ።

ከምዚኣ ጌርና ንምግቢ ነዳልዋ ሕጂ ከምቲ ክብሎ ዝፀናሕኩ ባኒ ናይ ሳንዱች ኣዳሊና ኣብ ውሽጢ ባኒ ጌርና ወይ ድማ ብዝኾነ ዓይነት ባኒ ኣብ ውሽጢ ባኒ ጌርና ልክዕ ከም በርገር ክንጥቀመሉ ንኽእል ማለት እዩ። ኣብቲ ትሕዝቶ እንተኸድና ግን ደጋጊማ ክገልፆ ፀኒሐ ኣብቲ ዓይኒ ዓተር ከምቲ ክብሎ ዝፀናሕኩ ብቪታሚናትን ማዕድናትን መስቀራፉ ስለ ዝኾነ ሃፍታም እዩ፣ ብፅሕጊ ሃፍታም እዩ፣ እንደገና ብፕሮቲን ከዓ ሃፍታም እዩ። እቲ ኣብ ስጋ ክንረኽቦ ንኽእል ፕሮቲን ኣብ ዓይኒ ዓተር ኣብ ዓተር ከዓ ንረኽቦ ኢና ማለት እዩ፣ ኣብ ጥሬታት ከዓ ንረኽቦ ኢና ማለት እዩ። ኣብቲ ቃንጢሻ ከዓ ከምቲ ዝበልክዎ ኣቐዲምና እቲ ፅቡቅ ቃንጢሻ ዓሌቱ ካብ እንፈልጦ ቃንጢሻ ክንጥቀም ብጣዕሚ ፅቡቅ እዩ። በዚ ኣጋጣሚ ሚኒስትር ሕርሻ ክላበቦም ዝደሊ ብብዝሒ ተዝፈርየልና ብጣዕሚ ፅቡቅ ነይሩ። ብብዝሒ ኮና ንረኽቦ ደሊካ ኢካ ትረኽቦ። ስለዚ ቃንጢሻ ብብዝሒ እንተዝፈሪ ብጣዕሚ ፅቡቅ ነይሩ። ምክንያቱ ኣብኡ ዘሎ ትሕዝቶ ኣዝዩ ፅቡቅ ትሕዝቶ እዩ። እሱ ድማ ብፕሮቲን ሃፍታም፣ ብቪታሚናትን ማዕድናትን ሃፍታም፣ ብፅሕጊ ሙሉእ፣ እንደገና ኣንቲ ኦክሲዳንት ዝውንን ማለት ንዝመረቱ ነገር ወይ ድማ ንዘየድልዩ ነገር ካብ ኣካላትና ናይ ምፅራግ ነገር ተኽእሎ ዘለዎ፣ እንደገና ንእምሮ ንምስትውዓል ንዘይምርሳዕ ድማ ዝሕግዝ ስለ ዝኾነ ብብዝሒ ክንጥቀመሉ ክንክእል እንተደኣ ኮይና ብዙሕ ፍራይ ክህልዎ ኣለዎ ማለት እዩ። ስለዚ ሎም መዓልቲ እዚ ዝተማሂርናዮ ዘለና ትምህርቲ ኣዝዩ ፅቡቅ ዓይነት ትምህርቲ እዩ። ትቡኣት እዩ ዘሎ ሽጉርቲ ፃዕዳ፣ በርሰሜሎ ሽጉርቲ ድማ ከከምቲ ኩሉ መዓልቲ ንገልፆ ብዙሕ ትሕዝቶ እዩ ዘለዎ ማለት እዩ። እዚኣ ኩሉ ነብሳ ናይ ጥዕና መግቢያ፣ ምክንያቱ ተቀላለየ ኣይኮነትን ኩላ ከምታ ዝረኣናያ እቲ ዓይኒ ዓተር ብማይ በሲሉ፣ እንደገና ናይ ዓድና ዓይኒ ዓተር ኦርጋኒክ ዝኾነ ትሕዝቶ ዘለዎ እዩ። ስለዚ እዚኣ ኣንጢሻ ምስ ዓይኒ ዓተር ናይ ሎሙ መዓልቲ ኣሰራርሓ መግቢ ኣብዚኣ ወዲእና ኣለና። ኣብ ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንራኸብ። ኣብ ዘለናዮ ሰሰናዮ

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መረባት ኤር ቲቪ ሰሙናዊ ፍጻሜታት ስፖርት ናይ ዝሓለፈ ሰሙን ሒዝና ቐሪብና ኣለና። ንምክታልኩም ብኽብሪ ንዕድም። ብሃገራዊ ፌደሬሽን ኣትለቲክስ ኤርትራ ተወዲቡ ዝካየድ ዓመታዊ ውድድር ፍርቂ ማራቶን ዝሓለፈ ሰንበት ኣብ ከተማ መንደፈራ ብልዑል ድምቀት ተኻይዱ።

0: ሃገራዊ ፌዴሬሽን ኣትሌቲክስ ኤርትራ ብሰንበት 9 ሓሰ ሃገራዊ ውድድር ፍርቂ ማራቶን ኣብ ከተማ መንደፈራ ሰሪዑ እዮም። ኣብቲ ንመበል 31 ግዜኡ ዝተኻየደ ውድድር ፍርቂ ማራቶን ከምኡውን ውድድራት 5 ኪሎ ሜትርን 1 ማይልን ማለት 1.6 ኪሎ ሜትር ብርክ ዝበሉ ኣፍቀር ስፖርት ብሓፈሻ ኣብ ዓውዲ ስፖርት ዝግደሱ ድማ ብፍላይ ኣብ ዝተረኽብሉ ብድምቀት ተኻይዶም። እዚ ዝሓለፈ ዓመት ኣብ ከተማ ባረንቱ ዝተኻየደን ዓመት መፀ ሓደ ካብ ዓበይቲ ውድድራት ካላንደር ሃገራዊ ፌዴሬሽን ኣትሌቲክስ ኤርትራ ዝኾነን ውድድር እምበኣር ብክልቲ ፆታ ኣብ ኩሉ ውድድራት ልዕሊ 150 ክበፅሑ ዝኽእሉ ኣትሌታት ዘሳተፈ ውድድር እዩ ነይሮም። ካብ 3 ዞባታት ማለት ዞባ ማእከል፣ ጋሽባርካን ደቡብን ዝመፁ ኣትሌታት ምስቶም ካብ ክለብ ደንደንን ብወልቂ ዝተወዳደሩን ደሚርካ ማለት እዮም። ፈለማ ውድድሮም ኣንጊሆም ዝፈለሙ ኣትሌታት ናይ 21 ኪሎ ሜትር ወይ ፍርቂ ማራቶን ጎየይቱ ነይሮም። ኣብቲ ዛሕሊ ዝዓብለሎ ኩነታት ኣየር ዝተኻየደ ውድድር ቅድሚ ሓደ መዓልቲ ማለት ቀዳም ዝናብ ስለ ዝነበረ እቲ ሓደ ዙርያ 5 ኪሎ ሜትር ዝበፅሕ ዝነበረ መዋደር ቦታ ብምጥልቃዩ ንኣትለታት በዳህነት ነይርዎ እዩ። ኣብ ፍርቂ ማራቶን ደቂ ተባዕትዮ ካብ ፈለማ ኣትሒዙ ሓያልን ቁልጡፍን ፍጥነት ዝፈለመት ውድድር፣ ካብ ካልኣይ ዙርያ ግን ኣትለታት ክማቐሉን ፋሕፋሕ ክብሉን ተረኣዮም እዮም። ኣብ ቅድሚት ኮይኖም ዝቐለሱ ኣትለታት ካብ ክለብ ደንደንን ምስ ኣትለታት ደቡብን ነይሮም። መወዳእታ ብዝተኻየደ ቅፅበታ ውድድር ድማ ኣትሌት ማጆር ቴድሮስ ካብ ዞባ ደቡብ ብሓደ ሰዓትን ባዶ 4 ደቂቕን 41 ካልኦትን ግዜ ዕውት ፍርቂ ማራቶን ናይ ደቂ ተባዕትዮ 2026 ከተማ መንደፈራ ክኸውን በቂዮም። ክልተ ካልኢት ድሒሩ ኣትሌት ተክለ ሃይማኖት ብርሃነ ካብ ዞባ ደቡብ ካልኣይ ተርታ ክሕዝን ከሎ ኣትሌት ሳይሞን መብራህቱ ካብ ክለብ ደንደን ሚኒስትር ምክልኻል ድማ 3 ካልኢት ድሒሩ ሳልሳይ ኣትዮም። ሙሴ ክፍሎም ካብ ክለብ ደንደን ራብዓይ፣ መጎስ ሹማይ ካብ ደቡብ ሓምሻይ፣ መርሃብ ከሰተ ካብ ጋሽባርካ ድማ ሻርሻይ ተርታ ሒዞም። ኣብ ቀዳማይ ክሳብ ሻርሻይ ዝሸለመ ሃገራዊ ፌዴሬሽን ኣትሌቲክስ ኤርትራ እምበኣር ንዕውት ፍርቂ ማራቶን ደቂ ተባዕትዮ ኣትሌት ማጆር ቴድሮስ 13,000 ናቕፋን ወርቂ መዳልያን ዋንጫን ክሽልመን ከሎ ካልኣይ ዝወፅእ ኣትሌት ተክለ ሃይማኖት ብርሃነ 8,000 ናቕፋን ብሩር መዳልያን፣ ሳልሳይ ዝወፅእ ኣትሌት ሳይሞን መብራህቱ ድማ 5,000 ናቕፋን ንሓስ መዳልያን ተሸሊሞም። ካብ ረብዓይ ክሳብ ሻርሻይ ዝወፁ ድማ ገንዘባዊ ሽልማት ተቐቢሎም። ዕውታት ካብ ኢድ ኣቶ ሃብቲኣብ ተስፋፅዮን ኣመሓዳሪ ዞባ ደቡብ ተቐቢሎም። ካብ ዝቕፅልና ሓፂር ቃለ መሕተት ምስ ዕውት ፍርቂ ማራቶን ደቂ ተባዕትዮ ኣትሌት ማጆር ቴድሮስ ዝገበርናዮ ክንትሰግር።
1: ወልክዕ ነዚ ውድድር ተዳሊና ኣሊና ካብ ነዊሓት ሒዝና፣ ግን ነዚ ውድድር ዝኸውን ስራሕ ዋላ ሰሪሕና ኢና። ንስጋንታና ደቡብ ኮይና ማለት እዩ ብጣዕሚ ከምቲ ዝሓስብናዮ ዋላ እውን ፀኒሕና ስለ ንፈልጦ ዝቦታ ከዓ። ስለዚ ብዙሕ ንዓና ኣይሸገረና። ናይ ብሓቂ ካብ ኮንዲሽን ርሒቃ ኣይፈልጥን ንነዊሕ ዓመታት ክሳብ 7 ዓመት ዝኣክል ኣብ ቁመና ኢና ነርና፣ ግን ንመጀመርያ ግዜ 21 ቀዳማይ ድወፅ ዘለዎ ናይ ብሓቂ ዳሕጉሰን ነገር ማለት እዩ። እዎ ምውሃድና ፅቡቅ እዩ ነርና፣ ናይ ኩላትና ቁመና ጋንታ ፅቡቅ ኢና ነርና። ብልክዕ ፅቡቅ ነርና ከዓ ኣጋጣሚ ኮይኑ ከዓ እትዮም ብድሕሪት ዝነበሩ ኣጋጣሚ ክልተ ሰብ ሰለስተ ሰብ ተሪፍና ቶም ክልተ ሰብ ከዓ ድሓር ካብቲ ክንሃርሞ ዝግባአና ቦታ ከዓ ሃሪምናያ ማለት እዩ። ካብኡ ከዓ ክንዕወተሉ ክኢልና ማለት እዩ። ብዙሕ ኣነ ከማጆር እኳ ከምዚ ዓይነት ምስቲ ኣብዚ ዓዲ ዘሎ ኣልቲቱድ ካልኣይ ነገር ካ ምዚ ብዚ ዓዲ ዘሎ ምስቲ ከምቲ ክንከዶ ዝዋዓልና ንሰዓት ክህረመልካ ኣይክእልን እዩ። ዚ ምስቲ ናይ ደገ ክተዋዳድሮ ክተማዛዙና ይትኽእልና ምቅያራት ምምሕያሻት ተተገይሩሉ ዝቦታ ካ ብጣዕሚ ፅቡቅ ነይሩ በልኩ። መወዳእታ ክብሎ ዝኽእል መጀመርያ ነዚ ዓወት ነዚ ሞ ካብ ንዞባ ወጊሶም ክሳብ ኣብ ደረጃ ዘብፅሕና ሰልጥና ሰልጠትና ነቶም መሳርሕተይን መዳገፍተይን ምሳይ ዝሰርሑ ዘለዎ ክሳብ ሕጂ ጋንታ ዘባደቡ ከመስግኖም ይደሊ። ብዓብዩ ከዓ ንስድራይ ኣቦይን ነደይ በዚ ጋጣሚ እንኳ ሓጎሰና ብሎም ንሕዋተይ ካ
0: ኣብ ናይ ደቂ ኣንስትዮ ፍርቂ ማራቶን ምስ እንሰገር እውን 10 ኣትሌታት ኣብ መስመር ተረኺበን ፈሊመን። ኣብ ተማሳሊ መዋደር ቦታ ውድድረን ዘካየዳ ዘን ተቀዳደምቲ ኣብ መወዳእታ ዝተኻየደ ቅፅበታ ውድድር ድማ ኦሎምፒካዊት ኣትሌት ናዝሬት ወልዱ ንውድድራ ብሓደ ሰዓትን 19 ደቂን ባዶ ሓደ ካልኦትን ግዜ ዕውቲ ፍርቂ ማራቶን 2026 ከተማ መንደፈራ ብምዃን ተሸላሚት 13,000 ናቕፋን ወርቂ መዳልያን ዋንጫን ኮይና ናይ ክልተ ካልኢት ካብ ናዝሬት ድሒራ ህንፃ ዝረገፀት ተስፍውቱ ኣትሌት ሚካኤል ጽጋ ዝኣብ ካብ ክለብ ደንደን ክትኸውንን ከላ ተሸላሚት 8,000 ናቕፋን ብሩር መዳልያን ኮይና ናይ 4 ካልኢት ድሒራ ሳልሳይ ተርታ ዝሓዘት ኦሎምፒካዊት ኣትሌት ዶልሺ ተስፉ ድማ ተሸላሚት 5,000 ናቕፋን ንሓስ መዳልያን ክትከውን በቂዓ። ኣትሌት ናጽነት ኣማንኤል ካብ ደቡብ ራብዒቲ፣ ኣትሌት ዮርዳኖስ ሃብተ ስላሴ ካብ ደንደን ሓምሸይቲ፣ ኣትሌት ርሓስ ሚካኤል ካብ ደቡብ ድማ ሻርሸይቲ ተርታ ሒዘን ካብ 3 ክሳብ 1,000 ገንዘባዊ ሽልማት ተዓዲለን። ናይ ደቂ ኣንስትዮ ዕውታት እውን ካብ ኢድ ኣቶ ሃብተኣብ ተስፋጽዮን ኣብ ሓዳሪ ዞባ ደቡብን ተቐቢለን። ካብዚ ቐጺልና እውን ምስ ዕውትቲ ፍርቂ ማራቶን ደቂ ኣንስትዮ ዝኾነት ኦሎምፒካዊት ኣትሌት ናዝሬት ወልዱ ዝገበርናዮ ቃለ ምሕተት ንሰግር።
2: ውድድር ሓፈሻዊ ጽቡቕ ውድድር ጸኒሑ ኩሉ ሰብ ናብዘይ ኢሉ ድዳለው ነይሩ ማለት እዩ። ኣነ ብወልቄ ናብዚያ ውድድር ኢደ ኣይኮንኩን ተዳልየ ነይረ። ንኮሎምብያ እዩ ነይሩ ኣጋጣሚ እቲያ ውድድር ካንስል ምስ ኮነት ናብዚ መፅ ማለት እዩ። እወ ብልክ ሕጂ ሃክም ዘረብታ ሓይሽ ንድሕሪ ተመሊሰ ንዑ ክዝክሮካ ይደሊነ ንምንታይ ኣብ ግዜኡ ኩሉ ነገር ሓሊፉ ተወዲኡ ሕጂ ኣምላኽ መስገን ኣብ ፅቡቕ ብቕዓትን ኣብ ፅቡቕ ስራሕን ኣለኹ። ከም ሰብ ሽዑ ዝነበረ ኩነታት ኩሉ ሰብ እዩ ዝፈልጦ። ሕጂ ኣብዚ ኣብ ሓፅር ግዜካ ኩሉ እሙረ የሕድሰ ናብቲ ዝደለኽዎ ዓውዲ ውላድ ረኺበ እጓለ ማለት እዩ። ተኸታትለካ ክዕወትካ ጀሚረ ማለት እዩ። ምክንያቱ ስለ ዝስራሕኩ ትራየ ካልጥፌካ ንነብሰ ሪካብሪ ገይረ ማለት እዩ። ድሕሪ ውላድ ካልጥፌካ ናብቲ ትሬኒ ስለ ዝተመለስኩ ከዓ ናብ ዓወት ክመፅእካ ግዜ ይወሰደለን ማለት እዩ። ኣብ ስራሕ ስለ ዝኣለኹ ማለት እዩ። ኣነ ብዛባ እቶም መዋዳድርተ ብሙሎም ከመስግኖም ይደሊ ናይ ብሓቂ ፅቡቅ ዝኾነ ውድድር ርአ ብፍላይ ኣብዚያ መወዳእታ ማለት እዩ። ከም ሰባት ሓኪም ዛረብ ተሓሽ ኣይጉየናን ፅቡቅ ሰዓት ኣይጉየናን ኩላትና ማለት እዩ። ተሓላለኽና ፅቡቅ ሰዓት ጉየ ይግብኦ ነይሩ፣ ግን እቲ ኒኮርስ ቦታታት ፅቡቅ ኣይነበርን። ሓኪም ዛረብ ተሓሽ ከምቲ ኣነ መንደፈራ ብዙሕ ግዜ ተወዳድረ ዝፈትዎ ቦታ እዩ ከዓ ከምቲ ዝሓሰብ ኮማን ኣይኮነን ብውልቀ ማለት እዩ። ምስ ጆልሽስ ፅቡቅ ተሓላለክና ከምቲ ያ ኣስመራ ማራቶን ሲ ገለ እስከ ሰዓት ፅቡቅ ንጉየ ንኸውን ኢልና፣ ግን እቲ ምሰራናዮ እቲ ውድድር ቦታ ዋላ ንእግርኻ ድሓር ገለ ነገራትካ ጉድጋድ ገለ ስለ ትፀንሕ ዝነበርና ተታሒዝና ስኮኢልና ኣቢልና ማለት እዩ። ኣብዚያ መወዳእታ ሓንቲ ኪሎሜትር ምስ ተረፈት ፊኒሽ እንተጀሚሩ ማለት እዩ ሚካል ኣብ ካልይ ደረጃ መፅያ ማለት እዩ። ናይ ብሓቂ ተሓጒሰ ንዓኻ ብጣዕሚ ማለት ስ ብጣዕሚ ገለ ዓይነት ለውጢ ዝገበረት ኣትሌት እያ። በዚ ኣጋጣሚ ከመስግና እዩ ዘለ ምስ ሰልጣን እያ ማለት እዩ ኣሌክሳንደር ናታ ኣትሌት እያ። ኣብ ከምዚ ውድድር ኣትያ ማዕረና ጠቃሊሳ ካልኦት ክትወፅእ ኮላ ቀሊል ኣትሌት ኣይኮነትን። ጆልሽ ንባዕላ ቀሊል ኣትሌት ኣይኮነትን። ሓፈሻዊ ፅቡቅ ውድድር ነይሩ። እቲያ ሰዓት ግን ክንጉያ ይከኣልና ምስቲ ኒኮርስ ነገራት ማለት እምበር ፅቡቅ ውድድር የርኢና ማለት እዩ። ኩሉ ሰብ ክፈልጦ ዘለዎ ኣትሌቲክስ ንሪኦ ዘለና ሰዓታት ቀሊል ሰዓታት ኣይኮነን። ብዛባ ብፍላይ ኣብ ደቂ ኣንስትዮ ማለት እዩ ሃፍ ማራቶን ክንብል ከለና ሃፍ ማራቶን ናይ ዓለም ሪከርድ 62 እዩ። ንሕና ንጉዮ ዘለና ከዓ ኣብ 75 ገለን እዩ ዘሎ። ዝሓሸ ሃፍ ማራቶን ዝቐልጠፈ ናተ እዩ 69 እዩ ዘሎ ማለት እዩ። እዚ ኩሉ ክንሪዮ ኣለና ብዙሕ ፃዕሪ ከም ዝፅበየና ዘሎ፣ ብዙሕ ስራሕ ከም ዝፅበየና ዘሎ። ኣነ ሓፈሻዊ ብወልቀ ኣብ ፃዕሪ እየ ዘለኹ ኩሉ ናተ ሰዓታት ከም መሐሾ ማለት እዩ።

0: ኣነ በዚ ኣነብሰይ ኣብ ፃዕሪ የ ዘለኹ ኣምላኽ ይድመንጥዕና ንትሒብኒ ክንደለዋ ሰዓተይ ከመሓይሽ እዩ ትዛዓበየ ከዓ ውድድር ይፅበየኒ ኣሎ ካብቲ ዘላ ሰዓተይ ከመሓይሽ ማለት እዩ ንዓይን ኣሰልጣነን ዝያዳ ሓያል ስራሕ ይፅበየና ዘሎ ምሸት ንክኾን ደኺምና ከይበልና ስዒርናካ ፅቡቅ ሰዓት ክነምፅእ ማለት እዩ መጀመርታ ንልዑል ፈታሪ ከምስግኖ ይደሊ ካልእ ከዓ ንኣሰልጣነ ማለት እዩ ኩሎም መሳርሕተ ምሳይ ዝሰርሑ ደቂ ጋንታይ ብምሎም ከምስግኖም ይደሊ ኩሎም ኣብ ሕማቀይ ኣብ ፅቡቀ ኣብ ጎነይ ኮይኖም ኣጆኹ ዝጎድኑ ሰባት ማለት እዩ ኩሎም ጎረባቢተ ስድራ ቤተ ልዕሊ ኩሉ ካ ሓፍተ ጓለይ ሒዛትለ ኣብዚ ደረጃ ክበፅሕ ኣበርክቶ ትገብረለ ዘላ ስስተረያ ብጣዕሚ በሊበ ከምስግና ንደሊ ንዚ ኣሕያ እጓለይ ከዓ እንኳ ሓጎሰ ክብዳ ይደሊ ማለት እዩ ልዕሊ ኩሉ ከምስግኖም ድድደሊ ማንደፈራ ህዝቢ ማንደፈራ ብጣዕሚ ብጣዕሚ ልዕሊ ኩሉ ንዓነ ኣብ ማንደፈራ ውድድር ተሳዒረ ኣይፈልጥኒ ብዙሕ ዓመታት ጉየ በዛ ኣጋጣሚ ህዝቢ ማንደፈራ ተንኪ ክብሎም ይደሊ ብጣዕሚ ናተይ ትፈዞ ብዙሓት ኣለውኒ
1: ድሕሪ ናይ ፍርቂ ማራቶን ውርድራት ናብ 5 ኪሎ ሜትር ይቐፂሎም ኣብዚ ዞባ ማእከል ኣብ ክልቲ ፀወታ ኣብ ላሊት ኮይና ዝቐረበትሉ ኣጋጣሚ እምበኣር ኣብቲ ዝተኸይደ ናይ ሓደ ዙርያ ናይ ደቂ ተባዕትዮ መሳጢ ቅፅበታዊ ውርድር ኣትለት ዮቤል ዘርኢት ካብ ዞባ ማእከል ብ14 ደቕን 14 ካልኦትን ባዶ 3 ንኡስ ካልኦትን ግዜ ቀዳማይ ኮይኑ ክዛዝም እንከሎ ኣትለት ሳይሞን ተስፋ ገርግሽ ካብ ዞባ ማእከል ብናይ ሓደ ካልኦት ፍልሊ ካልኣይ ተርታ ሒዙ ዛዚሞም ኣትለት ፋኑኤል መሓሪ ካብ ዞባ ማእከል ድማ ናይ ክልተ ካልኤት ፍልሊ ሳልሳይ ተርታ ሒዙ ዛዚሞም ካብ ቀዳማይ ክሳብ ሳልሳይ ዕወታት ካብ ዞባ ማእከል ኮይኖም ናይ 2,000 1,500 ናቕፋ ካብ ቀዳማይ ክሳብ ሳልሳይ ዝወፁ ኣትለታት ገንዘባዊ ሽልማትን ብተወሳኺ ንቀዳማይ ወርቂ መዳልያ ምስ ዋንጫን ንኻልኣይን ሳልሳይን ድማ ናይ ብሩርን ንሓስን መዳልያ ተቐቢሎም ምስ ዕውት 5 ኪሎ ሜትር ኣትለት ዮቤል ዝርኢ ዝገበርናዮ ቃለ ምሕተት ንሰግር
2: ጠፊአ ነረ ነዊሕ ካብ ጉያ ብሓደ ዓመት ኢንጅሩ ኮይና ነረ ብድሕሪኡ ሃገራዊ ግቡእ ክፍፅም ኢለ ከይደ ማለት እዩ ብድሕሪኡ ተመሊሰ ናብዚ ዳርጋ 2 ዓመት ኣይነበርኩን ማለት እዩ ወላ ከብ መገሻስ 2 ዓመት ምሉስ ጠፊአ እየ ከብ መገሻ ካብቲ ውድራት ገለ ማለት እዩ ሕጂ ግን ኣምላኽ መስገን ሰሪሕና ተመሊስና ኣለና ኣምላኽ ሓግዘና ክንቅፅል ማለት ፍሉጥ ክኾን ኣይክእልን ዲ ኣብ ናይ መዓልቲ እዩ ኣይፍለጥኒ ናይ ጉያ ግን ትግምት ኢኻ ቅድሚ ፀወታ ሕጂ ሳይሞን ተስፋ ገርግሽ ነይሩ ዓብ ተፃወታ ይንሱ እሱ ብምህላው ጥራይ ሲ ዝበዝሐ ፐርሰንት ከማ ንሱ ንዒዱ ውሃብ እሱ ኢ ከዓ ሰሪሕዎ ነት ፀወታ ማለት እዩ ሰለስተና ቀዳማይ ካልኣይ ሳልሳይ ዳእትና ናይ ሚስ ሕርሻና ናይ ግብሪ ሂወት ኣረፋይና ኣብ ትሕቲ ግብሪ ሂወት ኣረፋይና ንስልጠን ማለት እዩ ማለት ሰሪሕና ኢና ንነዊሕና ተዳልና ነዛ ፀወታ እዚኣ ብዙሕ ታርጌት ጌርና ሰሪሕና ኢና ነዚኣ ማለት እዩ ኣምላኽ መስገን ከዓ ሰለስተና ቆሪፅና መፂና ማለት እዩ ሳይሞን ይስሒቦ ሳይሞን ከዓ ብምሉእ ሰሪሕዎ ድሕሪ 2 ኪሎ ሜትር ብምሉእ ሳይሞን ይስሒቦ ኣብዛ ፊኒሽ ምስ መፀና ከዓ ኣነ ወሲድያ ማለት እዩ ፋይናል ማለት እዩ ቀዳማይ ወፂ ኣነ ሳይሞን ካልኣይ ወፂኡ ፋኒኤል ከዓ ሳልሳይ ወፂኡ ሰለስተና ካብ ሚኒስትር ሕርሻ ኣብ ትሕቲ ገብሪ ሂወት ኣረፋይና ንስልጠን ማለት እዩ ዕለት 23 ናይ ዝወርሒ ኣብ ሳውዝ ኣፍሪካ 10 ኪሎ ሜትር ብማናጀር ተሰርዕ ያሎ ፀወታ ኣብኡ ከዓ ከምዚ ዓወት ሒዝና ክመፅእ ኣምላኽ ሓግዘና ብድሕሪኡ ነዚኣ እዛ ፀወታ እዚኣ ንኮፐንሃገን ወርልድ ቻምፒዮን ናክንፃት ኣብኣ ከዓ ኣምላኽ ሓግዘና ማለት እዩ ኣብኡ ሽምናን ሽም ሃገርናን ከነፀውዕ እዚ ፀወታ ቻምፒዮን እዩ ቻምፒዮን እተደኣ ኮይኑ ንሰዓት ኣይትጎይኒ ኢኻ ኣነ ብልክዕ 14:00 እዩ ፐርሰናል ቤስተ እዚ ከዓ ሃይ ኣልቲቱድ እዩ ዝዓዲ ማለት እዩ ኣብ ኤሮጳ እንተደኣ ከድካ ተውርዶ ኢኻ ናኡ ትሕቲ 13 ካብ 13 ክትሃርም ትኽእል ኢኻ ኣጋጣሚ ኣነ እንተ ምስ ኢንጅሩ ድዩ ብድሕሪኡ ሃገራዊ ግቡእ ክፍፅም ከይደ ገለ መለት ዕድል ኣይረኸብኩን ኣብ ደገ ከይደስ 5,000 ፈቲነ ይፈልጥኒ ታይም ማለት እዩ ንኣብነት ሳይሞን ተስፋ ገርግሽ ተየልና ሕጂ 13:47 ኣለዎ ኣብዚ ዓዲ ኣብ ደገ ከዓ 12:59 ብሪከር ናይ ዝዓዲ ከዓ ሳልሳይ ኣሎ ማለት እዩ ሕጂ ኣልቲቱድ ስለ ዝፈላለ ኣብኡ ዝያዳ ሰዓት ህረ መልክ እዩ ብዓለም ደረጃ እንተ ክትዋደር ኮንካ ማለት እዩ ብሓፈሻ ዝናይ ሎም መዓልቲ ሰዓት ደይህረሙ ከዓኒ ሓደ ዓቐብ ድበዝሑ ነይሩ ሎም መዓልቲ ኤጌን ከዓ እዚ ቻምፒዮን ቻምፒዮን እተ ኮይኑ ከመልካ እታ ቻምፒዮን ተወዝዳ ኢኻ ተሓስብ እምበር ከመልካ ሰዓት ተሃርም ኣይተሓስብን ኢኻ ሕጂ ናይ ታይም ትራያል ተዝኸውን ነይሩ ኩሉ ሰብ ንሰዓት እዩ ድጎይ ብዛዕባ ደረጃ ኣይትግደስኒ ኢኻ ማለት እዩ እዚ ግን ቻምፒዮን ስለ ዝኾነ ከመልካ ትዕወት ጥራይ ኢኻ ተሓስብ ንባዕሉ ንሎስ ኣንጀለስ ን2028 ኣብ ኦሎምፒክ ቲም ኢና ደለና ሽዑ ሚኒማ 12:50 እዩ መእተው ንኦሎምፒክ ማለት እዩ ንዑ ንክንሃርሙ ኣብ ስራሕ ኢና ደለና ካብ ኩሉ ስድራ ቤተ ልዕሊ ዝኾነ ሰብ ስድራ ቤተ ብፅበዩ ኣነ ንክዕወት ማለት እዩ ልዕሊ ዝኾነ ሰብ ሕጂ ንዕኦም ኣጆኹም ኣብቲ ዝሰራሕኹምሉ ነገር ሲ ክበፅሐ ሰሪሕኹም ኢኹም ኣባይ ኣነ ከዓ ክበፂሐ ክብሎም ደሊ ኤደን ክመስግኖም ደሊ ከዓ

0: መጀመርያ ፈጣሪ ማለት እዩ ካብዚ ኩሉ ድሕሪ ሕማም ገለመለ ንክምለስ ዝገበረኒስ ሓይሊ ኣምላኽ እዩ ኣብ ትሕቲ ፈጣሪ ከዓ ተዓሊመ ነረ ሃገራዊ ግቡእ ፈፂመ ጎስጓስ ሓበሬታን እዚ ምዕራብ በፂሕኒ ማለት እዩ ንሶም ከዓ ነዚ ዓወት ንከምፅእ ነዚ ትሬን ሰሪሕ ዚ ንክዕወት ኣፖርቹኒቲ ከፊቶም ለየ ማለት እዩ ብጣዕሚ ከመስግኖም ደሊ እዚ ምዕራብ ማለት እዩ ኣሰልጠንተይ ደቂ ጋንታይ ነዚ ናይ ሎም መዓልቲ ፀወታ ድሙቕ ክኸውን ዝገበረ ከዓ ሳይሞን ተስፋ ጌርግሽ ብጣዕሚ ከመስግኖ ደሊ ቴንኪ ክብለለ ማለት እዩ
1: ኣብ ናይ ደቂ ኣንስትዮ ዝተካየደ ውርድራት ምስ እንሰግር እውን ኣብ ተማሳሊ መዋደር ቦታ ዝተካየደ ኮይኑ ኣትሌት ደሊና ሽሻይ ካብ ዞባ ማእከል ብ16 ደቂቕን 43 ካልኢትን 24 ንኡስ ካልኢትን ግዜ ቀዳመይቲ ኮይና ክትዕወትን ከላ ዕውቲ 2,000 ነቕፋን ወርቂ መዳልያን ዋንጫን ኮይና ኣስቴር ኢባቤ ካብ ዞባ ማእከል ካልኣይ ተርታ ብምሓዝ ተሸላሚት 1,000 ነቕፋን ብሩር መዳልያን ክትኸውንን ከላ ቅሳነት ተወልደ ብርሃን ካብ ክለብ ደንደን ድማ ሳልሳይ ተርታ ብምሓዝ ተሸላሚት 500 ነቕፋን ንሓስ መዳልያን ኮይናም ሕወታት ኣብ ክልቲ ፆታ ሽልማቶም ካብ ኢድ መምህር ወልዳይ ገብሩ ኣቦ ወንበር ባይቶ ዞባ ደቡብ ተቐቢሎም ምስ ዕውቲ 5 ኪሎ ሜትር ኣትሌት ደሊና ሽሻይ ካብ ዞባ ማእከል ዝገበርኒ ዓላል ምስ እንሰግር
2: ህሊ ካብቲ ፀወታ ዝነበረ ብጣዕሚ ፅቡቕ ፀወታ እዩ ነይሩ ኩሉ ሰብ ከምቲ ናይ ቅድም ከማን ኣይኮኖም ብዝበለፀ ፀወታ ከምዝምሽ ብኒሕ ነይሩ እቲ ፀወታ ብጣዕሚ ፅቡቕ እዩ ተኸይዱ ኩሉ ግዜ ከምቲ ዝብሎ ንኦሎምፒክ ንምስታፍ ጥራሕ ዘይኮነስ መዳልያ ንክነምፅእ ኢልና ኢና ንጎይ ዘለና ካብዚ ንላዕሊ ፅዒረ ከዓ እቲ ዘሎ ሰዓት ንክሃርሙ ተስፋ ይገልፅ ልዕሊ ዓቐም በቃ ከምዚ ስኮላርሽፕ ብናይ ኦሎምፒክ ተዓፂና ስለ ዘለና ንኦሎምፒክ ተኣሽሚሎም ስለዝብሉና ዘለዎ ስኮላርሽፕ ብጣዕሚ ኢና ንዳለወሉ ዘለና ብዙሕ ሓላፍነት ከዓ ከሰክመኒ ምዃኑ በዚ ናይ ሎም ዓንቲ እውን ርእየ ኣሎ ቁርብ ኣብቲ ናይ ፔስሜከር ገለ ተዝሕግዙና ነይሮም እቲ ሰዓት ቁርብ ክመፅእ ይኽእል ነይሩ ይብል ኣነ ማለት ስ ደቂ ኣንስትዮ ከምዚ ናይ ምትህልላኽ ነይሩና እዩ ግን ከምቲ ፔስሜከር ብስሕበካ ተኣሽሙስ ኣይኮነን ፔስሜከር ተዝህሉ ንመፃ ውድድራት ፅቡቕ መኸደ ነይሩ ይብል ኣነ ናይ ዞባ ማእከል ኩሉ በታሕዞኦም ይኹን ብኩሉ ስራሕት ብጣዕሚ እዩ ፅቡቕ ንዕና ውን ሞራል ስለ ዝህቡና በቲ ዘሎ ሞራላት ዓቦ ጌርና ንሰርሕ ኣለና ተስፋ ንገብር ከዓ ከምቲ ንሶም ዝደልይዎ ዓወታት ክነምፅ ኣሎም ከዓ ተስፋ ንገብር ከመስክኖም ዝደሊ መጀመርታ ንክለበይ ፍረ ፃዕሪ ከምኡውን ነሰልጠንተይ ኣብ ደረጃ እዚ ክበፅሕ ዝገበሩኒ ንዕኦም ብጣዕሚ ከመስግኖም ይደሊ ከምኡ ከዓ ንናይ ኦሎምፒክ ስኮላርሽፕ ጠርኒፎም ኩሉ ኣማሊኦም ደስርሑና ዘለዉ ንዕኦም ከዓ ከመስግኖም ይፈቱ ብዝያዳ ኸ ወለደይ ኣብዚ ንኽበፅሕ ዘተባብዑ ንሞራል ድቡኒ ንዖም ከዓ ከመስግኖም ይፈቱ
1: ብድሕሪ ዚ ኣትሌታት ናብ ናይ 1 ማይል ወይ 1.6 ኪሎ ሜትር ውድድር እዮም ሰጊሮም ኣብ ናይ ደቂ ተባዕትዮ ዝተኻይደ መሳጢ ውድድር እምበኣር ኣትሌት ፍፁም ኣብርሃም ካብ ዞባ ደቡብ ንውድድሩ ብ4 ደቕን ባዶ 4 ካልኢትን ባዶ 2 ንኡስ ካልኢትን ግዜ ንመዋድርቱ ብፀቢብ ንኡስ ካልኢት በሊፁ ተኣዋቲ 2,000 ነቕፋን ወርቂ መዳልያን ዋንጫን ክኸውን በቂዖም ብ5 ንኡስ ካልኢት ዝተፈለየ ኣትሌት ፍትሓዊ ዛይድ ካብ ዞባ ማእከል ካልኣይ ተርታ ብምሓዝ ተሸላሚ 1,000 ነቕፋን ብሩር መዳልያን ክኸውን ከሎ ኣትሌት ዳብራ ናስር ካብ ዞባ ማእከል ድማ ሳልሳይ ተርታ ሒዙ ተሸላሚ 500 ነቕፋን ንሓስ መዳልያን ክኸውን ክኢሎም ዕውት ዝውድድር ኣትሌት ፍፁም ኣብርሃም ድሕሪ ዓወቱ
3: ውድድር ብጣዕሚ ፅቡቕ ነይሩ ተዳልየሉ እየ ከዓ 3 ወርሒ እየ ተዳልየሉ ቀዳማይ ምፅኢ ከዓ እንደ ሓጎሰይ ወሳኒ ብሉ ቁር ፈንቲት እየም እየ ነረ ፈንቲት እየም ነረ ኣብቲ መወዳእታ ግን ነፍሰይ ተባራቢሩ ቀዳማይ ክወፅእ ከዓ ክኢደ ደገፍተይ እንታይ ምክብለከ ካብ ኣሰልጣኒ እየ ጀሚርካ ክሳብ ዓበይተሰበይ ዓበይቲ ናይ ጋንታ ጎየይቲ ብዙሕ ምትባዕ ኣለኒ ኣብ ጋንታና ዘለዉ ኣሰልጣኒና ቀላኣብ ኣንጎሶም የዲት ብጣዕሚ እዮም ዝኣሊና ብግቡእ ገሮም ኣሰልጢኖምና ብቶም ዓበይቲ ናይ ጋንታና ኣለይቲ ከዓ በዓል ዓወት ሃብቲ በዓል መጎስ ሓገዝ ኣለና ናይ ጫማ ኹን ናይ ማልያታት ናይ ቤተሰብ እውን ከምኡ ሙሉእ ደገፍ ኣለኒ ነዚ ክዕወት ከዓ ኣብቂኒ መጀመርያ መሰልጠንተይ ቀላኣብ ኮች ቀላኣብ ኣንጎሶም የዲት ክብሪ ምስጋናን እቲ ፀዓርሉ ዓወት ዝሃብክዎም ክመስግኖም ደሊ ብዓብዩ ከዓ ስድራይ ቤተሰበይ ከዓ ሃውበይ ከዓ ኢሜርካ ዝርከብ ብጣዕሚ ዘተባብዓኒ ሳሙኤል ካ ሓጎሰካ ክብሎ ደሊ ከዓ
1: ናብ ናይ ደቂ ኣንስትዮ ምስ እንሰግር ድማ ውሉዶ ኣትሌት ካናሪ ተክለማርያም ካብ ዞባ ማእከል ንውድድራ ብ4 ደቕን 46 ካልኢትን ባደ 7 ንኡስ ካልኢትን ግዜ ቀዳሚት ብምውፃእ ተሸላሚት 2,000 ነቕፋን ወርቂ መዳልያን ዋንጫን ኮይናም ኣትሌት ልልታ ሚካኤል ካብ ዞባ ደቡብ ካልኣይ ተርታ ብምሓዝ ተሸላሚት 1,000 ነቕፋን ብሩር መዳልያን ኮይና ኣትሌት ልዋ ማንገሶም ካብ ዞባ ደቡብ ድማ ሳልሳይ ተርታ ብምሓዝ ተሸላሚት 500 ነቕፋን ንሓስ መዳልያን ክትኸውን ክኢላ ፀወታት ናይ ዝርሕቐት ኣብ ክልቲ ፀወታ ሽልማቶም ካብ ኢድ ኣቶ ኣብርሃም ዮሃንስ ሓላፊ ክፍሊ ባህልን ስፖርትን ዞባ ደቦብ እዮም ተቐቢሎም።

0: ካብዚ ብምቕፃል እውን ምስ ዕውቲ ካናሪ ተኽለ ማርያም ዝግበርኒ ዕላል ክንሰግር
1: ውድድር ብሓፈሻ ኩሉ ፅቡቅ ነይሩ ናትና ውድድር ድማ ፅቡቅ ነይሩ መራ ከምዚ ንሪኦ ዘለና ደቂ ኣንስትዮ ኣብ ፅቡቅ መን ኣለዋ ማለት እዩ ብርቱዕ ሓያል ውድድር ነይሩ ንብሕጅስ ከመይ ዓይነት መፃለዎን ደቂ ኣንስትዮ የርእካ ወ ናብዚ ውድድር ብዙሕ ኢና ተዳሊና ኣሰልጣኒ ገቢሮት ኣርፋኖ እውን ናብዚ ውድድር ብስነስርዓት ዘድሊ ሞራላ እውን ወላ ናይ ትሬን ዘድሊ ነገር ዝሃበ ኣዳሊና እዩ ኣዝዩ ሓያል ትሬን ሰሪሕና ኢና ናብዚ መፅና ማለት እዩ ካብ መጀመርያ ኮን ካብ 400 ሜትሮ ኢልዩ ጀሚረ ሕጂ ከ እንዳዓበኩ እንዳዓበኩ ሕጂ እውን ናብ 3,000 ገፅ ይኸይድ ኣለኹ ማለት እዩ ኣምላኽ ፍቓድ ተልዎም ኣብቲ ዝዓበየ ፀወታ ናይ ኦሎምፒክ ማለት እዩ ንሃገርና ወኪና ንክንዕወት እዩ ዘሎ ሕልና ማለት እዩ ወለደይ ማርያም ሞራል ዝብን ናብ ዝበፅሕ ሰብ እውን ምስጋና ግብኦኒ ከምኡውን ክለበይ ክለብ ፍረ ፃዕሪ ድማ ናይ ወሓቂ ኣብ ፍርቂ ተኻፈልቲ ዓወቶ እዮም ክብሎም ክእል ማለት እዩ ከምኡውን ኣሰልጣኒየይ ገብሪሂወት ኣርፋይነ ከምኡውን ምምዕባል ደቂ ኣንስትዮ ተጠርኒፍና ኣለና ጠርናፊና ራሄል እውን ብዝግባእ ክብል ክቡር ምክታያት ገበርና ንዓወን ምዝጋና ፅሓ ንኪ
2: ዓመታዊ ብክፍሊ ባህልን ስፖርትን ዞባ ማእከል ተወዲቡ ዝካየድ ውድድራት ግራስሮትስ ዝሓለፈ ሰሙን እውን ቀፂሉ ነይሩ ዝተረኽበ ውፅኢቱ ይስዕ ኣብ ውድድራት ኩዕሶ እግሪ ምስ ንምልከት ካልኣይ ዙርያ ፀወታ ብናይ ትሕቲ 13 ዓመት እዩ ፈሊሙ ፍለማ ኣብ ሜዳ ዝወረዳ ጋንታታት ኣባሻውን ፓራዲዞን ነረን ብማዕሪ ውፅኢት ድማ ሓደ ብሓደ ተፈላለየን ብዘካዚ ቲራቨሎ ምስ ረጃቓ ሓደ ብሓደ ፀፀራት ንሰንበት 2-1 4 ስምራ ንማእከል ከተማ 3 ባዶ ጎዳይፍ ንኣኽርያ 1 ባዶ ገጀረት ንበሪኽ 4 ባዶ ገዛ ባንዳ ንጋላ ነፍሒ 1 ባዶ ማይ ተመናይ ንዕዳጋ 5 1 ባዶ ብዝኾኑ ውፅኢት ተዓዊተን ኣብ ተመሳሳሊ ዕድመ ደቂ ኣንስትዮ ፓራዲዞን ኣባሻወል 4 ባዶ ፀፀራት ንማእከል ከተማ 4 ባዶ 4 ስምራ ንሰንበት 3-1 በሪኽ ንጎዳይፍ 1 ባዶ ገዛ ባንዳ ንጋላ ነፍሕን ድማ ባዶ ባዶ ተፈላለየን ኣብ ናይ ቀዳም ትሕቲ 15 ዓመት ኣብ ዝተኻየደ ፀወታ ድማ ፍልማ ንሜዳ ካብ ዝወረዳ ጋንታታት ኣባሻወል እንቲራቨሎን እየ ነይረን ኣባሻወል 3-1 ክትዕወትን ከላ ፓራዲዞን ሰረጃቓ 3 ባዶ ገዛ ባንዳ ንዕዳጋ 5-3-2 ማይ ተመናይ ንጋላ ነፍሒ 2 ባዶ ገጀረት ንኣኽርያ 1 ባዶ ጎዳይፍ ንበሪኽ 2-1 4 ስመራን ፀፀራትን ድማ 1-1 ማእከል ከተማ ንሰንበል 2 ባዶ ዝኾነ ውፅኢት ረቲዐን ኣብ ናይ ደቂ ኣንስትዮ ድማ 4 ስመራ ንፓራዲዞ 2 ባዶ በሪኽን ማይ ተመናይን ከምኡ ድማ ኣባሻውል ንዕዳጋ 5 ብናይ ሓባር ውፅኢት ባዶ ባዶ ክፈላለያ ጎዳይፍ ንኣኽርያ 4-1 ቀፂዓ ትማል ስንበት ኣብ ናይ ትሕቲ 17 ዓመት ዝተኻየደ ውድዳት ኣባሻውል ንቲራቨሎ 5-2 ፓራዲዞን ሰረጃቓ 2-1 በሪኽ ንጎዳይፍ 2-1 ኣኽርያን ገጀረትን 3-3 ማእከል ከተማ ንሰንበል 4-3 ፀፀራት ን4 ስመራት 3-2 ማይ ተመናይ ንዕዳጋ 5 2 ባዶ ገዛ ባንዳ ንገላ ንፍሒ 3-2 ረቲዐን ኣብ ናይ ደቂ ኣንስትዮ ድማ ፓራዲዞን ቲራቨሎን 1-1 ገጀረት ንፀፀራት 3-1 ጎዳይፍ ንበሪኽ 1 ባዶ ሰንበል ንጋላ ነፍሒ 2 ባዶ ዝኾነ ውፅኢት ተዓዊተን ኣለን ክረምታዊ ውድዳት ግራስሮት ኩዕሶ እግሪ ፅባሕ ሰሉስ ብናይ ትሕቲ 15 ዓመት ፀወታታት ቀፂሉ ክውዕል እዩ ክረምታዊ ውድድር ኩዕሶ መርበብ ዞባ ማእከል ዝሓለፈ ቀዳመ ሰንበት ፈሊሙ ብምትሕባር ጨንፈር ስፖርትን ፌደሬሽን ኩዕሶ መርበብ ዞባ ማእከልን ዝተወደበት ተምሃሮ ንበርቲኑ ዞባታት ዞባ ማእከል ዝሳተፍዎ ዘለዉ ክረምታዊ ውድዳት ኩዕሶ መርበብ ግራስሮት ብቕዳም ብርክት ዝበሉ ኣፍቀርቲ ስፖርትን ተፃወትን ኣብ ዝተረኽብሉ ኣብ ሜዳ ፖቾፊል ኣስመራ ፈሊሞ እቲ ደረጃ ዕድማ ኣብ 2 ተፈልዩ ማለት ናይ ዕድሚ 14 15 ኮን ድማ 16 17 ብክልቲ ፆታ ዘሳተፍ ዘሎ ውድድር ቀዳሚ ሰንበትን ዝተኻይዱ ፀወታታት ዝስዕ ውፅኢት ተረኺቡ ኣሎ ብቕዳሙ ኣብ ክሊ ዕድሚ 14 15 ደቂ ተባዕትዮ ኣኽርያ ንዕዳጋ ሓሙስ ጋላ ነፍሕን ኣባሻውል ጎዳይፍ ንበሪኽ ብተመሳሳሊ ውፅኢት 2 ባዶ ሲዕረነን ኣብ ናይ ክሊ ዕድሚ 16 17 ደቂ ኣንስትዮ 4 ስመራ ንዕዳጋ ሓሙስ 2 ባዶ ኣብ ናይ ደቂ ተባዕትዮ ማይ ተመናይ ንበሪኽ 2 ባዶ ከፋንን ከለዋ ብሰንበት ኣብ ዝቐፀለን ተዓዘብቲ ዝመሰጠ ሰሓቢ ፀወታ ዝተረአየላ ግጥም ኣብ መንጎኑ ዞባታት ኣባሻውልን ኣኽርያን እያ ኒራ ኣባሻውል ድማ ብፀቢብ 2-1 ተዓዊታ ውድዳቲ ኩዕሶ መርበብ ግራስሮት ዝመፅእ ሮቦ 12 ናሓሰ እውን ካብ ሰዓት 8 ቅድሚ ቅትራት ሒዙ ናይ 16-17 ዓመት ዝሳተፎ 3 ውድዳት ተሰሪዑ ኣሎም ኣብ ናይ ደቂ ኣንስትዮ ኣኽርያ ምስ ጋላ ነፍሒ በሪኽ ምስ ማይ ተመናይ ኣብ ናይ ደቂ ተባዕትዮ ድማ ኣኽርያ ምስ ማይ ተመናይ ክራኸባን በዛ ኣጋጣሚ ፌደሬሽን ኩዕሶ መርበብ ዞባ ማእከል ናፍቀርቲ ስፖርት ብኣካል መፂኦም ክዕዘቦ ዕድሚኡ ኣቕሪቡሎ ኤርትራዊ ኦሎምፒካዊ ተቀዳዳማይ ጀርመናዊቲ ክለብ ሊድል ትሬክ ኣማኑኤል ገብሪ እግዚኣብሔር ክሳትፎ ዝቕኒ ቮልታ ቦርጎስ ዝሓለፈ ሰሙን ተዛዚሞ ኤርትራዊ ኦሎምፒካዊ ተቀዳዳማይ ጀርመናዊቲ ክለብ ሊድል ትሬክ ኣማኑኤል ገብሪ እግዚኣብሔር ክሳትፎ ዝቕኒ ቮልታ ቦርጎስ ተዛዚሞ ብዓርቢ ኣብ ዝተኻየደት ሓምሻይትን ዛዛሚትን መድረኽ ተቀዳድምቲ ካብ ካሊሪጋ ተበጊሳ ኣብ ላጉና ዲስኔይላ ዝተዛዝመትን 137 ኪሎ ሜትር ድማ ርሕቀት ዝነበራ ውድድር እያ ነይራ ኢጣልያዊ ተቀዳድማይ ጀርመናዊቲ ክለብ

0: ሬድቡል ቦራ ሃንግስግሮ ጁልዮ ፔሊዛሪ ፀወታ ንክዛዘም ትሕቲ 1 ኪሎ ሜትር ምስ ተረፎ ብዝፈፀሞ መጥቃዕቲ ንውድድሩ ኣብ ሰዓት 41.775 ኪሎ ሜትር እናረገፀ ብ3 ሰዓታትን 16 ደቃይቕን 46 ካልኢታትን ቀዳማይ ኮይኑ ተዓዊቱ። 3 ካልኢታት ድሒሮም ንውድድሮም ዝፈፀሙ ናይ ኢኖስ ኦስካር ኦንልን ፌሊክስ ጋል ናይ ደክታሎን ካልኣይን ሳልሳይን ደረጃታት ሒዞም ንውድድሮም ፈፂሞ። ኤርትራዊ ኦሎምፒካዊ ማንኤል ገብረ እግዚኣብሔር ካብ ዕዉት ናይዛ ምድረኽ 7 ደቕን 32 ካልኢታትን ድሒሩ ንውድድሩ መበል 25 ተርታ ሒዙ ፈፂምዎ። ንናይ ሎም ዓመት ቮልታ ቦርጎስ ኦስትራዊ ፌሊክስ ጋል ብ19 ሰዓታትን 36 ደቃይቕን 15 ካልኢታትን ቀዳማይ ኮይኑ ክዛዝሙ ከሎ እንግሊዛዊ ኦስካር ኦንልን ጁልዮ ቺኮነን ከዓ ካልኣይን ሳልሳይን ደረጃታት ክረኽቡ ኣማኑኤል ገብሪ እግዚኣብሔር 28 ደቃይቕን 2 ካልኢታትን ድሒሩ ንውድድሩ መበል 78 ደረጃ ሒዙ ፈፂሙ ኣሎ። ፌደሬሽን ኩዕሶ መርበብ ዞባ ጋሽባርካ ዝወደቦ ስልጠና ሰልጠንትን ዳነትን ተዛዚሞም። ፌደሬሽን ኩዕሶ መርበብ ዞባ ጋሽባርካ ስልጠና ኣሰልጠንትን ዳነትን ወዲቦም። እቲ ፌደሬሽን ከም መቕፀልታ ናይቲ ዘካይዶ ውድዳት ተወዳዳርነት ኩዕሶ መርበብ ክብ ንምባል ካብ 16 ንዞባታን ዝተዋፁ ናይ ስልጠና ኣሰልጠንትን ስልጠና ዳነትን ብክልሲ ሓሳብን ግብሪ ብጥቕላላ ን44 ሰልጠንቲዩ ኣባሩንቱ ስልጠና ወዲቡ። ኣብቲ ዝተኸየደ ናይ መዛዘም ስነ ስርዓት ፕረዚደንት ፌደሬሽን ኩዕሶ መርበብ ዞባ ጋሽባርካ ኣቶ ዳንኤል ኣብርሃብ ዝሃቦ መግለፂ እቲ ኣብ ክልቲኡ ስልጠና ን10 መዓልትታት ብክልሲ ሓሳብን ግብርን ክዋሃብ ፀንሕ ናይ ሰልጠንቲ ስልጠናን ስልጠና ዳነትን ዓቕምን ብቕዓትን ኩዕሶ መርበብ ዞባ ንምዕባይ መሰረታዊ ክእልታት ሕግን ዓለም ለኻዊ መምርሒታትን ብዝኽተል ናብ ኩሉ ንምብፃሕ ዝዓለመ ከም ዝኾነ ብምጥቃስ ኣብ ፌደሬሽን ኩዕሶ መርበብ ዞባ ተካእቲ ህፃናትን መንእስያትን ንምዕባይ ብዝለዓለ ንምስራሕ ባይታ ዝፈጥር ከም ዝኾነን ተበጋጊሱ ዘሎ ስልጠናታት ንዕቤት ኩዕሶ መርበብ ሓጋዚ ከም ዝኾነ ገሊፆም። ነዚ መደብ ዕውት ንክኸውን ዝፀዕሩ መሻርክቲ ኣካላት መንግስቲ ብስም ፌደሬሽን ናይቲ ዞባ ምስጋና ኣቕሪቡ። ነቲ ስልጠና ዝሃቡ መምሃራን እቲ ዝተዋሃበ ኣስተምህሮ ብኩሉ መዳዩ ዕውት ከም ዝነበረን እቲ ብልምዳዊ ኣገባብ ክካየድ ፀንሐ ፀወታ ኣድማዕነቱ ትሑት ከም ዝኾነን ነዚ ንምሕያሽካ ስነ ፍልጠታውን ኣህግራዊ ሕግታትን ዘማእከለን ስልጠና ምድላው ኣገዳስነቱ ዕዙዝ ምዃኑ ኣረድዮም። እቲ ስልጠና ብደረጃ ዞባ ንዝውሃቡ ስልጠናታት ቀጻልነት ከውሕስ ብምልባው ስልጠንቲ ነቲ ዝተዋህቦም ስልጠና ብፅቡቅ ከምዚ እትኸታተሎ ነቲ ዝቐስሞ ድማ ኣባይታ ብምውራድ ክሰርሕሉ ተላብዮም። ወኪል ሰልጠንቲ ኣብ መወዳእታት ብክልሲ ሓሳብን ግብርን ዝተዋህቦም ስልጠና ኣብ ዕቤት ስርሖም ሞያዊ ብቕዓቶምን ሓጋዝ ውፅኢት ከም ዘለዎ ብምእማን ተመሳሳሊ ስልጠናታት ብዝተወደበ መልክዑ ክቕፅል ተላብዩ። ክለባት ኤሮጳ ነቲ ድሕሪ ሒደት ሳምንታት ዝጅምር ሓድሽ ዓመተ ስፖርት ዝኸውን ምድላዋት ከካይዳ ቀኒን ኣለዋ። ናይ ዝሓለፈ ቀዳመ ሰንበት ዝተኻየደ ፀወታታት ዝተረኽበ ውፅኢቱ ናባኹም ብከምዝስዕብ ነቕርቦ ሰናይ ምክታል። ኣብ ናይ ቀዳም ዝተኻየደ ግጥማት ምስ ምልከት እንግሊዛዊት ክለብ ማንቸስተር ዩናይትድ ኣንጻር ሻምፒዮን ክለባት ኤሮጳ ዝኾነት ፈረንሳይት ክለብ ፓሪስ ሰን ጀርሜን ተጻዊታ። እዚ ኣብ ሽወደን ዝተኻየደ ናይ ምሕዝነት ግጥም ኣብ ናይ ቅድሚ ዕረፍቲ ፀወታ ፒኤስጂ ኣብ ካልእቲ ድቕ ናይቲ ፀወታ ካብ ምባየ ብዝረኸብታ ሸቶ ሓደ ባዶ ክትመርሕን ከላ ማንቸስተር ዩናይትድ ኣብ መበል 32 ደቂ ካብ ካሜሮናዊ ሙቤሞ ብዝረኸብታ ሸቶ ነጥቢ ተማቒላ። ሓለቓ ዩናይትድ ብሩኖ ፈርናንደዝን ሓድሽ ኣባል ዩናይትድ ዩሪ ቴሌማንስን ኣብ ድሕሪ ዕረፍቲ ተቐይሮም ናብ ሜዳ ብምውራድ ድሕሪ ዋንጫ ዓለም 2026 ንፈለማ እዋን ማልያ ክለቦም ወዲዮም ኣብ ሜዳ ተራእዮም። United and a switch of Swedish City for Michael Carrick's Reds as they swap the waterways of Stockholm for the beautiful coastal city of Gothenburg. Paris Saint-Germain are Manchester United's opponents today as they ready themselves for a Super Cup appearance against Villa next week. Back forward to Fernandez, ball across and turn home. And by with the right-footed effort into the bottom corner, flag has stayed down. And PSG lead inside 2 minutes. PSG 1, Manchester United 0.
1: It was a bright start by United at one end, and then PSG, some nice intricate football, and then the big switch to Kvaratskhelia, and then into the box. And unfortunately for Heaven, the outstretched leg just didn't quite make it to divert it away from the forward.
2: Manchester United 11. Made by the Ivorian. Finished by the man from Cameroon. Paris Saint-Germain 1, Manchester United 1.
1: Well, it's a feature that I love about Ahmad's game. He's not only his ability to be able to go past players, but the way that he presses. And it came to the fore there, on top, straight away. He had no rights, really. And he took that ball away from Kukaba and then plants it firmly into the path of Brian Bermo. And he does the rest. A lovely finish, exactly where it needs to go, across Safanov, into the bottom.

0: ቸልሲ ኣብ ሃገረ ማሌዥያ ከተማ ኤስካንዳር ፔቱሪ ኣንጻር ማሌዥያዊት ክለብ ጆሆር ዳሩል ተዕዚምያ ተጻዊታ ኣብ ናይ ቅድሚ ዕረፍቲ ጾታ ጃሆር ኣብ መበል 14 ደቂ ካብ ኣሪፍ ኣይማን ብዝረኸበታ ሸቶ መሪሕነት ክትሕዝን ክላ ቸልሲ ዕረፍቲ ቅድሚ ካልዋ መበል 42 መገዲ ፍጹም ክላዕ ካብ ዲላፕ ብዝረኸበታ ሸቶ ሓደ ብሓደ ተመዓራርያ ንዕረፍቲ ምሪሓ ድሕሪ ዕረፍቲ ኣብ ዝቐጸለ ጸወታ ቸልሲ ኣብ መበል 62 ደቂ ካብ ዲላፕ መገዲ ፍጹም ክላዕ ካልእ ሸቶ ብምርካብ መሪሕነት ናይቲ ግጥም ክትሕዝን ክላ ጆሆር ከይጸንሐት ኣብ መበል 65 ደቂ ካብ ኦስካር ኣሪባስ ብዝረኸበታ ሸቶ ናብ ጸወታ ተመሊሳ እዛ ክለብ ኣብ መበል 76 ካብ በርጌሶን ብዝረኸበታ ሸቶ ንቸልሲ ሓደጋ ክትወድቃን ከላ ተጻወታያ ኣንቶኒዮ ግላውደር ንኩዕሶ ናብ ገዛ ልዳቶ ብምዝጋቡ ቸልሲ በዛ ዝረኸበታ ህያብ 3-3 ተፈላለያ ክለባት ኤውሮጳ ነቲ ድሕሪ ሒደ ሳምንታት ዝጅምር ሓድሽ ዓመተ ስፖርት ዝኸውን ናይ መምዘኒ ብቕዓት ምሕዝነታዊ ጾታታት ዝሓለፈ ቀዳምን ሰንበትን ኣካይደ ነይረን ንገለ ካብ ናይ ትማል ውፅኢታት ናባኹም ከነቕርብ ዝመፅእ ዓመተ ስፖርት ኣብ ናይ ኤውሮጳ ውድዳት ተወዳዳሪት ንምዃን መሳርዓ ከተደላድል ዝቐኔት ሻምፒዮን ፕሪምየር ሊግ ዝሓለፈ ዓመተ ስፖርት ኣርሰናል ኣንጻር ጀርማኒት ክለብ ቦርሲያ ዶርትሞንድያ ናይ ፍጻመ ጸወታ ኤምሬትስ ካብ ኣካይዳ ኣብ ናይ ቅድሚ ዕረፍቲ ጸወታ ዶርትሞንድ ኣብ 7 ደቂ ካብ ኢናስዮ ብዝረኸበታ ሸቶ ቀዲማ መሪሕነት ክትሕዝን ከላ ኣብ መበል 29 ደቂ እውን ካብ ካረትሳስ ካልእ ሸቶ ብምርካባ ክልተ ባዶ መሪሓ ንዕረፍቲ ብምውፃእ ንደገፍቲ ኣርሰናል ኣብ ውጥር እትያ እያ ድሕሪ ዕረፍቲ ኣብ ዝቐጸለ ጸወታ ኣርሰናል ኣብ መበል 54 ደቂ ካብ ንዋኔሪ ብዝረኸብታ ሸቶ እኳ ነቲ ውፅኢት ከተጽቦ ተፈትነት ዶርትሙንድ ኣብ መበል 58 ደቂ ካብ ጋዱ 3 ሸቶ ብምርካባ ንመሪሕነታ ከተራጉድ ጊዮከረሽ ኣብ መበል 69 ደቂ መገዲ ፍጹም ቅላዕ ንኣርሰናል ሸቶ እኳ ተመዝገበ ቦርሽያ ዶርትሙንድ ግን 3-1 ተዓዊታ
1: And there's no real argument from the Dortmund player. Victor Gyökeres for Arsenal from the spot against Alexander Meyer. It's Gyökeres confidently dispatched. It's Arsenal 2, Borussia Dortmund 3. And we have just over 20 minutes remaining of the 2026 Emirates Cup. Damian has got Havertz outside. He wants to go himself. To grab a late leveller. Arsenal corner taken short. Martinelli drives in and scores! Oh, flag is up.
2: What a shame.
0: ሊቨርፑል ኣብ ሜዳ ኣንፊልድ ኣንጻር ፍረንሳይቲ ክለብ መናውክያ ተጻዊቶም ሊቨርፑል ኣብ ናይ ቀዳማይ ኣብሪ ግጥማ ኣብ መበል 16 ደቂ ካብ ኤርትራዊ ሸደናዊ ኣሌክሳንደር ኢሳ ኣብ ዝረኸብታ ሸቶ መሪሕነት ክትሕዝን ከላ ኣብ መበል 29 ደቂ እውን ካብ ቪርቲስ ካልእ ሸቶ ስለ ዝረኸበት ክልተ ባዶ ንጸወታ ክትቅልሶ ጀሚራ ሞናኮ ዕረፍቲ ቅድሚ ካልዎ መበል 44 ደቂ ካብ ግሎቪን ብመንገዲ ፍጹም ቅላዕ ሸቶ ብምርካባ ነቲ ውፅኢት ኣጺባያ ኣዕሪፋ ድሕሪ ዕረፍቲ ኣብ ዝቐጸለ ጸወታ ግን ሊቨርፑል መስመር ምክልኻላ ብዝግባእ ስርሑ ክዓምን ብዘይምኻሉ ሞናኮ ኣብ መበል 56 ደቂ ካብ ቤይረዝ ከምኡ ድማ ኣብ መበል 78 ደቂ ካብ ብሩነር ክልተ ሸቶታት ብምርካባ ካብ ድሕሪ ተበጊሳ 3-2 ተዓዊታ ድሕሪቲ ጸወታ ሰልጣን ሊቨርፑል ኢራዮላ ኣብ ዝሃቦ መግለጺ ክለቡ ኣብ ቀዳመ ዕብሪ ናይዚ ጸወታ ጽቦ ተንቀሳቒሳ ምንባራ ድሕሪ ምግላጽ ድሕሪ ዕረፍቲ ሞናኮ ንጸወታ ከምቲቝጻጸረቶ ናብ ረብሓ ክትቅይሮ እውን ስለ ዝኻኣለት ነቲ ጸወታ ከምተዓወተትሉን ከምዝግባኣን ገሊጹ ብምቕጻል ኣንዶኒ ክለቡ ነዚ ሓድሽ ዓመተ ስፖርት ብዝግባእ ከምዘይተዳለወት ብምእማን ነዚ ንምዕራይ ክስራሕ ምዃኑ ገሊጹ
3: Comes to Frimpong, that's straight at the goalkeeper. Here's Gakpo. Lovely touch, Isak! Well, that is a sumptuous Liverpool goal. Slick passing, lovely interchange. Alexander Isak.
0: Manchester City ኣንጻር ኣትሌቲኮ ማድሪድ ተጻዊቷ እዚ ኣብ ከተማ ሶል

0: ስነ ጥበብ ዝሰልጠኑ 23 ኣባላት ክፍለ ሰራዊት 49 እዚ ማእከል ብ9 ናሓሰ ኣብ ማይ ሰራዊት ተመሪቖም እቲ ልዕሊ ሓደ ወርሒ ብግብርን ክልሲ ሓሳብን ዝተዋሃበ ስልጠና ስነ ጽሑፍ ድርሰትን ኣተኣላልያን ድራማ ከምኡ ውን ፊልምን ሜክኣፕን ዘጠቓለለ ከም ዝነበረ ሓላፊ ጉጅለ ባህልታ ክፍለ ሰራዊት ሳልሕ ዓብደላ ኣብቲ ናይ ምምራቕ ስነ ስርዓት ሓቢሮም ካብ ሰልጠንቲ መምህር ጣዕሚ ኣረፋይኒ ድማ ድሌትን ተውህቦን ሰልጠንቲ ኣብ ውፅኢታውነት ናይቲ ትምህርቲ ዓብ ኣስተዋፅኦ ከም ዝነበሮ ገሊፆም ወኪል ሰልጠንቲ ብወገና ኣብ ሓፂር ግዜ መሰረታዊ ኣምራት ንክሕዙ ንዝፀዓሩ ወደብቲ ናይቲ ስልጠናን መምህራኖምን ድሕሪ ምምስጋን ንዝቐሰምዎ ፍልጠት ብቐጻሊ ግብራዊ ስራሕ ከም ዘማዕብልዎ ኣረጋጊፃ ኣዛዚ ናይታ ክፍለ ሰራዊት ኣብ ዝሃቦ መዛዘሚ ቓል ነተራ ስነ ጥበብ ኣብ ዓወት ሓርነታዊ ቓልስናን ምስራፅ ሃገራዊ መንነትናን ብምጥቃስ ሰልጠንቲ ብቕዓቶምን ውዳብኦምን ብምሕያል ንምንፋዕ ባህላዊ መደባት ኣብ ሓይልታት ምክልኻል ክፅዕሩ ተላብዮም ኣብ ንኡ ዞባ ዓሰብ ምሕዳር ከባቢ ብሌንኮማ ናብ 9 ናሓሰ ኣብ ዘውግሐ ለይቲ ዘጋጠመ ሓደጋ ባርዕ ኣብ ንብረት ጉድኣት ኣውሪዶም በቲ ድሕሪ ሰዓት 2 ናይ ለይቲ ካብ ሓንቲ ትካል ተበጊሱ ናብ 7 ትካላትን መንበር ኣባይትን ዝለሓመ ባርዕ ዝወረደ ክሳራ ከቢድ ምዃኑ ሓላፊ መርመራ ገበን ቀዳማይ መደበር ፖሊስ ሜጀር መንእሰይ ጀማል ጠሃኑር ሓቢሮም እቲ ኣባይቲ ብጠዋሉ ዝተሰርሐን ዝተለጋገበን ብምዃኑ ነቲ ባርዕ ዝያዳ ከም ዘጋደዶ ብምጥቃስ ኣብ ንብረት ዝወረደ ክሳራ ልዕሊ 1.3 ሚልዮን ናቕፋ ከም ዝግመት ገሊፆም ኣዛዚ ቀዳማይ መደበር ፖሊስ ምክትል ሰለንተ ሻውሽ ወልደጋብር ብግድኡም እቲ ኩነታት ከቢድ ከም ዝነበረ ብምግላጽ ነቲ ሓዊ ኣብ መጥፋእ ህዝብን ሰራዊትን ብኣሃዱ መጥፋእቲ ሓዊ ተሓጊዞም ንዝገበርዎ ኣበርክቶ ብምምጓስ ብሸለልትነት ካብ ዝኽሰት ሓደጋታት ጥንቃቐ ክግበር ተላብዮም ትማሊ ሰንበት 9 ናሓሰ ኣብ ከተማ መንደፈራ ሃገራዊ ውድድር ፍርቂ ማራቶን 2026 ከምኡውን ናይ 5 ኪሎ ሜትርን ናይ 1 ማይል ውድድራትን ተኻይዶም ብዛዕባ እዚ ውድድር ዝተዳለወ ጸብጻብ ኣሎ ሚካኤል ሓድጉ ክቐርቦ እዩ
1: ብሃገራዊ ፌደሬሽን ኣትሌቲክስ ኤርትራ ዝተወደበ መበል 31 ውድድር ፍርቂ ማራቶን 2026 ትማል ሰንበት ኣብ ቀንዲ ጎደናታት ከተማ መንደፈራ ተኻይዱ ኣብዚ ብክልቲኡ ፆታ ዝተኻየደ ውድድር ልዕሊ 150 ኣትለታት ክለባት ደቡብ ማእከልን ጋሽ ፓርካን ከምኡ ውን ክለብ ደንደን ሚስሪ ምክልኻል ተሳቲፎ ኣብ መወዳእታ ካብ ደቂ ተባዕትዮ ኣትለት ክለብ ዞባ ደቡብ ማጆር ቴድሮስ ንውድድሩ ብ1 ሰዓትን 4 ደቕን 41 ካልኢትን ቀዳማይ ኮይኑ ብምፍጻም ተሸላሚ ወርቂ መዳልያ ዓባይ ዋንጫን 13,000 ናቕፋን ክኸውን ካልኣይ ኣትለት ክለብ ዞባ ደቡብ ተኽለ ሃይማኖት ብርሃነ ተሸላሚ ብሩ መዳልያን 8,000 ናቕፋን ሳሳይ ድማ ኣትለት ሳይሞን መብራቱ ካብ ክለብ ደንደን ሚስሪ ምክልኻል ተሸላሚ ንሓስ መዳልያን 5,000 ናቕፋን ኮይኖ 10 ኣትለታት ኣብ ዝተሳትፎ ናይ ደቂ ኣንስትዮ ውድድር ኦሎምፒካዊት ኣትለት ክለብ ዞባጋሽ ባርካ ናዝሬት ወልዱ ብ1 ሰዓትን 19 ደቓይቕን ሓደ ካልኢትን ቀዳሚቲ ኮይና ብምዕዋታ ተሸላሚት ወርቂ መዳልያ ዓባይ ዋንጫን 13,000 ናቕፋን ክትከውን ካልአይቲ ኣትለት ሚካኤል ፀገዛኣብ ካብ ክለብ ደንደን ሚኒስትሪ ምክልኻል ተሸላሚት ቡር መዳልያን 8,000 ናቕፋን ሳርሲት ካ ኦሎምፒካዊት ኣትለት ዶልሺ ተስፉ ካብ ክለብ ደንደን ሚኒስትሪ ምክልኻል ተሸላሚት ቡር መዳልያን 5,000 ናቕፋን ብምዃን ናብ ፖድየም ደይበን ብዘካዚ ኣብ ናይ 5 ኪሎ ሜትር ደቂ ተባዕትዮ ኣትለት ዞባ ማእከል ዮቤል ዘርኢት ብ14 ደቂቕ 14 ካልኢትን 3 ንኡስ ካልኢትን ካብ ደቂ ኣንስትዮ ድማ ኣትለት ደሊና ሽሻይ ካብ ክለብ ዞባ ደቡብ ብ16 ደቂቕን 43 ካልኢትን 24 ንኡስ ካልኢትን ቀዳሞት ብምውፃእ ተዓዊቶም ኣብ መወዳእታ ኣብ ዝተሰርዐ ናይ 1 ማይል ወይ 1.6 ኪሎ ሜትር ውድድር ኣትለት ፍጹም ኣብርሃም ካብ ክለብ ዞባ ደቡብ ከምኡ ውን ኣትለት ካናሪ ተክለማርያም ካብ ክለብ ዞባ ማእከል ተዓዊቶም
0: ዝስዕብ ዜና ሃገራት ወፃኢ እዩ ዜና ወፃኢ እዩ ኣሜሪካን ደቡብ ኮርያን ዘካይደው ዓመታዊ ሓበራዊ ወተሃደራዊ ልምምድ ዝመጽእ ሰሙን ከም ዝጅምር ኣፍሊጠን ዕላማ ናይዚ ካብ 17 ክሳብ 27 ናሕሰ ዝቕጽል ልምምድ ናይ ምውጋዕ ኣቕምን ምውሃድ ሰራዊትን ክም ንምባል ምዃኑ ኣሜሪካን ደቡብ ኮርያን ሓቢረን ኣለዋ ኣሜሪካ ኣብዚ ኣብ ግዛኣት ደቡብ ኮርያ ዝካየድ ልምምድ ንዝሳተፍ ቁፅሪ ሰራዊታ ዘጊት ከም ዘየነፀረት ደቡብ ኮርያ ግና ልዕሊ 18,000 ወተሃደራት ከም እተሳተፍ ኣፍሊጣ ኣላ እዚ ከምዚ ኢሉ እንከሎ ሰሜን ኮርያ ነቲ ተኽታኺ ክትብል ዝገለፀቶ ልምምድ ምላሽ ከም እትህበሉ ከተጠንቀቕን ከላ ኣሜሪካን ደቡብ ኮርያን ግና ንካልኦት ሃገራት ብኣሉታ ከም ዘይጸልዉ ሓቢረን ሓበራዊ ወተሃደራዊ ምንቅስቓሳት ኣሜሪካን ደቡብ ኮርያን ፀጥታዊ ስጋኣት ከም ዝፈጠረላ እትገልጽ ሰሜን ኮርያ ክምጻእ ዝኽእል ስጋኣት ንምምካት ወተሃደራዊ ዓቕማ ክብ ከተብል ጸኒሓላ ኣሜሪካ

ደቡብ ኮርያ ልዕሊ 28,000 ወተሃደራት ብቐዋምነት ኣስፊራ ከም ዘላ ዝፍለጥ እዮም። ብራዚልን ሽወደንን ብትሽዓተ ናሕሰ ኣብ ምምዕባል ጽላት ምክልኻል ዘተኮረ ስምምዕ ተፈራሪመን። እቲ ስምምዕ ብራዚል 20 ተወሳኽቲ ነፈርቲ ኩናት ካብ ሽወደን ንምዕዳግ ዘጠቓለለ ምዃኑ ሰመዚ ምክልኻል ኣፍሊጦም። ብራዚል 36 ነፈርቲ ኩናት ንምሽማት ዘኽእላ ስምምዕ ኣብ 2023 ምስ ሽወደን ከም ዝተፈራርመት ዝፍለጥ ኮይኑ ቀዳማይ ገጽ ምርኽኻብ ኣብ 2027 ክጅምር እዮም። እዚ ከምዚ ኢሉ እንከሎ ክልቴን ሃገራት ነፈርቲ ኩናት ብሓባር ንምፍራይ ይዘራረባ ከም ዘለዋ እውን ኣፍሊጠን። እቲ ውዕል ኣብ ምርንፋዕ ወተሃደራዊ ዓቕሚ ሃገሩ እወንታዊ ተራ ከም ዝህልዎ ዝጠቐሰ ሚኒስትሪ ምክልኻል ብራዚል ትግባርኡ ንምቅልጣፍ ይስራሕ ከም ዘሎ ኣረዲኦም። መንግስቲ ጃፓን ብናሃር ዋጋ ነዳዲ ክስዕብ ዝኽእል ቁጠባዊ ሃስያ ንምቅላል ኣስታት 20 ቢልዮን ዶላር ህፁፅ ባጀት ሰሊዖም። ዝዓበየ ክፋልቲ ባጀት ብሰንኪ ናሃር ዋጋ ነዳዲ ብከቢድ ናብ ዝተሃስያ ትካላትን ኩባንያታትን ከም ዘቕንዕ ዝገለጹ ሰመዝ ጃፓን ኣኻሊ መዘይከውን ተወሳኺን ገንዘብ ከም ምስላዕ ረዲኦም። ኣስታት የስዓሚታዊት ጠለባት ነዳዲ ጃፓን ካብ ዞባ ማእከላይ ምብራቅ ብመልክዕ እታው ከም ዘማልኣ ዝሕብሩ ጸብጻባት በቲ ተኸሲቱ ዘሎ ውግእ ኣሜሪካን ኢራንን ሳዕቤናቱን ሕልፊ ካልኦት ሃገራት ከም እተሃስየት የረድኦም። ኣብ ዞባ ማእከላይ ምብራቅ ኣጋጢሙ ዘሎ ጸጥታውን ወተሃደራውን ቅልውላው ብዘስዓቡ ሕፅረት ነዳዲ ሓያሎ ሃገራት ምትዕርራይ ባጀት ክገብራ ከም እተገደዳ ዝሕበር እዮም። ኣብዚ እዋን ዋጋ ነዳዲ ብደረጃ ዓለም ልዕሊ 80 ዶላር ንበርሜል በፂሑ ከም ዘሎ ጸብጻባት የረድኦም። ኣብ ፊሊፒንስን ህዝባዊት ሪፓብሊክ ቻይናን ብዝተኸስተ ሓደጋ ህቦብላዊ ማዕበል ሰባውን እንዋታውን ክሳራ ወሪዶም። በቲ ተፈጥራዊ ሓደጋ ኣብ ፊሊፒንስ ልዕሊ 20 ሰባት ከም ዝሞቱን ኣብ ልዕሊ ትሕቲ ቅርፂ ከቢድ ዕንወት ከም ዝወረደን ሰመዚ ስርሒት ምድሓን ሂወት ተሃገር ሓቢሮም። ብዘይካዚ ብሰንኪቲ ዶልፊን ዝተሰሜ ህቦብላዊ ማዕበል ልዕሊ 1.3 ሚልዮን ሰባት ብኣሉታ ከም እተጸልዉ ክፍለጥ ተኻኢድሎም። እዚ ከምዚ ኢሉ እንከሎ እቲ ሓደጋ ናብ ህዝባዊት ሪፓብሊክ ቻይና ብምልሓሙ ኣስታት 1 ሚልዮን ሰባት ንህይወቶም ሰጊኦም ናብ ውሑስ ከባቢታት ከም ዝገዓዙ ተገሊጾም። ብዘይካዚ ብሰንኪቲ ሓደጋ ሎሚ 10 ናሕሰ ኣብ ከተማ ሻንጋይ ጥራይ ልዕሊ 1,000 በረራታት ከም እተሰረዘን ብርክት ዝበላ ትካላት ንጥፈታትን ከም ዝወንዘፋን ተፈሊጡሎም። ህቦብላዊ ማዕበል ዶልፊን ኣብዚ ዓመት እዚ ኣብ ቻይናን ፊሊፒንስን ካብ ዝተኸስቱ ተመሳሰልቲ ሓደጋታት እቲ ዝዓበየ ምዃኑ ጸብጻባት ይሕብሮም። እስራኤል ንሰላም ወሽመት ቃዛ ብዝምልከት ፕሬዚደንት ዶናልድ ትራምፕ ንዘቕረቡ 15 ነጥብታት ዝሓዘ እማመ ብወግዒ ነጽጋቶም። ፕሬዚደንት ትራምፕ ሓማስ ንዝርከብዎም ምንቅስቓሳት ፍልስጤም ነቲ እማመ ከም እተቐበለዎ እኳ እንተገለጸ፣ እስራኤል ግና ምስ ጸጥታዊ መደባታት ከም ዝጋጮ ብምጥቃስ ከም ዘይትቕበሎ ቀዳማይ ሚኒስትር ብንያሚን ናታንያሁ ኣነጺሮም። እቲ እማመ ምንቅስቓስ ሓማስ ተቐሊሉ ዕጥቂ ከውረድን እስራኤል ሰራዊታ ካብ ወሽመት ቃዛ ከተውፅእን ዝብል ነጥብታት ይርከቦም። ይኹን እምበር እስራኤል ምንቅስቓስ ሓማስ ዕጥቁ ብምልኣት ከም ዘይውረደ ድሕሪ ምርግጋጻት ጥራይ ሰራዊታ ክትስሕብ ከም እትኽእል ብምሕባር ትግባር እቲ እማመ ኣብ ሓደጋ ኣእትያቶላም። እስራኤል ኣብ ወሽመት ቃዛ ሶርያን ሊባኖስን ኣዋፊራቶ ዘላ ሰራዊት ንዘይተወሰነ ግዜ ከም ዝቐጽል ክትገልጽ ብምጽናሓም ፕሬዚደንት ትራምፕ ኣብ ጉዳይ ወሽመት ቃዛ ዘቕረቦ እማመ ክሰምር ከም ዘይክእል ብኣግኡ ክእመት ጸኒሕ እዮም። ካብ መወዳእታ 2023 ኣብ ወሽመት ቃዛ ወተሃደራዊ ወፍሪት ተካይድ ዘላ እስራኤል ንልዕሊ 700ታዊት ናይቲ ወሽመት ተቆጻጺራቶ ከም ዘላ ዝፍለጥ እዮም። ህንዲ ንቪየትናም ብርሃሞስ ዝተሰሜ ልዕሊ ፍጥነት ድምፂ ዝውንጨፍ ክሩዝ ሚሳይል ክትሸጠላ ምዃኑ ሓቢራ። እቲ ኣብ ምርንፋዕ ዓቕሚ ምክልኻል ቪየትናም እወንታዊ ተራ ከም ዝህልዎ ዝእመት ዘሎ ስምምዕ ተግባራዊ ምስ ኮነ ቪየትናም ድሕሪ ፊሊፒንስ ነቲ ኣጽዋር ዝዓደገት ካልአይቲ ሃገር ክትከውን እያ። ፊሊፒንስ ነቲ ኣጽዋር ኣብ 2024 ኣብ ዕጥቂ ምክልኻላ ከም ጸንብረቶ ጸብጻባት የመልክቶም። ኢንዶኔዥያ እውን ነቲ ኣጽዋር ንምውንዳን ምስ ህንዲ ክትዘራረብ ከም ዝጸንሐዚ ይጥቀስ እዮም። ሩስያን ህንድን ሓቢረን ዘማዕበልኦ ክሩዝ ሚሳይል ብርሃሞስ ኣስታት 500 ኪሎ ሜትር ንዝረሓቐ ዕላማ ክጥቅዕ ብቕዓት ኣለዎም።
ኣብ ሪፓብሊክ ደቡብ ኣፍሪቃ ትማሊ 9 ሕሰብ ዝተኻየደ 3 መጥቃዕትታት ፎኪስ ብረት ብውሕዱ 11 ሰባት ከም

ሞቱ ተቓሊሖም። በቲ ኣብ ከተማ ኬፕ ታውን ዝተፈጸመ መጥቃዕትታት ዓሰርተታት ከም ዝቆሰሉ ዝገለጹ ሰብ መዚ ጸጥታ ደቡብ ኣፍሪቃ ብሕታውነት ብረት ዘንቀሎ ክኸውን ከም ዝኽእል ኣሚቶም። ፈፀምቲ ናይቲ መጥቃዕቲ ንምሓዝ ኣብ ከተማ ኬፕ ታውንን ከባቢኣን ጽዑቕ ጸጥታዊ ስርሒት ይካየድ ከም ዘሎ እቶም ሰብ መዚ ገሊፆም ኣለዎም። ኣብ ደቡብ ኣፍሪቃ ብሕጋውን ዘይሕጋውን መንገድታት ዝተዓጥቀ ኣስታት 6 ሚልዮን ጠበናጁ ኣብ ኢድ ውልቀ ሰባት ከም ዘሎ ጸብጻባት ይጠቕሶም። ብሕታውነት ብረት ንምቁፅጻር ተሪር ሕጊ ከም ዘጽደቐ ክገልጽ ጸንሐ መንግስቲ ደቡብ ኣፍሪቃ ኣብ ተግባርኡ ዝነጥፉ ኣብ ከተማታት ሃገሩ ዓሰርተታት ኣሽሓት ተወሰኽቲ ወተሃደራት ከም ዘዋፈረ ዝዝክር እዮም። ዜና ንምዛም ቀንዲ ነጥብታት ክደግመልኩም፣ ኣብ ሓጋዝ ኣብ ገዝጋዝ ትግባር መደባት ልምዓት ዘቴ ርክብ ህዝብን ምምሕዳርን ተኸይዶም። ኣብ ንኡስ ዞባታት ጎለጅን ባሮንቱን ብወፍሪ ተምሃሮን ልምዓት ዕውት ንጥፈታት ይሰላሰል ኣሎም። መበል 31 ሃገራዊ ውድድር ፍርቂ ማራቶን 2026 ኣብ ከተማ መንደፈራት ተኻይዶም። ኣሜሪካን ደቡብ ኮርያን ዘካይድኦ ሓበራዊ ወተሃደራዊ ልምምድ ዝመጽእ ሰሙን ከም ዝጅምር ሓቢረን። ብራዚልን ሽወደንን ኣብ ምምዕባል ጽላት ምክልኻል ዘተኮረ ስምምዕ ተፈራሪመን። መንግስቲ ጃፓን ብንሃር ዋጋ ነዳዲ ክስዕብ ዝኽእል ቁጠባዊ ሓስያን ንምቅላል ኣስታት 20 ቢልዮን ዶላር ህጹጽ ባጀት ሰሊዖም። ዜና ተዛዚምሎ ሰናይ ምሸት።

0: ዋ ኣብቲታ እዋን ዳ ኣጥቢኸ መፅኺ
1: ትወደይካ ደቂስ ዶሎ ቀልጢፈ መፀ
2: ኣነ ድኣ ዶንጌለ እንዴ ተሰኪፈ ፀኒሑ እምበር ወዲኽስ ደስ ኢልዎ ደቂስ የገዲፈ መፀ
1: ሎሚ ድኣ ስክፍታና ተቐንጢጡ እንዲ ደቅና ብጥቓና ንሕና ብጥቓ ደቅና እሞ ከዓ እንዳስራሕና ኣብዛ ትካልና መውዓለ ህፃናት ኢሎም ካብ ዝገብሩልና ኳ ውሽጥና ቐስ ኒሉ
3: እምበር ምስ ሰብ ኣብ ገዛ ገዲፍናዮም ስራሕ ክነወፍር ከለና ኳ ውሽጥና ብሻቕሎት ይዘዕኒ እዮም
2: ናተ ሻቕሎት እሞ ከዓ ሕልፍ ዝበለ ኣብ ገዛ ገዲፈዮ ክመፅእ ከለኹ ውነይ ኩሉ ምስ ውሉደይ ስለ ዝኸውን ኣብ ስራሕ ብዙሕ ኣይድምዕኒ ነይረ
4: ክገርመክ ዘና ሓፍተይ ነዚኣ ዝሓሰበ ክሽለም ጥራይ እዩ ዘለዎ
1: ምሽላም ጥራ ስምዕስካ ካብ ክንደይ ሻቕሎት ናይ ውሉድና እኳ ይድሕንና ዘሎ
2: እምበርከ ዋላ ነቲ ውሉድና ኮ ኣብ ዘድልዮ ሰዓታት ክንዕንግሎን ኩነታት ብቐረባ ክንከታተሎን ከለና ኮ ኣብ ዕቤት ኣካላቱን ኣእምሩኡን ዘምፀ ውፅኢት ዓብ እዩ
5: ከምዚ ዝኣመሰለ ዕድል ንምፍጣር መንግስትን ስርዓተ ጥዕናን ሲቪላዊ ማሕበራትን ብውልቅን ከምኡን ዝሳተፎ ዘየቋርፅ ኣበርክቶ ብምግባር ኣዴታት ኣብ ኩሉ ናይ ስራሕ ቦታአን መውዓል ደቀን ቦታ ብምድላው ንደቀን ንኸጥብዋ ምቹእ ባይታ ብምፍጣር ንመጻኢ ወለዶ ውሕስቲ ሃገር ንረክቦም

0: ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎየ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ንቕጠታት ምርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራት ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉእ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ኣብ ዓምዲ ጥዕና ሃርሃርታ ደም የሻቅል ድዩ ዝብል ሕቶ ተላሲሱ ይርከብ። ሃርሃርታ ደም ማለት ቫሪኮስ ቬይን ሸምብቆ ደም ቬይን ምስ ገፍሕ ወይ ብደም ኣዝዩ ምስ ዝመልእ ኣብ ቆርበትና ዝግሃት ተርእዮ እዩ። ኣብ ቆርበትና ሕበጥን ደም ዝሰርበ ወይ ቀጠለ ሕብሪ ዝሓዘ ምልክትን የርኢ። ሃርሃርታ ደም ብዙሕ ግዜ ኣቐንዛዊ ይኮነን። መብዛሕትኡ ግዜ ሃርሃርታ ደም ብዕቱብ ክረአ ዘለዎ ጉዳይ እኳ ይኩን ግዳያት ቀጻሊ ምስ ሰብ ሞያ ጥዕና ብፍላይ ምስ ክኢላታት ሸምብቆታት ደም ብምርኻብ ዘድሊ ሓገዝን መርመራን ክገብሩ ይምከር። እዚ እቲ ጸገም ካልእ ጥዕናዊ ሓልክታት ከይፈጥር ኣቐዲምካ ኣብ ምክትታሉ ሓጋዚ ይገብሮ። ዝኾነ ምክትታልን ፍወሳን ምስ ዘይንገብረሉ ግና ናብ ካልእ ዝበኣሰ ሓልክታት ከምኡውን ምድረቕን ምቕያርን ቆርበት ክፈጥር ይኽእል። እዚ ዝኾነ መጉዳእትን መቕሰልትን ኣብ ዘጋጥመና እዋን ንምሕከሙ ኣጸጋሚ ይገብሮ። ሃርሃርታ ደም ኩነታት ኣነባ

ብረኻ ብምቕያር ክትፍውሶ ዝካል እዩ። እዞም ፅዒቦም ዝጥቀሱ ኣብ ኣነባብራና ንገብሮም ምቅያራት ንሃርሃርታ ደም ክፍውሱ ከም ዝኽእሉ መፅናዕትታት ከረጋግፁ ክኢሎም እዮም። ንነዊሕ ሰዓታት ደው ካብ ምባል ምቁጣብ፣ ክብደት ምጉዳል፣ እዚ ማለት ምስ ቁመትካን ጥዕናኻን ዝሳነ ክብደት ሰብነት ክህልወካ ምፅዓር የጠቓልል። ዑደት ደም ብግቡእ ክካየድ ስሩዕ ኣካላዊ ምንቅስቓስ ምዝውተር፣ ጨቢጡ ዝሕዝ ካልስን ስረን ምውዳይ ኣብ እትድቅሰሉ ወይ

መንፅር ካልኦት ከም ዛዕባ ተላዒሉ ይርከብ። ህዝባዊ ግንባር ንመሰረታዊ ክንክን ጥዕና ቅድሚ ብደረጃ ዓለም ኣብ 1978 ኣብ ከተማ ኣልማታ ናይ ሶቪየት ሕብረት ሕጂ ናይ ካዛኪስታን ምእዋጅ እዩ ብኣጋር ሓኸይምን ካልኦት ሞያውያን ጥዕናን ጀሚርዎ። ኣብ 1978 ድማ ብዝያዳ ኣሓይልዎ። ስለዚ ወላ እኳ ኣብቲ ግዜ እቲ ኣድማሳዊ ሸፈነ ጥዕና ተባሂሉ ስያመ እንተዘይተዋህቦ ብተግባር ግን ቅድሚ 50 ዓመታት ዝጀመረን ባህሊ ኮይኑ ኣብ ግብሪ ን50 ዓመታት ክስርሓሉ ዝፀንሐን ኣምር እዩ። ቀንዲ መለለይኡ ድማ ተበፅሕነት ወይ ምዕሩይ ዝርግሐ ኣገልግሎታት ጥዕና እዩ። እዚ ዝተጠቕሰ ብሰለስተ መሰረታውያን ማለት ፒላርስ ኣዕኑድ ክዕየር ይከኣል። ቀዳማይ ኣገልግሎት ንዘይበፅሖ ወይ ተነፊግዎን ዝፀንሐ ክፋል ሕብረተሰብና ኣገልግሎት ጥዕና ከም ዝበፅሖ ወይ ተኸፋሊ ፀጋታቱ ምግባር፣ ካልኣይ ንብቕዓት ትካል ጥዕና ዝገልፁ ክህልው ዝግብኦም ወይ ዝጎደሉ ኣገልግሎታት ኣብ ምምላእ፣ ሓደስቲ ኣገልግሎታት ወይ ቴክኖሎጂታት ምትእተው፣ ብሓፂሩ ኣብ ምምላእ ሃጓፋትን ምስፋሕ ብዙሕነት ዓይነት ናይቲ ዝውሃብ ኣገልግሎታትን ዘተኮረ እዩ። ሳልሳይ እቲ ዘሎ ተበፃሕነትን ዓይነትን ኣገልግሎታትን ጥዕና ምስ ፋይናንሳዊ ዓቕሚ ተገልገልቲ ዝዳረግ ድዩ ወይስ ልዕሊ ዓቕሞም እዩ ምርግጋፅ። ነዚ ንምርግጋፅ ወይ ንምትግባር ድማ ቀጻሊ መፅናዕትን ክትትልን የድሊ። ምክንያቱ እቲ ኣገልግሎት ጥዕና ህዝቢ ብዓቕሙ ክረኽቦ ዘይክእል ልዕሊ ዓቕሙ ብምዃኑ ከምዘይናቱ ዝቆፅሮን ዘይጥቀመሉን ኣገልግሎት እንተኮይኑ ነቲ ዝበዝሐ ክፋል ህዝቢ ዳርጋ ዘየለዩ ዋጋ ናይቲ ዝቕረብ ኣገልግሎት ብተገልጋሊ ቆጠባዊ ማህሰይቲ ዘውርደሉ ምናልባት እውን ናብ ድኽነት ገጹ ከም ርሖ ዝኽእል ክኸውን ይብሎን። ኣገልግሎት ጥዕና ኣብ ዝደለየሉ እዋን ሕሙም ካብ ጅቡኡ ዝኸፍለ ወፃኢታት ማለት ንሕክምናዊ መርመራን መድሃኒትን ዝኽፈል ቀጥታዊ ወፃኢታት ጥራይ ዘይኮነ ንዘይ ቀጥታዊ ወፃኢታት ማለት ንመጓዓዝያን ካልእ ወፃኢታት ጉዕዞን ሃልክን ኣሰናይትን እንተላይ ሕክምና ንምርካብ ዝጠፍእ ግዜን ብኩራት ስራሕን ዘጠቐል እዩ። ስለዚ እቲ ዝውሃብ ኣገልግሎት ጥዕና ነዞም ዝተጠቕሱ ግምት ዝህብ ድዩ ዝብል መሰረታዊ መትከል እዩ ይርከቦ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት መንእስያትን ኣድምሞን ከምኡ ድማ ምዝናይ የዘንግዕ ድዩ ዝብሉ ዛዕባታት በብእብረ ተሰሪዖም ይፀንሕና። ኣግርሞት ወይ ከዓ ኣድምሞ ክንብልን ከለና ሓደ ካብ ኣገደስቲ ባህርያት ሰብኣዊ ፍጡር ኮይኑ ሰብ ኣብ ልዕሊ ገዛ ነብሱን ከባቢኡን ዘንፀባርቆ ናይ ምስድማምን ምድናቕን ስምዒት እዩ። ኣግርሞት ንናይ ምስትንካር ተምሳጥን ደስታ ስምዒታት ሰብ ዝውክል ኣብ ደቂ ሰብ ጥራይ ዝርከብ ፍሉይ ክብሪ ምዃኑ ይጥቀስ። ሶቅራጦስን ኣሪስቶትልን ዝርከብዎም ካብ ጥንታውያን ግሪካውያን ፈላስፋታት ከዓ ኣፍ ደገ ዓሚቕ ጥበብ ናይ ኣግርሞት ስምዒት እዩ ዝብል እምነት ከም ዝነበሮም መዛግብቲ ይሕብሩ። ሰብ ንምንታይ ክግረም ኣገዳሲ ይኸውን ዝብል ሕቶ ኣብዚ ህሞት ክንምልሶ ዝግባእ እዩ። ብዕግበት ክነብር እንተደኣ ኮይኑ ኣብ ምስጢራውነትን ትንግርታውነትን ህይወት ድልድል ኣንክሮ ክህልዎ ግቡእ ምዃኑ ብዙሓት ዝተማምዕሉ ሓቂ እዩ። ኣብ ናይ ኣግርሞት ዓለም ዝውቱር ዝበሃል መግለፂ ቦታ ዘለዎ ኣይኮነን። ኣብ ነፍሲ ወከፍ ህሞት ሓደስቲ መስተንክራውያን ምዕባለታት ይፍፀሙ። ኣግርሞት ኣብ ስቕታ ህድኣትን ኣቓልቦን እዩ ዝነብር። ኣግርሞት እቲ ሓደ ነገር ካብኻ ዝዓበየ ኮይኑ ኣብ ስማዓካ ህሞት ንሓፂር እዋን ትንፋስካ ዝወስድ ድቕ ዝበለ ስሕበት እዩ። ዕራርቡ ፀሓይ፣ ፅባቐታት ጫካ፣ ምቁር ሙዚቃ፣ ኣሰንባዲ ሓበሬታ፣ ዘይልሙድ ምዕባለታት ንኣእምሮ ደዋ ኣቢሎም ናብቲ ዓሚቕ ውሻጠ የህትፉ። ኣብ ናይ ኣግርሞት ህይወት ዓለም እናሸዕ እትውለድ ሓዳሽ ፕላኔት እያ። ኣብ ናይ ኣግርሞት ዓለም ህይወት ዝሰፍሐትን ዝያደ ሓጎስ ዝመልአትን ምዃና ትፈልጥ። ሓደ ሰብ ንዝኾነ ነገር ወላ ንሓንቲ ስንቂ ሳዕሪ ብዕምቆ ተተኪሩ ኣብ ዝተዓዘበሉ ህሞት ንሱ ንባዕሉ ኣካል ናይ ሓደ ኣዝዩ ምስጢራዊ ዘገርምን ዘፍርሕን ብቓላት ክግለጽ ዘይክእል መስተንክራዊ ክውነት ይኸውን ተጠቒሱ። ኣብ ዓምዲ መዛነይ ሰለስተ ልበዋታት ኣሌክሳንደር ዓቢ 20 ዓመታት ብስቕታ ዘሕለፍዎ ሰብ ሓዳር ካልቢየ ሳግላም ሕቶ ዝተመሰቐለ ቓላት ጥቕስታት ኒኮላስ ስፓርክስ ቀሪቦም ኣለዉ። ገበናዊ ሕግን መትከላቱን ኣብ ዝድህስስ ትሕዝቶ ገበናዊ ሕጊ ንገበናዊ ዝበሃሉ ባህርያት ወይ ተግባራት ሓንፂጡ ንዕኦም ዝውሃብ መቕፃዕቲ ዝነግር ሓደ ክፋል ሕጊ እዩ። ገበናዊ ሕጊ ልክዕ ከም ካልእ ሕግታት ማለት ፍሌክሲብል ተዓፃፀፉ ኮይኑ ነቶም ኣብ ማሕበራዊ ህይወት ጥራይ ክጋጥሙ ዝኽእሉ ገበናት ማለት ምስ ምምፃእ ቴክኖሎጂን ኢንተርነት ማሕበራዊ መራኸቢታትን ዝመፁ ዘለዉ ከም ስርቂ መንነትን ዝኣመሰሉ ተግባራትን ዝርኢ ሕጊ እዩ። ገበን ማለት ገበን ተባሂሉ ዝተኣወጀ ተግባር ምፍጻም፣ በቲ ሓደ ወገን ድማ ሕጋዊ ግቡኣት ብዘይምፍጻምን ሓደጋን ጉድኣትን ገበን ከም ዘለዎ ተገንዚብካ ክንስኻ ነቲ ሓደጋን ጉድኣትን ገበን ንምክልኻል ወይ ንምቅላልን ፍትሒ ንምቕልጣፍን ዝኾነ ስግምቲ ብዘይምውሳድ ወይ ምውጋድ ማለት እዩ። ሓደ ነገር ብምፍጻምካን ብምውጋድካን ዝመፅእ ተሓታትነት እውን ክንብሎ ንኽእል ኢና።
نابنت سرقي ويكتلت قبناو تقبل

ምግባር ክኸውን ከሎ ሞያዊ ስነ ምግባር ወይ መምርሒታት ዘይምኽተል ወይ ገበነኛ ዘለዎ ቦታ እናፈለጥካ ብዘይምሕበርካ ምውጋድ ይኸውን ኣሎ ይርከቦ። ጋዜጣ ኤርትራ ሓዲሳ ብዘይካ ሶኒን ረቡዕን መዓልታዊ ትሕትም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ ዋና ኣሰናዳኢ መሓመድ ኑር ያሕያ፣ ምክትል ኣሰናዳኢ ሃዋ ሱሌማን ዓብደልቃድር፣ ዜና ወፃኢ ዓረቢ መሓመድ ጌታ፣ ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ። ንጠንቅታት ዑረትን ዑረት ኣብ ምፍዋስን ዝነጥፍ ብወለንታዊ ፕሮግራም ኑር ስዑድ ዓረብ ዝድገፍ ብኽእላታት ሕክምና ዓይኒ ዝቆመ ዓለም ለኻዊ ሰብኣዊ ትካል ኣልበስር ኣብ መሐከምን ወቕጣታት መንደፈረን ክረንን ፀገማት ጥዕና ዓይንን ዑረትን ዘለዎም መጥባሕቲ ዓይንን ካልኦት ደገፋት ፀገማት ዓይንን ከም ዘካየደ ተገሊጹ። ኣብ ዓምዲ መልሓቕ ላዳብ ዋልፍኖን ምስ ክኢላ ያታዊ ስነ ጥበብ ዑስማን እስማዒል ዝተኻየደ ቃለ መጠይቕ ሰፊሩሎ። ንኩነት መምሃርን ምስትምሃርን ኣብ ዞባ ደቡብ ኣውቂሕ ባሕሪ ብዝምልከት ምስ ሓላፊ ጨንፈር ትምህርቲ ዞባ መምህር ዓብደልቃድር ሪዶ ኣብበከር ዝተኻየደ ቃለ መጠይቅ ቀሪቡሎ። ኣብ ዓምዲ ሴሓዊ ኣሰር ታሪካዊ ድሕረ ባይታ ኣብ ወደባዊ ከተማ ባፅዕ ዝርከብ መስሕብ ቱሪዝም ዝኾኑ ህንፃታት ሰፊሩሎ። ኣብ ዓምዲ ዕሎሞ ቴክኖሎጂ ሓደስቲ ረክበታትን መዞታትን ተላልዮም ይፀሓና። ክንክን ጥዕና ህዝቢ ኣገልግሎት ዶ ንግዲ ክውንነት ኤርትራ ብመንፅር ካልኦት ኣብ ትሕቲ ዝብል ዝቐረበ ካልኣይን ዘዛምን ትሕዝቶ ኣብ 1991 ኣብዚ ሃገር ዝነበረ ሆስፒታላት 16 ሎሚ 32 ሆስፒታላት ኣለዋ ብዕፅፊ ማለት 100 ሜታዊ ተወሲኸን። ካብዚአን 8 ኣብ ኣስመራ ዝርከባ ሃገራዊ መውከስቢ ሆስፒታላት ኮይነን እተን 6 ኣብ ነብሲ ወከፍ ዞባ ዝርከባ ዞባዊ መወከሲ ሆስፒታላት እየን። ዝተረፋ 18 ድማ ኣብ ኑሳን ዞባታት ዝርከባ ኮማዊ ሆስፒታላት እየን። ብተመሳሳሊ ኣብ ፈለማና ፅነት ማእከላት ጥዕና 5 ጥራየን ነይረን ሕጂ 54 ኮይነን ኣለዋ። ቁፅሪ ማእከላት ጥዕና ብልዕሊ 10 ዕፅፊ ዓብሎ። ቁፅሪ መደበራት ጥዕናን ክሊኒካትን 72 ዝነበረ ሕጂ 199 መደበራት ጥዕናን 62 ክሊኒካትን ብድምሩ 251 ኮይኑሎ። ብክልተን ፈረቐን ዕፅፊ ወይ ብ250 ሚታዊ ተዓብዩ። እዚ ዕቤት እዚ ብጂኦግራፊያዊ ቅማለ ክግለጽ ንከሎ ኣብ ዝሓለፈ 35 ዓመታት ናፅነት ኣብ ውሽጢ 10 ኪሎ ሜትር ርሕቀት ኣገልግሎት ጥዕና ዝርከብ ተገልጋሊ ካብ 48 ሚታዊት ናብ 80 ሚታዊ ተዓብዩ። ልዕሊ 65 ሚታዊት ካብ ህዝብና ድማ ኣብ ውሽጢ 5 ኪሎ ሜትር ኣገልግሎት ጥዕና ይረከብ ተጠቂሱ። ኣብ ዓምዲ ፀጋታት ባሕሪ ብከላማይ ብከበድቲ ብረታት ዝብል ዛዕባ ተዳህሲሱ ይርከብ። ብሓፈሻ በከልቲ ባእታታት ብዙሓት እኳ እንተኾኑ እቶም ልዑላ ተኩሮ ዝወሃቦምን ኣብ ጥዕና ደቂ ሰብ ኣዝዮም ኣሉታዊ ሳዕቤን ዝኸትሉን ግን ከበድቲ ብረታት እዮም። እዞም ከበድቲ ብረታት ዝበሃሉ ዓይነታት ብረት ኮይኖም መጠን ፀዓቂ ካብ 5 ግራም ኣብ ሰንቲሜትር ኪዩብ ንላዕሊ ዝውንኑን ብውሑድ መጠን እውን እንተኾነ ዝለዕለ ጉድኣት ከስዕቡ ዝኽእሉ ኮይኖም ከም በዓል ኣርሰኒክ፣ መርኩሪ፣ ሊድ፣ ክሮሚየም፣ ካድሚየም፣ ኒከል፣ ዚንክ፣ ነሓስ፣ ብሩር፣ ታይም ወዘተ የጠቐልሉ። ጠባያት ከበድቲ ብረታት ከበድቲ ብረታት ኣብ ኣካላት ህይወታውያን ናይ ምውህላል ተፈጥሮኣዊ ባህሪ ማለት ባዮ ኣኩሚሌሽን ኣለዎም። እዚ ማለት ህይወታውያን ኣብ ጉዕዞ ህይወቶም ብዝተፈላለየ ምክንያት ዝረኽብዎም በከልቲ ባእታታት ብፍላይ ከበድቲ ብረታትን ፀረ ባልዕን ኣብ ኣካላቶም ዝኣተዉ ኣብ ክንዲ ዝሓቁ ብቐፃሊ ቀስ ብቐስ ይውህለሉ ወይ ይኹመሩ። ስለዚ ብከምዚ ኣገባብ ኣብ ኣካላት ዓሳታትን ካልኦት ማያውያን ፍጥረታትን ዝተኣከበ በከልቲ ባእታታት ደቂ ሰብ ምስ ዝምገብዎም እቲ ዝተዋህለለ ከበድቲ ብረታት ናብ ኣካላት ደቂ ሰብ ይሰጋገር ይርከቦ። ፌስቲቫልና መቓልሕ መኸተና ምዃኑ ተገሊጹ። ፌስቲቫላትና ከም መወከሲ ሱር መንነትና እዩ። ኣማይት ዓመታት ዝገበሩ ንታሪክን መንነትን ባህልን ቅርስታትን ህዝብና ሓቂፉ ይርከብ። ብመንገዲ እዚ ኣቢልና ድማ ዛንታ ሱር መንነት ኣብ ምፍላጥን ኣብ ምዕቃብን ከም ሓደ ዓብዪ ማዕከንን መጎሳጎሲ መድረኽ እዩ። ምክንያቱ ኣብ ደንበ ኤክስፖ ኣዱልስ መጠራ ቡያ ደብርሃም በለኮልዋ ኣሎ ርጋፅን ሽታ ረሃፅን ማዕተዊ መደባት ኣሎ። ኣብ ኤክስፖ ዘየለ የለን። ኤርትራ ኩሕልቲ ኣብኡ ብክብሪ ምስ ደቃ ተቐሚጣ ትረኽባ። እዚ ረብሓታት እዚ ስለ ዝፈልጥ ድማ እዩ እንተላይ ኣብ ወፃኢ ዝነብር ህዝብና ዓመት መፀ ኣብ ከምዚ ቅንያት ድሙቕ ፌስቲቫላት ክሕልፍ ዝረአ። ምክንያቱ ፌስቲቫላትና ረቂቕ መልእኽቲ ኣለዎም። መረጋገፅን መቐፀልን ናይቲ ክንበፅሖ ንደሊ ራእይ መሪሕነትናን ህዝብናን እዩ።
በቲ ካልእ ድማ ኣብ ደገ ዝነብር ህዝብና

ኣብ ዓምድያ ልኡስራ ዝተፈላለዩ ስድራ ቤት ጠቀስቲ ሕሶታት ዝተፊሮም ይፅንሑና። ኣብ ዓምዲ ጥዕና ረብሓታት ፀባጡባደ ተገሊፆም ህፃን ውሉድ ምስ በለ ኣብ ውሽጢ ፍርቂ ሰዓት ፀባጡብ ክጅምር ኣለዎ። ክሳብ 6 ወርሒ ዕድመ ዝገብር ብዘይ ዝኾነ ተወሳኺ ምግቢ ፀባጡባደ ጥራይ ምምጋብ፣ ካብዚ ዕድመ እዚ እንዳሓር ግን ነቲ ዘርእዮ ኣካላውን ኣእምሮኣውን ዕቤት ንምምላእ ፀባጡባደ ከይተቐረፀ ግቡእ ተወሳኺ ምግቢ ክንጅምረሉ ይግባእ። እቲ ህፃን 2 ዓመት ክሳብ ዝመልእ ምጥባው ከየቋረፅና ኣብ ከባቢና ብዝርከቡ ኣካልን ጥረታትን ተጠቒምና ከም ዲኤምኬ ዝኣመሰሉ ተወሳኽቲ ምግብታት ከነዳልወሉ ንምከር ይርከቦ። ኣብ ዓምዲ ትንታነ ዜና ሓማስ ዕጥቁ ይፈትሕ ዶ ይኸውን ብዝብል ምዕራባዊ ገማግም ብሓፈሻ ስፍራ ናይ ኣስታት 3.3 ሚልዮን ፍልስጥኤማውያን እዩ። ብተወሳኺ ኣስታት 700,000 እስራኤላውያን እውን ኣብቲ ከባቢ ይነብሩ እዮም። ኣብ ዘን ዝሓለፋ ቀረባ ዓመታት እስራኤል መሬት ናይዞም ኣብዚ ከባቢ ዝነብሩ ፍልስጥኤማውያን ክትምንዝዕ ፀኒሓያ። እስራኤል ብዘይካዚ ኣብቲ ከባቢ ንዝርከቡ ዓድታት ፍልስጥኤማውያን ብምውራር እናቀየደት ክተኣስሮምን ኣባይቶም ክተዕንወለሎምን ፀኒሓያ። በቲ መጥቃዕትታት ዝተሰናበዱ ኣስታት 44,000 ፍልስጥኤማውያን ድማ ኣብ ዘን ዝሓለፋ ቀረባ ዓመታት ካብቲ ከባቢ ክግዕዙ ተገዲዶም። ብዘይካዚ ካልኦት ብዙሓት ፍልስጥኤማውያን እውን ግደሞትን ስንክልናን ኮይኖም እዮም። ብመሰረተ ወግዓውያን ፀብፀባት ውድብ ሕቡራት ሃገራት ኣብዘን ኣብ መንጎ እስራኤልን ምንቅስቓስ ሓማስን ግጭት ዝተኸየደለን ዝሓለፋ 3 ዓመታት ብውሕዱ 54 ፍልስጥኤማውያን ኣብ ምዕራባዊ ገማግም ተቐቲሎም እዮም። እስራኤል ኣብ ወሽመጥ ቃዛ ከተካይዶ ብዝፀንሐትን ገና ብእትቕፅሎ ዘላን እንተላይ ንቆልዓ ሰበይቲ ዕላማ ዝገበረ ደብዳብ ዛጊት ብውሕዱ 71,369 ፍልስጥኤማውያን ክቐተሉን ከለዉ ካልኦት ልዕሊ 171,800 ድማ ቆሲሎም ኣለዉ። ብመሰረት ፀብፀባት ሚኒስትሪ ጥዕና ወሽመጥ ቃዛ ብሰንክቲ ደብዳባት ኣብቲ ውሽመጥ ዝተዓበ ቆጠባዊ ክሰራታት እውን ብኣሃዝ ክረአን ከሎ ክሳብ 57.9 ቢልዮን ዶላር ከም ዝግመት ክኢላታት የመልክቱ ተጠቂሱ። ባህላዊ ውርሻታትና መግለፂ ክብርታትና ብዝብል ሕብረተሰብ ኩናማ ፍልይ ዝበለ ኣገባብ እምነት ወግዕታት ውርሻ ሃይማኖት ዘለዎ ክቡር ህዝቢ እዩ። ክርስትናን ምስልምናን ኣብ ሓደ ሓያል ሰማይን ምድርን ዝፈጠረ ኣምላኽ ኣና ድማ ይኣምኑ። ሕማቕ ነገራት ምስ እትገብር ሰብ ምስ እትብድል ኣምላኽ ዘይፈትዎ ስራሕ ብምባል ከም ዝነፅግዎ ይሕበር። ምስ ዝሽገሩ ኣምላኽ ኣሎ ዝብል ብሉፅ መፀናንዒ ቃልን ክብርታትን ኣለዎም። ብሓሶት ምስ እትምሕል እውን ዓይኒ ኣምላኽ ኣይትድፈን ዝብል እምነት ኣለዎም። በዚ መሰረት ኣብ ኩሉ ከባቢታት ኩናማ ዝግበር ዓመታዊ ባህላውን ሃይማኖታውን በዓላት እውን ነዚ ዘለዓልናዮ ዝሓቁፍ ካብ ብሉፃት ክብርታትና እዩ። ከም ኣብነት ካብቲ ባህላዊ ፅምብላት ንምጥቃስ ላጋ ሰሰ ቢበያ፣ ኣብ ገሊኡ ከባቢ ድማ ቡቡጃ ተባሂሉ ይፍለጥ። ቅድሚ ማሕረስ ምጅማሩ ድማ መሬት ዋና ስለ ዘለዎ ዓመት ሙሉእ ዝረኸሰ ንክነፅህን ብርኩት እቶት ንክርከብን ተባሂሉ ንዕኡ ኣብ ዝተዳለወ ቦታ ሰብኡት ኣና ኢላ ጥራይ ከብዶም በጊዕን ጤልን ሓሪዶም ኣብ ሓዊ ጠቢሶም ብምብላዕ ንዓዲ ኣትዉ። እቲ ደም ድማ ኣብ ሓምሓም ተቐቢሎም ብለኻ ገይሮም ገዛ ገዛ ይነፅግዎ። ደቂ ኣንስትዮ ከምኡ እውን ኣና ኢላ ዘይበፅሑ ደቂ ተባዕትዮ ኣይሳተፉን እዮም። ድሕሪ ዝበዓል ሰብ ናብ ማሕረስ ይወፍር፣ ዝኾነ ውራይ መርዓን ካልእ ንፈታትን ይቆረፅ። ነቶም በጊዕን ጤልን ዝወፈዩ ዓዲ ድማ ሓንቲ መዓልቲ ብሓባር ይሓርስሎም። ኣብ ዓምዲ ማህደር ጀጋኑ ካልኣይ ክፋል ፈረሰኛ ኣገር ሓኪም ቀሪባ ኣላ። ዳንኤል ሰንኪለ ቅድሚ ሕጂ ዝተገደልኩ ይኣኽለኒ ከይበለ ናይ ኣጋር ስንክልንኡ ክዓገቶ ከም ኩሉ ሃገራዊ ናብ ቅድመ ግንባር ኣምርሐ። ምስ ከምኡ ካብ ኣስመራ ንቒሎም ንደቡብ ዝተጓዓዙ ብፆቱ ተጓዒዙ ሰናዕፈ ኣተወ። ካብኡ እውን ጉዕዝኡ ብምቕፀል ኣብ ነድወ ዝተባሃለ ቦታ በፂሑ ናብ ሓንቲ ቦጠሎኒ ኮር 201 ተፀንበረ። ነድወ ግንባር ዓልቴና መረብ ኮይኑ ኣብ ዞባ ደቡብ ንዞባ ሰናዕፈ ዝርከብ ከባቢ እዩ። ኣብታ ቦጠሎኒ ብዙሓት ናይ ቀደም ኣባላት ክፍለ ሰራዊት 70 ነበር መቓልስቱ ስለ ዝረኸበ ዳንኤል ከይተጋየሸ ነታ ናይ ኣጋር ሓኪም ሳንጡኡ ተሓንገጣ። እንተኾነ ካብቶም ኣብታ ቦጠሎኒ ዝፀንሕዎ ተጋደልቲ ሓደ ሌተናል ኮሎኔል በላይ መስፍን ማእከልነት ናይታ ቦጠሎኒ እዩ። ቅድሚ ናፅነት ኣብ እንዳ 70 ብሓደ ስለ ዝነበሩ ንፀገም ዳንኤል ፅቡቅ ገይሩ ክፈልጥ ፀኒሕ እዩ። ሌተናል ኮሎኔል በላይ ናይ ውሽጡ ንውሽጡ ገይሩ ምስ ዳንኤል ኣብ ምሕዳስ ሕሉፍ ተዘክሮታቶም ኣተዉ። ብዓቕሙ ንጋሻ ዝግበረ ኣቀባብላ ምስ ገበረን ዕላል ሜዳ ምስ ተጠንቀቐን ግና

ናብ ቁም ነገር ኣተወ። ኔትራል ኮሎኔል በላይ መስፍን ብዛዕባ ስንክልና ዳንኤል ጽቡቕ ገይሩ ስለ ዝፈልጥ ናብቲ ግንባር ምምፁ ኣይደግፎን። ሰብ ተሳኢኑ ዶ ኢሎም ኸዮም እንታይ ክትገብር መጺኢካ እናበለ ሕቶታት ከዝንበሉ ጀመረ። ኣብ ዓምዲ ካብ ዞባታት እቲ ዓቐብ ቁልቁል ምዃኑ ኣሚነ ተበጊሰ ክብል ንዕውት ተበግስኡ ዝገለጸ ኣብነታዊ ሓረስታይ ገብረ መድህን ገረዝኬር ተላልዩ ይፅንሓና። ኣብ ዓምዲ ንቑሕ ደመና ጻዕዳ ሓሶት ንሕሱ ዶ ንምንታይ ከንሕሱ ሓሶት ብኸመይ ንለሊ ማሕላ ንመንቀተለ ዝብሉ ዛዕባታት ንርክብ። ኣብ ዓምዲ ሰምራ ጅህድ ንሳዕሪ ኣልፋ ኣልፋን ጥቕምታቱን ዝድስስ ትሕዝቶ ይፅንሓና። ኣብ ዓምዲ ወቕፋ ፍንያም ዝተፈላለዩ ዓለም ለኻዊ ኣቓልቦ ስሒቦም ዝቐነዩ ስነ ጥበባዊ ፍርያትን ስነ ጥበባውያንን ተቓሊሖም ንረክብ። ኣብ ዓምዲ ሸባብያት ኣብ ምስፍሕፋሕን ምምዕባልን ትምህርታዊ ኣገልግሎት ካብ ግዜ ገድሊ ኣትሒዙ ዝተኻየደ ፃዕርታት ተዳህሲሱ ይርከብ። ኣብ ዓምዲ ኩርናዕ ተምሃሮ ተመክሮይን ተመክሮኸን 10 ዕንዶታት ኣድህቦም ልሙዳት ስሕተታት ኣብ ቋንቋ እንግሊዝኛ ዳኣላ ተምሃሮ ግድል በላሕቲ እንዲኹም ይጸንሑና። ኣብ ዓምዲ ፍረ ጻዕሪ ጋብላዊ ቆፎ ዘመሓየሸ ኢንጂነር ኣማኑኤል ኣስገዶም ተላልዩ ንረኽቦ። ኣብ ዓምዲ ሸባብ ንዑስ ዓምዲ ሕቶ ሸባብ ምቅሊት ድሕሪ ፍትሕ ብኸመይ ኣምኡ መትከል እግሪላ ብዝሃበቱ ሰልዲ ድሕሪ ሓዳር ታክሲ ገዚኡሞ እዛ ታክሲ ክትምቀል ድያ ክትብል ሕቶ ዘቕረበት ደላይት ምኽሪ ምሳ መኻሪ ዝገበረቶ ምልልስን ዝተውሃባ መልስን ሰፊሩሎ። ኣብ ዓምዲ ተርሞማ ምንዳይ ሓቂ ሓምሻይ ክፋል ሕቶ ዝተመሰቐለ ቃላት ዕላል ክልተ ኣሕዋት ይጸንሑና። ኣብ ዓምዲ ደቂ ኣንስትዮ ስኒት ሃብታኣብ ወይዘሪት ዓለም ንምዃን ተቋመት ኣብ ትሕቲ ዝብል ስኒት ሓበን ኤርትራን ኩርዓት ደቂ ኣንስትዮ ኤርትራውያንን እያ። ካብ ባዶ ተበጊሳ ስለ ዝተቐለሰት ድማ ብሓርኮትኮታ ኣብዚ ደረጃ እዚ በፂሓ ዘላ። ብድሆታታ ኣምስጋር ሞራልን ምትብባዕን ወለዳን ቤተሰባን ልዑል ምንባር እውን ትገልጽ። ኣብ ኤርትራ መጺኣ ብዝተገብረላ ሓገዝን ሞራልን ፍሉይ ትብዓት ረኺባ ምህለዋ ብምሕባር ከኣ ኤርትራውያን መንእስያት ተጸቢኻ ዝመጽማና ከምዚ የለ ተገንዚቦም ክብርታቶም ዓቂቦም ኣብ ኩሉ ዓውድታት ክቃለሱ ተላብያ። ወይዘሪት ስኒት ሃብታኣ ባሴባ ኤርትራ ብኣቀማምጣኣ ብሕብሪ ቆርበት ዜጋታታን ብባህላን ብእትውንኖ ክብርታትን ብዙሕ ጸጋታት ዝተዓድለት ሃገር ምዃና ጠቒሳ ኣብ ኩለን ብሄራትና ኣብ ውድድር ዓለም ተሳቲፈን ክዕወታ ዝኽእላ ምልኩዓትን ሰብ ብሉፅ ራእይን ደቂ ኣንስትዮ ስለ ዘለዋ ንህዝበንን ሃገረንን ዝጠቅም ዕላማ ሒዘን ክወዳደራ ምዒዳ ይርከቦ። ኣብ ዓምዲ ሚን ሁና ውህናክ ኣብ ሰሜናዊ ክፋል ፈረንሳ ብትርከብ ከተማ ኣሜሌላስ በይንስ ትሕቲ 15 ዓመት መንእስያት ድሕሪ ሰዓት 11 ናይ ምሸት ክሳብ ንግሆ ሰዓት 6 ኣብ ዘሎ ሰዓታት ካብ ገዝኦም ከይወፁ ዝእግድ ድንጋገ ህፁፅ ሰዓት ክሳብ ምጅማር ትምህርቲ ጸኒዑ ከም ዘሎ ተሓቢሩ። ካብ ህዝባዊ ቤት ንባብ ኣውስትራልያ ቅድሚ 150 ዓመት ብልቃሕ ዝወፀ መፅሓፍ ብቃጸሎ ኣብ ዝዓነወ ህንፃ ከም ዝተረኽበን ናብቲ ቤት ንባብ ከም ዝተረከበን ተገሊጹ። ኣብ መዓልቲ መርዓ ካቲም ብምጥፍኡ መጸናጸኒ ሓጺን ዝዓጠቐ ክኢላ ከም ዝተጸውዐ ተሓቢሩ። ብቀሊል ምህዞ ሓንቲ ዝለመሰት ድሙ ናይ ምንቅስቓስ ዓቕማ ገለ ክፋሉ ናብ ንቡር ክምለስ ከም ዝኽኣለ ተሓቢሩ። ኣብ ዓምዲ ዝርዓ ወቕቲ ዛድ ብድሆታት ምብራስ ጨካታት ኣብ ኤርትራን መፍትሒታቱን ተዳሲሶም ንረኽቦም። ኣብ ዓምዲ ዋሕታል ጥፈል ህፃናት ደቀስ መሃርትና ዘናጋዕትን ትሕሶታት ይጸንሑና። ኣብ ዓምዲ ኣልሰርዋል ባሕርያ ብክኩምበር ባሕሪ ዝፍለጥ ዓይነታት ፍጥረታት ባሕሪ ዘላል ትሕዝቶ ይጸንሐና። ኣብ ዓምዲ ኣልተቐሪር ዝተፈላለዩ ሕክምናን ጥዕናን ጠቀስ ሓበሬታን ምህዞታትን ይጸንሑና። ምሕፀይ ወኪል ኤርትራ ኣብ ማሕበራዊ መገበያ ውድብ ሕቡራት ሃገራት ኣመታቱን ዝደስስ ትሕዝቶ ኣብ ዓምዲ ስፖትላይት ሰፊሩሎ። ኣብ ዓምዲ ካልቸር ኤንድ ኣርትስ ኦቤርን ሆሜን ኤርትራውያን ሮሜን ጁልየትን ዘላሊ ትሕዝቶ ንረክብ። ኣብ ዓምዲ ኪዌንድኤ ሃገራ ኣብ ውድድር ወይዘሪት ዓለም ከተጸውዕ ኣብ ምቁማት እትርከብ ክኢላ ዓውዲ ኔይሮሳይንስ ዝኾነት ኤርትራዊት ስኒት ሃብታኣብ ሕሉፍ ዓወታታን ዘላሊ ትሕዝቶ ይጽንሐና። ዝኸበርኩም ተዓዘብትና ንሎም ዝተዳለወ ትሕዝቶ መደብና ኣብ ዝተፈጺሙሎ ሰላም።

0: ሞያኻ ተጠቂምካ ነባር ስራሕ ምስራሕ ንዘመናት ዝነብር ዕዮ ምብርካት እዩ። ከከም ኩነታቱ ብሰፊሕን ጸቢብን ኣገባብ ይቐርብ። እንተኾነ ናይ ዓመታት ታሪክ ኣብ ጸቢብ ኩርናዕ ክተቕርቦ ቀሊል ኣይኮነን። ጉዕዞ 85 ዓመት ናይ ኤርትራ ኣብ ሓደ ቕብኣ ትዳሊሎ እንተበልናኩም ከ ክቡራት ተኸታተልትና፣ ኣብ ሓንቲ ቕብኣ ነዚ ኩሉ ዓመታት ጠርኒፉ ታሪክ ብቕብኣ ዘስፈረ መንእሰይን ምስ ዘቕረባ ቕብኣን ዝዳሰሰ ይኸውን መደብና ምሳና ጽንሑ።
1: ኣራይ መጀመርታ ስመይ ዳንኤል ከበደ ይበሃል። ኣባል ሚኒስትሪ ፍትሒ ኮይነ እቲ ሓሳብ ብመበገሲታ ካብ 10 ናቕፋ ደላ ካብታ ባጢራ 10 ናቕፋ ደላ ያ ወጫታ ባቡር ናይ 85 ዓመት ታሪክ ህዝቢ ኤርትራ ትጉዕዞ ክሳብ ሕጂ ዘለናዮ ማለት እዩ ካብ 1941 ክሳብ 226 ዘለናዮ ብስእላዊ መንገዲ ገይረ ኣቕሪበ ኣለኹ ማለት እዩ። ዕላማ ናይዛ ስራሕ ነቲ ሓዱሽ ወለዶ ብፍላይቶም ድመፁ ዘለዉ እቲ ታሪክ እቲ መንነት ንከይጠፍእ ብቕልል ዝበለ መንገዲ ጌርካ እንታይ ከም ዘሕለፈ እቲ ህዝቢ ኤርትራ ንምርዳእ እዩ ትናታ ዓላማ። ኣብ ሰለስተ መድረኻት ከፋፊል ኣለኹ። እቲ ቀዳማይ መድረኽ ኢለፈለየ ዘለኹ ካብ 1941 ክሳብ 1961 እቲ ፖለቲካዊ ቃልሲ ዝነበረ ማለት እዩ። እቲ ካልኣይ መድረኽ ድማ ካብ 1961 ክሳብ 1991 እቲ ዝሓለፈ ብረታዊ ቃልሲ እዩ። ድሕሪ ናፅነት ካብ 1991 ክሳብ 226 ድማ ብመልክዕ ጋዜጣ ገይረ ቅሪበ ኣለኹ። እቲ ግዜ ዝወሰደቶ ኣብ መፅናዕት እዩ ትድበዝሐ ግዜ ጠፍዩ ልዕሊ ሓደ ዓመት ድኸደ መፅናዕት እያ ወሲዳ። እታ ስራሕ ንክትስራሕ ግን ክሳብ 2 ሰሙን እያ ወሲዳ ትለይ ማለት እዩ። እቲ መፅናዕቲ ከዓኒ መፅሓፍቲ ብምንባብ ታሪክ ክሳብ ዝኾነ እቲ ኣፀቢርካ ክትፈልጦለካ ታሪክ ንባዕልኻ ነቲ ህዝቢ ቅድሚ ምምፃኻ ኣፀኒዒኻ ፅቡቅ ጌርካ ሓቲትካ ካብ ዝወዓሉ እቲ መፅሓፍትን ጋዜጣታት ኩሉ እቲ ዘድሊ ሪፈር ገይረ መፅእ ዘለኹ ማለት እዩ። መፅሓፍቲ ሓደ እቲ ቀንዲ ምንጪ ናይ ሓሳብ መፅሓፍቲ ዝተጠቀም ኩሉ ማለት እዩ። ነቲ መፅሓፍቲ ኣንቢበ ምስ ወዳእኹ ግን መብዛሕቶም እቶም ደረስቲ ናይተን መፅሓፍቲ ከማን ረኺበ እየ እ ዝያዳ መብርሂታት ካብኣቶም ረኺበ እቲ ናይ ድሕሪ ናፅነት ዝነበረ ዓመታት ከዓኒ ብጋዜጣ ካብ ጋዜጣ ተወኪሰ ኩሉ ማለት እዩ። እቲ ናይ ቅድሚ ናፅነት ዝነበረ ካብ 1941 ንደሎ ብፍላይ ግን መፅሓፍቲ እቲ ዳዓበየ ምንጪ ዝያዳ ከዓ ነቶም ዝወዕሉ ብምውካስ ነቲ ሓሳብ ኣራጉድ እዮ ማለት እዩ። እቲ መሳርሒታት እቲ ጀዲድ እቲ ጨርቂ ዓለባ ማለት እዩ። ጣውላ ከዓ 3 ሜትሮ ብ2 ሜትሮ እዩ ናታ ስፍሓት ናይዛ ቅብኣ ማለት እዩ። ሕጂ ክንዲዚ ዕብት ዘድለየትሉ ምክንያት ንብምሉእ ዝብ ዝደለ ሓሳባት ክጥር ንፈለይ ምእንታን ኢለ እቲ ዕብት ክሳብ ክንዲዚ ክገፍሕ ክስተገይረ እዩ ማለት እዩ። ምክንያቱ እንድሕር ኣብ ደቂቕ ኮይኑ እቲ ብፍላይ እዚ ንኣሽሎ ብዙ ሓበሬታታት እሱ ከኣቱ ስለ ዘይክእል ኣብ ደቂቕ ክንዚ ዕብት ክትከውን ክስተገይረ ሓቲታትና ማለት እዩ። ብመሰረት ዕብት ኸ ናብዚ ትሪእዋ ደለኹም ኮይኑ ማለት እዩ። በቲ ቀዳማይ መድረኽ ክንጅምር ምስ ምምፃእ ናይ መግዛእቲ እንግሊዝ ተታሓሒዙ እዩ ዝቐርብ። ሓደ ካብቲ መብፃዕታት መግዛእቲ እንግሊዝ ዝኣተወሉ ንህዝቢ ኤርትራ እቲ ምፍቃድ ናይ ማሕበራት ማለት እዩ ምቓም ማሕበር ፍቕሪ ሃገር ብሓሙሽተ ግንቦት 1941 ቆይማ ምስ ተበገሰት ግን ትናታ ዕላማ ኣብ መንጎ ተጨውዩ ብምትእታው ናይ መንግስቲ ኢትዮጵያ ማለት እዩ መሳርሒ ናይ ሕብረት እንዳኾነት ስለ ዝኸደት ተባታቲና እዞም ኣቦታት ኣቶ ኣቦና ወልዳ ወልደ ማርያም ከምኡውን ሼክ ኢብራሂም ሱልጣን ድማ ናይ ኣራቢጣል እስላምያን ናይ ኤርትራን ኤርትራውያን ወከልቲ ገይረ ቅሪበዮም ኣለኹ። ሓፈሻዊ ዝነበረ ኩነታት ብምሉእ ናይ ኣለም ሰገድ ተስፋይ መፅሓፍቲ ንኩሉ እቲ ዝነበረ ኩነታት ኣፀቢቐን ስለ ዘብርሃ ኣነ ተወኪሰሉ ነዚ ስራሕ እዚ ንኽዳሉ ማለት እዩ። ነቲ ካልእ ብፍላይ መንእሰይ ተሓድሽ ወለዶ ድማ ንዓተን ክውከስ ኢለም ፅየና ኣለኹ ከም ኣብነት ኢለ ማለት እዩ። ብድሕሪ እቲ ካልኣይ መድረክ ንብሎ ካብ 1961 ብረታዊ ቃልሲ ምስ ጀመረ ብድሕሪ እቲ ብወግዒ እቲ ፌደሬሽን ናይ ኤርትራ ድፈረሰሉ ማለት እዩ። ኣብ ትሕቲ ሙሉእ ጎበጣ ናይ ኢትዮጵያ ድኣተናሉ እዩ 1962 ማለት እዩ። እዚ ናይ ሬሳ ስዋኣት ተጋደልቲ ተንጠልጢሉ ዘሎ ኣብ መፋርቅ ሱሳታት ማለት እዩ ዝነበረ ንህዝቢ ንምርዓድ ብዕላማ ኣብ ዕዳጋታት ኣምፂኻ እንዳሰቐልካ ነቲ ህዝቢ ናብ ሰውርኡ ንኸይፅንበር ወይ ድማ ደገፍ ንኸይገብር ዝዓለመ ማለት እዩ። ብኣንጻሩ ግን እቲ ህዝቢ ነዚ ምስራኤ ብዝያዳ ናብ ሰወራ ክፅንበር ዝጀሚሩ ማለት እዩ። እዚኣ ዓገብ ትብል ዘላ ናይ ዶክተር ምስማይ ገብሪ ሂወት ኣብ 202 ዝተሓተመት መፅሓፍ ድማ ሓፈሻዊ ናይ 100 ዓመት ታሪክ ያሒዛ ዘላ ነቲ ዝነበረ ኩነታት ድማ ብዝያዳ ስለ ትትንትን ኣነ ተጠቂመላ ነቲካልእ ሰብ ድማ ንከንብባ ይዕድማ ኣለኹ ማለት እዩ። ካልእ እዛ ቀይሕ ኣየ ትብለላ እውን ተመሳሳሊ ነቲ ዝነበረ ኩነታት ፀቢቓ ትደስስ መፅሓፍ እያ። ናይ ተጋዳላይ ኢብራሂም ሳልም መፅሓፍ እያ። ደራሲያ ኤርምያስ ኣብርሃ እዩ። ታሪክ ሂወት ግን ናይ ኢብራሂም ሳልም ኮይኑ ክሳብ ትዳሓር ናይ ስንክልና ሂወቱ ኣብ ፖርት ሱዳን ዝነበረ ናይ ስንኩላን ሂወት ኣብ ክሊኒክ ፖርት ሱዳን ማለት እዩ ብዝያዳ ኣፀቢቓ ስለ ተጉልሕ ንክትንበብ ኢለ ምፅእ ኣለኹ ማለት እዩ። ካልእ እዚ ናይ ዖናን በስከዲራን ዝነበረ ናይ ህልቂት ናይ ዓድታት ሰኒሒት ኣብ 1970 ዝነበረ ብስርዓት ናይ ሃይለ ስላሴ ዝተፈፀመ ኣሰቃቂ ግፍዕታት ማለት እዩ። ብዙሕ ኣብ ውሽጡ ምስኣደኻ ብዝያዳ ኣዝዩ ተንካፍ ዝኾነ ታሪክ ዝሓቆፈ እዩ። እቲ ኣብ ልዕሊ እቲ ህዝቢ ዝወረደ ግፍዕታት ክሳብ 10 ዓመታት መፅናዕቲ ተወሲድዋ ዝተዳለወት መፅሓፍ እያ። ነቶም ግዳያት ካብቲ ህልቂት ድድሓኑ ኣካላት እንዳ ሓተትካ ዝተገብረት መፅሓፍ እያ። እዚኣ ኣዝያ ኣገዳሲት መፅሓፍ ስለ ዝኾነት ድማ ንክትንበብ ኢለብዚ ኣምፅያ ኣለኹ ማለት እዩ። ካልእ እዚ ናይ ቃኘው ስቴሽን ዝብል ዘሎ ቃኘው ስቴሽን ኣብ 1953 ኣብ መንጎ ሃይለስላሴን ኣሜሪካን ነቲ ዝነበረ ዲፕሎማሲ ንምዕባይ ዝተዳለወ ቦታ እዩ። ኣብቲ ግዜ እቲ ኣብ ዓለም ቲዝዓበየ ናይ መራኸቢታት መሳርሒ ዝጥቀምሉ ዝነበሩ ቦታ እዩ። እታ ቃኘው ትብል ዘላ ስም ፈረስ ናይ ምኒልክ እያ። ሕጂ ነቲ ዝነበረ ዲፕሎማሲኦም ንክተርር ኢሎም እዮም እሱ ከም ሽም ጠቂሶሞ ዘለዉ። ብተወሳኺ ኣብቲ ኩናት ናይ ሰሜን ኮርያ ዝካየድ ዝነበረ ብቲ እዋን እቲ ሓንቲ ቦጠሎኒ ቃኘው ቦጠሎኒ ትበሃል ተለኢኻ ነይራ። ብኡ መሰረት ከዓ እቲ ቦታ ተሰሚዩ ኣሎ ማለት እዩ። ሕጂ እቲ ቦታ ማዓስከር ደንደን ተባሂሉ እዩ ዝፅዋዕ ዘሎ። እንተኾነ ግን ብልምዲ ብቐጻሊ ቃኘው ተባሂሉ ስለ ዝጥቀስ ነቲ ደሎ ሓድሽ ወለዶ ወላ ነቶም ድመፁ ድማ ከምኡ ኢሉ ንኸይፀንሕ ንፅባሕ ንጎሲ ንፅውፅዋያት መስርሒ ዝኸውን ኣሰራት ንኸይንገድፍ እዩ ዕላማ። ማዓስከር ደንደን እቲናቱ ሕጋዊ መፀውዒ እዩ። ብኡ ንክቅፅል ኢለ ማለት እዩ። እዚኣ ከም ኣብነት ኢለ ምፅእ ኣለኹ። ካልእ እዚ ናይ ግፍዒ ዝብል ዘሎ ምስ ምምፃእ ናይ ስርዓት ደርግ ድሕሪ 1975 ብዝያዳ ማለት እዩ ኣዝዩ ጎሊሑ ዝተረአየ ኣብ መላእ ኤርትራ ዝተኸየደ ግፍዕታት ብደቂቕ እትትንትን መፅሓፍ እያ። እዚኣ ካብተን ቅፅታት ብኣሕተምቲ ሕድሪ ዝተዳለዋ መፅሓፍቲ ማለት እዩ። ካልእ ካብቶም ዓበይቲ ፍፃሜታት ኢልና ንጠቕሶም ናይ 1977 እዚ ናይ ቀዳማይ ውድባዊ ጉባኤ ዝተካየደሉ ማለት እዩ ብዕለት ኣምፅኦ ኣለኹ። ኩሉ ኣብቲ ጉባኤ ዝተካየደ እቲዝሓለፈ ውሳኔታት ኣብዚ ጠቂሶ ኣለኹ። እዛ ባንዴራ ኮኸብ ዘለዋ ናይ ህዝባዊ ግንባር እውን ሽዑ ዝተዳለወት ማለት እዩ። ምስ ኣርማ እቲ ዓወትና ሓፋሽ ኢልና ንጥቀመሉ ጭርሑና ንባዕሉ ሽዑ ዝተዳለወ እዩ ማለት እዩ። ኣብቲ ጉባኤ ካብ ዝተመሓላለፉ ዓበይቲ ውሳኔታት ሓደ እቲ ሰብን መሬትን በብቕሩብ ሓራ ምውፃእ ዝብል እስትራቴጂ ማለት እዩ። ከም በዓል ናቕፋ ፋዕበት ደቀ መሓረ ከረን ዝኣመሰላ ብዙሓት ከተማታት ኤርትራ ሽዑ ተሓሪረን ማለት እዩ። ዳርጋ መላእ ሃገር እንትርፈ ውሱናት ከተማታት ኣብ ትሕቲ ሰውራይ ኤርትራ ኣትዩ ከም ዝነበረ ንምግላፅ ኣምፅእ ኣለኹ ማለት እዩ። እዚኣ ካልእ እዛ ምስክር ፅንዓት ትብል ዘላ ናይ ተጋዳላይ ዓንደ መስቀል ክፍለ መፅሓፍ እውን ነቲ ዝነበረ ኩነታት ኣፀቢቓ ትትንትን መፅሓፍ ስለ ዝኾነት ከም ኣብነት ኢለ ምፅእ ኣለኹ። ብድሕሪኡ ዝነበረ ኩነታት እቲ ናይ 1978 ዝነበረ ምስ ምትእትታው ናይ ሕብረት ሶቪየት ዝሰዓበ እቲ ምልውዋጥ ሚዛን ሓይሊ ማለት እዩ። ካብ ቀዳማይ ወራር ክሳብ ሓምሻይ ወራር ኣብዚ ምፅእ ኣለኹ በብዕለቱ። ብተወሳኺ ብዝያዳ ነቲ ዝነበረ ኩነታት ኣፀቢቓ ተጉልሕ መፅሓፍ ድማ

ካብ ናቕፋ ናብ ናቕፋ ትብል ናይ ዶክተር ተኸስተ ፍቓዱ መፅሓፍ ከም ኣብነት ይለምፅያ ኣለኹ ማለት እዩ። ኣነ ስለዝተወከስ ኩሉ ብተወሳኺ ብድሕሪ ዝነበረ ኩነታት እቲ ናይ ሻርሻይ ወራር ዝነበረ ኩነታት ሻርሻይ ወራር ካብቲ ዳሓለፈ ካልእ ወራራት ፍሉይ ዝገብሮ ብኩሉ መዳያዊ ወፍርታት ስለ ኣዝዩ ዝተወዓውዐ እዩ። ኣብ ወተሃደራዊ መዳይ ይኹን ኣብ ዲፕሎማስያዊ ይኹን ኣብ ኩሉ መዳይ ኣዝዩ ልዕሊ ወፍሪ ዝተገብረሉ ወራር እዩ ነይሩ። ኣብዚ ትጎሊሑ ዝጥቀስ ነገር ድማ እቲ ኣብ ዓለም ተወጊዙ ዝነበረ ቀመማዊ ኣፅዋር ንምጥቃም ስለ ዝኣወጁ ማለት እዩ። ነዚ ግን ተጋዳላይ ህዝባዊ ግንባር በቲ ማስኬራ ባዕሎም ብምስናዕ ምፍሓም ጌርካ ገለ እዮም ተኸላኺሎሞ ማለት እዩ። ኣብዚ ትፍልሊ ናይቲ ዝነበረ ናይ ስርዓት ደርጊ ዝነበረ ተሃደስ ሰራዊትን እቲ ኣብ መንጎ እቲ ናይ ህዝባዊ ግንባር ዝነበረ ሰራዊትን ትፍልል እዩ ንምንፃር ኢለ ብብዕራይን ብተጋዳላይን ገይረ መሲል ኣለኹ ማለት እዩ። ኣብታ ጨራ ናይቲ ብዕራይ ድማ ናይ ሻውዓይ ወራር እቲ ብልምዲ ሰላሕታ ወራር ተባሂሉ ዝፅዋዕ ማለት እዩ ብድሕሪ ስዒቡ ዝመፀ እዩ ማለት እዩ። ሕጂ ኣብዚ ፍሉይ ኢለ ዝሓሰብኳ እዚኣ ኣብ ዝደላ ስእል እያ። እሳ ድማ እታ 20 ሰነ ትብል መዓልቲ ሰማእታትና ከበይ ከም ዝመፀት ዝያዳ ነቲ ሓድሽ ወለዶ ንምርዳእ ኢለ የምፅ ኣለኹ ብቕልል ዝበለ መንገዲ ማለት እዩ። 20 ሰነ ዕለት 15 ለካቲት ሸርሻይ ወራር ዝጀመረሉ ዕለት ክኸውን ከሎ መዛዘሚ ድማ 20 ሰነ 1982 ዝበዝሑ ሰማእታት ዝተኸፍለሉ ዓውደ ኩናት ስለ ዝነበረ ድማ ሸርሻይ ወራር መዛዘሚ ናይቲ ዕለት ናቱ ነበረ እታ 20 ሰነ ካብኣ ወፅያ ማለት እዩ ንምባል ኢለ ምፅያ ኣለኹ። እዚኣ ዜና ኣብዚኣ ደለዋ ጨራሩ ድማ እቲ ንቃልሲ ናይ 9 ብሄር ንምሕባር ዝገበር ኮንየን 9 ዝነፍራ ደለዋ ማለት እዩ። ካልእ እዛ ጃልባ እዚኣ ድማ ናይ ሕጂ ናይ ሓይሊ ባሕሪ ኮይና ካብቶም ናይ ሓይሊ ባሕሪ ናይ ህዝባዊ ግንባር ዝተወረሰቲ ሓቦን ተወፋይነትን ንምፅብራቅ ኢለ ምፅያ ኣለኹ ማለት እዩ። እቶም ሓለውቲ ናይ ባሕርና ሓይሊ ባሕሪ ኤርትራ ማለት እዩ። ካልእ እቶም ዓበይቲ ዝበሃሉ ፍጻሜታት ናይ ኤርትራውያን ኮማንዶ ቅያ ማለት እዩ ዝተሰርሐ ኣብ 84 ጉንቦት 21 ናይ ሰሎሞን ድራር መፅሓፍ ኣፀቢቓ ነቲ ዝነበረ ኩነታት ካበይ ብገስ ኣብ መወዳእታ ድማ ዓላሙ ብኸመይ ዛዚሙ ኣፀቢቓ ስለ ትትንትን ከም ኣብነት ኢለምፅ ኣለኹ። ኣዝዩ ሰፊሕ ሸፈነ ዘለዋ መፅሓፍ እያ ንክትንበብ ኢለምፅ ኣለኹ ማለት እዩ። ካልእ እዛ ድንገት ኣብ ዓጋመት ትብል ዘላ ክሳብ ትንጣብ ዝኽሪ ወራር ባሕሪ ነጋሽ ናይ መኮነን ኪዳነ ሻባይ ሕጂ ስውኡ ብዝቐረባ ግዜ ኣፀቢቓ ነቲ ዝነበረ ኩነታት ትትንትኖ መፅሓፍ ስለ ዝኾነት ከም ኣብነት ኢለምፅ ኣለኹ ማለት እዩ። ተወሳኺ እቲ ኣብ 88 ዝተካየደ ናይ ናደው እዝ ምፍራስ ማለት እዩ። ናደው እዝ ምስ ፈረሰ ሕናሕነ ናይ ናደው ኣብቲ ሰላማዊ ሰብ ኣብ ሽዕብ ዝተካየደ ግፍዕታት ማለት እዩ ናይ ፀላኢ እዩ ዝዝከር። እቲ 12 ጉንቦት 1988 ኣብ ልዕሊ ህዝቢ ሽዕብ ዝወረደ ክሳብ 400 ዝኣኽሉ ቆልዓ ሰበይቲ ሰላማውያን ብታንክ ብምጭፍላቕ ኣሰቃቕ ዝኾነ ቅትለት ፈፂሞም ማለት እዩ። ብድሕሪኡ ጎሊሑ ዝጥቀስ ኣብ ታሪክና እቲ ናይ ፈንቅል ስርሒት እዩ። ስርሒት ፈንቅል ኣዝዩ በርቃዊ ዝኾነ መጥቃዕቲ ተኸይዱ ናፅነት መላእ ኤርትራ ዘበሰረ ስርሒት እዩ ነይሩ። እዛ ጃልባ እዚኣ ድማ ካብተን መሰረት ናይ ሓይሊ ባሕሪ ህዝባዊ ግንባር ዝነበረ ጃልባ ኮይና ኣብ ሰዓት እዚ ኣብ ቤተ መዘክር ዞባ ሰሜናዊ ቀይሕ ባሕሪ ንቕርሲ ኢላ ተቐሚጣላ ማለት እዩ። ካልእ እዛ ናብዚኣ ደለዋ ግማል 30 ይብዝሐን 30 ነቲ ዝነበረ ዝሓለፈ 30 መሪር ብረታዊ ቃልሲ ንምጥቃስ ኢለምፅየን ኣለኹ። እዘና እሹ 28 ኣግማል እየን እዚኣ መበል 29 ኣብ ደጀናት ዝነበረ ኩነታት ንምግላፅ ማለት እዩ። እታ መበል 30 ድማ ኣብ ሲየ ናይ ኣስመራ ተመጣጢራ ነቲ ሰንሰለት ናይ መግዛእቲ ብምብታኽ ናፅነት ኤርትራ ዳኣተወትሉ ንምብራህ ማለት እዩ ምፅ ኣለኹ። እዚኣ ካልእ ድሕሪ ናፅነት ካብ ዝነበሩ ፍፃሜታት እዚ ብጋዜጣ ሓዳስ ኤርትራ ገይረ ኣምፅኦ ዘለኹ ካብቶም ዓበይቲ ዝበሃሉ ፍፃሜታት እቲ ናይ ረፈረንደም ዝተካየደሉ ማለት እዩ ብዕለቱ ኣብዚ ገሊፅ ኣለኹ። ብተወሳኺ እቲ ናይ ቀዳማዊ ዙርያ ሃገራዊ ኣገልግሎት ናይ ሳዋ ዝወረዱሉ ኣብ 1994 ኣብዚ ምፅኦ ኣለኹ። ብተወሳኺ እውን እቲ ናይ ሳልሳይ ውድባዊ ጉባኤ ዝተካየደሉ ኣብ ናቕፋ ኣምፅኦ ኣለኹ ማለት እዩ። እዚ ቀዳማይ ውድባዊ ጉባኤ ኣብ ፋሕ ተካየደሉ 77 እዩ። እቲ ናይ 87 ካልኣይ ውድባዊ ጉባኤ እንተልና ሳልሳይ ውድባዊ ጉባኤ ድማ ኣብ ናቕፋ 94 ተካይዱ ማለት እዩ። ብተወሳኺ እዚ ናይ 1997 ምምስራት ናይ ምጅማር ናይ ባጤራ ናቕፋ ማለት እዩ ብወግዕ ስርሑ ዝጀመረሉ እዩ። ብድሕሪ እዚ እቲ ቁጠባዊ ሓርነት ንኸይንእውጅ ናይ ዶብ ምስምስ ብምፍጣር ኣብ ልዕለና ኩናት ዝተኣወጀሉ እውን ኣብ ዘሎ 13 ጉንቦት 1998 ገሊፀ ኣለኹ እዛ

ጓር እግረ መቐል ትብለላ መፅሓፍ ድማ ናይ ዘርእቲ ወልደ ኢየሱስ ኮይና ካበይ ጀሚሩ እቲ ኩነታት ብከመይ ብገስ ብዝያዳ ድማ ኣብቲ ናይ እግረ መቐል ዝነበረ ኩነታት ከመይ ከም ዝመስል ዝነበረ ኣፀቢቓ ትትንትን እያ። ክሳብ ኣብ ግንባራት እንዳኸደ እዩ ትደራሲ ባዕሉ ኣዳልዋ ማለት እዩ። ኣካል ሰራዊት ስለ ዝኾነ ኩሉ እቲ ዝነበረ ኩነታት ብንፁር ገሊፅዎ ኣሎ። ካልእ ኣብ 2002 እቲ ቀያድን ናይ መወዳእታ ንብይን ዝበሃል ማለት እዩ ኣብቲ ናይ ዓለም ቤት ፍርዲ እቲ ሕጋዊ መሬት ምዃንናትና

0: ካልእ እቲ ናይ ሃይማኖታት ዘሎ ጥምረት ኣብ ኣፍሪቃ ከም ኣብነት ዝጥቀስ እቲ ጎሊሑ ዝረአ ማለት እዩ እቲ ናይ ሃይማኖታት ጥምረት ማለት እዩ እቲ ተኸባቢርካ ናይ ምንባር ዘሎ ተኣሽሙ ንምግላፅ ማለት እዩ እዚኣ እቲ ካልእ ናይ 218 ኣብ መንጎ ኤርትራን ኢትዮጵያን ዝነበረት ናይ ሰላም ስምምዕ ዝተኸተመ ማለት እዩ እሱ ነዊሕ ከይከደ ግን እቲ ኩነታት ዝሕጅ ዘለና ያደግ ስጋጢሙ ማለት እዩ እዚ ኣብ ዝደላ ስእሊ ናይ ገመል ኣብ ኣፍ ደገ ቤት ትምህርቲ ቀይሕ ባሕሪ ኮይና እንዳተመገበት ከላ እቶም ኣኽላባት ኣብ ከባቢኣ መጪኦም ድርብሽዋ ዘለዉ እቲ ኩሉ ግዜ ድረእቲ ደናትካ ናይ ምድላይ ባህርያት ከም ዘሎ ንምግላፅ ማለት እዩ እቲ ናይ መወዳእታ ራብዓይ ከልቢ ዘሎ ካብ ክሳዱ ንታሕቲ ኣስከሬን እዩ ዘሎ ኣብ ቁመና ከምዚ ኣለዉ ግን ናብ ሓንቲ ልኡላዊት ሃገር ዝካይድዎ ዘለዉ እቲ ፍኸራታትን ካልእን ንምግላፅ ማለት እዩ እታ ናይ መወዳእታ ጋዜጣ ድማ ኣባላት መበል 38 ዙር ዝተመረቕሉ ናይ 11 ሓምለ 226 ንምብራህ ማለት እዩ እዞም ሰራዊት ኣብዚኣ ዘለዉ ድማ ካብ ቀዳማይ ዙርያ ክሳብ ሕጂ በፂሕንያ ዘለና ዙርያታት ዝውክሉ ኮይኖም እታ መልእኽቲ ሒዞማ ዘለዉ ካበይ ከም ዝመፅእካ ኩሉ ግዜ ይዘክር ናበይ ከም ትኸይድ ድማ ፈፂምካ ከይትርስዕ እያ ትብል ዝሓለፍናዮ ታሪክ እዚ ብምሉእ እዩ እንድሕር ዳ ንብላ ኣለና ኮይና ንሱ እንድሕር ሒዝና ነቲ ዘለናዮ ኩነታት ብልክዕ ክንርድኦ ንኽእል ንድመፅእ ኩነታት ንምንባብ እውን ኣዝዩ ዝሕግዘና ንምባል እየ ምፅያ ማለት እዩ እዚ ዕላማ ናይዛ ስራሕ እዚኣ ነቲ ሓዱሽ ወለዶ ድመፅእ ደሎ ብፍላይ ምዝ ምምፃእ ሓዱሽ ቴክኖሎጂ ብናይ ኤኣይ ዝበሃሉ ማለት እዩ ኣለዋ ሓደሓደ ኣፕሊኬሽናት ናይ ኤኣይ ብዛዕባ ምምስራት ናይ ናቐፋ መዓስ ነይሩ ኢልካ እንድሕር ዳ ሓቲትካ ናብ 85 ትብለካ ብዛዕባ ረፈረንደም ኤርትራ ተሓቲትካ ረፈረንደም ኤርትራ ከምዘይተኸየደ ኣምሲልካ ዝቐርብ ዘሎ ብዕላማ ማለት እዩ ነቲ ንምግጋይ ዝዓለመ ስለ ዝኾነ ታሪክና ንኸይጠፍእ ብከምዚ ብቕልል ዝበለ መንገዲ ብስእላዊ መንገዲ ነቲ ሓድሽ ወለዶ ንምትሕልላፍ ዝዓለመት እያ ማለት እዩ እጂ ብጠቕላላ ናይ 85 ዓመት ታሪክ ሒዛላ እዛ ስእሊ እዚኣ
1: ክቡራት ተኸታተልትና ኣገዳስነት ቅብኣ ኣብ ምትሕልላፍ ታሪክ ናብ ሓደ ሕብረተሰብ ጎሊሑ ዝተረኣየላ ብምዃና መልእኽቲ ናይዛ ቅብኣ ኪንብቲ ትዕዘቦ ብምስልን ሰሓብቲ ሕብርታት እንተሰኒዩ ዓውዲ ቅብኣ ኣፋውፂኡ ቃልሲ ህዝቢ ኤርትራ ዝመስከረሉ ኩነት ኢና ተዓዚብና ንዝመፅእ ወለዶ እውን ካብ ምስማዕ ብምርኣይ እውን ታሪክ ክፈልጥ ትሕግዝ ቅብኣ ብምዃና ኣድናቆትና ክንገልፅ ንፈቱ ኣብዚ ሙያ ትነጥፉ እውን ነዚ ከምዚ ዝበለ ስራሓት በቢዓይነቱ ቅብኣን ዛዕባ

ንከተማ ከረን ታሪኻዊት ካብ ዘስሚዋ ፍጻሜታትን ቦታታትን እትቐንድን ብቐዳምነት እትቀስን ከባቢ ጥንቁልሓስ እዩ። ስንጭሮ ጥንቁልሓስ ታሪኽ ከረንን ኤርትራን ጥራሕ ዘይኮነ ታሪኽ ዓለም ዝሓሰለ ኣገዳስን ወትሩ ተዘካርን ፍጻመ ካልኣይ ኩናት ዓለም ዝሰነደ ቦታ እዩ። ብዘይካቲ ሓዚልዎ ዘሎ ታሪኽ ከዓ ሃይማኖታውን ባህላውን ክብርታት ዝሓቆፈ ባህርያዊ ፀጋታት ዝተመልአ ሓደ ካብ ተጠመቲ ታሪኻውያን ስፍራታት ሃገርና እዩ።

ላይ ኩናት ዓለም ኣብ ምብራቕ ኣፍሪካ ኣብ ኤርትራ ትበሃል ታሪካዊት ሃገር ካብ ቁናዊ ከዓ ኣብ ከተማ ከረን ኣብ ዝርከብ ጥንቁላሓስ እዩ ተዛዚሙ። ከባቢታት ጥንቁላሓስ ኣብዚ እዋን እዚ ሕሩም ሕዛኣት ተገይሩሉ ግርምኡ ተመሊሱ ንኽትሪዮ ባህ ዘብል ስፍራ ኮይኑ ይርከብ። እቲ ትማሊ ኩናት ሓያላን ዘምከነ ዝተፈላለዩ መግዛ

0: ቀረባ ኢኻ ካብታ ከተማ ካብ ከረንሲ ኣዝያ ሓፃር እያ።
1: ኣብ 218 19 ግን ከም ሓፈሻዊ ኣምር ናይ ሕዛእትን ምትግባር ነቲ ክሕዛእ ዝግብኦ ቦታ ምስ ኩሉ ታሪካዊ ኣገዳስነቱን ምስ ከተማ ከረን ዘለዎ ቅርበት ናብ ግምት ብምእታው ብካርታ ደረጃ ማለተይ ናይ ጃኤስ ሓበሬታት ወሲድሉ ኣብ 218 19 ዘሎ ክራማት ክሕዛእ ጀሚሩ ብሕብሩ ምሕዛእቲ ማለት እዩ። ሕጂ እቲ ክሕዛእ ከሎ መጀመርያ እቲ ዓላማ ናይቲ ሕዛእትን ምንፃር ኣገዳስነት ስለ ዝነበሮ ኩለንተን ምሕዳር ካቢታት ነቲ ጥንቁልሓስ ዝቐርባ ብፍላይ ምሕዳር ካቢ 3-5-4 ኩለን ኣብቲ ናይ ምሕዛእ መደባት ክሳተፋን ነቲ ዝግበር ናይ ምሕዛእ መደባት ደጊፈን ክሰርሓን ግቡእ ሓበሬታ ናብ ህዝብን ናብ ምሕዳራትን በፂሑ ብኡ መሰረት ከዓ ካብቲ ብጃያ ዝተዓቀነ 835 ሄክታር ስብሓት ዘለዎ መሬት ናይ ጥንቁልሓስ ናይ 135 ሄክታር ንመገዲ ዝኸውን ወይ እውን ምስ ቅርበት ናይቲ ከተማን ምስ ሓደሓደ ማሕበራዊ ኣገልግሎት ክህብ ዝኽእል ትካላት ኣብቲ ከባቢ ምህላ እውን ናይ 135 ሄክታር ጎዲሉ 700 ሄክታር ሕዛእ እቲ ክሕዛእ ከም ዘለዎ ኣብ 218 19 ተወሲኑ ማለት እዩ።
2: እዚ ዘለናዮ ከባቢ ኣብ ልዕሊ እቲ ሃይማኖታዊ ኣገዳስነቱ ብባህላዊ ሸነኽ እውን ክንሪዮን ከለና ኣዝዩ ዕዙዝ ኣገዳስነት ዘለዎ ከባቢ እዩ። ብናይ ቅርሲ ትሕዝትኡ ክንሪዮን ከለና ኣዝዩ ልዑል ኣገዳስነት ዘለዎ ከባቢ እዩ። ንኣብነት ብባህላዊ ወገን ክንሪዮ ወይ ብሃይማኖታዊ ትሕዝትኡ ኣገዳስነቱ ክንሪዮን ከለና ካብ ቤተ ክርስቲያን ቅዱስ ጊዮርጊስ ኣብ ላዕሊ ጀሚርካ እዚ ንባዕሉ እዙ ዘለናዮ ቦታ ብማጨሎት ጋብር ጫድቕ ዝፍለጥ ሃይማኖታዊ ቅዱስ ቦታ ታሪካዊ ኣገዳስነት እውን ዘለዎ ካልኣይ ኩናት ዓለም ኣብ መንጎ ክልተ ሓያላት ሃገራት ኣብ ቀርኒ ኣፍሪቃ ኣብ ኤርትራ ዝተካየደሉ ቀንዲ ቦታ ብምዃኑ ብኩሉ መዳይ ኣዝዩ ዕዙዝ ኣገዳስነት ዘለዎ ቦታ እዩ። ካብቲ ናይ ቅርሲ ትሕዝትኡ ሓደ እዚ ናይ መንገዲ ባቡር መስመር እዩ። እዚ ዘለናዮ ቦታ በዚ ዝሓልፍ ነይሩ መንገዲ ባቡር ዘይተኣደነ ገለርያታት ነዚ ጎቦ ናይ ሰንኪል በሲዑ ዳሓልፍ ኣለዎ። ከምቲ ዝበልናዮ ማእከል ሓድነት ናይ ህዝቢ ኤርትራ ከዓ እዩ። ሃይማኖታዊ ስኒት እውን ንርእየሉ ቦታ እዩ እዚ ቦታ እዚ።
3: ኣብ ደቡባዊ ምዕራብ ከተማ ከረን ኣብ ከባቢ መጋርሕን ጥንቁልሓስን ዝተኸለለ ሕሩም ሕዛእቲ ኣብ ውሽጢ ሓፂር ዓመታት ብዝተገብረ ውህዱን ዕቱብን ስራሕ ምዕቃብ ኣከባቢ ርኡይን ግብራውን ምዕባለ ተመዝጊቡሎ። እዚ ብውህደት ዝተፈላለያ ዝምልከተን ኣሃዱታት መንግስቲ መሻርክትን ህዝብን ዝተሰርሐ ንጥፈታት ምዕቃብ ማይን ሓመድን ምዕቃብ ታሪካዊ ኣሰራትን ቅርስታትን ምዕቃብ ቦታታት እምነት ኣብዚ እዋን እዚ እቲ ከባቢ ንኩሉ ረኣዩ ዝምስጥ ዘቤታዊ ቱሪዝም ዘተባብዕ ግሩምን ሓምላይን ሕብሪ ዝተላበሰ ጫካ ገይርዎ ኣሎ።
0: ሕሩም ሕዛእቲ ዝበሃል ምስተገብረ ታፋስን ተንጥሪትን ድሕር ዳ ደው ኢለን እኮ ናይ ግድን እዩ ኣብቲ ናይ ቀደም ባህሪ እዩ ክመፅእ። እዚ ፀጋ እዚ ምስ ኮነ ከዓ እንታይ ክመፀና ከም ንኽእል ካብኡ እንታይ ክንዕወት ከም ንኽእል ፍሉጥ እዩ። ሳይነሳዊ ሓቂ ስለ ዝኾነ ናቱ ገረብ እንተገይርካ ምስ ዝናብ ምትእስሳር ከም ዘለዎ ፍሉጥ ነገር እዩ እንጂ ኩሉ ነገር እዩ። ትሕተ ባይታ እውን ልዕለ ባይታ እውን ማይ ትዕቅብ ብዓብኡ ከዓ እቲ ዝናባት ካብ ኣግራብ ብብዝሒ ገረብ ዘለዎ እቲ ፎረስቴሽን ወይ ታሽሙ ንብሎ ካብኡ ስለ ዝኾነ ዝመፅእ እውን ረአየናይ ማለት
4: ናቱ ታሪክ ፍሉይ ፅባቐ ናይ ጎቦታቱ እንስሳ ዘገዳማት ኣብኡ ዘለዉ ቆፂድካ ዘይውዳእ በቢ ዓይነቶም ኣለዉ። ቅድም ዝነበሩ እርኪብናሎም ናንሽ ከለና ጠፊኦም ነይሮም ሕጂ እውን ተመሊሶም እዮም። ሳላ እዚ ሓዛዕቲ ምሕላው ሳላ ሕርሻ ምቕላሶም ሕጂ ኣብቲ ናይ ንቡር ቀደም ንክምለስ ብዙሕ ተስፋ ኣለና። እቲ ቦታ እቲ ብጣዕሚ ብኣሽማቱን ብክብርን ብፀጋታቱን ፍሉይ ቦታ እዩ። ስለምንታይ ኮከም ባርያ፣ ጥንቁላሓስ፣ ሰንኪል ይበሃል። እዚኣተን ሕጂ እዛ ሰንኪል ስርጉኳኹ ትበሃል ነይራ ብብለን ቀደም። እታ ስርጉኳኹ ናይ ቀደም እቶም ኣባሕጎታትና ክብሉ ከለዉ መሕብዒ ዓበይቲ

0: እቲ ደንጎላታት ነይሮም ሕጂ እኳ ብዙሓት ምስ ተሰብረ ጠጠው ኢሉ ኣብኡ በዓትታት ዓበይቲ ነይርዎ ኣብኡ ተሓቢኦም እቲ ናቶም እሳይ ዝነበረ ክሳብ ሕጂ ምልክት ናት ኣሎ።
1: እዚ ቦታ እዚ ሳላ መንግስቲ ቆላሕታ ዝገበረሉ ንሕና ውን ምስ መንግስቲ ሓቢርና ከም ኢድን ጓንትን ኮይና ዝሰራሕናሉ እዚ ቦታ እዚ ናይ ብሓቂ ክዕቀብ ሓመዱ ክዕቀብ ሳዕሩ ገረቡ እምኑ ክዕቀብ ብዙሓት ዝተዋፅኦ ተገይሩ ኣሎ ማለት እዩ። እዚ መንግስቲ እንተዘይደልዮ ነይሩ ክኸውን ናይ ምኽኣለን እጃሙ ገይሩ መንግስቲ ምስ መንግስቲ ከዓ ንሕና ውን ተሓባቢርና በቲ መንግስቲ ዝደለዮን ዝዘፍቀዶን ብፍሉይ ከዓ ምስ ናይ ሚኒስትር ሕርሻ ማለት እዩ ኣብቲ ምዕቃብ ማይን ሓመድን ኣብዚ ቦታ እዚ ተሰርሐ ዛላታት ከትርታት ኣዝዩ ብዙሕ እዩ። እሱ ስለ ዝኾነ ምዕቃብ ማይን ሓመድን ርኡይ ኣብዚ ኢና ንርኢ። እዚ ስለ ዝኾነ እዚ ቦታ እዚ ካብ ዘለናዮ ንታሕቲ ክሳብ እዚ ጎላጉል በጉ ዘሎ ማዩ ውሑስ ኮይንዎ እቲ ትሕተ ባይታዊ ማይ ናይ ብሓቂ ክህብትም ከሎ ንሪኦ ኣለና። እዚ ስነ መበቆላውያን ኣግራብ እተን ጥንታውያን ኣግራብ ከዓ ባዕለን ይመፃ ኣለዋ ንሕና ተኺልና እንዘይኮና ባዕለን ይመፃ ኣለዋ ማለት እዩ። እንታይ ስለ ዝኾነ ስለ ተኸልከለ ካብ ጤለ በግዕ ካብ ምቑራፅ ብመጠኑ ስለ ተኸልከለ እዚ ቦታ እዚ ከዓ ሕጂ ግርሙ ለቢሱ እንሆ ናይ ብሓቂ ማራኺ ኮይኑሎ ብዝሐሸ ከዓ ዝመፅ ዘሎ ብዝያዳ ክመሓየሽን ክፅብቕን ከዓ ናይ ኩላትና ፃዕርን ሓላፍነትን ዝሓትት እዩ።
2: እቲ ናይ ምሕዛእ መደባት ምስ ኩሉ ፀገማቱ ከይፀኒሑ ኣብ 224/25 ከዓ እዞም ዝብሎም ዘለኹ ናይ እዚ ህዝባ ሰራዊትን ናይ በዓል ስልጣና ግራም እንሳ ዘገዳሙ ዘሎ ናይ ቁፅሪ ኣባላትን ኣብቲ ከባቢ ምምዳቦም ዝያዳ ዕቱብነት ብዕቱብ ተራእዩ እቲ ሕዛእት እውን ክስስን ጀሚሩ ምስ ምስሳን ናይዚ ሕዛእት እዚ ምስ ኣገዳስነቱ ከዓ ብፍላይ ምስ ኣገዳስነት ናይቲ ቦታ ምስ ቅርበት ናይቲ ከተማ ምስ ታሪካዊ ድሕረ ባይታናቱ ምስ ሃይማኖታዊ ድሕረ ባይታናቱ እቲ ሕዛእት ክገፍሕ ስለ ዘለዎ ብፍላይ ከዓ ኣብ 224 መወዳእታ 225 መጀመርያ ከዓ እቲ ሕዛእቲ ክንዲ 700 ሄክታር ጥራይ ዝኸውን ብወገን ታሕቲ ንበጉ ገፁ ዝርኢ ንኮኹም ባርያ ኣብ ግሚ ዘእተወን ንጎቦ ሰንኪል እውን ኣብ ግሚ ዘእተወን ኮይኑ ናይ 1200 ሄክታር ክኸውን 500 ሄክታር ተወሲኩሉ ማለት እዩ። ስለዚ ብስፍሓት ደረጃ ክንሪኦ ከለና ሕጂ ኣብዚ እዋን እዚ ሕዛእቲ ጥንቁላሓስ ማለት ናይ 1200 ሄክታር ስፍሓት ዘለዎ ሕዛእቲ ማለት እዩ።
3: ጎቦታት ይትዓብር ላልምባ ዝባን ልክዕ ከም ጥንቁላሓስ ሓምላይ ትርኢት ንምልባሱ ብመደባት ክረምታዊ ልምዓት ከም ዝለምዕ ብምግባርን ምክትታል ብምሕያልን ናይ ምሕዛእ ንጥፈታት ይሰላሰል ኣሎ። በብእዋኑ ብዝግበር ዘሎ ህዝባዊ ማእተታዊ ንጥፈታትን ወፍሪ ህዝባዊ ሰራዊትን ህዝብን ከዓ ንኡድ ዝኾነ ልምዓታዊ ገስጋስ ብምምዝጋቡ ባህርያዊ ብዙሕነት ይኹን ኣከባቢ ኣብ ምዕቃብ ርኡይ ሕላገት ይገድፍ ኣሎ። ኣብዚ መዳይ ከዓ ብቐንዱ ንቕሓት ሕብረተሰብ ወሳኒ እዩ።
4: እቲ ንቕሓት በፂሕ እዩ ተግባር ጥራሕ ምናልባት ቁርብ ተሪፍና ዘሎ እቲ ንቕሓት ተግባር ቁርብ ምስ ተወሰኮ ከዓ እዚ ሕጂ ንሪኦ ዘለና በፂሕና ኣለና። እዚ ሕጂ ንሪኦ ዘለና ቅድሚ 4-5 ዓመት እንታይ መስል ነይሩ እንተንብል ነርና ናብ ገረብ ዘይነበሩ ዓይነት በፂሑ ኣሎ ወይ ድማ በፂሑ ነይሩ። ኣብዚ ሕጂ ግዜ ግን ወላ ንሕና ውን ክንቀሳቀሰ ዘይንኽእል ኩሉ እቲ ተፈጥሮኣዊ ፀጋታት ብፍላይ ከዓ እቲ ኢኮቱሪዝም ንብሎ ሂወታዊ ብዙሕነት እንዳተመልሰ ይኸይድ ኣሎ። እንስሳ ዘገዳምሲ ተረእዮም ደይፈልጡ በዓል ነብርን ኣዛብእን ኣብዚ ከባቢ ክትርኢ ከም ኖርማል ነገር እንዳኾነ መፅእ ኣሎ። ሕጂ እቲ ኣግራብ ከዓ ንሪዮ ኣለና እ እቲ እንስሳ ዘገዳምን እቲ ኣግራብን ብሓፈሻ ከዓ እቲ ፍግረ መሬት ንምክልኻል ዝተፃዕረ ፃዕሪ ክፍሊ ሕርሻ ከዓኒ ሕርሻን መሬትን ማለት እዩ ምትሕጋዝ ናይ ክልቲኦም ዝተገብረ ናይ ምግራብን ምዝላይ እዚ ናይ ብሓቂ ዓብ ውፅኢታዊ ውፅኢት ርኢና ኣሉ።
2: ዛእቲ ምሕዛእ ዝበሃል ንገዛ ርእሱ መጀመርያ ሕዛእቲ ከዛእቲ ኮይኑስ ናይ ህዝቢ ናይ ምሕዳራት ናይ መንግስትን ኣበርክቶ ወይ ተሳታፍነት ክህልዎ ኣለዎ። ንድሕሪ እዚኦም መንግስትን ህዝብን ድሕሪ ዘይተዋሂድሉ ወይ መንግስትን ምሕዳራትን ድሕሪ ብግቡእ ምሕዳራትን ህዝብን ድሕሪ ዘይሰሪሕሉ ኣብቲ ሕዛእቲ ንምሕደርኡ ዝምልከት ሓደ ሃጋፍ ኣሎ ማለት እዩ ሓደ ሃጓፍ ኣሎ። ነዚ ኣብ ግምት ብምእታው ከዓ እዩ በዓል ስልጣን ኣግራብ እንስሳ ዘገዳምን ሓደ ብመጀመርያ ቅድሚ ዝሕዛእቲ ዝምሕዝኡ ምስተን ዘለዋ ኣብቲ ከባቢ ቅርበት ዘለዎን ሰለስተ ምሕዳር ከባቢታት ኣርባዕተ ኢንፋክት ሕጂ ራብዓይተን ተወሲኻላ ምሕዳር ከባቢ 8 ማለት እዩ ናይ በጉ ንበጉ ንከባቢ 4 ንከባቢ 5 ንከባቢ 3 ምስቶም ምሕዳራት ግቡእ ኣኼባ ተገይሩ እቶም ምሕዳራት ንገዛ ርእሶም ንህዝቦም ኣፍሊጦም እዩ ተጀሚሩ ክጅመር ከሎ ድሒሩ ነቲ ዝነበረ ሃጓፋት ንምምላእ ምስ ኣገዳስነቱ ከዓ ብፍላይ ምስ ኣገዳስነቱ ምስ ቅርበት ናይቲ ከተማ ምዃኑ መንግስቲ

0: ግቡእ ኣብልጦ ገይሩሉ ስለ ዝፀንሐ እውን ምምሕዳር ዞባ ምምሕዳር ከተማኸረን በዓል ስልጣን ኣገራብ እንስሳ ዘገዳመን ምምሕዳር ከባቢታት ንገዛ ርእሰን ሕጂ ብዛዕባ እዚ ሕዛ ትንቁሉ ሓስ ዝረብ ከሎ ነቲ ገረብ ንምዕቃቡ ከም ቀንዲ ዓላማይ ነቲ ታሪካዊ ድሕረ ባይታ ናይቲ ከባቢ ርኢኻን ነቲ ዘሎ ክሊማዊ ለውጢ ምስ መነባብሮ ናይቲ ህዝቢ ብፍላይ ከዓ ምስ ቅርበት ናይቲ ከተማ ኣብ ግምት ኣቲኻን ግን ኩለን ብውህደት ሰርሓሉ ስለ ዘለዋ ሕጂ ኣብዚ ሕጂ መፅሒቦ ዘሎ ደረጃ በፅሒሎ ማለት እዩ።
1: ፅርግያ ጥንቁላሓስ ምስ ፈለምካ ጥራይ እልቢ ዘይብሉ ፀጋታት ኢኻ ትረክብ። ካብ ፋብሪካ መድሃኒት ኣዘልን መቓብር እንግሊዝን ጀሚሩ ብየማነ ፀጋም ፅርግያ ጥንቁላሓስ ዝርከብ ኩጀታትን ስንጭሮታትን ምስ ተሓቒፍዎ ዘሎ ኣህግራዊ ታሪካዊ ድሕረ ባይታ ብዓይኒ ቱሪዝም ክረአ ከሎ መሳጢ ቅርፂ መሬት እዩ ዝውንን። ኣብ ማእከል ስንጭሮ ጥንቁላሓስ ዝርከብ ብዒና ንፋስ ዝፅዋዕ ቦታ፣ ኣሰራት መንገዲ ባቡር፣ ዓበይቲ ገላርያታት፣ ድፍዓት ዝኣመሰሉ መግዛእታዊ ኣሰራት ምስቲ ሕጂ ለቢስዎ ዘሎ ግርማ ተዛሚዱ ንዘቤታዊ ቱሪዝም ዓብዪ ፅልዋይ ዘለዎ
2: ምድሪ ባቡር ድብልዋ ካብ 1922 ኣብ መዓላ ካብቲ ውዕለሉ ጀሚራ መዚ ንሕና ንሓልፎ ዘለና ዘለናዮ መሬት ልክዕ ዘረጊፅናያ ዘለና ማለት እዩ። ዘረጊፅያ ዘለኹ ናይ ምድሪ ባቡር ኣሰርያ ካብ ከረን ብሓሊመንተል መፅያ ማለት እዩ ብሓሸራ ገይራ ምስኣትወት ንኸረን ልክዕ ፍርቂ ቆሪፃ ብኣዘል ገይራ ናብዚ ዘለናዮ ጋብሪ ጫዘቕ ዝበሃል ሓሊፋ ነዚ ሰንኪል ዝበሃል ጎቦ ተቐኒታ ንበጉ ዝበሃል ዓዲ ኣሎ ብድሕቴና ቡጌራ እውን ክሳብ ቢሻ ትበፅሕ መስመር እዩ ማለት እዩ። ዓብ ኣገልግሎት ዝህብ ነበረ ኣብቲ ሰዓቱ ኣብቲ እዋኑ ማለት እዩ ግዜ ጥልያን ተንታ ዝነውሐት ዝተፈፀመትላ ውግእ እያ ከማንታ ናይ ጥንቁላሓስ ድበርትዐትን ብዙሕ ህልቂት ዝሰዕበላን ዝነውሐ ግዜ ዝወሰድ ኣስታት ክልተ ወርሒ እያ 57 መዓልቲ ዝብል እቶም ሰብ ውዕሎ ማለት እዩ ኣብኡ ዝነበሩ ክንዲኡ ዝወሰደ ግዜ እዩ ዝበርትዐን እታ መዛዘሚት ከዓ ጠንቂ ናይ ምንዝዛም ካልኣይ ኩልያት ዓለምሲ ድሕሪኡ ኣብ ዓለም ዳርጋ ኣይፀንሐን በቃ ፃዕዳ ባንዴራ እንዳሓስካ ዓዲ ዓዲ ተኣቱ ውግእ ሲ ድሕሪኡ ኣይቀፀለን እዮ ባሃል ዝከኣል ኣዝዩ ኣገዳሲ ታሽሙ ኣለዎ ታሪክ ኣለዎ ድሕሪ 200 ዓመት 300 ዓመት እንታይ እንታይ ይግበረሉ ከም ነበረስ ሰብ ውዕሎ ዝያዳ ወይ ድማ ካብ ብሓጎታቶም ዝወሰድዎ ዕላል ክዕልሉካ ከለዉ ኣዝዩ ብዙሕ ፍፃሜታት ዝፍፀመሉ ዝነበረ ቦታ እዩ። ከም ታሪክ ከዓኒ ኣገዳስነት ዘለዎን ትሪስማዊ ፀጋታት ምዃኑ ኒኻ ንብሎ ማለት
3: እቲ ምሕዛእ እቲ ሕዛእ እቲ ምዃኑ እዚ ከባቢ እዚ ካብቲ ዓብዪ ተበግሶ እዩ። እንትድሕር ተሓዚኡ እቶም ቅርስታት ክዕቆብ እዮም፣ እንድሕር ተሓዚኡ እቶም ኣግራብ ክዕቆብ እዮም፣ ከም ብሓድሽን ክስስኑ እዮም፣ እንድሕር ተሓዚኡ እንስሳታት ኣብ ንቡር መንበሪኦም ክምለሱ እዮም፣ እንድሕር ተሓዚኡ ከዓ ዝያዳ ሰሓብነት ክፈጥር እዩ። በቲ ታሪኩ ጥራይ ሰሓቢ ዝነበረ በዚ ሕጂ ዘለዎ መልክዕ ከዓ ዝያዳ ሰሓቢ ክኸውን እዩ። ስለዚ እቲ ቀዳማይ ክግበር ዝግብኦ ተገይሩ ኣሎ ኢለ ዝሓስባ ነቲ ምሕዛእ እዩ ማለት እዩ። ምሕዛእ ሲ ካብ ምትካል ንላዕሊ ኣገዳስነት ኣለዎ።
4: ታሪክ ኣለዎ፣ ባህሊ ኣለዎ፣ ሃይማኖት ኣለዎ፣ ናይ ሃገር ፅላል ውሕስነት ኣለዎ። ናይ ኣይደንቲቲ ናይ ኣንነትን ናይ መን ከም ምዃንና ኣብዚ ቦታ እዚ ምስ መፃና ናይ ብሓቂ እቲ ዕምቆቱን እቲ ታሪኹን እቲ ርዝነቱን ኣብዚ ኢና ነብል።
0: ጥንቁላሓስ ክሪኦ ከለኹ ጥንቁላሓስ ክሪኦ ከለኹ ምስቲ ኣቀማምጣ ናይቲ ቦታ ምስቲ ክሊማዊ ባህር ናይቲ ከባቢ ምስቲ ብዙሕ ህዝቢ ናይዚ ከባቢ እዚ በዚ ሕጂ ንኸዶ ዘለና በዚ ሒዝናያ ዘለና ኣካይዳ ናይ ምሕዛእ እንተ ደኣ ን4 5 6 7 ዓመት ብከምዚ ቀፂልናዮ ከረን ከም ከረንሲ ከረን ከም ከረንሲ ግርማ ናይ ቀጠልያ ናይ ምዃን ግርማ ክህልዋ እዩ ወይ እውን ህዝቢ ናይ ከረንሲ ሓደ ፅቡቕ ነገር ክርእየሉ ዝኽእል ከባቢ ክፈጥር እዩ ክህልዎ እዩ ኢለ ዝሓስብ።
1: ምዕቃብ ከባቢ ምዕቃብ ህወታዊ ብዙሕነት እዩ። ከባቢታት ጥንቁላሓስ ክዕቀብን ክሕዝኣን ምስ ጀመረ መቦቆላውያን ኣግራብ ናብ ንቡር ህወቶም ክምለሱ ስፍሮኦም ተመንጢሎም ዝፀንሑ እንስሳታት ዘገዳም ከም ነብሪ፣ ዝብኢ፣ እፎይታ ረኺቦም ናብ መረበቶም ከብሉ እቶም ዝብላዕ ተሓሪሞዎም ፅርግያ ጥንቁላሓስ ንዝሓለፈት ኣውቶቡስ ክቋምቱ ዝፀንሑ ኣህባይ ከይተረፉ ምስ ሙሉእ ተስፎኦም ናብ ጫካታት ጥንቁላሓስ ክቋምቱ ከለዉ ማንም ክግንዘቦ ዝኽእል ፍጻመ ኮይኑ ኣሎ።
2: ከምዛ ናይ እዛ ከባቢ ጋብሪ ጫደቕን ጥንቁላሓስ ብሓፈሻን ኮይና ዘለና ናብ ሕሩም ሕዛእትን ተኸምኡ ዝኣመሰለ ፕሮጀክትታት ተኣታትዩ ዝነበረ መካያድን ተኻይዱ እቶም ፀጋታት ንብሎም ዘለና ናይ ቱሪዝም ፀጋታት ናይ ብሓቂ ተሓልዮም ኣሎ ማለት እዩ እንጂ ኣብቲ ንቕሓት ንእሽተይ ተግባር ኣብ ኩለን ዞባታት ንክኾነለ ኢለየ እምበር ኣይግበርን ኣሎ ማለት ኣይኮነን ኣብ ኩሉ ዞባታት ከምኡ ክኸውን ክትሪኦን ከለካ ግን ዓብ ውፅኢት ክህልዎ

0: ዝኽእል ረኣየካ እዩ ፅቡቅ ታሽሚዮ ከዓ ዘሎ ፅቡቅ ከይድና ኣለናዮ ምበልኩ
1: ብሓፈሻ ታሪኹ ትንታኒኡ እቲ ዘሎ ለውጢ ኣብዚ ዝተገብረ ናይ ብሓቂ 405 ሰባት እዮም ዝወፍሩ ዝነበሩ እዚ ብኸንቱ ብቕባሊሉ ተሰርሐ ኣይኮነን ግን ናይ ብሓቂ ናይ ኢድ መንግስቲ ኣለዎ ናይ መሪሕነት ናይ መንግስቲ ኣለዎ ፍቓድ ከዓ ናይ መንግስቲ ስለ ዘለዎ እዩ ስለዚ ሕጂ እውን ለበዋይን ናተይ ምሕፅንታን እዚ ቦታ እዚ ንከምዚ ንክቐፅል እሞ ናይ ብሓቂ ቱሪዝማዊ መስሕብ ክህልዎ
2: ንሕና ንዝሕታ ዝናሓዞ ና ከም ተቐዲሞ ዝበልኩ ኣብ ማእከል ህዝቢ ኮይና ኢና ንሓዝኦ ዘለና እቲ ረብሓስ ቀጥታ እዩ ምስ ህዝቢ ዝተሓሓዝ ክሪኦ ከለኹም ብክሊማ ኹን ብባህሪ ናይ ምቕያር ቀጥታ ርክብ ዘሎ ኮይኑ ስማዓኒ ምክንያቱ ኣብ ካልእ ከምዚ ዓንተወ ዝበልክዎ ኣቐዲሞ ዝበልክዎ ኣብ በረኻ ከይድካ ትሓዝ ነቲ ናይ ተሓዛዝ ሲስተምካ እውን ከም ካልእ ጌርካ ክትምፅኦ ትክእል ኢኻ ምክንያቱ ምስ መነባብሮ ናይ ሓረሳይ እዚ ግን ታሪክ ንምዕቃብን ኣከባቢ ንምዕባልን ኢልካ ዝሕዛእ ዘሎ ሕዛእቲ እሞ ከዓ ኣብ ማእከል ህዝቢ ስለ ዝኾነ እቲ ዝመፅእ ሲ ካብ ኩለን ሕዛእትታት ከም ኣብነት ኮይኑ ክጥቀስ ዝኽእል ሕዛእቲ ናይ ጥንቁልሓስ ክህልወና ኢለየ ዝግምት ማለት እዩ
3: እዚ ተበግሶ እዚ ብካልኦት ኣካላት ክሰዓብ እዚ ተበግሶ እዚ ብካልኦት ኣካላት ከዓ ዝሓየለ ደገፍ ክግበረሉ ምክንያቱ ካብዚ ዝዓቢ ስራሕ የለን እዚ ከባቢ እዚ ከዓ ብሃይማኖታዊ መልክዕ ጥራይ ዘይኮነ ብኩሉ ቱሪዝማዊ መልክዑ ብባህላዊ ውርሻታት መልክዑ ብተፈጥሮኣዊ ፅባቂኡ ንባዕሉ እዚ ኣብዚ ዘሎ ኣኻውሕ እዚ ዘሎ ኣግራብ እንደገና እንስሳታት እንዳር ተወሲኮምቦ ሲ እንታይ እዩ ክመስል ሕጂ እዚ ብኩሉ መልክዕ ርእና ናይ ኩሉና ረብሓ ምዃኑ ብዞባ ደረጃ ብሃገር ደረጃ ምዃኑ ተረዲእና ንምዕቃቡ ንምሕያሉ በብዓቕሙ ደገፍ ክገብረሉ ከም ዝግባእ ሓደ እዚ ናይ ምዕቃቡ ስራሕ እዩ ማለት እዩ ካልእ ግን ከምዚ ዓንተቦይ እውን ክትጥቀስ ፀኒሑ ኣብዚ ክበፅሕ ኢሉ ዝመፀ ሰብሲ ማይ ክሰቲ እንተዘይክኢሉ ኮፍ ኢሉ ብርኩዕ ፅፍ ኣቢሉ ዋላ ነታ ባዕሉ ሒዝዋ ዝመፀ ባኒ ክበልዓላ ዝኽእል ቦታ እንተዘይ ኣጣጢሕና በፃሕቲ ክሰሓቡ ኣይክእሉን እዮም ስለዚ እዚ እውን ክሕሰበሉ ይኽእል ኣለዎ ዝዓበየ ቦታ እንድሕሪ ተዳሊዩልና ኣሎ ዝነእሰ ንምንታይ ተርፍ ዝዓበየ ጌርና ከለና ነቲ ዝነእሰ ንምንታይ ንገጥፎ
4: ጥንቁልሓስ ልዑል ኣገዳስነት ዘለዎ ከባቢ ብምዃኑ ዕቱብ ኣቓልቦ ዘድልዮ ቦታ እዩ ንቕሓት ሕብረተሰብ ኣበሪኽካ ብውህደት ሓቢርካ ንምሕላው ክስራሕ እውን ዘምዋት ነጥቢ ይኮነን ብዙሕ ኣገዳስን ታሪኻውን ቅርስታትን ብሸለልትነትን ፍግረ መሬትን ክዓንኳ ተፀ

0: ሰላም ፋና ዌር ቲቪ ኣብ ምክትታል ትርከቡ ክቡራትን ክቡራን ከመይ ትውዕሉ? ሎም ሰሉስ ኣስተሓደ ናሓሰ ፍርቂ መዓንቲ ፈረቓ እንተላለወ ዜናታት ውሽጥን ወፃእን እንሆ ዜና ዘቕርበልኩም ለዋም ተኽለ ክትከባተሉና ብክብሩ እንዳዓደምኩ ድማ ኣርእስተ ዜና ክቐድም። ኣብ ሓገዝ ኣብ ገስጋስ ትግባረ መደባት ልምዓት ዘተይ ርክብ ህዝብን ምሕዳርን ተኻይዱ። ኣብ ንኡ ዘባ ባርንቱ ኣብ ኣገባባት ምድላው ባህርያዊ ድኹዒ ስልጠና ተዋሂቡ። ብዝተፈላለየ ዓውርታት ነፅበብ ዝሰልጠኑ ኣባላት እዚ ማእከል ተመሪቖም። ኣብ ኮሎምቢያ ብዝተኸሰ 7.4 ሬክተር ምንቅጥቃጥ ምድሪ ሰብኣውን ንዋታውን ክሳራታት ወሪዱ። ኣብ ዝሓለፈ ወርሒ ሓምለ ኣብ ፅፍሒ ውቅያኖሳት እቲ ዝለዓለ መጠን ዋዒ ከም ተመዝገበ ተገሊጹ። ሩስያ ኣብ ቀዳማይ ፍርቂ 2026 ካብ ዘካየደቶ ናይ ወፃኢ ንግዲ ልዕሊ 73 ቢልዮን ዶላር ትርፊ ረኺባ። ናብ ዝርዝሩ ክንሰግር፣ ኣብ ሓጋዝ ኣብ ገስጋስ ትግባረ መደባት ልምዓት ዘተይ ርክብ ህዝብን ምሕዳርን ተኻይዱ። ወኪር ኤና ሰምር እዮ ብመልክዕ ፀብጻብ ንዘዳለዎ ትሕዝቶ ፍርቱና ዓንዶም ከተቕርበያ።
1: ኣብ ሓጋዝ ብትሽዓተ ናሓሰ ኣብ ገስጋስ ትግባረ መደባት ልምዓት ዘተይ ርክብ ህዝብን ምምሕዳር ከተማን ተኻይዱ። ኣብቲ ብምምሕዳር ከተማ ዝተወደበን ወከልቲ ህዝቢ ኣነባበርቲ ዓዲ ወከልቲ ባይቶን ኣመሓደርቲ ከባብን ዝተሳተፉ ኣኼባ ኣድማዕነት ትግባረ መደባት ኣብ ተሳትፎኮም ስለ ዝምርኮስ ነበርቲ ውዳቤታቶም ብምሕያል ተሮም ክዕዝዙ ኣመሓዳሪ ከተማ ሓጋዝ ኣቶ ነፀረ ኣበረኸተ ኣብፀዊዑ። ብዘይካዚ ንኣጠቃቅማን ኣገባብ ኣከፋፍላን ግብሪ መሬትን ጥሪትን ምክልኻልን ምቁፅፃርን ኣራስን ትሕማማት ምሕያል ኣታዊታት ልምዓት ማይ ዝምድና ኣካሬትን ትኻሬትን ከምኡውን ንኻልእ ማሕበራዊ ኣገልግሎታት ዝምልከት መብርሂ ክወሃብ ከሎ ኣታዊታት ከተማ ኣብ ቀዳማይ መፋረቕ 2026 ብ17 ሚታዊት ዕቤት ከም ዘረኣየ ተሓቢሩ። ሓላፊ ምምሕዳር ክራይ ኣባይቲ ኣቶ መላእከ ሕድሪ ብወገኑ ንዝምድናታት ትኻሬትን ኣካሬትን ኣብ መንጎኦም ዝግበር ውዕላትን ዝምልከት ሓበሬታ ድሕሪ ምሃብ ነበርቲ ኣዋጃትን መምርሒታትን መሬት ክኽብሩ ኣተሓሳሲቡ። ሓላፊ ኮማዊ ሆስፒታል ሓጋዝ ነርስ መንሱር ኣቡበከር ብግዜኦም ምስ ምእታ ወቕቲ ክራማት ኣብ ምክልኻል ተመሓላለፍትን ዘይተመሓላለፍትን ሕማማት ብሓፈሻ ሕማም ዓሶ ድማ ብፍላይ ህዝቢ ጥዕንኡ ከውሕስን ፅሬት ኣከባቢኡ ክሕሉ እንተላብዩ ተሳተፍቲ ኣብ ዝሃብዎ ርእቶ ስሉጥነትን ፅፈትን ትግባረ መደባት ልምዓት ንምድንፋዕ ዝሕግዝ ርእቶታትን ለቦዋታትን ኣቕሪቦም።
0: ቤት ፅሕፈት ሕርሻ ንኡዘባ ባርንቱ ፍርያምነት ሓመድ ክብ ብምባል እቶትን ተታውነትን ሕርሻ ንምኽኣባት ከምኡውን መኣዛዊ ምግቢ ኣብ ኩሉ ንኩሉ ንምርግጋፅ ብዘካይዶ ዘሎ ፃዕሪ ኣብ ኣገባባት ምድላው ባህርያዊ ድኹዒ ዘተኮረ ስልጠና ንሓረስቶትን ኣልማዕቲ ጀራዲንን ሂቡ። ኣብቲ ብ10 ናሓሰ ብክልሰ ሓሰብን ግብርን ዘተኻየደ ስልጠና ሓላፍቲ ቤት ፅሕፈት ኣቶ ሙሴ ባህታ ባህርያዊ ድኹዒ ኣብ እቶቶውን እቶታውነትን ሕርሻ ልዑል ተራ ስለ ዘለዎ ሓረስቶ ተጠቃምነቶም ክብ ከብሉን ተመክሮኦም ንካልኦት ከካፍሉን ተላብዩ። ክኢላ ምዕቃብ ማይን ሓመድን ኢንጂነር ኣዘኪያ ኣልፋዮ ብወገኑ ባህርያዊ ድኹዒ ብቐሊሉ ዝርከብ ውፅኢት ተረፍ ምህርቲ ሕርሻን ዘቤታዊ ጓሓፍን ከም ዝኾነ ብምግላፅ ምዝውታሩ ደተሕዝቶ ሓመድ ብምሕብታም ምህርቲ ኣብ ምኽዕባት ዓብዪ ኣስተዋፅኦ ከም ዘለዎ ኣረድዩ። ተጠቃምነት ኬሚካላት ዘስዕቦ ከባቢያዊ ብከላታት ንምውጋድ ኣብ ክረምታዊ ሕርሻን መስኖኣዊ ልምዓትን ዝነጥፉ ሓረስቶት ኣብ ከባቢኦም ንዝርከብ ባህርያዊ ድኹዒ ብግቡእ ክጥቀምሉ ብምዝኽኻር ድማ ንቕሓቶምን ተጠቃምነቶምን ንምብራኽ ኣሰምሮታትን ስልጠናታትን ብቐጻሊ ከም ዝውደብ ገሊጹ። ተሳተፍቲ ኣብ መወዳእታ ዝቐሰምዎ ስልጠና ብዛዕባ ኣገባባት ምድላውን ረብሓታትን ባህርያዊ ድኹዒ ንዝነበሮም ድሩት ኣፍልጦ ዘስርጽ ምዃኑ ብምርግጋጽ ተመሳሳሊ መደባት ብሰፊሑ ክድፋኣሉ ኣዘኻኺሮም። ኣብ መወዳእታ ብባህርያዊ ድኹዒ ዝለምዐ ኣእካልን ኣሕምልትን ንምዕዛብ ዑደት ተወዲቡ። ብዝተፈላለየ ዓውርታት ነፅበብ ዝሰልጠኑ 23 ኣባላት ክፍለ ሰራዊት 49 እዚ ማእከል ብ9 ናሓሰ ኣብ ማይሰራው ተመሪቖም። እቲን ልዕሊ ሓደ ወርሒ ብግብርን ክልሲ ሓሳብን ዝተዋህበ ስልጠና ስነ ጽሑፍ ድርሰትን ኣተኣላልያን ድራማ ከምኡ ውን ፊልምን ሜካፕን ዘጠቓለለ ከም ዝነበረ ሓላፊ ጉጅለ ባህልታ ክፍሊ ሰራዊት ሳልሕ ዓብደላ ኣብቲ ናይ ምምራቕ ስለ ስርዓት ሓቢሩ ካብ ኣሰልጠንቲ መምህር ጣዕሚ ኣረፋይኒ ድማ ድሌትን ተውህቦን ሰልጠንቲ ኣብ ውፅኢታውነት ናይቲ ትምህርቲ ዓብ ኣስተዋፅኦ ከም ዝነበሮ ገሊጹ። ወኪል ሰልጠንቲ ብወገና ኣብ ሓፂር ግዜ መሰረታዊ ኣምራት ንክሕዙ ንዝፀዓሩ ወደብቲ ናይቲ ስልጠናን መምህራኖምን ድሕሪ ምምስካን ንዝቐሰምዎ ፍልጠት ብቐጻሊ ግብራዊ ስራሕ ከም ዘማዕብልዎ ኣረጋጊጻ። ኣዛዚ ናይታ ክፍለ ሰራዊት ኣብ ዝሃቦ መፃፀሚ ቃል ንተራ ስነ ጥበብ ኣብ ዓወት ሓርነታዊ ቃልስናን ምስራፅ ሃገራዊ መንነትናን ብምጥቃስ ሰልጠንቲ ብቕዓቶምን ውዳቤታቶምን ብምሕያል ንምድፋዕ ባህላዊ መደባት ኣብ ሓይልታት ምክልኻል ክፅዕሩ ተላብዩ። ብሰንበት 9 ነሓሰ ኣብ ከተማ መንደፈራ ሃገራዊ ውድድር ፍርቂ ማራቶን 2026 ከምኡውን ናይ 5 ኪሎ ሜትርን ናይ 1 ማይልን ውድድራት ተኻይዱ። ብዛዕባ እዚ ውድድር ዝተዳለወ ጸብጻብ ኣሎ። ሚካኤል ሓድጉ ከቅርቦ እዩ።
2: ብሃገራዊ ፌደሬሽን ኣትሌቲክስ ኤርትራ ዝተወደበ መበል 31 ውድድር ፍርቂ ማራቶን 2026 ኣብ ቀንዲ ጎደናታት ከተማ መንደፈራ ተኻይዱ። ኣብዚ ብክልቲ ፆታ ዝተኻየደ ውድድር ልዕሊ 150 ኣትለታት ክለባት ደቡብ ማእከልን ጋሽ ፓርካን ከምኡ ውን ክለብ ደንደን ሚስሪ ምክልኻል ተሳቲፎ። ኣብ መወዳእታ ካብ ደቂ ተባዕትዮ ኣትለት ክለብ ዞባ ደቡብ ማጆር ቴድሮስ ንውድድሩ ብ1 ሰዓትን 4 ደቕን 41 ካልኢትን ቀዳማ ኮይኑ ብምፍጻም ተሸላሚ ወርቂ መዳልያ ዓባይ ዋንጫን 13,000 ናቕፋን ክኸውን ካልኣይ ኣትለት ክለብ ዞባ ደቡብ ተኽለ ሃይማኖት ብርሃን ተሸላሚ ብሩ መዳልያን 8,000 ናቕፋን ሳሳይ ድማ ኣትለት ሳይሞን መብራቱ ካብ ክለብ ደንደን ሚስሪ ምክልኻል ተሸላሚ ነሓስ መዳልያን 5,000 ናቕፋን ኮይኖ 10 ኣትለታት ኣብ ዝተሳትፎ ናይ ደቂ ኣንስትዮ ውድድር ኦሎምፒካዊት ኣትለት ክለብ ዞባ ጋሽ ባርካ ናዝሬት ወልዱ ብ1 ሰዓትን 19 ደቓይቕን ሓደ ካልኢትን ቀዳሚቲ ኮይና ብምዕዋታ ተሸላሚት ወርቂ መዳልያ ዓባይ ዋንጫን 13,000 ናቕፋን ክትከውን ካልአይቲ ኣትለት ሚካኤል ጸገዛኣብ ካብ ክለብ ደንደን ሚኒስትሪ ምክልኻል ተሸላሚት ብሩ መዳልያን 8,000 ናቕፋን ሳልሲት ካ ኦሎምፒካዊት ኣትለት ዶልሺ ተስፉ ካብ ክለብ ደንደን ሚኒስትሪ ምክልኻል ተሸላሚት ብሩ መዳልያን 5,000 ናቕፋን ብምዃን ናብ ፖድየም ደይበን። ብዘካዚ ኣብ ናይ 5 ኪሎ ሜትር ደቂ ተባዕትዮ ኣትለት ዞባ ማእከል ዮቤል ዘርኢት ብ14 ደቂቕ 14 ካልኢትን 3 ንኡስ ካልኢትን ካብ ደቂ ኣንስትዮ ድማ ኣትለት ደሊና ሽሻይ ካብ ክለብ ዞባ ደቡብ ብ16 ደቂቕን 43 ካልኢትን 24 ንኡስ ካልኢትን ቀዳሞት ብምውፃእ ተዓዊቶም። ኣብ መወዳእታ ዝተሰርዐ ናይ 1 ማይል ወይ 1.6 ኪሎ ሜትር ውድድር ኣትለት ፍጹም ኣብርሃም ካብ ክለብ ዞባ ደቡብ ከምኡ ውን ኣትለት ካናሪ ተክለማርያም ካብ ክለብ ዞባ ማእከል ተዓዊቶም።
0: ክቡራትን ክቡራንን ቀጥሎ ዝቐርብ ዜና ወፃኢ ንመከታተልኩም ደጊመ ብክብሪ ዕድ ኣብ ዜና ወፃኢ ክንሰግር ኣብ ምዕራባዊ ኮሎምቢያ ትማሊ 10 ነሓሰ ብስኻ 7.4 ሬክተር ምቅጥቃጥ ምድሪ ሰብኣውን ነዋታውን ክሳራታት ወሪዱ። በቲ ተፈጥሮኣዊ ሓደጋ ዛጊት ብውሕዱ 140 ሰባት ከም ዝሞቱ ዝሓበሩ ሰምሕዚ ኮሎምቢያ ድሃዮም ዝጠፍአ ስለ ዘለዉ ቁፅሪ ምዉታት ክውስኽ ከም ዝኽእል ኣሚቶም ኣለዉ። በቲ ኣብ 107 ኪሎ ሜትር መዓሙቕ ዝተኸስተ ሓደጋ 1600 ከም ዝቆሰሉ ኣብ ትሕቲ ቅርፂ ብሓፈሻ ኣብ መንበሪ ኣባይቲ ድማ ብፍላይ ከቢድ ዕንወት ከም ዝወረደ እቶም ሰመዚ ብተወሳኺ ሓቢሮም። ድሕርቲ ቀዳማይ ሓደጋ ዝሰዓበ ልዕሊ 20 ድሕረ ምንቅጥቃጣት ነቲ ክሳራ ክብ ከም ዘበሎ ተፈሊጡሎ። እቲ ምንቅጥቃጥ ክሳብ ኤኳዶር፣ ቨንዙዌላ፣ ፓናማን ከም ዝተሰምዐ ክኢላታት ስነ ምድሪ ኮሎምቢያ ገሊፆም። መንግስቲ ኮሎምቢያ ህጡፅ ናይ እዋን ሓደጋ ድንጋጌ ብምእዋጅ ስርሒት ምድሓን ህይወት ክሕይል ኣዚዙሎ። ኣብ መወዳእታ ዝሓለፈ ወርሒ ሰነ ኣብ ጎረቤት ሃገር ቬንዙዌላ ብዝተኸስተ ተመሳሳሊ ሓደጋ ልዕሊ 6,000 ሰባት ከም ዝሞቱ ዝዝከር እዩ። እዚ ብሬክተር 7.4 ዝተዓቀደ ምንቅጥቃጥ ምድሪ ድሕርቲ ብ31 ሓምለ 1970 ኣብቲ ሃገር ዝተኸስተ 8.0 ዝተዓቀነ ብርቱዕ ምንቅጥቃጥ ካልኣይ ዝሓየለ ኮይኑ ተመዝጊብሎም። ኣብ ዝሓለፈ ወርሒ ሓምለ ኣብ ፅፍሒ ውቅያኖሳት እቲ ዝለዓለ መጠን ዋዒ ከም እተመዝገበ ጸብጻባት ሜትሮሎጂ ሓቢሮም። ኣብቲ ወርሒ ኣብቶም ማያዊ ኣካላት ብገምጋም 21 ዲግሪ ሰንቲግሬድ ዋዒ ከም እተመዝገበ ዝተቐስቶም ጸብጻባት እቲ ኣሃዝ ኣቐዲሙ ኣብ ተመሳሳሊ ከባቢ ተኻሲቱ ከም ዘይፈልጥ ኣረድዮም። እቲ ክስተት ኣብ ሞያዊ ኣካላት ኣብ ልዕሊ ዝነብሩ ህይወታውያን ሃስያ ኣስኤቦ ክኸውን ከም ዝኽእል ግምት ክኢላታት ኣሎ። እዚ ከምዚ ኢሉ እንከሎ ኣብ ዝሓለፈ ወርሓት ሰነን ሓምለን ኣብ ምዕራብ ኤውሮጳ እቲ ዝለዓለ መጠን ዋዒ ከም እተኸስተ ተገሊጹ። ኣብቲ ዞባ ዝተመዝገበ መጠን ዋዒ 21.6 ዲግሪ ሳንቲግሬድ ምንባሩ ዝሓበሩ ክኢላታት ጠንቅቲ

ኣጋጢሙ ዘሎ ባርዕ መሮር ክኸውን ከም ዝኽእል ኣሚቶም። እዚ ኣብ ማያዊ ኣካላትን ሰፊሕ ክፋል ኤሮጳን ኣጋጢሙ ዘሎ ክቱር ዋዒ ተርእዮታት ኤልኒኖ ክኸውን ከም ዝኽእል እዩ ዝጥቀስ ዘሎ። ውድብ ሕቡራት ሃገራት ኣብ ወርሓት ሓምለን ነሓሰን ኤልኒኖ ክኽሰት ከም ዝኽእል ግምታቱ ሂቡ ምንባሩ ኣይርስዓን። ሩስያ ኣብ ቀዳማይ ፍርቂ 2026 ካብ ዘካየደቶ ናይ ወፃኢ ንግዲ ልዕሊ 73 ቢልዮን ዶላር ትርፊ ከም ዝረኸበት ገሊጻ። እቲ ኣሃዝ ምስ ናይ ዝሓለፈ ዓመት ተመሳሳሊ ኣዋርሕ ክነጻጸር እንከሎ ብ14 ሚእታዊት ከም ዝወስኸ ንግዳዊ ጸብጻባት ሩስያ ሓቢሮም። ሩስያ ካብ ወርሒ ጥሪ ክሳብ ወርሒ ሰነ ምስ መሻርክታ ልዕሊ 365 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየደት እዮም እቶም ጸብጻባት ዘረድኡ። ሰደድ ፍርያት ነዳዲ፣ ባህርያዊ ጋዝ፣ ሕርሻን ማዕድናትን ኣብቲ ንግዳዊ ገስጋስ ዝዓበየ እጃም ከም ዝነበሮም ተገሊጹሎ። ሩስያ ኣብዚ ዝተጠቕሰ ኣዋርሕ ምስ ሃገራት ኤስያን ኤውሮጳን ዘካየደቶ ንግዳዊ ምልውዋጥ ብተዛማዲ ክዓቢ እንከሎ ምስ ኣሜሪካን ሃገራት ኣፍሪቃን ዘካየደቶ ድማ ከም ዝነኬ ተሓቢሩ። ሃገራት ምዕራብ ኣብ ልዕሊ ሩስያ ዘካይድኦ ዘለዋ ተጻብኦታት ንቁጠባ ሃገሩ ብኣሉታ ክጸልወካ እንተኸኣለ ነቲ ዝድለ ዕላማ ክወቅዕ ከም ዘይከኣለ ግና መንግስቲ ሩስያ ክገልጽ ጸኒሕ እዩ። ኣብ ዴሞክራሲያዊት ሪፓብሊክ ኮንጎ ምስ ሽበራዊ ዕጡቅ ጉጅለ ዳዕሽ ምትሕሓዝ ከም ዘለዎም ዝተገልጹ ዕጡቋት ብዘካየድዎ መጥቃዕቲ ብውሕዱ 30 ሰባት ከም እተቓትሉ ተቓሊሑ። በቲ ብ10 ነሓሰ ኣብ ሰሜናዊ ምብራቅ ኮንጎ ዝተፈጸመ መጥቃዕቲ ዓተታት ከም ዝቆሰሉን ብርክት ዝበለ ኣባይቲ ከም እተቃጸለን ሰመዚ ኮንጎ ሓቢሮም። ኣብ ዴሞክራሲያዊት ሪፓብሊክ ኮንጎ ካብ ዝሓለፈ መያዝያ ክሳብ እዚ ሒዝናዮ ዘለና ወርሒ ብዝተኻየደ ሽበራዊ መጥቃዕትታት ሂወት ልዕሊ 130 ሰባት ከም ዝጠፍአ ጸብጻባት ይጠቕሱ። ኣብቲ ሃገር ብዝካየድ ተደጋጋሚ መጥቃዕትታትን ግጭታትን ኣስታት 10 ሚልዮን ሰባት ከም እተመዛበሉ እዩ ዝጥቀስ። እቲ ዘይርጉእ ኩነታት ኣብቲ ሃገር ተኸሲቱ ንዘሎ ለበዳ ሕማም ኢቦላ ንምግታእ ንዝካየድ ጻዕሪ ብኣሉታ ይጸልዎ ከም ዘሎ ናይ ቀረባ ተዓዘብቲ ይሕብሩ። በቲ ለበዳ ዛጊት ልዕሊ 4,000 ከም እተለቕፉን 1,900 ካብኣቶም ከም ዝሞቱን ጸብጻባት ጥዕናተ ሃገር የረድኡ። ኣሜሪካን ደቡብ ኮርያን ዘካየድኦ ዓመታዊ ሓበራዊ ወታደራዊ ልምምድ ዝመጽእ ሰሙን ከም ዝጅምር ኣፍሊጠን። ዕላማ ናይዚ ካብ 17 ክሳብ 27 ነሓሰ ዝቕጽል ልምምድ ናይ ምውጋእ ዓቕመን ምውሃድን ሰራዊተን ክብ ንምባልን ምዃኑ ኣሜሪካን ደቡብ ኮርያን ሓቢረን ኣለዋ። ኣሜሪካ ኣብዚ ኣብ ግዛኣት ደቡብ ኮርያ ዝካየድ ልምምድ ንዝሳተፍ ቁጥሪ ሰራዊታ ዛጊት ከምዚ ኣይነጸረት። ደቡብ ኮርያ ግና ልዕሊ 18,000 ወታደራት ከም እተሳትፍ ኣፍሊጣላ። እዚ ከምዚ ኢሉ እንከሎ ሰሜን ኮርያ ነቲ ተኽታኽዊ ክትብል ዝገለጸቶ ልምምድ ምላሽ ከም እትህበሉ ክተጠንቀቕ እንከላ፣ ኣሜሪካን ደቡብ ኮርያን ግና ንካልኦት ሃገራት ብኣሉታ ከም ዘይጸሉ ሓቢረን። ሓበራዊ ወታደራዊ ምንቅስቓሳት ኣሜሪካን ደቡብ ኮርያን ጸጥታዊ ስጋት ከም ዝፈጥረላ እትገልጽ ሰሜን ኮርያ ክመጻ ዝኽእል ስጋት ንምምካት ወታደራዊ ዓቕማ ክብ ከተብል ጸኒሓላ። ኣሜሪካ ኣብ ደቡብ ኮርያ ልዕሊ 28,000 ወታደራት ብቐዋምነት ኣስፊራ ከም ዘላ ዝፍለጥ እዩ። ብራዚልን ሽወደንን ኣብ ምዕባል ጽላት ምክልኻል ዘተኮረ ስምምዕ ተፈራሪመን። እቲ ስምምዕ ብራዚል 20 ተወሰኽቲ ነፈርቲ ኩናት ካብ ሽወደን ንምዕዳግ ዘጠቓለለ ምዃኑ ሰመዚ ምክልኻል ኣፍሊጦም። ብራዚል 36 ነፈርቲ ኩናት ንምሽማት ዘኽእል ስምምዕ ኣብ 2023 ምስ ሽወደን ከም እተፈራረመት ዝፍለጥ ኮይኑ ቀዳማይ ገጽ ምርኽኻብ ኣብ 2027 ክጅምር እዩ። እዚ ከምዚ ኢሉ እንከሎ ክልቲአን ሃገራት ነፈርቲ ኩናት ብሓባር ንምፍራይ ዝራረባ ከም ዘለዋ ኣፍሊጠን። እቲ ውዕል ኣብ ምድንፋዕ ወታደራዊ ዓቕሚ ሃገሩ እወታዊ ተራ ከም ዝህልዎ ዝጠቐሰ ሚኒስትሪ ምክልኻል ብራዚል ትግባርኡ ንምቅልጣፍ ይስራሕ ከም ዘሎ ኣረድዩ። መንግስቲ ጃፓን ብናህሪ ዋጋ ነዳዲ ክስዕብ ዝኽእል ቁጠባዊ ሃስያ ንምቅላል ኣስታት 20 ቢልዮን ዶላር ህጡፅ ባጀት ሰሊዑ። ዝዓበየ ክፋልቲ ባጀት ብሰንኪ ናህሪ ዋጋ ነዳዲ ብከቢድ ናብ ዝተሓስያ ትካላትን ኩባንያታትን ከም ዝቐንዐ ዝገለጹ ሰብ መዚ ጃፓን ኣኻሊ ምስ ዘይከውን ተወሳኺ ገንዘብ ከም ዝስላዕ ኣረድዮም።
አሳተ ሳዓሚታዊት ጠለባት ነዳዲ ጃፓን ካብ ዞባ ማእከላይ ምብራቅ ብመልክዕ እታው ከም ዝማላ ዝሕብሩ ጸብጻባት በቲ ተኸሲቱ ዘሎ ውግእ ኣሜሪካን ኢራንን

ሳዕቤናቱን ሕልፊ ካልኦት ሃገራት ከም እተሓስየት የረድኡ። ኣብ ዞባ ማእከላዊ ምብራቅ ኣጋጢሙ ዘሎ ጸጥታውን ወታደራውን ቅልውላው ብዘስዓቦ ሕጽረት ነዳዲ ሓያሎ ሃገራት ምትዕርራይ ባጀት ክገብራ ከም እተገደዳ ይሕበር። ኣብዚ እዋን ዋጋ ነዳዲ ብደረጃ ዓለም ልዕሊ 80 ዶላር ንበርሜል በጺሑ ከም ዘሎ ጸብጻባት የረድኡ።

ክቡራትን ክቡራን ዜና ቅድሚ ምዛብና ኣርስታቱ ክደግመልኩም። ኣብ ሓጋዝ ኣብ ገስጋስ ትግባረ መደባት ልምዓት ዘተይ ርክብ ህዝቢ ምምሕዳርን ተኻይዱ። ኣብ ኖ ዘባ ባረንቱ ኣብ ኣገባባት ምድላው ባህርያ ወደኩአይ ስልጠና ተዋሂቡ። ብዝተፈላለየ ዓውርታት ስነ ጥበብ ዝሰልጠኑ ኣባላት እዚ ማእከል ተመሪቖም። ኣብ ኮሎምብያ ብዝተኸሰ 7.4 ሬክተር ምቅጥቃጥ ምድሪ ሰብኣውን ነዋታውን ክሳራታት ወሪዱ። ኣብ ዝሓለፈ ወርሒ ሓምለ ኣብ ፅፍሒ ውቅያኖሳት እቲ ዝለዓለ መጠን ዋዒ ከም ተመዝገበ ተገሊጹ። ሩስያ ኣብ ቀዳማይ ፍርቂ 2026 ካብ ዘካየደቶ ናይ ወፃኢ ንግዲ ልዕሊ 73 ቢልዮን ዶላር ትርፊ ረኺባ። ንምክትታልኩም መስገን ምስ ተርፍ መረባት ኤርቲቪ ክሓድገኩም እየ ብወገነ ግን ብሩኽ መዓልቲ።

ሰላም ከም ይፅንዕኩም ዝኸብርኩም ተዓዘብቲ ዕለታዊ ዜና ስፖርት እንሆ ዜና ዝቐርበልኩም ሚካኤል ሓድጉም። ብክፍሊ ባህልን ስፖርትን ዞባ ማእከል ተወዲቡ ዝካየድ ክረምታዊ ውድድራት ግራስሮት ትማልሶኒ እውን ብዝተፈላለዩ ፀወታታት ቀፂሉ ነይሩ ዝተረኽበ ውፅኢት ይስዕብ ናብ ዝተረኽበ ውፅኢት ምስ ንምልከት ኣብ ናይ ደቂ ተባዕትዮ ቲራቨሎ ናብ ባሻወል ክልተ ባዶ፣ ፓራዲዞን ዝተረጀቃ ሓደ ባዶ፣ ጎዳይፍ ንገጀረት ኣርባዕተ ባዶ፣ ኣኽርያ ንበሪኽ ሓደ ባዶ፣ ማእከል ከተማ ንፀፀራት ሓደ ባዶ፣ ኣርባዕተ ኣስመራ ንሰንበል ሓሙሽተ ባዶ፣ ገዛ ባንዳ ንዕዳጋ ሓሙስን ክልተ ብክልተ፣ ማይ ተመናይ ጋላ ንፍሕን ድማ ሓደ ብሓደ ዝኾነ ውፅኢት ተፈላለየን። ኣብ ናይ ደቂ ኣንስትዮ ድማ ቲራቨሎ ንፓራዲዞ ሓደ ባዶ፣ በሪኽ ንኣኽርያ ሰለስተ ባዶ፣ ፀፀራት ንኣርባዕተ ኣስመራ ክልተ ባዶ፣ ሰንበል ንማእከል ከተማ ሰለስተ ባዶ፣ ማይ ተመናይ ንጋላ ነፍሒ ሓሙሽተ ባዶ ብዝኾነ ውፅኢት ተዓዊተን ኣለን። ናብ ዜናታት ወፃኢ ምስ ንሰግር ሆላንዳዊ ተኸላኻሊ እንግሊዛዊቲ ክለብ ቶተንሃም ዝኾነ ቫን ደቨን ምስታ ክለብ ንተወሰኽቲ ዓመታት ዘፅንሖ ሓድሽ ኮንትራት ፈሪሙ። ቫን ደቨን ምስ ክለቡ ቶተንሃም ክሳብ 2031 ንኽፀኒሑ ክታሙ ኣንቢሩ ዘሎ። ኣብ 2023 ካብ ጀርማናዊት ክለብ ወልስበርግ ዝተፀንበረ ዝሆላንዳዊ ኣብ መስመር ምክልኻል ክለቡ ወሳኒ ተጻዋታይ ኮይኑ ክሰርሕ ድሕሪ ምጽናሕ እዩ በታ ለንዳናዊት ክለብ ነዚ ሓድሽ ውዕል ንክፍርም ተቐሪብሉ። ድሕርቲ ምፍራም ቫን ደቨን ኣብ ዝሃቦ ጋዜጣዊ መግለጺ ንስፓርሳ ዝየ ዘፍቅራ ኣብዛ ክለብ ናብዚ ዘለኾ ደረጃ ምዕባለ ንኽበጽሕ በቂዐ እየ። ልዕሊ ኩሉ ድማ ደገፍቲ ናይዛ ክለብ ንዘሎኒ ፍቕሪ ዝያዳ ንኽዓቢ ካብ ዝገበሩን እዮም። ክለብና ዓብ ራእይ ከም ዘለዋን ንዑን ምስማር ድማ ግዚፍ ወፍሪ ብምግባር ንስራሕ ተበጊሳሎም። ኣነ ድማ ነዚ ተዓዚበ ንንውሕ ዝበለ ዓመታት ንኽጽንሕ ወሲና ዘለኹ ክብል ተዛሪቦ። ኣሰልጣኒ ክለብ ቶተንሃም ሮበርቶ ዲ ዘርቢ ብግድኡ ነዚ ወዲ 25 ዓመት ተኸላኸሊ ኣብ ሃገሩ ኤሮጳ ካብ ዘሎ ተጻወቲ ኣብ ቅድሚ ዝስራዓን ንክለቦም ድማ ወሳኒ ዝኾነ ተጻወታዩ ክብል ድሕር ምግላጽ ኣብዚ እዋን እትህነት ዘላ ሓያል ዝበላ ክለቡ ቶተንሃም ህላዎ ቫን ደቨን ወሳኒ ምዃኑ ገሊጹ። እዚ ተጻወታይ ኣብ 96 ፀወታታት ኣብ ኩሉ ውድዳት ምዃኑ እዩ ማልያ ቶተንሃም ወዲሁ ዝተጻወተ ክኸውን ኣብ 2025 ድማ ነታ ክለብ ዋንጫ ኤውሮፓ ሊግ ንኸተልዕል መሪሕተራ ካብ ዝተጻወቱ ተጻወቲ ምንባሩ ናይ ቀረባ ተዘክሮ እዩ። እንግሊዛዊቱ ክለብ ኣስቶን ቪላ ንፖርቱጋላዊ ከፋፋሊ ጀርመናዊት ክለብ ባየር ሙኒክ ጃኦ ፋሊንሃ ብለቓሕ ንከተፈርሞ ምስ ክለቡ ትዘራረባ ኣላ።

እንግሊዛዊቱ ክለብ ኣስቶን ቪላ ንፖርቱጋላዊ ኣከፋፋሊ ጀርመናዊቱ ክለብ ባየር ሙኒክ ጃኦ ፋሊና ብልቓሕ ንምስጋሩ ምስ ክለቡ ትዘራርብ ከም ዘላ ይንገር ኣሎ። ኣስቶን ቪላ ነዚ ውዲ 31 ዓመት ኣከፋፋሊ ዝደልትሉ ምክንያት ተጻወታይ ኣማዱ ኦናና ኣብ ዋንጫ ዓለም 226 ምስ ሃገሩ ቤልጅም እናተጻወቱ ከሉ ነዊሕ ግዜ ካብ ሜዳ ከርሕቆ ዝኽእል መጉዳቲ ብምጻሩ እዩ። ጃኦ ዝሓለፈ ዓመት ስፖርት ምስ እንግሊዛዊቲ ክለብ ቶተንሃም ብልቓሕ ዝተጻወቱ ኮይኑ ናይ ውድድር ወቕቲ ንክዛዘም ሒደ ሰሙናት ምስ ተረፎ ነታ ናብ ሻምፒዮንሽፕ ንኸይትወርድ እቲ ሰሓግ ዝነበረት ክለብ ብሸቶታቱ ከትድሕን ክኢላ ምንባራ ኣብ ግዜኡ ድማ ብዓላም ናይታ ክለብ ዲዘርቢ ተናኢዶ ምንባሩ ዝዝከር ኮይኑ ብቆዋምነት ንምስጋሩ ዝተኻየደ ዝርብ ግን ብሰንኪ ዋጋ ናይቲ ተጻውታይ ክልቲኡን ክለባት ክረዳዳ ስለ ዘይከኣላ እዩ እዚ ፖርቱጋላዊ ናብ ኣደ ክለቡ ሙኒክ ተመሊሱ። ቪላ ነዚ ምኩር ተጻወታይ ናብ ሜዳ ብምምጻእ ንሓድሽ ዓመተ ስፖርት ወዳዳድ ንኽትከውን ሓሊና ኣሎ። ዳይረክተር ስፖርት ናይታ ክለብ ዳሜን ቪዳጋኒ ዝሓለፈ ዓርቢ ምስ ጀርመናዊቲ ጋዜጣ ቢላ ብዘካየዶ ቃል ምሕትት ጃኦ ንክለቦም ክምጥን ዝኽእል ተጻወታይ ብምዃኑ ቪላ ሕቶኣ ናብ ሙኒክ ኣቕሪባ ከም ዘላ ገሊጹ። ቅድሚ ሒደ ሳምንታት ዘን ክለባት ኣብ ሆንግ ኮንግ ኣብ ዘካየዶ ናይ ምሕዝን ጸወታ ቪላ 2-1 ክሰዓርን ከላ ፋልሂና ድሕሪ ዕረፍቲ ተቐይሩ ብምእታው ተጻዊቶ ምንባሩ ዝዝከር ኮይኑ ንዓላሚ ኡናይ ኤምሪ ብምሳጡ ድማ እዩ እዛ ለንደናይቱ ክለብ ወጋዊ ሕቶኣ ኣቕሪባ ዘላ። ኣብዚ እዋን ወሰንቲ ዝነበሩ ተጻወታ ከም ዩሪ ቴሌማንስ ናብ ማንቸስተር ዩናይትድ ከምኡ ድማ ሞርጋን ሮጀርስ ናብ ቸልሲ ዝሸጠት ኣስቶን ቪላ ምምጻእ ናይዚ ተጻወታይ ንመስመር ምክፋላ ከርግእ ትፅቢት ይግበር። ካብዚ ንኣስቶን ቪላ ከይወፃና እዛ ክለብ ንብራዚላዊ ኣጥቃዕ እስጳኛዊት ክለብ ሪያል ማድሪድ ዝኾነ ኤንሪክ ብልቓሕ ንምጽዋት ዘቕረበቶ ጠለብ በታ እስጳኛዊት ክለብ ከምዝ ተነጽገ ተገሊጹ። ማድሪድ ነዚ ጠለብ ዝነጸገት እዚ ወዲ 20 ዓመት ኣጥቃዒ ኣካል መደብ ኣሰልጣንያ ሆዞ ሞሪኖ ብምዃኑ እዩ። ኣብ 2024 ካብ ብራዚላዊቲ ክለብ ፓልሜራስ ኣብ ሜዳ ቤርናቡ እኹል ናይ ጸወታ ግዜ ክረክብ ኣይጸንሐን። ዝሓልፈ ወርሒ ጥሪ ናብ ፈረንሳይቲ ክለብ ሊዮን ብልቓሕ ተሰጋጊሩ ድሕሪ ምጽዋት ብልጽነቱ ብምስካሩ ንሃገራዊት ጋንታ ብራዚል ማሊያ ወዲዩ ንኽጻወት ብካርሎ ኣንቸሎቲ ድሕሪ ምምራጹ ልቢ ሓድሽ ዓላሚ ክለቡ ሞሪኖ እውን ክምስእ ትጽቢት ተገይሩ ጸኒሕ እዩ። እዚ ተጻወታይ ናብ ቤርናቡ ካብ ዝግዕዝ ኣብ 4 ጸወታታት ኣብ ኩሉ ውድዳት ምዃኑ እዩ 7 ሸቶታት ከመዝግብን ከሎ ናብ ፈረንሳይት ክለብ ሊዮን ምስ ሰገረ ግን እዚ ብራዚላዊ ኣብ 16 ጸወታታት ተሰሊፉ 5 ሸቶታት ብምዝጋብ 7 ንሸቶ ዝኾነ ኩዓሳሱ ቀሪቡ እዩ። እንግሊዛዊቲ ክለብ ሊቨርፑል ንኦራጋዊ ተኸላኻሊ እስጳኛዊቲ ክለብ ባርሴሎና ሮናልዶ ኣራውሆ ንሓደ ዓመተ ስፖርት ብልቓሕ ኣፈሪማቶ። ወዲ 27 ዓመት ሮናልዶ ዝሓለፈ ሰንበት ሕክምናዊ ምርመራታት ምግባር ናብ ከተማ ሊቨርፑል ከም ዝኣተወን ትማሊ ሶኒ ድማ ሙሉእ መስርሕ ምስጋሩ ከም ዝተፈጸመን ድሕሪ ሒደ ሳምንታት ድማ ማሊ ሓዳስ ክለቡ ወዲዩ ክጻወቱ ምዃኑ ተፈሊጡሎ። እዚ ተኸላኻሊ ንዓመት ሙሉእ ብልቓሕ ምስ ተጻወተ ሊቨርፑል ብቕዓቱ ርያ ብ47 ሚልዮን ፓውንድ ክትዕድጎ ምስ ኣደ ክለቡ ባርሴሎና ኣፈናዊ ስምዕ ገይራ ኣላ። ኣራውሆ ድሕሪ ምስጋሩ ኣብ ዘካይዶ ጋዜጣዊ መግለጺ ናብዛ ዓባይን ብዙሕ ታሪክ ዘለዋን ክለብ ምምጸይ ሕጉስ እየ ምስ ደቂ ክለበይ ብምዃን ንሓድሽ ወቕቲ ስፖርት ንምጅማር ተሃንጢ ኣለኹ። ሊቨርፑል ኣብ ልዕሊ ተገዳስነት ምስራየት እቲ ግዜን ኣጋጣምን ሕጂ እዩ ብምባል ብቕልጡፍ ናብዛ ክለብ ንኽሰጋገር ኣውሳነ በጺሐ ተስፋ ይገብር ድማ ምስዛ ክለብ ብምዃን ጽቡቕ ናይ ስፖርት ወቕቲ ክሕልፍ ክብል ተዛሪቡ። ምምጻእ ሮናልዶ ናብ ሊቨርፑል ነቲ ድሕሪ ምውጻእ ኢብራሂም ኮናተን መጉዳእቲ ጎመዝን ኣብ ዳሕርዋይ መስመር ምክልኻል ንተፈጢሩ ዘሎ ንቓዕ ክዓብስ ምስ ዘለዎ ተመክሮ ድማ ምስ ሓለኻ ክለቡ ቫንዳይክ ብምዃን ጽኑዕ መስመር ምክልኻል ክፈጥሩ ትጽኢት ዓላሚኡ ኣንዶኒ ኢራዮላ እዩ ኣራውሆ። እዚ ተኸላኻሊ ምስ ክለቡ ባርሴሎና ኮይኑ 3 ግዜ ጽዋእ ላሊጋ ከልዕል እንከሎ ንኮፓ ዴል ሬይ ድማ 2 ግዜ ኢዱ ኣንቢሩላ እዩ። ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት ኣብዚ ይፍጸም። ስለምክትታልኩም ኣዝየ መስግን። ምስ ተረፉ መርባቶ ኤርቲቪ ሓድጎኩም ቦገነግም ሰላም።

0: ኣብዝ ሓለፈ ዘበን ዝተጋህደ ኣብ ግዚኡ መቐይሮን ቅልጡፍ ዕቤትን ዘረጋገፀ መድረኽ ኩሎም ተኽእሎታት ተባሂሉ ዝተዘመረሉ ኢንዱስትርያዊ ሰውራ ኣብ ልዕሊ ተፈጥሮ ቅድሚኡ ተራእዩ ዘይፈልጥ ዕንወት እዩ ኣኸቲሉ። እዚ ኣብ ልዕሊ ተፈጥሮን ኣከባብን ዝወረደ ዕንወት ኣብ እዋኑ ብዝተፈላለየ መዞታት ተዓብሊሉ ክዝትብሃለሉ ኣይተኻእለን። ኣብቲ እዋን እቲ ብቁጠባዊ ዕቤት ከመይ ጌርካ ኣብ መስርዕ ቀዳሞት ትፅምበርን ንኻልኦት ኣብ ትሕቲ ቁጠባዊ መፃወድኻ ተእትዎምን ጥራይ ነይሩ እቲ ቅንዲ ቕኒት። ኣብ ቁጠባዊ ዕቤት ጥራይ ዘድሃበ ፍጥረት ናይ ኩሎም ፍጡራት ምዃና ኣከባቢ ንኹለን ሃገራት ብማዕረ ከም ዝብፅሐን ብመለክዒ ተሓንባቢ ቁጠባዊ ዕቤት ዝሰኸሩ ነታ ናይ ኩሉ ዝኾነት ዓለም ኣብ ሓደጋ እናሸመምዋ ዝገጥኦም ኣይተረኽበን። እንነብረላ ዓለም ዝተፈላለዩ ቀጸላታት ብዘለዎም ጋዛት ዝተኸበት እያ። እዞም ቀጸላታት እዚኣቶም ነናቶም ፍጥረታዊ ዕማማት ዘለዎም በብሚዛን ኣገዳስነቶምን ዝተፈጥርሉ ተልእኾን ዝተሰርዐ ሚዛን ዝሕሉ ኣቃወማ ዘለዎም እዮም። ሓደ ካብዚኦም ናይ ሎሚ ዛዕባና ዝኾነ ቀጸላ ኦዞን እዮም።
1: ኦዞን ዝበሃል ብሰለስተ ኣቶም ናይ ኦክሲጅን ዝቆመ ዝኾነ ሕብሪ ሽታ ዘይብሉ ዓይነት ጋዝ እዩ። እዚ ኦዞን ዝበሃል ጋዝ ኣብ ክልተ ዝተፈላለየ ቀጸላታት ናይ ምድሪ ይርከብ ማለት እዩ። እቲ ከም ንፈልጦ ዝተፈላለየ ቀጸላታት ኣለዋ እዛ ንነብረላ ዘለና ምድሪ። እቲ ኣብቲ ንሕና ንነብረሉ ዘለና ቀጸላ ማለት ትሮፖስፌር ተባሂሉ ዝፍለጥ ቀጸላ፣ ከምኡ ውን እቲ ኸባና 11 ኪሎ ሜትር ኣቢሉ ርሒቑ ዝርከብ እሞ ክሳዕ 50 ኪሎ ሜትር ዝዝርጋሕ ካልእ ቀጸላ ምድሪ ብስትራቶስፌር ዝፍለጥ ቀጸላ ኣብ ክልቲኡ ቀጸላታት ናይ ምድሪ ዝርከብ ዓይነት ጋዝ እዩ ማለት እዩ። እዚ ጋዝ እዚ ምናልባት ኣብ በበይኑ ቀጸላ ዝርከብ ባህርያት እዚ በበይኑ ቀጸላ ዝርከብ ኦዞን ዝበሃል ጋዝ በበይኑ ዓይነት ባህሪ ዘለዎ እቲ ዘለዎ ረብሓታት ኣብቲ ሓደ ቀጸላ ኣብ ስትራቶስፌር ክኾን ከሎ ዝያዳ ጠቃሚ ክኾን ከሎ እቲ ኣብ ከባቢና ዘሎ ኦዞን ግን ናቱ ጎናዊ ሰዕቤን ኣለዎ ማለት እዩ። ሕጂ እዚ ብሓፈሻ እቲ ቀጸላ ኦዞን ኢልና ክንዛረብ ከለና ግን እቲ ኣብ ስትራቶስፌር ዝርከብ ወይ ድማ እቲ ኸባና 11 ክሳብ 50 ኪሎ ሜትር ርሒቑ ዘሎ ቀጸላ ኣብኡ ተኬርና ኢና ንዛረብ። እዚ ቀጸላ ኦዞን ዝበሃል ብብዝሒ ብፀዓቂ ናይ ኦዞን ጋዝ ዝቆመ ቀጸላ እዩ።

0: ኣብ ጥዑይ ኩነትን መጠንን ቀጸላ ኦዞን ካብ ስግረዶብ ክሊ ኣየር ዝመጹ ጸርግታትን ተጓዳእቲ ባእታታትን ናብ ፍጥረታት ዓለም ገጾም ክሓልፉን ሓደጋን ሞትን ከስዕቡን ዝከኣል ኣይነበረን። ብኸምዚ ንቡር ኩነት ካብ ጥንቲ ክሳብ ምዕባለ ኢንዱስትርያዊ ሰውራ ኣብ መጠን ቀጸላ ኦዞን ካብ ንቡር ወጻኢ ዝኾነ ተርእዮ ከይተረእየ ብንቡር መስርሕ እቲ ቀጸላ እናተሓደሰን እናተተክአን ድሕነት ዓለምና ክዕቀብ ጸኒሑ።
1: ቀንዲ ረብሓ ናይዚ ጠቓሚ ተባሂሉ ዝፍለጥ ኦዞን በቲ ዘለዎ ፀዓቂ ዋላ ውሱን ይኹን ትፀዓቁ፣ ግን በቲ ዘለዎ ፀዓቂ ሓደ ቀጸላ ይፈጥር ማለት እዩ። እዚ ቀጸላ እዚ ካባና 11 ስ 50 ኪሎ ሜትር ርሒቑ ዘሎ ኢና ንዛርብ ዘለና። እዚ ቀጸላ እዚ ከዓ ነቲ ካብ ናይ ፀሓይ ዝመፅእ ጩራ ንምክልኻል እዩ ትቐንዲ ዕላሙ። ፀሓይ ቀንዲ ምንጪ ፀዓት እያ ነቲ ምድሪ ዘሎ ህይወታዊ። ዋላ ከምኡ ይኹን ግን ኩሉ እቲ ካብ ፀሓይ ዝወፅእ ጨረርታ ንህይወታዊ ጠቃሚ ወይ ኣርባሒ ማለት ኣይኮነን፣ ሃሳይ ዝኾነ ጨረርታ እውን ካብ ፀሓይ ይፍኖ እዩ። ስለዚ እቲ ካብ ፀሓይ ዝፍኖ ጨረርታ ብፍላይ እቲ ንደቂ ሰባት ኹን ካልኦት ህይወታውያን ኣብ ምድሪ ዘለዉ ህይወታውያን ሃሳይ ዝኾነ ጨረርታ ናብ ምድሪ በፂሕዉ ሳዕቤናት ከይምፅእ ሃስያታት ከይምፅእ ተባሂሉ በቲ ተፈጥሮዊ መገዲ ዝቆመ ቀፀላ ኦዞን በዞም ኦዞን ጋዝ ዝቆሙ ማለት እዩ ይጋረድ ማለት እዩ። እቲ ሓደገኛ ዝበሃል ተጋሪዱ ከም ዝምለስ ይግበር። እቲ ንደቂ ሰብ ንካልኦት ህይወታውያንና እዚዩ ኣርባሒ ወይ ጠቃሚ ተባሂሉ ዝፍለጥ ጥቕምታት ዘለዎ

0: ጨረርታ ናይ ፀሓይ ከዓ ናብ ምድሪ ከም ዝበፅሕ ይገብር ማለት እዩ። ሕጂ ብሕፅር ዝበለ ክንዛረብ ከለና ቀፀላ ኦዞን ነቲ ካብ ፀሓይ ዝመፅእ ጨረርታ ብኡልትራቫይለት ሬይስ ዝፍለጡ ጨረርታ እቶም ጎዳእቲ ዘበሉ ጋሪዱ ከም ፅላል ኮይኑ ጋሪዱ ነቶም ሃስያ ዘይብሎም ዓይነት ጨረርታ ከዓ ናብ ምድሪ ንክዓልቡ የኽእል ማለት እዩ።
1: ቀንዲ ጥቕሚ ቀፀላ ኦዞን ንእንነብረሉ ዓለም ኣብኣ ዝርከቡ ፍጡራትን ዝምችእን ዘይጓዳእን ፀርግታት ንክሓልፍ እቲ ተጓዳኢ ፀርግታት ድማ ንክጋረድ ምግባር እዩ።
0: ብባህርያዊ መገዲ ብተፈጥሮዊ መገዲ ቀፀላ ኦዞን ከምቲ ክንብሎ ቀዲምና ክንብሎ ፅናሕና ብፃዕቂ ናይቶም ኦዞን ጋዝ ዝቆመ ስለ ዝኾነ እቶም ኦዞን ጋዝ ከዓ ብባህርያዊ መገዲ እንደገና ክስርሑ ክጠፍኡ ወይ ከዓኑ ባህርያዊ መስርሕ እዩ። ኣብ ትሕቲ ንቡር ኩነታት እዚኦም ንብሎም ዘለና ፀዓቅ ናይዞም ኦዞን ጋዝ እቶም ዝስርሑ ካብቶም ዝዓኑ ስለ ዝበዝሕ ሓደ ሚዛናውነት ነይርዎ እዩ። እቲ ዝነበረ ኣነባብራ ወይ ድማ እቲ ኩነት ኣብ ቀፀላ ኦዞን ዝነበረ ብሰንኪ ናይ ሰብ ናይ ደቂ ሰባት ምትእትታው ግን እቲ ፀዓቅ ናይ ኦዞን ካብቲ ዝምስራሕ ማለት ብመገዲ ዩቪ ሬይስ ምስራሕ እቲ ዝዓኑ ክበዝሕ ጀሚሩ እዚ ዘጋጠመሉ ኩነታት ኣብ 20 ክፍለ ዘበን እዩ ማሕበረሰብ ዓለም ክግንዘቦ ክኢሉ እዚ ነገር እዚ። እዚ ከዓ ቀንዲ ጠንቂ ናይዚ ከዓ እቲ ንጥፈታት ናይ ደቂ ሰባት እዩ።
1: ኣብዚ ንቡር መስርሕን መጠን ቀፀላ ኦዞን ምምዝባል ዘስዕብ ድሒሩ ብዘኸተሎ ሓደጋታት ዝተዝተብሃለሉ ምትእትታው ከባቢ ኣብ ግምት ዘየእተወ ሕምባበ ኢንዱስትርያዊ ሰውራን ዝፈጠሮ መድረኽ ኣህላኽነትን ዝጠንቁ ሓደጋ ስዒቡ። ንምዃኑ ካብዞም ንጥፈታት እቶም ቀንዲ ንርቀት ቀፀላ ኦዞን ዝቐሰቡ ኣይነት እዮም?
0: ካብ ንጥፈታት ደቂ ሰባት ቀንዲ ብዙሕ ምክንያታት እኳ ክህሉ ተኽኣሉ እቶም ቀንዲ ርቀት ቀፀላ ኦዞን ዘብኣሱ ወይ ድማ ዘቀላጠፉ ግን እቶም ብጉጅለ ሲኤፍሲ ዝፍለጡ ወይ ድማ ብምፅንባር ናይ ካርቦን ፍሎሪን ክሎሪን ፍሎሪን ካርቦን ዝቆሙ ዓይነት ጋዛት እዮም። እዞም ጋዛት እዚኦም ኣብ ዝተፈላለዩ መዓላ ብብዙሕ ዓቐን ክፈርዩ ኢሎም ማለት እዩ። ብዙሕ መዓላታት ነይርዎም እዩ ብፍላይ ካብ 1940ታት ጀሚሩ እዞም ጋዛት እዚኦም ምስቲ ዝነበሮም ብዙሕ ረብሓታት ብዙሕ ጥቅምታት ኣብ ብዙሕ መዓላ ክውዕሉ ክእሉ ስለ ዝነበሩ ብብዝሒ ካልኩ ክኢሎም። ንኣብነት ክኾነና ሓደ ካብቲ እዚኦም ጋዛት ብብዝሒ ኣብ መዓላ ዝውዕሉሉ ዝነበሩ ኣብ ናይ መዝሓሊታትን መዛማየርን ወይ ድማ እዚ ሪፍሬጅሬሽን ኤር ኮንዲሽንን ተባሂሉ ዝፍለጥ ዓውዲ ኣብዚ ዓውዲ እዚ ብብዝሒ ንዕዑ ንምዝሓል ዝኽእል ጋዝ ንምምስራሕ በዞም ኬሚካላት እዮም ዝስርሑ ነይሮም። እንተኾነት ፍሪጅ ክኾኑ ኤር ኮንዲሽነር ካልኦት ንምዝሓል ንመውዓይ ንጥቀመሎም ንዋት በዚኦም መዝሓሊ ጋዛት እዚኦም በዞም ጉጅለ ክሎሪን ፍሎሪን ካርቦን ብምፅንባር ናይዞም ባእታታት ዝቆመ እዩ ነይሩ ማለት እዩ። ሕጂ እዚኦም ንብሎም ዘለና ዓይነት እዞም ኬሚካላት ነቶም ቅድሚኦም ዝነበሩ ዝተፈላለዩ ሳዕቤናት ዝነበሮም ተኪኦም ነዊሕ ዓመታት ብሕሱር መገዲ ብዝመቸአ ኣገባብ ብዝቐለለ ኣገባብ ክምስርሑ ይኽእሉ ስለ ዝነበሩ እሞ ከዓ እትናቶም ተጠቃምነት ከዓ ብሕሱር መገዲ ብዝቐለለ መገዲ ብኦም ዝሰርሑ ንዋት ንምድላው ኣብ ፍሪጅ ኤር ኮንዲሽነር ይኹን ኣብ ናይ ሕክምናዊ መዓላታት ንዝተፈላለዩ ሕክምናዊ መዓላታት ኣብ ሕርሻዊ መዓላ ኣብ ናይ ንምፅራይ ዝተፈላለየ መዓላ ንምፅራይ ዝኾኑ ዕላማታት ንክውዕሉ ኮታስ ኣብ ብዙሕ ዕላማታት ረብሓ ስለ ዝነበሮም ብዙሕ ተጠቃምነት ነይሮም። ብኣብነት ክኾነና ክሳዕ ኣብ ዓመት ልዕሊ 1,000,000 ሜትሪክ ቶን ዝኣክል በዞም ጉጅለ ኬሚካላት ዝቕቡ ተሰሪሖም ኣብ ሃልኪ ወይ ኣብ መዓላ ውዕሉ ነይሮም። ሕጂ እዞም ኬሚካላት እዚኦም ብብዝሒ ክጥቀምሎም ሰብ መጀመረ እሞ ከዓ ቀጥታዊ ዝኾነ ጎናዊ ሳዕብን ናይ ምምራዝ ወይ ምምራት ዝኾነ ባህሪ ስለ ዘይነበሮም ተጠቃምነቶም እንዳወሰኪ ኸይዱ።
1: እዞም ክሎሮ ፍሎሮ ካርቦንስ ብዝብል ዝፍለጡ ባእታታት ወዲ ሰብ ኣብ ዝተፈ

0: ዝተፈላለዩ ኢንዱስትርያዊ ፍርያት ከዘውትሮም ጀሚሩ። በዚ መንፅር ብፃዕቂ ናብ ኣከባቢ ክዓርጉ ተራእዩ። መጠኖም እናተዓፃፀፈ ጠንቂ ርቀት ቀፀላ ኦዞን ክኾኑ ተራእዩ። እዞም ጎዳእቲ ንጥረ ነገራት ዘመንጭው ክሎሮ ፍሎሮ ካርቦንስ ኣብ ተጠቃምነት ኢንዱስትርያዊ ፍርያት ኣዝዮም ምቹኣትን ኣብ እዋን እውን መማረፅን መተካእታን ኣይነብሮምን።
1: ኣብ ርእሲ እዚ እንታይ ኣጋጢሙ ሽዑዑ እቲ ዝተወሰኑ

0: ናይ መፅናዕቲ ማለት ኣብ ስትራቶስፌር ዘሎ ፀዓቕ ኦዞን ክሳዕ ክንደይ ኣቢሉ ክኸውን ተባሂሉ ብዝተፈላለዩ ብሓገዝ ሳተላይት ተሰኒዮም መፅናዕቲ ካይዶም ነይሮም። ኣብቲ ዘካይድዎ መፅናዕቲ ድማ ኣዝዩ ዘሰንብድ ኣሰንባዲ ዝኾነ ውፅኢት ተረኪቡ። እቲ ኣሰንባዲ ዝገብሮ እንታይ እዩ? ፀዓቂ ናይ ኦዞን ጋዝ ብቅድሚ ሕጂ ተራእዮ ብዘይፈለጥ መገዲ ኣዝዩ ክንቁልቁል ክኢሉ፣ ንኣብነት ክኾነ ናብቲ ግዜ እቲ ዝተረእየስ ክሳዕ 250 ዶብሶን ዩኒት መፅዩ። ዶብሶን ዩኒት ዝበሃል ፀዓቂ ኦዞን ንምዕቃን ንጥቀመሉ መሳርሒ ወይ ዩኒት እዩ። እዚ ቁፅሪ እዚ ምስ መፀ እሞ ከዓ እቲ ናቱ ዝርግሕኡ ናይቲ ውዕድ ፀዓቂ ዘለዎ ኦዞን ጋዝ ዝርግሑ ከዓ ኣዝዩ ዓቢ ኮይኑ ልክዕ ንምዃን ከባቢ 25 ሚሊዮን ትርቢዒት ኪሎ ሜትር በፂሑ ማለት እዩ። ስለዚ እዚ ኣሃዝ እዚ ብጣዕሚ ኣሰንባዲ ኮይኑ መሊሱ ንዚ ንምፍላጥ ከዓ ተወሳኺ መፅናዕቲ ክግበረሉ ቀሲቡ ማለት እዩ። እቲ ዝተገብረ መፅናዕቲ ከም ዘረጋገፁ ከዓ እዞም ኣቐዲሞም ብዝተፈላለዩ ክኢላታት ዝቐርቡ ዝነበሩ ጉጅለ ምፅንባር ናይ ክሎሪን ፍሎሪን ካርቦን ዝዳለዉ ዝነበሩ ጋዛት እሶም ምዃኑ ክግንዘብ ተኻኢሉ ማለት እዩ።
1: ተጠቃምነት ናይዞም ባእታታት ክቁፀ ብኣጋ ስለ ዘይተኽኣለ እቲ ዘኸተልዎ ዕንወት ንንውሕ ዝበለ ግዜ ቀፀላ
0: ንኻል ኦዞን ተባሂሉ ንፍለጥ እዩ ወይ ምቕዳድ ቀፀላ ኦዞን ተባሂሉ ዝፍለጥ ኣባህላ ኣሎ። ዝባህላ እዚ ብ1984/85 ዝተባህለ ስያሜ እዩ። እዚ ስያሜ እዚ ካበይ መፅ እዩ? ኣብቲ ግዜ እቲ ፀዓቂ ናይ ኦዞን ጋዝ ኣብ ስትራቶስፌር ማለት ኢና ንዛረብ ዘለና ኣብ ከባቢ ኣንታርክቲካ ተራእዮ ብዘይፈለጥ መጠን እዩ ጎዲሉ። እቲ ዝጎደለሉ ምክንያት ከምቲ ቀዲምና ክንጠቕሶ ፅናሕና እዚኦም ኬሚካላት ዋላ ይኹኑ እምበር ቅድሚኡ ተበፂሑ ይፈለጥ እዚ ቁፅሪ እዚ እቲ ቁፅሪ እዚ 250 ዶብሶን ዩኒት እዩ። ምናልባት እዚ ንብሎ ዘለና እቲ ቁፅሪ ንመነፃፀሪ ክኾነና ኣፀጋሚ ክኾን ይኽእል እዩ፣ ግን ምስቲ ቅድሚኡ ዝነበሩ ዓመታት ክርኢ ከሎ እቲ ዝነበረ ፀዓቂ ናይቶም ኦዞን ጋዝ ልዕሊ 6700 እዩ ዝበፅሕ ነይሩ። እዚ ብሓደ ሲሶ ሓደ ርቢዒ ኣቢል እዩ ጎዲሉ ማለት እዩ። እሞ ከዓ እቲ ዝርግሒኡ ከዓ ሰፊሕ ዝርግሐ ነይርዎ ብዘሎ ከባቢ ኣንታርክቲካ ማለት ከባቢ 25 ሚሊዮን ትርቢዒት ኪሎ ሜትር ንዝኣክል ዝርግሐ እዩ። በዚ ፀዓቂ በዚ ውሑድ ፀዓቂ ክርአ ተኻኢሉ በዚኡ ድማ እቲ ፀዓቂ ካብዘይ ምህላው ከም ምውሓዱ ዝተለዓለ ቀዳድ ኦዞን ወይ ዝነኸለ ክፋል ኦዞን ተባሂሉ ክስየም ተኻኢሉ።
1: ምፅንቃቕ ቀፀለ ኦዞን ሓደ ካብቲ ኣብ 20 ክፍለ ዘመን ዝተረእየ ዝበኣሰ ኣከባብያዊ ክስተት እዩ ነይሩ። ፀዓቂ ኦዞን ኣብ ስትራቶስፌር ተራእዩን ተሓሲቡን ብዘይፈልጥ መንገዲ ምንቁልቃል ከርኢ ካብቲ ኣብ ሱሳታት ዝነበሮ ብዝሒ ብልዑል ሚእታዊት ከም ዘንቆልቆለ ተረጋገፀ። መብዛሕትአን ፀለውቲ ሃገራት ግና እዚ መጠን ዝተጋነነ ምዃኑ ኣብ ቅማረን ጥዕና መዐቀኒ መሳርሒታትን ብዝተፈጥረ ፀገም ዝተንፀባረቐ እምበር ጋህዲ ከምዘይ ምዃኑ ክምጉታ ተራእየን እየን። እቲ መፅናዕቲ ከዓ ደጊሙ ኣብ ጥቅምቲ 1982 ክድገም ኣድላይ ዝበሃል ምድላዋት ተገብረ። እቲ ዝተረኽበ ውፅኢት እውን ነዚ ኣሰንባዲ ክስተት መሊሱ ዘጉልሕ እምበር ነቲ ስክፍታታት ዝቕንጥጥ ኣይነበረን። ብ1984 ድማ ኣብ ጃፓን ዝመደበሩ ትካል ምርምር ጠፈር ነቲ ብተኸታታሊ ዓመታት ዝኣከቦ ሓበሬታ ናብ ማሕበረሰብ ዓለም ብወግዒ ኣቕረበ።
0: ሓደ ካብቲ ሳዕቤናት ናይ ጩራታት ፀሓይ ወይ ኡልትራቫዮሌት ሬይ እቶም ብኦዞን ብቐፀላ ኦዞን ክጋረዱ ዝግብኦም ናብ ምድሪ ምስዝበፅሑ ዘምፅዎ ዝተፈላለዩ ጥዕናዊ ሳዕቤናት ኣሎ። ሓደ ካብቶም ቀንዲ ሳዕቤናት ናይ ካንሰር ናይ ቆርበት ካንሰር ወይ መንሽሮ ቆርበት እዩ። ናይ ዓይኒ ፀገማት ወይ ካታራት ተባሂሉ ዝፍለጥ ሕማም የስዕቡ። ንባዕሉ ብቲ ናይ ስርዓተ ምክልኻል ናይ ደቂ ሰባት ንክጎድል የጋድዱ ማለት እዩ። ሕጂ ኣብቲ ግዜ እቲ ኣብቲ ከባቢ ኣንታርክቲክ ዝነበረ ህዝቢ ዝበዝሐ ዘርዮ ዝረአ ዝነበረ ፀገማት ነይሩ፣ ሕማማት ነይሩ እዩ። እዚ ሕማማት እዚ ከዓ ኣቐዲምና ክንጠቕሶ ፀናሕና ሕማማት እዩ ነይሩ። ሕጂ እዚ ሕማማት እዚ ኣብ ቦትኡ ከሎ ኣብ ርእሲኡ ከዓ እቲ ናይ ዝተወስደ ምስሊ ከዓ ምስ ተረአየ ልክዕኡ እቲ ባህርያዊ ወይ ድማ እቲ ተፈጥሮዊ ኩነት ተርእናዮ ብርእሱ

0: ዝጎድሎ የብሉ ምግቢ ምቁብ እዩ።
1: እዚ ምድሪ ብጨቕጥኣ ዘርኣየትሉ ዘስደምም ክስተት ምስቲ ሳይንሳዊ ርኽበታት ናይ ብርቱዕ ጨረርታ ፀሓይ ዝጠንቆም ሕማማት ከም በዓል ናይ ቆርበት ካንሰርን ካታራክትን ብምስናዩ ንህዝብታት ዓለም ከቢድ ሸቕሎት ክፈጥረሎምን ኣብ መንግስታቶም ሰፊሕ ዝዓቐኑ ህዝባዊ ተቃውሞ ብምልዕዓል ፀቕጢ ክፈጥሩን ጀመሩ። ድሕርቲ ኣብ ከተማ ቬና ዝተጋብአ ዋዕላ ንጠንቂ ምፅንቃቕ ቀፀላ ኦዞን ንምፍላጥ ዓሚቕ መፅናዕቲ እዩ ተኻይዱ። ነቶም ኣቐዲሞም ብማሕበረሰብ ዓለም ሸለል ተባሂሎምን ኣቓልቦ ተነፊግዎምን ዝነበሩ ጠንቂ ርቀት ቀፀላ ኦዞን ዘቀልዑ ሳይንሳውያን መርትዖታት ሓቅነቶም ክረጋገፅ በቶም ኣብ ትሕቲ ውዕል ቬና ዝቆሙ ጉጅለ ክኢላታት ዳግም ክረጋገፅ ጀመረ።
0: ልክዕ እቲ ፍፃሜ ምስ ኣጋጠመ ንዓለም ሓደ ደወል እዩ ነይሩ። እዚ ርቀት ናይ ወይ ድማ እዚ ምቕዳድ ናይ ቀፀላ ኦዞን ምስ ኣጋጠመ ንማሕበረሰብ ዓለም ሓደ ደወል እዩ ነይሩ። ኣብቲ ግዜ ከዓ ብዙሕ ተቃውሞታት ክስዕቡ ክኢሎም እዮም። በቲ ተናጣጠፍቲ ኣብ ኣከባቢ ተኪሮም ዝነጥፉ ኣካላት ሜድያታት ሕጂ እቲ ዝነበረ ድፊኢት ምስ በዝሐ ብፕሮግራም ውድብ ሕቡራት ሃገራት ወይ ዩኔት ተባሂሉ ዝፍለጥ ሓደ ስምምዕ ንክግበር ዝተወሰነ ምንቅስቃስ ተካይዱ እዩ። ኣብ 1985 ኣብ ከተማ ቬና ኮንቨንሽን ተባሂሉ ቀፀላ ኦዞን ንምክልኻል ሓደ ዋዕላ ቆይሙ ብኡ መጠን ሓደ ስምምዕ ተገይሩ ማለት እዩ። እዚ ስምምዕ እዚ ዋላ ዝተዳለ ዝቆመሉ ዕላማ ቀፀላ ኦዞን ንምክልኻል እንተነበረ ግን ቀንዲ ጠንቅታት ቀፀላ ኦዞን እንታይ እዮም ኣብ ዝብል ሕቶ ናብ ሓደ ስምምዕ ክበፅሑ ይተኽኣሉ። ስለዚ እዚ ከዓ ናበይ ወሲዱ ናብ ተወሳኺ ካልእ መፅናዕቲ ወሲዱ መፅናዕቲ ተኸይዱ ሃገራት በቢወገነን ክኢላታት ኣዋፊረን ጥንቅታት ናይ ቀፀላ ኦዞን እንታይ ምኳኑ ንምፍላጥ መፅናዕታት ክገብራ ክኢለን ማለት እዩ። ኣብ 1987 ፕሮቶኮላዊ ስምምዕ ሞንትሪያል ዝፍለጥ ሓደ ስምምዕ ቆይሙ። እቲ ቀንዲ ዕላማት ስምምዕ ከዓ እቶም ኣብቲ ግዜ እቲ ክልለዩ ዝኽኣሉ ሃገራት ክሰማዓሎም ዝኽእላ ጥንቅታት ናይ ቀፀላ ኦዞን ዝኾኑ ኬሚካላት ወይ ጋዛት እሶም ብብእዋኑ ንምእላይ እዩ መስራሕ ተጀሚሩ። ልክዕኡ ኣብ መዓላ ኣብ ሰፊሕ መዓላ ብዙሕ ተጠቃምነት እውን ስለ ዝነበሮ እዞም ጋዛት እዚኦም ብሓደ ለይቲ ጠጠው ክተብሎም ክተወግዶም ክውነታዊ ክኸውን ኣይክእል። ምክንያቱ ኣብ ሕክምናዊ መዓላ ሰፊሕ ነይሮም ከም ተቐዲምና ጠቐስናዮ ኣብ መዛሕሌታት መዛኽ ማየር ዳርጋ ኣብ ብዙሕ ዕላማእታት እውዕሉ ብምንባሮም ብቐጥታ ንዖም ንምእላይ ወይ ጠጠው ንምባል ኣይተኸኣለን። በቢግዜኡ ብመድረኹ ንኽእል እዩ ግን ሓደ ስምምዕ ተገይሩ እሶም ክእለዩ ከለዉ ከዓ ቅድሚ ምእላዮም ከዓ ንዖም ክትክኡ ዝኽእሉ ዝሓሹ ዓይነት ንዖም ኣማራፂታት ንምቕራብ ከዓ ተወሳኺ መፅናዕቲ ክግበር ሓደ ስምምዕ በፂሑ እቲ ስምምዕ ድማ ክግበር ተኻኢሉ ድሕሪ ዝተወሰነ ግዜ እዞም እቶም ንዖም ክትክኡ ዝኽእሉ ኬሚካላት እንዳማዕበሉ እንዳተማሃዙ እንዳተሰርሑ ክመፁ ምስ ከኣሉ እሶም ከዓ በቢግዜኡ እንዳተኣለዩ ከይዶም ማለት እዩ። ኣብዚ እዋን እዚ ዳርጋ ብዓለም ደረጃ ክንሪኦም ከለና 99 ሚእታዊት ካብቶም ቀፀላ ኦዞን ከርቅቁ ዝኽእሉ ጋዛት ወይ ኬሚካላት ንኽእለዩ ውሳኔታት ሓሊፉ ዳርጋ ብዙሕ ቦታታት ድማ ክእለዩ ተባሂሎም ኣለዉ።
1: እዝን ካልእን ዘጠቃለለ ርኽበታት ናይቶም ጉጅለ ክኢላታት ድማ ናብ ቤት ፅሕፈት ሰክሬታርያ ኦዞን ቀረበ። ድሕሪቲ ናይ ሕቡራት ሃገራት ኣከባብያዊ ፕሮግራም ማለት ዩኤንኤፒ ነዊሕ ዝተፃዕረሉ ዲፕሎማስያዊ ዝርርብ ሃገራት ነዞም በከልቲ ገዛት ንምቁፅፃር ፕሮቶኮላዊ ስምምዕ ሞንትሪያል ኣፅደቓ። ኣብዚ እዋን እዚ ውዕል ኤርትራ እትርከበን 198 ሃገራት ዝሓቆፈ ኣህጉራዊ ኣከባብያዊ ውዕል እዩ። ውዕል ሞንትሪያል ትግባረ ናይቲ ቅድሚኡ ቅድሚ 2 ዓመት ዝተኸተመ ውዕል ቬና ኮይኑ ንተጠቃምነት ቀፀላ ኦዞን ዘርቅቁ ሳብስታንስስ ተባሂሎም ዝፍለጡ በቢደረጃ ብምእላይ ንቀፀላ ኦዞን ንምዕቃብን ናብ ንቡር ንምምላስን ዝተተለመ ዓለም ለኻዊ ስምምዕ እዩ።
0: ዋላ ብዙሕ ስራሕ ይስራሕ ብዙሕ ግብራዊ ውፅኢታዊ ክኾን ዝኽእል ስራሕ እንተተሰርሐ ኩሉ ሰዕ ናይ ኣከባቢ ጉዳይ ግን እቲ ትገብሮ ንጥፈታት ወይ እቲ ትገብሮ ዕማማት ቀጥታዊ ዝኾነ ውፅኢት ኣብ ዓመት ካብ 2 ዓመት ኣብ

0: ሰለስተ ኣርባዕተ ዓመት ክመፅእ ኣይትፅበየን ኢኻ ንክዓኑ እውን ነዊሕ መስርሕ ዝወሰደ ብምባሩ ንክፍወስ ከዓ ግዜ ክወስድ ዝኽእል እዩ። እዚ እኳ ተኾነ ኣብ 2021 ምናልባት ንመረዳእታ መታን ክኾነና እዞም ንብሎም ዘለና ጋዛት ልክዕ ካብቲ ንጥቀመሉ ከባቢ ካብዚ ንሕና ንነብረሉ ዘለና ከባቢ ተፈንዮም ወይ ልሒኾም ምስ ወፁ ነዊሕ ኪሎ ሜትር ተጓዒዞም ልዕሊ 10 ኪሎ ሜትር ተጓዒዞም እዮም እቲ ናይ ቀፀላ ኦዞን ናይ ምፅንቃቅ ወይ ፃዕቂ ኦዞን ናይ ምውሓድ ወይ ናይ ምንካይ ዓቕሚ ናይ ምንካይ መስርሕ ዘካይዱ እዚ መስርሕ እዚ ንክካየድ ዝተወሰነ ዓመት ክወስድ ይኽእል እዩ። ካብ 3 ክሳብ 5 ዓመት ክወስድ ይኽእል እዩ። ኣብኡ ምስ በፅሑ ድማ ነቲ ፃዕቂ ናይ ኦዞን ጋዝ ንምንካይ ወይቲ ቀፀላ ንምርቃቅ ነዊሕ ዓመታት ክፀንሑ ክወስዘሎም ይኽእል እዩ። ክሳዕ 100 ዓመት ክፀንሑ ይኽእል እዮም። ገሊኦም ክሳብ 50 ዓመታት ዝፀንሑ ኣለዎ። ሕጂ በብእዋኑ በብዓመቱ ድማ እቲ ፃዕቂ እንዳጉደልዎ እንዳነከይዎ ይኸዱ ማለት እዩ። ሕጂ እቲ ንብሎም ዘለና ክሳብ ሕጂ ዝፀንሑ ቅድሚ 100 ዓመት ኣብ 1970 ዓመት ዝተፈነዉ ገና ክሳብ ሕጂ እውን ኣብቲ ናይ ምርቃቅ መስራሕ ክህልዉ ይኽእሉ እዮም። ስለዚ ነቲ ድሕሪኡ ዝመፀ ስራሓት ነቲ ብድሕሪ 1985/87 ድሕሪ እቲ ምቋም ትውዕል ዝመፀ ዕማማ ስራሓት ውፅኢቱ ንሪእየሉ ብዚ እዋን እዚ እዩ። ካብ ሕጂ ንድሕሪ ዘሎ ግዜ እዩ። ነዚ መረጋገፂ ክኾነና ዝኽእል ኣብ 2021 ኣብ ጥሪ 2021 ዝወፀ ሓደ መፅናዕቲ ነይሩ። እቲ መፅናዕቲ እንታይ እዩ ዘርኢ? ምስሊ ናይቲ ንኻል ወይ ቀዳድ ኦዞን ተባሂሉ ዝፍለጥ ዝነበረ ፀዓቕ ኦዞን ውሒድዎ ዝነበረ ከባቢ ኣንታርክቲክ ናብቲ ዝነበሮ ይምለስ ከም ዘሎ ዘርኢ ምስልታት ተርእዩ። እቲ ፀዓቂ ክውስኽ ክበዝሕን ክኢሉ ኣሎ ማለት እዩ። እዚ ከዓ ነቲ ኣቕዲሙ ዝተገብረ ስራሓት ንዑ ዘረጋግፅን ነቲ ዝተገብረ ዕማማት ድማ ውፅኢቱ ዘርእን ክኸውን ይኽእል እዩ ማለት እዩ።
1: ነዞም ግኑናት ዝኾኑ መባረዲ ጋዛት ንምእላዮም ዝውሰድ ስጉምትታት ድማ ንኽኢላታት ዝዓውዲ ከቢድ ብድሆ ፈጠረሎም። እቲ ጠንቂ ምፅንቃቕ ቀፀላ ኦዞን እንታይ እዩ ዝብል ዝነበረ ብድሆ ከዓ ብኻልእ ዝዓበየ ብድሆ ማለት መተካእታ ናይዞም ቀፀላ ኦዞን ዝፅንቅቁ ሳብስታንስ እንታይ እዩ ብዝብል ተተክአ። ሃገራት ኮና ዓበይቲ ትካላት ተጠቃምነት ሲኤፍሲ ሙሉእ ብምሉእ ከይእግድኦም ከዓ ካልእ ኣማራጭታት ሳእና። ጉጅለ ክኢላታት ውዕል ሞንትሪያል ከዓ ዓብ ባጀት ብምስላዕ ናብ ዝሓሸ መተካእታ ንምስግጋር መፅናዕቱ ቀፀለ። ምስ ግዜ ግና ንዕኦም ክትክኡ ዝኽእሉ ኤችሲኤፍስን ኤችኤፍሲን ዝተባህሉ ጉጅለ ኬሚካላት ኣቓልቦ ናይ ብዙሓት ኣፍረይቲ ትካላትን ሃገራትን ክስሕቡ ጀሚሮም።
0: ከም ዝበልናዮ እዞም ጋዛት ሰፊሕ ተጠቃምነት እዩ ዘሎ። ሕጂ ምናልባት ኣብ ሃገርና እቲ ብብዝሒ ንጥቀመሎም እዞም ኬሚካላት ከምዚ ንብሎ ዘለና ኣብ መዛሕሊታትን መዛም ኣየር መዋዓዓይ ዕላማ ክውዕሉ ዝኽእሉ እዮም። ደረጃ ዓለም ክንሪኦ ከለና ግን እዚኦምን ንዕም ዝመስሉ ዓይነት ኬሚካላትን ኣብ ሕርሻዊ መዓላ ከም ፀረ ባልዕ እውን ንጥቀመሎም ኢና። ኣብ ኢንዱስትራዊ ካልኦት ኢንዱስትራዊ ምዕባለታት ወሰንቲ ዝኾኑ ረብሓታት እውን ኣለዎም። ገለ ንምጥቃስ ኣብ ምድላው ናይ ፍርናሽ ንዑ ንምንፋሕ ዘድሊ ንባዕሉ ኣብ ናይ ኮስሞቲክ ዝተፈላለየ ኣብ ናይ ከም መንፍሒ ክንጥቀመሎም ንኽእል ኢና። ምክንያቱ ቀጥታዊ ዝኾነ ፅልዋ ስለ ዘይብሎም ቀጥታዊ ዝኾነ ናይ ጥዕና ፀገማት ክፈጥሩልና ስለ ዘይክእሉ ኣብ ብዙሕ መዓላ ከም ዝኣትዉ ተገይሩ እዩ ማለት እዩ።
1: እዚ ትልምዚ ግን ቀሊል ዘይኮነ ብድሆዩ ጓኒፍዎ ከመይሲ እዞም ብኦዲኤስ ዝፍለጡ ሳብስታንስ ኣብ መዓልታዊ መነባብሮ ደቂ ሰብ ኣዝዩ ልዑል ኣገዳስነት ዝነበሮምን ብኣሽሓት ዝቁፀር ፍርያት ዝቐሙ ነበሩ። እዞም ሳብስታንስ ኣብ ዓውድታት ፀረ ባልዕ፣ ሕክምና፣ ህንፃ፣ ኤሌክትሮኒካዊ መሳርሒታትን መጥፋእቲ ሓውን ሰፊሕ ተጠቃምነት እኳ እንተነበሮም ኣብ ዓውዲ መብረዲታትን መዝሃሚ ኣየርን ዝነበሮም ተራ ግን ኣዝዩ ልዑል ነበረ። ተራ መብረዲታትን መዝሃሚ ኣየርን ክጉሰ ዘይክእል ግዙፍ ቁጠባውን ማሕበራውን ረብሓታት ብምንባሩ ከዓ እዩ እቲ ዝዓበየ ኣጀንዳ ናይዚ ውዕል ዝኾነ።
0: ምናልባት ናይ 40 ዓመት ፃዕሪ

ጉዕ ዞባ እዩ እቲ ንብሎ ዘለና ናይ ነዚኦም ንምእላይ ዝተወስደ መስርሕ። ሕጂ እቲ ኩሉ ሳዕ ሓደ ብሰፊሕ ተጠቀምነት ዝነበሩ ጋዝ ወይ ኬሚካል ኣሊኻ ብካልእ ክትኮኦ ከለካ ዝመፅእ ጎናዊ ሳዕቢናት እውን ኣሎ። እቲ ጎናዊ ሳዕቢናት ኣብ ቁጠባ ዘምፅኦ ካልኦት ማሕበራዊ ኩነታት ዝፈጥሮ ፅልዋታት ኣሎ። ምክንያቱ ብቐሊሉ መገዲ ሰብ ረኺቡ ኣብ ብዙሕ መዓላ ክጥቀመሉ ዝፀንሐ ብካልእ ብቐሊሉ ክዳሎ ብዘይክእል ኬሚካል ንድሕር ተኪእኸዮ እሱ ዝፈጥሮ ተፅዕኖ ናይ ቁጠባን ማሕበራዊ ኩነታትን ስለ ዘሎ ማለት እዩ። ሕጂ ብደረጃ ዓለም ማዕረ ማዕረቲ ንምእላዩ ዝውሰድ ዝነበረ መስርሕ ማዕረ ማዕሪኡ ንዕዑም ንምትካእ ዝሓሹ መተካእታ ምስ ኣከባቢ ዝሳነዩ መተካእታ ንምፍጣር እሞ ከዓ ማሕበረ ቁጠባ ዝበዝሐ ሕብረተሰብ ካሃስዩ ዘይክእሉ ዓይነት ኬሚካላት ንምድላው እዩ እቲ ዝኸበደ ብድሆ ዝነበረ። ሕጂ ዝብድሆ እዚ ከዓ ናይ ብዙሓት ክኢላታት ዝጠልብ ብዙሓት ምሁራት ዝጠልብ ኣብ ዝተፈላለየ ዓውዲ ዝነጥፉ ምሁራት ማለት እዩ ዝጠልብ ዓይነት ፃዕሪ ወይ ስራሕ ነይሩ። እዚ ከዓ በብመድረኹ በብግዜኡ እንዳተሰርሐ ንዑም ክትክኡ ዝኽእሉ ኣብ ዝመፅሉ ግዜ ዝተወሰነ ዕድል ነተን ድኻታት ሃገራት እንዳተፈጥረ ንምትኩ እዩ ነይሩ ቅንዲ ስራሕ። ብተዛማዲ ክትሪኦ ከለካ እቲ ነዚ ተግባራዊ ንምግባር ዝቆመ ስምምዕ እዚ ሞንትሪያል ፕሮቶኮላዊ ስምምዕ ሞንትሪያል እቲ ዝሓሸ ወይ ድማ ዳሓን ውፅኢት ዝተረኽቦ ኣከባብያዊ ውዕል እዩ ክንብሎ ንኽእል ኢና። ኣብዚ እዋን እዚ ዳርጋ ኩለን ኣባል ሃገራት ውድብ ሕብራት ሃገራት ኣባሉ ኮይነን ይነጥፋ ኣለዋ።

ዝኸበርኩም ተዓዘብቲ በዛኻ ተስተማሃሩ ኣፅናሕኩም ደርፊ ናይ ሎም ሰሙን መደብና ፈሊምና ኣለና። ናብ ዝቕፅል መደብና ክንሰግር ሓይሊ ኣየር ኤርትራ ናይ ዓመት 226 ስፖርታዊ ውድድራት ኣብዚ ሰሙን እዚ ጀሚሩ ኣሎ። ጋዜጠኛ ኣሚር ዓሊ ናይ መኽፈቲ ፆታታት ተኸታቲሉ ዘዳለዎ መደብ ክስዕብ እዩ። ሰናይ ምክታል።

ውሽጣዊ ስፖርታዊ ውድድራት ሓይሊ ኣየር ኤርትራ ረቡዕ 5 ሓምለ ብወግዒ መጋረጁ ቐንጢጡ። ኣብቲ ናይ መኽፈቲ ስነ ስርዓት ዋና ኣዛዚ ሓይሊ ኣየር ኤርትራ ሜጀር ጀነራል ተኽላይ ሃብተ ስላሰን ላዕለዎት ሓለፍቲ ስታፍን ኣባላትን ሓይሊ ኣየር ኤርትራን ከምኡውን ኣባላት መኮንን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ተረኺቦም።

ኣብቲ ናይ መኽፈቲ ስነ ስርዓት ዋና ኣዛዚ ሓይሊ ኣየር ኤርትራ ሜጀር ጀነራል ተክላይ ሃብተ ስላሰ ኣብ ዘስምዖ ቃል ውሽጣዊ ስፖርታዊ ውድድራት ሓይሊ ኣየር ኤርትራ ካብ ግዜ ናብ ግዜ ምዕባላታት የርኢ ከም ዘሎን እዚ ዕብየ እዚ ድማ መርኣያ ናይቲ ብደረጃ ሃገር ኣብ ዓውደ ስፖርት ዝካየድ ዘሎ ገዚፍ ወፍሪ ንጥፈታትን ምዃኑ ብምግላጽ ኣባላት ሓይሊ ኣየር ብግድኦም ኣካል ናይዚ ንጥፈታት ኮይኖም ኣብ ዝተፈላለዩ ዓውድታት ስፖርት ብቐጻሊ ዘካየድዎ ውድድራት ብኣእምሮን ኣካላትን ተሃኒፆም ኣፍራይነቶም ከም ዝዕቢ ብምግላጽ ነዚ ውድድራት እዚ ብፅፈት ንክካየድ ዝወደቡ ኣካላት ኣመስጊኑን ዕውድ ቅነ ስፖርት ክኾነሎምን ድማ ምንየቱ ገሊጹ።

0: ኣብነስወ ከፍክልተ ዓመት ዝካየደን ሎሚ ዓመት ድማ ንኻልኣይ ግዜኡ ኣብ ምክያድ ዝርከብ ውሽጣዊ ስፖርታዊ ውድድራት ሓይሊ ኣየር ኤርትራ ብ8 ክለባት ናይ ክልቲ ፆታ ማለት ፀሓይ በርቂ፣ ሓሊበት፣ ፅንዓት፣ ሮኬት፣ ሕድሪ፣ ፈንቅል፣ ዊናን መሰረትን ጠርኒፉ ብ7 ዓይነታት ውድድር ማለት ኩዕሶ እግሪ፣ ኩዕሶ ስኪዔት፣ ኩዕሶ መርበብ፣ ኣትለቲክስ፣ ቸዝን፣ ቢልያርዶ ንልዕሊ 1 ወርሕን 2 ሰሙንን ክካየድ መደብ ተታሒዙሉሎም
1: እዚ መደብ እዚ ንኻልኣይ ግዜኡ ዝካየድ ዘሎ ውሽጣዊ ውድድር ናይ ሓይሊ ኣየር ኮይኑ ዕላሙኡ ድማ ከምቲ ልሙድ ኣብ ነፍሲ ወከፍ 2 ዓመት ሰራዊትና ኣብ ዝተፈላለየ ዓውደ ሞያታት ናይ ስርሑ ክነጥፍ ፀኒሑ ቁሩብ ዕረፍቲ ዝገብረሉን ዝዛነየሉን ዝዘናግዓሉን እዋን ስለ ዝኾነ ኣብዚ ድማ እዚ ክፍሊ እዚ ክፍሊ ሓበሬታን ጎስጓስን ሓይሊ ኣየር ኣብ ምዝንጋዕ ንሰራዊትና ኣብ ግዜ ዕረፍቱ ብስፖርታዊ ንጥፈታት ይኹን ብባህላዊ ስራሓት ብናይ ስነ ጥበብ ስራሓት ምዝንጋዕ ንገብረሉ ወርሒ ቅንያት ናይ ምዝናይ ብምዃኑ ኣብ ነፍሲ ወከፍ 2 ዓመት ነካይዶ ውድድር እዩ ከም ካልኣይ ድማ ዝዓበየ ዕማሙ ኩሉ ኣባል ሓይሊ ኣየር ኣብ ውትድርና ዝነጥፍ ዘሎ ብዝተፈላለየ ሞያታት ናይ ስፖርት ሞይኡ ተለልዩ ዝምባሊኡ ተፈሊጡ ና ሽም ናይ ሓይሊ ኣየር ኣብ ምብራኽን ብዓብዩ ብዓብዩ ድማ ንሃገር ዝኾኑ ስፖርታውያን ምፍራይ ስለ ዝኾነ ዕላምኡ ብጣዕሚ ኣገዳሲ ይገብሮ እወ ነዚ ውድድር ንምክያድ ዘካየድናዮ ፃዕሪ ሓደ እቲ ልሙድ እዩ ንዕርፈሉ ግዜ ስለ ዝኾነ ኩሉ ኣብዛ ግዜ እዚኣ መደባት ናይ ስፖርት መደባት ናይ ቅንያት ናይ ባህሊ ናይ ምዝንጋዕ ስለ ዝኾነ ነዚ ወትሩ ንዳለወሉ እዩ ቀጻሊ ስራሕና ስለ ዝኾነ ተዳልዮም ብምፅናሕ እቶም ክፍሊ ጉጅለ ባህሊ ይኹኑ ናይ ስነ ጥበብ ስፖርታውያን ይኹኑ ተዳልዮም ፀኒሖም ንሰራዊትና ዘዘናግዕሉ ቅነ ብምዃኑ ከም መደብ ተታሒዙ ዝስራሐሉ ስለ ዝኾነ ልሙድ እዩ።

0: ውሽጣዊ ውርድራት ሓይሊ ኣየር ኤርትራ ንፈለማ ግዜ ኣብ ዝጀመረሉ ብ4 ዓይነታት ውርድር ዝፈለመ ኮይኑ ኣብዚ ሎም ዓመት ንኸልኣይ ግዜኡ ዘካየደ ዘሎ ውርድራት ድማ ተወሰኽቲ 3 ዓይነታት ውርድር ኣተኣታትዩ ጀሚሩሎም።
1: ካብ ናይ ዝሓለፈ ፍሉይነት ኣለዎ ክንብል እንድሕር ኮይና ምናልባት ኣብ ስፖርት ትስጉም ኣብ ሓደሓደ ግዜ እውን ትደክም ኢኻ ሓያል ስፖርታዊ ውዳቤታት ነይሩና እዩ። ብድሕሪኡ ግን ብምክንያት ምንቅስቃስ ናይ 34 ዙርያ ንድሕሪት ተመሊስና ከም ብሓድሽ ሕጂ ድማ ነቶም ብድሕሪኡ ዝመፁ ዙርያታት 36 35 36 ወዲብና ከም ብሓድሽ ኣቑምና ንኸደሉ ስለ ዝኾና ሓያል ስራሕ ይሓትት ነይሩ። ነዊሕ ግዜ ስለ ዘይነበረ ድማ ንዕኡ ንኸንርክብ

ቁልጡፍ ስለ ዝነበረ ብዙሕ ድኻም ነይሩ ወይ ከም ዝትርእይዎ ከዓ ውፅኢቱ ፅቡቅ ኮይኑ ኣብ ዝሓሸ ኣብ ዝበለፀ ደረጃ በፂሕና ኣለና። ሕጂ 8 ጋንታታት ኣብ ውሽጢ ሓይሊ ኣየር ናይ ኩሉ ክፍልታት 8 ጋንታታት ናይ ደቂ ተባዕትዮ 8 ጋንታታት ናይ ደቂ ኣንስትዮ ኣለዉና። ኣብ ኩሉ ዓውዲ ስፖርት ኣብ ኩዕሶ እግሪ፣ ኣብ ባስኬትቦል፣ ኣብ ቮሊቦል፣ ኣብ ኣትለቲክስ፣ ኣብ ጨመተ ተኩሲ፣ ኣብ ቼዝ፣ ኣብ ዳማ፣ ኣብ ቢልያርዶ፣ ኣብ ኩሉ ብክልቲኡ ፆታ ማዕረ ዝኾነ ውዳቤታት ጌርና እዩ ዝካየድ ዘሎ ብ8 ጋንታታት። ስለዚ ዝበለፀ ካብቲ ዝሓለፈ ዝሓየለ ተፃወትና ነለሌሉ ስፖርታውያንና ዝምባሊኦም ፈሊጥና ኣብቲ ዓውዲ ኣሓይሎም ንክሰርሑ ይሕግዘና። ብዓብዩ ብዓብዩ ከዓ መወዳእታ ኣብቲ ናይ ሓይልታት ምክልኻል ዝካየድ ውድድር ኣብ ነፍሲ ወከፍ 2 ዓመት ዝካየድ ናይ ብምሉእ ሓይልታት ምክልኻል ዘካይደ ውድድር ኣብ ከረን ሓያል ዝኾነ ኣሃዱ ሓያል ዝኾነ ኣብ ኩሉ ዓውዲ ስፖርት ዝተረረ ጋንታ ሒዝና ንምብጋስ ይትዕለማና። እቲ ውድድራት ዙርያ ወይ ጂሮን ንብሎ ከምኡ ዩ ክካየድ ኩለን ጋንታታት ክራኸባየን ብድሕሪኡ እተን ዝተራኸባ ጋንታታት ከዓ በብነጥብን ኣብ ናይ ውዲቕካ ምሕላፍ ክኣትዋየን ብድሕሪኡ ከዓ ንዋንጫ ንደረጃን ተባሂሉ ዝካየድ ውድድር እዩ። ሎሚ ዓመት ዝወሰኽናዮ ነገር እንድሕር ኣሎ ኮይኑ ቅድሚ ሕጂ ኣብ ኩዕሶ እግርን ኣብ ባስኬትቦልን ኣብ ቮሊቦልን ኣብ ኣትለቲክስን ጥራይ ተሓፂርና ነርና። ሕጂ እቲ ካልእ ዓውደ ስፖርትታት ከም በዓል ቼዝ፣ ከም በዓል ባድሜንተን፣ ከም በዓል ቢልያርዶ፣ ከም በዓል እንታይ ካትብሎ እዚ ናይ ኣቐዲሙ ዝፀንሐ ባህላዊ ውድድራት ከም በዓል ጭመራ፣ ዲስከስ ኩሉ ኣተኣታቲና ኣብ ኩሉ ዓይነት ስፖርት ኢና ንነጥፍ ዘለና። ኣብዚ ከዓ ከ ከም ዝምባሊኦም ክወዳደሪኦም ካብኡ ከዓኒ ሓያል ጋንታ ኣብ ኩሉ ዓይነት በቲ መኮንን ሓበሬታን ጎስጓስን ዝእዝዞ ዘሎ ኣወዳድባ ከምኡ ቁመና ክህልወና ኢና ንሰርሕ ዘለና።

ጋንታታት ተዋህበን ናይ መዳለዊ ግዜ ነዊሕ ኣይኮነን። ምክንያቱ ምስቲ ዝፀንሓና ዝተፈላለየ በብክፍሉ ስራሓት ጋንታታት ንክዳለዋ ዝተዋህበን ግዜ ሓፂር እዩ ነይሩ። ካብ ሓደ ወርሒ ደይ ነዊሕ ግዜ ስለ ዝነበረ እቲ ቀንዲ ምውድዳብን ኣብዚ ኢና ክንሪኦ በዚ ዝካየድ ዘሎ ውድድር ትርእይዎ እውን ኣለኹም። ኣቃውሞ እንሲ ገለ ትዕድትታት ካብዚ ሕጂ ዝካየድ ዘሎ ውድድራት ክትርድኡ ትኽእሉ እዮም። ኣብዝሓለፈ ውድድራት ዝነበረ ሕፅረታት ዋላ እኳ ዝጋነና ይኹን ኣብ ዕጥቂ ገለ ሕፅረታት ነይሩና፣ ሎሚ ዓመት ግን ብምሉእ እቲ ዝድለ ውዳቤታት ተገይሩ እኹል ዕጥቂ ተረኺቡ እኹል ዕጥቂ ሰኒቐን እየን ኣትየን ዘለዋ። ብቐፃሊ እውን ክትርእይዎ ስለ ዝኾንኩም ኣዝዩ ሓያል ዝኾነ ስጥመት ኣብ ዕጥቂ ይኹን ኣብ ንዋት ኣብ ኩሉ ውዳቤታትና ዝበለፀ እዩ ዘሎ ካብቲ ናይ ዝሓለፈ እወ። እቲ ጉዳይ ዳንነት ዝበዝሐ ዳርጋ ኩሉ ብጀካ ውሑዳት 2-3 ገዲፍካ ካብ መኮንን ሓበሬታን ጎስጓስን ዝመፁኦም እቲ ውዳቤታቶም ከዓ ከምዚ ዝረኣናዮ ብጣዕሚ ፅቡቅ ዝኾነ ውዳቤታት ኣለዎም። ቅድሚ ሕጂ እውን ዝፈልጡና ንፈልጦም ስለ ዝኾና ናይ ቅድሚ ሕጂ ኣሰራርሖም ፅቡቅ ነይሩ። ብዝሓየለ ሕጂ ከዓኒ ምስኦም ሰጢምና ክንሰርሕ ተመክሮ እንዳማሃረካ ስለ ትኸይድ ኣብ ዝበለፀ እዩ ዘሎ። ከም ትሪእዎ ዘለኹም ከዓ ብሰላም ጀሚርና ብሰላም ክንዛዝም ዓብ ተስፋ ኣለና።

0: ቀንዲ ዕላማ ናይ ስፖርታዊ ውድድር ኣብ ኣባላት ዝፈጥሮ ሓድሕድ ምልላይን ትካል ኣብ ዝጠልቡ ዕማማት ብኣድማዕነት ኣብ ምፍጻም ልዑል ኣበርክቶ ክህልዎን ብኻልእ ወገን ድማ ሓደሽቲ ኣባላት ሓይሊ ኣየር ኣብ ስፖርት ዘለዎም ዕቁር ዓቕምን ዝምባሊኦምን ዘለሊሉ መድረኽ ፈጢሩ ኣብ ቀጻሊ ነቲ ኣሃድ ወኪላ ኣብ ዝተፈላለዩ ስፖርታዊ ውድድራት ሓይልታት ምክልኻል ኤርትራ ንእትወዳደር ጋንታ ክንፊ ዝምግቡን ንዓወት ዘብቅዑን ስፖርታውያን ንምፍራይ ምዃኑ ኣብቲ ኣጋጣሚ መዘኻኸሪ ቀሪቦም
1: ሕጂ ኣብዚ እቲ ቀንዱ እንታይ እዩ እቲ ቀዳማይ ዕላማ

0: ወላ ናታቶም ድልየትን ስምዒትን ኣብ ዝበረኸ ደረጃ ክበፅሑ እዩ። ካብቲ ናይ ክፍልታት ኩለን ክፍልታት ኣብ ሓይሊ ኣየር፣ ምክልኻል ኣየር፣ ፅገና ነፈርቲ፣ ሎጂስቲክስ፣ ክፍሊ ልምዓት፣ ዝተፈላለያ ክፍሊ መራኸቤታት ጋንታታት ኣለዋ። ካብኣተን ወፂኦም ናፍቲ ዓባይ ጋንታ ናህና ደረጃ ንክበፅሑን ካብኡ እውን ከም ዝብለካ ዝፀናሕኩ ብዓብኡ ንሃገር ደረጃ ንክበፅሑ ዝቃለስዎ እዩ። ተቀዳማይ ካልኣይ እውን ከምዚ ዝርኦ ዘለካ ኩለን ጋንታታት በቢዝረኸብኦ ነጥብን ብልጫን ሽልማት ኣለዎን። ናይ ዋንጫ ሽልማት ኣሎ፣ ናይ ገንዘብ ሽልማት ኣሎ፣ ኩሉ ተቐሪቡለን ኣሎ።
1: ኣብቲ ናይ መኽፈቲ ስነ ስርዓት ጋንታታት ንህብን ልምዓትን ምሕዝነታዊ ግጽም ኣካይደን

to Shaw.

0: ክጽምበርዎ ኺኢሎም። ከም ውፅኢቱ ካብ መወዳእታ 1904ታት ኤርትራውያን ቀባ ተጻወቲ ዝሓቆፋ ጋንታታት ኩዕሶ ሰኪዔት ቆይመን። መምህር ፍቓዱ ገብረ ስላሴ ካብ ፈለምቲ ደቀባት ተጻወቲ ኩዕሶ ሰኪዔት ብምዃን ኣብ ምምስራት ናይተን ናይ ፈለማ ናይ ደቀባት ክለባት ጸላው ተራ ዝነበሮ ስፖርታዊ እዩ። ካብቲ ሽዑ እዋን ዝጀመረን ንምሉእ ህይወቱ ዝቐጸለን ንኩዕሶ ሰኪዔት ከም ናይ ህይወቱ መሳኒቲ ብምውሳድ ክሳዕ እታ ካብ ዓለም ዝፈለየላ እዋን ከም ተጻዋታይ፣ ዳኛ፣ ማሰልጣኒ፣ መስራት ዝተፈላለያ ማሕበራት ኩዕሶ ሰኪዔት ብምዃን ንዝበዝሐ ክፋል ህይወቱ ካብዚ ዓይነት ስፖርት ኣይተፈልየን። መምህር ፍቓዱ ጎኒ ጎኒ እዚ ብተገዳስነትን ፍቕርን ዓብዪ ተወፋይነትን ንዕምሩ መመላእታ ምስኡ ዝቐጽለ ዘፍቅሮ ዓይነት ስፖርት ከም መምህር፣ ሰራሕተኛ ባንክ፣ ኣማኻርን መስራትን ዝተፈላለያ ናይ ንግዲ ማሕበራትን ውፉይ ሃገራውን ብምዃን ብዘገርም መልክዕ ኣመናንጡፍ ህይወት ዘሕለፈ ሰብ እዩ። መምህር ፍቓዱ ገብረ ስላሴ ካብ ኣዲኡ ወይዘረለቶ ምስየ ወልደ ጋብርን ኣቦ ኣቶ ገብረ ስላሴ ዝነብሽ ኣብ 1931 ዓመተ ምህረት ፈረንጂ ኣብ ዓዲ ወግሪ መንደፈላ ተወሊዱ። ካብኡ ምስ ስድራ ቤቱ ኣብ ኣስመራ ብምምላስ ኣብኡ ዓበይን ተማሃርን። ኣብ ግዜ መግዛእቲ ጣልያን ዝፍቀድ ዝነበረ ደረጃ ትምህርቲ ምስ ኣዘመ ድማ ገና ወዲ 14 ክሳብ 15 ዓመት እናሃለወ ከም መምህር ተቆፂሩ ኣብ መቐርካ ስራሕ መምህርና ጀመረ። ኣብኡ ንሓደ ዓመት ድሕሪ ምፅናሕ ከዓ ንኣስመራ ተቐይሩ ስራሕ መምህርና ቐጸለ። ኣብዚ ከም መምህር ኮይኑ ዝሰርሓሉ ዝነበረ እዋናት ብፍላይ ኣብ 1947 ክሳብ 48 ድማ እዩ ንፀወታ ኩዕሶ ሰኪዔት ኣብቲ እዋን ኩዕሶ ኢድ ብዝብል ስም ዝፍለጥ ዝነበረ ብዕቱብነት ዝተተሓሓዞም። ብድሕሪ እዚ ኣባል ናይታ ኣብ 1949 ዝተመስረተት ናይ መጀመርታ ናይ ደቀባት ጋንታ እምኩሉ ኮይኑ ቀጸለ።
1: ኩዕሶ ሰኪዔት ዝበሃል ብጥልያን ወይ ዜጋታት ናይ ጥልያን እዩ ተዓብሊሉ ነይሩ። ዳርጋ ኣብ ክልተ ተኸፊሉ እዩ ደቀባ ተፃወቱ ይክእሉን እዮም። ሕጂ ተራ ናይ በዓል መምህር ፍቓዱ ኣብዚ ዓብዩ ሓደ ነቲ ምብዓል ባስኬትቦል ኣብ ደቀባት ካልእ ከም ተፃዋታይ ኮይኖም ብዙሕ የገልግሉ ስለ ዝነበሩ ካልእ ጋንታታት ብምስራት ፍለጡ። ኣብ መወዳእታ ከዓ ኣብቲ ምሕደራ ናይ ኩዕሶ ሰኪዔት ኣብኡ ኣትዮም ዘለዎም ክእለት ኣበርኪቶም እዮም።
0: ኣብቲ እዋን ብዘይካ ጋንታ እንኩሉ ካልእ ሰማያዊ ኒል እትበሃል ጋንታ ደቀባት እውን ተመሰረተት እሞ ውድድር ፀወታ ኩዕሶ ሰኪዔት ኣብ መንጎ ደቀባት ኤርትራውያን ዓመረ። መምህር ፍቓዱ ጎኒ ጎኒ እዚ ናይ ተፀዋታይ ንጥፈታቱ ኣብ 1951 ናይ መጀመርታ ጋንታ ደቂ ኣንስትዮ እንኩሉ ክምስርትን ከሰልጥንን እውን ካለ።
1: ሕጂ እታ እንኩሉ እትበሃል ጋንታ ደቂ ኣንስትዮን ደቂ ተባዕትዮን እዮም ነይሮም። ናይተን ደቂ ኣንስትዮ ሕጂ ከመሰልጣንን ከም መራሒ ጋንታን ኮይኖም እሶም እዮም ዘማዕብሎ ነይሮም ማዕቢለን ክሳብ ሕጂ እውን ኣለዋ።
0: ካብ 1954 ክሳብ 1957 ኣብ ዝነበረ እዋናት ጋንታታት እንኩሉ፣ ሰማያዊ ኒል፣ ኣስመራ፣ ደጉዓሊ፣ ሰቲት ኩዓ፣ ኦኣሲስ፣ ኣውዳክስ፣ እስራኤል፣ ኦሎምፒያ፣ ኣፍሪቃ፣ ኣድሉዊስ፣ ኤርትራ፣ ማክሲማ፣ ስፖርቲንግ፣ ኣልቪትሪ፣ ኣስፐርያ ዝበሃላ ጋንታታት ስሩዕ ውድድራት የካይዳ ነበራ። ኣብዚ እዋን መምህር ፍቓዱ ናብ ጋንታ ኣፍሪቃ ተመሊሱ ድሕሪኡ እውን ናብ ጋንታ ደጉዓሊ ፀወታው ቀጸለ።
1: ንኣብነት ኣብ ኣፍሪቃ እቲ ድልየቶም ጥራይ ኣይኮነን ሓያል ጋንታ ፈጢሮም ሲ ናብ ዋንጫ ከም ትመፅእ ገርማ እዚ ንዛረበሉ ዘለና ሕጂ ኣብ 1950 ካብ 48 ክሳብ 52 ዘሎ ኣብኡ ኢና ንዛረብ ዘለና ማለት እዩ። ኣብዚ እዋን እዚ ከዓ እቲ ናይ ኤርትራ ናይ ደቀባት ኩዕሶ ሰኪዔት እናማዕበለ መፅዩ።
0: ኣብ 1957 ካብ ስራሕ መምህርና ናብ ስራሕ ባንክ ቀየረ። እንተኾነ ካብ ስራሕ መምህርና እውን ኣይተባተኸን። ብቐትሪ ከም ሰራሕተኛ ባንክ እናሰርሐ መሸታዊ ከም መምህር ክሳብ 1970 ዓመተ ምህረት ዓየየ። ኣብ 1958 መምህር ፍቓዱ ከም ኣባል ሽማግለ ስፖርት ከተማ ኣስመራ ኮይኑ ተመርፀ። ውድድራት ኩዕሶ ሰኪዔት ንክልተ ዓመታት ዝኣክል ለስኪሉ ድሕሪ ምፅንሑ ድማ ኣብ 1961 ኣኼባ ኩዕሶ ሰኪዔት ድሕሪ ምክያዱ ተበራቢሩ ቀጸለ። ካብ 1985 ክሳብ

ውድድር ኩዕሶ ሰኪዔት ኣብ ኤርትራ ናይ ዓሰርተታት ዓመታት ታሪክ ኣለዎ። ኣብ እዋን መግዛእቲ ኢጣልያ ብቐንዱ ብፃዓዱ ዝዝውተር ዝነበረ ኮይኑ ካብ እዋን ግዜያዊ ወተሃደር ምምሕዳር እንግሊዝን ፌደሬሽን ኤርትራ ምስ ኢትዮጵያን ግን ኤርትራውያን ደቀባት እውን

0: 1908 ከም ፕሬዚደንት ፌደሬሽን ኩዕሶ ሰኪዔት ኤርትራ ኮይኑ ነጠፈ።
1: እዚ ፌደሬሽን መጀመርያ ብናይ ጥልያን በቶም ዜጋታት ናይ ጥልያን ዝካየድ ነይሩ። መጀመርያ ቀዳማይ ፕሬዚደንት ናይዚ ፌደሬሽን ኩዕሶ ሰኪዔት ኤርትራ ኣቶ በላይ ሃብተ ዝበሃሉ እዮም ነይሮም። ኣቶ በላይ ሃብተ ባንከር እዮም፣ መምህር ፍቓዱ እውን ባንከር እዮም። ሕጂ እዚኦም ካብቶም ብሓባድ ዝሰርሑ እዮም። ሕጂ ምስኦም ኣብቲ ምስራት ነይሮም። ካብኡ ቀፂሎም ካብቲ ስፖርት ኣይተኣለዩን ኣይወፁን። ኣብ መወዳእቱ ከዓ ንሶም ከም ፕሬዚደንት ኮይኖም ነቲ ፌደሬሽን መሪሖሞ ጋንታታት ሒዞም ናብቲ ዝነበረ ውድድር ናይ ሽዑ እዋን ኣዲስ ኣበባ ተጓዒዞም ነቶም መንእስያት የተባብዑ ነይሮም። እዚ ከዓ ኣብቲ ምዕባለ ኩዕሶ ሰኪዔት ናቱ ተራ ኣለዎ።
0: መምህር ፍቓዱ ብዘይ ካብ ስራሓት ምምህርና ባንክን ምስ ኩዕሶ ሰኪዔት ዝተኣሳሰር ህይወቱን ኣብ ስነ ጽሑፍ፣ ቋንቋ፣ ቁጠባ፣ ንግዲ፣ ሕርሻን ሕግን ንጡፍ ነበረ። ንቋንቋታት ትግርኛ፣ እንግሊዝኛ፣ ጣልያን፣ ፈረንሳ ጥዒው ዝመልኽ መምህር ፍቓዱ ንሕትመት ዝበጽሓ ናይ ትርጉም መጽሕፍቲ ንእስነት ቶም ሳውየር ከምኡውን ዛንታ ክልተ ከተማታት ካልእ መበቆላዊት መጽሓፍ ብሂሮ ወለድና ኣበርኪቱ እዩ። ብዘይካዚ ንሕትመት ዘይበጽሐ ብርክት ዝበለ እኩብ ጽሑፋት ከም ዘለዎ እውን ሰነዳቱ የመልክቱ። ከም ኣባልን ኣቦ መንበርን ማሕበር መጽሕፍቲ ኤርትራ ኮይኑ እውን ኣገልግል እዩ። ብዘይካዚ ንጡፍ ተጽዋታይ ባይታ ቴንስ፣ ቢልያርዶ፣ ቸስ ምንባር እውን ይዝከር። ኣብ ዝተፈላለያ ክለባት ከም ኦፊሰር ክለብ፣ ናይ ግብረ ሰናይ ማሕበር፣ ሎተሪ ክለብ ከም ኣባልን ብደረጃ ዝተፈላለያ ጽፍሕታት ሓላፍነትን ንጡፍ ኣበርክቶ እውን ገበረ። ኣብ 1962 ጋንታ ኣፍሪቃ ብመሰረት ዕድመ ጋንታ ግሪክ ምሕዝነታዊ ፀወታ ብምክያድ ክረሳሰን ከኣለ። ጋንታ ኣፍሪቃ ብዘይካዚ ኣብ 1962 ኣብ ማዓስከር ኣሜሪካውያን ወተሃደራት ኣብ ቃኘው ምስ ኣሜሪካውያን ወተሃደራት ገጠሙ። ካብ 1963 ክሳብ 1964 ጋንታታት ኣፍሪቃ YMCA፣ ኤፒስ፣ ጦር ሰራዊት ኣስመራ፣ ዞዲያክ፣ ስቴላ፣ ኣዙራ፣ ስፖርቲንግ፣ ኣየርፎርስ ጁኒየር ወዘተ ዝበሃላ ጋንታታት መስሪተን ነበራ።
1: ባስኬትቦል ኣብ ማዓስከራት እዩ ዓቢሉ። ሓደ ካብኡ ቃኘው ሴሽን ነይሩ። እተን ምሽናት ንብለን ከዓ ከም ላሳለ፣ ኮምቦኒ፣ ኪዳነ ምህረት ዳመሰላየን ነይረን። ሕጂ ኣብ ሕቡራት መንግስታት ኣሜሪካ ኩዕሶ ሰኪዔት ኣብ ምንታይ ደረጃ ከም ዝነበረን ከም ዘሎ ንፈልጥ ኢና። ኩሉ ግዜ ዋላ ሳቶም ጥራይ ደይ ኮይኖም ድሕሪኦም ንሕና ኣብኡ ከይድካ ምፅዋት ከም ዓብዪ ሃንቀውታ ኢና ንሪኦ ነርና። ምክንያቱ ኣብኡ ብዙሕ ነገር ኢኻ ትምሃር። ካብቲ ሜዳ ጀሚርካ እቲ መሳርሒ፣ እቲ ሕግታት። ስለዚ ምስኦም ዝነበረ ርክብ ነቲ ምዕባለ ባስኬትቦል ደጋፊ ነይሩ።

0: መምህር ፍቓዱ ብዕለት 2 ወርሓደ 1963 ካብ ፀወታ ኩዕሶ ሰኪዐት ኣለየ። ብድሕሪ እዚ ናብ ዳንነት ኩዕሶ ሰኪዐት ተመሊሱ ንፈለማ እዋን ጋንታታት ኣፍሪቃን YMACN ክፃወታን ከለዋ ዳንየ
1: መንጎኛ ብወለንታ እዩ ነይሩ እጂ ዋላ ነተን መጋጠምታ ከተፃወተን ሕጂ እዚ ሓደ ካብቲ ዓብ ኣበርክቶ እዩ። ምክንያቱ ሕፅረት ናይ ዳያኑ ስለ ዝነበረ ንባዕሎም ካወትውስ ናይ ግድን እዩ። ዋላ እሱ ጥራይ ኮኑ ከም ዝብለካ ንዓና እውን ኣሰጋጊሮምልና ሕጂ ብፍላይ ድሕሪ ናፅነት ማዕቢሉ ዳያኑ ሓውሲ ፕሮፌሽናል ኮይኖም ፕሮፌሽናል እኳ ተዘይብልና ሞ ፕሮፌሽናል ግን ዓቕሞም ናብ ኢንተርናሽናል ከም ዝበፅሕ ኮይኑ እዚ ካብቲ ናቶም ዝነበረ መሰረት ዝመፀ እዩ።

ከም ዳኛ ኩዕሶ ሰኪዐት ኮይኑ ናቐፀለ ድማ ኣብ 1965 ናይ ኤርትራ ማሕበር ድያኑ ኩዕሶ ሰኪዐት ንኽምስርቱ ምስ መዛንኡ ዘተየ። ጎኒ ንጎኒ እዚ ምስ ክለብ ስፖርት ሓማስየን ብዛዕባ ምቋም ጋንታ ኩዕሶ ሰኪዐት ተዘራረበ። እታ ጋንታ ክትምስረት ስለ ዝኽኣለት ድማ ከም ኣሰልጣኒኣ ኮይኑ ተመዘዘን ሰርሐን። ኣብ 1970 ናይ ባንክ ጋንታ ኩዕሶ ሰኪዐት ክትምስረት እንከላ እውን ከም ፕሬዚደንትን ዓላምን ኮይኑ ተመዘ

0: ተታሓዘ ኣብ ቃልሲ ንናፅነት እውን ኣብ ዝተፈላለየ እዋናት ንሰውራህ ብዙሕ ደገፍ ዝገበረ እዩ
1: ኣጂ ምናልባት ኣብኡን ኣነ ካብቶም ደንጊዮም ዝኣተወ እየ ቀድመ እዩ ነይሩ ክነግሩ ንከለዉ ናይ ኩሉ ዓይነት ስፖርት እዮም ኣዳልዮም ምክንያቱ ፉትቦል ዝኽሉ ሰብ ይትፈቱ ፉትቦል ዘይፈቱ የለን እጂ ብኡ ተበጊሶም እቲ ውድድራት ናይ ቢልያርዶ ናይ ኩዕሶ እግሪ ጋንታ ናይ ባስኬትቦል ብምቋም እቲ ባንክ ማሕበራዊ ሓላፍነቱ ከምዝፍፅም እቲኡ ዘሎ ሰራሕተኛ ከዓ ኣብዚ ዓይነት ስፖርቶም ዝኣቱ ገይሮም ፅቡቅ ጎዝጓስን ኣበርክቶን ገይሮም ዝብልኣኒ
0: መምህር ፍቓድ ብስራሕ ትምህርትን ህዙረትን ኣብ ዝተፈላለያ ሃገራትን ከተማታትን ዓለም በፅሐ ገለ ካብቲ ዝበፅሑ ቦታታት ዋሽንግተን ዲሲ ኒውዮርክ ቦስተን ሂውስተን ኦሃዮ ካልጋሪ ቶሮንቶ ፊንላንድ ሽደን ጀርመን ጣልያን ግሪክ ግብፂ ኬንያ እንግሊዝ ታንዛኒያ ኡጋንዳ ፈረንሳ ወዘተ ይርከበን

0: መምህር ፍቃዱ 1953 ዓ.ም ምስ ወይዘሮ ሩት ተስፋጽዮን ቃል ኪዳን ኣሲሩ ኣቦ 8 ውልዳት ኮይኑ ደቁን ደቂ ደቁን ክሓቁፍ በቐዩ። ብዕለት 29/8/2011 ካብ ዝዓለም ድማ ብሞት ተፈለየ። መምህር ፍቃዱ ንጉዕዞ ህይወቱ ብደቂቕ ሰነደ መዝገብ መዓልታዊ ፍጻሜታት ዝነበረ ኮይኑ ካብ 1949 ክሳዕ ግዜ ዕረፍቱ 2011 መዓልታዊ ዝመዝገቦ ቀዳማይ መወገሲ ታሪክ ንምዃን ዘበቅዕ ሰነድ ዳያሪ ገዲፉ እውን ሓሊፉ እዩ።
1: ከም ውልቃ ንኽሪኦም ከለኹ መምህርዮም፣ ኣቦዮም፣ መሳርሕቲዮም፣ መፃወትዮም ምስ ኩሉ ደረጃ ዕድመ ተላዚቦም ተራዳዲኦም ክኸዱ ዝኽእሉ ኣብቲ ማሕበራዊ ንጥፈታት ፅቡቕ ኣበርክቶ ዘለዎም እየ ዝገልፆም።

0: ነዚ ፀወታ ኩዕሶ ሰኪዐት ኤርትራ መሰረታ ምትሓዝን ምቕፃልን ዓብኡ ውዕለት ዝገበረ ስፖርተኛ ንምፅካር ዝኣክል እምበኣር ስድራ ቤት መምህር ፍቓዱ ገብረስላሴ ምስ ፌደሬሽን ኩዕሶ ሰኪዐት ዞባ ማእከል ብምትሕባር ካብ ዕለት 3 ወርሓደ 224 ክሳዕ ዕለት 13 ወርሓደ 224 ዝቐፀለ ውድድራት ሰሪዑን መዊሉን ነይሩ።
1: ኣብ ኩዕሶ ሰኪዐት ሓደ ተርዮታት ኣሎ። ካብቲ ስፖርት ምስ ዛሕትልካ ወይ ምስ ተኣለኻ ብዙሕ ግዜ ከምዚ ናይ ኩዕሶ እግሪ ናይ ጥዕና ኢልካ ኣይትምለስን ኢኻ። ከምኡ ፀገማት ኣለዎ። ሕጂ እዚ ዋንጫ ምድላው ናይ ብዙሓት እዩ ተዳልዩ። ምናልባት ትዝክሮት ኮይንካ ህቡብ ተፃዋታይ ኡምበርቶ ፈሬት ዝበሃል ናቱ እውን ተኻይዱ ነይሩ። ናይ ኣቶ ብርሃነ ዘርዝጊ ተኻይዱ ነይሩ። ናይ መምህር ፍቓዱ እውን ተካይዱ ነይሩ። ምናልባት ናይ መምህር ፍቓዱ ብተዛማዲ ደንጊና እውን ክትብሎ ትኽእል ኢኻ። ምክንያቱ ቅድሚ ኩሎም እዚኣቶም ዝነበሩ እዮም። ሕጂ እቲ ሓደ ነቲ ውድድር ብዙሕ እዩ ዝገብሩ የቐፅሎ እዩ ናብ ዓመት ከምዝምጠጥ ገብሮ እዮም ዝተኻልእ ውድድራት። ካልኣይ ከዓ እቲ መንሰይ ኩሉ ግዜ ኣብቲ ታሽሙ ተፀሚዱ ኣሎ ማለት እዩ። ኣብቲ ሜዳ እቲ ሕጂ ካምፖ ኣዝማራ ኣብኡ ኩሉ ግዜ ሙሉእ ዓመት ሙሉእ ኣሎ ማለት እዩ። በቲ ስልጠና ኣሎ፣ በቲ ውድድር ኣሎ። ሓንቲ ቻምፒዮንሽፕ ጥራይልካ ሓንቲ ውድድር ጌርካ ዝድቀስ ኣይኮነ ዓመት ሙሉእ እዩ። ሕጂ ንከምዚ ሓጋዚ እዩ፣ ብጣዕሚ ሓጋዚ እዩ።

ዓመታዊ ኣብ ስፖርተኛታት 79 ሚእታዊት ዝበፅሕ መጉዳእቲ ይኽሰት። ካብዚ እቲ 25 ሚእታዊት ዝሕዝ ድማ ኣብ ናይ ጉያ እግሪ ስፖርተኛታት ዘጋጥም መጉዳእቲ እዩ። ኣብ ስፖርተኛታት ዘጋጥም መጉዳእቲ ብተፈጥሮን ክመሓሽ ብዝኽእል ኩነታዊ ማህሰይትን ይፅሎም። እቶም ተፈጥሮኣዊ እንብሎም ፆታ፣ ዕድመ፣ ክብደት፣ ቁመት ኣቐዲሙ ዘጋጠመ መጉዳእትን ዝኣመሰሉ ክኾኑ ከለዉ፣ ኩነታዊ መጉዳእቲ እንብሎም ድማ እንገብሮ ልምምድ፣ እንለብሶ ዕጥቂ፣ እንሽፍኖ ርሕቀት ጉዕዞ ይርከብዎም።

ኣብ ዓለም ስፖርት ስፖርታዊ ህልኽን ምጥራይ ኣካላዊ ብቕዓትን ዝደረኾ ስፖርተኛታት ክሳብ ናይ መወዳእታ ዓቕሞም ክጓዓዙ ዝግደዱሉ ኩነት ኣሎም። ኣብ ከምዚ ዝበለ ኩነታት ድማ ብዓይነትን ብብዝሕን ዝተፈላለየ መጉዳእቲ የጋጥም። እዚ መጉዳእቲ በቲ ሓደ ንኽልቲኡ ፆታ ብማዕረ ዘጋጥሙ ክኸውን እንከሎ በቲ ካልእ ድማ ንሓደ ፆታ ጥራይ ዘጋጥም እዩ። ሓደ ካብዞም ጉድኣት እምበኣር ንደቂ ኣንስትዮ ጥራይ ዘጋጥምን ኮይኑ ስሉሳዊ ጉድኣት ደቂ ኣንስትዮ ተባሂሉ ይፅዋዕ። እንተኾነ ኣብ ገለ ዓውደ ስፖርት ንዝነጥፉ ደቂ ተባዕትዮ እውን ሳሕቲ የጋጥሞም እዩ። ስሉሳዊ ጉድኣት ደቂ ኣንስትዮ ጥዕናዊ ኩነታት ኮይኑ ብመሰረቱ ንኣካላዊ ንጥፈታት ደቂ ኣንስትዮ ዝፀልሞ ጉድኣት እዩ። ኣብ ብቕዓት ስፖርተኛታት ደቂ ኣንስትዮ ድማ ርኡይ ፅልዋ ኣለዎም። ስሉሳዊ ጉድኣት ደቂ ኣንስትዮ ኣብ ኩሉ ዓውደ ስፖርት ንዝነጥፋ ደቂ ኣንስትዮ ዘጋጥም ኮይኑ ብሕልፊ ከዓ ነተን ብመጠንቲ ዘህልክኦ ፀዓት ንኣካላተን ዘድሊ መኣዛዊ መግቢ ዘይወስዳ የጥቅዕ። እዚ መጉዳእቲ ሰለስተ ዓይነታት እዩ። እቶም ዓይነታት ቀረብ ፀዓት ዘይስሩዕ ኣመጋግባ፣ ዘይስሩዕ ወርሓዊ ፅግያት ከምኡውን ፍኹሰት ዓፅሚ እዮም።

ዝቀረብ ሰዓት ወይ ዘይስሩዕ ኣመጋግባ ነቲ ኣካላዊ ምንቅስቓስ ወይ ውድድር ንምግባር ዝወሰድናዮ ጠቕላላ ምግቢ ዝተረፈ ሰዓት ዝገልጽ እዩ። ኣብ ኣካላትና ዝህሉ ቀረብ ሰዓት ምስ ዝውሕድ ኣካላት ንጥዕና ኣገደስቲ ዝበሃሉ ንጥፈታት ብግቡእ ንክዓምም ይሽገር። ገለ ካብቶም ክዓምዎም ዘሸግርዎ ድማ ምሕላው ጥዕና ዓፅሚ፣ ስርዓተ ተዋልዶ ዝኣመሰሉ ንጥፈታት ይርከብዎም። ዋሕደ ቀረብ ሰዓት ሚዛን ሰብነትና ንምቕናስ ኢልና ዘይግቡእ ወይ ዘይንቡር ኣመጋግባ ብምዝውታርን ኣብ ኣገዳስነት መኣዛዊ ምግብታት እኹል ንቕሓት ካብ ዘይምህላውን ክብገስ ይኽእል እዩ። እዚ ከዓ ዓቐኑ ዝሓለፈ ፆም ምዝውታር፣ ምሳሕ፣ ቁርሲ ወይ ድራር ዘይምውሳድ ወይ እውን ምዝላል፣ ዓቐኑ ዝሓለፈ ቁፅፅር ስርዓት ኣመጋግባ ምኽታል፣ ብብዝሒ ንሽንቲ ዘቃልዑና ንቐልቀል ዘለስልሱ ወይ ኣበራበርቲ ኣነቓቕሕቲ መድሃኒታት ብምጥቃም ክመጽእ ይኽእል።

ዘይስሩዕ ወርሓዊ ፅግያት ስፖርተኛታት ደቂ ኣንስትዮ ምስዝንባዕ ወርሓዊ ፅግያት ከጋጥመን ይኽእል እዩ። እዚ ወርሓዊ ፅግያት ንሰለስተ ኣዋርሕ ወይ ልዕሊኡ ዶ ክብል ዝኽእል ኮይኑ ኣመንርያ ብዝብል ስም ይፍለጥ። ምዝንባዕ ወርሓዊ ፅግያት ዝስዕብ ኣካላትና ኣብ ናይ ፀዓት ምዕቃብ ኩነታት ይኣትሞ ነቲ ኣብ ፅግያት ተራ ዘለዎ ሆርሞናዊ መንገዲ መጠናዊ መቆፃፀሪኡ ከም ዝጎድል ይገብሮም። በዚ ከዓ ወርሓዊ ፅግያት ንኣዋርሒ የቋርፅ። ወርሓዊ ፅግያት ንፍርያምነት ጥራይ ዘይኮነ ነቶም ንሓፈሻዊ ኩነታት ጥዕና ኣካላት ዝገልፁ ምልክታት እውን ኣገዳሲ እዩ። ስሩዕ ፅግያት ህላወ እኹል ፀዓት ኣብ ኣካላትና ሚዛን ሆርሞናት ከምኡውን ኩነታት ጥዕና ዓፅሚ ክሕብር ወይ ከረዲእ ይኽእል።

ፍቕሰት ዓፅሚ። እቲ ናይ መወዳእታ ወይ ሳልሳይ ኣካል ስሉሳዊ ጉድኣት ደቂ ኣንስትዮ ፍኽሰት ወይ ጥዕና ዓፅሚ እዩ። እዚ ብሰንኪ ኣብ ኣካላት ዝኽሰት ዋሕዲ ቀረብ ፀዓት ኣብ ዕብት ይኹን ምፅጋን ዓፅሚ ኣገዳሲ ግደ ዝፃወት ኤስትሮጅን ዝተባሃለ ሆርሞን ከም ዝጎደል ብምግባር ዝኽሰት እዩ። መጠን ኤስትሮጅን ኣብ ኣካላት ምዝውሕድ ከዓ መጠን ፅዕቀት ዓፅሚ ይጎድል። በዚ መሰረት ናብ ኦስቶኦፒንያ ወይ ኦስቶኦፖሪሲስ የምርሓና። መጠን ፅዕቀት ዓፅሚ ምጉዳሉ ምዝቕፅል ከዓ ኣብ ኣካላት ዘጋጥም መንቃዕትን ካልእ ናይ ዓፅሚ ምጉዳእትን ይውስኽ።

ስሉሳዊ ጉድኣት ደቂ ኣንስትዮ። እዚ ማለት ቀረብ ፀዓት ዘይስሩዕ ፅግያት ፈውሰት ዓፅሚ ኣብ ኩለን ደቂ ኣንስትዮ ብሓደ ደረጃ ዝረአ ኣይኮነን። ገለ ደቂ ኣንስትዮ መጠናዊ ዘይስሩዕ ወርሓዊ ፅግያትን ቀሊል ፍኩሰት ዓፅምን ከጋጥመን እንከሎ፣ ንገሊአን ድማ ልዑል ዘይስሩዕ ወርሓዊ ፅግያትን ከቢድ ፍኩሰት ዓፅሚ

የጋጥመን ስሉሳዊ ጉዳ ደቀ ኣንስትዮ እንወስደውን እንህል ኾን ፀዓት ምስ ዘይመጣጠን ዝኽሰት እዩ። እዚ ዘይምዕሩይነት ኣካላትና ካብቲ ንኹሉ ንጥፈታት ክኸውን ብምባል ዝኸዘኖ መጠን ካሎሪ ዝያዳ ዘባኽን ኣካላዊ ምንቅስቓስ ምስ እነዘውትር ዝገሃድ እዩ። ስሉሳዊ ጉዳ ደቂ ኣንስትዮ ዘድልየና መኣዛዊ ምግቢ ብሕፅረት ቀረብ ቅርፂ ኣካላት ንምሕላው ብዝብል ኣመላኻኽታ ከምኡውን መጠን እንገብሮ ልምምድ ብሃንደበት ብምዝያድ ክመፅእ ይኽእል። ገለገለ ዓይነት ስፖርት ብዝጠልብዎ ዓይነታት ልምምድ ከዓ ንስሉሳዊ ጉድኣት ደቂ ኣንስትዮ ጠንቂ ክኾኑ ይረኣዩ እዮም።

አገባብ ምክልኻል ስሉሳዊ መጉዳእቲ ስፖርተኛታት ደቂ ኣንስትዮ ስሉሳዊ መጉዳእቲ ደቂ ኣንስትዮ ንጡፍ ናይ ቅድመ ምክልኻልን ምምሕዳርን ኣገባቢ ዝደሊ ነዚ መጉዳእቲ ንምፍዋስ ኣሰልጠንቲ ክኢላታት ስነ ልቦና ስድራ ቤት ናይ ሕክምና ሰራሕተኛታት ብሓዋር ብምስራሕ ንጥዕናን ቀጻሊ ብቕዓትን ስፖርተኛታት ኣብ ግምት ብምእታው ምቹእ ሃዋህ ምፍጣር የድሊ ምክልኻል ናይዚ መጉዳእቲ ቀዲምካ ትምህርቲ ብምፍጣር ጉቡእ ባህርያት ከም ዝዓብዩ ብምግባር ከምኡውን ንስፖርተኛታት ደጋፊ ኣከባቢ ብምፍጣር ክፍወስ ይከኣል ገለኻኡ ትምህርትን ስልጠናን ምሃብ ንስፖርተኛታት ኣሰልጠንቲ ስድራ ቤት ብዛዕባ ምልክታትን ናይ ቀጻሊ ሳዕቤኑን ኣፍልጦ ምሃብ ኣገዳሲ እዩ ከምኡውን ኣብ መኣዛዊ መግብታትን ስሩዕ ወርሓዊ ፅግያትን ምስትሑት ቀረብ ሰዓት ዝተኣሳሰሩ ፍልጠት ከም ዝረኽቡ ምግባር

ስፖርተኛታት ኣብ ክንዲ ኣብ ውፅኢት ጥራይ ዘተኩራ ኣብ ፀቕጢ ካብ ዝሸሙ ጎዳእቲ ባህርያት ከም ዝእለያ ብምግባር ጥዕንአን ምስ ውፅኢት ከም ዝተኣሳሰርኦም ኣሰልጠንትን ወደብቲ ስፖርታዊ ውድድራትን ኣተኩሮኦም ናብ ሓደሽቲ ብምቕናዕ ስፖርተኛታት ብኩሉ ፃዕረን ምስ ነፍሰን ከም ዝወዳደራ ውልቃዊ ምምሕያሽ ንምምፃእ ከም ዝፅዕራ ብምግባር ዓወት ማለት ክብደት ምቕናስን ኩሉ ዋጋ ምኽፋልን ከም ዘይኮነ ንክፈልጣ ምሕጋዘን።

ማእዛዊ ደገፍ ምሃብ ስፖርተኛታት ደቂ ኣንስትዮ ስሩዕ ኣገባብ ኣመጋግባ ብምኽታል ንልምምድን ውድድርን ዘድልየን ፀዓት ንኽረኽባ ምድጋፍ የድሊ። ትምህርቲ ማእዛዊ ምግቢ ክውሰድ ዘለዎ ምግቢ ምስ ጥዕናን ብቕዓትን ሚዛናውነት ብዘለዎ ኣገባብ ከም ዝወስድኦ ምግባር

ጥዕና ስፖርተኛታት ምቁፅፃር ስሩዕ ዝኾነ ጥዕናዊ ክትትል ምክያድ እዚ ስሩዕነት ወርሓዊ ፅግያት ህላውነት ማእዛዊ ምግቢ ጥዕና ዓፅሚ ብስሩዕ ምስ እንከታተሎ ስሉሳዊ መጉዳእቲ ደቂ ኣንስትዮ ብኣግኡ ከነለልዮ ይሕግዘና። ሓንቲ ጓል ኣንስተይቲ ስፖርተኛ ብስሉሳዊ መጉዳእቲ ደቂ ኣንስትዮ ከም ዝተጠቕዐት እንተተፈሊጡ መድሃኒታዊ ፍወሳ፣ ተሃድሶ፣ ማእዛዊ ምግቢ፣ ስነልቦናዊ ደገፍ፣ ስሩዕ ልምምድን ውድድራትን ዝኣመሰሉ ኣገባብ ፍወሳ ይወሃባ።

መወዳእታ ስፖርተኛታት ደቂ ኣንስትዮ ብስሉሳዊ መጉዳእቲ እንተ ተጠቂዐን መስበርትን ካልእ ጉድኣትን ከይሰዓበን ከሎ ብግሉፅ መንገዲ ምዝርራብ ኣገዳሲ እዩ። ስፖርተኛታት ደቂ ኣንስትዮ ውፅኢተን ክመሓየሽ ብስፖርት ስመንን ስም ሃገረንን ከፀውዓ ኣሰልጠንቲ ወደብቲ ስፖርታዊ ውድድራትን ስድራ ቤትን ብዛዕባ እዚ መጉዳእቲ ዘለና ኣፍልጦ ብምዕባይ ክንድግፈን ይግባእ።

መደብ ለሰ ስፖርት ናብ ምዝዛም ገፂ እዩ ዝኸይ ዘሎ ዝኽርኩም ተዓዘብቲ ትተርፈና ድማ መደብ ሌላ ስፖርት እያ ክትከውን። ኣብ ናይ ሎሚ መደብ ሌላ ስፖርት ንፕሮፌሽናል ተቀዳዳማይ ክለብ ደቡብ ዝኾነ ከምኡ ውን ሻምፒዮን ኣፍሪቃ ንክልተ ግዜ ብምዃን ዝደመቐ ተስፎም ዕቑባ ማርያም ዘላልዩ ትሕዝቶ ይክህሉ ሰናይ ምግጣል።

0: ኣብ ናይ ብሽክለታ ህይወቱ ብዝኸፈሉ ዋጋን ዝረኸቦም ዓወታትን ንሓያሎ ተቀዳደምቲ ንኽጸሉ በቒዑ እዩ። ነቲ ኣብ ውሽጡ ዝነበረ ፍቕሪ ናይ ዝዓውዱ ስፖርት ካብ ንእስነቱ ጀሚሩ ብምልላይ ንምዕባዩ ናብ ዝለዓለ ደረጃ ብቕዓት ንምብጻሑን ድማ መስዋእቲ ብምኽፋል ኣብ ውሽጢ ሃገርን ወፃእን ብዘመዝገቦም ዓወታት ስሙ ክዕቢ ዝኽኣለ እዩ ፕሮፌሽናል ተቀዳደማይ ብሽክለታ ተስፎም ዕቑባ ማርያም። ሰላም ዝኸበርኩም ተኸታተልቲ መደብ ለሰ ስፖርት፣ ብሓፈሻ ተኸታተልቲ ንኡስ መደብ ሌላ ስፖርት ድማ ብፍላይ ኣብ ናይ ሎም መደብና ነዚ ክልተ ግዜ ሻምፒዮን ኣፍሪቃ ዝኾነ ተቀዳደማይ ንከነላለየኩም ኢና መዲብና ዘለና ንምክታልኩም ንዕድም። ተስፎም ካብ ወላድዩ ኣቶ ዕቑባ ማርያም ይሳ ካብ ወላድቱ ወይዘሮ ተብለፅ ወልደ ጊዮርጊስ ኣብ እግሪ መኸል ተወሊዱ። ናይ መባእታ ትምህርቱ ካብ ቀዳማይ ክሳብ ራብዓይ ክፍሊ ኣብ እግሪ መኸል፣ ካብ ሓምሻ ክሳብ ሻምናይ ክፍሊ ድማ ኣብ ቀነ ሓያላ፣ ካብ ታሽዓይ ክሳብ 11 ክፍሊ ድማ ኣብ ካልኣይ ደረጃ ቤት ትምህርቲ ሳን ጆርጆ መንደፈራ ተማሂሩ። ተስፎም ኣብ ትምህርቲ ተገዳስነት ስለ ዝነበሮ ፅቡቅ ዝኾነ ውፅኢታት የመዝግብ ከም ዝነበረ እዩ ዛርብ። ንቤት ትምህርቱ ክኸይድ ከሎ እታ ብወለዱ ንመሳለጢት ንኽትከውን ዝተዓደገትሉ ብሽክለታ ምስ ከምኡ ብሽክለታ ዝነበሮ ምዛኑ ብምዃን እናተቀዳድመ ይኸይድ ምንባሩ ድማ ይዝከር። ምስ ግዜ ድማ ምዝዓውዲ ፍቕሪ ክሓድሮ ጀመረ። ኣብ ማዕከናት ዜና ንውድድራት ብሽክለታ ዞባ ማእከል ይከታተሎ ስለ ዝነበረ ድማ ደጋፊ ናይ ገዲም ተቀዳደማይ መርሃዊ የማነ ከም ዝነበረ እዩ ዝዛረብ።
1: ቱካ ብመጀመርያ ብቲ ሳይክል ክንዝውር ጀመርና ብቤት ትምህርቲ ማለት እዮም መሓዙትና ደቂ ዓድና ዓርኸትና ማለት እዮም። ብድሕሪኡ ናብ ውድድር ናይ ቤት ትምህርቲ ተፃዊትና፣ ካብቲ ውድድር ናይ ቤት ትምህርቲ ድማ ብሬድዮ ንሰምዖ ነበርና ቀደም ማለት እዩ። ናይ በዓል ሃብተወሉ ስሞን፣ ኤፍሬም ተወልደ ጎንበሎ ናይዚኦም ሰምዕ ነበር ተደጋጋሚ። ኣነ ግን ቲፎዞ ናይ መርሃዊ የማነ እየ ነይረ ማለት ካብ ቀደመ መርሃዊ የማነ ክፅዋዕ ክለስ ዋላ ትሽም ደስ ዝብለና ነሩ ማለት እዩ።

0: ስፖርት ግን ኣፍሉጠ ዝበሃል ኣይነበረኒ።
1: ኣብ ቤት ትምህርቲ መሰረት ስፖርት ሃገርና ምዃንን ኩሉ ኣፍቃር ስፖርት ዝሰማምዓሉ ሓቂ እዩ። ተስፎም እውን ነቲ ናብ ፀወታታት ብሽክለታ ዘእትዎ መገዲ እዙዩ ነይሩ። እዚ ተቀዳድማይ ኣብ ቤት ትምህርቲ ኣብ ዝተሰርዐ ውድዳት ብዘይተቓጻጺ ብብሉ ዝኾነ ብቕዓቲ ክዕወተሉ ከሎ ብድሕር እዚ እውን ኣብ ናይ ንኡ ዞባ ዝተኻየደ ናይ መጻረዪ ውድዳት እውን ነቲ ብቕዓት ክደግሞ ኣይተጸገመን። ኣብ ናይ ዞባ ብዝተሰርዐ ውድዳት እውን ኣብ ብሉፅ ቁመና ብምዃን ነቲ ውድዳት ብምውዳእ ተስፋ ካብ ዘለዎም ተቐዳድምቲ ናይቲ ዞባ ከም ዝኾነ ንኣፍቃሪ ብሽክለታ ኣመስከረ። ኣብ ፀወታታት ብሽክለታ ኣብያተ ትምህርቲ ክሕፀር ዘይደልዮን ብቕረባ ድማ ነዚ ተቐዳድማይ ዝከታተሎ ዝነበረ መምህር ኣብርሃም ዝተባህለ ናይ ስፖርት ጉዱስ ነዚ ዓውዱ ፀቒጡ ንክሕዞ ብምልባው ንክሰርሕ ኣተባብዖ። ናብ ፌደሬሽን ቅድም ብሽክለታ ንዞባ መንደፈራ ብምኻድ ክምዝገብን ፀወቱ ድማ ንክቕፅልን መንገዲ ከፊትሉ። ተስፎም እውን ኣብ ሳሳይ ዲቪዥን ብምዝጋብ ኣብ ቀዳሚት መዓልቱ ናይ መድረኽ ዓወት ብምዝጋብ መስኡ መለሰ።
0: ድሕሪኡ ናይ ካብ ቤት ትምህርቲ መምህር ኣብርሃም ቺና እጂ ደገ ደሎ ሽወደን ንሱ እዩ ናብ ስፖርት ናይ ብሽክለታ ኮዋደር ኢሉ ዘመዝገበኒ ማለት እያ መንፈራ ናብ በዓል ዋሪ ኢልካ ተመዝገቢኒ እዚኣ ደይርሰዓ ሂወተይ ዋሪ ማለት ፍሳሕየ ዋሪ ሳጉ ማለት እዩ ፍሳሕየ ግን ሽሙ ዋሪ ኢልካ ዝተመዝገብ ኢልኒ ካብኣ ዋሪ መዝግበኒ ምሰልኮ ተወርወር ጥያሕ ተወርወ ኢሉ ምስ ሰጉበኒ ናብ ቺና ከይደማት ከምዚ ዋ ፍሳይ እንዲ ሽማነ የተጋገ ፍሳይ ብሎ ክብለካ ደው ኢሉ ተመዝጊብ ኣትዮ ማለት እዩ። እንታይ ዝኣቶ ኩላ መዓልቲ ግን ቀዳማይ ኣትዮ ሰለስተ ፀወታ እዩ ነረን ቀዳማይ ካልኣይ ራብዓይ ኣትዮ ማለት እዩ። ድሕሪኡ ናብ ካልኣይ ዲቪዥን ማውንቴን ሲጌርና ማለት እዩ። ኣብ ካልኣይ ዲቪዥን ማውንቴን ጋንታ ዓድባር ነረ ኣሰልጣንና ድማ ቤየነ ነይሩ ማለት እዩ። ድሕሪኡ ናይ ንዞባ ወኪልና ተፃዊትና ናይ መንደፈራ ኮይነ ወኪለ ፃዊት ኣብ ደቀ ምሓረ ኣብ ደቀ ምሓረ ተገብረ ሓሙሻይ ኣትየ ኣብ መንደፈራ ተገብረ ድማ ኣይኣተኹን እቶም ስፕሪንተራ ስለ ሒዜም ተረፍኩ ተቆሪፅና ማለት እዩ። ነጥባዊ መዝግብ ኣይከኣልኩን። ድሕሪኡ ግን ክለብ ዘባዶ መን ኣተዎ ተፃዊትና ብደቀ ምሓረ ሰለስተ ካኣት ካብ ሓንቲ ካብ ማውንቴን ሰለስተ ካብ ዲያኮርሶ ሰለስተ 2008 ኣብ ደቀ ምሓረ ዝገበርና ሰለስተ ካብ ማውንቴን ሰለስተ ድማ ካብ ዲያኮርሶ ክምረፁ ተባሂሉ ማለት እዩ። ነዚአን ሕጂ ሰለስተ ንሕና ኣነ ወዲ ያቆብ ምሕረታብ ያቆብ ኢልያስ ኣፈወርቂ ሰለስተና ተመሪፅና እቶም ዲያኮርሶ ድማ ሰለስተ ተመሪፁ ነታ ጋንታ ትሕቲ 23 ማለት ካልኣይ ዲቪዥን ንምፅዋት ኢና ኣብ ናይ ዞባ ማእኸል ተሓሲቡ ግን ኣይቀፀለትን እታ ጋንታ ኣይተመሰረተትን ኣነ ንበይነይ ናብቶም ዓበይቲ ናብ በዓል ዳንኤል ሰጊሮ ማለት እዩ።
1: ብድሕርዚ ናብ ክለብ ዞባ ደቡብ ምፅምባሩ ተስፎም ንብሽክለታ ኣብ ዝለዓለ ፍልጠትን ፀዓትን ክሳተፎ ጀመሮም። ክለብ ዞባ ደቡብ ኣብ ከተማ ኣስመራ ብምዕስካር ምስ ናይታ ዞባ ክለባት ክጠማጠም ጀሚራ ብምባራ ምምፃእ ተስፎም ከብርትዓን ንሳያን ተቀዳዳማያን ድማ ኣብ ልቢ ኣፍቀርቲ ቅድም ብሽክለታ ንክቕመጡ ኣይተሸገሩን። ተስፎም ምስ ክለብ ዞባ ደቡብ ብምዃን ዝተሳትፎ በቕሪ ውድድሩ እንተነይሩ ዙር ኤርትራ እዩ። እዚ ተቀዳድማይ ቦኽሪ ናይ ልሙዳን ፆታ ኣብቲ ፅንከረ ውድድር ዝነበረ ዙር ኤርትራ ክሳተፍ ተመክሮ ክሓፅሮ ንቡር እዩ። ተስፎም ተዘክርኡ ብከምዚ ካፊሉና ኣሎ።
0: ናይ መጀመርያ ፀወታ ዙር ኤርትራ እዩ። ናይ ኤርትራ መጀመርያ ተተኺለ ካብ ማውንቴን ተተኺለ ዙር ኤርትራ እያ። ኣጂ ዙር ኤርትራ ንዓይ ብጣዕሚ ከቢድኒ ማለት እዩ። ምስቲ ተመክሮ ዘየለ ብዝሒ ተፃወት ኣሎ ናይ ምድፋእ ምጉናፅ ኣሎ ንፋስ ኣሎ ንዓይ ዳርጋ እንዳወደቅ እንዳተሰኣኸ ወዲ ተገደደ ብዙ ኤርትራ 6-7 ግዜ ወዲቆ ክኸውን ኣብዘን 9 ስተጃት ማለት እዩ። ግን እታ ዝበለፀ ፀወታ ተፃወት ከዋ ካብ ባፃ ኣስመራ ማለት እዩ። ካብ ባፃ ኣስመራ ምስቶም ቶፕ 16 ቶፕ 20 ኣትዮ ማለት እዩ። እጂ ብኣነስ ዓቕሞ ከም ዘለኒ ብቕዓት ከም ዘለኒ ሽዑዩ ፈሊጠ እየ ማለት ዋላ ቶም ኣሰልጠን እንትኾኑ ብዓሳምሳን ወዲሴል ናና ሓላባይ ነይሩ ሽዑ ኣጆኻ ንፉዕ ኢሎም ዘተባብዑን ብሰዓት ነይሩ ማለት ሽዑ። ድሕሪኡ ብናይ ዞባ ማእኸል ተካየደ ጃልያ ተፃዊትና ኣብ ጃልያ ፅቡቅ ፀወታ ተፃዊትና ሞኖፖሊ ወይ ከምኡ ግን ናይ ሞኖፖሊን ናይ ጃልያን ተሓዊሰን ንሳውዝ ኣፍሪቃ መምረፂ ናሽናል ቲም ወኪል ዝኸደ ኣብ ከሎ ንስልጠና ድማ ተባሂላ ኣብዚኣ መፃረ ገርና እታ ናይ ደቡብ ኣፍሪካ ሸዓ ረኪብናያ። ግን ኣነ ምስቲ ዝነበረኒ ፋሲሊቲ ዋላ እቲ ተመክሮ ኣይገሽኩን ኣይኮትኩን በዓል ጃኒ በዓል ተስፋዮም ገሾም ኣነ ተሪፈ በዓል ናቱ ናልተ ብርሃኑ ገሾም ኣነ ተሪፈ ማለት እዩ።
1: ምስ ግዜ ብቕዓቱ እናበረኸ ብምምፁ ኣብ ዝተፈላለዩ ናይ ብሽክለታ ብቕዓትካ ትዕብየሉ ማለት ከም ናይ ሹካ ዓቐበት ጎልጎል እንተላይ ናይ መገዲ ካብ

0: ዜናብ ግዜ ብቕዓቱ እናበረኸ ብምፁ ናብ ናይ ክላሲክ ተቐዳድማይ ክፀሪ ብምዃል እውን እቲ ድሒሩ ዘመዝገቦ ዝነበረ ዓወታት ምስክር እዮም። እዚ ተቐዳድማይ ኣብ ናይ ዞባ ማእከል ውድዳት ምስ ዓበይቲ ተቐዳድምቲ ብምጥምጣም እውን ዓወታት ክሓፍስ ኣይተፀገመን። ኣብ 211 ብምኽንያት 8 መጋቢት ኣህግራዊ መዓልቲ ደቂ ኣንስትዮ ኣብ ከባቢ እንዳ ማርያም ዝተሰርዐት ውድድር ክዕወት እንከሎ ኣብቲ ዓመት ብፌደሬሽን ቅድም ብሽክለታ ዞባ ማእከል ዝተሰርዐት ውድድር ጭራቅ ቆረፅ ናይቲ ዓመት እውን ተስፎም ብምዕዋት ኣብ ልቢ ደገፍቲ ብሽክለታ ክቕመጥ ዝኽኣለ ተቐዳዳም ኣይኮነ።
1: መጀመርያ ኮ እንዳማርያም ኣነ ዝፈትዋ ፀወታ ማለት መጀመርያ ዓወተይ እንዳማርያም እቲ ቀዳማይ ምውፃእ ማለት እቲ ቶፕቴን ኣላ በዓል ሞኖፖሊዮ ጃልያ ንፃወት ነርና ግን እቲ ዋላ ስኔማ ሮማ ነይሩ ግን እቲ ቀዳማይ ዛእተ ኩላ ኣብ እንዳማርያም ማለት ናይ መዓልቲ ደቂ ኣንስትዮ 8 ማለት 8 መጋቢት መዓልቲ ደቂ ኣንስትዮ ዝነበረ ማለት ቀዳሚ ያት ብድሕሪ እውን ናይ ናፅነት 211 መወሲደ እየ 213 መወሲደ እየ ኣብ እንዳ ማርያም ትግብር ማለት እዚ ኣብ እንዳ ማርያም ሲ ዋላ ክላሲካት ዋላ ጭራቁረፅ ንባዕሉ እንዳ ማርያም ዝተዓወት ኩሉ ከማ ኣብ ሂወተይ ሰብ እውን ትፈዘ ኮን ወይ ድማ ተዓዛባይ ርኢ ይፈለጥ ኒ ኣብ ዝንጎ ድይቦዮም ክሪኡ ውዒሎም ምስቲ ማይ ግመ ነበረሉ ግዜ ንዓይ ብሞር ትስሕበኒ ማለት እዩ።
0: ክለብ ዞባ ደቡብ ካብ ግዜ ናብ ግዜ ብቕዓታ እናዓበየት ካብ ተሳታፊት ናብ ተወዳዳሪት ደረጃ ብምብራኽ ብሉፅ ዝኾነ ምንቅስቓስ ከተንፀባርቕ ጀሚራ። ብኦሎምፒካዊ ተቐዳዳማይ ብሽክለታ ዳንኤል ተክለ ሃይማኖት እናተቐለሰ ድማ ስባ ብተደጋጋሚ ኣብ ማዕከናት ዜና ውሽጢ ሃገር ክፅዋዕ ጀመረ። ተስፎም ኣብቲ ግዜ ዝነበረት ክለብ ደቡብ ኣብ ዞባ ደቡብ ሓያሉ ተቐዳደምቲ ንኽፈርዩ ምኽንያት ዝኾነት ከም ዝነበረት እዩ ዘኪሩ። ኣብ ዞባ ደቡብ ውድድራት ልሙዳን ማለት ዳይኮርሶ ኣብ ዝተፈላለዩ ዞባታት ይስራዕ ብምባሩ ድማ ተቐዳደምቲ ከምቲ ዝድለዩ ይፈርዩን ንክለብ ድማ ክምግቡ ዝኽእሉ ምንባሮም ብምግላጽ ኣብዚ እዋን ግን እቲ ብዝተፈላለዩ ምኽንያታት ኣብ ውሱናት ከተማታት ጥራይ ይካየድ ብምህላው ግን ጎስጋስ ከም ዘድላ ረድዩ። ተስፎም ኣብ ውድዳት ብሽክለታ ዞባ ማእከል ካብቶም ጸሎቱን ተዓወትን ዝኾኑ ተቐዳዳማይ እናኾነ ኣብ ዝመጸሉ ዝነበረ ግዜ ኣብ 210 ጠቕሊሉ ካብ ብሽክለታ ብምራድ ናብ ዓዱ ከደ። እቲ ምኽንያት ካብዚ ተቐዳዳማይ ኣብቲ ግዜ ናብ ወፃእ ሃገር ንምጋሽ ኣብ ምድላው ንዝነበረት ሃገራዊት ጋንታ ኤርትራ ክምረፅ ብዘይምዃሉ ካብ ዝተሰምዑ ጓሂ ምንባሩ ክገለጽ እንከሎ እንተኾነ ምስ ብቕዓቱ ክወርድ ከምዘይብሉ ዘእመንዎ ደገፍቱ ግና እንደገና ንክምለስን ከይፀንሐ ድማ ናብ ብቕዓት ብምምላስ ኣብ ብሉፅ ቁመና ከም ዘሎ ከመስክርን ከኣለ። ተስፎም
1: ኣይኮን ልክዓ ኣለካ ሕጂ እንታይ እዩ ኣብ ኩሉ ተፀዋታ እዩ ወይ ድማ ኩሉ ስፖርት ኣብ ዓይነት ስፖርት ከይፈላኻ ኣብ ኩሉ ኣሉ ተፃወቕተዋት ኣሎ ምክንያቱ ንዑ ተስዒርካ ኢኻ ድማ ብዝለዕለ ደረጃ ትበፅሕ ብኣሰንከልልካ ተፀዲፍካ ድማ ኦረዲ ትምለስ ኣነታ ሂወት ማለት እዩ ወይ መብልዕ እንጀረኻ ትኾን ወይ መውጥፊኢትካ ትኾን ማለት እዩ። ሕጂ ኣነ 210 ጠቕላላ ሳይክል ገዲፈ ነይረ ማለት እዩ 210 ጠቕላላ ካብ ሳይክል ወሪደ ሰዓዲ ኸይደ ናይ ሕርሻ ጀሚረ ነራ ግን ብየዕረኽትና መሓዙትና ጎሲሶም ኣምፅኦም ናብታ ብሽክለታ ሰቐሎምና ማለት እዩ ግን ኣብታ ብሽክለታ ሕጂ እዚ ናሽናል ቲም ደይተመረፅኩ ኢለ ምክንያቱ ሰዓቕም ነርኒ ብቕዓት ነርኒ ናሽናል ቲም ደይተመረፅኩ ኢለ ኣብ 210 ኮም ገረ ብሃገረ ፀዲፈ ዘዝኾን እዚ ደረጃ ርእየ ዘለኹ በፅሐ ዘለኹ ኣይመፃና ማለት እዩ። ሕጂ እንታይ እዩ ኣሎ ገለገለ መዓልትታት ትፅመመሉ ክህሉ ኣሎ እንተዘይተፀሚምካ ስ ሓንቲ ክትገብር ኣይትኽእልና ወይ ማዓቕል እተዘይገርካ ስ ሓንቲ ክትገብር ኣይትኽእልና ዋላ ቦላታውን ኮ እተዘይተፀሚሞም ስታ ዓወት ኣይትመፅንሐ ተላሓፂዙ ፀዲፉ ተጋጩ መፅ እዩ ስፕሪንት ሰዕር ነዚኣ ክትገብር ተኾንከ እንታይ ክትገብር ኣለካ ዓቕሊ ክህልወካ ኣሎ ተፃወርነት ክህልወካ ኣሎ ክገብር እየ ባህል ድማ ክትኸውን ኣለካ ማለት እዩ።
0: ዓመተ 211 ተስፎም ነቲ ካብ ብሽክለታ ንክወር ዝወሰኖሞ ዳግመ ግምት ብምግባር ዝተመልሳ ትኽሕስ ዓመት ኮይናትሉ እያ። ኣብቲ ዓመት እዚ ተቐዳዳማይ ማሊ ሃገራዊት ጋንታ ኤርትራ ብምልባስ ኣብ ዴንማርክ ኣብ ዝተኣንገደ ውድድራት ሻምፒዮን ዓለም ናይ ትሕቲ 23 ዓመት ክሳተፍ ምስ ኣያታቱ ዝኾኑ ተቐዳድምቲ ነቐለ። ኣብዚ ሻምፒዮን ተስፎም ኣብ ክልቲኡ ውድድራት ማለት ናይ ውልቂ ናይ ግዜ ውድድርን ናይ ፅርግያን ክሳተፍ እንከሎ ናይ ክሮኖሜተር ተቐዳዳማይ ምዃኑ እውን ንነብሱ ዝፈለጠላ ኣጋጣሚ ኣብቲ ውድድር ምንባራ እዩ ዝዝከር።
1: መጀመርያ ተፃወት ኩሉ 211 ወል ሻምፒዮን ኣንደር 23 ዴንማርክ ወርልድ ሻምፒዮን ኣንደር 23 ዴንማርክ ተፃወት ኩሉ ንመጀመርያ ግዜ ናሽናል ቲም ዝወክል ኩሉ ማለት ኣብ ሕጂ ሓንቲ ተመክሮ የብልናን ግን ኣብኣ ዘጋጠመትና ንእሽተይ ንሕና ክሮኖሜተር ክንርኢ እንዳኸልና ሽመይ ኣብቲ ናይ ክሮኖሜተር ረኺበ ኣብ ስ ነይሮም ዝዛውርና ኤርትራውያን ኣብ ዴንማርክ ኣብ የና ስባል ነይሩ ዩርዮ ኣነስ ኮሮና ገብር ኮሮና ተዘይገርካ ድማ ትስረስ ኣብ ፀወታ ኣነት ወይ ስር ኣይትፃወትና እቶም ኣነ ዙ ስርስ ኩልሃና ንስረስ ረዮም ሰበሮ ንሶም ናብቲ ቁፅረይ ከምፁን ምስ ዕጥቅኻ ውን ዝወዝቦ ብወል ሻምፒዮን ይረአዩ ኮሮና ሜተር ማለት እዩ ዕጥቂ ይነበረኒና ምክንያቱ ዋላ ሳይክል እውን የብለ እዩ ዋላ ሓንቲ ይነበረና ማስክ ገብር ኢለ ሲኮትኩና ወረድሮ ይስጣኢና ኣምፃዋት ከድና ኣነ ብናይ ፍረቃልሲ ገረ ሳይክል ገረ ኮሮና ኖርማል ዕጥቂ ገረ ናይ ኤርትራ ዕጥቂ ኮይኖም ኖርማል ገረ ማለት እዩ ተፃዊቲ ኣብ ሽዑ እውን ነፍሰይ ኮሮና ክዝውር ዝገምገምኳ ሸዓ ኮሮነስ ዝውረ ኢለ ነፍሰይ ዝገምገምኳ ሸዓ ምክንያቱ ተቀዳማይ ዝወፀ ተሳሳይ ዝወፀስ ኣብ ሕንፃ ዝሓሊፍኒ ሕጂ ናተይ ናቱን ጋግ ናይ ክልተ ደቂቀ ኣብ ማእኸልና ናይ ደቂቀ ነሩ ኣብ ማእኸልና ሓደ ነሩ ማለት እዚ ንዓይ ዝርከበኒስ ክልተ ደቂቀ ሂብኒሎ ተሳሳይ ዝኣተዎ ኣነስ ክፅዕ ልክዕ ከማይ ተፃወታ እዩ ኣንደር 23 እዩ ግን ኣነ ኣይተዳለኹን ኣይረሰንኩን ዕጥቂ እውን ይዓጠኩን ሶታ ጃስት ዘዊረ ወዲአ ፀወታ እዩ ናይ ሰንበት ኢካ ትዳሎ ማለት እዩ ባ ድማ ስለ ተፃወትኩ ኣብ ወልድ ሻምፒዮን ኣንደር 23 ተፃዊትና ሕጂ ሽዑ ኣንደር 23 ዝነበሩ በዓል ባርጊል ሕጂ ቤየሎ ኩሎም እዞም ፕሮፌሽናል ስምሳና ተፃወቱ ኣንደር 23 ሽዑ እዮ ፀወታ ውን ብግቡእ ወዲና ፅቡቅ ወዲና ኣብ ስፕሪንት ዋን ሓንቶን ገብር ይከኣልና ግን ኣስናን ዓፅዮምና ሕጂ ኣብ ጂነር እንድሕር ኮንካ ኣንደር 23 ኮንካ ኣስናን ዝዕፅ ኣሎ ብታሕቲ ሕጂ 13 ስኒ ትጥቀም ሸረር ኮይኑና ኣይለመድናዮን ኣብ ጥራይሲ ዘውርና ንፈለጥና ሕጂ ነቲ መጋዝና እዮም 53 ስለ ዝኾነ ነቲ ስኳት ዓፅዮምና ኣብ ሸዓፍቲ ሽዑ ግዜ 52 ስኒ ዝግባእ ኣብ ናይ ወልድ ሻምፒዮን ማለት እዩ ትሕቲ 23 ዓመት ስለ ዝኾነ
0: ኣብ 212 ሻምፒዮን ኤርትራ ኣብ ከተማ ክረናብ ዝተኻየደሉ ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ብክለባት ዘይኮነ ብዞባታት እቲ ፀወታ ንክካየድ ብዝወሰኖ ውሳነ መሰረት ፕሮፌሽናላት ተቀዳድምቲ ከም ዳንኤል ተክለ ሃይማኖት ካብ ኣውስትራልያዊቲ ክለብ ግሪንኤጅ ተቀዳድምቲ ፍረቃልሲ ደበሳይ ካልኦትን ተቀዳድምቲ ድማ ካብ ዶብ ኣፍሪቃዊት ኤምቲኤን እውን ኣብቲ ሻምፒዮን ክሳተፉ ክኢሎም ተስፎም ናይ ዞባ ደቡብ ተቀዳዳማይ እናሃለወ ኣብ ዞባ ማእከል ይፃወት ብምባሩ ምስ ሕሪቲ ክለብ ዞባ ማእከል ብምዃን ንኽፃወት ሓር ኣብዚ ኣጋጣሚ እዚ ተቐዳዳማይ ምስ ክለቡ ደቡብ እናተፃወተ ኣንጻር ወዲ ክለቡ ዝነበረ ዳንኤል ንኽፃወትን ክጠማጠምን በቲ ድማ ንዞባ ማእከል ክዕውትን ኣብ መንጎ ተቐርቀረ ዳንኤል ተክላይ ሃይማኖት ድማ ሻምፒዮን ኮነ እታ ኣካታዒት ዝነበረት ፍጻመ ከመያ ነይራ ተስፎም ዝኽሩ ኣካፊሉና ኣሎ
1: ሕጂ ኣብቲ ሽዑ ግዜ ንመጀመርያ ግዜ እዩ ብጋንታታት ተገብሩ ብዞባ ማለት እዩ ዞባ ክንደይ ዞባ ኣለዋ 6 ዞባ እየን ዘለዋና ን6 ብ6 36 ተፃወት ሕጂ ትኮታ ናይ ተፃወታ ውሑድ ግን እቶም ብቕዓት ደሎም ኣለው ትብሎም ንፃወት ዘለና ሕጂ ኣነ ንክለብ ዞባ ደውደ ኮንኩ ወኪለ ከደ ንዞባ ማእኸል ወኪለ ከደ ማለት እዩ ዳንኤል ድማ ንግሪንች ወኪሉ ነብሱ ሻምፒዮን ማለት እዩ መፅ ናይ ኤምቲኤን ነይሮም ናይ ዞባታት ድማ ናይ ዞባ ደቡብ ድማ ሳፖርት ይገብሩና ነይሮም ግን እቲ ዓቕሚ ወይ እቲ ብቕዓት ትሕስ ስለ ዝብል ነበረ ኣይ ከብሉን ኣይከኣሉን ማለት ክሕዙን ኣይከኣሉን ኣብቲ ሽዑ ግዜ ግን ዳንኤል ምሳለመ ኣነ ክጎየ ኣይከኣልኩን ኣነ እውን ንዑ እስካቶ ገር ክለጉበይ ኣይደለኹን ምክንያቱ እቲ ጋግ ክፀብብ እዩ ክትሕወስያ ካልእ መጥቃዓትታት ክመፅ ዳንኤል ሲኢልና ርኢናዮ ማለት እዩ ኤምቲኤን ፈቲኖም ናይ ዞባ ማእኸል እውን ፈቲኖም ከርክቦ ይከኣሉ ዳሕራይ ስካቶ ስካቶ ምስ ኮነ ሓሙሽተ ሰብ ተፈሊና ንኸይድ ኣርሃ ደበሳይ ፍረቃልሲ ወዲ ቅዱስ ኣነ መክሰብ ካብዚኣ ድማ መሽና እቶም ሓሙሽተ ተፈንጭልና ንኸይድ ኣነን ኣርሃን ፍረቃልስን ኣነ ፍረቃልስን መጀመርያ ከድና ኣነ ፍረቃልስ ንፍረቃልስ ክሕጉ ዘይከኣልኩን ምክንያቱ ዳንኤል ቅድሚ ስለ ዘሎ ክነርክቦ ኣይደለኹን ንዓየ ወፃኒ እዩ ትሕቲ 23 ቀዳማይ ክኸውን ዋላ ዳንኤል ንርክቦ ቦላታውን ካብ ክልቲኦም ድሓምቕ ኣይኮንኩን ግን እንድሕርታ ፀወታ ፅቀ ብዞባናኹን መጠንቀቕታ ዋሃበን ነይሩ ማለት እዩ ትሽዑ ግዜ ዝነበረ ሰልጠንቲ ግደፍ ይበሃል ነረ እቲ ሓበየ እውን የብር ነረ ብዘይርኢና ብዘየለውሉ ማለት እዩ ኣነ ሕጂ እንታይ ይሓስብ ነረ ንዳንኤል ምርካብ ዶይኮነስ ነታጋግሞ ክነፅባ ቦላታ ምስ ፍረቃልሲ ዋላ ሰዓረኒ ሳልሳይ ታኣትስ ትሕቲ 23 ቀዳማ ይኾን ኣለዋ ብድሕሪት ጉርቦ እንድሕሪ መፅያ ግን ኣስጋኢ ትኾን ኣለ ማለት እዩ ክስዕሩ ንኽእሉ ስካቶ ስካቶ ክኾኑ ዝኾነ ነገር ከጋጥመካ ክእል እዩ ነዚ ሓሲቤት ሓብት ዝስሕብ ነረ ማለት እዩ መወዳእትኡ መርሃ ቅዱስን ኣርሃን መፁና ኣርባዕተና ኮይና ካባን ኣርባዕተና ድማ ተሃላሊኽና ኣርሃ ይኸይድ ንርሃነ ሲለሪ እዩ መርሃዊ ጎዮ ንመርሃዊ ፍረቓርሲ ጎዮ እዚ ሕጂ ሰንሰለት ትኸውን ንሕራይ ፍረቓርሲ ቦላታ ጅምራ ዳርጋ ርሕቕ ጀሚሮ ንርሃብ ሕንፃፀ ሓሊፈ ያነ ካልኣያት ያነ ማለት ኣርሃሳሳይ ፍረቓርሲ ካልኣያ እዩ ቀዳማይን ካልኣይን ኮይና ማለት እዩ ምስ ዳንኤል ኣቴና ወዲና ማለት እዩ
0: ናብ ኣብ ሃገረ ዶብ ኣፍሪቃ ዝርከብ ናይ ዩሲኣይ መሰልጠኒ ማእከል ንኸምርሕ ዕድል እኳ ተመፆ ኣብቲ እዋን ሃገረ ሆላንድ ክካየድ ተሰሪዑ ኣብ ዝነበረ ሻምፒዮን ዓለም ናይ ትሕቲ 23 ዓመት ንኤርትራ ወኪሉ ንኽፃወት ስለ ዝተሓሪ ግን ካብ መገሻ ክተርፍ ክኢሉ ናይ ሻምፒዮን ዓለም እውን ብሰንኪ ቪዛ ክሳተፎ ብዘይምኻሉ ኣብ ሓደ ግዜ ክልተ ዕድላት ብምኽሳሩ ኣብ ናይ ብሽክለታ ዘመኑ ካብ ዝዝክረን ከበድቲ ኣጋጣሚታት ሓንቲ እያ ግን ከምቲ ኣቕዲሙ ዝገለጾ ተስፎም ናቱ ግዜን ኣጋጣምን ከም ዝምፅእ ኣሚኑ ብዲስፕሊን ክሰርሕ ንነብሱ ብምእማን ክሰርሕ ተንሰ ኣብ 213 ግን ተስፎም ናብ ዶብ ኣፍሪቃ ማህደረ ትምህርቲ ንኽልተ ዓምታ ንክቐስም ዕድል ስለ ዝረኸበ ናብታ ሃገር ብምኻ ንብሽክለታ ብስነ ፍልጠታዊ ኣምር ክምሃሮን ነቲ ዝተምሃሮ ድማ ኣብ ውድድር ከተግብሮ ካኣለ እንተኾነ እቲ ዝሳተፎ ዝነበረ ውድዳት ብዩሲኣይ ተፈላጥነት ዘይነበሮ ብምንባሩ ኣሉታዊ ተራኳ ተነብሮ ተመክሮ ንክቐስም ከም ዝሓገዞ ዩ ተስፎም ዝዛረብ
1: ኣብ ሳውዝ ኣፍሪካ ሓደ ተማሂርና ማለት እዩ ትምህርቲ ማለት መጀመርያ ዝመሃሩና ኣመጋግባ ኣመጋግባ እንታይ ሰሪሕካ እንታይ ትበልዕ እንታይ ትገብር ኩሉ ነገር ተማሂርና ማለት መሰልጣኒ ኢና ድሕሪኡ ትረኒን ናይ ትረኒን ጉዳይ ትረኒን ድማ ከም ኣብዚ ኤርትራ ንገብሮ ነርና ይበልፅ ካብኡ ንገብሮ ምክንያቱ ኣብዚ ኣብ ኩሉ ኣለዎ እቲ ዝነበርናይ ቦታ ጎልጎል እዩ ሓንቲ ዓቐበታ ዘላ እሳ ድማ ኪሎሜተር ኪሎሜተርን ገለ እንትኸውን ኣብ ዓይና ንሰርሕ ኸልና ማለት እዩ ካብቲ ዝነበርና ካልእ ኣሎ ዓቐበታት ከም በዓል ኬፕታውን ገለ ተኸድካ ፉል ናይ ዓቐበታት ቦታታት ኣሎ ግን እቲ ፀወታታት ዝግበሩ ኣብቲ ከባቢና ኢናና ሕጂ ከባቢና ስለ ዝኾነ ካብኡ ክትረሓቐ የብልካ ምክንያቱ ንጉሆ እዩ ዝካየድ ፀወታ ብመኪና ለይቲ ኢኻ ትኸይድ ካብ ገዛኻ ከምኡ ስለ ዝኾነ ካብ በዓል ኬፕታውን መፅኻ ፀወቶ ስለዘይ ትኽእል ኣብ ፔቸስትሮም ሳውዝ ኣፍሪካ ነርና ማለት እዩ ካብ ጆሃንስበርግስ ናይ ሰዓትን ፈረቓን ብሚንኪና ማለት ትኸድ ሕጂ ኣብኡ ዝነበረ ፀወታ ብጣዕሚ ፅቡቅ እዩ ዋላ ማርሖም ኩሉ ነገሮም ሽልማቶም ገለ ፅቡቅ እዩ ግን እንታይ ነሩ ናይ ዩሲኣይ ኣይኮነን ልክዕ ከምዚ ብዛዓድና ፀወተ ሎኮል ፀወታ እዩ ሕጂ ብዩሲኣይ ተፈላጥነት የብልካን ተስፎም ኣብየሎስ ኣይፈልጡን ነሮም ናሽናል ቲም ተዘይኮይኑስ ኣብ ሳውዝ ኣፍሪካስ ኣይፈልጡና ነሮም ምክንያቱ ናይ ዩሲኣይ ነጥብ ይብልካን ኣብ ዩሲኣይ ፀወተ ፀወታ ይብልካን ሕጂ ንሕና ካብኡ ተመሪፅና ኣነ መትከል እየ ሜሮን ንናሽናል ቲም ንውክል ነ ንመፅእ ኣብ ናይ ኣፍሪካን ፀዋት ጓቦን ከይድና ሩዋንዳ ከይድና ከምኡ ኣብ ሻምፒዮን ኣፍሪካ ንኸይድ ከምዚ ኣብ ንረአ እምበር ኣብ ሳውዝ ኣፍሪካ ድርእካ ነገር የለን ማለት እዩ
0: ማሊ ሃገራዊት ጋንታ ኤርትራ መሊስካ ክትፃወት ዕድል ተረኺብካ ከምቲ ቀዳዳማይ ዝፈጥረልካ ናይ ርእሰ ምትእማን ብዘይመጠን ዓብዩ ዝበለ ተስፎም እቲ ዕድል ምስ መፁ ብዝግባእ ክጥቀመሉ እዩ ተራእዩ ኣብ 213 ኣብ ሃገር ግብፂ ዝተኣንገደ ውድዳ ሻምፒዮን ኣፍሪቃ ሃገራዊት ጋንታ ኤርትራ ኣብ ናይ ደቂ ተባዕትዮ ኦሎምፒካዊ ተቀዳዳማይ ዳንኤል ተክለ ሃይማኖት ሜሮን ርእሶም ሜሮን ተሸመ ተስፎም ዕቁባ ማርያም ከምኡ ድማ ኦሎምፒካዊ መርሃዊ ቅዱስን ዝነበርዋ ሓያል ጋንታ ቆይማ ኣንጻር መዘናኣ ሃገራት ንኽፃወት ተዳልያ እዛ ኣብ ከተማ ሻርማ ሼክ ዝተሰርዐት ናይ ፅርግያ ውድድር ተስፎም ምስ ወዲ ጋንቱ መርሃዊ ቅዱስ ብምርዳ ነቲ ፀወታ እናንበቡ ናብ ረብሖም ንምውዓል ክሰርሑ ተረዳዱ ሃገራዊት ጋንታ ኤርትራ ድማ ነዞም ተቀዳድምቲ ንቅድሚት ብምስዳድ ካብ ድሕሪት ክፍጠር ንዝኽእል መጥቃዕታት እናተቆፃፀረት ዕዮ ገዛ ብምፍፃም ንውፅኢት እዞም ክልተ ተቀዳድምቲ ተቃውመት
1: ኣብቲ ፀወታ ሮድ ሬስ ምስኣተና ግን 160 ኪሎ ሜትር ነይሩ ማይ በቃ ኣይተዕረፍና መስተ ሃሩር ብጣዕሚ ሃሩ በረድ ኣሎ ሕቆካ ትገብር ወይ ድማ ኣብቲ ብራኳ በረድ የትዮምዋ ቀልጢፍ ዝውዕ ኣብታ ዝነበረ ፀወታ ግን ናይ ብሬካ ወይ ተፈጢራ ማለት ስካቶ ስካቶ ምስ ኮነ ሳውዝ ኣፍሪካ ሓሳብ ፈቲኖምና ፀጊዐ ናይ ዝተቆርፀ ሰብ ኣይነበረ ካባና ማለት ድሕሪ ከማ ስለ ዘይተዋፀና ና ስካቶ ስካቶ ኮይና ኣነ መርሃዊ ንስካቶ ንገብር ዳርጋ 15 ሰባት ገለ ንኸይድ ግሩቦ ፈጢርና ጋጋ ግፍሕና ምስኦም ኮይና ድሕሪ ንዖም ክነትርፎም ኣለና ኣልጀርያ ነሮም ስፕሪንተራት ሩዋንዳ ነይሮም ካብዚኦም እውን ክተርፍለዎም ታና ስካቶ ስካቶ ኮይኑ ማለት እዩ ስካቶ ስካቶ ምስ ኮነ ዳርጋ ናብ 6 ሰብ ፀሪና ካብዞም 6 ሰብ ክልቴና ሕና ኤርትራውያን ሓደ ሩዋንዳ ሓደ ናንብያ ዳንክላቨ ሓደ ኣልጀርያ ሓደ ድማ ናይ ሳውዝ ኣፍሪካ ይኸውን ማለት እዩ ካብ ጀሚ እውን ኣይተዋፃና ተባሂለ ኣስካት ኣስካት ጀሚረ ኣነ መርሃ

0: እኔ አቶ ክልተ ኣለና ኣድቫንቲ መርሃዊ ተባሂሉ ንዕቱ ገዮም ኣነስካ ተገብር ኣነስካ ተገረ መርሃዊ ይከታተል ማለት ሕጂ ብልጫስ ነርና ነዚያ እውን ተቋሪፆም እቶም ኣልጀርያን ኩሎም ተቋሪፆም ኣነ መርሃዊ ደንክራቨል ንኸድ ላስት 5 ኪሎ ሜትር ማለት እዩ እጂ እሳታ ሓንቲ ላብ ጌጋ ክላለ ደርጋ ናብ 20 ገፃ ትኸይደ
1: 20
0: እጂ ኣብቲ 5 ኪሎ ሜትር መሰረፈት ግን ሰለስተ ኢና ተሪድና

0: እንጂ ነዚ ሰብዚ ኩን ስዕረት ኮይናስ ገለ ታክቲክ ክንጥቀመና ስኳት ስኳት ክገብር ኣሎ ሕጂ ቅድሚ መርሃዊ ዳንክራብር ስኳት ገብር ኣነ መርሃዊ ስኳት ገብረሉ ኢለ ሰቀኢለ ተራኽቦ ዳንክራብር ሓሊፍ ንዕ እውን ኣይጎየ መርሃዊ ማለት እዩ ኣብ ሕቆና ተወድቕ ክልጤና ዘዊረ ዘዊረ መርሃዊን ደኺም ነርሻ ኣብቲ ግዜ ግን ንእሽተ ሓጊዝኒ ነርክቦ ሰርከብናይ ኣብ ድሕሪኡ ኮፍ ኢለ ኣነ ኣብ 500 ሜትሮ ናርኪብና ሕጂሱ ኣብ ኣንጎሎ ምስረአየና ጋግ ነራና እቲ ኣንጎሎ ሕለፍ ምሰለና ናርኪብና ኣይረአየና ኣብ 250 ሜትሮ ዝበፅሐ ጀሚረያ ወላ ጀምራ ከሎ ሰንቢድ ምክንያቱ ደርከብናይ ሳይ መሰለን ኣስ ቀዳማይ ኣትዮ ማለት ካልኣይ እሱ ሳልሳይ መርሃዊ ሕጂ ፍተሃዋሆ ሽዑ ነበረት ኩላህና ዝኸድና ሽዓስ ኩላህና መደልያ ምፅና ነናኸና መደልያ ማለት ናይ ጋንታ ደኮስ ነናኸና መደልያ ምፅና እ ፍሉይቲ ትገብራስ ኩሉ ሰብሲ መደልያ ገብሩ ናቱ ማለት እዩ
1: ተስፎም ሻምፒዮን ኣፍሪቃ ብምዃን ዓብዪ ክብሪ ክጎናፀፍን ከሎ ኣብ 216 እውን ነዚ ናይ ኣህጉርና ዝዓበየ ሽልማት ደጊሙ ንኽላበሳ ካብ ፈለማ ናይቲ ዓመታት ሒዙ ክሰርሕ ተበገሰ ኣብቲ ግዜ እቲ ሃገረት ጋንታ ኤርትራ ብፕሮፌሽናላት ተቐዳደምቲ ተሓጊዛ ክብራ ንዕቃብ ናብ ሃገረ ሞሮኮ ኣቕኒዓ ኣብቲ እዋን ሃገረት ጋንታ ኤርትራ ኣብ ናይ ደቂ ተባዕትዮ ብናይ ጋንታ ውድዳት ክሮኖሜትር ተሸላሚት ወርቂ መዳልያ ክትከውን ኣብ ናይ ውልቂ ድማ ብመገዲ ዳንኤል ተክለ ሃይማኖት ተሸላሚት መሓስ መዳልያ ኮይና ኣብ ናይ መወዳእታ መዓልቲ ናይ ፅርግያ ውድድር ሃገረት ጋንታ ኤርትራ ኣዝዩ ብዘገርም ብቕዓት ንፆታ ብምቁፃር ነቲ ኣብቲ ዓለት ዕለት ተልደቱ ማለት መበል 24 ዓመት ዘኽብር ዝነበረ ኣባላት ተስፎም ብምዕዋት ብሉ ዝኾነ ህያብ ብምሃብ ደጊማ ንባንዴራ ሃገርና ከም እተንበልብል ገይራ
0: ፀወታ ነበረ ዳንኤል ሜሮን ኣሮን ንዕና ክሰርሑ ና ኢላ እጂ እታ ስፕሪንት ዓቐበት ንእሽተይ ወፂኸ ጎልጎልያ ነራ ዓቐበት ግን ቅድሚ 3 ሜትር 4 ሜትር ሜትሮ ተርፋ ከላ እታ ቦላታስ ዓቐበት ኣላታ ንእሽተይ ከም ዝትረባ ዓይነት 8 ሰብ ሃዲሞም ነይሮም ካብቶም 8 ኤርትራውያን መክሰብን መትከል ነሮም ካብቶም ክስዕሩ እዮም ድግበቦም ነሮም ብድሕሪኡ ኣነ ኣማኒኤል ንስካቶም ዝገብር ኣማኒኤል ቅድም ስካቶም ዝገብረ ንዓ ኣይረኣየን ኣነ ንማኒኤል ጎየዮ እሱ ከኣትዋን ኣነ ከኣትዋን ሓደ ኮይነ ብሓንሳብ ደርጋ ኣትና ኣማኒኤል ኣጅ ስካቶ ገብረሎ ማለት ሓንቲ ኪሎሜትር ምስ ተረፈት ኣነ ሒዘይኹም ዘለኹ ይረኣየኒና ብድሕሪኡ ሰብ ዘል ጥራየ መሰውን ኣነ ይሕዞ መክሰብ ንዓይ ጎየኒ ሰለስተና ንስራዕ ዝተሰርዓና ዳርጋ ናብ 500 ሜትሮ ምፅና ኣመራፂ የለን በላ በላ ኢለ ኣነ ምክንያቱ ስ ሰለስተና ኣለና ኣብቲ ቅድሚት ዘዊሩ እሊ ምሰለ ኣነ ከሎ ጀሚረ ቦላታ ክርክቡን ክሓልፉን ክርክቡን ይከኣሉ ወዲ እያ
1: ድሕር ዝዓወት ተስፎም ናይ ፕሮፌሽናል ፀወታ ንኽካይዱ ዕድል ተኸፊትሉ ምስ ኣብ ሕቡራት ኢማራት ዓረብ ዝመደበራ ክለብ ሻርጃ ድማ ንኽፃወት ውዕል ከተመ እዛ ክለብ ኮይኑ ውድዳቱ እናካየደ ከሎ ኣብ ስራዕ ዝነበረ ፀወታታት ብሉፅ ኣፍሪቃዊ ተቐዳዳማይ ተባሂሉ ኣብ ዝተፈላለዩ መድረኻት ፀብለል ክብል ክኽእል እንከሎ ምስ ሃገራዊት ጋንታ ኤርትራ ብምዃኑ እውን ኣብ ከም ዙር ጋቦን ዙር ሩዋንዳን ዓበይቲ ዓወታት ብምዝጋብ ክደምቕ ብምኻሉ ዓመት 216 ኣብ ናይ ብሽክለታ ህይወቱ እታ ዝበለፀት ዓመት ኮይና ሓሊፋ ንዚ ብቕዓት ዝተዓዘበት ጃፓናዊቲ ክለብ ኢንተርፕሮ ዝተባሃለት ናይ ኮንቲኔንታል ጋንታ መዚ ክልተ ግዜ ሻምፒዮን ኣፍሪቃ ዝኾነ ተቐዳዳማይ ብምፍራም ንኽልተ ዓመታት ንኽፃወት ዕድል ከፊታ ተስፎም ብሰንኪ ናይ ቪዛ ፀገም ምዛ ክለብ ኣብ ኣጉር ኤሮጳ ክወዳደር ኣይከኣለ ነይሩ እንተኾነ ግን ኣብ ኣጉር ኤስያ ኣብ ዓበይቲ ፀወታታት ከም ናይ ቂንጋ ሃይለክ ካልእን ብምስታፍ ክደምቕ ከሎ ኣብ ዙር ጋቦ ብምስታፍ እውን ናይ ካልኣይ ደረጃ ሒዙ ንውድድሩ ፈፂሙ ነይሩ እዩ ብድሕር ናይ ክልተ ዓመታት ምዛ ክለብ ድሕር ምፍላዩ ኣብ 2019 ኣንፈቱ ናብ ላቲን ኣሜሪካ እዩ ኣቕኒዑ ተስፎም ምስ ማርቲነክ ዝተባሃለት ክለብ ብምዃን ድማ ምስ ወዲ ሃገሩ ዳንኤል ተክለ ሃይማኖት ብሓባር ብምዃን ተፃወቱ ክለቦም ኣብ ናይ ካሪብያን ውድዳት ብቕፃል ትሳተፍ ብምባራ ህላወ ናይዞም ተቐዳደምቲ ንዓኣ ወሳኒ እዩ ነይሩ ምስታ ክለብ ድማ ንሓሙሽተ ዋርሕ ድሕሪ ምፅንሖም ብሰንኪ ኣብቲ ግዜ ዝተኸስተ ኮቪድ-19 ስፖርታዊ ንጥፈታት ብምድስካሉ እዞም ተቐዳድምቲ ካብታ ክለብ ከም ዝፋነው ተገብረ ተስፎም ናይ ኮቪድ ኩነታት ድሕሪ ምብቅዑ ኣብ ወርሒ ጉንበት 2021 ናብ ዱባይ ብምቕናዕ ምስ ክለብ ያሲ ዝተባሃለት ብምፅምባር ክሳብ ዓመት 2023 ምዛ ክለብ ብምፅዋት እውን ነታ ክለብ ኣብ ውድዳት ናይ ግዝኣት ዱባይ ንኽትሕይል ተርኡ ጉልሕ እዩ ነይሩ ኣብ 2024 ተስፎም ናብ ሃገሩ ተመሊሱ ኣብ ናይ ብሽክለታ ህይወቱ ድማ እታ ከመሰረት ኣብ ቅድሚት ትስራዕ ክለቡ ደቡብ ደጊማ ማዕፅዋ ብምርሓው ክፃወተላ ሕቶዋ ኣቕረበትሉ ተስፎም ነቲ ሕቶ ብኣወንታ እኳ ተተቐበሎ ኣብቲ ዓመት ግን ክምርዖ መዲቡ ብምባሩ ንግዜኡ ክሓብራ ከም ዘይኮነ ኣፍሊጡዋ ምስ ወይዘሪት ሳሌ ሞጎስ ብዕለት 24 ግንቦት 224 ድሕሪ ምርዓው ግን ንክለቡ ደቡብ ኣብ ዓመት 225 እዩ ተፀንቢሩ

0: ንዛ ክለብ ድማ ከም ሓለቓ ኮይኑ እናመርሐ ተመክሩ ኣብ ምክፋል ነታ ጋንታ ተወዳዳሪት ኣብ ምግባርን መሪሕ ተራ ኣብ ምፅዋት ይርከብ። ኣብዚ እዋን ኣቦ ሓደ ውሉድ ኮይኑ ዘሎ ተስፎም ኣብ ከተማ ኣስመራ ኣብ ዝስራዕ ዝተፈላለዩ ውድድራት ብፍላይ ድማ ኣብ ከባቢ እንዳ ማርያም ብዘርእዮ ፀወታ ወትሩ ኣርእስቲ ምስ ሰርሐ እዩ። ንተቐዳድምቲ ኣብ ዘመሓላልፎ መልእኽቲ ግን ራእይ ክህልዎም ነቲ ዝሓልሞዎ ንክበፅሑ ድማ ብዲስፕሊን ክጓዓዝ እዩ መኺሩ ተስፎም።
1: መጀመርያ ድሌት ዕላማ ስምዒት እዩ ኣብ ሳይክል ዝዘውረካ ምክንያቱ ን20 ዓመት ንዝውሮ ንሕናስ ስምዒት እዩ ገዲዱ ዘጉየና ሰብና ጀሶም ድማ ንዚ ገሸ ከም ዘገብር ደይኮነስ ዕላማን ስምዒትን ክልወካልታ ሳይክልስ ክተፍቅር ኣለካ ኩሉ ግዜ ምስ ሳይክል ክተሉ ኣለካ ክገብር ኣሎ ማዓንተ ዘይተዓዊትካ ፅባሕ ክዕወት እያ ድሕር ፅባሕ ክዕወት እያ ትብላ ተስፋ ክትቆርፅ የብልካ ሕጂ ገብርዎ ዘሎ ብግቡእ ትረይኖም መግቦም ኣዳቅሶም ገብርሎም መጀመርያ እሱውንቲ ፋሲሊቲ ኣብ ናይ ሳይክል እንዳርእናያ ገል ዓይነት ሳይክል ገጢሞም ኣለዎ ዋላቲ ንሶም ዝወዝበለሉ ሕጂ ኒትሪሽን ጀል ኩሉ ተፃዋታይ ትሪኦ ከም ዝጥቀም ሕጂ እዚ ኩሉ ፋሲሊቲ ከለዎም እንታይ ኣለላታ ፀገም ሞራል ደይሞላ ሞራል ሕጂ እንታይ ሓሳብ ተወዲቃስ ንኩሉ ግዜ ተወድቃ ኣይኮነ ሓሳብ ተሓሚካስ ኩሉ ግዜ ተሓምቃ ኣይኮነ ምክንያቱ ብቃዓስ ትመፅእ ትጠፍእ ሎም ኣለካ ፅባሕካ ክመፅእ እዩ ቢናም ኣሎ ንቢናም ዘውድቕ ቦላቲሳ ክመፅእ እዩ ሕጂ ቦኳቻ ንቦኳቻ ብንኮ ብግዜ በዓል ሴክሳስ መፅ ኣሎ እንዳርእናየ በዓል ዶተር መፅ ኣሎ እንታይ እዚ ሕጂ እቲ ስቴፕ ክሕዞ ኣሎ ኤጌን ኣብዚ ድማ ቦታ ክፈተሎም ኣለዎ ቦታ ማለት እንታይ ኣብ ኤርትራስ ንሕናስ ሞዴል ናይ ኣፍሪካ ወይ ድማ ሞዴል ናይ ዓለም እንተኾና ናይ ፀለምቲሲ ድጋነና ኣይኮኖ ሞዴል ና ምክንያቱስ መን ፀሊም ኣፍሪካዊ ወይ ድማ ፀሊም ዓሌት ዘለዎ ስዒሩ ዝፈልጥሉ ፍራንስ ኣለ ኮን ሓደ የለ ሕጂ ንሕና ሲ ኣብ ሃገርናስ ሰንተር ገርካ ናእሽቲ ቆልዑ ንጂስ ዝመፁ ንቦላታ ዝገብሩ ብግራስሩት ዝብልዎ ናይ ኩዕሾ ናማ ሰንተር ገርካ ንእሽተይ ተማዕብለሉ ግዜ ቦታ ድፍጠር እቶም ተፃወቲ እቲ ብዛዓዲ ዘሎ ሃፍቲ ምስ ተረኣየ ማለት እዩ ምስ ተወልዐ
0: ኣብ መወዳእታ ፕሮፌሽናል ተቀዳድማይ ተስፎም ዕቁባ ማርያም ናብ ተቀዳድምቲ ብሽክለታ ኣብ ጉዳይ ድሕነቶም ዝምልከት ሎቦዋ ብምሕላፍ እዩ ተሰናቢቱና
1: ሕጂ ከመሓላልፎ ዘሊ ግን ሓንቲላ ናይዞም ናይ ማውንቴን ኹኑ እዞም ሳሳይ ዲቪዥን ዓበይቲ ኹን ሄርፎን ኮኖም ኣብ ፅርግያ ወይ ድማ ኣብ ፅርግያ እንዳጎየኻ ከለካ ዋላ ብማኪና ስፒ እንዳስራሓ ብ ቅድሚ ካትወ ክላቃይሶም ንኦን እዮም እዚ ኩሉ ሓደጋ ቀደም ዘይነሩ እዩ ኣይነበረን ኣብላ ወይ ሓዋርና በዓል ደሴት ኣይነበረን ቀደም ብዙሕ ሳ ኣይነበረን ሓደ ክልተ ሕጂ ግን ክንደይ ሰብ ጠፋ ኣላ ሕጂ ሓደ መጀመርያ ቦታና ሒዝና ምክንያት ካልኣይ እዚ ሄርፎን ትበሃል ኣብ እዝኒ ምውታፍ ተርፍ ደድቁፅዑ ዋላ ንካብ ፀወታ ክትቆፅዖም ኣለካ ክስምቡዱ ክገልፍዎት ኮይኑ ኣይሰምዑካነ ጠቕላላ ሕጂ እዚ በዚ ናይ ፖሊስ እውን ከታተል ነረ ዝዛረብሉ ነሮም ሕጂ ስቴል እውን ኣነ እውን ይዛረበሉ ዝኸፍአ ሳዕበና ዘሎ ሕጂ ኣብ ቅድሜና ክንደኢና ንርኢ ሕጂ እዚኣ ናይ ሻምፒዮን ኤርትራ እንዳተደለና ቆልዓ ኣብዛ እንዳሰገን መኪና ናይ ዘንቢሻ ዘቢጣ ገዲፋቶ ኣብ ቅድሚያ እንዳተጠዋ እዩ እጂ እንታይ ዝረአየካ እቲ ናቶም ኣበይ ክበፅሑ ይክእሉ ነሮም ወለዶም ከንታይ ከፍ ኢሎም እንታይ ሂወት ከፍ ኢሎም ኣብ የብፅሖም ኣሎ ኣብ ንኸወቲፍካስ ትሰምዖ ነገር የብልካ ክላክ ክሰማዕ ኣለካ ድምፂ ሰብ ክሰማዕ ኣለካ ድሕሪኻ ዝመፅእ ሰብ ብምንታይ ክሰማዕ በዝንካ ኢኻ እምበር ተጠወይካ ኮንካ ትሪኦ ብቅድሚካስ ብዓይነካ ብካ ትሪኦ ዋላ ጎኖም ጎኖም ንካትካስ ዘይሰምዑካ እናዕለልካ እዮ እዚኦም ሕጂ ካባናስ ተመክሮ ከ ዘለ ይወፅዎ እምበር ይሓቱካ ገለገለሎ ዝሓቱ ከመይ ገብር እንታይ ገብር ኣለኒ ኣለ ገለ ድማ ሄርፎኖም ዝወጠፉ ዘይሰምዑካ ዋላ ተኣለት ኢልካስ ዘይሰምዓካ እጂ እዛ ሄርፎን ትበሃል ኣብ ብሽክታ ክተርፋ ኣለዋ ትጉዝጎሰላ ድማ ኣለ
0: ዝኸበርኩም ተኸታተልቲ መደብለሰ ስፖርት ንሎም ሰሙን ዝተዳለወ ንፕሮፌሽናል ተቐዳዳማይ ተስፎም ዕቁባ ማርያም ዘላሊ ትሕዝቶ ኣብዚ ይፍፀም ስለምክታልኩም ኣዚና ነመስግን ሰላም።

ዝኸበርኩም ተዓዘብቲ ንሎም ሰሙን ዝተዳልዎ መደብ ለሰ ስፖርት ኣብዚ ይፍፀም። ስለ ምክታልኩም ኣዝና ነመስግን። እዛ መደብ እዚኣ ብኩሉ ነገራ ናደምቐት ናወስኸት ክትከይድ ናትኩም ተሳትፎ የድልያ እዩ እቲ ምንታይ

0: ጥዑይ ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ተሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

ಮಂಗಲ.

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ንቕጣታት መርበብ ሓበሬታ ሸባይ.ኮም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራ ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ኣብ ዓምዲ ጥዕና ሃርሃርታ ደም የሻቅል ድዩ ዝብል ሕቶ ተላሲሱ ይርከብ። ሃርሃርታ ደም ማለት ቫሪኮስ ቬይን ሸምብቆ ደም ቬይን ምስ ዝገፍሕ ወይ ብደም ኣዝዩ ምስ ዝመልእ ኣብ ቆርበትና ዝግሃድ ተርእዮ እዩ። ኣብ ቆርበትና ሕበጥን ደም ዝሰርበ ወይ ቀጠልያ ሕብሪ ዝሓዘ ምልክትን የርኢ። ሃርሃርታ ደም ብዙሕ ግዜ ኣቐንዛዊ ይኮነን። መብዛሕትኡ ግዜ ሃርሃርታ ደም ብዕቱብ ክረአ ዘለዎ ጉዳይ እኳ ይኩን ግዳያት ቀጻሊ ምስ ሰብ ሞያ ጥዕና ብፍላይ ምስ ክኢላታት ሻምብቆታት ደም ብምርኻብ ዘድሊ ሓገዝን መርመራን ክገብሩ ይምከር። እዚ እቲ ጸገም ካልእ ጥዕናዊ ሓልክታት ከይፈጥር ኣቐዲምካ ኣብ ምክትታሉ ሓጋዚ ይገብሮ። ዝኾነ ምክትታልን ፍወሳን ምስ ዘይንገብረሉ ግና ናብ ካልእ ዝበእሰ ሓልክታት ከምኡውን ምድራቕን ምቕያርን ቆርበት ክፈጥር ይኽእል። እዚ ዝኾነ መጉዳእትን መቕሰልትን ኣብ ዘጋጥመና እዋን ንምሕከሙ ኣጸጋሚ ይገብሮ። ሃርሃርታ ደም ኩነታት ኣነባብራኻ ብምቕያር ክትፍውሶ ዝከኣል እዩ። እዞም ስዒቦም ዝጥቀሱ ኣብ ኣነባብራና ንገብሮም ምቅያራት ንሃርሃርታ ደም ክፍውሱ ከም ዝኽእሉ መጽናዕትታት ከረጋግጹ ክኢሎም እዮም። ንነዊሕ ሰዓታት ደው ካብ ምባል ምቁጣብ፣ ክብደት ምጉዳል፣ እዚ ማለት ምስ ቁመትካን ጥዕንኻን ዝሳነ ክብደት ሰብነት ክህልወካ ምጽዓር የጠቓልል። ዑደት ደም ብግቡእ ክካየድ ስሩዕ ኣካላዊ ምንቅስቓስ ምዝውተር፣ ጨቢጡ ዝሕዝ ካልስን ስረን ምውዳይ፣ ኣብ እትድቅሰሉ ወይ ኮፍ እትብለሉ እዋን ድማ ኣእጋርካ ካብ ኣፍ ልብኻ ከተልዕሎ ተመራጺ እዩ። ክንክን ጥዕና ህዝቢ፣ ኣገልግሎት ዶ ንግዲ፣ ክውንነት ኤርትራ ብመንጽር ካልኦት ከም ዛዕባ ተላዒሉ ይርከብ። ህዝባዊ ግንባር ንመሰረታዊ

ምልክት ጥዕና ቅድሚ ብደረጃ ዓለም ኣብ 1978 ኣብ ከተማ ኣልማታ ናይ ሶቪየት ሕብረት ሕጂ ናይ ካዛኪስታን ምእዋጅ እዩ ብኣጋር ሓኸይምን ካልኦት ሞያውያን ጥዕናን ጀሚርዎ ኣብ 1978 ድማ ብዝያዳ ኣሓይልዎ ስለዚ ወላ እኳ ኣብቲ ግዜቲ ኣድማሳዊ ሸፈነ ጥዕና ተባሂሉ ስያመ እንተዘይተዋህቦ ብተግባር ግን ቅድሚ 50 ዓመታት ዝጀመረን ባህሊ ኮይኑ ኣብ ግብሪ ን50 ዓመታት ክስርሓሉ ዝፀንሐን ኣምር እዩ ቀንዲ መለለይኡ ድማ ተበፃሕነት ወይ ምዕሩይ ዝርግሐ ኣገልግሎታት ጥዕና እዩ እዚ ዝተጠቕሰ ብሰለስተ መሰረታውያን ማለት ፒላርስ ኣዕኑድ ክዕየር ይከኣል ቀዳማይ ኣገልግሎት ንዘይበፅሖ ወይ ተነፊግዎ ንዝፀንሐ ክፋል ሕብረተሰብና ኣገልግሎት ጥዕና ከም ዝበፅሖ ወይ ተኸፋሊ ፀጋታት ምግባር ካልኣይ ንብቕዓት ትካል ጥዕና ዝገልፁ ክህልው ዝግብኦም ወይ ዝጎደሉ ኣገልግሎታት ኣብ ምምላእ ሓደስቲ ኣገልግሎታት ወይ ቴክኖሎጂታት ምትእትተው ብሓፂሩ ኣብ ምምላእ ሃጓፋትን ምስፋሕ ብዙሕነት ዓይነት ናይቲ ዝውሃብ ኣገልግሎታትን ዘተኮረ እዩ ሳልሳይ እቲ ዘሎ ተበፃሕነትን ዓይነትን ኣገልግሎታትን ጥዕና ምስ ፋይናንሳዊ ዓቕሚ ተገልገልቲ ዝዳረግ ድዩ ወይስ ልዕሊ ዓቕሞም እዩ ምርግጋፅ ነዚ ንምርግጋፅ ወይ ንምትግባር ድማ ቀጻሊ መፅናዕትን ክትትልን የድሊ ምክንያቱ እቲ ኣገልግሎት ጥዕና ህዝቢ ብዓቕሙ ክረኽቦ ዘይክእል ልዕሊ ዓቕሙ ብምዃኑ ከምዘይናቱ ዝቆፅሮን ዘይጥቀመሉን ኣገልግሎት እንተኮይኑ ነቲ ዝበዝሐ ክፋል ህዝቢ ዳርጋ ዘየለ እዩ ዋጋ ናይቲ ዝቕረብ ኣገልግሎት ብተገልጋሊ ቆጠባዊ ማህሰይቲ ዘውርደሉ ምናልባት እውን ናብ ድኽነት ገጹ ከምርሖ ዝኽእል ክኸውን ይብሎን ኣገልግሎት ጥዕና ኣብ ዝደለየሉ እዋን ሕሙም ካብ ጅቡኡ ዝኸፍለ ወፃኢታት ማለት ንሕክምናዊ መርመራን መድሃኒትን ዝኽፈል ቀጥታዊ ወፃኢታት ጥራይ ዘይኮነ ንዘይ ቀጥታዊ ወፃኢታት ማለት ንመጓዓዝያን ካልእ ወፃኢታት ጉዕዞን ሃልክን ኣሰናይትን እንተላይ ሕክምና ንምርካብ ዝጠፍእ ግዜን ብኩራት ስራሕን ዘጠቐልዩ ስለዚ እቲ ዝውሃብ ኣገልግሎት ጥዕና ነዞም ዝተጠቕሱ ግምት ዝህብ ድዩ ዝብል መሰረታዊ መትከል እዩ ይርከቦም ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት መንእስያትን ኣድምሞን ከምኡ ድማ ምዝናይ የዘንግዕ ድዩ ዝብሉ ዛዕባታት በብእብረ ተሰሪዖም ይፀንሕና ኣግርሞት ወይ ከዓ ኣድምሞ ክንብልን ከለና ሓደ ካብ ኣገደስቲ ባህርያት ሰብኣዊ ፍጡር ኮይኑ ሰብ ኣብ ልዕሊ ገዛ ነብሱን ከባቢኡን ዘንፀባርቆ ናይ ምስድማምን ምድናቕን ስምዒት እዩ ኣግርሞት ንናይ ምስትንካር ተምሳጥን ደስታ ስምዒታት ሰብ ዝውክል ኣብ ደቂ ሰብ ጥራይ ዝርከብ ፍሉይ ክብሪ ምዃኑ ይጥቀስ ስቁራጦስን ኣሪስቶትልን ዝርከብዎም ካብ ጥንታውያን ግሪካውያን ፈላስፋታት ከዓ ኣፍ ደገ ዓሚቕ ጥበብ ናይ ኣግርሞት ስምዒት እዩ ዝብል እምነት ከም ዝነበሮም መዛግብቲ ይሕብሩ ሰብ ንምንታይ ክግረም ኣገዳሲ ይኸውን ዝብል ሕቶ ኣብዚ ህሞት ክንምልሶ ዝግባእ እዩ ብዕግበት ክነብር እንተደኣ ኮይኑ ኣብ ምስጢራውነትን ትንግርታውነትን ህይወት ድልድል ኣንክሮ ክህልዎ ግቡእ ምዃኑ ብዙሓት ዝተማምዕሉ ሓቂ እዩ ኣብ ናይ ኣግርሞት ዓለም ዝውቱር ዝበሃል መግለፂ ቦታ ዘለዎ ኣይኮነን ኣብ ነፍሲ ወከፍ ህሞት ሓደስቲ መስተንክራውያን ምዕባለታት ይፍፀሙ ኣግርሞት ኣብ ስቕታ ህድኣትን ኣቓልቦን እዩ ዝነብር ኣግርሞት እቲ ሓደ ነገር ካብኻ ዝዓበየ ኮይኑ ኣብ ስማዓካ ህሞት ንሓፂር እዋን ትንፋስካ ዝወስድ ድቕ ዝበለ ስሕበት እዩ ዕራርቡ ፀሓይ ፅባቐታት ጫካ ምቁር ሙዚቃ ኣሰንባዲ ሓበሬታ ዘይልሙድ ምዕባለታት ንኣእምሮ ደዋቢሎም ናብቲ ዓሚቕ ውሻጠ የህትፉ ኣብ ናይ ኣግርሞት ህይወት ዓለም እናሸዕ እትውለድ ሓዳሽ ፕላኔት እያ ኣብ ናይ ኣግርሞት ዓለም ህይወት ዝሰፍሐትን ዝያደ ሓጎስ ዝመልአትን ምዃና ትፈልጥ ሓደ ሰብ ንዝኾነ ነገር ወላ ንሓንቲ ስንቂ ሳዕሪ ብዕምቆ ተተኪሩ ኣብ ዝተዓዘበሉ ህሞት ንሱ ንባዕሉ ኣካል ናይ ሓደ ኣዝዩ ምስጢራዊ ዘገርምን ዘፍርሕን ብቓላት ክግለፅ ዘይክእል መስተንክራዊ ክውነት ይኸውን ተጠቂሱ ኣብ ዓምዲ መዛነይ ሰለስተ ልበዋታት ኣሌክሳንደር ዓቢ 20 ዓመታት ብስቕታ ዘሕለፍዎ ሰብ ሓዳር ካልቢየ ሳግላም ሕቶ ዝተመሰቐለ ቓላት ጥቕስታት ኒኮላስ ስፓርክስ ቀሪቦም ኣለዉ ገበናዊ ሕግን መትከላቱን ኣብ ዝድህስስ ትሕዝቶ ገበናዊ ሕጊ ንገበናዊ ዝበሃሉ ባህርያት ወይ ተግባራት ሓንፂፁ ንዕኦም ዝውሃብ መቕፃዕቲ ዝነግር ሓደ ክፋል ሕጊ እዩ ገበናዊ ሕጊ ልክዕ ከም ካልእ ሕግታት ማለት ፍለክሲብል ተዓፃፀፉ ኮይኑ ነቶም ኣብ ማሕበራዊ ሂወት ጥራይ ክጋጥሙ ዝኽእሉ ገበናት ማለት ምስ ምምፃእ ቴክኖሎጂን ኢንተርነት ማሕበራዊ መራኸቢታትን ዝመፁ ዘለዉ ከም ስርቂ መንነትን ዝኣመሰሉ ተግባራትን ዝርኢ ሕጊ እዩ ገበን ማለት ገበን ተባሂሉ ዝተኣወጀ ተግባር ምፍጻም በቲ ሓደ ወገን ድማ ሕጋዊ ግቡኣት ብዘይምፍጻምን ሓደጋን ጉድኣትን ገበን ከም ዘለዎ ተገንዚብካ ክነስኻ ነቲ ሓደጋን ጉድኣትን ገበን ንምክልኻል ወይ ንምቅላልን ፍትሒ ንምቕልጣፍን ዝኾነ ስግምቲ ብዘይምውሳድ ወይ ምውጋድ ማለት እዩ ሓደ ነገር ብምፍጻምካን ብምውጋድካን ዝመፅእ ተሓታትነት እውን ክንብሎ ንኽእል ኢና ንኣብነት ስርቂ ወይ ቅትለት ገበናዊ ተግባር ክኸውን ከሎ ሞያዊ ስነ ምግባር ወይ መምርሒታት ዘይምኽተል ወይ

ገበነኛ ዘለዎ ቦታ እናፈለጥካ ብዘይ ምሕባርካ ምውጋድ ይኸውናሎ ይርከቦ። ጋዜጣ ኤርትራያል ሓዲሳ ብዘይካ ሶኒን ረቡዕን መዓልታዊ ትሕትም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ ዋና ኣሰናዳይ መሓመድ ኑር ያሕያ፣ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃደር፣ ዜና ወፃኢ ዓረቢ መሓመድ ጌታ፣ ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ። ንጠንቅታት ዕረትን ዕረት ኣብ ምፍዋስን ዝነጥፍ ብወለንታዊ ፕሮግራም ኑር ስዑድ ዓረብ ዝድገፍ ብኽእላታት ሕክምና ዓይኒ ዝቆመ ዓለም ለኻዊ ሰብኣዊ ትካል ኣልበስር ኣብ መሐከምን ቁጣታት መንደፈራን ክረንን ፀገማት ጥዕና ዓይንን ዕረትን ንዘለዎም መጥባሕቲ ዓይንን ካልኦት ደገፋት ፀገማት ዓይንን ከም ዘካየደ ተገሊጹ። ኣብ ዓምዲ መልሓቕ ላዳብ ኣልፍኖን ምስ ክኢላ ያታዊ ስነ ጥበብ ዑስማን እስማዒል ዝተኻየደ ቃለ መጠይቕ ሰፊሩሎ። ንኩነት መምሃርን ምስትምሃርን ኣብ ዞባ ደቡብ ባውቂሕ ባሕሪ ብዝምልከት ምስ ሓላፊ ጨንፈር ትምህርቲ ዞባ መምህር ዓብደልቃድር ሪዶ ኣብበከር ዝተኻየደ ቃለ መጠይቅ ቀሪቡሎ። ኣብ ዓምዲ ሴሓዋ ኣሰር ታሪካዊ ድሕረ ባይታ ኣብ ወደባዊ ከተማ ባፅዕ ዝርከብ መስሕብ ቱሪዝም ዝኾኑ ህንፃታት ሰፊሩሎ። ኣብ ዓምዲ ዕለሙ ቴክኖሎጂ ሓደስቲ ረክበታትን ምዞታትን ተላልዮም ይፀሓና። ክንክን ጥዕና ህዝቢ ኣገልግሎት ዶ ንግዲ ክውንነት ኤርትራ ብመንፅር ካልኦት ኣብ ትሕቲ ዝብል ዝቐረበ ካልኣይን ዘዛም ትሕዝቶ ኣብ 1991 ኣብዚ ሃገር ዝነበረ ሆስፒታላት 16 ሎሚ 32 ሆስፒታላት ኣለዋ ብዕፅፊ ማለት 100 ሚታዊ ተወሲኸን። ካብዚአን 8 ኣብ ኣስመራ ዝርከባ ሃገራዊ መውከስቢ ሆስፒታላት ኮይነን እተን 6 ኣብ ነብሲ ወከፍ ዞባ ዝርከባ ዞባዊ መወከሲ ሆስፒታላት እየን። ዝተረፋ 18 ድማ ኣብ ኑሳን ዞባታት ዝርከባ ኮማዊ ሆስፒታላት እየን። ብተመሳሳሊ ኣብ ፈለማና ፅነት ማእከላት ጥዕና 5 ጥራየን ነይረን ሕጂ 54 ኮይነን ኣለዋ። ቁፅሪ ማእከላት ጥዕና ብልዕሊ 10 ዕፅፊ ዓቢሎ። ቁፅሪ መደበራት ጥዕናን ክሊኒካትን 72 ዝነበረ ሕጂ 199 መደበራት ጥዕናን 62 ክሊኒካትን ብድምሩ 251 ኮይኑሎ። ብክልተን ፈረቐን ዕፅፊ ወይ ብ250 ሚታዊ ተዓብዩ። እዚ ዕቤት እዚ ብጂኦግራፊያዊ ቅማለ ክግለጽ እንከሎ ኣብ ዝሓለፈ 35 ዓመታትና ፅነት ኣብ ውሽጢ 10 ኪሎ ሜትር ርሕቀት ኣገልግሎት ጥዕና ዝርከብ ተገልጋሊ ካብ 48 ሚታዊት ናብ 80 ሚታዊ ተዓብዩ። ልዕሊ 65 ሚታዊት ካብ ህዝብና ድማ ኣብ ውሽጢ 5 ኪሎ ሜትር ኣገልግሎት ጥዕና ይረከብ ተጠቂሱ። ኣብ ዓምዲ ፀጋታት ባሕሪ ብከላማይ ብከበድቲ ብረታት ዝብል ዛዕባ ተዳህሲሱ ይርከብ። ብሓፈሻ በከልቲ ባእታታት ብዙሓት እኳ እንተኾኑ እቶም ልዑላ ተኩሮ ዝወሃቦምን ኣብ ጥዕና ደቂ ሰብ ኣዝዮም ኣሉታዊ ሳዕቤን ዝኸትሉን ግን ከበድቲ ብረታት እዮም። እዞም ከበድቲ ብረታት ዝበሃሉ ዓይነታት ብረት ኮይኖም መጠን ፃዕቂ ካብ 5 ግራም ኣብ ሰንቲሜትር ኪዩብ ንላዕሊ ዝውንኑን ብውሑድ መጠን እውን እንተኾነ ዝለዕለ ጉድኣት ከስዕቡ ዝኽእሉ ኮይኖም ከም በዓል ኣርሰኒክ፣ መርኩሪ፣ ሊድ፣ ክሮሚየም፣ ካድሚየም፣ ኒከል፣ ዚንክ፣ ነሓስ፣ ብሩር፣ ታይም ወዘተ የጠቐልሉ። ጠባያት ከበድቲ ብረታት ከበድቲ ብረታት ኣብ ኣካላት ህይወታውያን ናይ ምውህላል ተፈጥሮኣዊ ባህሪ ማለት ባዮ ኣኩሚሌሽን ኣለዎም። እዚ ማለት ህይወታውያን ኣብ ጉዕዞ ህይወቶም ብዝተፈላለየ ምክንያት ዝረኽብዎም በከልቲ ባእታታት ብፍላይ ከበድቲ ብረታትን ፀረ ባልዕን ኣብ ኣካላቶም ምስኣተዉ ኣብ ክንዲ ዝሓቁ ብቐፃሊ ቀስ ብቐስ ይውህለሉ ወይ ይኹመሩ። ስለዚ ብከምዚ ኣገባብ ኣብ ኣካላት ዓሳታትን ካልኦት ማያውያን ፍጥረታትን ዝተኣከበ በከልቲ ባእታታት ደቂ ሰብ ምስ ዝምገብዎም እቲ ዝተዋህለለ ከበድቲ ብረታት ናብ ኣካላት ደቂ ሰብ ይሰጋገር ይርከቦ። ፌስቲቫልና መቓልሕ መኸተና ምዃኑ ተገሊጹ። ፌስቲቫላትና ከም መወከሲ ሱር መንነትና እዩ። ኣማይቲ ዓመታት ዝገበሩ ንታሪክን መንነትን ባህልን ቅርስታትን ህዝብና ሓቂፉ ይርከብ። ብመንገዲ እዛ ኣቢልና ድማ ዛንታ ሱር መንነት ኣብ ምፍላጥን ኣብ ምዕቃብን ከም ሓደ ዓብዪ ማዕከንን መጎሳጎሲ መድረኽ እዩ። ምክንያቱ ኣብ ደንበ ኤክስፖ ኣዱልስ መጠራ ቡያ ደብርሃም በለኮልዎ ኣሎ ርጋፅን ሽታ ረሃፅን ማዕተዊ መደባት ኣሎ። ኣብ ኤክስፖ ዝህለ የለን ኤርትራ ኩሕልቲ ኣብኡ ብክብሪ ምስ ደቃ ተቐሚጣ ትረኽባ። እዚ ረብሓታት እዚ ስለ ዝፈልጥ ድማ እዩ እንተላይ ኣብ ወፃኢ ዝነብር ህዝብና ዓመት መፀ ኣብ ከምዚ ቅንያት ድሙቕ ፌስቲቫላት ክሕልፍ ዝረአ። ምክንያቱ ፌስቲቫላትና ረቂቕ መልእኽቲ ኣለዎም። መረጋገፅን መቐፀልን ናይቲ ክንበፅሖ ንደሊ ራእይ መሪሕነትናን ህዝብናን እዩ። በቲ ካልእ ድማ ኣብ ደገ ዝነብር ህዝብና ካብ መበቆል ሃገሩ ማሕዲጉ ስለ ዝነብር ብፍቅሪ ሃገሩን ዝሕበንን

ማሞቐን ዜጋ ኣብ ሓደ ቅርዓት ተኣኻኺቡ ያታ ታሪኹን መኸትኡን ባህሉን ትውፊትን መንነቱን ፅንዓቱን ኣብ መኣዲ ሕውነት ዓሲሉ ዝዝትየሉ ዓብዪ ኣጋጣሚ እዩ። ብዓብኡ ከዓ ዘጓንፍዎ ብድሆታት ንምስጋር ዓቕምታቱን ትብዓቱን ዘንፀባርቐሉ ደንበ ደቂ ሓደ ልቢ እዩ ፌስቲቫል ኤርትራውያን። ኣብ ዓምዲ ልቦናን ፍልስፍናን መበል 10ይ ክፋል ትሕዝቶ ፅፈት ስራሕ ዓማዊልካ ከም ዝሰማዕካዮም ወይ ከም እተገደስካሎም እንተደኣ ኣረጋጊፆም ተመሊሶም ናብ ትካልካ ዝያደዮም ዝቐርቡ ጌጋኻ ተመሊሱ ንዓኻ ከም ዘብልሓካ ስለ እትግንዘብ እውን ኣብ ስነ ልቦናኻ ዝህልዎ ፅልዋ ብቐሊሉ ዝጥመት ኣይኮነን። ዓማዊልካ ንድኽመትካ ክሳብ ዝነግሩካ ምፅባይ ኣየድልየካን እዩ። ባዕልኻ ዝተፈላለዩ ኣገባባት ምሕተት ማለት ኮሽነር ንዓማዊልካ ብምቕራብ ህልው ኩነታት ቀጻሊ ምፍታሽ ኣገዳሲ እዩ። ዓማዊልካ ንዓኻ ክረኣየካ ዘይከኣለ ጉድለት ኣገባባ ኣሰራርሓኻ ክነግሩካ ይኽእሉ እዮም። ንዓማዊልካ ኣብ ዝሓፀረ ግዜ ብዝሓተትካዮም መጠን ኣብ ዝሓፀረ ግዜ ጉድለትካ ናይ ምልላይ ዕድል ይፈጥረልካ ብኡ መጠን ድማ ቅልጡፍ ዝኾነ ምምሕያሽ ኣብ ትካልካ ከተርኢ ትኽእል ኢኻ። ኣብ ዓምዲ ዳየሪ ሰብኣዊ ህያብ ከምኡ ድማ ምሳይ እንተለኻ ዝብሉ ዛዕባታት ዳየሪ ሰፊሮም ይፀንሑና። ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርያ ዋና ሰነዳኢ መሓመድ እድሪስ፣ ሌኣውት ዛህራ ዓሊ፣ ፋጥና ኣደም። ኣብ ዓምዲ ደልኣባብ ሳልሳይ ክፋል ዛንታ ዝኽሪ ሰንዓፈ ትማልን ናይ ሎሚ ምዕበለታትን ትፀንሐና። ኣብ ዓምዲ ዓማር ኣብ ፌስቲቫል ኤርትራ 2026 ዝቐረበ ምርኢት ዞባዓን ሰባን ነፀብራቓቱን ተዳሲሱ ይርከብ። ኣብ ዓምዲ መንስጀል ትሕዝቶ ታሪክ ኤርትራ እዋን ፌደሬሽን ካብ ተድላ ክሳብ ኣስፋሃ ታሪክ 1955 ክሳብ 1956 ሰፊሩ ይፀንሐና። ኣብ ዓምዲ ዓፍየት ንመስርሕ ምፅራይ ማይ ዞባ ማእከል ብዝምልከት ምስ ኢንጂነር ታደሰ በርሀ ዝተኸየደ ቃለ መጠይቕ ይርከብ። ኣብ ዓምዲ ፍሬካድም ንሳዕሪ ኣልፋ ኣልፋ ጥቕምታቱን ዘላሊ ትሕዝቶ ቀዳማይ ክፋሉ ቀሪቡሎ። ኣብ ዓምዲ ሸባብ ንጥፈታት ማሕበር መንስያትን ተምሃሮ ኤርትራ ኣብ ዝሓለፉ ናይ ናፅነት ዓመታት ብዝምልከት ምስ ኣቦ ወንበር ማሕበር ኣቶ ሳልሕ ኣሕመድን ዝተኸየደ ቃለ መጠይቕ ቀሪቡሎ። ኣብ ዓምዲ ሕብር በሮ ዝተፈላለዩ ልቦና ሓዘልን ኣዛኒትን ትሕዝቶታት ሰፊሮም ንረክብ። ኣብ ዓምዲ ፈን ዋዕዳት ኣብ ቤተ መዘክር ዞባ ሰሜናዊ ቂሕ ባሕሪ ከም ጥንታዊ ቅርሲ ተቐሚጣ እትርከብ ትሕዝቶ ሕውነትን ሰላምን ዘንፀባርቕ ፅሑፍ ቻይና ዝርከባ ዕትሮ ብዝምልከት ምስ ጉጅለ ሓኻይም ቻይና ዝመፀ ዶክተር ሊያንግ ሊን ንትርጉማን መልእኽቱን ዘንፀባርቕ መግለፂ ሰፊሩሎ። ኣብ ዓምዲ ምህሮ ወዓቦት ህግያ ኣብ ግዜ ሓርነታዊ ቃልሲ ዝተኻየዱ ንጥፈታት ምምሃርን ምስትምሃርን በብገጻቶም ተዳሲሶም ይርከቡ። ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳምነት እትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ እያ። ዋና ሰነዳኢ ኣማኑኤል መስፈን፣ ምክትል ኣሰነዳኢ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ። ኣብ ዓምዲ ዴቨሎፕመንት ኮሌጅ ሕክምናን ስነ ፍልጠት ጥዕናን ኦሮታ ዘተኣታተዎ ብ2020 ዝፈለመ ስትራቴጂካዊ ዝኾነ ናይ ድሕረ ምርቓ መደባትን ኣመታቱን ብዝምልከት ምስ ተመረቕቲ ዝተኻየደ ርክብ ሰፊሩሎ። ኣብ ዓምዲ ስፖትላይት ቤት ፅሕፈት ጠቕላሊ ኦዲት በብእዋኑ ዝህቦ ተኸታታሊ ስልጠናታት ኩሎም ኦዲት ደቀስ ዕማማት ኣብ ምፅፋፍን ምምዕባልን ዘለዎ ግደ ተዳሲሱ። ኣብ ዓምዲ ካልቸር ኤንድ ኣርትስ ፍቱ ክረምታዊ ፍረ ንዝኾነ በለስ ዝምልከት ትሕዝቶ ይፀንሐና። ኣብ ዓምዲ ኪዌንዲኤ ኣብ ቻይና ተወሊዳ ኣብ ጀኔቫ ዛዕበየት ግን ከዓ ኩለንትና ኤርትራ ዘድምፅ ዶክተር ሄለን ዓወት ተላልያ ትርከብ። ኣብ ዓምዲ ቁጠባን ዋኒንን ተዛማድነት ቁጠባዊ ልምዓትን ባህልን ተዳሲሱ ንረኽቦ። ባህልን ክብርታት ሕብረተሰባትን ዓለም ብናይ ገዛ ርእሱ መገድን ተመክሮታትን ዝማዕበለ እዩ። ኣብ ርእሰ ማልነትን ናፃዕዳጋን ጥራይ ዝተሰረተ ባህሊ ውልቃውነት ንበይኑ ንምዕባለ ደረኸ እዩ ዝብል ኣተሓሳስባ ንንውሕ ዝበለ እዋን ኣብ ዓለም ዓብላሊ ኮይኑ ዝፀንሐ እዩ። እዚ ኣተሓሳስባ ብዝፈጠሮ ፅልዋ ከዓ ብርክት ዝበለ ሃገራት ዓለም ካብ መበቆላዊ ባህለንን ክብርታተንን ብምእላይ ንተመክሮ ሃገራት ምዕራብ ከም ዘለዎ ክርዕማ ክፍትና ፀኒሐን። ክውንነት ናይዘን ሃገራትን ዓለምን ከም ዝምስክሮ ግና በዚ መገዲ ክበፅሐኦ ዝኽኣላ ደረጃ ዕቤትን ምዕባልን ኣዝዩ ውሱን እዩ። ما
ማሕበር ቁጥባዊ ተመክሮ ናይተን ኣብ ሓፂር እዋን ተኣምረታዊ ገስጋስ ዘመዝግባ ሃገራት ርሑቕ

ምብራቕን ካልኦትን ዘመሓላልፎ መሰረታዊ መልእኽቲ ድማ መበቆላዊ ባህልን ክብርታትን ሃገርካ ምስ ዘመናውነት ቴክኖሎጂ ፍልጠት ማል ዋኒናዊ ክእለት ከተሳንዮ ምቓል ኣብ ምዕባለ ኣዝዩ ኣገዳሲ ረቑሒ ምዃን እዩ። ባህሊ ምስ ቁጠባዊ ገስጋስ ቀጥታዊ ተዘማድነት ስለ ዘለዎ ድማ ምዕቃብ መበቆላዊ ባህልን ክብርታትን ኣካል ቁጠባዊ ኣፍራይነትን ልምዓትን ጌርካ ምግንዛቡ ኣገዳሲ ነገር እዩ። ኣብ ዓንዲ ርእቶ ሰላም ሕብያ ህዝብታት ካብ ኣሜሪካ እንታይ ነፅበ ኢትዮጵያ ኣብ ኣፋፌት ወሳኒ መድረኽ ዘርእስቶም ፅሑፋት ይፀንሑና ህሉ ኩነታት ቅርን ኣፍሪቃን ዞባ ቀይሕ ባሕርን ሕላኽለኻት ዝበዝሖ እዩ። እንተኾነ ሃገር ብሃገር ዘሎ ብድሆታት ኮነ ብደረጃ ቅርን ኣፍሪቃን ዞባ ቀይሕ ባሕርን ዘሎ ወጥርታት ፍታሕ ክርከቦ ፃዕሪ ቅዱሳት ወገናት ኣይቋረፀን። ኣብ መንጎ መንግስትታት ዞባና ኤርትራ፣ ግብፂ፣ ስዑድያ፣ ሱዳን፣ ሶማል ወዘተ ሓበራዊ መረዳእታን ዕላማን ንምፍጣር ብቐፃሊ ዝስርሓሉ ዘሎ እዩ። ከም ዝፍለጥ መርገፂ ኤርትራ ኣብዚ መዳይ እዚ ካብ ነዊሓት ሒዙ ንፁርን ዘየሻሙን እዩ። ኤርትራ ኣብ ጉዳይ ምውሓስ ፀጥታ ቀይሕ ባሕሪ ኮነ ሰላምን ምርግጋእን ቅርኒ ኣፍሪቃ ወላ ኣብ ዘቤታዊ ብድሆ ውልቀ ሃገራት ፈፅምን ፍታሕን ብቐንዱ ብሰብ ጉዳይ ዝብል መትከላዊ ኣረኣያ ዘለዎ ሃገር እያ። ኣብ ጉዳይ ፀጥታ ቀይሕ ባሕሪ ሰብ መሬትን ባሕርን ብምጉናይ ዝግበር ወታደራዊ ምትእተው ዓበይቲ ሓይልታት ዝያዳ ምትሕልላኽ ፈጢሩ ዝሩግ ሃዋህ ዘንግስ እምበር ዘላቂ ሰላምን ፀጥታን ዘረጋግፅ ከም ዘይኮነ ፅኑዕ እምንቶ እዩ። ኣብ ሃገራት ናይ ዞባ ድማ ተመሳሳሊ ናይ ሓባር መረዳእታ እናተፈጥረ ይመፅእ ኣሎ ተጣቂሱ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሰባት መሕለፊ ግዜ ኣብ ትሕቲ ዝብል ብሞያ ብሓሳብን ብሃብትን ንዓለም ዝመርሑ ብዙሓት ከም ዝሰማምዕዎ ካብ ሰዓታት ስራሕ ወፃኢ ንሞይኡ ወይ ሂወቱ ዘይውፈ ሰብ ናይ ብሉፅነት ዋግኡ ኣጠራጣሪ እዩ። ኣብተን ስራሕ ዝኣትወለን ሰዓታት ጥራይ ጉዳይ ስራሕ ዝሓስብ ሰብ ናይ ስራሕ ዘይኮነ ናይ ትቆፀር መንፈስ ዘለዎ ምዃኑ እውን ይረድኡ። ብኣንጻሩ ናይ ዝሰርሖ ስራሕ ፍቕሪ ዘለዎ ሰብ ግን ካብ ሰዓታትን ቦታን ስራሕ ወፃኢ እኳ እቲ ስራሕ ኣብ ኣእምርኡ ኣሎ። እዚ ከዓ ነቲ ኣብ ሰዓታትን ቦታን ስራሕ ዘካየድ ዕዮ ደገፍ ከም ዘለዎ ይገልጽ። ምክንያቱ ኣብ ውሽጢ ውስቱን ሰዓታት ጥራይ ዝመፁና ሓሳባት ምሉኣትን ውዳኣቱን ሓሳባት እዮም ብምባል ምድምዳም ኣይከኣለን ይርከቦ። ኣብ ዓንዲ ስድራ ቤት ትሕዝቶ ዕርቂ ፍቕሪ መታን ክነትርፍ ምሕረት ጌርና ኣሎና ስድራ ቤት መዋቲ ይፀንሐና። እቲ ናይ ሞት ሓደጋ ኣብ ከባቢ እምባደርሆዩ ብሓሙሽተ ሓምለ 226 ሰዓት 5 ፈረቓን ድሕሪ ቀትሪ ኣጋጢሞ መራሒ መኪና ዝነበረ ኣቶ መሓመድ ሓሰን ሓመድ ተወላዲ ኣፍዓበት ናሮ ድማ ብብሽክለታ ይጓዓዝ ንዝነበረ መንእሰይ በረኸት ትኽላይ ብመኪና ሃሪሙ ሞት ዘብፅሐ ሓደጋ ኣውሪድሉ። ኣቶ መሓመድ ሓሰን ሓመድ እቲ ሓደጋ ምስ ኣጋጠሞ ንበረኸት ተቐላጢፍዩ ናብ ሆስፒታል ኦሮታ ወሲድዎ። መንእሰይ በረኸት ድማ ሓደ ሰሙን ኣብ ሆስፒታል ክሕከም ድሕሪ ምፅናሕ ስለ ዝዓረፈ ብ12 ሓምለ ወለዱ ቤተሰቡን መትዓይቤቱን ኣብ ዝተረኽብሉ ኣብ 4 ስመራ መካነ መቃብር ቤተ ክርስቲያን ቅዱስ ጊዮርጊስ ብክብ ዝበለ ስነ ስርዓት ሓመድ ኣዳም ለቢሱ። ኣቶ መሓመድ ሓሰን ሓመድ ፈጻሚ ሓደጋ ስድራ ቤት መዋቲ በረኸት ተኽላይ ስድራ ቤት ፈጻሚ ሓደጋ ነዚ ዝተፈጸመ ሞት ዘስዓበ ሓደጋ ምዕለብ ንምግባር ብክልቲኦም ስድራ ቤታት ዘድሊ ምርድዳእ ምስተገብረ ከዓ ብ23 ሓምለ 226 ኣብ መንጎዞም ክልተ ስድራ ቤታት ናይ ዕርቂ ስነ ስርዓት ተፈጺሞም። ኣብቲ ናይ ዕርቂ ዕለት ፈጻሚ ሓደጋ ኣቶ መሓመድ ሓሰን ሓመድ ወለዱን ቤተሰቡን መራሕቲ ሃይማኖትን ዓበይቲ ዓድን ኣምርሒዩ ካብ ኣፍ ዓበት ኣብ ቅድሚ ስድራ ቤት ነፍሲሄር መንእሰይ በረኸት ተኽላይ ቀሪቡ። ስድራ ቤት ፈጸመ ሓደጋ ተዛረብቲ ቋንቋ ትግራይ ብምዃኖም ከዓ ጋዜጠኛ ስሌማን ዑስማን ዓበ ብትግርኛ እናተርግመሎም ክልቲኦም ስድራ ቤታት ስነ ስርዓት ዕርቂ ከም ዝፍጽሙ ተገይሩ። ኣብ ዓምዲ ልምዓት ካልኣይ ክፋል ገስጋስ መደብ ምጥፋእ ማሃይምነትን ትምህርትን ዓበይትን ካቢናበይ ሰፊሩሎ። ኣብ ዓምዲ ሚን ሁናዊ ህናክ ን30 መዓልታት መመላእታ ሕፅቦ ዘየድልዮ ቲሸርት ብኣሜሪካዊ ኩባንያ መፍረ ክዳውንቲ ተሰሪሑ። እዚ ቲሸርት ናይ ገዛእ ርእሱ ካብ ረሃፅ ይኹን ካልእ ረስሓት ጨና ዝፈጥሩ ባልዓት ንኸይፍጠሩ ዝገትእ ባህሪ ከም ዘለዎ ተገሊጹሎ። ከተማ ሉቨርሃምፕተን ናይ ሚኒሶታ ዝዓበየ ተምሳል ናት ክራከር ብምህናፅ ኣብ መዝገብ ክረወሰን ጊነስ ክትሰፍር ምኽኣላ ተሓቢሩ። ክልተ ኣሕዋት ቻይናውያን ነቲ ዝኸበደ ፈተና ምፅምባር ብሉፃት ዩኒቨርስታት ብልዑል ነጥቢ ክሓልፍዎ ከም ዝኽኣሉ ተገሊጹ። ካብ 18 ደርቢ ዝጸደፈት ጓል ኣንስተይቲ ኣብ ታሕቲ ገረብ ስለ ዝተቐበላ ክትድሕን ከም ዝኸኣለት ተሓቢሩ። ኣብ ዓምዲ ያል ኡስራ ዝተፈላለዩ ስድራ ቤት ጠቀስ ትሕዝቶታት ሰፊሮም ይጸንሑና።

ኣብ ዓምዲ ጥዕና ረብሓታት ፀባጡባደ ተገሊፆም ህፃን ውሉድ ምስ በለ ኣብ ውሽጢ ፍርቂ ሰዓት ፀባጡብ ክጅምር ኣለዎ ክሳብ 6 ወርሒ ዕድመ ዝገብር ብዘይዝኾነ ተወሳኺ ምግቢ ፀባጡባደ ጥራይ ምምጋብ ካብዚ ዕድመ እዚ እንድሓር ግን ነቲ ዘርእዮ ኣካላውን ኣእምሮኣውን ዕቤት ንምምላእ ፀባጡባደ ከይተቋረፀ ግቡእ ተወሳኺ ምግቢ ክንጅምረሉ ይግባእ እቲ ህፃን 2 ዓመት ክሳብ ዝመልእ ምጥባው ከየቋረፅና ኣብ ከባቢና ብዝርከቡ ኣካልን ጥረታትን ተጠቒምና ከም ዲኤምኬ ዝኣመሰሉ ተወሳኽቲ ምግብታት ከነዳልወሉ ንምከር ይርከቦ ኣብ ዓምዲ ትንታነ ዜና ሓማስ ዕጥቁ ይፈትሕ ዶ ይኸውን ብዝብል ምዕራባዊ ገማግም ብሓፈሻ ስፍራ ናይ ኣስታት 3.3 ሚልዮን ፍልስጠማውያን እዩ ብተወሳኺ ኣስታት 700,000 እስራኤላውያን እውን ኣብቲ ከባቢ ይነብሩ እዮም ኣብዘን ዝሓለፋ ቀረባ ዓመታት እስራኤል መሬት ናይዞም ኣብዚ ከባቢ ዝነብሩ ፍልስጠማውያን ክትምንዝዕ ፅኒሓ እያ እስራኤል ብዘይካዚ ኣብቲ ከባቢ ንዝርከባ ዓድታት ፍልስጠማውያን ብምውራር እናቀየደት ክትኣስሮምን ኣባይቶም ክትዕንወለሎምን ፅኒሓ እያ በቲ መጥቃዕትታት ዝተሰናበዱ ኣስታት 44,000 ፍልስጠማውያን ድማ ኣብዘን ዝሓለፋ ቀረባ ዓመታት ካብቲ ከባቢ ክግዕዙ ተገዲዶም ብዘይካዚ ካልኦት ብዙሓት ፍልስጠማውያን እውን ግደሞትን ስንክልናን ኮይኖም እዮም ብመሰረተ ወግዓውያን ፀብፀባት ውድብ ሕቡራት ሃገራት ኣብዘን ኣብ መንጎ እስራኤልን ምንቅስቓስ ሓማስን ግጭት ዝተኸየደለን ዝሓለፋ 3 ዓመታት ብውሕዱ 54 ፍልስጠማውያን ኣብ ምዕራባዊ ገማግም ተቐቲሎም እዮም እስራኤል ኣብ ወሽመጥ ቃዛ ከተካይዶ ብዝፀንሐትን ገና ብእትቕፅሎ ዘላን እንተላይ ንቆልዓ ሰበይቲ ዕላማ ዝገበረ ደብዳብ ዛጊት ብውሕዱ 71,369 ፍልስጠማውያን ክቐተሉ ከለዉ ካልኦት ልዕሊ 171,800 ድማ ቆሲሎም ኣለዉ ብመሰረት ፀብፀባት ሚኒስትሪ ጥዕና ወሽመጥ ቃዛ ብሰንክቲ ደብዳባት ኣብቲ ወሽመጥ ዝተዓበ ቆጠባዊ ክሰራታት እውን ብኣሃዝ ክረአን ከሎ ክሳብ 57.9 ቢልዮን ዶላር ከም ዝግመት ክኢላታት የመልክቱ ተጠቂሱ ባህላዊ ውርሻታትና መግለፂ ክብርታትና ብዝብል ሕብረተሰብ ኩናማ ፍልይ ዝበለ ኣገባብ እምነት ወግዕታት ውርሻ ሃይማኖት ዘለዎ ክቡር ህዝቢ እዩ ክርስትናን ምስልምናን ኣብ ሓደ ሓያል ሰማይን ምድርን ዝፈጠረ ኣምላኽ ኣና ድማ ይኣምኑ ሕማቕ ነገራት ምስ እትገብር ሰብ ምስ እትብድል ኣምላኽ ዘይፈትዎ ስራሕ ብምባል ከም ዝነፅግዎ ይሕበር ምስ ዝሽገሩ ኣምላኽ ኣሎ ዝብል ብሉፅ መፀናንዒ ቃልን ክብርታትን ኣለዎም ብሓሶት ምስ እትምሕል እውን ዓይኒ ኣምላኽ ኣይትድፈን ዝብል እምነት ኣለዎም በዚ መሰረት ኣብ ኩሉ ከባቢታት ኩናማ ዝግበር ዓመታዊ ባህላውን ሃይማኖታውን በዓላት እውን ነዚ ዘለዓልናዮ ዝሓቁፍ ካብ ብሉፃት ክብርታትና እዩ ከም ኣብነት ካብቲ ባህላዊ ፅምብላት ንምጥቃስ ላጋ ሰሰ ቢበያ ኣብ ገሊኡ ከባቢ ድማ ብቡጃ ተባሂሉ ይፍለጥ ቅድሚ ማሕረስ ምጅማሩ ድማ መሬት ዋና ስለ ዘለዎ ዓመት ሙሉእ ዝረኸሰ ንክነፅህን ብርኩት እቶት ንክርከብን ተባሂሉ ንዕኡ ኣብ ዝተዳለወ ቦታ ሰብኡት ኣና ኢላ ጥራይ ከብዶም በጊዕን ጤልን ሓሪዶም ኣብ ሓዊ ጠቢሶም ብምብላዕ ንዓዲ ኣትዉ እቲ ደም ድማ ኣብ ሓምሓም ተቐቢሎም ብለኻ ገይሮም ገዛ ገዛ ይነፅግዎ ደቂ ኣንስትዮ ከምኡ እውን ኣና ኢላ ዘይበፅሑ ደቂ ተባዕትዮ ኣይሳተፉን እዮም ድሕሪ ዝበዓል ሰብ ናብ ማሕረስ ይወፍር ዝኾነ ውራይ መርዓን ካልእ ንፈታትን ይቆረፅ ነቶም በጊዕን ጤልን ዝወፈዩ ዓዲ ድማ ሓንቲ መዓልቲ ብሓባር ይሓርስሎም ኣብ ዓምዲ ማህደር ጀጋኑ ካልኣይ ክፋል ፈረሰኛ ኣጋር ሓኪም ቀሪባ ኣላ ዳንኤል ሰንኪለ ቅድሚ ሕጂ ዝተገደልክዎ ይኣኽለኒ ከይበለ ናይ ኣጋር ስንክልንኡ ክዓገቶ ከም ኩሉ ሃገራዊ ናብ ቅድመ ግንባር ኣምርሐ ምስ ከምኡ ካብ ኣስመራ ንቒሎም ንደቡብ ዝተጓዓዙ ብፆቱ ተጓዒዙ ሰናዕፈ ኣተወ ካብኡ እውን ጉዕዝኡ ብምቕፀል ኣብ ነድወ ዝተባሃለ ቦታ በፂሑ ናብ ሓንቲ ቦጠሎኒ ኮር 201 ተፀንበረ ነድወ ግንባር ዓልቴና መረብ ኮይኑ ኣብ ዞባ ደቡብ ንዞባ ሰናዕፈ ዝርከብ ከባቢ እዩ ኣብታ ቦጠሎኒ ብዙሓት ናይ ቀደም ኣባላት ክፍለ ሰራዊት 70 ነበር መቓልስቱ ስለ ዝረኸበ ዳንኤል ከይተጋየሸ ነታ ናይ ኣጋር ሓኪም ሳንጡኡ ተሓንገጣ እንተኾነ ካብቶም ኣብታ ቦጠሎኒ ዝፀንሕዎ ተጋደልቲ ሓደ ሌተናል ኮሎኔል በላይ መስፍን ማእከልነት ናይታ ቦጠሎኒ እዩ ቅድሚና ፅነት ኣብ እንዳ 70 ብሓደ ስለ ዝነበሩ ንፀገም ዳንኤል ፅቡቅ ገይሩ ክፈልጥ ፀኒሕ እዩ ሌተናል ኮሎኔል በላይ ናይ ውሽጡ ንውሽጡ ገይሩ ምስ ዳንኤል ኣብ ምሕዳስ ሕሉፍ ተዘክሮታቶም ኣተዉ ብዓቕሙ ንጋሻ ዝግበረ ኣቀባብላ ምስ ገበረን ዕላል ሜዳ ምስ ተጠቕንቀቐን ግና ናብ ቁም ነገር ኣተወ
ነተናል ኮሎኔል በላይ መስፍን ብዛዕባ ስንክልና ዳንኤል ጽቡቅ ገይሩ ስለዝፈልጥ ናብቲ ግንባር ምምፁ ኣይደግፎን ሰብ ተሳኢኑ ዶ ኢሎም ኸዮም እንታይ ክትገብር መጺእካ እናበለ ሕቶታት ከዝንበሉ ጀመረ ኣብ ዓምዲ ካብ ዞባታት እቲ ዓቐብ ቁልቁል ምዃኑ ኣሚነ ተበጊሰ ክብል ንዕውት ተበግስኡ ዝገለጸ ኣብነታዊ ሓረስታይ ገብረ መድህን ገረዝኬር ተላልዩ ይፅንሓና ኣብ ዓምዲ ንቑሕ ደመና ጻዕዳ ሓሶት ንሕሱ ዶ ንምንታይ ከ ንሕሱ ሓሶት ብኸመይ ንለሊ

ይርከብ። ኣብ ዓምዲ ሸባብያት ኣብ ምስፍሕፋሕን ምምዕባልን ትምህርታዊ ኣገልግሎት ካብ ግዜ ገድሊ ኣትሒዙ ዝተኸየደ ፃዕርታት ተዳህሲሱ ይርከብ። ኣብ ዓምዲ ኩርናዕ ተምሃሮ ተመክሮይን ተመክሮኸን 10 ዕንዶታት ኣድህቦም ልሙዳት ስሕተታት ኣብ ቋንቋ እንግሊዝኛ ዳኣላ ተምሃሮ ግድል በላሕቲ እንዲኹም ይፀንሑና። ኣብ ዓምዲ ፍረ ፃዕሪ ጋብላዊ ቆፎ ዘመሓየሸ ኢንጂነር ኣማኑኤል ኣስገዶም ተላልዩ ንረኽቦ። ኣብ ዓምዲ ሸባብ ንዑስ ዓምዲ ሕቶ ሸባብ ምቅሊት ድሕሪ ፍትሕ ብኸመይ ኣብ ምኡ መትከል እግሪላ ብዝሃበቱ ሰልዲ ድሕሪ ሓዳር ታክሲ ገዚኡ ሞ እዛ ታክሲ ክትምቀል ድያ ክትብል ሕቶ ዘቕረበት ደላይት ምኽሪ ምስ ኣመኻሪ ዝገበረቶ ምልልስን ዝተውህባ መልስን ሰፊሩሎ። ኣብ ዓምዲ ተርሞማ ምንድላይ ሓቂ 5 ክፋል ሕቶ ዝተመሰቐለ ቃላት ዕላል 2 ኣሕዋት ይፀንሑና። ኣብ ዓምዲ ደቂ ኣንስትዮ ስኒት ሃብታኣብ ወይዘሪት ዓለም ንምዃን ተቋመት ኣብ ትሕቲ ዝብል ስኒት ሓበን ኤርትራን ኩርዓት ደቂ ኣንስትዮ ኤርትራውያንን እያ። ካብ ባዶ ተበጊሳ ስለ ዝተቐለሰት ድማ ብሓርኮትኮታ ኣብዚ ደረጃ እዚ በፂሓ ዘላ። ብድሆታታ ኣምስጋር ሞራልን ምትብባዕን ወለዳን ቤተሰባን ልዑል ምንባር እውን ትገልጽ። ኣብ ኤርትራ መፂኣ ብዝተገብረላ ሓገዝን ሞራልን ፍሉይ ትብዓት ረኺባ ምህለዋ ብምሕባር ከኣ ኤርትራውያን መንእስያት ተጸቢኻ ዝመጽማና ከምዘ የለ ተገንዚቦም ክብርታቶም ዓቂቦም ኣብ ኩሉ ዓውድታት ክቃለሱ ተላብያ። ወይዘሪት ስኒት ሃብታ ኣባሴባ ኤርትራ ብኣቀማምጣኣ ብሕብሪ ቆርበት ዜጋታታን ብባህላን ብእትውንኖ ክብርታትን ብዙሕ ጸጋታት ዝተዓድለት ሃገር ምዃና ጠቒሳ ኣብ ኩለን ብሄራትና ኣብ ውድድር ዓለም ተሳቲፈን ክዕወታ ዝኽእላ ምልኩዓትን ሰብ ብሉፅ ራእይን ደቂ ኣንስትዮ ስለ ዘለዋ ንህዝበንን ሃገረንን ዝጠቅም ዕላማ ሒዘን ክወዳደራ ምዒዳ ይርከቦ። ኣብ ዓምዲ ሚን ሁናዊ ሁናክ ኣብ ሰሜናዊ ክፋል ፈረንሳ ብትርከብ ከተማ ኣሜሌላስ በየንስ ትሕቲ 15 ዓመት መንእስያት ድሕሪ ሰዓት 11 ናይ ምሸት ክሳብ ንግሆ ሰዓት 6 ኣብ ዘሎ ሰዓታት ካብ ገዝኦም ከይወፁ ዝእግድ ድንጋገ ህፁፅ ሰዓት ክሳብ ምጅማር ትምህርቲ ፀኒዑ ከም ዘሎ ተሓቢሩ። ካብ ህዝባዊ ቤት ንባብ ኣውስትራልያ ቅድሚ 150 ዓመት ብልቃሕ ዝወፀ መፅሓፍ ብቃፀሎ ኣብ ዝዓነወ ህንፃ ከም ዝተረኽበን ናብቲ ቤት ንባብ ከም ዝተረከበን ተገሊጹ። ኣብ መዓልቲ መርዓ ካቲም ብምጥፍኡ መፀናፀኒ ሓፂን ዝዓጠቐ ክኢላ ከም ዝተፀውዐ ተሓቢሩ። ብቀሊል ምህዞ ሓንቲ ዝለመሰት ድሙ ናይ ምንቅስቓስ ዓቕማ ገለ ክፋሉ ናብ ንቡር ክምለስ ከም ዝኽኣለ ተሓቢሩ። ኣብ ዓምዲ ዝርዓ ወቕቲ ዛድ ብድሆታት ምብራስ ጫካታት ኣብ ኤርትራን መፍትሒታቱን ተዳሲሶም ንረኽቦም። ኣብ ዓምዲ ዋሕታ ልጢፈል ህፃናት ጠቀስ መሃርትና ዘናጋዕትን ትሕሶታት ይፀንሑና። ኣብ ዓምዲ ኣልሰርዋል ባሕርያ ብክኩምበር ባሕሪ ዝፍለጥ ዓይነታት ፍጥረታት ባሕሪ ዘላል ትሕዝቶ ይፀንሐና። ኣብ ዓምዲ ኣልተቓሪር ዝተፈላለዩ ሕክምናን ጥዕናን ጠቀስ ሓበሬታን ምህዞታትን ይፀንሑና። ምሕፀይ ወኪል ኤርትራ ኣብ ማሕበራዊ መጋበያ ውድብ ሕቡራት ሃገራት ኣመታቱን ዝደስስ ትሕዝቶ ኣብ ዓምዲ ስፖትላይት ሰፊሩ ኣሎ። ኣብ ዓምዲ ካልቸር ኤንድ ኣርትስ ኦቤርን ሆሜን ኤርትራውያን ሮሜን ጁልየትን ዘላሊ ትሕዝቶ ንረክብ። ኣብ ዓምዲ ኪዌንድኤ ሃገራ ኣብ ውድድር ወይዘሪት ዓለም ከተፀውዕ ኣብ ምቁማት እትርከብ ክኢላ ዓውዲ ኔይሮሳይንስ ዝኾነት ኤርትራዊት ስኒት ሃብታኣብ ሕሉፍ ዓወታታን ዘላሊ ትሕዝቶ ይፅንሐና። ዝኸበርኩም ተዓዘብትና ንሎም ዝተዳለወ ትሕዝቶ መደብና ኣብ ዝተፈፂሙሎ ሰላም።

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መረባት ኤር ቲቪ ሰሙናዊ ፍጻሜታት ስፖርት ናይ ዝሓለፈ ሰሙን ሒዝና ቐሪብና ኣለና። ንምክታልኩም ብኽብሪ ንዕድም። ብሃገራዊ ፌደሬሽን ኣትለቲክስ ኤርትራ ተወዲቡ ዝካየድ ዓመታዊ ውድድር ፍርቂ ማራቶን ዝሓለፈ ሰንበት ኣብ ከተማ መንደፈራ ብልዑል ድምቀት ተኻይዱ።

0: ሃገራዊ ፌደሬሽን አትሌቲክስ ኤርትራ ብሰንበት 9 ነሐሰ ሃገራዊ ውድድር ፍርቅ ማራቶን ኣብ ከተማ መንደፈራ ሰሪዕዮም ኣብቲ ንመበል 31 ጊዜ ዝተኻየደ ውድድር ፍርቅ ማራቶን ከምኡውን ውድድራት 5 ኪሎ ሜትርን 1 ማይልን ማለት 1.6 ኪሎ ሜትር ብርክት ዝበሉ ኣፍቀር ስፖርት ብሓፈሻ ኣብ ዓውዲ ስፖርት ዝግደሱ ድማ ብፍላይ ኣብ ዝተረኽብሉ ብድምቀት ተኻይዶም እዚ ዝሓለፈ ዓመት ኣብ ከተማ ባሮንቱ ዝተኻየደን ዓመት መፀ ሓደ ካብ ዓበይቲ ውድድራት ካላንደር ሃገራዊ ፌደሬሽን ኣትሌቲክስ ኤርትራ ዝኾነን ውድድር እምበኣር ብክልቲ ፆታ ኣብ ኩሉ ውድድራት ልዕሊ 150 ክበፅሑ ዝኽእሉ ኣትሌታት ዘሳተፈ ውድድር እዩ ነይሩ ካብ 3 ዞባታት ማለት ዞባ ማእከል ጋሽ ባርካን ደቡብን ዝመፁ ኣትሌታት ምስቶም ካብ ክለብ ደንደንን ብወልቂ ዝተወዳደሩን ደሚርካ ማለት እዮም ፈለማ ውድድሮም ኣንጊሆም ዝፈለሙ ኣትሌታት ናይ 21 ኪሎ ሜትር ወይ ፍርቂ ማራቶን ጎየይቱ ነይሮም ኣብቲ ዛሕሊ ዝዓብለሎ ኩነታት ኣየር ዝተኻየደ ውድድር ቅድሚ ሓደ መዓልቲ ማለት ቀዳም ዝናብ ስለ ዝነበረ እቲ ሓደ ዙርያ 5 ኪሎ ሜትር ዝበፅሕ ዝነበረ መዋደር ቦታ ብምጥልቃዩ ንኣትለታት በዳህነት ነይርዎ እዩ ኣብ ፍርቂ ማራቶን ደቂ ተባዕትዮ ካብ ፈለማ ኣትሒዙ ሓያልን ቁልጡፍን ፍጥነት ዝፈለመት ውድድር ካብ ካልኣይ ዙርያ ግን ኣትለታት ክማቐሉን ፋሕፋሕ ክብሉን ተረኣዮም እዮም ኣብ ቅድሚት ኮይኖም ዝቐለሱ ኣትለታት ካብ ክለብ ደንደንን ምስ ኣትለታት ደቡብን ነይሮም መወዳእታ ኣብ ዝተኻየደ ቅፅበታ ውድድር ድማ ኣትለት ማጆር ቴድሮስ ካብ ዞባ ደቡብ ብሓደ ሰዓትን ባዶ 4 ደቂቕን 41 ካልኦትን ግዜ ዕውት ፍርቂ ማራቶን ናይ ደቂ ተባዕትዮ 2026 ከተማ መንደፈራ ክኸውን በቂዮም ክልተ ካልኢት ድሒሩ ኣትሌት ተክለ ሃይማኖት ብርሃነ ካብ ዞባ ደቡብ ካልኣይ ተርታ ክሕዝን ከሎ ኣትሌት ሳይሞን መብራህቱ ካብ ክለብ ደንደን ሚኒስትር ምክልኻል ድማ 3 ካልኢት ድሒሩ ሳልሳይ ኣትዮም ሙሴ ክፍሎም ካብ ክለብ ደንደን ራብዓይ መጎስ ሹማይ ካብ ደቡብ ሓምሻይ ምርሃብ ከሰተ ካብ ጋሽ ፓርካ ድማ ሻርሻይ ተርታ ሒዞም ኣብ ቀዳማይ ክሳብ ሻርሻይ ዝሸለመ ሃገራዊ ፌደሬሽን ኣትሌቲክስ ኤርትራ እምበኣር ንዕውት ፍርቂ ማራቶን ደቂ ተባዕትዮ ኣትሌት ማጆር ቴድሮስ 13,000 ናቕፋን ወርቂ መዳልያን ዋንጫን ክሽልመን ከሎ ካልኣይ ዝወፀ ኣትሌት ተክለ ሃይማኖት ብርሃነ 8,000 ናቕፋን ብሩር መዳልያን ሳልሳይ ዝወፀ ኣትሌት ሳይሞን መብራህቱ ድማ 5,000 ናቕፋን ንሓስ መዳልያን ተሸሊሞም ካብ ረብዓይ ክሳብ ሻርሻይ ዝወፁ ድማ ገንዘባዊ ሽልማት ተቐቢሎም ዕውታት ካብ ኢድ ኣቶ ሃብቲኣብ ተስፋፅዮን ኣመሓዳሪ ዞባ ደቡብ ተቐቢሎም ካብዚ ቐፂልና ሓፂር ቃለ መሕተት ምስ ዕውት ፍርቂ ማራቶን ደቂ ተባዕትዮ ኣትሌት ማጆር ቴድሮስ ዝገበርናዮ ክንትሰግር
1: ወልክዕ ነዚ ውድድር ተዳሊና ኣሊና ካብ ነዊያት ሒዝና ግን ነዚ ውድድር ዝኸውን ስራሕ ዋላ ሰሪሕና ኢና ንስጋ እንታና ደቡብ ኮይና ማለት እዩ ብጣዕሚ ከምቲ ዝሓስብናዮ ዋላ እውን ፀኒሕና ስለ ንፈልጦ ዝቦታ ከዓ ስለዚ ብዙሕ ንዕና ኣይሸገረና ናይ ብሓቂ ካብ ኮንዲሽን ርሒቃ ይፈልጥን እየ ንነዊሕ ዓመታት ክሳብ 7 ዓመት ዝኣክል ኣብ ቁሞና ኢና ነርና ግን ንመጀመርያ ግዜ 21 ቀዳማይ ድወፅ ዘለዎ ናይ ብሓቂ ዳሕጉሰን ነገር ማለት እዩ ምውሃድና ፅቡቅ እዩ ነሩ ናይ ኩላትና ቁሞና ጋንታ ፅቡቅ ኢና ነርና ብልክዕ ፅቡቅ ነርና ከዓ ኣጋጣሚ ኮይኑ ከዓ እትዮም ብድሕሪት ዝነበሩ ኣጋጣሚ 2 ሰብ 3 ሰብ ተሪፍና እቶም 2 ሰብ ካብ ድሓር ካብቲ ክንሃርሞ ዝግባአና ቦታ ከዓ ሃሪምናያ ማለት እዩ ካብኡ ከዓ ክንዕወተሉ ክኢልና ማለት እዩ ብዙሕ ኣነ ከማጆር እኳ ከምዚ ዓይነት ምስቲ ኣብዚ ዓዲ ዘሎ ኣልቲቱድ ካልኣይ ነገር ካ ምዝብዚ ዓዲ ዘሎ ምዝቲ ከም ክንከዶ ዝዋዓልና ንሰዓት ክህረመልካ ይክእልን እዩ ዚ ምስቲ ናይ ደገ ክተወዳድሮ ክተማዛዙና ይትኽእልና ምቅያራት ምምሕያሻት ተተገይሩሉ ዝቦታ ካ ብጣዕሚ ፅቡቅ ነይሩ በልኩ መወዳእታ ክብሎ ዝኽእል መጀመርያ ነዚ ዓወት ነዚ ካብ ንዞባ ወጊሶም ክሳብ ኣብ ደረጃ ዘብፅሑና ሰልጥና ሰልጠትና ነቶም መሳርሕተይን መዳግፍተይን ምሳይ ዝሰርሑ ዘለዎ ክሳብ ሕጂ ጋንታ ዞባ ደቡ ከመስግኖም ይደሊ ብዓብዩ ከዓ ንስድራይ ኣቦይን ነደይ በዚ ጋጣሚ እንኳ ሓጎሰና ብሎም ንሕዋተይ
0: ኣብ ናይ ደቂ ኣንስትዮ ፍርቂ ማራቶን ምስ እንሰገር እውን 10 ኣትሌታት ኣብ መስመር ተረኺበን ፈሊመን ኣብ ተማሳሊ መዋደር ቦታ ውድድረን ዘካየዳ ዘን ተቀዳደምቲ ኣብ መወዳእታ ዝተኻየደ ቅፅበታዊ ውድድር ድማ ኦሎምፒካዊት ኣትሌት ናዝሬት ወልዱ ንውድድራ ብሓደ ሰዓትን 19 ደቂን ባዶ ሓደ ካልኦትን ግዜ ኣውቲ ፍርቂ ማራቶን 2026 ከተማ መንደፈራ ብምዃን ተሸላሚት 13,000 ናቕፋን ወርቂ መዳልያን ዋንጫን ኮይና ናይ ክልተ ካልኢት ካብ ናዝሬት ድሒራ ህንፃ ዝረገፀት ተስፍውቱ ኣትሌት ሚካኤል ፅጋ ዝኣብ ካብ ክለብ ደንደን ክትኸውን ከላ ተሸላሚት 8,000 ናቕፋን ብሩር መዳልያን ኮይና ናይ 4 ካልኢት ድሒራ ሳልሳይ ተርታ ዝሓዘት ኦሎምፒካዊት ኣትሌት ዶልሺ ተስፉ ድማ ተሸላሚት 5,000 ናቕፋን ንሓስ መዳልያን ክትከውን በቂዓ ኣትሌት ናፅነት ኣማኑኤል ካብ ደቡብ ራብዒቲ ኣትሌት ዮርዳኖስ ሃብተስላሴ ካብ ደንደን ሓምሸይቲ ኣትሌት ርሓስ ሚካኤል

0: ኤል ካብ ደቡብ ድማ ሻርሸይቲ ተርታ ሒዘን ካብ 3 ክሳብ 1,000 ገንዘባዊ ሽልማት ተዓዲለን። ናይ ደቂ ኣንስትዮ ዕውታት እውን ካብ ኢድ ኣቶ ሃብተኣብ ተስፋፅዮን ኣመሓዳሪ ዞባ ደቡብን ተቐቢለን። ካብዚ ቐፂልና እውን ምስ ዕውቲ ፍርቂ ማራቶን ደቂ ኣንስትዮ ዝኾነት ኦሎምፒካዊት ኣትሌት ናዝሬት ወልዱ ዝገበርናዮ ቃለ ምሕተት ንሰግር።
1: ውድድር ሓፈሻዊ ፅቡቅ ውድድር ህፀኒሑ ኩሉ ሰብ ናብዘ ኢሉ ድዳለው ነይሩ ማለት እዩ። ኣነ ብወልቄ ናብዚያ ውድድር ኢደ ኣይኮንኩን ተዳልየ ነይረ ንኮሎምቢያ እዩ ነይሩ። ኣጋጣሚ እቲያ ውድድር ካንስል ምስ ኮነት ናብዚ መፅ ማለት እዩ። እዋ ብልክዕ ሕጂ ሓኪም ዘረብታ ሓይሽ ንድሕሪ ተመሊሰ ንዑ ክዝክሮ ካይደሊ ነ ንምንታይ ኣብ ግዜኡ ኩሉ ነገር ሓሊፉ ተወዲኡ ሕጂ ኣምላኽ መስገን ኣብ ፅቡቅ ብቕዓትን ኣብ ፅቡቅ ስራሕን ኣለኹ። ከም ሰብ ሽዑ ዝነበረ ኩነታት ኩሉ ሰብ እዩ ዝፈልጦ ሕጂ ኣብዚ ኣብ ሓፅር ግዜካ ኩሉ እሙረ የሕድሰ ናብቲ ዝደለኽዎ ዓውዲ ውላድ ረኺበ እጓለ ማለት እዩ። ተኸታትለካ ክዕወትካ ጀሚረ ማለት እዩ። ምክንያቱ ስለ ዝስራሕኩ ትራየ ካልጥፌካ ንነብሰ ሪካቨሪ ገይረ ማለት እዩ። ድሕሪ ውላድ ካልጥፌካ ናብቲ ትሬኒንግ ስለ ዝተመለስኩ ከዓ ናብ ዓወት ክመፅእካ ግዜ ይወሰደለን ማለት እዩ። ኣብ ስራሕ ስለዝ ኣለኹ ማለት እዩ። ኣነ ብዛባ ተመዋዳዝትርተ ብሙሎም ከመስግኖም ይደሊ ናይ ብሓቂ ፅቡቅ ዝኾነ ውድድር ርአ ብፍል ኣብዚያ መወዳእታ ማለት እዩ። ከም ሰባት ሓኪ መዛረታ ሓሽ ኣይጉየናን ፅቡቅ ሰዓት ኣይጉየናን ኩላትና ማለት እዩ። ተሓላለኽና ፅቡቅ ሰዓት ጉየ ይግብኦ ነይሩ፣ ግን እቲ ኒኮርስ ቦታታት ፅቡቅ ኣይነበርን። ሓኪ መዛረብታ ሓሽ ከምቲ ኣነ መንደፈራ ብዙሕ ግዜ የተወዳድረ ዝፈትዎ ቦታ እዩ ኸዓ ከምቲ ዝሓሰብ ኮማን ኣይኮነን ብውልቀ ማለት እዩ። ምስ ጆልሽሲ ፅቡቅ ተሓላለኽና ከምቲ ያ ኣስመራ ማራቶን ሲ ገለ እስከ ሰዓት ፅቡቅ ንጉየ ንኸውን ኢልና፣ ግን እቲ ምሰራናዮ እቲ ውድድር ቦታ ዋላ ንእግርኻ ድሓር ገለ ነገራትካ ጉድጋድ ገለ ስለ ትፀንሕ ዝነበርና ተታሒዝና ስኮኢልና ኣቢልና ማለት እዩ። ኣብዚያ መወዳእታ ሓንቲ ኪሎ ሜትር ምስ ተረፈት ፊኒሽ እንተጀሚሩ ማለት እዩ ሚካል ኣብ ካልይ ደረጃ መፅያ ማለት እዩ። ንብሓቂ ተሓጒሰ ንዓኻ ብጣዕሚ ማለትስ ብጣዕሚ ገለ ዓይነት ለውጢ ዝገበረት ኣትሌት እያ። በዛ ኣጋጣሚ ከመስግና እዩ ዘለ ምስ ሰልጣን እያ ማለት እዩ። ኣሌክሳንደር ናታ ኣትሌት እያ ኣብ ከምዚ ውድድር ኣትያ ማዕረና ተቃሊሳ ካልኦት ክትወፅ ኮላ ቀሊል ኣትሌት ኣይኮነትን። ጆልሽ ንባዕላ ቀሊል ኣትሌት ኣይኮነትን። ሓፈሻዊ ፅቡቅ ውድድር ነይሩ። እቲያ ሰዓት ግን ክንጉያ ይከኣልና ምስቲ ኒኮርስ ነገራት ማለት እምበር ፅቡቅ ውድድር የርኢና ማለት እዩ። ኩሉ ሰብ ክፈልጦ ዘለዎ ኣትሌቲክስ ንሪዮ ዘለና ሰዓታት ቀሊል ሰዓታት ኣይኮነን። ብዛባ ብፍል ኣብ ደቂ ኣንስትዮ ማለት እዩ ሃፍ ማራቶን ክንብል ከለና ሃፍ ማራቶን ናይ ዓለም ሪከርድስ 62 እዩ። ንሕና ንጉየ ዘለና ከዓ ኣብ 75 ገለን እዩ ዘሎ። ዝሓሸ ሃፍ ማራቶን ዝቐልጠፈ ናተ እዩ 69 እዩ ዘሎ ማለት እዩ። እዚ ኩሉ ክንሪዮ ኣለና ብዙሕ ፃዕሪ ከም ዝፅበየና ዘሎ፣ ብዙሕ ስራሕ ከም ዝፅበየና ዘሎ። ኣነ ሓፈሻዊ ብወልቀ ኣብ ፃዕሪ እየ ዘለኹ ኩሉ ናተ ሰዓታት ከም መሐሾ ማለት እዩ። ወላይቲ ዝነበረኒ ወላይቲ ማራቶን ዘሎ ሰዓት ይኸውን 2:20 እዩ ናይ ኤርትራ ማለት እዩ። ተመሳሰሊ ናተን ጆልሽን እዩ ዘሎ ማለት እዩ። እጂ ኣብ 2:20 ትራይ ድና ደው ክንብል ወላ ሃፍ ማራቶን ሲ ኣብ 2:69 ድና ደው ክንብል ኣለና። ዓለም ኣብ ምንታይ በፂሓ ኣላ? ደቂ ኣንስትዮ 62 እንተኾንካ ሲ ኣትሌትሲ ንስኻ ኣብ 65 ክትሕሉ ኣለካ። ንዑ ኸ ናውን ክትበፅሕ ናትካ ፃዕሪ ይድደሊ። ኣነ በዚያ ነብሰይ ኣብ ፃዕሪ እየ ዘለኹ። ኣምላኽ ድመን ጥዕና እንትሒብኒ ተን ደለዋ ሰዓተይ ከመሓይሽ እዩ። ትዛዓበየ ከዓ ውድድር ይፅበየኒ ኣሎ ካብቲ ዘላ ሰዓተይ ከመሓይሽ ማለት እዩ። ንዓይን ኣሰልጣነን ዝያዳ ሓያል ስራሕ ይፅበየና ዘሎ። ምሸት ንኾን ደኺምና ከይበልና ፅዒርናኸ ፅቡቅ ሰዓት ክነምፅ ማለት እዩ። መጀመርታ ንልዑል ፈታሪ ከምስግኖ ይደሊ ካልእ ከዓ ንኣሰልጣነ ማለት እዩ። ኩሎም መሳርሕተ ምሳይ ዝሰርሑ ደቂ ጋንታይ ብምሎም ከምስግኖም ይደሊ። ኩሎም ኣብ ሕማቀይ ኣብ ፅቡቀ ኣብ ጎነይ ኮይኖም ኣጆኹ ዝጎድኑ ሰባት ማለት እዩ። ኩሎም ጎረባቢተ ስድራ ቤተ ልዕሊ ኩሉ ካ ሓፍተ እጓለ ሒዛትለ ኣብዚ ደረጃ ንክበፅሕ ኣበርክቶ ትገብረለ ዘላ ስስተረያ ብጣዕሚ በሊበ ከምስግና ንደሊ ንዚያ ሕያብ ጓሌ ከዓ እንኳ ሓጎሰይ ክብዳ ይደሊ ማለት እዩ ልዕሊ ኩሉ ከምስግኖ ምድድዳሊ መንደፈራ ህዝቢ መንደፈራ ብጣዕሚ ብጣዕሚ ልዕሊ ኩሉ ንዓነ ኣብ መንደፈራ ውድድር ተሳዒሪ ኣይፈልጥኒ ብዙሕ ዓመታት ጉየ በዚ ኣጋጣሚ ህዝቢ መንደፈራ ተንኪ ክብሎም ይደሊ ብጣዕሚ ናተይ ትፈዞ ብዙሓት ኣለውኒ
0: ድሕሪ ናይ ፍርቂ ማራቶን ውርድራት ናብ 5 ኪሎ ሜትር ይቐፂሉ ኣብዚ ዞባ ማእከል ኣብ ክልቲ ፆታ ኣብ ላሊት ኮይና ዝቐረበትሉ ጋጣሚ እምበኣር ኣብቲ ዝተኻየደ ናይ ሓደ ዙርያ ናይ ደቂ ተባዕትዮ መሳጢ ቅፅበታዊ ውርድር ኣትለት ዮቤል ዘርኢት ካብ ዞባ ማእከል ብ14 ደቕን 14 ካልኦትን ባዶ 3 ንኡስ ካልኦትን ግዜ ቀዳማይ ኮይኑ ክዛዝም እንከሎ ኣትለት ሳይሞን ተስፋ ገርግሽ ካብ ዞባ ማእከል ብናይ ሓደ ካልኦት ፍልሊ ካልኣይ ተርታ ሒዙ ዛዚሞም ኣትለት ፋኑኤል መሓሪ ካብ ዞባ ማእከል ድማ ናይ ክልተ ካልኤት ፍልሊ ሳልሳይ ተርታ ሒዙ ዛዚሞም ካብ ቀዳማይ ክሳብ ሳልሳይ ዕውታት ካብ ዞባ ማእከል ኮይኖም ናይ 2,000-1,500 ናቕፋ ካብ ቀዳማይ ክሳብ ሳልሳይ ዝወፁ ኣትለታት ገንዘባዊ ሽልማትን ብተወሳኺ ንቀዳማይ ወርቂ መዳልያ ምስ ዋንጫን ንኻልኣይን ሳልሳይን ድማ ናይ ብሩርን ንሓስን መዳልያ ተቐቢሎም ምስ ዕውት 5 ኪሎ ሜትር ኣትለት ዮቤል ዘርኢት ዝገበርናዮ ቃለ ምሕተት ንሰግር
2: ጠፊአ ነይረ ነዊሕ ካብ ጉያ ብሓደ ዓመት ኢንጁሪ ኮይነ ነረ ብድሕሪኡ ሃገራዊ ግቡእ ክፍፅም ኢለ ከይደ ማለት እዩ ብድሕሪኡ ተመሊሰ ናብዚ ዳርጋ 2 ዓመት ኣይነበርኩን ማለት እዩ ወላ ከመገሻስ 2 ዓመት ሙሉስ ጠፊአ እየ ከመገሻ ካብቲ ውድራት ገለ ማለት እዩ ሕጂ ግን ኣምላኽ መስገን ሰሪሕና ተመሊስና ኣለና ኣምላኽ ሓግዘና ክንቅፅል ማለት ፍሉጥ ክኾነ ኣይክእልን ኣብ ናይ መዓልቲ እዩ ኣይፍለጥኒ ናይ ጉያ ግን ትግምት ኢኻ ቅድሚ ፀወታ ሕጂ ሳይሞን ተስፋ ገርግሽ ነይሩ ዓብ ተፃወታይ ንሱ እሱ ብምህላው ጥራይሲ ዝበዝሐ ፐርሰንት ከማንሱ ንዒሉ ውሃብ እሱ ኢ ከዓ ሰሪሕ ዎነ ተፃወታ ማለት እዩ ሰለስተና ቀዳማይ ካልኣይ ሳልሳይ ዳእትና ናይ ሚስ ሕርሻና ናይ ግብሪ ሂወት ኣረፋይ ኣብ ትሕቲ ግብሪ ሂወት ኣረፋይና ንስልጠን ማለት እዩ ማለት ሰሪሕና ኢና ንነዊሕና ተዳሊና ነዛ ፀወታ እዚኣ ብዙሕ ታርጌት ጌርና ሰሪሕና ኢና ነዚኣ ማለት እዩ ኣምላኽ መስገን ከዓ ሰለስተና ቆሪፅናያ መፂና ማለት እዩ ሳይሞን ይስሒቦ ሳይሞን ከዓ ብምሉእ ሰሪሕዎ ድሕሪ 2 ኪሎ ሜትር ብምሉእ ሳይሞን ይስሒቦ ኣብዛ ፊኒሽ ምስ መፀና ከዓ ኣነ ወሲድያ ማለት እዩ እታ ፋይናል ማለት እዩ ቀዳማይ ወፂ ኣነ ሳይሞን ካልኣይ ወፂኡ ፋኒኤል ከዓ ሳልሳይ ወፂኡ ሰለስተና ካብ ሚኒስትሪ ሕርሻ ኣብ ትሕቲ ገብሪ ሂወት ኣረፋይና ንስልጠን ማለት እዩ ዕለት 23 ናይ ዝወርሒ ኣብ ሳውዝ ኣፍሪካ 10 ኪሎ ሜትር ብማናጀር ተሰሪዕ ድያ ኣሎ ፀወታ ኣብኡ ከዓ ከምዚ ዓወት ሒዝና ክመፅእ ኣምላኽ ሓግዘና ብድሕሪኡ እዛ ፀወታ እዚኣ ንኮፐንሃገን ወርልድ ሻምፒዮን ናህንፃት ኣብኣ ከዓ ኣምላኽ ሓግዘና ማለት እዩ ኣብኡ ሽምናን ሽም ሃገርና ከነፀውዕ እዚ ፀወታ ቻምፒዮን እዩ ቻምፒዮን እተደኣ ኮይኑ ንሰዓት ኣይትጎይኒ ኢኻ ኣነ ብልክዕ 14:00 እዩ ፐርሶናል ቤስተ እዚ ከዓ ሃይ ኣልቲቱድ እዩ ዝዓዲ ማለት እዩ ኣብ ኤሮፓ እንተደኣ ከይድካ ተውርዶ ኢኻ ናኡ ትሕቲ 13 ካብ 13 ክትሃርም ትኽእል ኢኻ ኣጋጣሚ ኣነ እንተ ምስ ኢንጁሪ ድዩ ብድሕሪኡ ሃገራዊ ግቡእ ክፍፅም ከይደ ገለ መለት ዕድል ኣይረኸብኩን ኣብ ደገ ከይደስ 5,000 ፈቲነ ይፈልጥኒ ታይ ማለት እዩ ንኣብነት ሳይሞን ተስፋ ገርግሽ ተየልና ሕጂ 13:47 ኣለዎ ኣብዛ ዓዲ ኣብ ደገ ከዓ 12:59 ብሪከር ናይ ዝዓዲ ከዓ ሳልሲ ኣሎ ማለት እዩ ሕጂ እቲ ኣልቲቱድ ስለ ዝፈላለ ኣብኡ ዝያዳ ሰዓት ህረ መልከይ ብዓለም ደረጃ እንተደኣ ክትዋደድ ኮንካ ማለት እዩ ብሓፈሻ ናይ ሎም መዓልቲ ሰዓት ደይህረሞ ከዓኒ ሓደ ዓቐብ ድበዝሑ ነይሩ ሎም መዓልቲ ኤጌን ከዓ እዚ ቻምፒዮን ቻምፒዮን እተደኣ ኮይኑ ከመልካ እታ ቻምፒዮን ትወዝዳ ኢኻ ትሓስብ እምበር ከመልካ ሰዓት ተሃርማ ኣይትሓስብን ኢኻ ሕጂ ናይ ታይም ትራያል ተዝኸውን ነይሩ ኩሉ ሰብ ንሰዓት ይድጎይ ብዛዕባ ደረጃ ኣይትግደስኒ ኢኻ ማለት እዩ እዚ ግን ቻምፒዮን ስለ ዝኾነ ከመልካ ትዕወ ጥራይ ኢኻ ትሓስብ ንባዕሉ ንሎስ ኣንጀለስ ክል ን2028 ኣብ ኦሎምፒክ ቲም ኢና ደለና ሽዑ ሚኒማ 12:50 እዩ መእተው ንኦሎምፒክ ማለት እዩ ንዑ ንክንሃርሙ ኣብ ስራሕ ኢና ደለና ካብ ኩሉ ስድራ ቤተይ ልዕሊ ዝኾነ ሰብ ስድራ ቤተ እዮም ድፅበዩ ኣነ ንክዕወት ማለት እዩ ልዕሊ ዝኾነ ሰብ ሕጂ ንዕኦም ኣጆኹም ኣብቲ ዝሰራሕኹምሉ ነገር ሲ ክበፅሐ ሰሪሕኹም ኢኹም ኣባይ ኣነ ከዓ ክበፅሐ ክብሎም ደሊ ኤገን ክመስግኖም ደሊካ ብመጀመርያ ፈጣሪ ማለት እዩ ካብዚ ኩሉ ድሕሪ ሕማም ገለመለ ንክምለስ ዝገበረንስ ሓይለ ኣምላኽ ኣብ ትሕቲ ፈጣሪ ከዓ ተዓሊመ ነይረ ሃገራዊ ግቡእ ፈፂመ ጎስጓስን ሓበሬታን እዚ ምዕራብ በፂሕኒ ማለት እዩ ንሶም ከዓ ነዚ ዓወት እዚ ንኸምፅእ ነዚ ትሬን ሰሪሕ ብዚ ንክዕወት ኣፖርቹኒቲ ተኸፊቶም ብለ ማለት እዩ ብጣዕሚ ከመስግኖም ደሊ እዚ ምዕራብ ማለት እዩ ኣሰልጠንተይ ደቂ ጋንታይ ነዚ ናይ ሎም መዓልቲ ፀወታ ድሙቕ ክኸውን ዝገበረ ከዓ ሳይሞን ተስፋ ጌርግሽ ብጣዕሚ ከመስግኖ ደሊ ቴንክ ዩ ክብል ኣለኒ ማለት እዩ።
0: ኣብ ናይ ደቂ ኣንስትዮ ዝተካየደ ውድድራት ምስ እንሰግር እውን ኣብ ተማሳሊ መዋደር ቦታ ዝተካየደ ኮይኑ ኣትሌት ደሊና ሽሻይ ካብ ዞባ ማእከል ብ16 ደቂቕን 43 ካልኢትን 24 ንኡስ ካልኢትን ግዜ ቀዳመይቲ ኮይና ክትዕወትን ከላ ዕውቲ 2,000 ናቕፋን ወርቂ መዳልያን ዋንጫን ኮይና ኣስቴር ኢባቤ ካብ ዞባ ማእከል ካልኣይ ተርታ ብምሓዝ ተሸላሚት 1,000 ናቕፋን ብሩር መዳልያን ክትኸውንን ከላ ቅሳነት ተወልደ ብርሃን ካብ ክለብ ደንደን ድማ ሳርሳይ ተርታ ብምሓዝ ተሸላሚ

0: 105 ኣፋን ንሓስ መዳልያን ኮይና ሕወታት ኣብ ክልቲ ፆታ ሽልማቶም ካብ ኢድ መምህር ወልዳይ ገብሩ ኣቦ ወንበር ባይቶ ዞባ ደቡብ ተቐቢሎም ምስ ዕውቲ 5 ኪሎ ሜትር ኣትሌት ደሊና ሸሻይ ካብ ዞባ ማእከል ዝገበርኒ ዓላል ምስ እንሰግር
1: ህሊ ካብቲ ፀወታ ዝነበረ ብጣዕሚ ፅቡቕ ፀወታ እዩ ነይሩ ኩሉ ሰብ ከምቲ ናይ ቅድም ከማ ኣይኮኖም ብዝበለፀ ፀወታ ከምዝምሽ ብኒሒ ነይሩ እቲ ፀወታ ብጣዕሚ ፅቡቕ እዩ ተኸይዱ ኩሉ ግዜ ከምቲ ዝብሎ ንኦሎምፒክ ንምስታፍ ጥራሕ ዘይኮነስ መዳልያ ንክነምፅ ኢልና ኢና ንጎይ ዘለና ካብዚ ንላዕሊ ፅዒረ ከዓ እቲ ዘሎ ሰዓት ንክሃርሙ ተስፋ ይገብር ልዕሊ ዓቐም በቃ ከምዚ ስኮላርሽፕ ብናይ ኦሎምፒክ ተዓፂና ስለ ዘለና ንኦሎምፒክ ተኣሽሚሎም ስለዝብሉና ዘለዎ ስኮላርሽፕ ብጣዕሚ ኢና ንዳለወሉ ዘለና ብዙሕ ሓላፍነት ከዓ ከሰክመኒ ምዃኑ በዚ ናይ ሎማዓንቲ እውን ርእየ ኣሎ ቁርብ ኣብቲ ናይ ፔስሜከር ገለተ ዝሕግዙና ነይሮም እቲ ሰዓት ቁርብ ክመፅእ ይኽእል ነይሩ ይብል ኣነ ማለት ስ ደቂ ኣንስትዮ ከምዚ ናይ ምትህልላኽ ነይሩና እዩ ግን ከምቲ ፔስሜከር ብስሕበካ ተኣሽሙስ ኣይኮነን ፔስሜከር ተዝህሉ ንመፃ ውድድራት ፅቡቕ መኸደ ነይሩ ይብል ኣነ ናይ ዞባ ማእከል ኩሉ በታሕዘኦም ይኹን ብኩሉ ስራሕት ብጣዕሚ እዩ ፅቡቕ ንዕና ውን ሞራል ስለ ዝህቡና በቲ ዘሎ ሞራላት ዓቦ ጌርና ንሰርሕ ኣለና ተስፋ ንገብር ከዓ ከምቲ ንሶም ዝደልይዎ ዓወታት ክነምፅ ኣሎም ከዓ ተስፋ ንገብር ከመስክኖም ዝደሊ መጀመርታ ንክለበይ ፍረ ፃዕሪ ከምኡውን ነሰልጠንተይ ኣብ ደረጃ እዚ ክበፅሕ ዝገበሩኒ ንዕኦም ብጣዕሚ ከመስግኖም ይደሊ ከምኡ ከዓ ንናይ ኦሎምፒክ ስኮላርሽፕ ጠርኒፎም ኩሉ ኣማሊኦም ደስርሑና ዘለዉ ንዕኦም ከዓ ከመስግኖም ይፈቱ ብዝያዳ ኸ ወለደይ ኣብዚ ንኽበፅሕ ዘተባብዑ ንሞራል ድቡኒ ንዖምካ ከመስግኖም ይፈል
0: ብድሕሪ ዚ ኣትሌታት ናብ ናይ 1 ማይል ወይ 1.6 ኪሎ ሜትር ውድድር እዮም ሰጊሮም ኣብ ናይ ደቂ ተባዕትዮ ዝተኻይደ መሳጢ ውድድር እምበኣር ኣትሌት ፍፁም ኣብርሃም ካብ ዞባ ደቡብ ንውድድሩ ብ4 ደቕን ባዶ 4 ካልኢትን ባዶ 2 ንኡስ ካልኢትን ግዜ ንመዋድርቱ ብፀቢብ ንኡስ ካልኢት በሊፁ ተኣዋቲ 2,000 ኣቕፋን ወርቂ መዳልያን ዋንጫን ክኸውን በቂዖም ብ5 ንኡስ ካልኢት ዝተፈለየ ኣትሌት ፍትሓዊ ዛይድ ካብ ዞባ ማእከል ካልኣይ ተርታ ብምሓዝ ተሸላሚ 1,000 ናቕፋን ብሩር መዳልያን ክኸውን ከሎ ኣትሌት ዳብራ ናስር ካብ ዞባ ማእከል ድማ ሳልሳይ ተርታ ሒዙ ተሸላሚ 500 ናቕፋን ንሓስ መዳልያን ክኸውን ክኢሎም ዕውት ዝውድድር ኣትሌት ፍፁም ኣብርሃም ድሕሪ ዓወቱ
2: ውድድር ብጣዕሚ ፅቡቕ ነይሩ ተዳልየሉ እየ ከዓ 3 ወርሒ እየ ተዳልየሉ ቀዳማይ ምፅእ ከዓ እንደ ሓጎሰ ይወሰነ ብሉ ቁር ፈንቲት እዮም እየ ነረ ፈንቲት እየም ነረ ኣብቲ መወዳእታ ግን ነፍሰይ ተባራቢሩ ቀዳማይ ክወፅእ ከዓ ክኢደ ደገፍተይ እንታይ ምክብለከ ካብ ኣሰልጣኒ እየ ጀሚርካ ክሳብ ዓበይተሰበይ ዓበይቲ ናይ ጋንታ ጎየይቲ ብዙሕ ምትባዕ ኣለኒ ኣብ ጋንታና ዘለዉ ኣሰልጣኒና ቀላኣብ ኣንጎሶም የዲት ብጣዕሚ እዮም ዝኣሊና ብግቡእ ገሮም ኣሰልጢኖምና ብቶም ዓበይቲ ናይ ጋንታና ኣለይቲ ከዓ በዓል ዓወት ሃብቲ በዓል መጎስ ሓገዛ ኣለና ናይ ጫማ ኹን ናይ ማልያታት ናይ ቤተሰብ እውን ከምኡ ሙሉእ ደገፍ ኣለኒ ነዚ ክዕወት ከዓ ኣብቂዕኒ መጀመርያ መሰልጠንተይ ቀላኣብ ኮች ቀላኣብ ኣንጎሶም የዲት ክብሪ ምስጋናን እቲ ፀዓርሉ ዓወት ዝሃብክዎም ክመስግኖም ደሊ ብዓብዩ ከዓ ስድራይ ቤተሰበይ ከዓ ሓውቦይ ከዓ ኢሜርካ ዝርከብ ብጣዕሚ ዘተባብዓኒ ሳሙኤል ካ ሓጎሰካ ክብሎ ደሊዎ ከዓ
0: ናብ ናይ ደቂ ኣንስትዮ ምስ እንሰግር ድማ ወልዶ ኣትሌት ካናሪ ተክላ ማርያም ካብ ዞባ ማእከል ንውድድራ ብ4 ደቕን 46 ካልኢትን ባደ 7 ንኡስ ካልኢትን ግዜ ቀዳሚት ብምውፃእ ተሸላሚት 2,000 ናቕፋን ወርቂ መዳልያን ዋንጫን ኮይናም ኣትሌት ልልታ ሚካኤል ካብ ዞባ ደቡብ ካልኣይ ተርታ ብምሓዝ ተሸላሚት 1,000 ናቕፋን ብሩር መዳልያን ኮይና ኣትሌት ልዋ ማንገሶም ካብ ዞባ ደቡብ ድማ ሳልሳይ ተርታ ብምሓዝ ተሸላሚት 500 ናቕፋን ንሓስ መዳልያን ክትኸውን ክኢላ ሕወታት ናይ ዝርሕቀት ኣብ ክልቲ ፆታ ሽልማቶም ካብ ኢድ ኣቶ ኣብርሃም ዮሃንስ ሓላፊ ክፍሊ ባህልን ስፖርትን ዞባ ደቡብ እዮም ተቐቢሎም ካብዚ ምቕፃል እውን ምስ ዕውቲ ካናሪ ተክለ ማርያም ዝገበርኒ ዕላል ክንሰግር
3: ውድድር ብሓፈሻ ኩሉ ፅቡቅ ነይሩ ናትና ውድድር ድማ ፅቡቅ ነይሩ ማራ ከምዚ ንሪኦ ዘለና ከ ደቂ ኣንስትዮ ኣብ ፅቡቅ መን ኣለዋ ማለት ብርቱዕ ሓያል ውድድር ነይሩ ንብሕጅት ከመይ ዓይነት መፃለውን ደቂ ኣንስትዮ የርእካ ወ ናብዚ ውድድር ብዙሕ ኢና ተዳልና ኣሰልጣኒ ገቢዎት ኣርፋኖ እውን ናብዚ ውድድር ብስነስርዓት ዘድሊ ሞራላ እውን ወላ ናይ ትሬን ዘድሊ ነገር ዝሃበ ኣዳሊና እዩ ኣዝዩ ሓያል ትሬን ሰሪሕና ኢና ናብ ዝመፅና ማለት እዩ ካብ መጀመርያ ኮን ካብ 400 ሜትሮ ኢልየ ጀሚረ ሕጂ ከዓ እንዳዓበኹ እንዳዓበኹ ሕጂ እውን ናብ 3,000 ገፅ ይኸይድ ኣለኹ ማለት እዩ ኣምላኽ ፍቓድ ተልዎ ኣብቲ ዝዓበየ ፀወታ ናይ ኦሎምፒክ ማለት እዩ ንሃገርና ወኪና ንክንዕወት እዩ ዘለዎ ሕልና ማለት እዩ ወለደይ ማርያም ሞራል ዝብን ናብዚ ክበፅሕ ሰብ እውን ምስጋና ግብኦምኒ ከምኡውን ክለበይ ክለብ ፍረ ፃዕሪ ድማኒ ናይ ውሓቂ ኣብ ፍርቂ ተኻፈልቲ ዓወቶ እዮም ክሎም ክእል ማለት እዩ

0: ከምኡውን ኣሰልጣኒየይ ገብሪዎ ተረፋይነ ከምኡውን ምምዕባል ደቂ ኣንስትዮ ተጠርኒፍና ኣለና ጠርናፊና ራሄል እውን ብዝግባእ ክቡል ክቡር ምክታያት ገበልና ንዓወን ምዝጋና ብፅሓት ንኪ
1: ዓመታዊ ብክፍሊ ባህልን ስፖርትን ዞባ ማእከል ተወዲቡ ዝካየድ ውድድራት ግራስሮትስ ዝሓለፈ ሰሙን እውን ቀፂሉ ነይሩ ዝተረኽበ ውፅኢቱ ይስዕ ኣብ ውድዳት ኩዕሶ እግሪ ምስ ንምልከት ካልይ ዙርያ ፀወታ ብናይ ትሕቲ 13 ዓመት እዩ ፈሊሙ ፍሎም ኣብ ሜዳ ዝወረዳ ጋንታታት ኣባሻውን ፓራዲዞን ነረን ብማዕሪ ውፅኢት ድማ ሓደ ብሓደ ተፈላለየን ብዘካዚ ቲራቨሎ ምስ ረጀቓ ሓደ ብሓደ ፀፀራት ንሰንበት ክልተ ብሓደ ኣርባዕተ ኣስመራ ንማእከል ከተማ 3 ባዶ ጎዳይፍ ንኣኽርያ ሓደ ባዶ ገጀረት በሪኽ 4 ባዶ ገዛ ባንዳ ንጋላ ነፍሒ ሓደ ባዶ ማይ ተመናይ ንዕዳጋ 5 ሓደ ባዶ ብዝኾኑ ውፅኢት ተዓዊተን ኣብ ተመሳሳሊ ዕድመ ደቂ ኣንስትዮ ፓራዲዞን ኣባሻዋል 4 ባዶ ፀፀራት ንማእከል ከተማ 4 ባዶ 4 ኣስመራ ንሰንበት 3 ብሓደ በሪኽ ንጎዳይፍ ሓደ ባዶ ገዛ ባንዳ ንጋላ ነፍሕን ድማ ባዶ ባዶ ተፈላለየን ኣብ ናይ ቀዳም ትሕቲ 15 ዓመት ኣብ ዝተኻየደ ፀወታ ድማ ፈልማ ንሜዳ ካብ ዝወረዳ ጋንታታት ኣባሻዋል እንቲራቨሎን እየ ነይረን ኣባሻዋል 3 ብሓደ ክትዕወትን ከላ ፓራዲዞን ሰረጀቓ 3 ባዶ ገዛ ባንዳ ንዕዳጋ 5 ብ2 ማይ ተመናይ ንጋላ ነፍሒ 2 ባዶ ገጀረት ንኣኽርያ 1 ባዶ ጎዳይፍ ንበሪኽ 2 ብሓደ 4 ኣስመራን ፀፀራትን ድማ 1 ብሓደ ማእከል ከተማ ንሰንበል 2 ባዶ ዝኾኑ ውፅኢት ረቲዐን ኣብ ናይ ደቂ ኣንስትዮ ድማ 4 ኣስመራ ንፓራዲዞ 2 ባዶ በሪኽን ማይ ተመናይን ከምኡ ድማ ኣባሻውል ንዕዳጋ 5 ብናይ ሓባር ውፅኢት ባዶ ባዶ ክፈላለያ ጎዳይፍ ንኣኽርያ 4 ብሓደ ቀፂዓ ትማል ስንበት ኣብ ናይ ትሕቲ 17 ዓመት ዝተኻየደ ውድዳት ኣባሻውል ንቲራቨሎ 5 ብ2 ፓራዲዞን ሰረጀቓ 2 ብ1 በሪኽ ንጎዳይፍ 2 ብ1 ኣኽርያን ገጀረትን 3 ብ3 ማእከል ከተማ ንሰንበል 4 ብ3 ፀፀራት ን4ተ ስመራ 3 ብ2 ማይ ተመናይ ንዕዳጋ 5 2 ባዶ ገዛ ባንዳ ንገላ ንፍሒ 3 ብ2 ረቲዐን ኣብ ናይ ደቂ ኣንስትዮ ድማ ፓራዲዞን ቲራቨሎን 1 ብ1 ገጀረት ንፀፀራት 3 ብ1 ጎዳይፍ ንበሪኽ 1 ባዶ ሰንበል ንጋላ ነፍሒ 2 ባዶ ዝኾነ ውፅኢት ተዓዊተና ኣለን ክረምታዊ ውድዳት ግራስሮት ኩዕሶ እግሪ ፅባሕ ሰሉስ ብናይ ትሕቲ 15 ዓመት ፀወታታት ቀፂሉ ክውዕል እዩ ክረምታዊ ውድድር ኩዕሶ መርበብ ዞባ ማእከል ዝሓለፈ ቀዳመ ሰንበት ፈሊሙ ብምትሕባር ጨንፈር ስፖርትን ፌደሬሽን ኩዕሶ መርበብ ዞባ ማእከልን ዝተወደበት ተምሃሮ ነበርቲኑ ዞባታት ዞባ ማእከል ዝሳተፍዎ ዘለዉ ክረምታዊ ውድዳት ኩዕሶ መርበብ ግራስሮት ብቕዳም ብርክት ዝበሉ ኣፍቀርቲ ስፖርትን ተፃወትን ኣብ ዝተረኽብሉ ኣብ ሜዳ ፖቾፊል ኣስመራ ፈሊሞ እቲ ብደረጃ ዕድማ ኣብ 2 ተፈልዩ ማለት ናይ ዕድሚ 14 15 ኮን ድማ 16 17 ብክልቲ ፆታ ዘሳተፍ ዘሎ ውድድር ቀዳሚ ሰንበትን ዝተኻይዱ ፀወታታት ዝስዕ ውፅኢት ተረኺቡ ኣሎ ብቕዳሙ ኣብ ክሊ ዕድሚ 14 15 ደቂ ተባዕትዮ ኣኽርያ ንዕዳጋ 5 ጋላ ነፍሕን ኣባሻውል ጎዳይፍ ንበሪኽ ብተመሳሳሊ ውፅኢት 2 ባዶ ስዒረነን ኣብ ናይ ክሊ ዕድሚ 16 17 ደቂ ኣንስትዮ 4 ኣስመራ ንዕዳጋ 5 2 ባዶ ኣብ ናይ ደቂ ተባዕትዮ ማይ ተመናይ ንበሪኽ 2 ባዶ ከፋንን ከለዋ ብሰንበት ኣብ ዝቕፅልን ተዓዘብቲ ዝመሰጠ ሰሓቢ ፀወታ ዝተረአየላ ግጥም ኣብ መንጎኑ ዞባታት ኣባሻውልን ኣኽርያን እያ ነይራ ኣባሻውል ድማ ብፀቢብ 2 ብ1 ተዓዊታ ውድዳቲ ኩዕሶ መርበብ ግራስሮት ዝመፅእ ሮቦ 12 ናሓሰ እውን ካብ ሰዓት 8 ቅድሚ ቅትራት ሒዙ ናይ 16-17 ዓመት ዝሳተፎ 3 ውድዳት ተሰሪዑሎም ኣብ ናይ ደቂ ኣንስትዮ ኣኽርያ ምስ ጋላ ነፍሒ በሪኽ ምስ ማይ ተመናይ ኣብ ናይ ደቂ ተባዕትዮ ድማ ኣኽርያ ምስ ማይ ተመናይ ክራኸባን በዚ ኣጋጣሚ ፌደሬሽን ኩዕሶ መርበብ ዞባ ማእከል ናፍቀድ ስፖርት ብኣካል መፂኦም ክዕዘቦ ዕድሚኡ ኣቕሪቡሎ ኤርትራዊ ኦሎምፒካዊ ተቀዳዳማይ ጀርመናዊቱ ክለብ ሊድልትሬክ ኣማኑኤል ገብሪ እግዚኣብሔር ክሳትፎ ዝቕኒ ቮልታ ቦርጎስ ዝሓለፈ ሰሙን ተዛዚሞ ኤርትራዊ ኦሎምፒካዊ ተቀዳዳማይ ጀርመናዊቱ ክለብ ሊድልትሬክ ኣማኑኤል ገብሪ እግዚኣብሔር ክሳትፎ ዝቕኒ ቮልታ ቦርጎስ ተዛዚሞ ብዓርቢ ኣብ ዝተኸደት ሓምሻይትን ዛዛሚትን መድረኽ ተቀዳድምቲ ካብ ካሊሩ ጋ ተበጊሳ ኣብ ላጎና ዲስኔይላ ዝተዛዝምትን 137 ኪሎ ሜትር ድማ ርሕቀት ዝነበራ ውድድር እያ ነይራ ኢጣልያዊ ተቀዳድማይ ጀርመናዊቱ ክለብ ሬድቡል ቦራ ሃንግስግሮ ጁልዮ ፔሊዛሪ ፀወታ ንክዛዘም ትሕቲ 1 ኪሎ ሜትር ምስ ተረፎ ብዝፈፀሞ መጥቃዕቲ ንውድድሩ ኣብ ሰዓት 41.775 ኪሎ ሜትር እናረገፀ ብ3 ሰዓታትን 16 ደቃይቕን 46 ካኢታትን ቀዳማይ ኮይኑ ተዓዊቱ 3 ካኢታት ድሒሮም ንውድድሮም ዝፈፀሙ ናይ ኢኖስ ኦስካር ኦንልን ፌሊክስ ጋል ናይ ደክታሎን ካልይን ሳልሳይን ደረጃታት ሒዞም ንውድድሮም ፈፂሞ ኤርትራዊ ኦሎምፒካዊ ኣማኑኤል ገብሪ እግዚኣብሔር ካብ ዕዉት ናይዛ ምድረኽ 7 ደቕን 32 ካይታትን ድሒሩ ንውድድሩ መበልሶን 5 ተርታሒዙ ፈጺምዎ ንናይ ሎም ዓመት ቮልታ ቦርጎስ ኦስትራዊ ፌሊክስ ጋል ብ19 ሰዓታትን 36 ደቓይቕን 15 ካይታትን ቀዳማይ ኮይኑ ክዛዝሞ ከሎ እንግሊዛዊ ኦስካር ኦንልን ጁልዮ ቺኮነንካ ካልይን ሳልሳይን ደረጃታት ክረኽቡ ኣማኑኤል ገብሪ እግዚኣብሔር 28 ደቃይቕን 2 ካይታትን ድሒሩ ንውድድሩ መበል 78 ደረጃ ሒዙ ፈጺሙ ኣሎ።

0: ፌዴሬሽን ኩዕሶ መርበብ ዞባ ጋሽ ባርካ ዝወደቦ ስልጠና ሰልጠንትን ዳነትን ተዛዚሞም
1: ፌዴሬሽን ኩዕሶ መርበብ ዞባ ጋሽ ባርካ ስልጠና ኣሰልጠንትን ዳነትን ወዲቦም እቲ ፌዴሬሽን ከም መቕፀልታ ናይቲ ዘካይዶ ውድዳት ተወዳዳርነት ኩዕሶ መርበብ ክብ ንምባል ካብ 16 ዞባታን ዝተዋፁ ናይ ስልጠና ኣሰልጠንትን ስልጠና ዳነትን ብክልሲ ሓሳብን ግብሪ ብጠቕላላ ን44 ሰልጠንቲዩ ኣባሩንቱ ስልጠና ወዲቦ ኣብቲ ዝተኻየደ ናይ መዛዘም ስነ ስርዓት ፕረዚደንት ፌዴሬሽን ኩዕሶ መርበብ ዞባ ጋሽ ባርካ ኣቶ ዳንኤል ኣብርሃብ ዝሃቦ መግለፂ እቲ ኣብ ክልቲኡ ስልጠና ን10 መዓልትታት ብክልሲ ሓሳብን ግብርን ክዋሃብ ፀንሕ ናይ ሰልጠንቲ ስልጠናን ስልጠና ዳነትን ዓቕምን ብቕዓትን ኩዕሶ መርበብ ዞባ ንምዕባይ መሰረታዊ ክእልታት ሕግን ዓለምለኻዊ መምርሒታትን ብዝኽተል ናብ ኩሉ ንምብፃሕ ዝዓለመ ከም ዝኾነ ብምጥቃስ ኣብ ፌዴሬሽን ኩዕሶ መርበብ ዞባ ተካእቲ ህፃናትን መንእስያትን ንምዕባይ ብዝለዓለ ንምስራሕ ባይታ ዝፈጥር ከም ዝኾነን ተበጋጊሱ ዘሎ ስልጠናታት ንዕቤት ኩዕሶ መርበብ ሓጋዚ ከም ዝኾነ ገሊፆም ነዚ መደብ ዕውት ንክኸውን ዝፀዕሩ መሻርክቲ ኣካላት መንግስቲ ብስም ፌዴሬሽን ናይቲ ዞባ ምስጋና ኣቕሪቡ ነቲ ስልጠና ዝሃቡ መምሃራን እቲ ዝተዋሃበ ኣስተምህሮ ብኩሉ መዳዩ ዕውት ከም ዝነበረን እቲ ብልምዳዊ ኣገባብ ክካየድ ፀንሐ ፀወታ ኣድማዕነቱ ትሑት ከም ዝኾነን ነዚ ንምሕያሽካ ስነ ፍልጠታውን ኣህግራዊ ሕግታትን ዘማእከለን ስልጠና ምድላው ኣገዳስነቱ ዕዙዝ ምዃኑ ኣረድዮም እቲ ስልጠና ብደረጃ ዞባ ንዝወሃቡ ስልጠናታት ቀጻልነት ከውሕስ ብምልባው ሰልጠንቲ ነቲ ዝተዋህቦም ስልጠና ብፅቡቅ ከምዚ ተኸታትሎ ነቲ ዝቐስሞ ድማ ኣባይታ ብምውራድ ክሰርሕሉን ተላብዮም ወኪል ሰልጠንቲ ኣብ መወዳእታት ብክልሲ ሓሳብን ግብርን ዝተዋህቦም ስልጠና ኣብ ዕቤት ስርሖም ሞያዊ ብቕዓቶምን ሓጋዚ ውፅኢት ከም ዘለዎ ብምእማን ተመሳሳሊ ስልጠናታት ብዝተወደበ መልክዑ ክቕፅል ተላብዩ
0: ክለባት ኤሮጳ ነቲ ድሕሪ ሒደት ሳምንታት ዝጅምር ሓድሽ ዓመተ ስፖርት ዝኸውን ምድላዋት ከካይዳ ቀኒን ኣለዋ ናይ ዝሓለፈ ቀዳመ ሰንበት ዝተኻየደ ፀወታታት ዝተረኸበ ውፅኢቱ ናባኹም ብከምዝስዕብ ነቕርቦ ሰናይ ምክታል
1: ኣብ ናይ ቀዳም ዝተኻየደ ግጥማት ምስ ምልከት እንግሊዛዊት ክለብ ማንቸስተር ዩናይትድ ኣንጻር ሻምፒዮን ክለባት ኤሮጳ ዝኾነት ፈረንሳይት ክለብ ፓሪስ ሰን ጀርሜንያ ተጻዊታ እዚ ኣብ ሽወደን ዝተኻየደ ናይ ምሕዝነት ግጥም ኣብ ናይ ቅድሚ ዕረፍቲ ፀወታ ፒኤችጂ ኣብ ካልእቲ ድቕ ናይቲ ፀወታ ካብ ምባየብ ዝረኸብታ ሸቶ ሓደ ባዶ ክትመርሕን ከላ ማንቸስተር ዩናይትድ ኣብ መበል 32 ንቕ ካብ ካሜሮናዊ ሞቤሞ ዝረኸብታ ሸቶ ነጥቢ ተማቒላ ሓለቓ ዩናይትድ ብሩኖ ፈርናንደዝን ሓድሽ ኣባል ዩናይትድ ዩሪ ቴሌማንስን ኣብ ድሕሪ ዕረፍቲ ተቐይሮም ናብ ሜዳ ብምውራድ ድሕሪ ዋንጫ ዓለም 2026 ንፈለማ እዋን ማልያ ክለቦም ወዲዮም ኣብ ሜዳ ተራእዮም
2: United and a switch of Swedish City for Michael Carrick's Reds as they swap the waterways of Stockholm for the beautiful coastal city of Gothenburg. Paris Saint-Germain are Manchester United's opponents today as they ready themselves for a Super Cup appearance against Villa next week. Back forward to Fernandes, ball across and turned home. And Pai with the right-footed effort into the bottom corner. Flag has stayed down. And PSG lead inside 2 minutes. PSG 1, Manchester United 0.
3: It was a bright start by United at one end, and then PSG, some nice intricate football, and then the big switch to Kvaratskhelia, and then into the box. And unfortunately for Heaven, the outstretched leg just didn't quite make it to divert it away from the forward.
2: And that, into Burma! Manchester United a level. Made by the Ivorian. Finished by the man from Cameroon, Paris Saint-Germain 1, Manchester United 1.
3: Well, it's a feature that I love about Ahmad's game. He's not only his ability to be able to go past players, but the way that he presses. And it came to the fore there, on top, straight away. He had no rights, really, and he took that ball away from Kukaba and then plants it firmly into the path of Brian Bermo, and he does the rest. A lovely finish, exactly where it needs to go, across Safanov, into the bottom corner, and United deservedly level. Really, really good goal, but the pressing from Ahmad and then the pass, brilliant.
2: He takes a touch to set himself, and the finish is excellent from Brian Bermo, and that is three in his last two games.
1: እንግሊዛዊ ቸልሲ ኣንጻር ኢጣልያዊቲ ክለብ ኤሲ ሚላን እያ ተጻዊታ እዚ ኣብ ከተማ ጃካርታ ኢንዶኔዝያ ዝተኻየደ ናይ ምሕዝነት ፀወታ ቸልሲ ኣብ ቀዳማይ ኣብሪ ግጥም ዕረፍቲ ቅድሚ ካልዋ መበል 45 ንደቕ ካብ ጃኦ ፔድሮ ብዝረኸብታ ሸቶ ሓደ ባዶ መሪሓ ክትዕርፍ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ዝብራዚላዊ ኣብ መበል 46 ንደቕ ካልእ ሸቶ ብምዝጋብ ንመሪሕነት ክለቡ ክደርዕን ከሎ ኣብ መበል 50 ደቕ ድማ ካሴዶ ሳሴ ሸቶ ብምውሳኹ ቸልሲ 3 ብባዶ ተዓዊታ ወፅያ
4: He's right in there as well, Petro's header! And there is the opening goal of the game. João Pedro, who has already managed to score in pre-season for Chelsea.

0: has managed to do so again. Here comes Pedro Neto, taken on Bartosaghi. Delivered in to João Pedro. It's him again. Two for him, two for Chelsea. And it's an absolutely lightning start to the second half for Blues, and it's come courtesy of João Pedro.
1: Yeah, great ball in from Neto, and Pedro just tiptoeing around the back and gets enough purchase on that.
0: Navia on the corner, Caicedo, and what a finish that is! Take a bow, Moises Caicedo. Wonderful volley. And Chelsea have managed to score two very quick second half goals.
1: Well, you love to see it. Echoes of Paul Scholes, was it? All those years ago from Manchester United on the edge of the D. I mean, that's even more culture to finish.
2: Tottenham, Getafen, ናይ ምሕዝነ ጾታ ካይደኒ እዚ ኣብ ዕጹ ሜዳ ዝተኸደ ግጥም ኣብ ናይ ቅድሚ ዕረፍቲ ሸቶ ከተረኣዩ ተዛዚሙ ድሕሪ ዕረፍታ ዝቐጸለ ጾታ ፈለማ ኼታፈ ኣብ መበል 66 ካብ ኣልቤርቶ ሪስኮ ብዝረኸብታ ሸቶ ካብ መርሒነት ተሓዘት ካልእ ገራ መበል 70 ንቶተንሃም ሸቶ ብምዝጋቡ ዘን ክለባት ብናይ ሓባር ውፅኢት ሓደ ብሓደ ተፈላለየን። እንግሊዛዊቲ ክለብ ብራይተን ኣንጻር ኢጣልያዊቲ ክለብ ሮማያ ተጻዊቷ እዚ ኣብ ሜዳ ኣሜሪካን ኤክስፕረስ ዝተኻየደ ግጥም ብራይተን ኣብ መበል 29 ካብ ሩተር ኣብ መበል 40 ድማ ካብ ኣያሪ ብዝረኸተን ክልተ ሸቶታት ክልተ ባዶ መሪሓ ከተዕርፍን ከላ ድሕሪ ዕርፍታ ብዝቐጸለ ፀወታ ብራይተን ኣብ መበል 49 ካብ ኣያሪ 3 ሸቶ ብምድጋማ ነቲ ፀወታ 3 ብባዶ ተዓዊታትሉ ወፅያ።
3: Career best tally, Jorginho wearing the number 10, pulling the trigger and finding a wonderful finish. Trying to put it through to Jorginho. It runs kindly for Yasser Nyari, who lashes at Andersley Lahr for an Albion second. Ayari in stride and in the back of the net. And there is a third for the Seagulls. The two scorers from the first half combined to add another in the second.
2: ሊድስ ዩናይትድ አንጻር ጀርመናዊት ክለብ ላይፕዚግ ጾታ ካይዳ እዚ ኣብ ሜዳ ኤልናን ሮድ ዝተኻየደ ግጥም ሊድስ ኣብ ናይ ቅድሚ ዕረፍቲ ጾታ ብ 7 ደ ካብ ካልቨርት ሎዊን ብዝረኸብታ ሸቶ መሪሓን ዕረፍቲ ክትወፅን ከላ ድሕሪ ዕረፍታ ብ ዝቐጸለ ጾታ ሊድስ ኣብ ተወሳኺ ግዜ ማለት ኣብ መበል 99 ደ ካብ ንመቻ ብዝረኸብታ ካልእ ሸቶ ክልተ ባዶ ተዓዊታ ወፅያ።
4: Well, there's the run of Joe Rodon, powering into the penalty area, rolls it in for Calvert-Lewin. And Leeds United had the opening goal, and Joe Rodon takes all the plaudits. Nonto from the byline, good ball back in. How about that? Lovely finish from Lucas Metscher. Great approach play from Leeds United. Opened up Leipzig, and Leeds United.
2: ኢጣልያውያን ክለባት ጁቬንቱስን ኢንተር ሚላኑን ውን ፀወተን ኣካይደን እየን። ኣብ ናይ ቅድሚ ዕረፍቲ ግጥም ኢንተር ሚላን ኣብ መበል 20 ካብ ዲማርኮ ብዝረኸብታ ሸቶ ሓደ ባዶ መሪሓ ከትዕርፍ ድሕሪ መበል 62 ደቂ ካልእ ሸቶ ብምዝጋቡ ኢንተር ሚላን ክልተ ባዶ መሪሓ። ኣብ መበል 85 ደቂ ጁቬንቱስ ካብ ፍራንቸስኮ ኮንሲያኦ ነቲ ውፅኢት ዘፀበ ሸቶ እኳ ተረኽበት ግዜ ኣርኪብዋ ክልተ ብሓደ ተሳዒራ።
5: Bonny has popped up on the left wing now. He does a step over and fashions across. Di Marco! He is the main man for Inter on this Australian tour. Federico Di Marco scores his second goal for Inter down under. With 1-2, and he sweeps it to Andy Juve. And it finds a way through. Inter double their lead.
2: ቸልሲ ኣብ ሃገረ ማሌዥያ ከተማ ኤስካንዳር ፔቱሪ ኣንጻር ማሌዥያዊቲ ክለብ ጆሆር ዳሩል ታዕዚምያ ተጻዊታ ኣብ ናይ ቅድሚ ዕረፍቲ ጾታ ጃሆር ኣብ መበል 14 ደቂ ካብ ኣሪፍ ኣይማን ብዝረኸበታ ሸቶ መሪሕነት ክትሕዝን ከላ ቸልሲ ዕረፍቲ ቅድሚ እካልዋ መበል 42 መገዲ ፍጹም ቅላዕ ካብ ዲላፕ ብዝረኸበታ ሸቶ ሓደ ብሓደ ተመዓራርያ ንዕረፍቲ ምሪሓ። ድሕሪ ዕረፍታ ኣብ ዝቐጸለ ጾታ ቸልሲ ኣብ መበል 62 ደቂ ካብ ዲላፕ መገዲ ፍጹም ቅላዕ ካልእ ሸቶ ብምርካብ መሪሕነት ናይቲ ግጥም ክትሕዝን ከላ ጆሆር ከይፀንሐት ኣብ መበል 65 ካብ ኦስካር ኣሪባስ ብዝረኸብታ ሸቶ ናብ ፀወታ ተመሊሳ። እዛ ክለብ ኣብ መበል 76 ካብ በርጌሶን ብዝረኸበታ ሸቶ ንቸልሲ ሓደጋ ክትወድቃን ከላ ተፃወታይ ኣንቶኒዮ ግላውደር ንኩዕሶ ናብ ገዛ ልዳቶ ብምዝጋቡ ቸልሲ በዛ ዝረኸብታ ህያብ 3-3 ተፈላለያ። ክለባት ኤሮጳ ነቲ ድሕሪ ሒደ ሳምንታት ዝጅምር ሓድሽ ዓመተ ስፖርት ዝኸውን ናይ መምዘኒ ብቕዓት ምሕዝነታዊ ፀወታታት ዝሓለፈ ቀዳምን ሰንበትን ኣካይደ ነይረን ንገለ ካብ ናይ ትማል ውፅኢታት ናባኹም ከነቕርብ። ዝመፅእ ዓመተ ስፖርት ኣብ ናይ ኤሮጳ ውድዳት ተወዳዳሪት ንምዃን መሳርዓ ከተደላድል ዝቐኔት ሻምፒዮን ፕሪምየር ሊግ ዝሓለፈ ዓመተ ስፖርት ኣርሰናል ኣንጻር ጀርማኖት ክለብ ቦርሽያ ዶርትሞንድያ ናይ ፍጻመ ፀወታ ኤሚሬትስ ካብ ኣካይዳ። ኣብ ናይ ቅድሚ ዕረፍቲ ፀወታ ዶርትሞንድ ኣብ 7 ደቂ ካብ ኢናስዮ ብዝረኸበታ ሸቶ ቀዲማ መሪሕነት ክትሕዝን ከላ ኣብ መበል 29 ደቂ እውን ካብ ካሬትሳስ ካልእ ሸቶ ብምርካባ ክልተ ባዶ መሪሓ ንዕረፍቲ ብምውፃእ ንደገፍቲ ኣርሰናል ኣውድ ርእት እያ። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ኣርሰናል ኣብ መበል 54 ደቂ ካብ ንዋኔር ብዝረኸብታ ሸቶ እኳ ነቲ ውፅኢት ከተፅቦ ተፈትነት። ዶርትሙንድ ኣብ መበል 58 ደቂ ካብ ጋዱ 3 ሸቶ ብምርካባ ንመሪሕነታ ከተራጉድ ጊዮከረሽ ኣብ መበል 69 ደቂ መገዲ ፍፁም ቅላዕ ንኣርሰናል ሸቶ እኳ ተመዝገበ። ቦርሽያ ዶርትሙንድ ግን 3-1 ተዓዊታ።
6: And there's no real argument from the Dortmund player. Victor Gyökeres for Arsenal from the spot against Alexander Meyer. It's Gyökeres confidently dispatched. It's Arsenal 2, Borussia Dortmund 3. And we have just over 20 minutes remaining of the 2026 Emirates Cup. Dalman has got Havertz outside. He wants to go himself. To grab a late leveller. Arsenal corner taken short. Martinelli drives in and scores! Oh, flag is up.
4: What a shame.
2: ሊቨርፑል ኣብ ሜዳ ኣንፊልድ ኣንጻር ፈረንሳይቲ ክለብ መናውክያ ተጻዊቶም። ሊቨርፑል ኣብ ናይ ቀዳማይ ብሪ ግጥማ ኣብ መበል 16 ካብ ኤርትራዊ ሸደናዊ ኣሌክሳንደር ኢሳ ብዝረኸብታ ሸቶ መሪሕነት ክትሕዝን ከላ ኣብ መበል 29 እውን ካብ ቪርቲስ ካልእ ሸቶ ስለ ዝረኸበት ክልተ ባዶ ንፀወታ ክትቅልሶ ጀሚራ። ሞናኮ ዕረፍቲ ቅድሚ ካልዎ መበል 44 ካብ ግሎቪን ብመንገዲ ፍፁም ቅላዕ ሸቶ ብምርካባ ነቲ ውፅኢት ኣፅባ ኣዕሪፋ። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ግን ሊቨርፑል መስመር ምክልኻላ ብዝግባእ ስርሑ ክዓምን ብዘይምኻሉ ሞናኮ ኣብ መበል 56 ካብ ቤይረዝ ከምኡ ድማ ኣብ መበል 78 ካብ ብሩነር ክልተ ሸቶታት ብምርካባ ካብ ድሕሪ ተበጊሳ 3-2 ተዓዊታ። ድሕሪቲ ፀወታ ሰልጣን ሊቨርፑል ኢራዮላ ብዝሃቦ መግለፂ ክለቡ ኣብ ቀዳመ እብሪ ናይዚ ፀወታ ፅቡቅ ተንቀሳቂሳ ምንባራ ድሕሪ ምግላፅ ድሕሪ ዕረፍቲ ሞናኮ ንፀወታ ከም ተቆፃፀረቶ ናብ ረብሓ ክትቅሮ እውን ስለዝኽኣለት ነቲ ፀወታ ከም ተዓወተትሉን ከምዝግባኣን ገሊጹ። ብምቕጻል ኣንዶኒ ክለቡ ነዚ ሓድሽ ዓመተ ስፖርት ብዝግባእ ከምዘይተዳለወት ብምእማን ነዚ ንምዕራይ ክስራሕ ምዃኑ ገሊጹ።
7: It's a sumptuous Liverpool goal. Slick passing, lovely interchange. Alexander
2: Manchester City አንጻር አትሌቲኮ ማድሪድያ ተጻውቷ። እዚ ኣብ ከተማ ሶል ዶብ ኮሪያ ዝተኻየደ ግጥም ኣብ ናይ ቀዳማይ ብረት ፀወታ አትሌቲኮ ማድሪድ ዕረፍቲ ቅድሚ ካልዎ መበል 46 ካብ ጆርጅ ዶሚንገዝ ብዝረኸብታ ሸቶ መሪሓ ከትዕርፍ ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ግጥም ዝተሓደሰ ሲቲ ኣብ መበል 57 ከምኡ ድማ 59 ደቃይቕ ካብ ዑመር ማርሙሽ ብዝረኸበተን ቁልጡፋት ሸቶታት ካብ ድሕሪ ተበጊሳ መሪሕነት ክትሕዝን ከላ ኣብ መበል 90 ደቂቕ ኣይት ኣይኖሪ ሳሲ ሸቶ ብምሳኹ ማንቸስተር ሲቲ 3-1 ብምዕዋት ናይ ኤስያ ዑደታ ዛዚማ።
8: To the skillful work of Anton Semenyo yet again. A wonderful flick in the FA Cup final only last season. How about that for a serve? And he it wasn't about

0: 得给你种。ንግዳዊ ውዕል ኤውሮጳዊ ሕብረትን ሃገራት ደቡብ ኣሜሪካን ወታዊ ውፅኢት ክርከቦ ከም ጀመረ ተሓቢሮም። ኣውስትራልያን ቪየትናምን ኣጠቃላለዩ እስትራቴጂያዊ ዝምድነ ንምስፋሕ ክሰርሓ ተሰማሚዐን። ኣብ ምዝባ ፎሮ ምህርቲ ሕርሻ ንምድንፋዕ ክካየድ ብፀንሐ ንጥፈታት ኣብ ምምሕዳር ከባቢ ረብሮብያ ብጠቕላላ ኣስታት 600 ሄክታር ዝስቲ መእለይ ዋሒ ዝስራሕ ኣሎ። እቲ ስራሕ ዝመርሕ ዘሎ ኢንጂነር ዳዊት ተክለ ሚካኤል ኣብ ዝሃቦ ሓበሬታ እቲ መእለይ ዋሒዝ ኣብ ገርሳባ መድሕዳን ኣዶዳዕን ይህነፅ ከም ዘሎ ብምግላፅ ካብ 3 ክሳብ 3.5 ሜትሮ ብራኽን ልዕሊ 460 ሜትሮ ንውሓትን ከም ዘለዎ ተሳሚታዊት ካብ ስራሕቱ ድማ ከም ተዛዘማ ረዲዩ ነበርቲ ብጊዶም ቅድሚ ሕጂ ብመልክዑ ፈራታት ብሓመድ ይስራሕ ስለ ዝነበረ ሓያሉ ውሕጅ ኣብ ዘጋጥመሉ ብቐፃሊ ይፈርስ ምንባሩ ኣብዚ እዋን እዚ ግን ብእምንን ስሚንቶን ይንዳቕ ስለ ዘሎ ንነዊሕ ዓመታት ከም ዘገልግል ዘለዎም እምንቶ ብምግላፅ ንዝተገብረሎም ደገፋ መስጊኖም። ሓላፊ ቤት ፅሕፈት ሕርሻ ኣብቲ ንዘባ ኣቶ ተስፋይ ተወልደ ብወገኑ ነበርቲ ብሩባሕ ሓዳስ ዝወረድ ውሕጅ ንምእላይ ብኣብዑርን ጉልበት ሰብን ከምኡውን ብሓገዝ ማሽነሪ ሓያል ናይ ምዕቀብ ማይን ሓመድን ስራሕት ከካይዱ እኳ እንተፀንሑ ኣድማዒ ከም ዘይነበረ ብምንፃር እቲ ዝግበር ዘሎ ብእምንን ስሚንቶን ናይ ምንዳቕ ስራሕ ግን ነባሪ ፍታሕ ብምምፃእ ጥብ ዝበለት ማይ ኣብ መዓላ ከም ትውዕል ኣረጋጊፁ። ድሮ ቀዳማይ ገጽ ናይቲ ስራሕ ተዛዚሙ ብምህላው ሓርሶት በቲ መእለይ ውሕጅ ንዝሓልፍ ማይ ናብ ግራውቶም ናይ ምእላይ ስራሓት ንምስልሳል ብዕቱብ ክነጥፉ ብምልባው ነቲ ስራሕ ንምዝዛም ንዝተረእየ ተወፋይነት መጊሱ። ምምሕዳር ከባቢ ረብሮብያ ካብ ሓውሲ ከተማ ፎሮ ንሸናኽ ሰሜናዊ ምዕራብ ኣስታት 15 ኪሎ ሜትር ርሒቑ ዝርከብ ኮይኑ ኣብ 800 ስድራ ቤታት ዝጥርነፉ ልዕሊ 4,000 ነበርቲ ኣለውዎ። ኣብ ዞባዓን ሰባ ኣፍልጦ ሕብረተሰብ ኣብ ዕቃበ ቱሪዝማዊ ፀጋታት ንምምራኽ ዕቱብ መደባት ክትግበር ከም ዘድሊ መዘኻኸሪ ቀሪቡ። ወኪል ኤሪና ሃብተ ገርግሽ ተስፋ ማርያም ብመልክዕ ፀብጻብ ንዘዳለዎ ትሕዝቶ ኣርሴማ ኣስመሮም ከተቕርቦ እያ።
1: ቱሪዝማዊ ፀጋታት ብግቡእ ተዓቂቦም ናብ ወለዶታት ንክመሓላለፉን ምንጭ ቁጠባዊ ኣታዊታት ክኾኑን ምእንቲ ኣብ ምብራኽ ኣፍልጦ ሕብረተሰብ ዘተኮረ ስራሓት ምክያድ ኣገዳሲ ከም ዝኾነ ኣብ ምምሕዳር ዞባዓን ሰባ ዋና ዳይረክተር ክፍሊ ቱሪዝም ኣቶ ሳልም ዓሊ ገሊጹ። እዚ ዝተገልፀ ብ8/9 ነሓሰ ኣብ ንኡስ ዞባታት ገለብን ዒላ በርዕድን ብዛዕባ ዝርከብ ቱሪዝማዊ ፀጋታት ዳሰሳዊ መፅናዕቲ ብምግባር ምስ ነበርቲ መራትን ደቂ ዓንዱ ናብ ዝተኻይደ ርክባት እዮም። እቲ ዳሰሳዊ መፅናዕቲ ነቲ ድሕሪ ምፍራስ ናርእስ ኣብ 1988 ከቢድ ምርብራብ ዝተኻየደሉ ግንባር ሮራ መንሳዕን ኣብኡ ዝርከብ ታሪካዊ ሓድግታትን ኣብ ከባቢ መራትን ደቂ ዓንዱን ዝርከብ ሓደጋ ምፅናት ኣንፀላሊዎ ዘሎ ሃብቲ ገረብን እንስሳ ዘገዳምን ከምኡውን ኣብ ከባቢ ቤልታ ዘሎ ቀይሕ እምኒ በረድ ዝሸፈነ ነይሩ። ስነ ጥንታዊ ኣሰራት፣ ተፈጥሮኣዊ ፀጋታት፣ ሃይማኖታዊ ቦታታት፣ ብዙሕነት ባህልንያታን ስነ ጥበባዊ ፍርያትን ካልእን ካብቲ ፍሉይ ፀጋታትና ምዃኑ ዝሓበረ ኣብ ክፍሊ ቱሪዝም ሓላፊ መፅናዕትን ምክህታል ፀጋታትን ኣቶ ፍስሓ ሃብተ ሕብረተሰብ ፍሉይ ኣሰራት ምስ ዝረክብ ንዝምልከቶ ኣካል ዘድሊ ሓበሬታ ብኣጋ ከመሓላልፍ ኣብ ደረጃ ምፅናት ዝርከብ ጥንታዊ መቦቅላዊ ኣግራብ ግቡእ ክንክን ክግበረሉ ባህልናን ስነ ጥበባዊ ፍርያትናን ድማ ቀፃልነቱ ብዘውሕስ ኣገባብ ክዝውተር ተላብዮም። ኣብ ክፍሊ ቱሪዝም ሓላፊ ፍቓድ ስራሕን ቁፅፅራዊ ብቕዓት ትካላት ቱሪዝምን ኣቶ ሃብተ ጋብሪ መንግስቱ ብወገኑ ትካላት ንባህልናን ያታናን ዘላልዩን ክብርታትና ዝሕልውን ከምኡውን ኢንዱስትሪ ቱሪዝም ሃገርና ኣብ ምምዕባል ድፊኢት ዝፈጥሩ ክኾኑ ከም ዝግባእ ኣተሓሳሲቡ።
0: ቤት ፅሕፈት ሕርሻ ንዞባ ባረንቱ ፍርያምነት ሓመድ ክብ ብምባል እቶትን እቶታውነትን ሕርሻ ንምኽዕባት ከምኡውን ማእዛዊ መግቢ ኣብ ኩሉ ንኩሉ ንምርግጋፅ ብዘካይዶ ዘሎ ፃዕሪ ኣብ ኣገባባት ምድላዊ ባህርያዊ ደኩዒ ዘተኮረ ስልጠና ንሓርስቶትን ኣልማዕቲ ጀራዲን ሂቡ። ኣብቲ ብ10 ነሓሰ ብክልሲ ሓሳብን ግብርን ዝተካየደ ስልጠና ሓላፊቲ ቤት ፅሕፈት ኣቶ ሙሴ ባህታ ባህርያዊ ደኩዒ ኣብ እቶትን እቶታውነትን ሕርሻ ልዑል ተራ ስለ ዘለዎ ሓርሶት ተጠቃምነቶም ክብ ከብሉን ተመክሮኦም ንካልኦት ከካፍሉን ተላብዩ። ኪላ ምዕቃብ ማይን ሓመድን ኢንጂነር ኣዘኪያ ኣልፋዮ ብወገኑ ባህርያዊ ደኩዒ ብቐሊሉ ዝርከብ ውፅኢት ተረፍ ምህርቲ ሕርሻን ዘቤታዊ ጓሓፍን ከም ዝኾነ ብምግላፅ ምዝውታሩ ንትሕዝቶ ሓመድ ብምህብታም ምህርቲ ኣብ መኽዕባት ዓብዪ ኣስተዋፅኦ ከም ዘለዎ ረድዩ። ተጠቃምነት ኬሚካላት ዘስዕቦ ከባቢያዊ ብከላታት ንምውጋድ ኣብ ክረምታዊ ሕርሻን መስናዊ ልምዓትን ዝነጥፉ ሓረስቶት ኣብ ከባቢኦም ንዝርከብ ባህርያዊ ደኩዒ ብግቡእ ክጥቀምሉ ብምዝ

ምስፍሓር ድማ ንቕሓቶምን ተጠቃምነቶምን ንምብራኽ ኣስተምሮታትን ስልጠናታትን ብቐጻሊ ከም ዝውደብ ገሊጹ። ተሳተፍቲ ብመገኖም ዝቐሰሞ ስልጠና ብዛዕባ ኣገባባት ምድላውን ረብሓታትን ባህርያዊ ድኩዒ ንዝነበሮም ድሩት ኣፍልጦ ዘስርፅ ምዃኑ ብምግላጽ ተመሳሳሊ መደባት ብሰፊሑ ክድፍኣሉ ኣዘኻኺሮም። ኣብ መወዳእታ ብባህርያዊ ድኩዒ ዝለምዐ ኣእካልን ኣሕምልትን ንምዕዛብ ዑደት ተወዲቡ።

0: ኣከፋፍላን ግብረ መሬትን ጥሪትን ምክልኻልን ምቁፅፃርን ኣራስን ትሕማማት ምሕያል ኣታዊታት ልምዓት ማይ ዝምድና ኣካሬትን ትኻሬትን ከምኡውን ንኻልእ ማሕበራዊ ኣገልግሎታት ዝምልከት መብርሂ ክወሃብ ከሎ ኣታዊታት ከተማ ኣብ ቀዳማይ መፋርቅ 2026 ብ17 ሚታዊት ዕቤት ከም ዘረኣየ ተሓቢሩ ሓላፊ ምምሕዳር ክራይ ኣባይቲ ኣቶ መልኣክ ሕድሪ ብወገኑ ንዝምድናታት ትኻሬትን ኣካሬትን ኣብ መንጎኦም ዝግበር ውዕላትን ዝምልከት ሓበሬታ ድሕሪ ምሃብ ነበርቲ ኣዋጃትን መምርሒታትን መሬት ክኽብሩ ኣተሓሳሲቡ ሓላፊ ኮማዊ ሆስፒታል ሓጋዝ ነርስ መንሱር ኣብበከር ብጊድዩ ምስ ምእታ ወቕቲ ክራማት ኣብ ምክልኻል ተመሓላለፍትን ዘይተመሓላለፍትን ሕማማት ብሓፈሻ ሕማም ዓሶ ድማ ብፍላይ ህዝቢ ጥዕንኡ ከውሕስን ፅሬት ኣከባቢኡ ክሕሉን ተላብዩ ተሳተፍቲ ኣብ ዝሃብዎ ርእቶ ስሉጥነትን ፅፈትን ትግባር መደባት ልምዓት ንምድንፋዕ ዝሕግዝ ርእቶታትን ለቦዋታትን ኣቕሪቦም
1: ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት ኣሜሪካን ኢራንን ኣብ ጉዳይ ቁፅፅር መፃባ ሆርሙዝ ንሓድሕዶ ዝጋጮ መግለፂታት ይህባ ከም ዘለዋ ተገሊጹ ፕሬዚደንት ዶናልድ ትራምፕ እቲ ማያዊ ኣካል ኣብ ትሕቲ ሙሉእ ምቁፅፃር ኣሜሪካ ከም ዘሎ ክሕብር እንከሎ ኢራን ግን ነቲ መግለፂ ኣሉታዊ ምላሽ ብምሃብ ምሕደራ ሆርሙዝ ንካልኦት ሃገራት ከም ዘይምልከት ኣነፂራ ኣላ ኣሜሪካ ካብን ናብን ወደባት ኢራን ዝካየድ ንጥፈታት መራኽብ ንምዕጋት ዝወሰደቶ ስጉምቲ መፃባ ሆርሙዝ ክትቆፃፀር ባይታ ከም ዝፈጠረላ እዩ ፕሬዚደንት ትራምፕ ሓቢሩ እዚ ከምዚ ኢሉ እንከሎ ኣሜሪካ ኣብ ማእከላይ ምብራቕ ወተሃድራዊ ተልእኮ ከም ዘካይዳ ዝገለፀተን 20 ተወሰኽቲ መራኽብ ኩናት ከም ዝለኣኸት ገሊፃ ቀንዲ ተልእኮ ናይ ዘን መራኽብ ፀጥታ ሆርሙዝ ንምውሓዝን ኣብ ልዕሊ ወደባት ኢራን ፀኒዑ ዘሎ እገዳ ንምሕያልን ምዃኑ ማእከላይ እዚ ኣሜሪካ ፍሊጡሎ ብካልእ ወገን ኢራን ኣብ ፀጥታ መፃባ ሆርሙዝ ዘተኮረ ምስ ዑማን ተካይዶ ዘላ ዝርብ ፅቡቅ ገስጋስ የመዝግብ ከም ዘሎ ሓቢራ ይኹን እምበር እቲ ዝርብ ነቲ ማያዊ ኣካል ንምኽፋት ዝዓለመ ከም ዘይኮነ መንግስቲ ኢራን ክገልፅ ፀኒሕሎ መዚ ኣብ ዝተኣሳሰር ኢራን ብመጥቃዕትታት ኣብ ዞባ ማእከላይ ምብራቕ ናይ ዝወረደቶ ሰብኣውን ንዋታውን ክሳራታት ካሕሳ ክትከፍል ፕሬዚደንት ትራምፕ ፀዊዑ መንግስቲ ኢራን ናይቲ መጥቃዕትታት ኣሜሪካን እስራኤልን ኣብ ልዕሊ ሃገሩ ዘውረዶ ኩሉ መዳያዊ ክሳራታት ካሕሳ ክኽፈል ካሓትት ምፅንሑ ዝፍለጥ እዩ ኣብ መንጎ ኤውሮጳዊ ሕብረትን ንብራዚል ኣርጀንቲና ኡራጋይን ፓራጓይን ዝሓቁፍ ቀፅሪ መርኮሱርን ዝተኸተመ ናፃ ንግዳዊ ስምዕ ወታዊ ውፅኢት ክርከቦ ከም ዝጀመረ ብራዚል ሓቢራ ብራዚል ናብቲ ሕብረት እትገብሮ መጠን ሰደድ ኣብ ውሽጢ ዝሓለፈ ክልተ ኣዋርሒ ጥራይ ብልዕሊ 4 ሚታዊት ከም ዝዓበየ ገሊጻ ኣላ ኤውሮጳዊ ሕብረት እውን ምስተን ሃገራት ዘካይዶ ዘሎ ንግዳዊ ምልውዋጥ ኣብ ወርሓት ሰነን ሓምለን ወታዊ ገስጋስ ከም ዘመዝገበ ኣፍሊጡ እቲ ካብ ዝሓለፈ ወርሒ ግንቦት ተግባራዊ ዝኾነ ስምዕ መጠን ቀረፂ ብኣስታት 90 ሚታዊት ብምጉዳል ንግዳዊ ምልዋጥ ክልቲኦም ወገናት ዘደንፍዕ እዩ እዚ ድሕሪ ናይ 25 ዓመታት ዝርብ ዝተኸተመን ብደረጃ ዓለም ዝዓበየን ምዃኑ ዝተገልፀ ስምዕ ናፃ ንግዲ ንሳዕቤናት ናይቲ ኣሜሪካ ኣብ ልዕሊ ክልቲኦም ወገናት እትውስኖ ዘላ ተወሳኺ ቀረፅ ከም ዘቃልል እውን ይሕበር ኤውሮጳዊ ሕብረትን ሃገራት ደቡብ ኣሜሪካን ብሓባር ልዕሊ 700 ሚልዮን ካብ ህዝቢ ዓለምን 30 ሚታዊት ጃምላ ዓለማዊ እቶትን ይሽፍኑ በዚ ድማ እዚ ንግዳዊ ስምዕ ኣብ ምድንፋዕ ቁጠባ ክልቲኦም ወገናት ዝህልዎ ተራ ብቐሊሉ ከም ዘይግመት ክኢላታት ክእምቱ ፀኒሖም ኣለዉ ኣውስትራልያን ቪየትናምን ኣጠቃላለ እስትራቴጂያዊ ዝምድነአን ንምስፋሕ ክሰርሓ ተስማሚዐን እቲ ስምዕ ፕሬዚደንት ቪየትናም ቶ ላምን ቀዳማይ ሚኒስትር ኣውስትራልያ ኣንቶኒ ኣልባነዝን ሎሚ 11 ናሓሰ ኣብ ካምቤራ ርእሰ ከተማ ኣውስትራልያ ኣብ ዘካየደዎ ዝርርብ ተበፂሑ ክልቲኦም መራሕቲ ኣብቲ ኣጋጣሚ ኣብ ምምዕባል ፅላታት ምክልኻል ፀጥታ ቁጠባ ቴክኖሎጂን ምግታእ ክሊማዊ ምምዝባልን ዘተኮረ ስምምዓት ከም ተፈራረሙ ተሓቢሩ ብዘካዚ ክልቲአን ሃገራት ኣብ ዕደናን ሰደድን ብርቂ ማዕድናት ዘተከረ ምትሕጋዝ ክገብራ ኣብቲ ርክብ ኣፍሊጠን ኣለዋ ኣብ 2025 ልዕሊ 14 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ዘካየዳ ኣውስትራልያን ቪየትናምን ኣብዛ ዓመት እዚ ናብ 20 ቢልዮን ዶላር ክብ ንምባሉ ይስራሓ ከም ዘለዋ ሓቢረን ኣብ ምዕራባዊ ኮሎምብያ ትማል 10 ናሓሰ ብዝተኸስተ 7.4 ሬክተር ምንቅጥቃጥ ምድሪ ሰብኣውን ንዋታውን ክሳራታት ወሪዱ በቲ ተፈጥራዊ ሓደጋ ዛጊት ብውሕዱ 132 ሰባት ከም ዝሞቱ ዝሓበሩ ሰብ መዚ ኮሎምብያ ዳሃዮም ዝጠፍአ ስለ ዘለዉ ቁፅሪ ሞታት ክውስኽ ከም ዝኽእል ኣሚቶም ኣለዉ በቲ ኣብ 107 ኪሎ ሜትር ማዕሙቕ ዝተኸስተ ሓደጋ 160 ከም ዝቆሰሉ ኣብ ትሕቲ ቅርፂ ብሓፈሻ ኣብ

መንበር ኣባይቲ ድማ ብፍላይ ከቢድ ዕንወት ከም ዝወረደ እቶም ሰብ መዚ ብተወሳኺ ሓቢሮም ድሕርቲ ቀዳማይ ሓደጋ ዝሰዓበ ልዕሊ 20 ድሕረ ምንቅጥቃጣት ነቲ ክሳራ ክብ ከብሎ ከም ዝኽእል ተፈሊጡ ኣሎ። እቲ ምንቅጥቃጥ ክሳብ ኤኳዶር፣ ቬኔዙዌላን ፓናማን ከም ተሰምዐ ኪላታት ስነ ምድሪ ኮሎምብያ ገሊፆም። መንግስቲ ኮሎምብያ ህፁፅ ናይ እዋን ሓደጋ ድንጋገ ብምዋጅ ስርሒት መድሓኒ ህወት ክሕይል ኣዚዙ ኣሎ። ኣብ መወዳእታ ዝሓለፈ ወርሒ ሰነ ኣብ ጎረቤት ሃገር ቬኔዙዌላ ብዝተኸስተ ተመሳሳሊ ሓደጋ ልዕሊ 6,000 ሰባት ከም ዝመቱ ዝዝከር እዩ። እዚ ብሬክተር 7.4 ዝተዓቀነ ምንቅጥቃጥ ምድሪ ድሕርቲ ብ31 ሓምለ 1970 ኣብታ ሃገር ዝተኸስተ 8.0 ባዶ ዝተዓቀነ ብርቱዕ ምንቅጥቃጥ ምድሪ ካልኣይ ዝሓየለ ምዃኑ ተገሊጹ። ኣብ ዝሓለፈ ወር ሓምለ ኣብ ፀፍሒ ውቅያኖሳት እቲ ዝለዓለ መጠን ዋዒ ከም ተመዝገበ ጸብጻባት ሜትሮሎጂ ሓቢሮም። ኣብታ ወርሒ ኣብቶም ማያዊ ኣካላት ብገምጋም 21 ዲግሪ ሴንቲግሬድ ዋዒ ከም ተመዝገበ ዝጠቐሱቶም ጸብጻባት እቲ ኣሃዝ ኣቐዲሙ ኣብ ተመሳሳሊ ከባቢ ተኸሲቱ ከም ዘይፈልጥ ኣረድዮም። እቲ ክስተት ኣብ ማያዊ ኣካላት ኣብ ልዕሊ ዝነብሩ ህወታውያን ሃስያ ኣስዒቡ ክኸውን ከም ዝኽእል ግምት ክኢላታት ኣሎ። እዚ ከምዚ ኢሉ እንከሎ ኣብ ዝሓለፈ ወርሓት ሰነን ሓምለን ኣብ ምዕራብ ኤውሮጳ እቲ ዝለዓለ መጠን ዋዒ ከም ተኸስተ ተገሊጹ። ኣብቲ ዞባ ዝተመዝገበ መጠን ዋዒ 21.6 ዲግሪ ሴንቲግሬድ ምንባሩ ዝሓበሩ ክኢላታት ጠንቅቲ ኣጋጢሙ ዘሎ ባርዕ መሮን ክኸውን ከም ዝኽእል ኣሚቶም ኣለዉ። እዚ ኣብ ማያዊ ኣካላትን ሰፊሕ ክፋል ኤውሮጳን ኣጋጢሙ ዘሎ ክቱር ዋዒ ተርያታት ኤልኒኖ ክኸውን ከም ዝኽእል እዩ ዝጥቀስ ዘሎ። ውድብ ሕብራት ሃገራት ኣብ ወርሓት ሓምለን ናሓሰን ኤልኒኖ ክኽሰት ከም ዝኽእል ግምታቱ ሂቡ ምንባሩ ይዝከር። ሩስያ ኣብ ቀዳማይ ፍርቂ 2026 ካብ ዘካየደቶ ናይ ወፃኢ ንግዲ ልዕሊ 73 ቢልዮን ዶላር ትርፊ ከም ዝረኸበት ገሊፃ። እቲ ኣሃዝ ምስ ናይ ዝሓለፈ ዓመት ተመሳሳሊ ኣዋርሕ ክነፃፀር እንከሎ ብ14 ሚታዊት ከም ዝወሰኸ ንግዳዊ ፀብጻባት ሩስያ ሓቢሮም። ሩስያ ካብ ወርሒ ጥሪ ክሳብ ወርሒ ሰነ ምስ መሻርክታ ልዕሊ 365 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየደት እዮም እቶም ፀብጻባት ዘረድ። ሰደድ ፍርያት ነዳዲ፣ ባህርያዊ ጋዝ፣ ሕርሻን ማዕድናትን ኣብቲ ንግዳዊ ገስጋስ ዝዓበየ እጃም ከም ዝነበሮም ተገሊጹ ኣሎ። ሩስያ ኣብዚ ዝተጠቕሰ ኣዋርሕ ምስ ሃገራት ኤስያን ኤውሮጳን ዘካየደቶ ንግዳዊ ምልውዋጥ ብተዛማዲ ክዓቢ እንከሎ ምስ ኣሜሪካን ሃገራት ኣፍሪካን ዘካየደቶ ድማ ከም ዝነከየ ተሓቢሩ። ሃገራት ምዕራብ ኣብ ልዕሊ ሩስያ ዘካይድኦ ዘለዋ ተፃብኦታት ንቁጠባ ሃገሩ ብኣሉታ ክፅቕሉ እኳ እንተኸኣለ ነቲ ዝድለ ዕላማ ክወቅዕ ከም ዘይከኣለ ግና መንግስቲ ሩስያ ክገልፅ ፀኒሑ እዩ። ኣብ ዲሞክራሲያዊት ሪፐብሊክ ኮንጎ ምስ ሽበራዊ ዕጡቅ ጉጅለ ዳዕሽ ምትሕሓዝ ከም ዘለዎም ዝተገልፁ ዕጡቃት ብዘካይድዎ መጥካዕቲ ብውሕዱ 30 ሰባት ከም ዝተቐትሉ ተቓሊሑ። በቲ ብ10 ናሓሰ ኣብ ሰሜናዊ ምብራቅ ኮንጎ ዝተፈፀመ መጥካዕቲ 10ታት ከም ዝቆሰሉን ብርክት ዝበለ ኣባይቲ ከም ተቓፀለን ሰብ መዚ ኮንጎ ሓቢሮም። ኣብ ዲሞክራሲያዊት ሪፐብሊክ ኮንጎ ካብ ዝሓለፈ ወርሒ መያዝያ ክሳብ ዝሒዝናዮ ዘለና ወርሒ ብዝተካየደ ሽበራዊ መጥካዕትታት ሂወት ልዕሊ 130 ሰባት ከም ዝጠፍአ ፀብጻባት ይጠቕሱ። ኣብታ ሃገር ብዝካየድ ዘሎ ተደጋጋሚ መጥካዕትታትን ግጭታትን ኣስታት 10 ሚልዮን ሰባት ከም ተመዛበሉ እዩ ዝጥቀስ። እቲ ዘይርግቡ ኩነታት ኣብታ ሃገር ተኸሲቱ ዘሎ ለበዳ ሕማም ኢቦላ ንምግታ ንዝካየድ ዘሎ ፃዕሪ ብኣሉታ ይፀልዎ ከም ዘሎ ናይ ቀረባ ተዓዘብቲ ይሕብሩ። በቲ ለበዳ ዛጊት ልዕሊ 4,000 ከም ተኸልፉን የሬታል በቲ ለበዳ ዛጊት ልዕሊ 4,000 ከም ተለኽፉን ኣስታት 1,900 ካብኣቶም ከም ዝሞቱን ፀብፀባት ጥዕናተ ሃገር የረዱ። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታቱ ኣብ ምምሕዳር ከባቢ ሮብሮብያ ንዞባ ፎሮ 3 መለይ ዋሓይዝ ይስርሐ ኣሎ። ኣብ ዞባ ዓንሰባ ኣፍልጦ ሕብረተሰብ ኣብ ዕቃቢ ቱሪዝማዊ ፀጋታት ክብርኽ መዘኻኸር ቀሪቡ። ኣብ ንዞባ ባረንቱ ኣብ ኣገባብ ብምድላው ባህርያዊ ድኹዒ ስልጠና ተዋሂቡ። ኣሜሪካን ኢራንን ኣብ ጉዳይ ቁፅፅር መፃወቢ ሆርሙዝ ንሓድሕዱ ዝጋጮ መግለፂ ይህባ ከም ዘለዋ ተገሊጹ። ንግዳዊ ውዕሊ ኤውሮፓ ሕብረትን ሃገራት ደቡብ ኣሜሪካን ወታዊ ውፅኢት ክርከቦ ከም ዝጀመረ ተሓቢሩ።

ኣውስትራልያን ቪየትናምን ኣጠቓላለ እስትራቴጂያዊ ዝምድነ ንምስፋሕ ክስርሓ ተስማሚዐን። ዝኸበርኩም ተኸታተልቲ ዜና ተፈፂሙ ምስ ተረፉ መድባትና ሰላም።

0: ኣእምሮ ህፃን ከምቲ ዝዘራእካዮ ዝሕፈስ ስቡሕ መሬት ክምሰል ይከኣል እዩ። ህፃን ዕድሚኡ ንትምህርቲ ኣኺሉ ንመጀመርታ ግዜ ካብ ስድሩ ሓሊፉ ብቐረባን ዝበዝሕ ግዜን ዝሕልፍ ምስ መምህር እዩ። ኣእምሮ ህፃን ዝሃብካዮ ቀለም ዝቕበል ጻዕዳ ወረቐት ስለ ዝበሃል ድማ ዝሃብካዮ ዝቕበል ብምዃኑ ክግበረሉ ዝግብኦ ጥንቃቐታት ኣዝዩ ልዑል እዩ። ኣብዚ ድማ ካብ ስድራ ቤት ወጻኢ እቲ ዝዓበየ ሓላፍነት ዝስከም መምህር እዩ። መምህር ኣብ ሞይኡ ኩሉን ልዕሊ ኩሉን እዩ። መምህር መሃንደስ ደቂ ሰባት እውን እዩ። ምክንያቱ ኣእምሮ ደቂ ሰብ ስለ ዝሃንፅ ኩሎም ኣብ ዝተፈላለየ ፅፍሕታት ተዋፊሮም ዝሰርሑ ዘለዉ ሰባት ፍርያት መምህር እዮም። ኣብ ዝኾነ ሞያ ወይ ዓውዲ መምህር ኣሎ። መምህር መራሕን ኣማእዛንን እውን ክበሃል ይከኣል። ስለዚ መምህር ኣካዳምያዊ ትምህርቲ ዘስንቕ ጥራይ ዘይኮነስ ስነ ምግባርን ሞራልን ሓደ ሰብ እውን ኣብ ምህናፅ ዓብ ቦታ ዘለዎ እዩ። ክቡራት ተኸታተልትና፣ ንሎም እምበኣር ንነዊሕ ዓመታት ኣብ ሞያ መምህርና ዝሰርሑ ብወለንቶኦም ድማ ዝተፈላለዩ ንጥፈታት ዘካይዱ ኣቦ ኢና ከነላለየኩም። መምህር ሃብተ ሚካኤል ገብረ ስላሴ እዮም ዝበሃሉ። እዞም ኣቦ ኣብ ዝተፈላለየ ቦታታት ን44 ዓመታት ከም መምህርን መባእታን ማእከላይ ደረጃን ኮይኖም ዓዮም እዮም። ኣብዚ ግዜ እዚ ድማ ኣብ መንደፈራ እትርከብ ናይ መባእታ ቤት ትምህርቲ ከም ተቆፃፀሪ መምሃራንን ተምሃሮም ብምዃን ነቲ ልዕሊ ፍርቂ ዕድሚኦም ዝዓየዩሉ ዘፍቅርዎ ሞያ መምህርና ይቕፅልዎ ኣለዉ።
1: ብድሌትን ብማሕላን ዝወዳእኽዎ ትምህርቲ እዩ። ብኡ መሰረት ድማ መምህር ዝበሃል መራሕ እዩ፣ መምህር እዩ፣ ህርኩት እዩ፣ ርህርህ እዩ፣ ትውግህ እዩ። ንኩሉ ነዚ ንምብዳሕ ኣብ ዝኸድኩ ኣብያተ ትምህርቲ ኣስተዋፅኦ እንዳገበርክዎ ስጋብ ሕጂ ኣብዚ በፂሐ ኣለኹ።
0: መምህር ሃብተ ሚካኤል ብዘለዎም ናይ 44 ዓመት ውህሉል ተመክሮ መምህር በቲ ዝኽእሎ ንተምሃሮ ቤት ትምህርትን ዘድሊ ነገራት ምቕራብን ሓላፍነት ኣለዎ ባህል እዮም። ስለ ዝኾነ ድማ ኪኖ ኣካዳማዊ ሓላፍነቶም ንሶም ከተግብሮ ዝኽእሉ ንጥፈታት ንኽገብሩ ቅሩብ ዝኾኑ መምህር ሃብተ ሚካኤል ኣብዛ ሕጂ ዝሰርሑላ ዘለዉ ናይ መባእታ ቤት ትምህርቲ ፍረቓልሲ ካብ ዝመፁ ን4 ዓመታት ኣቕፂሮም ኣለዉ። ኣብዛ ቤት ትምህርቲ ዝፀንሖም ሕፅረታት ብዓቕሞም ክቕይሩ ብምሕላን ድማ ነታ ቤት ትምህርቲ ብጉልበቶም ቀፅሪ ክሰርሑላን ከምኡውን ኣግራብ ክተኽሉላን እዮም ተበጊሶም።
1: ኣነ ሻሙናይ ክብለ ዳ ኣብዚኣ ተፈቲነላ እምበር ኣይተምሃርኩላን በዚ መሰረት እዚ ብዕና ፀኒሓትኒ ከመይ ላ ምፀንሐት ኣነ እውን ነዛ ቤት ትምህርቲ እዚኣ ብዝተፈላለየ መዳያት ሓደ ብምቅራብ ካልኣይ ድማ ኣብዚ ቀፅርታት ብምስራሕ ካልእ እውን ኣሎ ኣስተዋፅኦታት ምስቶም ዘለዉ ንመምሃራን እናተሓባበርኩ ሰርሕ ካብቲ ኣብዚ ዓመት እዚ ጀመርክዎ ምቅራብ እዩ ፍርቂ

0: ተኽእለ ማይ ማይ እንዳምፃኹ ተምሃሮ እናተሓጓዙ እንዳይኣልዩ ኣለኹ። ኣብዚ ስራሕ ዘከናውኖ ዘለና ብተምሃሮ ሓገዝ ማይ ንገብረሉ ዘለና ማይ ስለ ተወዳእሕና ባስካ ድዓ እምበር ፀገም ናይ እናተፃገመ ከሉ ኢና ንተምሃሮ ሕጂ ንመርኣያ ኢልና ኣምፅና እምበር ካብ ባስካ ኢና ማይ ንስቲ ማስካ ኣለና ማስካ ንመልእ ስለስጋም ንጭንዋዓ ግን ስለዚ ደንጎና ተኽሊ ከይሓረና ነዚ መንገዲ ዘያካየድና እዩ።
1: መባእታ ቤት ትምህርቲ ፍረቓልሲ ኣብ ከተማ መንደፈራ ተዶኪና እትርከብ ቤት ትምህርቲያ። እዛ ቤት ትምህርቲ ዓመታዊ ቅድመ ትምህርቲ ንዝወድኡ ተምሃሮ ብምቕባል ክሳብ 50 ክፍሊ ተምህር። ኣብዚ ግዜ እዚ ድማ 963 ተምሃሮ ዘለውዋ ኣብ ንጡፍ ስራሕ እትርከብ ቤት ትምህርቲያ።
2: ብነዊሕ እዋን ብልዕሊ 87 ዓመት ኣምሂሩ ዘሎ ቤት ትምህርቲ ምዃኑ ህንፃታት እውን ኣዝዩ ኣሰካፊ ኮይኑ ነይሩ። ኣብ 225 ኣብ ወርሒ ሰነ ምስ ህዝቢ ተረዳሪና ከዓ ሙሉእ ብሙሉእ ፅገና ከም ዝግበረሉ ተገይሩ እዚ ንሪኦ ዘለና ከዓ መርኣያ ናይቲ ኣበርክቶ ናይቲ ሕብረተሰብ እዩ ማለት እዩ። ስለዚ እቲ ሕብረተሰብ ኣዚ ቤት ትምህርቲ ዝገብሩ ኣበርክቶ ብዘይቀላዓለም ኣዝዩ ዝናኣድ እዩ።
1: መምህር ሃብተ ሚካኤል ኣብዛ ቤት ትምህርቲ ምስ ዘለዎም ስራሕ ማለት ተምሃሮን መምሃራንን ናይ ምቁፅፃር ሓላፍነቶም እዮም ነዚ ናይ ምግራብ ቀፅሪ ናይ ምስራሕን ንጥፈታቶም ዘካይዱ። ንሶም ብተምሃሮን መምሃራንን ኣተባባዕ ደገፍ ከም ዝረኽቡ ይገልፁ። እዚ ድማ ነታ ቤት ትምህርቲ ጥራይ ዘይኮነ ንዕኦም እውን ኣካላውን ኣእምራውን ዕግበት ከም ዘለዎም ይዛረቡ።
0: ኣብዚ መደብ ናይ ቀፅሪ ግን ንርኣይ ኣይፈቲነዮ እቲ ዝፈተንክዎ ድማ ብዙሕ ሞራል ካብ ከባብን ካብ መምሃራንን ስለ ዝረኸብክሉ ቀፂል እዮ። ሕጂ 150 ሜትሮ ኳን እየ ኣለኹ። በዚ መሰረት እዚ ኳን እዮ ዘለኹ ህዝቢ ብሕጎስ ብዙሕ ሞራል ድማ ሂብኒ። ብኡ መሰረት ድማ ክቐፅልኩም ሳኹምኩ ቀዳማይ ፌዝ ወዲኡ ኣለኹ። ካልኣይ ሳልሳይ ፌዝ እንዳልኩ ነዛ ቤት ትምህርቲ ክሕውያ ኣብነታዊ መምህር ክኸውን እውን ግደ ስለ ዘለኒ በዚ መሰረት እዚ ፃዕላይ ይቕፅል ኣለሁ። ተደንኩኹ ድማ ሰዓት 7 ኣብዚ ኣለኹ። ኣብዚ ናይ ስራሕ ግን ሰዓት 5 ኣለኹ። እዚ ሰዓት 5 ኣብዚ ኣለኹ። ሰዓት 5 ጀሚር ብሕልፊ እዚ ናይ መካባ ክን ከሎ ደሮና ከይኮነ ከሎ ንፋስ ከይኮነ ከሎ ኣብዚ ግዜ ዝሓሊ ከምዘ ይሰርሕ። እዚ ድማ ንዓይ እንታይ ይብኒ ሓደ ንብሰ ይፎክስ፣ ክልተ እቲ ክትሰርሕ ከለካ ባህታ ኣለዎ። ኩሉ ግዜ ኣብ ገዛ ዝስራሕ ክዎ ዋላ ኣብ ካልእ ዝስራሕ ክዎ ንዓይ ባህታ ስለ ዝበኒ ነፍሰ ይፈኩስ እዩ።
1: መምህር ሃብተ ሚካኤል ብመምሃራን ፅቡቅ ተቐባልነት ዘለዎም መምህር እዮም። ንሶም ኣብ ሂወቶም ማለት ነቶም ብዕድመ ካብኦም ዝንእሱ መምሃራን ኣርኣያን ኣብነትን ክኾኑ ከም ዝፅዕሩ እዮም ይዕሊሎምና። መምህር ሃብተ ሚካኤል ብልሳን መምሃራን ከመይ ይግለፁ?
3: መምህር ሃብተ ሚካኤል ዝበሃል መምህር ብዕድመ እኳ ካብ ኩሉ ሰብ ዝዓበዩ እዮም። ኣብ ቤት ትምህርቲ ብናቶም ድሌት ኣናኸማን ከምዚ ኣይመሰለንን። ብጣዕሚ እዚ ቤት ትምህርትና ካንሸሎ የብሉ እናበልና ንሓሚ ነርና፣ ግን ሰኣን ሰብ እዩ ካንሸሎ ዘይብሉ ኮይኑ ተሪፉ። ስለዚ ብናቶም ቮሎንተሪ ብናቶም ድሌት ብዘይገለ ሓገዝ ካብ መምሃራን ይኹኑ ካብ ኮሚቴ ይኹኑ ካብ ወለዲ ይኹኑ ብዝኾነ ናቶም ተበግሶ ንዝኽሉ ንድቀሞ ናይ ብሓቂ ዝምስገኑ ሰብ እዮም። ዝገብረሎም ትካል ተደኣልዩ ክሕግዞም ዝኽእል ፍሉይ ሓገዝ ዝገብረሎም ኣነ ምስም እዞም ሰብኣይ እዚኦም ምስተዕድሚኦም ደረጃ ብጣዕሚ ፍሉይ ልዒ ንሕጂ ርአ ይፈልጥን እየ። ግን ኣብ ከተማ ዝቕመጥካ ከምዚ ክሰርሐ ኢለ ትፅቢት ኣይነበረን። ዝሰሪሕሞ ዘለዉ ግን እዚ ቤት ትምህርትና ካንሸሎ ኣለዎ ኢልና ሕጂ ግን እንታይ ደሊ ዓቕሚ ሰብ ይደሊ ሰብ ደሊ ሰብ ተደሃልዩ ከዓኒ ክንደቂዩ ካንሸሎ ክኸውን እዩ ማለት እዩ።
2: እቲ ናይ ስራሕ እውን ዘለዎ ዘይቀላለም ሕጂ ስለ ዝረአኹም እምበር ዘይረአ ብዙሕ ነገር ዝገብር ሰብ እዩ እቲ መምህር። ዝተፈላለዩ ነገራት ጎደሎታት ናይዚ ቤት ትምህርቲ ብፍላይ ናይ ጉልበት ዝሓትት ስራሕት ብሙሉ ስበዕሉ ይሰርሑ። ብፍላይ እዛ ሕጂ ተበጊስዋ ዘሎ ከባቢ ናይ 100 ገለን ሜትሮ ብወለንቱ ቤት ትምህርቲ ወላሓ ዝገብረሉ ነገር የለን። እቲ ናቱ እንታይ ሓንቲ ፅበት እዩ ኒሕ ሒዙ ኣብዚ ቤት ትምህርቲ ገለ ታሪክ ገዲፈስ ክኸይድ እየ ዝብል ሓደ ፅቡቅ ኒሕ ሒዙ ንሕና ብወገና ገለ ነገር ክንገብር ዕዮ ሂብና ኣሎ በቲ ንሱ ዝተበገሶም። ሓፈሻዊ ግን እቲ ንባዕሉ ሓደ ታሪክ ገዲፈ ክኸይድ እየ ምባሉ እዋ እዚ ነቶም ንኣሹ ሓደ ዓብዪ እዩ ይበና ኣሎ ማለት እዩ።
4: እቶም ካልኦት መምሃራን ዘለና ከምኣቶም ክንከውን ንዕኦም ርኢና እውን ውፍያትን ፃዕራማትን ክንከውን ይምነ ማለት እዩ ምክንያቱ

0: ንሪኦም ኣለና ንሕና መምሂርና እንከይድ ክንብል ከለና ሙሉ መዓልቲ እዚኦም ዝውዕሉ ኣብዚ ኣውዒሎም ከዓ ንሪኦም ይነድቁ የስትዩ። ስለዚ ነዞም መምህር እዚኦም ኣጆኹም ክንብሎም ከነተባብዖም ጎኖም ሒዝናም ከምኦም ክንከውን የዝደላኒ ሙሉ መዓልቲ ነዚ እምነ ነዚ ክንሸሎ ንሪእዎ ቀይሮሞ እስኪ ብጉልበት ናይ ካልእ ሰብ ንክትሪኦ ነዚ ክንደይ ጉልበት መወሰደልና ንሶም ግን ንሪኢ በብመዓልቲ ካብታ ትጅመር ስጋብ ሕጂ ዋላ ንክንሪኣታ ቤት ትምህርትናስ ኣዝያ ውቅብትን ደስ ትብልን ኮይነ።
1: ኣብ መወዳእታ መምህር ሃብተ ሚካኤል መምህር ድሕሪ ወላዲ ዘይኮነስ ማዕረ ወላዲ ኣብ ህወት ሰባት ዘይነዓቕ ፅልዋ ዘለዎ መፃን ረአን ናይ ተማሃራይ ንክሰርሕን ከተባብዕን ዝኽእል ንሱ ብዘፍረዮም ወለዶ ድማ ኣብ ህንፀት ሃገርን ሕብረተሰብን ዓብ ኣስተዋፅኦ ዘለዎ ምዃኑ እዮም ዝዛረቡ። መምህር ማለት ድማ ዓብዪ ሓላፍነት ምስካብ ምዃኑ ይነግሩ።
2: መምህር ክበሃል ከሎ ዋላ ከባቢ ኢሉ መምህር ይበዕሉ ክሊማ እውን መምህር እዩ። መምህር ግን ትርጉም ናይታ መምህር ትብደላስ ከም ሓደ ኣብ ክፍሊ ኣትዩ ተማሃሮ ዘነቃዕ ጥራይ ዘይኮነ መምህር ትርጉም ኣለዎ። ትርጉም ናይ ሓደ መምህር መራሒ፣ ምሁር፣ ህርኩት፣ ርሩህ ስለ ዝኾነ ኣብቲ ቤት ትምህርቲ እቲ መምህር እንታይ እዩ? ሓኪም እዩ። እቲ መምህር ኣብቲ ቤት ትምህርቲ እንታይ እዩ? ፖሊስ እዩ። እቲ መምህር ኣብ ቤት ትምህርቲ እንታይ እዩ? መምህር እዩ። እወ ጸላም ደምሲሱ ብርሃን ዘምፅእ ስለ ዝኾነ ንሕና ንተምሃሮና ብፍቕሪ ብኩሉ እንትንኡ ተምሃራይ ክምዕብለሉ ዝኽእለሉ መንገዲ በቲ ዓይነት ትምህርቲ ተታሒዙ ዘሎ ነፍሲ ወከፍ ናይ ንምዕባል ተምሃራይ ስለ ዝኾነ ተምሃራይ ማዕቢሉ ንመጻኢ ዕድሉን ዕድል ሃገሩን ክማዕብል ዝኽእል ብርሃን ጸላም ደምሲሱ ብርሃን ከንግስ ዝኽእል መምህር ተምሃራይ ተቕባልነት ክህብ ኣሎ። ወላዲ ድማ ዓብዪ መምህር ስለ ዝኾነ ሓጋ ዝኸውን ኣሎ። በዚ መሰረተ እዚ ተምሃራይ ናይ መን እዩ? ናይ ኩሉ እዩ። ናይ ወላዲ እዩ፣ ናይ መምህር እዩ፣ ናይ ሶሳይቲ፣ ናይ ሕብረተሰብ እዩ። ስለዚ ተምሃራይ ንዑ ክሰማዕ ኣለዎ። ነቲ ናይ ሕብረተሰብ ባህልታት ድማ ተኸቲሉ ነቲ ዝውሃቦ ዘሎ ናይ ብርሃን ጮራ ሎሚ ዕንባባ እዩ፣ ፅባሕ ፍረ ክኸውን መታን ብዕቱብ እንዳተኸታተልካ ወ መምህር ብትርጉም ናይ ትሒዝዎ ዘሎ ስም ኣብነታዊ ኮይኑ ለውጢ ዘምፅእ ክኸውንን ተምሃራይ ድማ ብለውጡ ደመዙ ንስ እዩ። ለውጢ ናይ ተምሃራይ ደመዝ ናይ መምህር ምክንያቱ እቲ ወለዶ እቲ ድማ

0: ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል
2: ሚሳል
0: ሚሳል
2: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
3: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
4: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ።
5: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
2: መደብ ሚሳል
6: ኣብ ቀረባ እዋን ኣብ ኤርቲቪ

0: ሰላም ከመይ ቀኒኹም ክቡራትን ክቡራንን ተኸታተልቲ መደብ ዶክተራት ኣብ ስቱድዮ መደብና ንጅምር ኣለና። ናይ ሎሚ ዛዕባ ዶክተራት ኣብ ስቱድዮ ብዛዕባ ፀባ ጡብን ምጥባውን ዝምልከት እዩ ክኸውን። ኣብዚ ናይ ሎሚ መደብና መብርሂ ክኽበና ዓዲምና ዘለና ዶክተር ምስማይ ግብሪ ሂወት እዩ። ዶክተር ምስማይ ግብሪ ሂወት ኣብ ሚኒስትሪ ጥዕና ኣማኻሪ ሚኒስተር ጥዕና ኮይኑ ከምኡ ውን ስፔሻሊስት ህዝባዊ ጥዕና እዩ። ዶክተር ምስማይ እንኳዕ ድሓን መፅኻ። ናይ ሎሚ ዛዕባ ዶክተራት ኣብ ስቱድዮ ከም ዝጠቀስናዮ ኮይኑ ኣብ ዕድመ ህፃን እቲ ቀንዲ ተኣፋፊ ወይ ድማ ብመንፅር ውፅኢት ግቡእ ክንክን ድማ ዝያዳ ኣድማዒ ኣየናይ ክሊ ዕድመ ናይ ህፃን እዩ?
1: ፅቡቅ። እቲ ቀንዲ ዝያዳ ደድምዕ በቲ ፅቡቅ መድኒታት ተጠቂምናሉ ማለት እዩ። እቲ ተኣፋፊ ዝኾነ ከዓ ንብዙሕ ሳዕምናት ክቃልዕ ዝኽእል ተኣፋፊ ዕድመ ንብሎ ካብ ድቂ ተታሕዘላ መዓልቲ ካብ እዋን ጥንሲ ጀሚሩ 1000 መዓልታት እዩ። እዚ ሕጂ ካብ እዋን ድቂ ተታሕዘላ መዓልቲ 1000 መዓልታት ማለት 9 ወርሒ ናይ እዋን ጥንሲ 270 መዓልታት ማለት እዩ። 2 ዓመት ከዓ ድሕሪ ምውላድ ተንቀዳሞት 2 ዓመት 730 መዓልታት፣ ስለዚ 270 ቅድሚ ምውላድ 730 መዓልታት ከዓ ድሕሪ ምውላድ ተንቀዳሞት 1000 መዓልታት ህይወት ንብለን ኤን። እዚ ማለት ካብ ድቂ ተታሕዘሉ መዓልቲ ጀሚሩ ክሳብ 2 ዓመት ዝመልእ ዘሎ ግዜ ማለት እዩ። እዚ እዋን ዝሕጂ ኣዝዩ ኣድማዕ እዩ። ኣብዚ ተረአ ፅቡቅ ንኣብነት ክንክን ቅድመ ሕርሲ ጌርካ ክንክን ሕርሲ ፅቡቅ ተ ጌርካ ሕርስን ጥንስን ፅቡቅ እንተ ከይዱ ቆልዓ ፅቡቅ ተ ተወሊዱ ምስተወልደ ፅቡቅ ምግብን ኣመጋግባን እቲ ክንክን ከዓ እንተ ተገይረሉ እቲ ዝያዳ ደድምዕ እዋን ማለት እዩ። ካብቲ ክንክን ሕጂ ተንቀንዲ ክልተ ሓንቲ ምጥባውያ ማለት እዩ፣ ፅቡቅ ምጥባውያ ናይ ሎም ማዓልቲ ዛዕባናትቦ ማለት እዩ። እታ ካልኣይቲ ምስኣ ማዕረ ማዕረታ ምጥባውን ምግብን ዝተኣሳስር ከዓ ክታበት እዩ ማለት እዩ። ካልእ ኩሉ ዘድሊ ክንክን ፍቅርን ምሕብሓብን ማለት እዩ። ኣብዚ ዕድመ ዝግበር ክንክን ንኣካላዊ ዕቤት፣ ንኣእምራዊ ምዕባለ፣ ንስምዒታዊ ምዕባለ፣ ንማሕበራዊ ምዕባለ፣ ንኩሉ ምሉእነት ናይ ቆልዓ ንሓዋሩ ዝዘልቕ ኣዝዩ ኣድማዕ ዝኾነ ዕድመ እንተ ደኣ ግቡእ ክንክን ዘይተገይረሉ ከዓ ኣዝዩ ተኣፋፊ ንሓዋሩ ፀገም ዝፈጥር ዕድመ እተን ናይ መጀመርያ 1000 መዓልታት ሂወት እዮም። ሕጂ ኣብዚ ከም ኣብነት ተወሲድና ድሕሪ ምውላድ ኣብ ብዙሓት ሃገራት እንተላይ ኣብ ሃገርና ብስሩዕ ጥዕና መፅናዕቲ ጥዕናን ህዝብን ዲሞግራፊክ ንድሕሪ ሰበይ ዝበሃል ብዙሕ ኣብ ኩሉ ሃገራት ተካየዲ ማለት እዩ። ሕጂ ናይ 54 ሃገራት ጉድለት ናይ ክብደትን ጉድለት ናይ ቁመትን ዘለዎ ናይ ቁመት ትሕቲ ዝግባእ ወይ ከዓ ቁመት ትሕቲ ዝግባእ ንዝኾኑ ሲ ኣበናይ ዕድሜ ኣበናይ ደረጃ እዩ ዘሎ ተፀኒዑ ሕጂ እዛ ኣብዛ ስለዚኣ ንሪኦ ከም ዘለና ሕጂ እቲ ኣብቲ መጀመርያ ኣዋርሒ ዕድመ ካብ ወርሒ ንኣብነት ኣብ ወርሒ ኣብ 2 ወርሒ እቶም ጎደሎ ኣለዎም ዝበሃሉ እቲ ዚሮ ሕጂ ዝተሓተ ንቡር ማለት እዩ። ብልዕሊኡ ንቡር ስለዝኾነ ኣብዚ ኣያትውን ኣለዉ እቶም ትሕቲ ዚሮ ዘለዉ ወይ ከዓ ካብ ንቡር ንታሕቲ ዘለዉ ነጋቲቭ ኣሉታዊ ዘለዉ እዮም እቶም ኣብዛኣትዮም ዘለዎ ማለት እዩ። ሕጂ እቶም ኣብ ሓደ ወርሒ 2 ወርሒ ተርእናያስ እቶም ድዋሓሉ ዝበሃሉስ ኣዝዩ ውሕድ እዮም ካብቲ ንቡር ማለት እዩ። 0.25 ጥራሕ ጎሉ ዘለዎ ማለት እዩ። ድሓቅ እቲ ዕድመ እንዳወሳ ከይድ ከሎ ግን እቲ ጉድለት እንዳላዓለ ከይድ ብቁመት ተመፂና ሕጅስ ኣብ ከባቢ 2 ዓመት ኣዝዮም ብትሕቱ ክልተ ኣሉታዊ ብክልተ ዝንክዩ ማለት እዩ። እቲ ዚ ስኮር ንብሎ እቲ መዐቀኒ ክንዲ ዕፅፍታት ዝንክ ማለት እዩ።
0: ክብደትን
1: ቁመትን ተላዕለት ሕጂ ክብደት ተርእላ ታታሕተት ከዓ ቁመት ተርእላ ዝበዝሐ ፀገም ሲ ኣበይ ደሎ ተርእልና እቲ ንዕቅኖ ንክእል ማለት እዩ። ናይ ቅድሚ ሕርሲ ኣይተዓቀነ ዘሎ ዚ ናይ ዳሪ ሕርሲ ዘሎ ምስተወልዱ ዘሎ እተን ቀዳሞት 24 ኣዋርሒ ን እተን ንሓዋሩ ናይ ክብደት ፀገም ወይ ከዓ ንሓዋሩ ናይ ቁመት ፀገም ንምፍጣር ዝለዓለ እጃም ዘበርክታ ማለት እዩ። ስለዚ ኣብዚአን ዝግበር ክንክን ኣዝዩ እወታዊ ውፅኢት ኣለዎ። ኣብዚአን ዝረአ ጉድለት ክንክን ከዓ ኣዝዩ ኣሉታዊ ፅልዋ ኣለዎ ማለት እዩ።
0: እሞ ኣብቲ ቀንዲ ናይ ሎሚ ወይ ሕመረት ዘተ ናብኡ ክንሰግር ኢና ዶክተር። ብሓፈሽኡ ኣዴታት ኤርትራ ፅቡቅ ከም ዘጥብዋ እዩ ዝፍለጥ፣ ግን ከዓ ክእረም ዘሎ ጌጋታት ከም ዝፍፅማ እውን ይፍለጥ እዩ። እተን ዘጥብዋ ኣዴታት ብብዝሒ ዝፍፅምኦ ጌጋታት እንታይ እዩ? እቲ ክኸውን ዝግብኦ ቁኑዕ ኣገባብ ምጥባው እንታይ ትገልፀሉ?
1: ስለዚ እዚኣ ኣገዳሲ ሕቶ እያ። እታ ቀንዲ ዕላማ ሕመረት ናይ ሎሚ ዘተ እውን እዛ ሰሙን ደለናያ ናይ ምጥባው ናይ ፀባጥባ ደ ወይከዓ ናይ ምጥባው ሰሙን ተባሂላ ብዙሕ ጎስጓስ ዝግበረላ እዩ። እተን ኣብ ህዝቢ ክሓልፋ ንደልየን መልእኽትታት ከዓ ኣዴታት ኤርትራ ከም ዝበልካዮ ፅቡቅ ዘጥበዋ ክነሰን ንነዊሕ ግዜ ዘጥበዋ ክነሰን ኣብ ዓለም ምስተን ቀዳሞት ብስርዓ ክነሰን እቲ ባህሊ ኣዝዩ ዝተባባዕ ባህሊ ክነሱ ጉድለታት ኣሎ ክረም ዘለዎ ማለት እዩ። ኣገዳሲ ዝኾነ ጉድለታት ሕጂ ዘን ጉድለታት እዚአን ናብ ህዝቢ በፂሐን ኣዴታት በፂሐን ኣዴታት ከዓ ነዘን ጉድለታት እዚአን ክእርማ ነቲ ፅቡቅ ዝያዳ ክፀብቕኦ ዝዓለመይ ማለት እቲ ቀንዲ ሕመረት ናይ ሎሚ ናይ ሎሚ ዛዕባ ምክንያቱ እዛ ሰሙን ብቐንዳ ካብ ዕለት ሓደ ክሳብ ዕለት ሸውዓተ ሰሙን ፀባጥባ ደ ወይ ሰሙን መጥባው ኢና ንብላ ማለት እዩ። ሕጂ ሸውዓተ ኣለዋ እቲ ከም ኣዴታት ከም ፀገም ብዙሕ ግዜ ዝረኣያ ፀገማት ማለት እዩ። እቲ ሓንቲ ድሕሪ ሕርሲ ደንጊኻ መጥባው መጀመርያ ማለት እዩ። ጡብ ሽዑንሽዑን ኣደም ሰሓረሰት ኣብ ውሽጢ ፍርቂ ሰዓት ክጅመር ኣለዎ ተደንጎ ኣብ ውሽጢ ሓደ ሰዓት እዚ ሕጂ ወርቃዊ ዕድል እዩ። ርክባደን ህፃንን ኣዝዩ ንክድልድል መጥባው ዕውት ንክኸውን ፍቕሮም ኣዝዩ ክድልድል እቲ ወርቃዊ ዝበሃል እዋን እዩ ማለት እዩ። መብዛሕትን ኣዴታት ሕጂ እዛ ወርቃዊ እዋን ተሓልፈን እያ ማለት ደንጌን ሰዓታት ደንጌን ይጅምራ ወይ ንፅባሒት ይጅምራ ብተፈላለየ ምክንያት ማለት እዩ። ሕጂ እተን ዝኽኣላ መጥባሕቲ ተወሊዳ ፀገም እንተሎ ካልሕቶ እዩ። ብደይ ፀገም እንተደ ኣሎ ግን ኣብ ሳልሳይ ደረጃ ሕርሲ ገና መድሓንቲ ከይ ከይወፀ ከሎ ኣደ ክወሃባ ገና ብሕርሲ ዓራት ናብ ሕርሲ ዓራት ከላ መድሓንቲ ክይወፀ ማለት እዩ ክትሓቅፎን ክትጥቦን ክትጅምር እቲ ወርቃዊ ዝኾነ ብዙሕ ረብሓታት ንሓዋሩ ዝኸየድ ረብሓታት ዘሎ ወይ ማለት እዩ። እዚኣ ሓንቲ ገጋ እያ ማለት እዩ። ካልኣይቲ ድሕሪ ሕርሲ ኣክንዲ ብፀባጡ ብካልእ ምጅማር ወይ ብካልእ ዓዴታትና ምቕማስ ዝብልኦ ማለት እዩ። እዚ ሕጂ ቀደም ብዙሕ ጌጋታት ይፍፀም ነይሩ እዩ። ብጠስሚ ይቕስማ ብልኻይ ይቕስማ ብዙሕ ግበር ነይሩ ብፀባጤል ካልእ ሕጂ እቲ መብዛሕትኡ ተቐሪቡ ኣሎ ገለገለ ግን ኣክንዲ ብፀባጡብፀባጤል ኣክንዲ ብፀባጡብ ብጊጎዝን ብፀባ ሓርጭን ካልእን ኣብ ገለገለ ከዓ ብግልኮስን ካልእን ዝህብ ኣለዋ ማለት እዩ። እዚ ሕጂ ግድን ኣብ ዝኾነሉ እዋን ኣደ ብመጥባሕቲ ተ ሓሪሳ ወይ ካልእ ፀገም ምስ ዝህሉ ኣመራፂ ደይብሉ እዋን ተኮይኑ ቶም ሓካን ክግምግሙ ክእሉ እዮም ማለት እዩ። ዘገድድ ነገር ኣብ ዘይህልዎሉ ግን ብለግዐ ናይ ዲ እዩ ለግዐ ተመሊስና ክንመፀአና ብፀባ ናይ ዲ እዩ ቆልዓ መጀመርያ ክቐምስ ዘለዎ ካልእ ሕዋስ ናይ ድልዮን እዩ ማለት እዩ። እዚኣ ተካላይቲ ሳልሴይቲ ቀልጢፍካ ካብቲ ሓንቲ ጡብ ናብቲ ካልእ ምስጋር ኣዴታት ሕጂ ቀልጢፈ ነቲ ሓንቲ ጥወጥቦ እሞ ህፃናት በላሕቲ እዮም ፈልጥ እዮም። ስለዚ ቀልጢፍካ ክጥቦ ከሎ ቀሊል እዩ ማለት እዩ። ምክንያቱ ፎኪስ ክንመፀአና ፎኪስ እዩ። ሕጂ ንዓጥውጡው ኣቢሎም ትርር ትምስ ጀመረ ክቕይር ደልዩ ኣዴታት ከዓ ምስኡ ተቆልዓ ስለደለ ይቕይራሉ ማለት እዩ። እዝናቱ ፀገም ኣለዎ ክንሪአና ሓደ ፀገመ ማለት እዩ። እታ ረብዓይትን ቀንዲ ፀገምን ሽዱሽተ ወርሒ ከይመለአ ቆልዓ ካልእ ምግቢ ምሃብ ጡበያ ኣክነንን ብዝተፈላለየ ምክንያት ንቆልዓ ካልእ ምግቢ ሂቦ ፀባይ ውስኻሉ ወይ ጊጎዝ ውስኻሉ ወይ ካልእ ሽዱሽተ ወርሒ ከይመልኦ ከሎ ፀባኣ ዘይኣኽሉ ይመስተን ግን እኹል እዩ። ስለዚ ቅድሚ ሽዱሽተ ወርሒ ብዘይ ዝኾነ መስኽታ ክፀንሕ ዝግብኦ ቅድሚ ሽዱሽተ ወርሒ ምትእትታው እዚኣ ተዓባይ ዝረአ ፀገም ብዙሕ ፀገማት ንብዙሕ ፀገማት ተቃልዕ ንውፅኣት ንኸልእን እያ ማለት እዩ። እዚኣታ ቀንዲ ኣገዳሲት ክትእረም ሌላ ነገር እያ ማለት እዩ። ውሕዳት ከዓ ድሕሪ ሽዱሽተ ወርሒ ደንጌን ንጅምራ ኣለዋ ማለት እዩ። ሸዓተ ሸሞንተ ትሸዓተ ወርሒ ፀኒሐን ጡብ ጥራሕ ክቦ ፀኒሐን ሽዑ ዝኸናቱ ፀገም ኣለዎ። ምክንያቱ ካብ ሽዱሽተ ወርሒ እኒኦ ከዓ ኣይኣኽሎን እዩ ማለት እዩ። ካልእ ጡጦ ብዝጥበ ይኹን ብደረቕ ዝውሃብ ዝኾነ ፀባ ምስታይ እንተደኣ ቅድሚ ሽዱሽተ ወርሒ ተዋሂቡ ክልተ ጌጋ ክኾን ኣሎ ማለት እዩ። እቲ ሓደ ወላ ሓደ ነገር ክውሃቦ ዘይግብኦ ይውሃበ ኣሎ፣ እቲ ካልኣይ እቲ ውሃብ ኣባዕሉ እውን ጌጋ ክኾን ኣሎ ማለት እዩ። ስለዚ ብጡጦ ዋላ ድሕሪ ሽዱሽተ ወርሒ እንተኾነ ብኩባያ ብፍንጃል ብቐጥታ ክንመፁ ኢና እንተደይ ኮይኑ ብጡጦ ክጥቡ የብሉን እዚ እውን ናቱ ብዙሕ ፀገማት ኣለዎ ማለት እዩ። ካልኣይቲ ኣብ መወዳእታ ጡብ ክገድፋ ከለዋ ክልተ ዓመት ድዩ ክልተ ዓመት ፍርኣ ናብ ካልኣይ ዓመት ኣብ መወዳእታ ገለገለ ካብ ሓደ ዓመት ጡብ ክደፍ ከለ ከዓ ብሓንደበት ዕረለኺኻ ካብ ፅባሕ ጀሚሮ ክግድፈየ ወይ ካብ ድሕ ፅባሕ ጀሚሮ ክግድፈየ ወይ ድሕሪ ሰሙን ክግድፈ የለን ካብ ሓደ መዓልቲ ብዕረም ብገነለኸን ንጥቆልዓ ደስ የሰምብሮ እዚ ከዓ እናቱ ገባብ ስለ ዘለዎ እዚ ሓንቲ ስለዘን ሸውዓተ ኣለዋ ጉድለታት ማለት እዩ ክዕረማ ዘለዎን። እዚአን ድሕሪ ተኣሪመን እቲ ናይ ምጥባው ድሌት ኣሎ፣ እቲ ናይ ምጥባው ባህሊ ኣሎ፣ እቲ ብፀንሐ ኣተባብዕ ዝኾነ ባህሊ ኣሎ። ኣዝዩ ዝተባባዕ ባህሊ ዘሎ ክተባባዕ ዘለዎ እዩ። ካብቲ ዝነበሩ ዝያዳ ክሕይል ዘለዎ እዩ። ብጣዕሚ ዘተኣማምን ኮይኑ ግን ከዓ እዞም ጉድለታት እዚአን ብዘይምእራምን ከዓ ብዙሕ ድመፀ ፀገማት ኣሎ ማለት እዩ። ሕዚአን በብሓደ ክንከደ ምክንያቱ ቀንዲ ተቐንዲ መልእኽቲ እዚኣ ስለዝኾነት ማለት እዩ ግዜ ክትበኒሃ ማለት እዩ ሕዚ ኣደው ውልድ ምስ በለ ቆልዓ ገና መድሓኒት ክወፅእ ከሎ ክትሓቅፎ ክውሃብ ኣለዎ ማለት እዩ። ክትሓቅፎ ክውሃብ ከሎ ሕጂ ቆርበት ናይ ተቆልዓ ከም ደለዎ ማለት እዩ። ምስ ወፀ ምስ ቆርበት ናይ ታደ ክላገብ ክኽእል ኣለዎ ብደይ ዝኾነ ኣብ መንጎ ጨርቅን ካል እንደ ይብሉ ማለት እዩ። ብላዕሊ ጨርቂ ክትሽፍኖ ትኽእል ኢካ ከምዚ ምስሊ ንሪኦ ዘለና ማለት እዩ። ኣብ መንጎ ደ ይብሉ። ስለዚ እዚ ኣተሓቅፋ ካንጋሮ ኢልና ንፅዋዕ ማለት እዩ። ካንጋሮ ሕጂ ብቆርበታ ኣጊባ ኣብ ውሽጢ እታ ተሓቅፎ ማለት እዩ። ናይ ብሓቂ እዚ ሕጂ ኣብ ሰባት እውን ክግበር ዘለዎ ዓይነት ኣተሓቅፋ እዩ ማለት እዩ። እዚ ናይ ተሓቅፋ ካንጋሮ ንብሎ። ስለዚ ቆርበት ናፅና ምስ ቆርበት ኣዲኡ ብቐጥታ ኣላጊብካ ምሕቃፍ ውልድ ምስ በለ ብቐጥታ ነታደ ክውሃብ ኣለዎ ገና መድሓንቲ ከይወፀ ማለት እዩ። ስለዚ ብደይ ቆርበት ናይ ተቆልዓ ብቆርበት ናታ ተላጊቡ ብላዕሊ ንክትዮም ብኾነ መሸፈኒ ክግበር ከኣል ማለት እዩ። ሽዑት ተጥቦት ፍትን ገና ፍርቂ ሰዓት ከይመልኦ ከሎ ምስ ተወልደ ገና መድሓንቲ ከይወፀት ኮይኑ ከዓ ንበለፀ ማለት እዩ። ተደንጎ ከዓኒ ኣብ ውሽጢ ሓደ ሰዓት እዚ ሕጂ ድልዱል መሰረት ዝሃንፅ ኣብ ፍቕሪ ናይ ታደ ማለት እዩ። ኣብ ፍቕሪ ናይ ተቆልዓ ናይ ታደ ልብ ትርታ ልባ ክሰሚዕዩ ትንፋሳ ክሰሚዕዩ ምስኣ ክለግብ እዩ። ሓድሽ ሂወት እዩ። እቲ ሓድሽ ሂወት ምስ ኣዲኡ ለጊቡ ተርኣ ጀሚርዎ ፍቕሪ ናይ ኣደን ህፃንን ኣዝዩ ይድልድል ምጥባው ኣዝዩ ዕውት ናይ ምኳኑ ዕድል ኣዝዩ ይሰፍሕ ወርቃዊ ዕድል እዩ ማለት እዩ። እዚ ሕጂ ኣገዳሲ እዩ ማለት እዩ። ሓደ ካብቲ ክግበር ክእረም ንደልዮ ነገራት ማለት እዩ። ምድንጓይ ክህሉ የብሉን ደገድድ ኩነታት ተደይሃልዩ ማለት እዩ። መጥባሕቲ ምስተሓፈሱ ይከኣል ነገር ተደይሃልዩ። ስለዚ ከምዚ ተርኣ ተገይሩ እቲ ምጥባው ተርኣ ኮይኑ ምስ ምጥባው ኣሎ ዝወፁ ነዚዕታት ኣለዉ ሆርሞናት ንብሎም ማለት ኦክሲተሲን ነቲ ፀባ ጨቢጡ ዘውፅኦ ንማህፀን እውን ይጭብጦ እዩ ማለት እዩ። ስለዚ መድሜይቲ እውን ንኪ ካብ ሞት እውን ናይ ሞት ዕድል እውን ክንክኽእል ምክንያቱ መድሜይቲ ንኪ ቅድሚ መድሓንቲ መውፅኡ ተርኣ ጌርከዮ መድሓንቲ ናይ መውፅኡ ንፁፍ ወይ ናይ ምፅራዩን ቀልጢፉ ናይ መውፅኦን ዕድል የስፍሕ ፍቕሪ ኣደን ህፃንን ኣዝዩ ይልዕል። እዚ ሕጂ ኣገዳሲ እዋን እዩ ማለት እዩ። ብከምዚ ዓይነት ኣተሓቅፋ ሽዑንሽዑን ከም ዝጠቦ ምግባር ማለት እዩ። ሕጂ መጀመርያ ክጠቦ ዘሎ ቆልዓ ልግዐ እዩ። ሕጂ ልግዐ ቁርብ ውሕድ ይጥብጥብ ዝብል ማለት እዩ። ኣዝዩ ሓፊስ እዩ። ሕብሩ ብጫ ነገር እዩ። ኣብዛ ስእሊ ሕጂ ንሪኣ ዘለና ተቐዳሚ ዘላ ሕጂ ልግዐ ማለት እዩ። ልግዐ ሕጂ ስለምንታይ ብጫ ኮይኑ እንተለና ብዙሕ ቪታሚን ኤ ስለ ዘለዎ እዩ። ስለዚ እዚ ብዙሕ ቪታሚን ኤ ኣለዎ። ናይ ታደ ፀረጓና ንብሎ ኣንቲቦዲስ ኣለዎ። መዓት ፀረ ኩሰና ንብሎ ብዙሕ ኣለዎ። ካብ ሕማም ይከላኸል፣ ካብ ብዙሕ ነገራት ይከላኸል። መጠኑ ከዓ ውሕድ እዩ። ውሕድ ምኾኑ እዩ ከዓኒ ኣብታ ግዜ እቲኣ ውልድ ምስለ ህፃን ከስዓናትስ ክንዲባሊና ትኸውን ኣዝያ ንእሽተ እያ። ነዛ ክንዲባሊና ትኾውን ከስዐ እተን ጥብጥብ ዝብላ ልግዐ ብልክዕን ዝመልኣ ማለት እዩ። ኣብቲ እዋን ተተ ፍርቂ ፍንጃል ወይ ፍንጃል ፀባሂ ብካዮ ግን ግድን ይኸምልሶ ምክንያቱ ክንዲ ዳኣክል ከስዐ እውን የብሉ ብቆንዱ። ስለዚ እዚ ቀዳማይ ክታበት ኢና ብሎ ማለት እዩ። ቀዳማይ ክታበት መጀመርያ ውልድ ምስ በለ ዝረኽቦ ክታበት እዩ። ምክንያቱ ናይ ኣዲኡ ፀረ እጓና ኣንቲቦዲስ ንብሎም ኣሎ፣ ቪታሚን ኤ ኣሎ፣ ብዙሕ ሕማማት ይከላኸል ማለት እዩ። እዚ ሕጂ ኣገዳሲ። እዛ ካልኣይቲ ትርኢናዮ ፅዕዱ ዝበለት ኮይና ቀጣን ትርአ ደላ እዚ ፀባ ቅድሚት ኢና ንብሎ ማለት እዩ። ፀባ ቅድሚት ማለት እቲ ቆልዓ መጀመርያ ክጥቦ ከሎ ዝረኽቦ ብቅድሚት ዝርከብ በቶም ቅድሚት ከርእስታት ዝርከብ ፀባ እዩ። እዚ ሕጂ ፅምኢ ንኸርቡ ናይ ተቆልዓ ፅቡቅ እዩ። ትሕዝትኡ ውሕድ ዝበለ ብስብሑን ብካልእ ኩሉ ትሕዝትኡን ማለት እዩ። ስለዚ ክቕፅል ኣለዎ ሕጂ ኣብቲ ፅቡቅ ፀባ ክረክብ ኣብታ መወዳእታ ና ዘለና ሓፊስ ፀባ ክበፅሕ ማለት እዩ። ስለዚ እታ ካልኣይ ትጋ ድበልና እያ እንተ ቅልጢፋ ጥቆልዓ ሕጂ ጥቡብጡ እዚ ቀሊል ይጥበሉ ምክንያቱ ማይ ነገር ስለዝኮነ ቅድሚት ካ ስለ ዘሎ እዚአም ዝተወድኣ ብሓይል ክስሕብ ኣለዎ እቲ ውሽጡ ዘሎ ክንፅእ ግን እቲ ጥዑይ መግቢ እቲ ፕሮቲን እቲ ማዕድናት እቲ ቪታሚናት እቲ ስብሒ ዝያዳ ንዕኡ ዘገድል ግን ኣብ ድሕሪት እዩ ዘሎ ማለት እዩ። ስለዚ ቅልጢፍና ጡብ ክንቀይረሉ የብልና እንተ ቅልጢፍና ቅሪብናሉ ቀጢን ካብዚ ካብታ ንታ ቀጢን ይኸውን። እታ ጡብ ምስ ተወድአት ምናልባት እታ ጡብ ትወዲኣ እንተ ወዲእዋ እሞ ብድሕሪኡ ኣብቲ ካልኣይ ተኣስጊርናዮ ድበለፀ እዩ ምስ ወዳ ተኣስጊርና እዚ ካል ረብሓ ኣለዎ ምክንያቱ ብክልቶ ገናይ ተሓንጎል እውን ስለ ዝስራሕ እዚ እውን ናብቲ ረብሓታት ኣለዎ ማለት እዩ። ታቐን ዘይትድለ ዘላ ግን እንታይ እያ ቅልጢፍካ ክተ ሓደ ጡብ ናብቲ ካልእ ደንስጋ እንተ ቅልጢፍካ ስጊርካዮ እቲ ናይ ቅድሚት ፀባ ጥራሕ ይትረክብ ንስኻ ምሉእ ኣይኮነን ማለት እዩ። እዚ ሕጂ ኣገዳስነት ዘለዎ እዩ ማለት እዩ። ስለዚ ከም ዝበልናዮ እቲ ናይዚ ልግዐ ስብሒ ፕሮቲን ላክቶስ ብዙሕ ኣለዎ። ፀባ ናይ ቅድሚት ግን እቲ ላክቶስ ወይ ካርቦሃይድሬት ዘለዎ፣ ፀባ ናይ ድሕሪት ንብሎ ግን ዝያዳ ምሉእነት ኣለዎ ማለት እዩ። ሕጂ ክሳዕ 6 ወርሒ ፀባ ጡብ ጥራይ ብዘይ ዝኾነ ተወሳኺ ዋላ ማይ እኹል ፀባ ኣለዎ እቲ ቆልዓ ተ ብዙሕ ፀባ ማይ ደድልዮ ኮይኑ ንዑ ዘድሊ እቲ ቅድናይ ቅድሚት ብዙሕ ይኸውን ማለት እዩ። ምክንያቱ ነቲ ቆልዓ ንዑ ዝስራሕ ብናቱ ክስታይ እንተ ቁሪ ኮይኑ ሞ ብዙሕ ፀባ ደሊ ኮይኑ እሱ እውን ይውሕድ እዩ ማለት እዩ። ስለዚ እኹል ማይ ኣለዎ፣ ኩሉ እኹል ማዕድናት ኣለዎ፣ ሙሉእ እዩ። ኣብ ሙሉእ ሂወቱ ወዲ ሰብ ክረኽቦ ካብ ዝኽእል ዝኾነ ዓይነት መግቢ እቲ ዝበለፀ መግቢ ዝበሃል ፀባ ዲኡ ኣብ ህፃነት ዝረኽቦ እዩ። ማዕሪኡ ዝወዳደር መግቢ ንዑ ተባሂሉ ዝሰርሐ መግቢ የለን ኩሉ ካልእ ንካልእ ስርሐ መስርሕና መስርሕና ኢና ናባና ንምፅኦ ማለት እዩ። እዚ ግን ንሰብ ንህፃን ተባሂል ተሰርሕና ድዩ? ስለዚ ክሳብ 6 ወርሒ ብዘይ ዝኾነ ተወሳኺ ዝኾነ ዘይውስኽ ክኾን ኣሉ ከምስራእ ኮይኑ እዚ ህፃን ከም ዝሪኦ ዘለና ኣዝዩ ጥዑይ ሕጉስ ኣፍቃሪ ምስዲ ፍቅሪ ዘለዎ ብዙሕ ረብሓታት ዘለዎ ይኸውን ማለት እዩ። እንተና ኣብ ርእሲ ፀባጡ ብዝኾነ መንገዲ ተራጌርና እዚ ሕጂ ጉጉይ ኣገባብ እዩ ማለት እዩ። ሕጂ ብማንካ ክትህብ ይናኣድ ንኣብነት ድሕሪ 6 ወርሒ ብኩባያ ወይ ብፍንጃል ፀባ ክትህብ ይናኣድ እዩ። ብጥጦ ክትህብ ኣብ ዝኾነ ዕድመ እውን ኣይናኣድን እዩ። እቲ ዝናኣድ ንብሎ እውን ድሕሪ 6 ወርሒ ኣይ ዝናኣድ እምበር ቅድሚ 6 ወርሒ ዝኾነ ነገር ክውሃበ የብሉ ፀባጥባ ጥራሕ ማለት እዩ። እዚ ሕጂ ሓደ ካብቲ ዝግበር ጌጋ 6 ወርሒ ክበለ ዝግበር ማለት እዩ። ስለዚ ኣብዚ ስእሊ ንሪኦ ከንደለና ኣብ ቁፅሪ ሓደ ዘሎ ሕጂ ቁኑዕ ኣሎ ማለት እዩ። ምጥባው ጥራይ ቁኑዕ ኣገባብ ማለት እዩ። ተጥቦ ጥራሕ ኣላ ዝኾነ ተወሳኺ የለን። ኣብ ቁፅሪ ክልተ ጥቡለት ቆልዓ ግን ከዓ ብማንካ ወይ ብኩባያ ካልእ ፀባ ተቐሪብሉሎ ማለት እዩ። ስለ 6 ወርሒ ከይመልአ ብማንካ ወይ ብቐጥታ በቲ መትሓዚ ብፍንጃል ወይ ብኩባያ ተቐሪብሉሎ። ሕጂ ዚ ጉጉይ እዩ። ጉጉይ ድበብሩ ሕጂ እቲ ገባብ ቁኑዕ ነይሩ እቲ ፍንጃል ወይ ኩባያ ጥራሕ ምዃኑ፣ እቲ እዋን ግን ቁኑዕ ኣይኮነን ቅድሚ 6 ወርሒ ብምዃኑ ማለት እዩ። ኣብ ቁፅሪ ሰለስተ ተሪእናዮ ሕጂ እዚ ጥዋይ ጥቡን እዩ ኣይንሪእና ዘለና ማለት እዩ። ብጥጦ ጠብሎ ማለት እዩ። እዚ ሕጂ ሰለስተ ጌጋ ኣለዎ ማለት እዩ። ሓደ እቲ ድርካቡ ብጥጦ ምዃኑ፣ ካልኣይ ቅድሚ 6 ወርሒ ምዃኑ፣ ሳልሳይ ዘይጠቦ ምዃኑ። እዚ ሕጂ ንብዙሕ ፀገማት ይቃላዕ ዘገድድ ኩነታት እንተደይሓልዩ ንኣብነት ኣደ ትሪሞይና ማለት እዩ። ኣብ ቁፅሪ 4 ዘሎ ሕጂ ተሪእናዮ ጠብሎ ግን ጥጦ ኣሎ ምስኡ ማለት እዩ። ስለዚ ክልተ ጌጋ ኣለዎ እዚ፣ እቲ ሓደ ኣብ ደይ እዋን ቅድሚ 6 ወርሒ እዩ፣ ካልኣይ እቲ ገባቡን ብጥጦ ኮይኑሎ ማለት እዩ። እዚ ናይ መወዳእታ ከዓኒ ድርብ ጌጋ ኣለዎ ማለት እዩ። እቲ ሓደ ጌጋ ቅድሚ 6 ወርሒ ብማንካ ዝውሃብ ምግቢ ኣብ ደይ እዋኑ ተወሳኺ ምግቢ ተዋሂብዎ ኣሎ ማለት እዩ።

እቲ ቀዳማይ ቀንዲ ጌጉኡ ማለት እዩ። ስለዚ ተወሳኺ ምግቢ ቀዲሙ ተኣታት ኢሉ ብሓምሻይ። ስለዚ ኣብዘን ኩለን እዚአን ገለ ጌጋታት ኣሎ ከምዘን ክንጠቕሰን ፅናሕና ማለት እዩ። እዚ ቅድሚ 6 ርሕም ዝኸውን እዩ ማለት እዩ። ሕጂ ኣብዛ ስእሊ እዚኣ ሕጂ ኣብ ዝተፈላለዩ ዕድመ ህፃን ዝድለን ካብ ፀባ ጡብ ዝርከብ መጠን ፀዓት ርእናዮ ቅድሚ ክልተ ወርሒ እታ ቀዳመይቲ ሕጂ ዘንፅዕዛ ፀላም ዘላ ካብ ፀባ ጡብ ዝርከብ ፀዓት እዩ መጠን ፀዓት እዩ። ተንፃዕዳ ከዓ ሃጓፍ እዩ ሃጓፍ ፀዓት ዘድልዮ ነተ ህፃን ፀባ ደይኣክሎ ማለት እዩ። ሕጂ ክሳዕ 6 ወርሒ ዋላ ሓንቲ ሃጓፍ ይብሉ ፀባ ደ ሙሉእ ብሙሉእ እኹል ዝኾነ ፀዓት ኣለዎ። ስለዚ ምክንያት የለን ማለት እዩ መወሰኺ። ኣብ 6 ወርሒ ግን ቁሩብ ሃጓፍ ጅምር እቲ ሃጓፍቲ ከዓ እዳልዓለ እዳልዓለ ኸይድ። ስለዚ ኣብ 6 ወርሒ ተዳ ፅባ ግድፍናዮ ኣብ 6 ወርሒ ተዳ ባ ተወሳኺ ጌርናሉ ኣብቲ ዘድልዮ እዋን ጌርናልና ቅድሚኡ ዘየድልዮ ጌርናሉ ንፀገማት ነቃልዕልና ማለት እዩ ናይ ፅቤት ናይ ካልእን ድሕሪቲ ኮይኑ ከዓኒ እቲ ሃጓፍ ኣይምላእና ኣሎ ማለት እዩ። ስለዚ 6 ወርሒ ብመንፅር ፀዓት ትርእናዮ ማለት እዩ። እዚ ሕጂ ብመንፅር ካብ ፅባ ህፃን ከዚንዎ ካብ ዝተወልደ ዝርከብ መጠን ሓፂን ኣይረን ሕ ኣገዳሲ ማለት እዩ። ፀሊም ሕጂ ካብ ፀባ ጡብ ዝርከብ መጠን ሓፂን እዩ። ሕጂ ፀባ ጡብ ብሓፂን ሃብታም ኣይኮነን ብኾነ ፀባ ብሓፂን ብኣይረን ሃብታም ኣይኮነን። እዚ ግን ባህዲ ፈልጦ እዩ። ስለዚ ካብ ፀባ ዲኡ ኩሉ ዝኾነ ሓፂን ክረክብ ከምደይ ምዃኑ ፈሊጡ ብባህሪ ካብ ዲኡ ክከይተሎ ከሎ ዝኣክሎ ክሳዕ 6 ወርሒ ዝኣክሎ ሓፂን ሒዙ ይድውለት ቆልዓ እቲ ኣይሮን ማይክሮንትሬንት ሒደት እዩ ዝድለ እተን ሒደት ግን ሒዝወን እዩ ዝብለ። ስለዚ እዛን ፀላም ተዳርእናይ ሕጂ እንታይ እዩ ካብ ፀባዱ ካብ ፀባጡ ኣዲኡ ዝረክቦ እዩ። እቲ ልዕሊ ዘሎ ተርእናዮ እቲ ዓራት ዓራት ዘሎ ከዚንዎ ዝውለድ እዩ ማለት እዩ። ስለዚ ክሳብ 6 ወርሒ ወደሎ የብሉን ውሕድ ካብ ኣዲኡ ክረክብ እዩ። ዝበዝሐ ከዓ ክዚንዎ ክውለድ እዩ። ኣብ 6 ወርሒ ግን እቲ ክዚንዎ ዝፅንሐ ይውዳእ እቲ ካብ ፀባ ዝረኽበ ከዓ እኹል ኣይኮነን። ስለዚ ተወሳኺ ምግቢ የድልዮ ማለት እዩ። ተወሳኺ ስለተደንጊና እንተቀልጢፍና እንታይ ኣሎ ደየድልዩ ንተእቶ ዘለና እንተደንጊና ከዓኒ ዘድሊ ንክእል ኣለና ማለት እዩ። ቪታሚን ኤ ተወሲድና ቪታሚን ኤ ፀባ ጡብ ፀሊም ካብ ፀባ ዝረኽበ እዩ። ስለዚ ፀባ ጡብ ብቪታሚን ኤ ሃብታም እዩ። ተወሰነ ከዓ ከዚን ይውለድ ይቆልዓ ማለት እዩ። ስለዚ ክሳብ 6 ወርሒ ጎደሎ ናይ ቪታሚን ኤ የለን። ዝበዝሐ ካብ ፀባ ኣዲኡ ክረኽበ እዩ። ተንትረፋ ከዓ ካብ ከዚንዎ ተወልደ እኹል ኣሎ ማለት እዩ። ኣብ 6 ወርሒ ግን ተከዚንዎ ተወልደ ይውዳእ ሃጓፍ ይጅምር ማለት እዩ። ስለዚ ብተፈላለየ ምክንያት ብዝንብ ዘለና ክሳዕ 6 ወርሒ ምትእታው ኣድላይነት የብሉን። ሽግር ይደምፅእ፣ ፀገም ይደምፅእ። እንታይ ፀገም ተበከለ ክኸውን ክእል፣ ንውፅኣት ከቃልዖ ክእል። እቲ ብዙሕ ፀገማት ኣሎ ምስ ተወሳኺ ዝተኣታቶ ማለት እዩ፣ ገና ከይሓየለ ከሎ። ስለዚ ዘየድልዮ ፀገም ነተኣታተወ ኣለና ማለት እዩ። ኣብ 6 ወርሒ ግን ዘድልዮ ንነፍጎ ኣለና። ስለዚ ክሳብ 6 ወርሒ ብዘይ ዝኾነ ተወሳኺ ፀባጡም ጥራይ ኣብ 6 ወርሒ ከዓ ተወሳኺ የድልዮ ማለት እዩ። ኣብ 6 ወርሒ ምስኣኸረ ግን ሕጂ ኣብ ኩለት ከሎ ክንድባሊና ዝነበረት ኣብ 8 ወርሑ ኣስታት 200 ሚሊሊትር ትኾን ክንዲ ኩባያ ትኾን ማለት እዩ። ሓንቲ ኩባያ ሓንቲ ብኬርስ ክትሕዝ ትኽእል ማለት ኣስታይ። ስለዚ ኣብቲ ግዜት ሕጂ በብቕሩብ ክነተኣታት ክንክእል ኣለና ማለት እዩ። ኣብዚ ሕጂ ፅሬት እውን ኣገዳስነት ሕጂ ፅሬት ምክንያቱ ምግቢ ግድን ክነተኣታተወ ኣለና። ክነተኣታተ ከለና ምስ ፅሬት ዝመፅእ ብዙሕ ፀገማት ኣሎ። ፅሬት ምሕላው ኣገዳሲ እዩ። ካልእ ሕፍሰት እዩ። ምሕፋሱ ከዓ እኹል ክኾን ኣለዎ። ስለምንታይ ብብዝሒ ማይ ቀጢን ክነስተዩ ንክእል ኢና። ከስዕኡ ብዙሕ ኣይትሕዝን እያ። ሓንቲ ብኬር ጥራይ ትሕዝ ትኽእል። እዚ ከዓ ኣገዳስነት ኣለዎ ማለት እዩ። እዚ ሕጂ ብዛዕባ ሕፍሰት ተመፂና ኣዝዩ ቀጢን እኹል ፀዓት ዘይክህልዎ ይኽእል ማለት እዩ። ብብዝሒ ዘይተደልይዎ ቀጢን ተቀጢኑ ፀዓት ኣይህልዎን። ስለዚ ጥብጥብ ዝብል ኮይኑ ካብ ማንካ እኹል ኣይኮነን ሕፍሰቱ ማለት እዩ። ካብ ማንካ ከም ግዕት ኢሉ ቁኑ ሕፍሰት ዘለዎ ዓፂቅ ኢልኸ ማለት እዩ። ካብ ማንካ ሕጂ ቅስ ዝኮዱ ተደ ኮይኑ ጥብጥብ ኣይክብልን እዩ ማለት እዩ። እዚ ሕጂ ስብቆ ክነተተኣተወት ድኾነ መግቢ ክነተኣታት ከለና ድሕሪ 6 ወርሒ ኢና ዘርኢ ዘለና ማለት እዩ። ሕፍሰት ኣገዳሲ እዩ። ምክንያቱ ብብዝሒ ማይ ክንስትዮ ስለደይ ንክእል ተደ ኮይኑ ከዓ እኹል ፀሓት ካልእ ምስኡ ፅሬት ዝበልና እዮ ማለት እዩ። ስለዚ ኣደ እንተ ምግቢ ናይ ቆልዓ ቅድሚ ምድላዋ ከተዳሎ ቅድሚ መጀመርያ ክትሕፀብ ኣለዋ። ኣደ ንቆልዓ ቅድሚ ምምጋባ ክትሕፀብ ኣለዋ። እንተላይ ትቆልዓ ማለት እዩ ክትሓጥቦ ትክእል፣ ምክንያቱ እሱን ክተነክፍ ስለ ዘለዎ። ዓይኒ ምድሪ በፂሓ እንተ መፅያ ኢዳ ክትሕፀብ ኣለዋ። ነቲ ቆልዓ እተዳ ፅያ ከዓኒ ክትሕፀብ ኣለዋ። ኢድ ምሕፃብ ኣገዳስነት ኣለዎ ማለት እዩ። ምክንያቱ ምስ ምውሳኪ ምግቢ ሕጂ ትመፅእ ፀገም እንታይ እያ? ናይ ፅሬት ፀገም እያ። ናይ ፅሬት ፀገም ትዳ ኣሎ ውፃኣት ኣሎ ካልእ ሕማማት ኣሎ። ትድበላዕካዮ በቲ ውፃኣት ይጠፍእ ማለት እዩ። ሕጂ ኣገደስ እየን። ስለዚ እቲ ቁኑዕን ዘይቁኑዕን ኣስታት እያ ፀባ ንብሎ ሕጂ ቁኑዕ ንብሎ ሕጂ ብኩባያ ብፍንጃል ብማንካ ከም ደለዎ ክበልዖ ከሎ ተፃን ወይ ክሰትዮ ከሎ እዚ ትቁኑዕ ኣገባቢ ማለት እዩ። ብጥጦ ግን ወይ
ጡጦ ጡጦ ጡጦ ላስቲክ ጡጦ መክደን ዘለዎ ወላ ወን እቲ ተሪብ ዝኾነ መንፊት መንፊት ዘለዎ መንፊት መንፊት ዘለዎ እሱ እንተኾነ ቁኑዕ ኣይኮነን ማለት እዩ። ስለዚ ብቐጥታ ካብ ፍንጃል ወይ ብቐጥታ ካብ ኩባያ ብማንካ ዝብላዕቲ ኮይኑ ከዓ ብማንካ ይወሃብ ዘሎ እምበር ብጡጦ ብደረቂ ይኹን ብልስሉስ ጡጦ ክወሃብ እዚ ከዓ ጉጉይ ኣገባብ ድሕሪ ሽዱሽተ ሕና ዘለና ቅድሚ ሽዱሽተ ሕቲ ኮይኑ ክልተ ገጋ ክኾን ኣለዎ ማለት እዩ። ኣብ መወዳእታ ካብ 550 ወይ ካብ ፍርቂ ሊትሮ ኣከባቢ ጡብ ዝርከብ ፀብ ሕጂ ፀዓትን ፕሮቲን ሓፂን ቪታሚን ኤ ድረክቦ ተልና ሕጂ ሚእታዊት ኣብ ካልኣይ ዓመቱ ማለት ድሕሪ ሓደ ዓመት ኣብ ቀዳም ኣብ 6 ወርሒ ጎደሎ ክምጅምር ኢልና ርእና ኣለና። 6 ወርሒ ጎደሎ ይጅምር ክምላእ ኣለዎ። ቅድሚ 6 ወርሒ ጎደሎ ይብሉን ክምላእ ድድለ ነገር የለን። ኣብ ካልኣይ ዓመቱ ሕጂ ፀዓት እንተርእና 25 ክሳብ 45 ሚእታዊት እዩ ካብ ፀዓት 30 ሚእታዊት ኣከባቢ እዩ ካብ ፀዓት ዝርክብ ማለት እዩ። ዝበዝሐ ካብ ፀባጡብ ዘይኮነስ ካብ ካልእ ክረክበ ኣለዎ ማለት እዩ። ካብ ፕሮቲን ከዓ ልዕሊ 40 ሚእታዊት ክረክብ ይኽእል ማለት እዩ። ካብ ሓፂን ቁርብ ክረክብ ይኽእል ማለት እዩ። ካብ ቪታሚን ኤ ብዙሕ 7 ሚእታዊት ክረክብ ይኽእል ማለት እዩ። እዚ ሕጂ እንታይ ይርኢ ኣሎ ማለት እዩ? እቲ ህፃን ዋላ ብ ካልኣይ ዓመቱ ካብ ጡብ ዝረክቦ

0: ተመጣጠነ ማዕዛታት ኮንካ ንመርጥ ማለት እዩ ጡብ ክግደፍ ከሎ ታጊጋ ዝበልናይ መወዳእታ ብቀስታ ክኾን ኣለዎ ኣብ 3 ዓመት ክግደፍ ክእል እዩ ግን ብሓንሳ ዓረለኺኻ ብሓንሳ ኣግዲፍካ ብሓንሳ ኣደገሻዊ ገለ ደሰንብድ እዩ ምክንያቱ ጡብ ማለት ንህፃን ኩሉ እዩ ጡብ ተጠሚም ዕንገል እዩ እንተበኺቡ መእበዲ እዩ ነዲኡ ተደልዋ ኮፍ ኢሉ ምሰዲኡ መዛነይ እዩ ኣብ ጡብ ከሎ ትርዓት ኣለዎ ዝኾነ ነገር ዝትንክፎ ኣይመስሎን ጡብ ፍቕሪ ዝረኽበሉ ምግቢ ዝረኽበሉ ፀሚኡ ዝረብየሉ ኩሉ ነገር ፀኒሑ ካብ ሎሚ ጀሚሩ የለን ክበሃል ከሎ ኣይኮነ ዶ ንህፃን ዋላ ዓብዪ ኩሉ ገሊፅካ ተትገልፅ ኣለኹ ክቢድ ምኾነ ማለት እዩ ስለዚ ብሓደ መዓልቲ ዕረለኺኻ ብሓደ መዓልቲ ካልእ ኣገባብ ተፀሚምካ ደይኮነ ቀስ እንዳበልካ ብውሕዱ 2 ሰሙን 3 ሰሙን ወርሒ ወሲድካ መጀመርያ እቲ ዝወስዶ መጠን ወሲኽካ ብድሕሪኡ ኣብ ቀትሪ ኣጉዲልካ ካብኡ መወዳእቱ ቀትሪ ከየጥብኻ መወዳእታ ከዓኒ ለይቲ ጉዲልካ ድሓር ለይቲ ከየጥብኻ ቀስ እንዳበለ እቲ ምቅብጣር እቲ ፍቕሪ እቲ ካልእ እንዳወሰኽካ ክኸውን ኣለዎ ማለት እዩ
1: ፅቡቅ ሕጂ ኣብዚኣ ኣገዳሲት ነጥቢ ግን እንታይ ኣላ መስለካ ዶክተር ገለ ዴታት ንኣብነት ህፃነይ ይበክሎ ኣይፀግብን እዩ ዘሎ እኹል ፀባ የብለይን ገለ ዴታት ድማ ጥበይ ንእሽቶ እዩ እኹል ፀባ የብለይን ወዘተ ኢለን ብብዝሒ ሻቐለ እየ ቀልጢፈን ድማ ቅድሚ 6 ወርሒ ናብ መግቢ ክትኣታትዋ ወይ ከዓ ናብኡ ይኣትዋ ማለት እዩ ነዘን ብዝተፈላለዩ ምክንያት ውሑድ ፀባ ኣለኒ ኢለን ዝሻቐላ እንታይ እዩ ትመኽረ
0: ፅቡቅ ሕጂ ናብ ሓቂ ውሑድ ፀባ ኣለዎን ዝበሃላ ተዳሪእናዮ ብሚእታዊት ኣዝዩ ውሕድ ዳርጋ ደየለ ስለዝተን መብዛሕትአን ፀባ ውሒድኒ ዝብላ እፀባ እኹል ክንስ እዩ ፀባ እኹል ክንስ እዩ ፀባ ውሒድኒ ዝብላ ማለት ብተፈላለዩ ምክንያት ማለት እዩ ስለዚ ኣብዚ ሕጂ ነዚ ክንፀረልና ፀባ ብከመይ እዩ ድፈሪ እንታይ እዩ ድፀልዎ ንፍርያት እንድሕ ዳርእና ክትመልሲ ክንፀረላ ክእል ማለት እዩ ስለዚ መብዛሕትን እኹል ፀባ እንዳሃለዎን ከሎ እዩ ውሒደኒ ዝብላ ኣይ ውሕደንን እዩ ጥራይ የጥዋ ፀባ ድውስኸሉ ገባብ ከዓ ኣሎ ማለት እዩ ሕጂ ኣብዛ ስእሊ ንሪኣ ዘለና ሕጂ እዚኣ ናይ ጡብ እያ ማለት እዩ እቲ ገረብ ድመስል ዘሎ ሰራውር እቲ ሻምቡቆታት ንሪኦ ኣለና ማለት እዩ ኣብ ጫፍን ኣብ ጫፍን ከዓ ከረፂት ንሪኢ ኣለና ማለት እዩ እተን ሰለስተ ካብአን ሕጂ ዓብየን ኣለዋ ጎሊሐን ኣለዋ ማለት እዩ እተን ሰለስተ ካብአን ነተን ከረፂት ጎሊሐን ኣለዋ ማለት እዩ ኣብታ ጎሊሐት ሕጂ እንታይ ንሪኢ ኣለና እታ ከረፂት ብፀባ ዝምንጩ ዋህዮታት ትኸይብ ኣላ ማለት እዩ እዞም ጨባ ድውንጩ ማህታት ሕጂ ነዚኦም ፕሮላክቲን ዝበሃል ካብ ኣእምሮ ዝመፅእ ቆልዓ ምስ ጠብወን ዝመፅእ ከዓ ተደላት ለዎ ፀንሕ ፕሮላክቲን ንዛዕ ብደም ተነዚዑ ነዚኦም ይበዝሖም ነዚኦም ከዓ መልእኽቲ ካብ ፕሮላክቲን ምስ መፅኦም ካብ ሓንጎል ምስ መፅኦም ማለት እዩ ብበተነዝዕ መንገዲ ገይሩ ፀባ ይፍርዩ ስለዚ ቆልዓ ተጠቢ ምስ ወደአ ንዝመፅእ ተጠቢሉ ክፀንሕ ይፈሪ ማለት እዩ እዞም ብከይጎሞም ዘለዉ ከዓኒ ጨዋዳታት ኣለዉ ኣብቲ ኣብተወሳይ ኣብቲ ኣብቶም ጨባ ዝምንጩ ዋህታት ዝብልናዮም እዚኦም ነዚኦም ንኸብል ጨዋዳ ኣሎ ማለት እዩ ስለዚ ቆልዓ ከዓኒ ክጠቡ ክደሉ ከሎ ቆልዓ ምስ መፀ ማለት እዩ ካብ ሓንጎል ካብ ፒቲታሪ ፕሮላክቲን ዘይኮነ ኦክሲቶሲን ዝበሃል ከዓ ነዝዒ መፅ ማለት እዩ እቲ ነዝዒ ከዓኒ ነቶም ጨዋዳታት ይጭብጦም እቶም ጨዋዳታት ምስ ጭበጡ ከዓኒ እቶም ክረፂታት ይጭበጡ ስለዚ ፀባ ይፈስስ ማለት እዩ ስለዚ ኦክሲቶሲን ንምፍሳስ ፕሮላክቲን ከዓ ፀባ ንምስራሕ እዮም ዘድልዮም ክልቲኦም እዚኦም ብሓንጎል እዮም ንእዘዙ ማለት እዩ ስለዚ እቲ ካልእ እንተሪእናይ ሕጂ ደጋፊ ኣካሊታት ጡብን ስብሕን እዩ እዞም ፀባ ዝምንጩ ዋህታት ዝበልናዮም ብሚልዮናት እዮም ዝቁፀሩ ጠባ ጡብ ይዕበ ይንኣስካ ተመሳሳሊ ይቁፅሮም ሕጂ ኣብ መንጎ ገዚፍ ጡብ ዘለዋ ጓል ኣንስተይትን ኣብ መንጎ ንእሽቶ ጡብ ዘለዋ ጓል ኣንስተይትን ናይ ፀባ ዝምንጩ ዋህታት ፍልልይ ኣይኮነን ዘሎ ናይዞም ደገፍቲ ኣካላት ንብሎም ስብሕን ጨዋዳን ፍልይ ዘሎ ብፍላይ ከዓ ናይ ጡብ ስብሒ ዘሎ ማለት እዩ እቲ ስብሒ ከዓ ኣብርክቶ ይብሉን ኣብ ምፍራይ ስለዚ ጡብ ስለዝነኣሰ ብዙሕ ፍሪ ውሕደ ፍርኒ ጡብ ስለዝዓበየ ውሕደ ፍሪ ማለት ኣይኮነን ማለት ስለዚ ጡበይ ንእሽተ ስለዝኮነ እኹል ኣይኮነን ዝብል ቅቡል ኣይኮነን ምክንያቱ ኣብ ዕቤትን ኣብ ግዝፍን ጡብ ኣይኮነን ዝውሰን ኣብ ምጥባዊ ባዕሉ እዩ ዝውሰን ንቐንዲ ንጡብ ወሳን ረቑሒ ምጥባብ እዩ ምክንያቱ ብመጠን ፕሮላክቲን ካብቲ ሓንጎል ዝመፅእ ቀመም እዩ ዝፈሪ እቲ ቀመም ከዓ ብምንታይ ብጠለቡ እዩ ዝፈሪ ማለት እዩ ተዳፀደብ ኣለዎ ብዙሕ ክፈሪ እዩ ብዙሕ ተዳፀቢዎ ብዙሕ ክፈሪ እዩ ሒደት ተዳፀቢዎ ሒደት ክፈሪ እዩ ሕጂ እተን ፅበይ ኣይኣክሎን ኣለዎ ቆልዓ ይበክሎ ዝብላ መብዛሕትኡ ግዜ ቆልዓ ድበኪ ካል ምክንያት እዩ ብጨርቂ ስለ ዝረስሖ ገለ ዘይጣዕሞ ነገር ስለ ዘለዎ ተፈላለዩ ጠሚኡ ድበኪ ኣዝዩ ናይ ተበርትዑ ጥራሕ ቁርብ ጉድል ስለ ዝበለ ከብዱ ቁርብ

0: ጠመ ኣይበክን ብምክንያት ጥመት። ስለዚ እንተኣ በኪዩ ከይ ምክንያት ካልእ ናይ ሽንቲ ክኾን ክእል፣ ናይ ጨርቂ ክኾን ክእል፣ ናይ ምቆት ክኾን ክእል፣ ካልእ ደተሰምዖ ክኾን ክእል። ምጥማው ጠሚዩ ዝበክ ግን ኣዝዩ ኣዝዩ ተኣ ነዊሑ እቲ ምጥማይ ክሳዕ ክንዱ ኣይፅበያነ ናዴታት ማለት እዩ ብቆንዱ። ስለዚ መብከይ ሕጂ ብዝኾነ ይኹን ጡበይ ንእሱ ኢላ ወይ ቆልዓ ብክልላ እተ ካልእ ሂባቶ ተወሳኺ ሽዑቲ ተወሳኺ እንታይ ገብረሎ ማለት እዩ ነቲ ቆልዓ ከም ደይጥቡ ገብረሎ እቲ ደይ ምጥባው ከዓ እንታይ ገብረሎ ሒዶ ጥብ ከም ደወፅእ ገብርሎ። ስለዚ እቲ መጀመርያ ጌጋ ዝነበረ ጥበይ ውሒድዎ ኣብ መወዳእቱ እንታይ ኮነሎ ሓቂ ኮነሎ። ስለምንታይ ግን ሓቂ ዝኾን ዘሎ ካብ ፈሎም ሓቂ ስለዝነበረ ኣይኮነን እቲ ምጥባው ስለዝነክየ እዩ ፀባ ንኸፈሪ ከዓ ምጥባው ስለ ዘድሊ እዩ። ስለዚ እዘን ጥበይ ንእሽተሽ ዝኾነ በክ ስለ ዘሎ እኹል ኣይኮነን ባዕለን ክብላ ክእላ ሰብ ክብለ ንክእል እዚ ኩሉ እኹል ይፀብአን ማለት እዩ። ሕጂ ነቲ ኦክሲተሲን ናይ ምውፃእ ዝሕግዙን ዝዕንቅፉ ረኩዓይታት ተዳሊና ሕጂ ብዛዕባ ህፃናት ብፍቕሪ ምሕሳብ ፀባ ከም ድወረድ ዝገብሮ ምክንያቱ ኦክሲተሲን ከም ድወፅእ ገብሮ ማለት እዩ። ድምፂ እቲ ህፃን ምስማዕ ናይ ህፃናት ድምፂ ትርኣ ሰሚዓ ክመፅእ ከም ምኳኑ ክጠቦ ምኳኑ ተረፈጡ ገና ክንዝዕ ጅምር ማለት እዩ። ነቲ ህፃን ነዲኣ ምርኣይ ብከመእየ ኣቦታትና ሓረስቶት ክሓልቡ ንላም ምራኻ የርእዋ ልክዕ እሳ መስርሕ ነቲ ምራኻ ምስ ረኣየ ትፍንዎት ፀባ ማለት እዩ። እቲ ካብ ሓንጎል ኦክሲተሲን ንዛዕ ማለት እዩ። ነቲ ህፃን ምትንካፍ ርእሰ ምትእማ ንባዕሉ ጥበይ እኹል እዩ ኢልካ ምሕሳብ ጥበይ ይኹል ተረኣኢሉ እዚኣ እውን ትትንክፍያ ማለት እዩ። ስለዚ ጥበይ እኹል እዩ ንቆልዓ ዘድሊ ኣነ ብቕዓት ኣለኒ ብርእስኻ ምትእማ ንባዕሉ ነቲ ኦክሲተሲን ተራ ኣሎ ምክንያቱ ምስ ሓንጎል ዝተኣሳሰረ እዩ ማለት እዩ። እዚ ሕጂ ኩሉ ኣገዳስነት ኣሎ። ሻቅሎት ወይ ጭንቀት እንተ ኣልዋ ደ ብዝኾነ ይኹን ጭንቀት እተ ኣለዋ ጥበ ካብያ ይኽእል እዩ ማለት እዩ። ፀቕጢ እንተ ኣሎ ስትረስ እተ ኣሎ እቲ ኦክሲተሲን ክዕንቀፍ ይኽእል እዩ ከይወፅ ይኽእል እዩ። ዋላ ጡብ መሊእ ከሎ ከይፈስስ ይኽእል ማለት እዩ ከይነዝእ ይኽእል ቃንዛ ናይ ዝኾነ ነገር እተ ኣሎ ቃንዛ ናይ ጡባ ወይ ቃንዛ ናይ ካልእ እተ ኣሎ ነቲ ኦክሲተሲን ከም ደይወፅእ ክገብሮ ይኽእል ማለት እዩ። ብናይ ምንጥባዊ ዓቕማ እንተ ጠራጢራ ዝንባዕሉ ፀገም ክኾን ይኽእል እዩ። ስለዚ ጥበባይ እኹል ኣይኮነን ጥበይ ንእሽተ ስለ ዝኾነ ቆልዓይ ብክ ስለ ዘሎ እዚ ንባዕሉ ካብ ፈሎም ሓቂ ደይነበረ እቲ እምነት ንባዕሉ ሓቂ ከም ትኾን ገብሮ ክእል ማለት እዩ። እዚ ሕጂ ኣገዳስነት ኣለዎ። ስለዚ እዚ ሕጂ ናይ ደቂ ተባዕት እዮ ተራኸ ኣገዳስነት ንረአየ ካብዚ ማለት እዩ። ስለዚ ፀቕጢ ብዝከኣል ኣጥመጥበወይታ ደ ፀቕጢ ክጎድላ ካብ ሻቅሎት ካብ ጭንቀት ክትናገፍ ቃንዛ ከይህልዋ ብናይ ምጥባዊ ዓቕማ ንኸይም ዘይጠራጥር ናይ ምግባር ሕጂ ናይ ቦታት ተራ ዓዝ ዓብዩ እዙዝ እዩ። ስለዚ ደቂ ተባዕትዮ ደቂ ኣዴታት ፅቡቅ ንክጥዋ ልዑል ተራ ኣለዎም በዚአን ጥራሕ እኳ ማለት እዩ። ብካልእ ብዝተፈላለየ ምክንያት ውን ገለገሊ ኢኹም ንሪኦ ኢና ማለት እዩ። እንተዳ መሊኡ ፅቡ ክልተ ኣሎ ፕሮላክቲን ፀባ ንክስራሕ ኦክሲተሲን ፀባ ተሰርሐ ንክፈስስ ዘድልዩ ቀመማት እዮም። ሳልሳይ ቀመም ኣሎ ባዕሉ ኣብቲ ፅቡ ዝፈርር ማለት እዩ። ሕጂ ጡብ ብፀባ ተ ተመሊኡ እታ ጡብ ፈርያ ፍርያት ናይ ጡብ ዝገትእ ቀመም ወፅእ ማለት እዩ። ስለ ጡብ መሊኣ ደላ ጡብ ስቕላ ጡብ ምፍራይ ኣይትቕፅልን እያ። እቲ ምውጣር ንባዕሉ ፍርያት ደው የብሎ ማለት እዩ። ፍርያት ደው የብሎ። ስለዚ እዚ ዳሕራይ እቲ ኣብ ምግዳፍ ገፅካ ክኸይድ ከሎ እንጥቀመሉ መስርሕ ማለት ስለዚ ገታ ቀመም ኣሎ ድመለ ጡብ ተወሳኺ ስቕላ ትፍርያ ንሓንቲ ጡብ ጥራ ስቕልካ ትጥዋ ኣለካ ሓንቲ ምፍራይ ትገድፎ ማለት እዩ። ምክንያቱ መሊኣ ኣላ ግን ስለደቆን ዝዋ ከዓ ግድን በኣ ክትከይድ እያ ማለት እዩ። ስለዚ ቁኑዕ ኣጣብዋ ሕጂ ሓብቲ ዘገድስ ኣጣብዋ ቁኑዕ ተደ ኮይኑ ሓደ ካብቲ ኣዴታት እኹል ፀባ ብለን ማለት እዩ። ሕጂ ቁኑዕ ኣጣብዋ ንኣብነታ ዝተደእናዮ ኣፉ ሙሉእ ሙሉእ ተኸፊት ኣሎ ኣፉ ሕጂ ሙሉእ ብሙሉእ ተኸፊት ኣሎ ናይ ዝቆልዓ ፀሊም ክፋል ናይ ቆልዓ ዝበዝሐ ተሸፊኑ ሎማት ብደገ ክረአ ከሎ ብውሽጢ ክረአ ከሎ ኩሎም ቶም መትረባት ናይ ፅቡ ተኸኒ ኣብ ውሽጢ ኣትዮም ኣለዉ መላሓሶ ክጠቕጥም ከሎ ሽዑ ልክዕ ጎርዳዕ ጎርዳዕ ዝብል ድምፂ ክንሰምዕ ንኽእል ምዕጉርቶ ጥንቦቅ ክንርኢ ንኽእል ማለት እዚ ትቁኑዕ እዩ። እንተደኣ ብጫፍ ተታሒዙ እዚ ሕጂ መብዛሕት ዘታይ ደጋጥም ጥጦ ተዳሂብናዮ ሓደ ካብ ጥጦ ደይድልየሉ ምክንያት ኣብ ጫፍ እያ ትተሓዝ በታ ጫፍ እዩ ቆልዓ ዝስሕብ ምክንያቱ ከፋትዩ ቀሊል እዩ ድወፅእ ማለት እዩ። ከም ናይዚ ሓይሊ ኣይድልዮን እዩ ብጫፍ ሒዙ ክወፅ ይኽእል እዩ። ሕጂ ጡጦ ዝነበረ ቆልዓ ኣብ ጡብ ክከይድ ከሎ ምስቲ ጡጦ ደናግሩ ልክ ከምታ ንጡጦ ገይሩ ብጫፋ ድሕዛ ነታ ጡብ ካብ ጫፋ ክሕዛ ክእል ብጫፋ ተዳ ሒዝ ዓጌት ያትብ ከምዛ ንሪኣ ዘለና ማለት እዩ ኣይወፅኒ ጠባ። ስለዚ እንተ ዘይቲ ጠቢ ከዓኒ ኣበይ ይኸይድ ኣብታ ጡጦ ይኸይድ ሓይሉ እንተ ኣብታ ጡጦ ከይድ ሓይሉ ከዓኒ ፀባ ድፈር ክጎድል እዩ ፀባ ፈር ተ ጎድሉ ከዓኒ ኣብ መወዳእታ እፀባ እዳነፀፈ ክኸይድ እዩ ዋሓደ ክመፅእ ይኽእል ማለት እዩ። ስለዚ ምጥባብ ወሳነ ስለ ዝኾነ ናይ ንግሆ ክሳዕ 4 ሰዓታት ቅድሚ ፋዱስ ዘሎ ክሳዕ 4 ግዜ ናይ ምሸት ክሳዕ 4 ግዜ ለይቲ ክሳዕ 4 ግዜ ብተደጋጋሚ ተጠጥናዮ ኩለና ዴታት እኹል ፀባ ክህልዎን እዩ ማለት እዩ።
1: ሕጂ ምስ ምጥባቡ ንኣብነት ክሳብ 6 ወርሒ ግድን ኣደ እንተ ክትጥብቦ ኮይና ንህፃናት ኣደ ቆልዑ ወይ ደጥቦ ኣዴታት ሰራሕተኛታት ክኾና ክእላ ናይ መንግስታዊ ትካላት በሎ ኣብ ሕርሻ ዝዋፈራ ክኾና ይኽእላ። ስለዚ ህፃን ክሳብ 6 ወርሒ ብዘይ ዝኾነ መወሰኽታት ተንዳሊና ኮይና እንታይ ክገብር ኣለዎን?
0: ሕጂ ነዚአን ሓንቲ ቀላል መልሲ በዓለን ክገብሮ ዝኽእላ ማለት እዩ ጡበን ሓሊበን ክገድፋ ክእለን ኣብ ገዛ። ስለዚ ኣብ ገዛ ጡበን ሓሊፈን ክገድፋ ክእላ ድሓር ኣብ ገዛ እቲ ኣቦ ክጥብቦ ከስትዮ ክእል ካልእ ተሓጋጋ ዝተልዎን ድማ ክትስትዮ ትኽእል። ኣገባብ ኣለዉ ከመይ ጌርካ ካብ ጡብ ትገብር ኣደ ክትዛነይ ከም ስርዓት እንትኽኢላ እቲ ኣገባብ ማሳጅ ክግበረላ ክእል ክደርዛ ሕቁኣ ወይ መንኩባ ክሳዳ ክትዛነ ተኽእላ ሕጂ ፅቡቅ ይፈስስ ፀባ ማለት እዩ። ናይ ቆልዓብ ዘለዎሉ ቅድሚ ምጥባዋ እተ ውላዳ እንዳርኣየት ኣጥብያቶ ሓሊባቶ ብቀሊሉ ክሕለበላ ክእል። ዋላ ስእሊ ናይ ውላድ ከይተረፈ ነቲ ናይ ፀባ ምውፃእ ምሕላብ ክብሎ ክእል ማለት እዩ። ኣብ ገዛ ምግዳፍ እዚኣ ሓንቲ ኣብ ገዛ ክትግበር ትኽእል እያ። ኣብ ገዛ ገዲፋ ክሳብ 6-8 ሰዓት ኣብ ብደይ ፍርጅ ዝፀንሕ ክእል እዩ ማለት እዩ። ኣብ መዝሓሊ ኣብ ታሕቲ እንተገርናዮ ክሳብ 24 ሰዓት 48 ሰዓት ፀንሕ ክእል። ኣብቲ ዲ ፍሪዘር ክሳብ 72 ሰዓት ክቕመጥ ይኽእል ፀባ ማለት እዩ። ስለዚ እዚ እቲ ሓደ በዓል ንገብሮ ዝኽእላ። ካልእ ናይ ረብሓ ናይ ጡብ ኣዝዩ ልዑል ስለ ዝኾነ ኣብ ጥዕና ኣብ ኩሉ ብኩሉ መድያት ማለት እዩ ትካላት ብዝከኣል መውዓሊ ናይ ህፃናት ከዳልዋ ክእል ኣለዎን። ዓቕሚ ዘለዋ ትካል ደቂ ኣንስትዮ ዝሰርሓሉ ትካል ተ ኮይኑ ከከምቲ ብዝሐን ንኩለን ደስተናግድ ማለት እዩ መውዓሊ ክገብራ ክእል ኣለዎን። መውዓሊ እተደኣ ገይረን ደቀን ሒዘን ይወፍራ ኣብቲ መውዓሊ ተሓጋጋዝ ተሓላዊ ትህልወን ኣብ ክክልተ ሰዓት ኣብ 3 ሰዓት ከይደን ከዓ ደቀን ከጥዋ ክእላ ማለት እዩ። እዚ ሕጂ ናይ ትካላት ኩለን ዓቕሚ ዘለዎን ትካላት ብዝከኣል መውዓሊ ህፃናት ክገብራ ሰራሕተኛታትን ደቀን ሒዘን ከም ዝገብራ ክክእላ ተኸልካ እዚ ከዓ እዚ ኣዝዩ ሓጋዚ ማለት እዩ። ኣብ ነፍሰን ተመፂና ግን እታ ክገብራ ዝኽእላ በዓለን ሓሊብካ ጥሙ ግዳፍ እያ ማለት እዩ።
1: ፅቡቅ ግዜ እኳ ቅሩብ ሓፂራትና ኣ ሓሙሽተ ደቂ ተሪፈና ኣለዋ ሕብሩን ኣለዎ ስትድዮ ሞ ሕልፍ ሕልፍ እንዳበልና ክንከረና ተሪፈን ዘለዋ እቲ ረብሓታት ፅባ ፅባ ደ እኳ ገሊፅካያ ነርካ ኢኻ ኣብዘን ውሽጢ ሓሙሽተ ደቂ ግን ምስ ኩለን እዚአን ተሪፈናና ዘለዋ ዘዳለካየን ስላይድስ ሓዋዊስካ ከም መዛዘመ ክኮኑና ነቲ ቃለ ምሕተት ወይ ከዓ ከም መደምደምታ እቲ ፅማቅ መልእኽቲ ነዚ ናይ ሎሚ ዘተ ብሓፂሩ
0: ፅቡቅ ትገልፅ ሕጂ ብዛዕባ ምጥባቡ ፀባ ጡብ እተን ከነስተውዕለለን ዘለና ቀንዲ መልእኽታት ኣብዚ ሰሙን እዚ ክሓልፋ ኣለዎን ንብለን መልእኽታት ሕጂ ሓንቲ ድግማየ ክደግመን ማለት እዩ እተን መልእኽታት ክፀቕጠለን ምእንቲ ህፃናት ምስ ተወልዱ እንተተኻኢሉ ኣብ ውሽጢ ፍርቅ ሰዓት ተደንጎ ኣብ ውሽጢ ሓደ ሰዓት ምጥባቡ ክጅምሩ ይግባእ ማለት እዩ። እተተኻኢሉ ከዓኒ ብቆርበት ንቆርበት ዝበልናዮ ብናይ ካንገሮ ኣገባብ ኣተሓዋቕፋ ማለት እዩ። እዚኣ ኣገዳሲት እያ። መድሓንቲ ከይወፀ ጡብ ክትጅምር ኣለዋ። እዚ ፍቕሪ ንብዙሕ ነገራት ኣገዳሲ እዩ። ካልእ ኣብቲ ናይ መጀመርታ 6 ኣዋርሕ ፀባ ጡብ ኣደ ብዘይ ዝኾነ ወሰኽ እኹልን መወዳድርቲ ይኹን መተካእታት ዘይብሉን ዝበለፀ ምግቢ ህፃን እዩ። ንህፃን ዝበለፀ ምግቢ ፀባ ጡብ ኣዲ እዩ። ንምራኽ ከዓ ዝበለፀ ምግቢ ጡብ ኣዲኡ ናይ ላም ማለት እዩ። ስለዚ ንምራኽ ዝተዳለወ ንህፃን ክኾን ኣይክእልኒ ምስ ዓበና ንዓመታት 10,000 ዓመታት ወይ ልዕሊኡ እንዳለመድና ስለዝመፃና ምስጋን ምስፀባጡውን ተዋሂድና እዩ ንዑ ተዳሊና ኣለና ማለት እዩ። ንህፃን ግን ገና ከይዳለዎ ከሎ ድልው ንዕኡ ናይ ኣድዩ ጥራሕ እኹል ይከዓ ብኩሉ በቲ ዝረኣናዮ ማለት እዩ። ስለዚ ቅድሚ 6 ወርሒ ዝኾነ መወሰኽታ ኣይድልዮን ዋላ ማይ እኹል ፀባ ንምፍራይ ቀቀል ጢፍካ መጥባብ የድሊ ፀባጡ ማዕሪ ጥለብ እዩ ዝፈሪ ኣዴታት እንተ ብግቡእ ኣጥብን ንህፃነን ዝኸውን እኹል ፀባ ከፍርያ ይክእል እያ። እንተ ዘያጥብን ግን ፀባጡ እናጎደለ እዩ ዝኸይድ። ስለዚ ፀባጡ ብጠለቡ ብመጠን ጠለቡ እዩ ዝፈሪ። ፅቡቅ ተጠብዩ ፅቡቅ ይፈሪ፣ እንዳሕር ፅቡቅ ተጠበ ፅቡቅ ኣይፈርን። ስለዚ ፀባዊ ሒዱ ኢልካ እንተ ኣብ ካልኣትኻ ኣብ ግብሪ ኣብ መወዳእትኡ ፀባ ንብሓቂ ክውሕድ እዩ ማለት እዩ። ህፃን 6 ወርሒ ምስ መልአ ፀባጡ ጥራይ ንበይኑ እኹል ኣይኮነን። ኣብ ርእሲ ፀባጡ ተወሳኺ ምግቢ የድልዮ ይኹን እምበር ፀባጡ ካ ክቅፅል ኣለዎ። ምክንያቱ ብዙሕ ሃጓፋት ዝመልእ ፕሮቲን ኣለዎ፣ ብዙሕ ፀዓት ኣለዎ፣ ብዙሕ ካብ ካልእ ዘይረክቦ ኣለዎ፣ እቲ ፍቅሪ ኣለዎ፣ እቲ ብዙሕ ነገራት ኣለዎ ማለት ካብ ፀባ ዝረክቦ ረብሓታት። ስለዚ ምስ ኣካላዊ ዕብት፣ ምስ ኣእምራዊ ዕብት፣ ምስ ኣብ መወዳእታ ናይ ትምህርቲ ተቐባልነት፣ ምስ ብልሒ፣ ምስ ኣፍራይነት፣ ምስ ቁጠባ፣ ምስ ኩሉ እዩ ዝተኣሳሰር ማለት እዩ። ቀጥታን ተዛዋርን ካብ ፀባ ጡብ ንረክቦ ረብሓታት ኣሎ፣ ካብቲ ምጥባዊ ባዕሉ ንረክቦም ረብሓታት ኣሎ። እቲ ምጥባዊ ሕጂ እቲ ፍቅሪ፣ እቲ ነፍስኻ ምትእማን፣ እቲ ካልእ ንዘላቂ ድኸይድ ማለት እዩ። ስዲ ዝነበሮ ፍቕሪ ዳሕራይ ምስ መሳርሕቱን ምስ ሓዳር ምስ መሰረተ ወይ ቅድሚኡ ክፋቐር ክእል ምስ መዋስብቱ ማለት እዩ። ስለዚ ፀባጡብ ድሕሪ 6 ወርሒ ክቕፅል ኣለዎ ክሳብ ድሕ 2 ዓመት ወይ ድሕሪ እዩ። እዚ ህፃን ብዝኾነ ዓይነት ጥጦ ወይ ድማ ተጠወ ከይተጠወ ፀባ ዘፍስስ ፀቢብ መንፊት ዘለዎ ብመልክዕ ኩባያ ብዝተሰርሐ ኣቕሓ ይኹን ፀባ ኮኔል ካልእ ፈሳሲ ክሰቲ ኣይምረፅን። ስለዚ ተሓልበ ፀባጡብ ወይ ድሕሪ 6 ወርሒ ህፃን ክሰትዮ ዝወሃቦ ፀባ ይኹን ካልእ ፈሳሲ ብንእሽቶ ኩባያ ብፍንጃል ወይ እንተ ሕፍስ ኢሉ ወይ ከዓ ብማንካ ክወሃበሎ እምበር ብጥጦ ደረቕ ጥጦ ይኹን እቲ ልስስ ጥጦ ወይ ጥጦ ክወሃብ የብሉን።
1: ኣዝና ንመስግነካ ዶክተር ምስማይ ገብሪ ሂወት ኣዝዩ ሰሓቢ ምድላው ጌርካ ኣቐሪብካ ዝርእስቲ መሳጢ ነይሩ ከይተረዳእና ውን ሰዓት ኣኺሉ ብዙሕ ትታት ተሪፍና ነይሩ። ዶክተር ምስማይ ገብሪ ሂወት ኣብ ሚኒስትሪ ጥዕና መኻሪ ሚኒስተር ጥዕና ከምኡውን ክኢላ ወይ ከዓ ስፔሻሊስት ህዝባዊ ጥዕና ስለቲ ዝሃብካና ግዜ ብስም ኩሎም ተኸታተልቲ መስግነካ ይቐኒየልና። ዝኸበርኩም ተኸታተልቲ መደብና ንሎም ዘዳልናየ ትሕዝቶ ኣብ ዝዛዚምና ኣለና ዝመፅእ ዘሎ ሰሙን ብካልእ ዛዕባ ኢና ክንራኸብ ክሳብ ሽዑ ሰሰና ይንኽእልና ንሓንቀኒ እዩ።

0: ቀያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ተሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: ኣዝማ ሓደ ካብቶም ኣዝዮም ግኑናት ዘይተመሓላለፍቲ ሕማማት ዝበሃሉ ዓይነታት ሕዱራት ሕማማት እዩ። እዚ ሕማም ኣብ ኩሉ ቀጸላታት ናይ ሓደ ሕብረተሰብ ዘጋጥም ኮይኑ ብፍላይ ኣብ ቆልዑትን ህፃናትን ከዓ ብዝያዳ የጋጥም። መፅናዕትታት ውድብ ጥዕና ዓለም ከም ዘረጋግፅዎ ኣብዚ እዋን ኣማይት ሚልዮናት ሰባት ግዳያት ናይዚ ሕማም ኮይኖም ኣለዉ። ኣማይት ኣሸሓት ድማ ብሰንኪ እዚ ሕማም ሂወቶም ስኢኖም። ኣዝማ ሕማም ስርዓተ ምስትንፋስ ምዃኑ ኣማይት ዓመታት ቅድሚ ልደተ ክርስቶስ ተፈልጠ ሕማም እዩ። እዚ ድማ ኣብ ሰነዳት ጥንታዊ ልምዳዊ ሕክምናታት ቻይና፣ ግሪክን ግብፅን ተንጸባሪቑ ንረኽቦም። ዘመናዊ ሕክምና ድማ ናይዚ ሕማም ዝያዳ ኣነፂርዎን ተመራሚሩሉን። ከምኡ ክንዲ ዝኾነ እዚ ሕማም ከውርዶ ዝኽእል ጉድኣት ቀሊል ከም ዘይኮነ ብመፅናዕቲ ተረጋጊጹ። ዝተኻየዱ መፅናዕትታት ከም ዘረጋግፅዎ ኸ ካብ 1970 ክሳዕ 1985 ጥራይ ብፍላይ ኣብ ክሊ ዕድመ 5 ክሳብ 34 ዝርከቡ ሰባት ዘውረዶ መጠን ሞት ኣሰንባዲ ኮይኑ ተረኺቡ። ሃገራት ሲንጋፖር፣ ኣውስትራልያ፣ ጃፓን፣ ዓዲ እንግሊዝ፣ ጀርመን፣ እስራኤል፣ ኔዘርላንድ፣ ካናዳ፣ ፈረንሳ፣ ኒውዚላንድን ሕብራት መንግስታት ኣሜሪካን ድማ እተን ቀንዲ ግዳያት ናይዚ ሕማም ኮይነን ተረኺበን። እዚ ማለት ድማ እዚ ሕማም ኣብተን ብኢንዱስትሪ ዝማዕበላ ሃገራት ብዝያዳ ከም ዝረአዩ ዘመላኽት። ብተወሳኺ እዚ ሕማም ኣብቶም ብቁጠባ ዝተሃስዩ ክፋል ናይ ሓደ ሕብረተሰብ እውን ግኑን እዩ። ህልው ኩነታትን ምዕባለታትን ናይዚ ሕማም ዝምስክሩ ሓቂ ድማ ነዚ ኣቐዲሙ ዝተገልጸ እዩ ዘረጋግጽ።
1: ብሓፈሻ እዚ ሕማም ኣዝማ ንብሎ ዘለና ሓደ ካብቶም ሕዱራት ሕማማት ስርዓተ ምስትንፋስ ኮይኑ ብዙሕ ሳዕቤናት ኣብ ሕብረተሰብ ዝኽትል እዩ ማለት እዩ። መጠን ምልክት እንተርእና ካብ ዝተፈላለዩ ሃገራት ካብ ሓደ ክሳብ 18 ሚታዊት ካብ ህዝበን ኣዝማ ከም ዘለዋ ሪፖርት ሎ ገፊሕ ትረ እንጂ ግን ብሓፈሻ ከም ዝመስል ማለት እዩ። ኣብ 2025 ውድብ ጥዕና ዓለም ፎርካስት ገይርዎ ዝነበረ ክሳብ 400 ሚሊዮን ሰባት ብኣዝማ ሕማም ኣዝማ ዘለዎም ክህሉ ከም ዝኽእሉ ትንቢት ኣሎ ማለት እዩ። ዓመታዊ ከዓ ክሳብ 250,000 ዝኸውን ሞት ብሰንኪ ኣዝማ ዘጋጥሚ ማለት እዩ። እዚ ከዓ ዝበዝሕ ኣብ ትሑት ኣታዊ ዘለዎን ወይ ከዓ ማእከላይ ኣታዊ ዘለዎን ሃገራት ዝርከብ እዩ ሳዕቤን ማለት እዩ። ሕዚ መጠን ሳዕቤኑ ብሓፈሻ ከም ዝመስል
0: ኣዝማ ዝሓመመ ውልቀ ሰብ ብባህላዊ ይኹን ዘመናዊ ሕክምና ተፈዊሱ ጠቕሊሉ ክሓዊ ኣይክእልን እዩ። ከምኡ ክንዲ ዝኾነ ግዳይ ናይ ዝሕማም ዝኾነ ሰብ ክገብሮ ዝግብኦ ጥንቃቐታት ኣለዉ።
1: ብሓፈሻ ናይ ኣዝማ ዘለዎም ሰባት ክገብርዎ ዝግብኦም ጥንቃቐ መጀመርታ እታ ሕማም ኣዝማ ኣለካ ክትበሃል ከለካ ትካል ጥዕና ብሕክምናዊ መንገዲ ሕማምካ ምስተነፀረ ብድሕሪ እዩ እቲ ከም ሕሙም ብዙሕ ነገር ክትገብር ክትክእል ኣለካ ማለት እዩ። እንታይ ሓደ ካብቲ ክትገብሮ ዝግልዋካ ከዓ ዘላዓሉልካ ነገራት ክትፈልጥ ክትክእል ኣለካ። እንታይ ዘበግሶ ካብ ከባቢካ ብዙሕ ነገራት ክትቀስ ከኣል እዩ፣ ግን እቲ ብዓብዩ እቲ ሕሙም በዕሉ ክፈልጦ እንተኸኣል እዩ ዝያዳ ዝሓይሽ ማለት እዩ። ጨና ክኸውን ይኽእል፣ መድሃኒት ክኸውን ይኽእል፣ ዶሮና ክኸውን ይኽእል፣ ዋላ ድዱዕ ኣብ ገዛ ዘሎ ክኸውን ይኽእል። እዚ ዝንፀፍ ኣብ ገዛ መንፀፍ ዝግበር ፎኪስ ዝኾነ ዶሮና ስለ ዝሕሱ ክኸውን ይኽእል። ብዙሓት እዮም ተንጠንቅታት፣ ግን ትሕሙም በዕሉ ፈሊጡ ክከላኸሎም ዝያዳ ዝሓሸ እዩ ዝኸውን ማለት እዩ። ከዝተብለሎም ዘለዎም ነገራት ግን ኣብነት ኣብ ገዛ ብዙሕ ድዱዕ ከም ሓደ ዓብዪ ጠንቂ ኣይትሓስቦ እንትኸውን ንስኻ ግን ሓደ ዓብዪ ጠንቂ ድሕር ኣብ ገዛ ምሳዕትካ ዝጅምረካሉ ኮይኑ ማዕበስቲ ናይ ኣዝማ ስለዚ ኣብ ገዛ ገለ ፀገም ከም ዘሎ ነገረካ ኣሎ ማለት ሕጂ ክትመራመረሉ ኣለካ ካብኡ ክትርሐቕ እንተኽኢልካ ትዛዕበየ ፍታሕ ክኸውን ስለ ፅ ከም ጠንቂ ግን ብዙሓት እዮም እቶም ከላዓሉልካ ዝብሉ ማለት እዩ።
0: ከምዚ ኣቐዲሙ ዝተገልፀ ሕማም ኣዝማ ጠቕሊሉ ክፍወስ ዝኽእል ሕማም ኣይኮነን። ኮይኑ ግን እዚ ሕማም እዚ ዘማዕበለ ሰብ ብዝተፈላለዩ ምኽንያታት ኩነታት ጥዕኑ ምስ ዝብስ ብሰሞያ ሕክምና ዝወሃብዎ መድኒታት ኣለዉ። እዞም መድኒታት ድማ ሰለስተ ዓይነታት ምዃኖም እዮም ሰሞያ ዝገልፁ።
1: እቶም መድኒታት ብሓፈሻ ብ ሰለስተ ኢና ንመቕሎም። እቶም ሓደ ዕገዝቲ ንብሎም ወይ ከዓ ረሊቨርስ ንብሎም ነቲ ምልክታት ምስ ኣጋጠመ ዝህዱ እዮም እዚኦም ዝዕጉሱ መድኒታት እዮም ማለት እዩ። እቶም ካልኣዩ ከዓኒ ዝቋፃፀሩ ኮንትሮል ዝገብሩ ምልክታት ናይ ኣዝማ ከይመፃካስ ዝቋፃፀሩ መድኒታት ከዓ ኣብ ሓደ ጉጅለ ንሪኦም ማለት እዩ። ሕጂ ንዚኦም ከዓ እንታይ እዮም ንከይመፅእ ድሕረ ግዜ ሲ ኣዝማ መጥቃዕቲ ከየጋጥመካ ዝከላኸሉ መድኒታት እዮም ማለት እዩ። እቶም ከዓ ብሳልሳይ ደረጃ ንምድቦም ከዓ እቲ ሕማም ኣዝማ ናይ ምቁፅፃር ዓቕምካ እንድሕር ጎዲሉ ከም ተደረብቲ ትውስኾም መድኒታት ኣለዉ ማለት እዩ። ስለዚ ብሓፈሻ ከምዚ ገርና ንመቕሎም ማለት እቶም መድኒታት ማለት እዩ። ሕጂ ዕላማናናቶም ኣለዎም ነቲ ምልክታት ዘጋጠመ ምልክታት ዝዕግሱ ወይ ከዓ ዘህድኡ እዮም ማለት እዩ። ካብቲ ዘለካ ፀገም ናይ ማዕበሲ ዘጋላጉሉ እዮም። እቶም ሓደ ጉጅለ ከዓ ዝቋፃፀሩ እዮም ማለት እዩ። ምልክታት ከይመፅእ ዝዕቅሉ እዮም ማለት እዩ። ሕጂ ኣብ ሕክምና ኩሉ ግዜ ነዚ ምውሃድ እዩ ዕላማ ናይ ሕክምና ማለት እዩ። ድብርሕቲ ሕጂ ከይመጥቃዕቲ ናይ ኣዝማ ወይ ኣኪት ኣታክ ናይ ኣዝማ ከየጋጥሞ እንታይ ክገብር ኣለዎ፣ የና ዓይነት ምድናት ክወስድ ኣለዎ፣ ኣብናይ ደረጃ እዩ ዘሎ፣ ብዙሕ ነገራት ኣብ ሕክምና ዝግበር እዙ። ብሓፈሻ ቶም መድናታት ግን ኣብ ከምዚ ጌርና ክንመቕሎም ንኽእል ማለት እዩ። ንህፁፅ ግዜ ሓገዝ ዝኾኑ ገሊኦም ከዓ እቶም ሓደ ጉጅለ ከዓ ንነዊሕ ግዜ ዝከላኸሉልካ ማለት እዩ።
0: ስለዚ ሓንሳብ ብሰሞያ ኣዝማ ኣላትካ ተባሂሉ ምስ ዝንገረካ ንሕክምና ክትመላለስ ዘገድደካ ምክንያት ክትፈለጥ ኣገዳሲ እዩ። ዕላሙ ድማ
1: ሕጂ ሓደ ሰብ ኣዝማ ኣለካ ምስ ተባሃልካ እቲ ዕላማ እንታይ እዩ? ንሕክምና ወይ ፍወሳ ክትከይድ ከለካ ስታይ እቲ ዕላማ? ተቐዳሚ እቲ ዕላማ ካብቲ ዘለካ ምልክታት ማዕበስቲ ናይ ኣዝማ ምግልጋል እዩ። ካብ ማዕበስቲ ናይ ኣዝማካ መጀመርታ ክትጋላገል ክትክእል ኣለካ። ካልኣይቲ ኣገዳሲት ነጥቢ ብሰንኪ ማዕበስቲ ናይ ኣዝማ ካብ ንቡር ስራሕካ ክትበኩን የብልካ። ንቡር ስራሕካ ክትገብር ኣለካ። መድሃኒትካ እንዳተወሰድካ ኣብ ግቡእ ናይ ሕክምና ምክትታል ኣቲኻ መድሃኒትካ እንዳወሰድካ ንቡር ስራሕካ ከምትገብር ክገብር ክኽእል ኣለዎ ዕላማ ነዚ ንምህራም እዩ ማለት እዩ። ከምሳልሳይ ነጥቢ ከዓ ንህፁፅ ሓገዝ ናብ ሕክምና ትኸደሉ ግዜ ውሑድ ክኸውን ኣለዎ፣ ሳሕቲ ዘጋጥም ክኾን ኣለዎ። ዝበዝሕ ግዜ ስበዓልካ ክትቋፃፀሮ ክትክእል ኣለካ ማለት እዩ። ካብ ጎናዊ ሳዕብን ናይቶም መድሃኒታት ከዓ እናፃ ኮንካ ክትንብብ እዩ ዝድለ ማለት እዩ። ሕጂ ነዚ ንምውሃድ የናይ ዓይነት መድሃኒት ብየናይ ዓይነት ኣገባብ ዝተዳለወ ከመይ ጌርካ ትጥቀመሉ ዕቱብ ትምህርቲ ናተሓዛዝ ዝሓትት እዩ ማለት እዩ። ከምኡ ስለዝኮነ ከ እዚ ሕማም ሓደ ካብቶም ኣድህቦ ተዋሂብዎም ብፕሮግራም ደረጃ ቆልሕታ ተገይርሎም ብዕቱብ ንከታተሎም ሕማማት ሓደ ካብኦም ዝግበርዎ ማለት እዩ። ስለዚ ዕላማ ነዚ እዩ ማለት ሰብ ከሰብ ክፈልጦ ዝግብኦ እዚ ዕላማ ብሰንኪ ናይ ኣዝማ ሕክምና ክትመላለሰሉ ግዜ ውሑድ ክኸውን ክብል ኣለው ክትዕበት የብልካ ንቡር ስራሕካ ክትገብር ኣለካ ካብ ጎናዊ ሳዕብን ናይ መድናታት ከ ትጋላገል ኣለካ። እዚ ሕጂ ምውሃድ ሰብ ናይ ሰብ ሙያን ዋላ ተሓካሙ ክፈልጦ ዝግብኦ ምውሃድ ምልዛብ ዘድልዮ እዩ።
0: ኣዝማ ዘማዕበሉ ሰባት ብሓገዝ ሕክምናዊ ክንክንን መድኒትን ከም ዝኾነ ጥዑይ ዜጋ ክሰርሑን ከመሓድሩን ይኽእል እዮም። ብዘይ ዝኾነ ፀገም ክነብሩ እንተኮይኖም ግን ብሓካይም ዝእዝዘሎ መድኒታት ዓይነታቶምን ኣጠቃቅሞምን ክፈልጡ ይግብኦም።
1: ናይ ኣዝማ መድኒታት ብዝተፈላለዩ ኣገባብ ክዳለ ይኽእል እዮም። ብኸኒና መልክዕ ዝዳለው ኣለው። እሱ ናቱ ዕላማ ኣለዎ፣ ናቱ ኣገዳስነት ኣለዎ። ብመርፍእ ክዳለው ይኽእል እዮም። እሱ ከዓ መዓስ ዝጥቀመሉ ኣበይ ትጥቀመሉ ናቱ ሕግታት ኣለዎ። ብሽረቦ መልክዕ ኣሎ፣ ብፈሳሲ ነጣቢ ንጥቀመሉ ኣሎ፣ ብመጠቀሚ እዚኦም ስፕሬይስ ኢና ንብሎም ብሓፈሻ። ከምዚ ከዓ ጌርናካ ክንጥቀም ንኽእል ማለት እዩ። ዝተፈላለዩ ኣለው፣ ከምዚኦም ጌርናካ ክንጥቀም ንኽእል ማለት እዚኦም። ሕጂ መውሃቢ መድሃኒት ብኣፍካ ከም ኣየር ወይ ከም ጋዝ ወይ ከዓ ከም ፈሳሲ ኮይኑ ተጨንጊዑ ናብ ሳምቡእ ዘኽይድ

0: ዝንፋሕ ክንብሎ ንኽእል ስፕሬይ ተበልናዮ ውን ውዱእ መስለኒ ነፃጊ ማለት እዩ ዝነፅጉ መድሕንታት ብከምዚ እውን ክዳለዉ ክብል እዮም ማለት እዩ እዚ ዝተፈላለዩ ዕድላት ኣለና ማለት እዩ ከመይ ዓይነት መንገዲ እቲ መድሓኒት ኣብቲ ዝድለ ቦታ ነብፅሖ ዝተፈላለዩ ዓይነት ኣዳላለዋ ኣለዎ ማለት እዩ።
1: እዞም ነዚ ሕማም ንምፍዋስ ይኹን ንምዕጋስ እንጥቀመሎም መድሃኒታት ነናቶም ፍሉይነትን ኣገዳስነትን ኣለዎም። እቲ ዝበለፀ ወይ ድማ ካብ ኩሎም ተመራፂ ኣገባብ ምፍላጥ ድማ ሓጋዚ እዩ።
0: ሕጂ ኩሎም መድሃኒታት ብዝተፈላለየ መንገዲ ይዳለው ነናቶም ኣገዳስነት ኣለዎም። ኣበይ ናይ ሰዓት ንየናይ የካኸም ኣገዳስ ተሓስቦ ኣለዎም ማለት እዩ። ሕጂ ቀንዲ ነቲ ሕሙም ዘገድሶ ኣብቲ ሕክምና ከይዱ ዝግበር እናትሎ መርፍእ መዓሲኻ ትህበሉ ከኒና መዓሲኻ ትውስኸሉ ናቱ ኣለዎ። እቲ ቀንዲ ኣገዳሲ ወይ ከዓ ንነዊሕ ግዜ ንሕማም ናይ ኣዝማ ክትቋፃፀር ሕሙም ኮ ዝተብለሉ ዝግበት ዝበለፀ ኣገባብ ግን ብከምዚ መጠቀም ጌርካ ክትቀበሉ ከለካ እዩ። እቲ ውፅኢታዊ ዝኸውን ወይ ከዓ ውሑስ ዝኹ ነዚ ዓንተይክንብሎ ዘለና ዕላማታት ካርመልና ዝኽእል ኣገባብ ነዚ ዓይነት መጠቀሚ ክጥቀም ከለና ማለት እዩ። ዝተፈላለዩ ዲቫይስስ ኣለዎ፣ ዝተፈላለዩ ኣገባባት ኣለዎም፣ ንናቶም ኣገባባት ኣለዎም። ነዚኦም ክንጥቀም ከለና እዩ ዝያዳ ብሉፅ ወይ ከዓ ውፅኢታዊ ሓገዝ ንረክብ ንኽእል ማለት ብጎናዊ ሳዕብን ዝጎደለ ብጥቕሙ ከዓ ዝበለፀ ዝኸውን ማለት እዩ።
1: ሓደ ካብቶም ዝተጠቕሱ ኣገባባት ጋዝ ወይ ሃፋዊ መድሃኒት ዝንፀግ መሳርሒ ተጠቒምካ ዝግበር ዓይነት ኣፈዋውሳ እዩ። ፍልልያትን ብልጫታትን ናይዞም ነፀግቲ ወይ ተነፋሕቲ መሳርሒታት ድማ
0: ብሓፈሻ ዝተፈላለዩ ዓይነት ዲቫይስስ ወይ ከዓ መሳርሒታት እዮም ዘለዉ። ንኣብነት እዚኣ ብፀቕጢ ናይ ጋዝ እቲ መድሃኒት ብስጠቕጢ ጋዝ መሊኡ እዩ ዘሎ ማለት እዩ። እዚ ፕሬሸራይዝድ ሜተር ዶዝ ኢንሄለር ንብሎ ውሱን ዓቐን ምስ ጋዝ ተሓዊሱ ተጨንጉዑ ዝህበካ እዚኣ ፕሬሸራይዝድ ሜተር ዶዝ ኢንሄለር ትበሃል። እዚኣ ካ ልቀ ከማያት ኣብ ውሽጡ ዘሎ መድሃኒት ኣብዚኣ ዘሎን ኣብዚኣ ዘሎን በበይኒ እዩ፣ እቲ ዕላማ ከዓ በበይኒ እዩ። ሕዚኦም ሓደ ዓይነት ጉጅለ እዮም ብድሕሪኦም ዝመፁ እዚኦም እዮም። እዚ ከዓ ትሩቦ ኢንሄለር ይበሃል። ድራይ ፓውደር ኢንሄለርስ ንብሎም ደረቕ ዝኾነ ከም ሕሩጭ ነገር መድሃኒት ዝህበካ ከዓ እዚ ማለት እዩ። እዚኦም ከዓ ከም ሓደ ዓይነት ኣለዎ ማለት እዩ። ሕጂ ብሓፈሻ እዚኦም ናቶም ኣገባብ ኣለዎም። እዚኦም ከዓ ድሒሮም ዝመፁ ምናልባት ነቲ ምልከት እንድሕር ተፀጊምካ ተማዕብሎም ክህዋዋሃብ ዝኽእሎም ምርጫ ማለት እዩ። ንየናይ እቲ ሰብ ዝያዳ መሊኹ ክጥቀመሉ ዝኽእል ብመንፅር ናይቲ ክእለት ናይቲ ሰብ ተራእዩ ማለት እዩ። ምርጫ ትህቦ ማለት እዩ። በዚኣ ዶ ክትጥቀም ትኽእል ዲኻ ነዚያ ነዚያ ክትጥቀም ትኽእል ዲኻ ኢልካ ትምቕሎ ማለት እዩ። ብሳንሳይ ኣገባብ ከዓ ብኤሌክትሪክ ተጠቂምካ ኣብ ትካል ጥዕና ብዙሕ ግዜ ንገብሮ ብሓይሊ ናይ ኤሌክትሪክ ምስ ፈሳሲ ናይቲ መድሃኒት ተጨንጉዑ ናብ ሳንቦ ብሓይሊ ብድፍኢት ምስ ሃፋ ኮይኑ ናብ ሳንቦ ዘውህብ ኣሎም ማለት እዩ። ሕጂ ብሓፈሻ ሲ ናብ ሳንቦ ብቐጥታ መድሃኒት መእተዊ ሰለስተ ኣገባባት ኣለና ማለት እዩ። ሓደ በዚኦም ክኸውን ክእል እዚኦም ፕሬሸራይዝድ ሜተር ዶዝ ኢንሄለር ዝበሃሉ፣ እዚኦም ከዓ ድራይ ፓውደር ሕሩጭ ደረቕ ሕሩጭ እቲ መድሃኒት ብከምኡ ተሰሪሑስ ብከምኡ ከም ትውስዶ ዝገብሩካ፣ እቲ ሓደ ከዓ ብናይ ኤሌክትሪክ ሓይሊ ተጨንጉዑ ብሃፋ ተጨንጉዑ ናብ ሳንቦካ ዘቱ ማለት እዩ። ሕጂ እቲ ፍልልዮም እንታይ እዩ? ኣብ መንጎ ዞም ፍልልያት እዚኦም እንተልና ናይ ክእለት ሕቶ እዩ። እቲ ሰብሲ ጥበባ ማዕቢሉ ዶ ኣይ ማዕበለን ንክኽእላ እዚኣ እናታ ዝኽእለ ደረጃታት ኣጠቃቅማ ኣለዋ፣ እዚኣ እናት ኣለዋ፣ እቲ ካብ ኤሌክትሪክ ኣለዋ ማለት እዩ። ተዘይኮይኑ እቲ ንረክቦ ጥቕሚ ሓደ ዓይነት እዩ። እዚኣ ዝያዳ ትጠቅም እዚኣ ይጠቅምኒ ዝበሃል ነገር የብሎም። ኩላቶም ውፅኢታውያን እዮም፣ ኩላቶም ብቑዓት እዮም። ነቲ ሕማም ንምቁፅፃር እቲ ሕቶ ትኽእሎ ዶ ኣይትኽእሎ ኒና ኢካ ትኽእሎ ማለት እዩ። ዝያዳ ዝውስኑ ማለት እዩ። ሕጂ ብሓፈሻ ኩሎም ብሉፃት እዮም ንብሎም ማለት እዩ። እዚኣ ግንንቲ ብዙሕ ሰብ ዝፈልጣ ኣብ ዓድና ከም ድሌትካ ትርከብ መድሃኒት እዚኣ ናታ ስቴፕስ ኣለዋ ማለት ትኽእላ ዶ ይትኽእላን፣ ግን ክእለት ተሓትት ስለ ዝኾነ ሰብ ናብዚ ገፁ ክመርፅ ይኽእል እዩ። ሓንሳ ሓንሳብ ከዓ እዚ ናይ ግዜ ሕጂ ናይ ክልተ መድሃኒታት ሕውስዋስያ ክልተ ኣለዉ፣ ካብቶም ዝቆፃፀሩን ሓደ ከዓ ካብቶም ዝከላኸሉን ብሓንሳብ ተሓዊሱሎ ዚ ከም ብልጫ ክኸውን ይኽእል እዩ። ግን እዚአን ካ ብሓንሳብ ምሕር ተጠቂምካለን እዚኣ ማለት ካብ ክልቲአን ካብ እዚአን ካብ ጥቀም እዚኣ ክትጥቀም ትመርፅ ዶ ይትመርፅ ንሱ ካ ዋጋ ካ ኣለዎበት እዚ ሓዊሶም ክሰርሕዋ ከሎ ናታ ዋጋ ኣላታ ማለት እዩ። ንድሕርቲ ኢልካ ግን እዚ እቲ ብሉፅ ቆልሓን ፀገም ዘይብሉ ብዝግባእ ክእለት ንሕና ማዕቢልካ ትጥቀመሎም ማለት እዩ። ሕጂ ኣብ መንጎኦም ብዙሕ ፍልልይ የለና ኣብ ጥቕሚ፣ ግን ኣብ ክእለት ናይቲ ሰብ ግን ፍልልያት ኣለዎም ማለት እዩ። ኣብ ጥቕሞም ግን ኣይፈላለዩ፣ ኣብ ዝህቦ ውፅኢት ፍልልይ የብሎምን ማለት እዩ።
1: ኣብ ሕብረተሰብና ነፃጊ መሳርሒታት ዝጥቀሙ ግዳያት ሕማም ኣዝማ እቶም ኣብ ዝኸፍአ ደረጃ ናይቲ ሕማም ዝበፅሑ ውልቀ ሰባት እዮም ዝብል መረዳእት ኣሎም። እዚ ኣብ ባህላ ዝኸ ቁኑዕ ድዩ?
0: እዚ ሕጂ እቲ ጌጋ

0: ረዲእት እዩ። ምናልባት ሰብ በዕሉ ሲ ከምዚ ኣብ ህፁፅ ሓገዝ ዘሎ ሰብ በዚ ትሕግዞ ትገብረሉ ማስክ ትገብረሉ ከምኡ ስለ ዝመፀ ተሓሳስባ እንተዘይኮይኑ እቲ ዕላማ ነዚ እታ መድሃኒት ከመይ ጌርካ ኣብታ ንሳ ዘላታ ቦታ ትእትወ ስለምንታይ ዝተመራፂ ኮይኑ እንተደ ኢልና ከኒና እንድሕር ኮይኑ ኮ ከኒና ክትውሕጦ ኢካ ኣብ ጨጎራ ክኣትዩ ክሓቂቂ ናብ ቀጢ መዓንጣ ክከይድዩ ካብኡ ክመፅ እዩ ተመፅኡ ናብ ደም ክኣትዩ ሽዑ ናብ ሳንዶ ክመፅዩ ሸፍ ጣመካ ክልተ ሰዓት ክወስዶ ዝኽእል እዩ ዝጉዕዞ እዚ እዚኣ እንድሕር ኢልና ግን ውዝን ሰከንድ ካብ ፍርቂ ደቂቕሲ ውፅኢታዊ መልሲ ክትርኢካ ማለት እዩ ሕጅታ ኢና ንገብ ዘለና ብቐጥታ እቲ ዘድልየካ መድሃኒት ኣብታ ፀገም ዘላ ቦታ ምብፃሕ እዩ ማለት እዩ ስለዚ ተመራፂ ዘይገብሮ ምክንያት ዋል ሓንቲ የለን እዚ ጌጋጉ ጌጋ ኣረዳዳ እዩ በዚ ጌርካ ክትጥቀም ከለካ ትረክቦ ውፅኢት ዝበለፀን ኣብ ሓፂር ግዜ ከዓ ውፅኢት ትሪኦሉን ጎናዊ ሳዕብን ከዓ ኣዝዩ ዝጎደለን እዩ ካብቲ ካልእ ዓይነት ኣገባት መርፊ እንድሕር ኢልና መርፊ ኣብ ደምካኣትዩ ናብ ኩሉ ኣካላትካ ክዝረአ እዩ ናቱ ጎናዊ ሳዕብን ክፈጥር ይኽእል እዩ እዚ ግን ብቐጥታ ናብታ ተድሊ ዘላ ቦታ እዩ ዝወስድ ስለዚ ጎናዊ ሳዕብን ኣዝዩ ጎደሎ እዩ ቁልጡፍ ከዓ እዩ ውፅኢቱ ቁልጡፍ ትወስዶ መድሃኒትካ ኣዝዩ ውሑድ እዩ ብማይክሮግራም እዩ ዝዕቀን እዚ ከኒና ብሚሊግራም ኢና ንሕቅኖ እዚ ግን ብማይክሮግራም ኣዝዩ ውሑድ ዓቐን መድሃኒት ኣብታ ዝድለየ ቦታ ብጣዕሚ እቲ ደሲ ኣገዳሲ ኣገባብ ኣወሳስዳ መድሃኒት ንዚ እዩ ማለት እዩ ስለዚ ከምኡ ዝብርዲኢት ሰብ ዝኸበደ ዝመስሎ ከምኡ ዝበሃል ሳይነሳዊ ጭብጢ የብሉ ማለት እዩ እቲ ዓላማ ንስያ ተዘድልየካ መድሃኒት ኣብታ ተድልየካ ቦታ እንድሕር ሂብካ እንታይ ትደሊ ኣለካ ስለምንታይ ናብ ሙሉእ ኣካላትካ ክትዘርኦ ትደሊ ኣለካ ኣየድልየካ ኣደምካ ኣትዩ ናብ ኩሉ ኣካላትካ ክዝርአ ዘድልየሉ ምክንያት ዋላ ሓንቲ የለን መርፊ እንተጌርካ ይኹም መርፊ እንድሕር ወጊርካ ብደን ኣብ ኩሉ ይኸይድ እዚኣ ግን ኣብታ ትግብኣ ቦታ ተድልያ ዓቐን ምኻ ቁልጡፍ ቀሊል ኣገባብ ስለ ዝኾነ እቲ ብሉፅ ኣገባብ ኣዋሳስዳ እዚ ምዃኑ ሰብ ክርድኦ ግባእ ማለት እዩ እቲ ክእለት ግን ከመይ ገይሩ ይጥቀመሉ ኣሎ ግን ንሰብሙያ እናተዘራረበ ክፈለጥ ግብኦ ማለት እዩ
1: እዚ ኣገባብ ኣፈዋውሳ ኣዝዩ ኣገዳስን ውፅኢታውን እዩ መፅናዕትታት ከም ዘረጋግፅዎ ብዙሓት ግዳያት ናይ ዝሕማም ነዚ ኣገባብ ኣፈዋውሳ ብትኽክል ኣይርድእዎን እዮም እቲ ፀገም ከዓ ነቲ መስርሕ ወይ ጥበብ ኣጠቃቅማ ብዝግባእ ዘይምፍለጥ ጥራይ እዩ
0: ኣብ መንደፈራ ዝተገብረ መፅናዕቲ ነይሩ ብዛዕባ ኣጠቃቅማ ናይ እዚኣ ብሕሙማት ከመይ ይጥቀሙሉ ኣለው ማለት እዩ 8 ኣገደስቲ ነጥብታት ኣለዋ ነዚኣ ሲ ጥቀመላ እንተ ኮንካ 8 ኣገደስቲ ስቴፕስ ኣሎ ክትክተለን ዝግባእካ ኣገባባት ነተን 8 ብዝምልኣት እንድሕር ተጠቂምካለን እታ ትግባእካ ውፅኢት ክትበክያ ጥቕሚ ክትበክያ እንድሕር ኣብኡ ጌጋ ጌርካ ግን እቲ ክትረክቦ ዝግባእካ ጥቕሚ ኣይትረክቦን ኢካ ማለት እዩ ሕጂ ኣብቲ መፅናዕቲ ዝተገብረ ነተን 8 ስቴፕ ብሙልአን ዘተግበረን ነዚ ዝጥቀም ሰብ ኣይነበረ ሓደ ሰብ ነይሩ ሓደ ሰብ ጥራሕ ነይሩ ማለት እዩ ስለዚ ኣይክእልዎን ነይሮም እቲ ስኪል እቲ ጥበብዚ ኣይከኣልዎን ነይሮም ማለት እዩ ከምኡ እንተዚያ ገይሩ ክጠቕመካ ይክእል እቲ ዝገርም ከዓ ብደረጃ ሕቶ ክትሓቶም ከለካ እዚኣ ትኽእላ ዶ ወይ ትፈልጣ ዲኻ እንትልካ እንድሕር ሓትትካዮም ከዓ ዋ ክንደይ ዓመት እንደ ተጠቂመላ ፈልጣ እምበር እዩ ዝብል ሕጂ እቲ ገባብ ኣጠቃቅማ ግን ብጣዕሚ ጌጋ ከም ዝፀንሐ መፅናዕትታት ሓቢሩ ማለት ኣብ ኩሉ ዓለም እዩ ኣባና ጥራሕ ኣይኮነን ኣብ ብዙሕ ሃገራት ዝተገብረ መፅናዕትታት ከምኡ እዩ እቲ ስኪል ክእለት ጥበብ ስለዝሓትት እሱ ከምዚ ኣይፀንሐ ናፍቲ ግብሪ ማለት እዩ ሕጂ ተን 8 ነጥብታት ንድሕር ክንሪኦም ኮይና በብሓደ መጀመርታ እዚኣ ተዓፂ እያ ትመፅእ ሓዳሽ ክትወሃበካ ንከላ ተዓፂ እያ ትመፅእ ምስ ወፀት ሓንቲ ግዜ ንደጊ ክሰዳ ኣለካ ክሰዶ ኣለካ እዚ ሕጂ መድሃኒ ዘይብሉ ኣየር ጥራሕ ይኸይዱ ማለት እዩ ድሕሪኡ ክትኩሻሓ ኣለካ ብዚ ጌርካ ጉፅጉፅ ኣለካ ብድሕሪኡ ኣቃሞካ ትኽልካ ቅንዕ ኢልካ ልቁር ክሳትካ ንድሕሪ ቅንዕ ኢሉ ከምዚ ኣቃዋማ ክህልወካ ክኽእል ኣለዎ ኣየር ካብ ሳንቦካ ከተውፅእ ኣለካ ቅድሚ ምጥቀምካ ኢልካ ኣየር እቲኻ ነዚኣ መስእትኻ ዝኩዕፀ ኣለዎ ብኩሉ ዝኩዕፀ ኣለዎ ክወፅእ የብሉን ቅድሚ ምፅቃጥካ ምስሓብ ክጅምር ኣለካ እንድሕር ቀዲምካ ፀቂጥከያ ኣብቲ ንሓካ ክጋጨይቲ መድሃኒት ስለዚ ኣብ ሳንባ ኣይበፅሕኒ እንድሕር ምስሓብ ደንጉ ከያ ከዓ ወይ እንድሕር ቀልጢፍከያ ከዓ ቀዲምካ እንድሕር ስሒብካ ከዓ ትዝድለ መድሃኒት ኣይትወስና እዚኣ ሕጂ ምውሃብ ትሓትት እዚኣ ተቀዳመይቲ ጥበብ ክሪቲካል ስቴት ትበሃል ወሳኒት ነጥብ ትበሃል እዚኣ ብዙሕ ሰብ ክመልካ ተፀጉሞ ማለት እዩ እንታይ ዝብል ዘለኹ ቅድሚ ምፅቃጥካ ምስሓብ ክጅምር ኣለካ ኣስልካ ምስሓብ ትጅምር ሽዑ ትፀቅጥ እቲ ምስሓብካ እትልካ ትቁፅሎ ቀሲ ኢልካ ስሎውሊ ቀሲ ኢልካ ኢልካ ትስሕቦ ትስሕቦ መወዳእታ ስቕ ትብል ስቕ ትብል እቲ ዝኣተወ ኣቦቱ ኮፍ ኢሉ ኣሎ ማለት እዩ እዚኣ ተውፅ ማለት እዩ ንኣ ገፅካ ሃፉፍ ክትብል ኢልካ ነዚያ ምስዓልካ ተተንፍሳ ማለት እዚ ገርካ ተዓፅዋ ሕጂ እዚአን ምናልባት በዚ ጥራሕ ጌርካ ተሓበሬታ እኹል ኣይከውኒ እንታይ እቲ ዝድለ ኣብ መወዳእታ ብሪከመንደሽን ንሕልፎ ክኸውን ይኽእል እዩ ማለት እዩ ሕጂ እዚኣ ጥበብ ተሓትት ነዛ ስኪል እዚኣ ምውህሃት ስለ ተሓትት ሰብ ተፀጉሙ ናብዚኣ ከይድ እዚኣ ከምኡ ይኮነት እዚኣ ነፃዓን ጥራሓ ትደሊ ተፃዒና ኣላ ሕጂ እዚኣ ቅልሓንቲ ከምኡ ድልካኒ ምስሓብ ጥራሕ እዚ ቀልጢፍካ ሙሉእ ብቕልጡፍ ስሒብካ ክትወስዶ ኣለካ ማለት እዩ ኢልካ ስቕ ከዓ ኣላታ ማለት እዩ እዚኣ ከዓ ተፈለየት ኣገባብ ናታ ማለት እዩ እዚኣ ከዓ ተመሳሳለኹም ናታ ኣለዋ ኣገባብ ኣለዋ እዚኣ ከምዚኣ ኢላ ተዓፅያ ትመፅእ እዚኣ ገርካ ትከፍታ እዚኣ ገርካ ዓቐን መድኒ ትፅዕን ኢልካ ተንፊስካ ብሙሉእ ሓይሊ ትስሕባ ነዚኣ ከ ማለት እዩ ተደልካ ዓቐን ሂባትካ ኣላ ማለት እዩ ከምዚ ጌርካ ንድሕር ተጠቂምካሉ እቲ ጎናዊ ሳዕብን ዝበሃል ናብ ካልእ ቦታ ከይዱ ዘይተደልየ ሳዕብን ክሕልፍ ዝግበኦ ብጣዕሚ ዝውድን ማለት እዩ ሕጂ ብሓፈሻ ግን ክእለት ከምቲ ዝድለ ኣይነበረን ኣብቲ ዝረከብና መፅናዕቲ ኣዓጋቢ ውፅኢት ኣይነበሮም ማለት እዩ
1: ስለምንታይ ግን ግዳያት ነዚ ኣገባብ ብግቡእ ዘይመልክዎን ዘይፈልጥዎን እቲ ፀገም ኣበይ ዘሎ
0: ሕጂ ስለምንታይዮም ሕሙማት ነዚ ኣገባብ ብዝግባእ ዘይመልክዎ ዘይተጠቕምሉ ንዝብል ብዙሕ ረቑሒታት ክብሉ ክእል እዩ ሓደ ብባህርያት እዚ ጥበብ ክእለት ስለ ዝሓትት ምውሃት ስለ ዝሓትት ማለት እዩ ከመይ ገይሩ ይጥቀመላ ሲ ምውሃት ትሓትት ስለዝኮነት ተፀጉሞ ትኽእል እያ ዋላ ምሂርካዮ ኣረዲእካያ ሲ ከተፀጉሞ ትኽእል እያ እዚኣ ሓንቲ ነጥብላ እቲ መሰረታዊ ነገር ግን ብስነ ስርዓት ኮፍ ኢሉ ስለ ዘይተምሃረ እዩ ሕጂ ብቲ መፅናዕቲ ዝገበርናዮ ምስ ሓተትናዮም ትኽእልዋ ዲኹም እዚ ኣጠቃማ ምስ በልናዮም ዝበዝሑ እውን ንኽእላ እዮም ዝብሉ እስኪ ፈትንዋ እስኪ ኣርእን ኢልካ ብግብሪ ምስ ረኣያካ ግን ኣይክልዋ ንፀንሑ ማለት እዩ ድሓር ምስ ተመሊሶም ሽዋዕ ከምዚ ገይሩ ኣገባብ እኮ ኣይረእክዋና ነ ኣይተማሃርክዋን ዝብል ኣሎ ማለት ሕጂ ዝዓበየ ፀገምታይ ኣሎ ማለት እዩ ነፍሲ ወከፍ ኣዝማ እዚ መድሃኒት ዝግባእ ትምህርቲ ኣይተዋሃበን ማለት እዩ ስለዚ ዘይምምሃርና ይፀገም ማለት እዩ እዚ ከዓ ንሰብ ሙያ ጥዕና ዝምልከት እዩ ካብ ሕጂን እኒኦም ዝኾነ ኣዝማ ዝሓመ ሰብ ነዚ ዝጥቀም ሰብ መጀመርታ ኣገባቡ ክትምህሮ ኣለካ ማለት እዩ እዚ ዓበየ ፀገም ሕጂ ዘይምምሃር እዩ ምስኡ ደትሕሪ ዝመፅእ ከዓ እቲ ክእለት ስለተሓትት ተፀጉሞም ስለዝኮነት ማለት እዩ ብሓፈሽኡ ግን ብዝግባእ እንድሕር ምሂርካዮ እቲ ክእለት እንድሕር ኣማዕቢልዎ እዞም መድኒታት እዚኦም ጥቕሞም ውፅኢቶም ዝተፀንዐ ኣዝዩ ዝተፈልጠ ኣገዳስነቶም ኣዝዩ ዝተረጋገፀ መድኒታት ስለዝኮኑ ነቲ ዕላማታት ናይ ኣዝማ ንብሎ ዘለና ንምህራም ውቕዓት መድኒታት እዮም ማለት እዩ ሕጂ ኣይተምሃሩን ነታ ክእለትካ ዘይማዕበልዋ ክብሉ ክብሉ እዮም ግን ዝዓበየ ጠንቂ ዘይምምሃሮም እዩ ማለት እዩ
1: ኣዝማ ጉቡእ ክትትልን ፍወሳን ዘድሊ ሕማም እዩ ስርዓቲ ምስትንፋስ ዝዓፁ ሕማም ምስ ምዃኑ ድማ ኣብ ሕብረተሰብና ተፈራሒ ሕማም ይገብሮም
0: ሕጂ ኣዝማ ማለት ሲ ምስትንፋስካ ክትዕበስ ከባድ እንያ ከባድ እያ ከም ሕዱር ሕማም ፅይፅ እናበለ ዝኸይድ ገለ በለ በቲ ሰብሲ ከምዚ ምስ ምንታይ እዩ ዘተኣሳስሮ ይፈርሖ እዩ ሰብ ናቹራሊ ግን ከምኡ ይኮነ ድሕሪ ኣዝማ ኣለካ ኣዝማ ኣለካ ሽኮርያ እንተለካ ሽኮርያ ኣለካ ፀቕጥተ እንተለካ ፀቕጥተም ኣለካ እቲ ዘገድስ መድሃንካ ከመይ ጌርካ ሕማምካ ከመይ ጌርካ ትቋፃፀር እዩ ስለዚ ደሰክፍ ምክንያት የብሉ መጀመርታ ሕማምካ ኣብ ትካል ጥዕና መፂኢካ ተዓቂምካ ብዝግባእ ናይ ብሓቂ ኣዝማ ድዩ ኣይ ኣዝማን ንኣዝማ ዝመስል ካልኦት ሕማማትካ ክህሉ ስለዝኽእል ኣብ ሕክምና መጀመርታ ሕማምካ ተነፅር ብድሕሪኡ ከመይ ጌርካ እተን ዝበለየን ዕላማ እዩ ንምለስ ፅቡቅ ጌርካ ሂወትካ ትነብር ኣለካ ዲኻ ለይቲ ለይቲ ብሰንኪ ኣዝማ ትዕበስ ኣለካ ዲኻ ንዑ ንምህዳእ ኮይቲ ዕላማ ብዘይ ዝኾነ ማዕበስቲ ሙሉእ ሂወትካ ክትነብር ዘኽእል መድሃኒት ተቐሪቡ እንከሎ ኣዝማ ትሕባኣሉ ምክንያት እንታይ ሞ ምክንያት ኣሎ ስለዚ ሰብ ሽግር ናይ ጥዕና እንተልዩ ኣብ ትካል ጥዕና መፅኡ ይዘራረብ መድሃኒቱ ከዓ ተቐሪቡሉሎ መፀኹም ማለት እዩ ነብሲ ወከፍ ኣዝማ ዘለዎ ሰብሲ ከም ድልቱ ክጎይ ይኽእል ኤክሰርሳይዝ ገብር ንቡር ንጥፈቱ ክገብር እዩ ተዕላማ ነዚ ንምግባርካ መድሃኒት ተቐሪቡሎ እታ ተድሊ ዘላ እታ ክእለት እታ ጥበብ ተማዕብላ እሞ እቲ ዝድለ ነገር ትገብር ማለት እዩ ስለዚ ከምኡ ካብ ሕክምና ካሃድም ዝፍትን ወይ ከምኡ እዩ ናይ ኣዝማ መብዛሕትኦም ሲ ዋላ ነቲ ማዕበስቲ ከንቅቡል እዮም ተሓስቡ ሕጂ ማዕበስትካ ከመየላ ስለምንታይ ክትካል ጥዕና ክትከይድ ዘድልየካ ኮ ነቲ ሳምቡኻ መጠን ክንደይ ትሰርሓላስ መዕቀኒ ስለ ዘሎ ማሽን ስለ ዘሎ መዕቀኒ ስለ ዘሎ ትዕቅኖ ላንግ ፋንክሽን ከመየላ ትሪዮ ፅቡቅ ጌራ ድያ ኣየር ተእቱ ተውፅአላ ትሪዮ ውፅኢት ናይቲ መድሃኒትካ ቡቅ ጌርካ ትሪዮ እምበር ብደረጃ ተሓሳስባ ናተ ዓብሲ ከሎ ኣዝማ ዘለዎ ሰብ ከንቅቡል ሓሲቦ ይኸይድ እዩ ማለት እዩ እዚ ከዓ ጌጋ እዩ እቲ ዕላማ ፅቡቅ ጌርና ምፍላጥ ኣገዳሲ ማለት እዩ ብዘይ ማዕበስቲ ንቡር ሂወትካ ክንትገብር ምልክታት ናይ ኣዝማ ዘይብልካ ዓይነት ሰብ ክትከውን እዩ ዝድለ ዘሎ ካብ ጎናዊ ሳዕብን ከዓ ዝጎደለ እዚ ከዓ ነዚ በዚ ዲቫይስ ጌርና ክንገብሮ ስለዝኽእል ንቀሊል እዩ ማለት እዩ
1: በዛ ኣጋጣሚ ምንባር ንሰሞያ ሕክምናን ግዳያት ናይዚ ሕማም ዝኾኑ ተጠቀምቲ ናይዚ መሳርሕን ዝተዋሃበ ለዋብ ኣሎ
0: ንሰብሞያ ጥዕና ከመሓላልፎ ዝደሊ መልእኽቲ ንዝኾነ ቅድሚ ሕጂ ክወስድ ዝፀንሐ ይኹን ኣይኹን ብዘየገድስ ክነግሮ ዘይኮንና ዘለና መጀመርታ ኣርእየና ክንብሎ ኣለና እዚኣ ትፈልጣ ዲኻ ወ ፈልጣ ኣርእየና በል ከመይ ጌርካ ካጥቀመላ ኣርእየና ንብሎ ማለት እዩ መሳርዕያና ጌጋታት እንድሕር ፀኒሕዎ ነቲ ጌጋታት ብዝግባእ ክምህሮ ክንክእል ኣለና ኮፍ ኣቢልና ብስነ ስርዓት ጥቕሙን ስለምንታይ ወስደሎን መዓሲ ውፅኢቱ ክርእን ብከመይ ኣገባቢ ክጥቀመሉን ዝብል ነገር እኹል መረዳእታ ክወስድ ክኽእል ኣሎ ማለት እዩ እንድሕር ዘይተረድኦ ግን ዘይፈለጦ ክነብዙክ ነገር የለ ዛዕበየ ፀገም ንስዩ ሕጂ ማለት እዩ ስለሰብ ሙያ ጥዕና ከቢድ ሓላፍነት ዘሎም ሓላፍነቶም ከዓ መጀመርታ ምፍታሽ ተኽእሎ ናይ ነብሲ ወከፍ ክእለት ኣላደ የላን ምፍታሽ እንተዘየላ ከዓ ምርኣይ ብግብሪ ምርኣይ ማለት እዩ ከተሪኦ ኣለካ ብግብሪ ከመይ ከም ትገብር በይኑ ኮፍ ኣቢልካ ከተሪኦ ክትክል ኣለካ ማለት ስለዚ ናብ ሰብ ሙያ ዘሕልፎ ለብዋ ንሱ እዩ ማለት እዩ መጀመርታ ናይ ነብሲ ወከፍ ተጠቃሚ ክእለት ክፍትሹ ብድሕሪ ከዓ ብግብሪ ከሪዩ ክነግሩ ዘይኮኑ ሲ ብግብሪ ከሪኡ ክኽእሉ ኣለዎ ማለት እዩ ዝተፈላለየ ዓይነት ኣገባባት ከዓ ስለ ዘሎ ብዝተፈላለየ መንገዲ ዝመፅእ ከዓ ነቲ ኩሉ ዘሎ ዝተፈላለየ ዓይነት ስፕሬይስ ከዓ ኣገባቡ ክፈልጥዎ ከዓ ድል ማለት እዩ ሕጂ እዚኣናታ ክእለት ኣላታ ስለዚ ነቲ ኩሉ ኣብ ዕዳጋ ዘሎ ክመፅእ ዝኽእል ዝተፈላለየ ዓይነት መጠቀም መድሃኒት ኣገባቡ ክትፈልጦ ክትብለካ ሽዑ ክትምህርካ ቀሊል ንኸቦ ማለት እዩ ስለዚ ሓላፍነት ናይ ሰብ ሙያ ጥዕና ዝመስል ነዚ ለብዋ ዝክሕልፍ ደኒ ማለት እዩ ተጠቀምቲ ከዓኒ መጀመርታ ጉቡእ ኣጠቃቅማ ናይ መድሃኒቶም ኣለዎም ዶ የለዎምን ምስ ሰብ ሙያ ክትላዘቡ ይኽእሉ ኣሎም ክእለቶም ከፈትሹ ይኽእሉ ኣሎም ባዕላቶም ይኽእል ኣለኹ ዶ የለኹም ክፈትሹ ክኽእሉ ኣለዎም ማለት እዩ ብድሕሪያ እትመፅእ ነፍሲ ወከፍ ክንደይ ይሒዛ ኣላ እዚኣ ክንደይ ይሒዛ ኣላ እዚኣ ንኣብነት 200 ይሒዛ ኣላ 200 ማለት ከም 200 ከኒና ጌርካ ክሰቡ 200 ይሒዛ ኣላ ስለዚ ነዘን 200 ክጥቀመለን ክትክእል ኣለክ ከም ተወደአት ብከመይ ትፈልጥ ዝሕብር ሓበሬታ ይብሉን እዙ ሕጂ ኣብ ገሊኡ እዚአን ኮየብለኒ ግን ኣብዚ ቆፃሪ ይግጠሞ ክንደይ ተጠቂምካ ኣለካ ክነግረካ ምእንቲ ኣብዚ ቆፃሪ ይጠቅሙ 120 እንተኮይና 120 ኣብዚኣ ትፅሓፍ 118 ገለመለ ዜሮ በፂሕካ ኣለካ ኢላ ትነግረካ እዚ ሕጂ ከምኡ ዶዝ ካውንተር የብሉን ዝቆፅር የብሉን ክንደይ ከም ዝወሰድካ ዝቆፅር የብሉን ሕጂ እንታይ ክገብር ዘለዎ ነብሰከፍ ተሓካሚ እዚኣ እንዳሕሪ ዝጥቀማሉ ኮይኑ መጀመርታ ክንደይ ሒዛ ኣላ ክፈልጥ ኣለዎ 200 እንዳሕሪ ሒዛ ኣላ ኮይና 200 ኢሉ ክፅሕፍ ኣለዎ ኣብ ነፍሲ ወከፍ ዝነፀገላ ግዜ ሓንቲ ኢሉ ቆፅር ኣሎ ሓንቲ እንታሕ ተጠቂመና ሓደ ክንደይ ኮይና 199 ኮይና ማለት እዩ ከምኣ እንዳለ ወረቀቱ ሒዙ ስጋብቲ ትውድእ 200 ስጋብ ዝበፅሕ ክጥቀመላ ክፈል ኣሎ ሕጂ ብዙሕ ኣብዚ ጌጋታት ዘጋጥም እዩ ብዘይ ኣገባብ ጥቀመሉ ጓላ ፍርቂ ከላ ዋይ ጠቅም እያ ዘላለያ እዚኦ ጉሕፎ ኣይርድኦም ገሊኡ ካ በዓል ዝብፍላይካ ከምትወደኡ ምንም ሓበሬታ ይበካ ሓበሬታ እንተዘይሂብካ ይትፈልጦኒ ኢካ ማለት እዩ ሕጂ እንታይ ካ ትገብር ክንደይ ዓቐን ሒዛ ኣላ ክንደይ ተጠቂምካ መዝገብካ ሒዝካ ተከታተል ቀሊል ነገር ኣይኮነን ማልያ ዘይብሉ ወፃኢታት እዩ ዝውፅኦ ኣዝዩ ክቡር መድሃኒታት እዩ እዚ ናይ ኢንሄለር ቴክኖሎጂ ዝበሃል ብሓፈሻ ብጣዕሚ ኣዝዩ ክቡር እዩ ስለዚ ክንደይ ሒዛላ ክትፈልጥ ኣለካ ክንደይ ተጠቂምካ ካ ክትፈልጥ ኣለካ 200 ከይተጠቀምካ ክተቋርፃ ይብልካ እዚ ክድርብያ ይብል ትድርብዮ ኣለካ ማለት እዩ ኣብ ፍርቂ እዚኣ ተቐዳመይቲ መልእኽቲ ማለት እዩ እቲ ኣገባብ ክእለት ከዓ ግድን ክጥቀሙ ይክእሉ ብዝተፈላለየ መንገዲ ዝመፆም ስፕሬያት ከዓ ብዙሕ ስለ ዝኾነ ብዓለም ዘሎ ካብ ደጊ ብዝኾነ መንገዲ ክመፅእ ክእል እዩ ነዚ ከዓ ቅድሚ ምኽፋቶም ቅድሚ ምጥቃሞም እታ ንብረት ሒዞማ ናብ ሰብ ሙያ መፅኦም ክላ ዘብሎ ሕጂ ኣብ ሓንሳ ሓንሳ እንታይ ኣጋጥመካ ብቆፃሪ ዘለዎ መፅእ ሞ ይፍትንዎ ገዛ በዕሎም እዚኣ ከምዚኣ ክገብራ ከለኹ እዚኣ ንድሕር ከምዚ ገይረያ ከምዚኣ ንድሕር ገይርያ ሓንቲ ኣዳለያ ዘላ ወፅያ ሳ ይትምለስ ኒያ ሶ እንድሕር ፀኒሐ ከዓ እንተቢልያ ክልተ ከኒና ከይደን ብላሽ እንታይ ይገብር ከም ዘለኹ ይፈልጥኒ ሕጂ ቅድሚ ምኽፋትካ እንታይ ክትገብር ኣለካ ነታ መድሃኒት ሒዝካ ናብ ሰብ ሞያ ቀሪብካ እዚአን መፅአና ኣለዋ ሞ ብኸመይ ክጥቀመለልካ ክዛራ ትላለ ብዙሕ ረቁም ዘገጥመ ካብቲ 120 ሱሳ እዚ ሱሳ ተጠቂምካሉ ምስ በልካ ዋ እንታይ ክጥቀመሉ ትማለኒ መፅ ይብለ ኣበዳ ክዶት ዝገብራ ከምኡ ዝበሃል ነገር የለን ክትንክፋ ይብልካ ንዚኣ ትኺልካ ናብ ሰብ ሞያ ሒዝካያ መፅኢኻ ተዘራሪብካ ክንደይ ሒዛ ከም ዘላ ፈሊጥካ ደብተርካ ሒዝካ ኢኻ ትጠቀሙ

0: ዓድና ስንበር ቀደመ ሸኻ ዝኸበሮ ሒዘን ሂር የንብላሉ ነይረ
1: ኣየ ደሞ ሓሸው ንበለሉ ናይ ወናማት

ከላ 12 ጋይሽ ነታ ማዓድ እንድሕር ከቢቦማ ከክንደይ እንቋቁሖ ከክንደይ ዓጥሚ በፅሖምሞ ሓሓትብስ ሓንቲ እንቋቁሖ ሓንቲ ኸዓ ዓጥሚ ሓቀ ሕራ ሽዑ ማዓድ ምሽ ቕርብ ሽዑ ትጋሻ ንዓይ ንዕዛጓለ ወይ ከዓ ንሕዚ ወደይ ድሕሪ ኢለኩም ኣብቲ ጥቆኸትኩም ትበልዑ ዲኹም ከምዝገርኩም ኣይትበልዑ ዲኹም ስዓቀ ኣብ ሸናኽኩም እንዲኹም ትበልዑ ንሸናኽኩም ኣጣቕዕሉ በ ንሸናኽኩም ሕጂ ትባዓት ስለ ዝኾንኩም ንሸናኽኩም ኣጣቕዕሉ ሽዑኡ እቲ ጋሻ ሕጎስ ምሽ እቲ ጓሻ ሕጎስ እንቋቑሖ ብዓባያ ሃህመብል ሃህብል ሃህብል ሃህብል ነታ እንቋቑሖ ኣኾልስ ኮንስኩም ዶ ሓይኹ ሕጂ ሓይኹ ንሓይኽስ ከመይ ሞ ጥዑም ደናይ ማማ ጥዑም እዩ ስዓቀ ዳሕራይ ከዓ እቲ ሓደ ጋሻ ከዓ ሕጎስ ምሽ ዓፅምልዕል ኣቢሉ ከዚኣ መበር ከዚኣ ብወደድኩም ኣቐብል ንብላዓፅ ከመይ ጥዑም ዶ ሕራ ሕጂ እንታይ ክነግረኩም ደለ መሲሉኩም ደርሆ ንዝግንን ንፋኒኖም ጥራይ ኮነ እንቋቑሖ ኣጠቅም መን ፕሮፌሰር ዝኸውኒ ፕሮፌሰር ዶክተር ዋ ፕሮፌሰር ዶክተር ዝኸውን ካልኦትካ ኢንጂነር ትኾኑ ከዓ ኣለኹም ዶ ሕራይ ሽዑኡ ኸውን ምስኮንኩ ክነግረኩም ነቲ እንቋቑሖ ኣብ መድሃኒት ይኣቱ ኣብ መድሃኒት ክትእትውዎ ኢኹም ኣብ ሻምቦ ምሕፀብ ርእሲ ከም ዝመግበሩ ሻምቦ ነብስኹም ትሕፀቡ ድምሓቀ ሻምቦ መትሓፀቦ ኣብ ሻምቦ ምሕፀብ ነብሲ ክኸውን እዩ ካልእ ከዓ ናብ ምንታይ ይኸውን መሲልኩም እንድሕር ዓብ ካምፓኒ ናይ ባስታ ስፓጌትን ማኮረንን ክትገብሩ ይኹም ይስዓቀ ኣጣቑዕሉ ሞ ነቲ ካምፓኒ ክመፅ ይጀም ኣጣቑዕሉ ሞ ሽዑኡ ነቲ እንቋቑሖ ኣብትእትዎ ኣብ ስፓጌቲ ሽዑታ ማሽን ስርሕ ስርሕ መሰበለቶ ኣብ ገዛና ምስ መፅእ ፅቡቅ መሰኸሸነ ፓስታ ስፓጌቲ ዝመቱ መልዕል እዩ ኢዘ ልዕል ሕጂ ንጠቕልል ስፓጌቲ ሞ ንጠቕልል ንኸልሰስ ጥዑም ዶ ኩሉ እዚ ክትገብርዎ እንዲኹም እንቋቑሑ ንምላዕ ጥራይ ይኮነ ንመድሃኒት ይኸውን ንሻምቦ ይኸውን ንዲኤምከ ይኸውን ሕጂ ቓቓዊት ደርሆ ክደርፍ እንዲ ሓንቲ ደርፊ ንኣብነት ሓንቲ እንቋቑሑ ንድሕር ወሊዳ ከመይ ትበሉ ይመስለኩም ከምያት ከምዚ በር ከምዚ ኣግበሩ መክሉ ተቐሪብኩም ኣለኹም ተቐሪብኩም ሓደ ክልተ ሰርሶ ሓንታ ሓደ ክልተ ሰርሶ ማንታ ከዓ ትወልድ እኳ እንቋቑሖ ሪኢኹም ትወልትነ ማንታ እንቋቑሖ እንድሕር ማንታ ወሊዳ ከዓ ሕጉስ እንያ ትብል ክልተ ግዜ ፓቅማቅ ትብል ቆፅረልኩም ይሕራይ ተቐሪብኩም ከምዚ ግበሩ ሓደ ክልተ ሰለስተ ደቂስ ማለትኩም ከምዚኩም ገለኹም እሙ ደቂሶም ተቐረቡ ሓደ ክልተ ሰለስተ ተቐረቡ ሕራይ

0: ሰላም ሰላም ሰላም ሰላም ኣብ ውሽጥን ኣብ ወፃእን ትርከቡ ኩልኹም ደቀይ ከመይ ኣለኹም ኩልኹም ስድራ ቤታት እምበኣር ልክ ኣብታ ሰዓትና ሕጂ ከዓ መደብና መደብ ባህለዊ ቆልዑ ሒዝና ከተፍ ኢልና ኣለና። በብዓይነቱ ንዓኹም ዕግብ ንብሎ ከዓኒ ቀሪብና መፂና ኣለና። መጀመርያ ብሓንቲ ሙዚቃ ክጅምረሉ
1: 12 እንቋቑሖ ድሕ

ነበረ እያ ነበረ ኣብ ሓደ ስድራ ሓደ ንፉዕ ተማሃራይ ምእዙዝ ብስድርኡ ይነብር ነበረ። እቲ ተማሃራይ ንግሆ ተሲኡ ዓራቱ የንጽፎ ኣፉ ይጉጽጉጽ እሞ ቁርሱ ይበልዕ ነበረ። ድሕሪ ቁርሲ ኣፉ ብኮልጌትን ብራሽን ብግቡእ ይሓጽቦ ነበረ። ንኣሽቲ ኣሕዋቱ ናይቲ ንፉዕ ተማሃራይ ዓብዪ ሓዎም ዝገበሮ እናገበሩ ይዓብዩ ነበሩ። ኣቦናደን እቶም ቈልዑ ወትሩ ሕጉሳት እዮም ዝነበሩ። ኣቦ ካብ ገዛ ወፊሩ ንምሉእ ስድራ ዘብልዕ ዘስቲ ዘኽድንን ኰታ ነታ ገዛ ዘድልያ ናውቲ ብዘይገለ ይቕርበሎም ነበረ። ኣደ ድማ ንዝመጸ ኣስቤዛ ብግቡእ እናማቓርሐት እናካወነት ንምሉእ ስድራ ተከፋፍሎ ነበረት። እታ ስድራ ምዕርግትን ብጎረባብቲ ወትሩ እቲኣባም ስድራ ቤት እያ ዝነበረት። እታ ስድራ ካብ ዘለዋ ንጽጉማት ትሕግዝ ንርኹባት ተተባብዕ ናይ እንዳማታ ጭንን ዘይትብል እርምቲ ስድራ ቤት እያ ዝነበረት። ኩሉ ነታ ስድራ ዝፈልጣ ሰብ በታ ስድራ ክሕበንን ብኣኣ ክዕልልን ከም ኣብነት ክጠቅስን ይውዕል ነበረ። እቲ ምእዙዝ ተማሃራይ ንሕዋቱ ልክዕ ከምኡ ንክኾኑ ለይቲ ምስ መዓልቲ ይምዕዶም ነበረ። እቶም ወድን ጓልን ይሕዋቱ ልክዕ ከምኡ ማለት ከም

0: ሙሉእ ሽምክም ሃሊ መጀመርያ
1: ሙሉእ ስመይ ዶክተር ኣርሴማ ሃይለ ኣበሃል ኣመሓዳሪት ከተማ ኣፍዓበት
0: ኣመሓዳሪት ከተማ ኣፍዓበት ዶክተር ኢኸ ከዓ ኣፍዓበት ብሓንቲ ንፍእቲ ዶክተር ትመሓደር ኣላ ማለት እንድዩ ዝኾነ ሕንቅል ሕንቅል ተይ ገለለክ መኽፈት ሸውሃት ትኸውን እንታይ
1: ኣለክሕንቅል ሕንቅል ተይ
0: ሰናብ ሰናብ እተይ
1: ቀያሔ ግን ሓዊ ኮንኩን ማይ ኣለኒ ግን ቀላይ ኣይኮንኩን ከባቤ ግን ከዓ ዓለም ኣይኮንኩን
0: ቆቆ ኣይኮነትን ተደረር ይብል
1: ኮሚደረ
0: ከመይ ማለት ደስከ ገለፅ እያ
1: ኮሚደረ ሕብራ ቀይሕ እዩ ግን ሓዊ ኮነትን ማይ ኣለዋ ግን ከዓ ቀላይ ኣይኮነትን ከባብያ ግን ከዓ ዓለም ኣይኮነትን
0: ብራዎ እዛ ጓሊ ትገምና
1: ሕንቅል ሕንቅል ተይ
0: ሰናብ ሰናብ ተይ
1: ክትኣቱ ከላ ፀጊባ ትኣቱ ትወፅእ ከላ ከዓ ጠሚያ ትወፅእ
0: ኣንጭዋ ኣይኮነትን ተደረሪ
1: ጅርባ
0: ጅርባ ጅርባ ብኸመይ እዩ ኣብ ምንታይ ይስቀል
1: ኣብ ኣድጊ
0: ኣብ ኣድጊ ይስቀል ሕጂ ስከ ነገር እያ ከመይ ማለት ከ
1: ከም ማለተይ ሲ ምክንያቱ ጅርባ ንገዛና ከነእትዎ ከለና ወይ ከዓ ናብ ዝኾነ ቦታ ክንወስዳ ከለና ማይ መሊና ኢና ንወስዳ ናብቲ ዝነበርናዮ ቦታ ክንመልሰ ከለና ግን እቲ ማይ ስለንቀድሖ ማይ የብልና ስለዚ ጠሚያ ትወፅእ
0: ብራዎ እዛ ጓለይ ንፍዕቲ ብራዎ ብራዎ ኣብ ቁፅሪ ሓደ ቤት ትምህርቲ ሰውራ ቤት ትምህርቲ ሰውራ መበል 50 ዓመት ክበዓል እዩ ኣብ ቁፅሪ ክልተ ስርዓተ ሞስኖ ራእየ ሓዚ ስርዓተ ሞስኖ ኣብ ቁፅሪ ሰለስተ ሓወልቲ ታንክታት ኣባፅዕ ዘለዋ ሓዚ ኣብ ቁፅሪ 4 መቃብር ሓርበኛታት ኣብ ሻምቡቆ ማለት እዩ ኣብ ቁፅሪ 5 መጓዓዝያ ኣግማል ከዓ መጓዓዝያና እየ ሄራይ ኣብ ቁፅሪ 6 ሪፈረንደም ክምረፅ ከሎ ማለት እዩ ኤርትራ ዶ ትደልዩ ካልእ ቁፅሪ 7 ናይ ፀባ ከብቲ ዕነዋለ እዚአን ናይ ፀባ ከብቲ ርኢኽየን ኣብ ቁፅሪ 8 ተጋደልቲ ኣለዋ ደብ ርእስኺ ሒዝክለኺ 20 ሰከንድ ለክ መረፂ ቁፅሪ ኣይነይቲ 8 ሕራይ ቁፅሪ 8 ምስ መፀት ክትመልሲኺ ቃዕ ኢላ ክትመፅያ እንታይ ነራ
1: ተጋደልቲ
0: ነራ ትኸውን ትኽእል እያ እንታይ ነራ ኣይፈለጥኩን ትምልለኺ ዶቶረ ዶክተር ከዓኒ ትኸውን ከዓ ትኽእል እያ ተጋደልቲ ብድሕሪቲ ክመፅእ ክደለኺ ተጋደልቲ ተነራ 20 ኣለኪ ነጥብታት 20 ነጥቢ ረኪብ ክለኺ ማለት እዩ

0: ሽዱሽተ ተመሊስ ክሶሳ ኾነልክ እዩ ተቓጭላ ተጋደልቲ ፈሊጥክያ ብጣዕሚ ንፍዕቲ ፈሊጥክያ ሕራይ ቀፅሊ
1: ቁፅሪ ሓደ
0: ሓደ ኦኬ ቁፅሪ ሓደ ቁፅሪ ሓደ እንታይ ነበረት
1: ቤት ትምህርቲ ሰውራ
0: ቤት ትምህርቲ ሰውራ ኣብ ቁፅሪ ሓደ ቤት ትምህርቲ ሰውራ ቤት ትምህርቲ ሰውራ ኣበይ እዩ ነይሩ ቀደም ኣብ ሳሕል ኣብ ሳሕል ነይሩ ዜሮ ድበሃል ክትፈልጥዎ ምእንቲ ቤት ትምህርቲ ሰውራ ኣብ ዜሮ ኣብ ሳሕል ነይሩ እዛ ጓለይ ተደኣ ነይረ ከዓ ዕስራ ነይሩኪ ዕስራ ተደሚርና ኣሉ ኣርባዓ ኮነልኪ ቤት ትምህርቲ ሰውራ ቤት ትምህርቲ ሰውራ ከይትርስዒ ኣበይ ከም ዝነበረ ኣብ ሳሕል ኣብ ዜሮ ዝበሃል ቦታ ሕራይ ቀፅሊ ቁፅሪ ዋይ ኣካይዳ ሕራይ
1: ስርዓተ መስኖ ስርዓተ መስኖ
0: ስርዓተ መስኖ ሕራይ ስርዓተ መስኖ ተነይረ ከማ ድያ እንዲዒ ተወዳደሩ ከዓ ምሳና ምሳና ተወዳደሩ ዶቶረ ትርእዋ ኣለኹም ሓያልያ ትመስል ደላ ተወዳደሩ ምሳና ን ስርዓተ መስኖ ሕራይ ስርዓተ መስኖ ሓዚ እንደገና
1: ቁፅሪ ሸውዓተ
0: ቁፅሪ ሸውዓተ ቁፅሪ ሸውዓተ ኢላላ እንታይ ነይራ
1: ናይ ፀባ ከብቲ
0: ናይ ፀባ ከብቲ ናብኡ ክትርኢ ናይ ፀባ ከብቲ ድ ናይ ፀባ ከብቲ ናይ ፀባ ከብቲ ተነይራ መሊስኪ ኣለኹ ንትኢ ኣነይፈለጥኩን ተነራ ክትቃጨልያ ናይ ፀባ ከብቲ ተነራ ክንሪኣ ኢና ናይ ፀባ ከብቲ ናይ ፀባ ከብቲ ልከ ሕጂ ሳዕቢ ኣለክ ገና ክልተ ኣለክ ብሕጂ ሽዱሽተ ኢልክለኸ ሽዱሽተ ኢላ ኣላ ሓዚ ንስኻትኩም ከዓ ተወዳደሩ ምሳና እንታያ ነራ ሽዱሽተ
1: ሓወልቲ ታንክታት
0: ሓወልቲ ታንክታት ሓወልቲ ታንክታት ሕሰብ ኣይኮነትን ኣጆኸዩ ጋዕ ኣብለኺ ከደት ከለ ኣጆኸዩ ሓወልቲ ታንክታት ኣይኮነትን ተቐፂላ ተቐፂላ እንታይ ኣነ ራስከ ሪፈረንደም ሪፈረንደም ድሕርና ፅነት እዚ ምርጫ ነይሩ ኣብ 93 ድሓን ሓንቲ መወዳእታ ተሪፋት ክላ ግን ፅቡቅ መፅ ክለኸ ናይ መወዳእታ 5-3-4 ኣለኪ 5-3-4 መረፂ ደስ ዝበለኪ ሓሲብኪ ናይ መወዳእታ ምስ መረፀት ምሳና ክትወዳደሩ ኢኹም ጆኺ 5-3-4 ሓሙሽተ እንታይ ነራ
1: መጓዓዝያ
0: መጓዓዝያ እቶ መጓዓዝያ ማኸይን ድዮም እንታይ ድኣ
1: ኣግማል
0: ኣግማል ድ ክርአና ድሕሪ መጓዓዝያ እንተ ክንደ ሓምሳ ለክ ማለት ትሽዑ ዋ ብጣዕሚ ንፍዕቲ ዶቶረ ተምፂ ክያ መጓዓዝያ ሓምሳ መጓዓዝያ ገመል ሕጂ እንታይ እዩ ኣብ ሰውራ ኣበርክትኡ ነይሩ ዓብ እንታይ ና እዩ ሕጂ ዘሎ ገመል ኣርማና ኣርማና ኮይኑ ኣበይ ኣበይ ይርከብ ንኣብነት ክላ ከብ ድራክዮ ኣብዚኣ ኣላ ዶ ኣብ ቲቪ ኣራሓቀ ኣላ ካልእ ከ ኣበይ ኣላ ክትብል ከለካ ምሽዑ ነፋሪቱ ትከይድ ከለካ ሽዑ እንታይ እዮም ዝሓትካ ኣብቲ ኣየርፖርት ታሴራ
1: ሓንቲ
0: ካልእኸ ብዘካ ታሴራ ፓስፖርት ከይትርስዕያ ፓስፖርት ድሕረ ይብልካ ናብ ዝኾነ ዓዲ ትኸይድኒ ሓረይ ኣብታ ገመልካ ኣሎ ሓረይ ዶ ብራቦ ዘጓለ

0: ሃራይ እንኳዕ ድሓን መጻእ ክዛ ጓል
1: እንኳዕ ድሓን ፀናሕኩ
0: መደባህለ ቆልዑ ትፈት እያ ዶ ኳዕ ፈተኽ እያ ንሕና ከዓ ስለንፈትወኪ ፀዊዕናኪ ሕጂ ሙሉእ ሽምኪ
1: ኣነ ዶክተር ሪም ሳሙኤል ይበሃል ዞባ ደባ ቅሕ ይበሃል
0: እንታይ ይኽብኡ
1: ይሰርሕ

ሪፈረንደም ብራዋ ምክንያት እዚ ተጋደልቲ ባሓይ ቡምቡምቦም ኣቢሎም መሰውፅዎም ስኒ ስቕ ኢሎም ክሳ ይግበርኑ ንሕና ንፈትዋ ኢና ዓድና ምርፅ ሪፈረንደም ናፅነት ኮይና ሪፈረንደም ብጣዕሚ ንፍዕት ሰጓል ሕጂ ናይ መወዳእቲ ሓንቲ ላትክ ሓስቢ ክልተ ሰለስተ ኣርባዕተ ኣለክ ክልተ ሰለስተ ኣርባዕተ ኣለክ ሓንቲ ካብዘን ሰለስተ ሕሰብ ቅድም ናይ መወዳእታ ሳ ተምፂኺ እያ ሙሉእ ንስኹም ከዓ ምሳኸይ ሙሉእ ኣምፂኹም ዶ ከምኣ ቀሪብ ከለኹ ሙሉእ ከተምፅሕራይ ምረፂ ክልተ ሰለስተ ኣርባዕተ ኣለክ ኣርባዕተ ኣርባዕተ እንታይ ኔራ መፅሓብ ጆኸ ኣጆኸ ኣጆኸ ፋኑስ ብርክሊሎ ፋኑስ ብርክሊሎ ካልአተ መቃብር ሓርበኛታት ፋኑስ ብርክሊሎ ትብል ናይ ሰማዕታት ደርፊ ላብሻቀ ናይ ተፎኑ ደርፊ ፈሊጥ ያ ከዓ ላዓይነት ዜማ ገይረ ፋኑስ ብርክሊ ቆብ ተቢልክያ ኢለ ሓጊዘክ ነረ ግንዳሓን ኣምፂኺ ሓምሳ ኣምፂኺ ኣለኺ ኣረይ ሓምሳ ነጥብታት ኣምፂኺ ብራዕ ዛጓር ንፈጥ እዩ

ከመይ ነበረ ዓጊብኩም ዶ ናይ መወዳእታ ሰቂለይ ከይድን ሕጂ እውን ሓንቲ ሙዚቃ ሓንቲ ደርፊ ክጋብዘኩም እዞም ደቀይ ጀባዕ ንዓኹም

0: ውሑያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ተሓድሽ በሪ ማለት እዩ።
1: ኣብ ሕብረተሰብናን ዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ከምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
2: መደብ ሚሳል
3: ኣብ ቀረባ እዋን ኣብ ኤርቲቪ

ሰላም ከመይ ትኾኑ ክቡራት ተኸታተልቲ ፈነወ ዋልታ ቲቪ ሚኒስትሪ ምክልኻል። ሎሚ እውን ከም ወትሩ ትሕዝቶታት መደብና ኣዳሊና ኣብ ሰዓትና ተረኺብና ኣለና። መደብና ፈሊሙ ክሳብ ዛዝም ምሳና ሓቢርኩም ክትፀንሑ ብክብሪ ንዕድም። ፈለማ ኣዳሊናልኩም ዘለና ትሕዝቶ ሰራዊት ኣብ ሕውየት ሃገር ኣብ ትሕቲ ዝብላ ርእስቲ ዝተዳለወ ብኣባላት ሓለቓ ጠቕላል ስታፍ ሓይልታት ምክልኻል ዝተኻየደ ናይ ምግራብ ዕዮ ክኸውን ሓቢርና ንከታተሎ።

ሕይወት ወዲ ሰብ ኣብዛ ምድሪ ምስ ዝነብሩ ዝተፈላለዩ ሕይወታውያን ዘለዎ ምትእስሳር ጥቡቕን ግድነታውን እዩ። ስለዚ ድማ ንሕና ደቂ ሰብ ነዚ ተፈጥሮ ዝወደኖ ዝምድናን ምትእስሳርን ሓሊናን ኣኽቢርናን ክንነብር ከም ዘድልየና ተፈጥሮ ባዕሉ ይምህረና ኣሎ። ብሕይወት ክንቅጽል እንተ ደኣ ኮይና ድማ እቲ ተፈጥሮ ዝሰርዖ ሓድሕድ ናይ ምምርኳስን ምጥቕቓምን ሕጊ ክንጥሕስ ከም ዘይግባእ ንፈልጥ ኢና። ሓደ ካብቶም ተፈጥሮኣዊ ውህበታት እቲ እንተሃልዩ ንኹሉ ህይወታዊ ዘርብሕ፣ እቲ እንተዘይሃልዩ ድማ ንኹሉ ዝጐድእ እቲ ጸጋ ዝኾነ ገረብ እዩ። ስለዚ እዩ ድማ ኣግራብ ወሰንቲ ክፋል ህይወት ወዲ ሰብ ብምዃኖም ተኣሚንሎም ናይ ምግራብ ንጥፈታት ብሰፊሑ ክሰላሰል እንርእዮ። ኣብ ሃገርና እውን ወላ እኳ ብዙሕ ዝተርፈና እንተሃለወ ነቲ ቐላጥ ክፋል መሬትና ብኣግራብ ንምሽፋን ብኣላይነት ሚኒስትሪ ሕርሻን በዓል ስልጣን ኣግራብን እንስሳ ዘገዳምን ዝሰላሰል ዘሎ ቀጻሊ ናይ ምግራብ ሕማም ብቐሊሉ ዝረአ ኣይኮነን። ሓይልታት ምክልኻል ኤርትራ ኣብዚ ይጽንሓለይ ዘይበሃሎ

0: ሃገራዊ ናይ ሕውየትን ምግራብን ዕማም ናይ ገዛእ ርእሱ እጃም ካብ ምብርካት ዝብኽሩሉ ግዜ የለን። ቤት ጽሕፈት ጠቕላሊ ሓለቓ ስታፍ ሓይልታት ምክልኻል ኤርትራን ክፍልታቱን ዘካየዶ ናይ ምዝላይን ምትካል ኣግራብን ስራሕ ከዓ ናይዚ መርኣያ እዩ።
1: መጀመርያ ክብገስ ከሎ ከባቢ ቤት ጽሕፈት ንዘሎ ኸፋት ቦታታት ብኣግራብ ኣልሚዕካ ቀጠልያ ንምግባር እቲ ሓሳብ ተበጋጊሱ እሱ ኣድማዓ ኮይኑ ክሳብ 45 ዓመት ምስ ከደ ግን እቲ ሃገራዊ ወፍሪ ናይ ልምዓት እውን ስለ ዝመፀ ኣብቲ ወፍሪ እውን ተሓዊስና እቲ ናይ ስራሕ ልምዲ እቲ ቀጠልያ ናይ ምርኣይ ባሃገ ስለ ዝፀንሐ ከዓ ብኣድማዓነት ከይትኾንብሎ ንኽእልና እዚ ብጣዕሚ ፅቡቕ ዝኾነ መደባት ይካየድ ኣሎ ሕጂ
2: እዚ ኣብዚ ትሪእዎ ዘለኹም ኣባል ብላንስ ድሌት እዩ ዓሚ በዕሊ በጊሱ ወቲ ኣባል
3: ምልማዕ ከም ነፍሰ ከፍ ኤርትራዊ ኣብ ምልማዕ ተዋፊሩ ዘሎ ከባቢኻ ቀጠልያ ንምግባር ንሕና ኣቐድም ኣቢልና ኣብ ከባቢ ቤት ፅሕፈትና ኢና ጀመርና እዚ ቤት ፅሕፈትና ሪኢኹሞ ተኾነዮም ኩሉ ለሚዒ ዕምባባ ዘሎ ዕምባባ ዝኾነ ኣታክልቲ ካብ ዝብላዓን ዘይብላዓን ጌርና ኣልሚዕና ኢና
4: እዚ ስራሕና ድማ ዳርጋ ካብ ንጅምር ሓሙሽተ ዓመት እዩ ምግራብ ካብ ንጅምር ዝኣሃዱ ዓመት ዓመት ከዓ ከም ዝትሪእዎ ዘለኹም ዳርጋ ገሊኡ ውን ፍርኡ ንሪኢ ኣለና ኣብ ድብፃሕ በፂሑ ሲ ናብ ሓቂ ነብሎ ኣለና ማለት እዩ
0: እዚ ኣሃዱ በቲ ኣቐዲሙ ክገብሮ ዝፀንሐ ናይ ምግራብ ንጥፈታት ንኸባቢኡ በብዓይነቶም ኣግራብን ፍረታትን ብሓምላይ ትርኢት ሸፊኑ ኣብቲ ብደረጃ ሃገር ዝሰላሰል ዘሎ ናይ ምልማዕ መደብ ድማ ኣብ ዝሓለፈ ዓመት ካብ ከባቢኡ ምሕድግ ኢሉ ኣግራብ ተኺሉን ኣጽዲቑን ክከናኽን ድሕር ምጽናሕ ሎሚ ዓመት ድማ ቅድሚ ዝናብ ምምጽኡ ብዘይምቁራጽ ን10 መዓልታት ዘላን ጐዳጕድን ኣዳልዩ ድሕር ምዝዛም ዝናም ኣብ ዝመጸሉ ፈልስታት ቀላሚጦስ ተኺሉ ይርከብ
3: ብቕድሚ 3 ሰሙን ኩዓትና ጉድጓድ ከባቢ 1500 ንኸውን ነይሩ ትማሊ እቲ ከባቢ 950 ተኺልና ሎሚ ከዓ ንዝተረፈ ተኺልና ከባቢ ልዕሊ 1300 ንኸውን ማለት እዩ ተሓዲሽ ተኸልና ካልእ 3200 ንኾን ፈልሲና ምፅና ነርና ነዚ ዝተረፈኻ ካብ ዓሚ ፅቡቕ ዘይኮነ ዝነቐፀ መተካእታ ጌርናሉ ጠቕላላ ልዕሊ 3200 ተኺልናና ናይ ትማልን ናይ ሎምን
1: ጎዳጉድ ፅራሕ ዘይኮነ ቀናታዊ ዛላን ጎዳጉዲ ና ክዒትና ስለዚ ኣዳሊና ፀኒሕና ሕጂ ከዓ ማይ ጥም ሰለም ሳረመኻኒ ምትካል ዝጀሚርና ዳርጋ ምውዳእ ንርከብ ኣለና
5: ንሽቆልሊ ምናነብቱ ኣዋልና ይኮነ ገብል 5 ሰናዋት ተገቢእ ትሉ ኣንባትናሁ ዳኽላ ማእስከርና ዲቡ ንሸጋ ኣለና
6: እዚ ስራሕ እዚ ፈለማይና ዘይኮነስ ቅድሚ 5 ዓመት ኢና ጀሚርናዮ ውሽጢ ማዓስከርና ምስ ገረብናን ኣፀባቕናን ሕጂ ናብዚ ከባቢ መፂና ዓሚ ክሳብ 8,000 ዝኾውን ፈልሲ ተኺልና ኣብ ፅቡቕ ኩነታት በፂሑሎ ሎሚ ዓመት ድማ ክሳብ 12,000 ዝኾውን ፈልስታት ክትከል መደብ ወፂሎ
5: በርናጅ ፋግር ኣላ
2: ዓሙ ተመሳሳሊ ኣብዚ ከባቢ ዝትሪእዎ ዘለኹም ኣብዚ ከምኡ ዓይነት መደብ ኣካይድና የርና ፅቡቕ ፀዲቑ ኣብ ፅቡቕ ኩነታት እዩ ዝርከብ ዘሎ ካብቲ ናይ ዓሚ ከዓ ዝያዳ ይሓይሽ
1: እቲ ሓሳብ ናይ ምግራብ ማለት ልምዲ ነዊሕ እኳ ተገበረ እዚ ናይ ለምዘበን ነካይዶ ዘለና መደባት እውን ፍሉይነቱ እንታይ እዩ ማይ ከይሃረም እንከሎ ጉዳጉድ ምድላው ሕጂ እዚ ብተፈጥሮ እቲ ስራሕ ቁርብ የኽብዶ እዩ ምክንያት መሬት ማይ ከይለ ስለትኩዕቶ ናይ ሓጋይ ኩዕታ ስለ ዝኾነ ቁሩብ ትርር ይብል ስራሕ ግን ቲ ሓሳብ ክመፅእ እንከሎ ካብቲ ዓም ዝነበረና ተመክሮ ይተበጉሶ ዓሚ ኣብ መወዳእታ ክረምቲ ስለ ዝሓዝናያት ስራሕ ወላ እኳ ናይ መስከረም ማይ ስለ ዝሃረመት ገረብ ፅቡቕ እንተፀደቐ ግን ኣጠራጣረ ምኾነ ነይሩ ዝብል ግምታት ነይሩ ማለት ማይ ደንጉ እንተዘይሃርምሲ ምፀደቐ ዶ ዝብል ስክፍታታ ስለ ዝፈጠረ ሕጂ ተሓሳብ ብቆንዶ ካብቶም ኣባላት እዩተበጊሱ ኣብ ክንታ ጥርጥር ንኣቱ ኣቐዲምና ነቲ ጉድጓድ ማይ ከይሃረመ ንከሎ ንክዕቶሞት መጀመርያ ዝሃረመ ማይ ኣብ ምትካል ንድሕር ውዒልናዮ እቲ ገረብ ብዘተኣማም መንገዲ ክፀድቕ ክእል ክሳብ ዝደለየናዮ ከዓ ብዙሒ ገረብ ክንተክል ስለ ዘኽእለና ብእዋኑ ይጀመር ዝብል ሓሳባት ካብቶም ኣባላት ይቐሪቡ
3: ብእዋኑ ስለ ዝሓሰብናሉ ካብ ናይ ዝሓለፈ ዓመት ዝነበረ ጉድለታትና ርኢና ብእዋኑ ፀሓይ ከሎ ኢና ኩዒትና ጎደጉድ ሕጂ ከ ማይ ስለ ዝመፀና ክንተክል ከዓ በቂዕና ኣለና
7: እጀማምሩ ንዊሕ ዓመት ዝገበረ 6 ዓመት ዝገበረኒ ካብኡ ግን ዳርጋ ከም ለብዘበን ኣይተገበረን ከመይ ዓሚ ኣብ ፍርቅ ናይ ክራማት እዩ ተገይሩ ንበዝሕ ማይ ሓሊፉ ይፅን እዩ ሎሚ ግን ቅድሚ ማይ ምህራሙ ዛላ ተኸይዱ እቲ ማይ ኣብ ትሕቲ ቁፅፅ ርኣት እዩ እዩ ናብ ዘርኢ ክቕፅል
1: እጂ ክልተ ነገራት እዩ ፈጢሩ ንሱ ሓደ

ማእቶት ኣልሚድዎ ነቲ ሰብ ካልኣይ ከዓ እቲ ዝተዘረግራብ ምስ ዓበየ ተስፋ እውን ስለ ዝበካ ልሙዕ ኣከባቢ ምፍጣር ባዕሉ ሓጎስ ባህታ ስለ ዘሎ ድሕነት ናይቲ ከባቢ ከዓ ስለ ዘረጋግፅ ኩሉ ሰብ ተቐቢሎ ሕጂ ከምዚ ዓይነት ባህጊ ኣብ ዝሕደረሉ ኣብ ዝተለዋመደሉ ግዜ እዚ ናይ ሃገራዊ መደብ ምግራብ ከዓ ምስ መፀ ኩሉ ሰብ ብድሌት ብተወፋይነት ባድማዓነት ዝሳተፍ ኣሎ ብሓቂ ከዓ ዓብዪ ለውጢ እያ ኣብቲ ከባቢና ምፅ

0: ንሓይልታት ምክልኻል ኤርትራ ብሓፈሻ ምዕቃብ ተፈጥሮኣዊ ከባቢ ብፍላይ ድማ ምግራብ ክንየቲ ንግርማን ሕውየትን ተፈጥሮ ዘበርከቶ ዓብ እጃም ምስ ቃልሲንና ጽነት ምዕቃብ ልዕላውነትን ዝተኣሳሰር ረዚን ትርጉም ኣለዎ። ነዛ ዘኽብራን እትኽብሮን ሃገር ሙሉእ ብምሉእ ንኽውንን ኣብ ዘሕለፎ ዓቕሊ ዘጸንቀ ቃልሲ ኣሽሓት ስዋኣት ክፊል እዩ። ብዘይካዚ እውን ኣብቲ ደምና ብርሃጽና ዝብል መሪሕ ጭርሖ ህዝባዊ ግንባር ይኹን ሰራዊት ኤርትራ ኣግራብ ኤርትራ መድሕን ብምዃን ሕይወት ኣሽሓት ዜጋታት ዓቂቦምን ቃልሲ ንኽቕጽል ዓብ እጃም ኣበርኪቶምን እዮም። ኩልቲ ብሓይልታት ምክልኻል ኤርትራ ዝግበር ናይ ምግራብ ንጥፈታት ከዓ ስለ ህዝቢ ኤርትራ፣ ስለ ሕድሪ ስዋኣት፣ ከምኡ ድማ ስለ ተፈጥሮኣዊ ውድንነት ክኸውን ግድን ይገብሮ።
1: ንሸባብ ንሰርሕ ኣላ ምና ቀደሙ ላዓለው ኣባሃቱ
2: እዚ ኣብዚ ዘሎ መንእሰይ ነቶም ንዕኡ ዝወለዱን ብስራሕ ኣብዚ ደረጃ ዘብፅሑን ኣቦታቱ እናረኣየ ብዓብ ሓቦዩ ዝሰርሕ ዘሎ። ዕላማ ናይ ዝማእቶት እንታይ ምዃኑ ጽባሕ እዚ ዕንጨይቲ ንሃገር እንታይ ከም ዝጠቅም ጽቡቕ ገይሩ ስለ ዝፈልጥ ብምሉእ ልቢ
1: ይሰርሓሎ።
3: መጀመርያ ኣግራብ ክንብል ከለና ሂወት ዘለዎ ነገር ማለት እዩ። ሂወት ዘለዎ ነገር ክንብል ከለና ከዓኒ ሂወት ዘርዩስ ንዓና ሂወት ዝበና ማለት እዩ። እዚ ክንብል ከለና ንሕና ኣብ ዝታሕትሎ ከም ዝትሪእዎ ዘለኹም ኣብ ክነዕርፈሉ ድግ ደለና ግዜ ድዩ ሰብ ክስታይ እንድሕር ኮይኑ ድዩ ብዓብዩ ብዓብዩ ካብ ምቡሕጋግ ሓመድ ፍግረ መሬት ኩሉ ማዓድናት ማለት ካብ ከምኡ ይከላኸለልና ማለት እዩ። ነዚ ተረዲኡ ድማ እቲ ሰብ ብርድኢት ብሓሳብ ብተገዳድነት ገለ ዘይኮነስ ብርድኢት ብናቱ ሓሳብ ደስ ኢልዎ ብኒሕ ብሓቦ ከዓ ይሰርሓሎ ማለት እዩ።
4: እቲ መብፅዓኹም ኣለና ንቕፅሎ ኣለና ንብሎ ዓመት ዓመት ብግብሪ እውን ክነሰኒዮ ስለ ዘለና ትሕድሪ ብፆትና እዩዚ ሓንቲ ገረብ ትንፋስ ኣለዋ ሓንቲ ገረብ ክትወቅት ከለካ ብፆትካ ትዝክር እዛ መሬት እዚ ኣብ ዕፅምቲ ከም ተነደቐት መጠን ክነልምዓ ብዘለና ተኣሽሙ ንብገስ ኣለና ማለት እዩ።
1: ኣግራብ ትጥቕሙ በዘካቲ ማይን ሓመድን ዝዕቅመልና ነቲ ከባቢ ዝህቦ ፅባኣዊን ብቐሊል ዝግመት ኣይኮነን። ብዓብዪ እዚ ጎቦታት እዩ። ካብዚ ጎቦታት ዝተሸርሽሩ ዲጋታት እውን ኣብዚ ጥቃና ስለ ዘሎ እቲ ስልቴሽን ድበት ዝበሃል ንዑ ንምክልኻል ዓብዪ ኣበርክቶ እዩ ዘለዎ። ብዓብዪ ከዓ እቲ ኣብዚ ዘሎ መበቀላዊ ግራብ ዝጫዕ ትሪእዎ ዘለኹም እዚ ከናለ ኣብ ላዕሊ ኣብ ልዕሊ ንሕዛእ ተሰሪሕዎ እቲ ማይ ካብኡ ፐርኩሌሽን ገይሩ ዘሪቑ ነቲ ግራብ ዓብ ከም ዝኸውን ይገብሮ እዩ
5: ዘለና ናይ ምግራብ ባህሊ ኣብካ ብንቕሓት ዝተመርኮሰ እዩ። ምክንያቱ እዚ ቤት ፅሕፈት ሓለቓ ጠቕላልሳፍ ድሕሪ ኢልና ብዙሕ ግዜ ዝተማሃረ ሰብ እዩ ብደረጃካ ንንቓሕ ዘለዎ እዩ። ስለዚ ግበር ተባሂሉ ዘይኮነ እውን ኣብዚ 4-5 ዓመት ከም መምርሒ መፀና ዳ እምበር ሰብ ብተበግሶ ወሲኺ እዩ ዘተጉሮ ማለት እዩ። ስለዚ እቲ ጥቕሚ ኣግራብ እፈልጦ እዩ። ምክንያቱ እዚ ዓለም ዘለናዮ ብዓከና ዜና ዛረብ ብናህና ብና ውሽጢ ንፈልጦ ኣለና ዓለም ምስክሊማ ዋዒ ብዓብዪ ካ ኤርትራካ ኣብ ሓውሲ ሳህራ ስለ ትርከብ ንዓና ዝያዳ ምግራብ ከዓ የግድሰና። ብዓብዪ ግን ፖሊስ ናይ መንግስቲ እዩ ብዓብዪ ካ ናይ በዓል መዚ ምግራብን እንሳ ዘገዳም እንብሎ ብተኸታታሊ ብማዓከና ዜና ጎስጓሳቱ ስለ ንከታተሎ ወላ እዚ ኣባል ኣብዚ ዘሎ እውን ንዕኡ ፈሊጡ ኩሉ ኣቢሉ ይንፈልጥ ብዓብዪ ግን እቲ ምዕቃብን ሓመድን ዝበሃል ኣብዝ ሓለፈ ዓመታት መንግስቲ ኮምፕሊት ክስርሓሉ ስለ ዝፀንዐ እዚ ንቕፅሎ ዘለና እውን ክፋል ንእሽተይ ናውቲ እዩ
4: እና ኣብዚ ሓለፍትናን ታራናን ብሓንሳ ኢና ኣብዚኣ ንወፍር ብሓንሳ ንወፍር ብሓንሳ ንኣቱ ናይ ብሓቂ ዋርሳይ ከዓ ንሕና ተዓቕምና ኢና ንገብር እምበር ንሰውን ኣየትሕዙና እዩ ግን ንሕና ከዓ ኒሕ ሓቦ ምሻሎ እቲ ናይ ቀደመ ወንዊና ኣሎ ኣቦትኡ ማለት እዩ ምስ ደቀና ኣለና ኣይኣረግናን ኢና ንብሎም።
3: ደቂ ኣንስትዮ ክንብል ከለና ኣብዚ ካብ ዝረእኹን ማለት እዩ ብትሰምዖ ኣብ ምኩዓት ኣብ ባዴላ ምልዓል ገለስ ኩሉ ግዜ ብደቂ ተባዕትዮ ኒሕ ዘለዎም ገሊ ኢካ ትሰምዕ። ኣብዚ ክንርኢ ከለና ግን ከምዚ ክትርእይዎ ፀናሕኩም ወላተን ደቂ ኣንስትዮ ኣዋልድ ኢና ከይበላ ደቂ ኣንስትዮ ኢና ከይበላ ነቶም ኣወዳት ዳተመናጠላ ንሰሙን ንዓአን ከምኡ እንዳባራረዩ ሓወይ ሓፍተይ እናተባሃሉ ዝሰርሑ ዘለዉ ብኒሕ ዝሰርሓ ኣለዋ ኣዋላሰን ማለት እዩ።
4: ደቂ ኣንስትዮ ብጣዕሚ ሰርሓ የን ኩሉ ግዜ ከዓ ተወሃሂድካ ስለ ዝኾነ ብደይ ደቂ ኣንስትዮ መቕረት የለን ንሕና እውን ዝያዳ ኣብቲ ነገር ክዋስኣ ኢና ንተባብዐን ምክንያቱ ከምቲ ንሕና ዳዓበናዮ እቶም ብፆትና ንሕና ኣብ ጎኖም ተኮይና ኢና ዝያዳ ሓይሉ ዝረኽቡ ንሕና እውን ንተርር ሓቦ ንገብር እቲ ክንገብሮ ንኽእል ንምዕደን ንምልምለን ማለት እዩ ደቅና። ስለዚ ፅቡቅ እየ ንድዋስዓ
0: ህዝቢ እቲ ከባቢ ብወገኑ ኣቐዲሙ ኣግራብ ናይ ምትካል ዕዮ ከሰላስል ብምፅንሑ ብኣባላት ሓይልታት ምክልኻል ዝሰላሰል ምግራብ ተወሲኽዎ እቲ ከባቢ ንተዓዛቢ ባህ ዘብል ሓምላይ ትርኢት ወኒኑ ይርከብ። እቲ መደብ ዘቋርፅ ከም ዘይኮነ ድማ ካብ መራሕትን ኣወሃትን ናይዚ ሰናይ ተግባር ዝረኸብናዮ ሓበሬታ የመልክት። እዚ ናይ ምግራብ ስራሕ ብዝያዳ ንረብሓ ህዝቢ ዝገብሮ ዘሎ ስለ ዝኾነ ምስ ህዝቢ ናይተን ኣብዚ ከባቢ ዘለዎ ዓድታት ብምርዳእን ብምውሃድን እዩ ዝካየድ ዘሎ።
5: መጀመርያ እቲ ናይ ልምዓት መደብ ክወፅእ ከሎ ምስ ዓዲ ብምክኻር እዩ ትወፅእ። ኮሚቴ ልምዓት ናይ ዓዲ ምምሕዳር ናይ ዓዲ እቲ ክግረብ ዘሎ ቦታታት መጀመርያ እሳቶም እዮም ዝረግፅዎ። እሳቶም ረጊፆም ምስ ረኣይዎካ እቲ ክግረብ ዘሎ ቦታታት ነታ ኮሚቴ ልምዓት ናይ ቤት ፅሕፈት ይሕብሩ። ኮሚቴ ልምዓት ከዓ ናይ ገዛ እሳን ኡሳን ኮሚቴታት ሒዛ ትረግፆ መደባት ናይ ስራሕ ይወፅእ። ብመሰረት ዝወፀአ መደባት ናይ ስራሕ ከዓ እቲ ዕማም ይካየድ ማለት እዩ።
6: ምሶም ፅቡቅ ምርዳእ ኣለና። ምክንያቱ ኣብ ድሕረስ ቦታ ከይንተክል ኢልና ኣቐዲምና ንዖም ፀዊሕ ኢና።
5: እቲ ፅቡቅ ነገር ህዝቡን ምሳና እዩ ተበጊሱ። ብሓቂ ክንሪኦን ከለና ሕጂ እዚ ካብዚ ዘለናይ ኣብ ወሸነ ክምብራቅ እቲ ህዝቢ ዝኳዓቶ ቦታታት እውን ኣሎ። ኣጋጣሚ ኣብዚ ሓደ መዓልቲ ሕጂ ብሓደ ኣይወፈርናን ሎም እንተዘይኮይኑ እቲ ህዝቢ በዚ ናቱ መደባት ኣለዎ ኣብኡ ይልምዕ። ንሕና ከዓ ናህና መደባት ሒዝና ነናህና ክንፊ ሒዝና ኢና ንንቀሳቀስ ተዘይኮይኑ ግን እቲ ህዝቢ ልክዕ ማዕሬና ርድኢት ኣለዎ። ማዕሬና እውን ተበግሶ ኣለዎ። ግደፍዶ ንዓዱሲ ኣብ ዝኾነ ቦታ እውን ክልምዕ እውን ፈቃደኛ ስለ ዘሎ እቲ ህዝቢ ትንቕሓት ናይ ምግራብ ኣብ ኤርትራ ሰሪፁ ዘሎ ብዕንቆት ዝኾነ ይኹን ህዝቢ እጂ ቀላጥ ቦታ ክርኢ ዝደሊ ኣለን።
0: ኣግራብ ድሕሪ ምትካል ብግቡእ ንኽዓብይን ኣብ ረብሓ ንኽውዕልን እቲ ቀንዲ ኣድቦ ዘድልዮ ምክትታልን ምክልኻልን እዩ። እቲ ኣሃዱ ይኹን ኣብቲ ከባቢ ዝነብር ህዝቢ ድማ ንሓላውኡ ብዝምልከት ሓላፍነት ተሰኪሙ ንናይ ገዛእ ርእሱ ተራ ይፃወት ከም ዘሎ ተገሊጹ።
5: እቲ ቀንዲ ክግበር ዘሎ ምትካል ሓደ ዓብ ነገር ኮይኑ ግን እቲ ዓብዪ ስራሕ ኣብ ምሕላው ኣብ ምሕላው ናይ ትግራ ምክንኻን ናይ ትግራብ እዩ። እጂ ብዙሕ ኣብዚ ከባቢና ዝምረር ጥሕሰት ኣሎ ክትብል ኣይትኽእልን ኢኻ። እቲ ህዝቡ ንገዛእሱ መሬት እዩ፣ ጎረቢ እዩ፣ ካራኸነ እዩ፣ ካታተሎ እዩ። ግን ሓ ሓሊፉ ቅሩብ ናይ ጓሶ ሸለልትነታት እውን ናይ ሰኣንን እዩ። ንሕና ብወገና ኣብቲ ንሪኦ ንሪኦ ዓገብ ንብል ኢና። ብዓብዪ ከዓ እቲ ዓዲ ሓላዊ ገይሩ ነቲ ኣግራብ ስለ ዝከታተሎ ብዙሕ ዝምረር ጥሕሰት ኣሎ ክትብል ኣይትኽእልን ኣብ ፅቡቅ ኩነታት እዩ ዘሎ።
6: ምክትታሉ ንዝኣክል ከዓ ሓደ ብዓብዩ ከብቲ ንኸይሓልፍኦ ሓለዋ ከባቢ ኣሎ፣ ሓለዋ ገረብ ኣሎ ዝኸባቢና ምስኡ ምክትታል ንገብር ኢና። ዝነቐፀን ዝልምዐን ከዓኒ ኮሚቴታት ካብቶም ካብቶም ናይ ማእተት ኮሚቴታት እናተወፃእና ብድልት ብባህጊ ከዓ መፅና ቸክ ንገብር ኢና። ኣብ ሓጋ ይኮነ ማይ ኣብ ዝሃርመሉ ንከታተሎ ኢና።
5: እዚ ፈልሲ እዚ ምክትታል ግበረሉ እዩ። ምክንያቱ ሓንቲ ኮሚቴ ላ ነዚ ትከታተል ኮሚቴ ልምዓት ትበሃል። ስለዚ እታ ኮሚቴ ልምዓት ትከታተሎ በቲ ዝተኸተሎ ተመሰረት ከዓኒ ንሳቶም ዑደት ገይሮም ንሪኦም ዝጎደለ ይምላእ እዩ ምክታል ግበረሉ እዩ። ከምኡ እዳግበርካ ዝሓለፍ ናይ 4 ዓመት 5 ዓመት እውን ከምኡ ተመሳሳሊ እዩ ነይሩ። ምክንያቱ ሕጂ ጥራሕ ኣይኮና ጀሚርና 4 ዓመት 5 ዓመት ከም ባህሊ ናይ ምግረብ ኣለና። ስለዚ ዓመት ዓመት ሓድሽ ዘሎ ትካ ዝጠፈ ከዓኒ እንዳተካእና ኢና ክንከይፀሒሕና ክሳብ ሕጂ።
0: ምትካል ኣግራብ ንክቕፅልን ብዕቱብ ምክትታል ምእንቲ ክጥዕምን ድማ ካብ ኣባላት ሓለቓ ስታፍ ሓይልታት ምክልኻል ንህዝቢ ይኹን ንሰራዊት ለበዋኦም ኣመሓላሊፎም።
6: ምግራብ ብዓብዩ ሃገርካ ቀጠልያ ምግባር ዕላማ ናይ ነፍሲ ወከፍ ብደረጃ ዓለም ዝርአ እዩ። ንሕና ከ ክፋል ናይ ዓለም ከም ምዃና መጠን ኤርትራ ቀጠልያ ንክንገብር ናይ ነፍሲ ወከፍ ሰብ ተበግሶ ካብ ነዊሕ ዝፀንሐ እዩ። ኣብ ውሽጢ ዝ 35 ዓመት ከማን ብተማሃሮት ብዝተፈላለዩ ይግበር እዩ ኣብ ወታሃደራዊ ለቦዋ ድብ መሓላልፎ ግን ኩሉ

0: ተሃድር ከም ባህልን ከም ልሙድን ከምቲ ዝገብሮን ከብሕጂ ክገብሮ ዘሎ ግን ከባቢኻ ምልማዕ ናትና ካብቲ ኣካል ናይ ስራሕናን ካብቲ ኣካል ናይ ህላወናን ስለ ዝኾነ ከባቢና ምልማዕ ኩልና ንበገሰሉ ኩልና ከዓ ሕድሪ ናይ ስዋኣትና ስለ ዝኾነ ንምልምዓት ንበገስ እየ ዝብላኒ
1: ንህዝቢ ጥራሕ ደይኮነስ ሓፈሻዊ ዋላ ንኩሉ ንክምልከት ዋላ ንሕና እውን ከም ሰራዊት ብዓብኡ እቲ ገረብ ኢና ንተክድ ዘለና ሂወ ዘለዎ ኢና ንተክድ ዘለና ክንተክል ከለና ከዓ ብዕላማ ኢና ንተኽሎ ዘለና ምክንያቱ ንመፃኢ ገረብ ጠቕሙ እንታይ ከም ምዃኑ ሓደ ምዕቃብ ሓመድን ማይን ኢልና ኣ ገረብ ፈልዩ ከዓ ኩሉ ግዜ እንታይ ኢሉ ፅሩይ ኣይር ኣሎ ብዓብዩ ካብቲ ኦክሲጅን ናይ ካርቦን ማኖክሳይድ ናይ ምስሓብ ምምፃይ ስለ ዘለዎ ፅሩይ ኣየር ንምርካብን ብዓብዩ ከዓ እቲ ከረምታዊ እውን ብዝተካለ ንምቕፃል እዩ ስለዚ ንህዝቢ ንብሎ እዚ ገረብ እዚ ገረብ ናይ ሓፋሽ ናይ ሃገር እዩ ብዓብዩ ካ ጥቕሞ ተረድኡ ካ ካብ እንስሳ ተዋህቶ ዝኹን ካብ ዝኾነ ኣራግፅ ክከላኸለሎም ክሕብሕቦን ብዓብዩ እውን ንሕና እውን ከም ሰራዊት እውን ንሕና እውን ክንሕብሕቦ ከም ዘለና ይ መወዳእታ ኣለዋ ከምሓልፍ ኣለዎ
2: እዚ ሃገር እዚ ከዓ ሓምላይ ትርኢት ንክንሽፍኑ ከዓኒ ሓላፍነት ብፍላይ ከዓ ዝዓበየ ሓላፍነት ከዓ ናይ ሚኒስትሪ ምክልኻል እዩ ምክንያቱ ተዝሓየለን ዝዓበየን ጉልበት ናይቲ ሃገር ኣብ ምክልኻል ተሓቂፉ ስለ ዘሎ ነዚ መሰረት ብዕቱብ ሒዝናይ ኣለና ዓመት ንዓመት ከዓ ክንቅፅሎ ከዓ ንሕና መደብን ንሕና መብፅዓን እዩ ማለት እዩ
3: እወ ንምድርኻ ብኣግራብ ብምሽፋን ሃብቲ ማይን ሓመድን ምዕቃብ ማለት ድሕነት ኩሉ ህይወታዊ ምርጋጽ ከምኡ ድማ ተፈጥሮኣዊ ሚዛን ብዙሕነትን ምሕላው ማለት እዩ ሓይልታት ምክልኻል ኤርትራ እምበኣር ካብዚ ርድኢት ብምብጋስ ኣብ ርእስቲ ቀንዲ ዕማሙ ዝኾነ ሓለዋ ሃገርን ህዝብን ኣብ ኩሉ ናይ ልምዓት መደባት እጃሙ ክገብር ናይ ኩሉ ግዜ ዕማሙ ደኣ እምበር ናይ ፈለማ ኣይኮነን ሓይልታት ምክልኻል ኤርትራ ስለ ህዝብን ሃገርን ህይወቱ ጉልበቱን ፍልጠቱን ካብ ምውፋይ ዝበኽረሉ ግዜ ስለ ዘየለ

ስዒቡ ዝቐርብ ትሕዝቶ መደብና ካልኣይን መወዳእታ ክፋል ናይቲ ኣብ ዝሓለፈ ቀዳማይ ክፋሉ ዘቕርብናልኩም ኣብ ግንቦት 1983 ኣብታ ባግሎብ ኣብ ልዕሊ ቦጠሎን 2 ናይ ብርጌድ ሰብዓ ብጸላኢ ዝተወስደ ሃንደበታዊ መጥቃዕትን ንምምካቱ ዝተረእየ ተወፋይነትን ዝድህስስ መደብ ይክኸውን። ሰናይ ምክትታል።

0: ካብ መራ መሰጥ ጀሚርካ ስ መራ ሓይሊ ኣብ ተድፋዕ ኣለና ማለት እዩ ኣብኣ ስለ ዘለና ሓንቲ ሬድዮ ምሳይ ሓንቲ ሬድዮ ከዓ ምስ መድኒ ፀጋይ ፋሽት እየ ሕጂ ኣነ በቲ ፀጋብ ነረ ፀላይ እዩ ድሮ እታ ተኽሲ ደብዳብ ከተቋርፅን ፀላኣይ ሆ ኢሉ ከኣቱን ሓንቲ እዩ ዝኸውን ኢድ ብኢድ ኸውን ማለት ብቡንባ ኢድ ማለት እዩ
1: ሰራዊት ስርዓት ደርግ ካብታ ኣባ ኮሚታንግ ተበጊሱ ኣብ ልዕሊ እቲ ኣብታ ኣባ ግሎብ ዝዓረደ ተጋዳላይ ህዝባዊ ግንባር ዝወሰዶ ሃንደበታዊ መጥቃዕቲ ከቢድ ምርብራብ እኳ እንተሓተተ ብብዝሒ ሰራዊትን ዘየቋርፅ ደብዳባትን ተሓጊዙ ነታ ሙሉእ ብምሉእ እንተተቆፃፂርዋ ንናቕፋ ናይ ምቁፅፃር ተስፍኡ ከተግደሉ ልዑል እምነት ዘሕደረላ ታባ ግሎብ ንገለ ክፋላ ክቆፃፀር ከኣለ ግሎብ ኣብ ኢድ ፀላእ ወዲቓ ማለት ግን እስትራቴጂያዊት ናቕፋ ኣብ ሓደጋ ኣትያላ ማለት ብምዃኑ ሓደጉኡ ኣብ ሰውራ ኤርትራ ከቢድ ክኸውን እዩ ስለዚ ኣባላት ናይ ዝኣሃዱ ዝኽፈል ከፊ ኢሎም ዝተታሕዘ መሬቶም ካብ ምውሓስ ንላዕሊ ካልእ ምርጫ ኣይነበሮምን
2: ምናልባት እታ ናይ ኣተኣታትዋ ናይታ ቦታ ዝሓዘኣ እቲ ወጋሕታ ለይቲ ከይ ወጋሕ ሕዩ ደብዳብ ዝጀመረ ነቲ ቦታ ፀልማት ሰብኣይ ይርአ ዋላ እምኒ ይርአ ዋላ ሓንቲ ዝርአ ነገር ኣይነበረን ኣብዛ እዋን እዚኣሰን ዝግ ምስሊ እታ ደብዳብ ተፀጊዕ ንፅንሄን እታ ቦታ ቐጥተን ኣትና ብየማን ንበለት ብርን ሕጂ

0: ተሓሒዝና ደሲዕና ጠሒና ኢና እውን ክትኩስ ኣይከኣለትን ዓኪሳ ኢሉ ሰብ ትሕዋ ነበረ ዕድል ሂብዎን ብድን ነራ ክትኸውን ኣነይ ማእተዋ ንድብል ታሽሙ ነርኒ
1: ድሓር ኢና እዚ ክንሰምዕ ማለት እዩ ምሉ በዓል ተውዒልና ሕጂ እዚ ናይ ቅድሚት ተናምሓሩ ከምዝተገሽ ክብሎ ፀንሐ ኣብኡ ረጊፈን እየ የብላን ካብዛ ንሕና ንስኹም ንደለናያስ ናይ ንእሽተ ያ ርሕቀታት ሉ ከምዚያ በቃ ቂልዋ ካብኣ ንላዕሊ ይብላን እተ ናብኡ ዝረገፋ ረጊፈን ኣብኡ ውዒልና ማለት እዩ ኣብኡ ምሸት ናይ ሰዓት 6ዱሽተ ገፅ ይኸውን ሕጂ
2: ኣፋ እንታይ ይብለና ብድሕሪ መራሕቦ ጦሎኒ እታ ቀዳሚይቲ ተታሓዛ ዘላ ክነክሳ ስለ ዘይብለን ቀልጢፍኩም ሕጂ ሃጅምኩም ክተውፅኦን ኣለኩም ዝብል ትእዛዝ ካብ ድሕሪ ትመፅእ ስለዚ በዓል ወደቕሪ ንበዓል ተሓርዮም መፅኦም ካብ ቅድናይ ጋንታ ካብ ቶም ቡምባ ክውርሩ ዝኽእሉ ንፉዓት ተባሂሎም መፅኦም ቡምባ እክባ ቢልና ንዓቶም ንምግሶም በዓል ዋጋብሪ ዘለዎ ማለት እዩ ወተክላሓን ዝመርሖም ማለት እዩ ስለዚ ንዓቶም ኣፋኒና ንሕና ከዓ ናትና ዝኣክል ቡምባ ትሪፍና እቲ ኩና ትቕፅል ማለት እዩ
1: ንጋንታና ምስ ተመለስኩ ሕጂ ንታሕቲ ናብ ጋንታ እየ መስርዐይ ኣቱሞ ዝሕሊል እየን ግን መላለስ ኣለዋ ይሃጅማና ወርዳ ይዲባያ ነይረን ጆን ዝበሃል ናይ መስርዕና ሕጂ ናይቲ ሓንቲ መስርዕ ናይ ካልኣይቲ መስርዕ ክንሱ ኣትየን ኣትየን ኣትየን ኢሉ ፅውዕ ኣነ ሕጂ እንተኾንካ ይብሎ ኣትየን ኣና ኣትየን እዎ ሓፊ ኢለ ከላሽን የልዕል ኣቢለ ይድይብ ናብ ፋሽ ትመፅእ ፋሽቲ ከዓ ኣትየን ስለ ዝበልዎ ካብታ ጅባ ካብታ ቀንዲ እንዳዋርድያና ወፂስ ብከምዚ ለሃና ጅባ ናብኣ ኮይኑ ክትኩስ ቡምባ ክድርብ ኢሉ ምስ ተበገስ ኣነ ክርፍ ኣብሎ ንስኻ ተመለስ ኢለስ ኣነታ ቡምባኡ ምንጥል ኣቢለ ኣነ ናብታ እንዳ ቡምባ ኣቱ ኣነ ነታ ቡምባ ደርቤ እያ ከምቲ ሃርማ ኣረጋጊፀ ከምቲ ሃርማ ክነግሮ እናተመለስኩ ባህታ ተሰው እየ ፀኒሕኒ ጠጠው ኢላ ይረእኽዎን ባህታ ኣነ ኣብርሃ ለተመስቀል ትበሃል ፍር ኢላ ወፅያስ ተሰዊኡ እያ ትብል ንሳኹም እንዳበለህኒ ኣዝዩ ፍትው ከም ዝብለካ ፍሉጥ እዩ ክልተ ፋሽቲ እዮም ደለውና ፋሽቲ መራሓ ኢልና ከዓ እንታይ ብል ብነው መፅኡ እዚ ፋሽቲ ፋሽቲ ኢሉ ፅውዕ ኣሎ ኢሉ እያ ነይ ረእኽዎን ደለኹ ኣሎ ቅድመ እዩ ሕጂ ፋሽቲ ርእዮ በቃ ፍር ኢሉ ሕጂ ወፅ ሕጂ እቲ ፍር ምባሉ ናይ ፋሽቲ ኣነ ቅድመ ያ ድሃብ ኩሉ እንዳሓንግር ተርዲእኒ እንተይ ኮይኑ ይብላስ እዚ ኣብቲ መንገድ ደላስ ባህታ እንዴ ተሰው ኢለ ኣብ ሂወተይ ዘይርስዓ ኣነ ከም ዘሰዋእኩ እንተዘይመልሶ ነይረስ ባህታስ ኣይምተሰውን
3: ምረት ናይዚ ኩናት ምስ ጥሜትን ፅምእን ተሓዊሱ ከቢድ እኳ እንተነበረ ኣባላት ኣሃዱ ቦጠሎኒ ክልተ ናይ ብርጌት ሰብዓ ግን ክሳዕ ናይ መወዳእታ ሰብን ጥኢትን ብምሉእ ዓቕምኻ ምቅላስ ዝብል መትከል ተሓንጊጦም ንኹሉ መኪቶም ብትብዓት ክቃለሲኦም ተራእዮም ድሕሪ ብዙሕን መስዋእቲ ዝሓተተ መሪርን ምርብራብ ከዓ መሬቶም ከውሕሱ ከኣሉ
0: ኣነ እንዳጎዮም ክባ እትኸልኩ ክናለኸናለ ድሮ ተክላ ሓንስኒ ዋጋብርን ኣትዮም ኣለው እታ ቀዳመይቲ ቦታ ኣውፅኡን ብጠጠውያነታ ቀዳመይቲ ቦታ ትኩስ ነይረ ብር እዮም ንዓ ሃር ምስ ጀመርኩ ዋጋብር ተክላሓን ድይብ ምሰሉ ገዲፈ የትን ጉልባብ ናብኦም ንነው ኮይድና እዩ የማነ ፀጋበይን ንበረ ናብኡ ምትኳስ ኮይኑ ናይ 200 ሸሪጥ የ ድሕዚ ነረ ስጋብ ስእ ድውዳእ መንፈር የ ትኩስ ክትኩስ ከሉ ኩሉ ግዜ ብልክዕ ከዓ ወቅዕ ነይሩ እዚ ምስ ባህታ ደርፈና ኣለውን ንዕኹን ዝክር ካ መሪሽና ህጁም ካሃጅማ ከላ መጀመርያ ምስ ባህታ እያ ነይረና ባህታ ከላሽን ሕዩ ኣነ ታብርያን ሕ ንጉለብ እዚኦም ዝነበሩ ብየማና እዮም እዚኦም ኣብኣያ ዝሃርም ሳኖጡ ሰኪመ ክዳ ከላ ርእን ነርና ፍለል ብላ ወጥቃ ገሹ በለን ጥራይ ብለኒ ነይሩ በለን ትርእን ዘለካ ዘብጠና ኣለና እሱ ይስሕድኒ ኣነ ማዕርኢ ትኩስኒ ናብላት ብሬን ስለዝኾነ ርሒቁ ስለትኩስ ነሰር ርሕቕን ዘለዋ ሃር ነረ ኣብ ቀረባ ዘለዋ ባህታ ኣይስሕድኒ ፍፁም መዓንጦካ ጭቕ ኣይትብሎን እያ ሰብ ክጭነቕ ኣይጭነቕ ሰብ ክሽገር ኣይሽገርኒ ስሕቕ መልሹ ትርእን ዘለካ ትርእን ዘለካ እዛን ደጎልብ ርአን ምዲባ ዘለዋ ብለኒ ሰወጣይበት ማይ ክንብለኒ ኢና እዚኣ እንዳበልና ዘፍ ለምስ ወረዳ ብነዋይ ነቲ ምስ ሓዛ ኣነ ሽ ይቕየር ከምዝልኳ ከይድ እቲ ኩነታት ናብ ንጀዋይ ጠ ይኸውን ኣብ ኒው ወዲእና ኣብ ውዕለ ሓዲረ ንዲዓቀ ኣብ ሓዲረ ድሓር ንፅባሐች ምለስ ምስ ተልኩ ባህታት ሰው ይፀንሓኒ እቲ ኩነታት ድሕሪ ባህታ ብዙሕ ተዋጊእና ይብለካ ተወዲእ ዘፍ ኢሉ ዛርዩ ዘንድብለን ፀንሐ እንዳ 58 ሓይሊ ንዓና ክትረድእ ተተሓዣ ኣላ ጉልብ ተባሂለ የን መፅእን ድሓር ግን ኣይ ገሌ ብላ ንዳሓ ምስ ተባህለ ሳ ቦታ እተመልሻ ንሕና ከዓ ቦታ ናዲሒና ሰብ ናዲሒና

0: ሕማቕ ምልክት የለን ምልክት ኣሰር ናይቲ ሓላፊ ሒዞም ኸዱ ፀንሑ ሞኒ ገለ እንተጋጢሞ እቲ ሓላፊ ሓለፍቲ ኮይኖም እንድዋዎ ይተባተ ተርኡ ላዕሊ ነይሩ ፅቡቅ ነይሩ ፅቡቅ ተራ ነይርዎ እምዛ ትብለካ ከዓኒ እታ ቡማ ስልዋ ቡማ ሃሪሞ ቡማ ሃሪሞ ገፁ ተለሚፁ እታ ቡማ ከይፈኖዋ ዕዝዋ ምፅዶ
1: ድሓር ኣብቲ ሕክምና መስከድና ትምህርቲ ከይጀመርና ዋሕዚ ውግኣት ስለ ዝነበረ ምስኦም ክንተሓጋገዝ ጀሚርና ማለት እዩ ምስቶም ሕክምና ድሓር ገፁ ልምፅ ዝበለ ሰብ መፅኡ ይሓፅቦ ነይረ ኳትሮ ኢለኒ መን ኢኻ ኢለዮ ዝኮዩ መን ኢኻ ኢለዮ ምክንያቱ ክልላ ይክእልኒ ኣነ የማ ነፂፅ ኢልኒ በስም ኣሚለ ንሓፃፅቦም ማለት እዩ ሽዑ ናይ ባህታ መስዋእቲ ይነግረና ማለት እዩ እዎ ፍሉጥ እዩ ከምዘ ይፀንሕ ምክንያቱስ ከመይ ዓይነት እዩ ሓዲሩ ክልተ ካልኣይ መዓልቲ ከማን ዝወስኸ ተባሃሂልና ማለት እዩ ሕጂ እቲ ኩነታት ከምዚ እዩ ግን ኩሉ ነብሲ ክእል እዩ ዝዋጋእ ንነቕፋ ኣይተደፈረትን ማለት እዩ
0: ኣብዚ ኩናት እዚ ሓድነት ናይ ሓለፍቲ ሓድነት ናይ ተራ ሓድነት ናይ ሓለፍትን ናይቶም ተራን ኣጠቃላልካ ክትሪኢ ከሎ ኣውንታዊ ዝኾነ ውዕሎ እዩ ነይሩ ፅቡቅ ውዕሎ ነይሩ ፀላእ ከዓ ብሃንደበትነት ተጠቂሙ ነዛ ቦታ እዚኣ ክስብር ዓጢቁላ ነበረ ከዓ ኣፍሽልናዮ ፀላእ ከዓ ርእሲኡ ገዲፉ ቦቶም ዝመለስ ገርናዮ እውት ውዕሎ ነይሩ
2: እምበኣር ከስ ኣብዚ ንምፍሻል ሃንደበታዊ መጥቃዕቲ ፀላኢ ዝተረኣየ ምርብራብ ምስ ብዝሒ ሰራዊትን ዓይነት ተተኮስትን ፀላኢ ዘይመጣጠን ዓቕሚ ዝነበራ በጠሎ ንክልተ መሬታ ንኸተውሕስ ምሩፃት ኣባላት ክትከፍል እያ ተገዲዳ
0: ኣብዚ ግዜ ብጠቕላላ 7 ሰባት ሰብ እዮምና ብተክሊ ሃንስ ዝበሃል ሽቡ ጀረሰይ ኣለዎ ኣዛዝጋንታ ባህታ ዝበሃል መራ መስርዕ ጃዕፈር ጅኑብ ዝበሃል ተራ ጅኑብ ኢናሱ ሰጉኡ ወዲ ቐሺ ንብሎ ኤፍሬም ንብሎ ውነሽ ንብሎ ሓንቲ ቆልዓ ሓንቲ ጓል ሓደሸ ሰመረ ሳብዖም እዞም 6 እዚኦም ኣብዛ ዝተባሃለት ውግእ ከዘየና እቲ ሻደ ሻብዓይ ጋሻ እዩ ሰመረ ክፍታት ክፍለ ሰራዊት ገለ እዩ ኣጋጣሚ ተባህድና ትፈልጡ ክበፅሑ መፅኦም ኣብቲ ድፋዕ ኮለ ዝባዕሪ እዮም ሲ ደቂሶም ኮለይቲ ኩነት ተጀሚሩ ካብ እውን ትወዲ ነጢሩኣት እዩ ኣባሰብ እዩ ወዲ ኣህዱና ይኮነ ግን ተጋድላይ ህዝባ ጉማር ትፈጥኻ ውግእ ንሕረኺቡ ሲ ኣህደ የብልኒ መስርያ የብልኒ ጋንታ የብልኒ ተኺልኣት እዩ ኣባሰብ እዩ ጠቕላላ ኣብዛዊ ግዜ 7 ሰባት ሰብ እዮምና ካብዞም 7 እቲ ሓደ ኣዛዝ ጋንታ እቲ ሓደ መራ መስሪ እዩ
2: ኣባላት ናይ ዝኣሃዱ ልክዕ ከም ኩሉ ተጋዳላይ ህዝባዊ ግንባር ብተወፋይነቶምን ጅግንነቶምን ዝተመስከረሎም ተጋደልቲ እኳ እንተነበሩ ልዕሊ ኩሉ ግን ቀንዲ መለለይ ተጋዳላይን ዝነበረ ሕላገት ቃልስን ናይ ምግዳል ወንን ብዘዕኸኸ ስድራ ቤታዊ ፍቕሪ ዝተሃንፀ ኣሃዱ ምውናኖም እዩ ሰውራይ ኤርትራ ብገድልን ምረቱን ዝተነጥቀ ውዕሎታት ዝሓቆፈ ከብሕ እኳ እንተኾነ ዓቐኑ ዝሓለፈ ፍቕሪ ሓድሕድ ምትሕልላይ ብፃይነት ንዝብሎ ኣምራት ሃኒፁ ኣብ ልቢ ነፍሲ ወከፍ ተጋዳላይ ዘብቀለ ብምዃኑ ክሳብ ሎሚ ግዜ ዘይህስሶ ዝኽሪ ኣብ ሕልና ነፍሲ ወከፍ ተጋዳላይ ኣንቢሩ ይርከብ
0: ዒታ ዝለካ እቲ ገድላዊ ፍቕሪ ገዲፍካስ እቲ ኣዝፊ ብሓንሳብ ኣብሓዶም ኣዶ ምዕባይ እውን ባዕሉ ተራ ኣለዎ ናትካ ዝምድና ናትካ ተራን ከዓኒ ነቲ ኣህዱ እዩ ፀልዎ እዩ ሕይ ኣነ ፋሽስቲ ናብ ሓደ ኣህዱ ስለ ዝዓበና እዚነ ፀጋ ይበራ ማለት እየ ነቲ ሓይልካ ፀሊና ኢና ደቐቐት ነገር ኢና ንፈልጥ ዝኾነ ካኒ ዕሩኽትና ንገብሮም ሰራሕትና ንገብሮም ንዋግኦም ንእዝዞም ኩሉ ነገር
3: እቲ ምረት ናይ ተጋዳላይ ምቁር ዝገብሮ እዚ ይረአዮ ኣብ ደቃይቕሲ እቲ ኣህዱ ናይ ምቕያር ተኽእሎ ኣብ ስኪንዲ ትማል መፅኡ ፅባሕ ቅድሚቲ ናይ ትማል ሰብ እዩ ዝኸውን ኣነ ብጣዕሚ እዩ ዝገርመኒ ሓዱ 22 ዘኪረ ኣይውድኦን እየ ገሊፀ እውን ኣይውድኦን እየ ልዕሊ ኩሉ ፍቕሪ ኣብ ጉሎብሲ ምስ ተቀያየርና ድሓር ክብልዋዮም እዚኣ ናይ ወዲ ቀሪን ቃል ክጠቅስ ተልየ ኣጥቂዕና ባሮንቱ ምስ ተመለስና ፋሕፋሕ ኢልና እንዲና ኣብ ሓደ ርባ ምስ ተረኸምና ብርባ ባርካ ስታይ ኢልና ነቢዑ ኣየ 22 ኢልና ጉሎብሲ ድሕሪኹም ኣይድቀስኒ ምሳኹም ሞ በጥ ኢልና ደቂስና ኢልና እዚኣ ቃል እየ ደግመልካ ደለዎ ኩላ ሰብ ብኸያሸ እቲ ዝነበረ ኣባል ናይ 22 ዝኾነ በቃ ኩሉና ተሓዋቂፍና ተባሂና ከምዚ ዓይነት ሂወት ኢና ሓሊፍና
4: እዞም ሰባት እዚኣቶም እዞም መራሕቲ እዚኦም ፍቕሪ ምሂሮምና ብፍላይ ኣነ ኩሉ ግዜ ምስኦም ስለ ዘለኹ ወዲ ቅሪንን ፋይሽትን

0: ንባዕሎም ብፍቕሪ እዮም ተሃኒፆም መፅኦም ኣብ ፍቕሪ ጠሚዖም እዮም መፅኦም ተጠሚዖም እዮም መፅኦም ነቲ ኣሃዱ ከዓ ብፍቕሪ ከዓ ፀልዮሞ ከዓኒ ፍቕሪ ስለዝፀልዎ ከዓኒ ኣብቲ ዝመፅእ ነበረ ስራሓት ከዓኒ ፀኒዕና ክንቃልስ ወይ ከዓ ዝያዳ ክምነድምዕ ከዓ ገይሮምና ማለት እዩ። እዚ እንታይ እዩ ኣብቲ ኣሃዱ ዘስርውፅኦ ፍቕሪ ማለት እዩ። ስጋብ ዓንቶይ ከም ዝበለካ ገሽ እዙ ሓንቲ ነፀላ ነነፀሎም ደሪቦም ኣሓድሮ ነ እዚ ከምኡ ብዙሕ ዝውትር ኣይኮነን ነሩ ነፀላ ካብቲ ምሒር ፍቕሪ እታ ነፀሎም ኣብ ክንዲ በቢኖም ዝክደኖ ሓንቲ ደሪቦም ክልቲኦም ሓድሮ ኣብ ሓንቲ ነ ማለት እዩ።
1: ክርስዕ ዘይብሎም እዮም ግን ኣዝዮም ዓበይቲ መምሃራን እዮም። ብፍላይ ኣነ ምስቲ ቀደም ንእሽተይ ዝመፃኹ ኣብ ሰብኣ ሓደ ዘዕበይኒ ሓለፍቲ ኣለዉ በዓል ሃብቶም ጀልዕ በዓል ወዲ የማኑ ጥሩቕ ምሳና 22 ዝመፀ በዓል ወዲ ባኮ ኩሎም ዞም በዓል ፋሸሽቲ ኣቦታት እዮም ኩሉ ግዜ እየ ዝዝክሮም።
2: ካብቲ ንኣኸድና 6 ሰብ ኢና ብቲ እዋን እዚኣ ጀጋኒ እዮም ኣዝዮም ዞቶም ሰብኡና ኡ ብሉፃት ንመዋኣልና ክደስዑ ዶ ይግብኦም ተዋጊኦም ደዋግኡ ኣብ መዓልታዊ ንጥፈታትና ኣብዚ ኩሉ ንጥፈታት መዓልታዊን በዓል ወዲ ቅሪን በዓል ፋሽስቲ ናይ መሰረት ፍቅሪን ናይ መሰረት ንሕውነት ንነብሮም እዮም እዚኦም ብሓደ ከም ዝክሉ ፅንሐ ካብ ብጥረና ሓደ ሕሽካ ብሓባር ትጓዓዝ ዝነበሩ ብሓንቲ ነፀላ ደቂሾም ዝሓድሩ ዝነበሩ ሰባት እዮም እዚኦም። ምሳና ክቃለሱ ምሳና ክፃወቱ ውፊርካ ፅኒሕካ እንትረኪብካዮም ንሕናቶም ኣባላት ንታይና ንገብሮም ምዘናባልና መፅኦም ክነጨው ንደልዩ ንሕና ኣተሰክም ቢልና ወዲቕና ሓመድ ነስሕኖም እዛ ጋንታ እዚኣ ዝሓይሊ እዚኣ ክብሉ እዮም ንብሩ ነሮም ካእሶም ወይ ስጋብ ከምዚ ፍቅሪ ነርና ስጋብ ንመራሕ ትበጥሎ ና ስጋብ ንመዓል ዓፋን መዓል ሸባ ርባ ውዒልና እንዳመፃና ኣብ መገዲ ረኪብናዮም ፅሩይ ክዳውንቲ ነይርዎም ተሰክም ቢልና ዝርእሶም ጀብጀብ ነሩ ከምዚ ሕጂ ዝረአኩም ዓፋን ከምኡ ይነበረን ተሰኪብና ብመሬት ኣብ ሕፃ ልውስ ልውስ ኣቢልናዮም ንኸይድ ፍቅሪ ኣይሓድረልና ሰብ ፍቅሪ ኣይሓድረልና እዚ ዓይነት ኣካይዳ እዚ ኣፀቢቕና ንፋቶ ኣፀቢቕና ንኩሉ ንክንገብር ከዓ ንበቂዕን በቂዕና ኢና።

ክቡራት ተኸታተልቲ ፈነወ ዋልታ ቲቪ ሚኒስትሪ ምክልኻል ንሎሚ ዘዳለናልኩም ትሕዝቶታት እዞም ክትከታተልዎም ፀናሕኩም እዮም ነይሮም። ኣብ ዝመፅእ ብካልእ መደብ ክሳብ ንራኸብ ሰሰናይ ንኹልና ተሓንቀኒዩ።

0: ጥዑያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል
1: ሚሳል
0: ሚሳል
1: ኣብ ኤር ቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ተዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ተዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ
4: ምትእሳብ ብጫው

0: ሰሪሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
1: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
2: መደብ ሚሳል
3: ኣብ ቀረባ እዋን ኣብ ኤርቲቪ

0: እዚ ሰላምታና ተቐበሉ ፈኖ ናብ ምክታል ሽኮ ብዝቕርኩም ተዓዘብትና ከመይ ተምስዩ ሎም ሰሉ ሰዓት ሰቱ ሓደ ንሓሰ ሰዓት 9:00 ዝተዳለዉ ሃገራውን ዜናታት ሒዘልኩም ቀሪበ ኣለኹም ንምክታልኩም ብኸር ብዙዕ ድምሳትኩም ፀንሕ ሚካኤል ሓድጉ ፈለማ ግን ብቀነጥታት ኣፍሎም ኣብ ዞባ ማእከል ብቅድሚ ትምህርቲ ናይ ዝሓለፉ ተምሃሮ ቁፅሪ ልዕሊ 98 ሚእታዊት በፂሑ ኣብ ምምሕዳር ከባቢ ረብሮብያኑ ዞባ ፈሮ 3 መእለይ ዋሓይዝ ብመንደቕ ይስራሕ ኣሎ ኣብ ዞባ ዓንሰባ ፍልጦ ሕብረተሰብ ኣብ ዕቃበ ቱሪዝማዊ ፀጋታት ክብርኽ መዘኻኸሪ ቀሪቡ ኣብ ዜናታት ወፃኢ ኣሜሪካን ኢራንን ኣብ ጉዳይ ቁፅር መፃወቦ ሆርሙዝ ንሓድሕዱ ዝጋጮ መግለፂ ሂባ ከም ዘለዋ ተገሊጾ ዳ ውዕል ኤሮጳዊ ሕብረትን ሃገራት ደቡብ ኣሜሪካን ወታ ውፅኢት ክርከቦ ከም ጀመረ ተሓቢሩ ኣውስትራልያን ቪየትናምን ኣጠቃላሊ እስትራቴጂያዊ ዝምድነን ምስፋሕ ክሰርሓ ተሰማሚዐን ኣብ ዞባ ማእከል ብቅድሚ ትምህርቲ ናይ ዝሓለፉ ተምሃሮ ቁፅሪ ልዕሊ 98 ሚታዊት ከዝበፅሐ ሎም 11 ሓሳብ ዝተኻየደ ዓመታዊ ገምጋም ጨንፈር ትምህርቲ ተገሊጹ ጋዜጠኛ ቤትኤል ሰሎሙን ዘዳለቶ ፀብጻብ ሳምራይት ሊቪዮ ከተቕርብ እያ
1: ኣብ ዞባ ማእከል ኣብ ዓመታት ትምህርቲ 225 226 ብቅድመ ትምህርቲ ናብ መባእታ ናይ ዝሰገሩ ተምሃሮ መጠን 98.5 ሚታዊት ከም ዝበፅሐ ኣብ ዝተኻየደ ዓመታዊ ገምጋም ጨንፈር ትምህርቲ ተገሊጹ ኣብቲ ጨንፈር ሓላፊ ምምሕዳርን ፋይናንስን መምህር መስፍን ወልደ ስላሴ ኣብ ዘስምዖ መኽፈቲ ቃል ውፅኢት ትምህርቲ ንምብራኽ ኣብ ዝካየድ ዘሎ ፃዕሪ ተሳትፎ ወለዲ ተምሃሮን መምህራንን ክሕይል ኣዘኻኺሩ በብኣሃዱ ኣብ ዝቐረበ ፀብጻባት ብቕዓት ትምህርትን ተምሃሮን ክብ ንምባል ንዝግበር ዘሎ ፃዕሪ ንምድራዕ ድኻማት ኣለሊኻ መሰረታዊ ለውጢ ንምምፃእን ኣብ ኣገልግሎት ቅድመ ትምህርቲ ወፍሪ ካብ ዝጅምር ተሳታፍነት ተምሃሮ ኣብ ውሽጢ ዓመት ብ6 ሚእታዊት ብዝሕ መምሃራን ካ ብ30 ሚእታዊት ክብ ከም ዝበለ በሪሁ ንብቕዓት ትምህርቲ ብሓፈሻ ብዝምልከት መጠን ምሕላፍ ካብ መባእታ ክሳብ 11 ክፍሊ 89.3 ሚእታዊት ክበፅሕ ከሎ መጠን ምቁራፅን ምትራፍን ኣብ ድሓን ደረጃ ከም ዝርከብ ኣብቲ ፀብጸባት ተጠቒሱ ተሳተፍቲ ድሕሪ ዘካይድዎ ዘተን ክትዕን ኣብ ኣመዳድባ መምሃራን ኣተኩሮ ክግበር ብቕዓት መምሃራን ንምዕባይ ስልጠናታት ክወሃብ ብግቡእ ክግምገምን ፅበት ፅገናን መምሃሪ ክፍልታት ቆላሕታ ክግበረሉ ከምኡ እውን መንበሪ ኣባይቲ መምሃራን ክሕሰበሉ ዝብልን ካልእ ርእቶታትን ኣቕሪቦም ኣብ ምምሕዳር ዞባ ማእከል ዋና ዳይሬክተር ክፍሊ ማሕበራዊ ኣገልግሎት ኮሎኔል ገብረሃንስ ወልደ ገርግሽ ኣብ ዘስምዖ ቃል ትምህርቲ መሰረታዊ መሰል ዜጋታት ስለ ዝኾነ መንግስቲ ዓብይ ኣተኩሮ ሂቡ ይሰርሓሉ ከም ዘሎ ብምግላፅ ብቕዓት ትምህርትን ትሕተ ቅርፂ ንምምሕያሽ ተራ ኣመሓደርትን ኮምን ክዓዝዝ ኣተሓሳሲቡ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ኣብ መወዳእታ ትምህርቲ ብውህደት እንተተሰሪሕሉ ዝዕውት ወፍሪ ህንፀት ሃገር ከም ዝኾነ ብምጥቃስ ብቑዓት ዜጋታት ንምፍራይ ኣብ ቅድመ ትምህርቲ ተበጋጊሱ ዘሎ ወፍሪ ክዕወት ናይ ኩሉ ኣካል ዕዮ ገዛ ከም ዝኾነ ኣገንዚባ ኣብ ዞባ ማእከል 175 ናይ ቅድመ ትምህርቲ 103 ናይ መባእታ 51 ናይ ማእከላይ ደረጃ 22 ድማ ናይ ካልኣይ ደረጃ ብጠቕለላ 354 ኣብያተ ትምህርቲ ኣለዋ
0: ናብ ካል ዜና ስንሰግር ኣብ ንዞባ ፈሮ ምህርቲ ሕርሻ ንምድንፋዕ ክካየድ ብፀንሐ ንጥፈታት ኣብ ምምሕዳር ከባቢ ረብሮብያ ብጠቕላላ ስታት 600 ሄክታር ዘስቲ መእለይ ዋሓይዚ ይስራሕ ኣሎ ነቲ ስራሕ ዝመርሕ ዘሎ ኢንጂነር ዳዊት ተክለ ሚካኤል ኣብ ዝሃቦ ሓበሬታ እቲ መእለይ ዋሓይዝ ኣብ ገርሳባ መድሕዳን ኣዶዳዕን ይህነፅ ከም ዘሎ ብምግላፅ ካብ 3 ክሳብ 3.5 ሜትሮ ብራኽን ልዕሊ 460 ሜትሮ ንውሓትን ከም ዘለዎ 90 ሚታዊት ካብ ስራሓቱ ድማ ከም እተዛዘማ ረድዩ ነበርቲ ብግዲኦም ቅድሚ ሕጂ ብመልክዕ ወፈራታት ብሓመድ ይስራሕ ስለ ዝነበረ ሓያሉ ሕጃብ ዘጋጥመሉ ብቐጻሊ ይፈርስ ምንባሩ ኣብዚ እዋን እዚ ግን ብእምንን ስሚንቶን ይንደቕ ስለ ዘሎ ንነዊሕ ዓመታት ከም ዘገልግል ዘለውዎም እምንቶ ብምግላፅ ንዝተገብረሎም ደገፋ መስኪኖም ሓላፊ ቤት ፅሕፈት ሕርሻ ኣብቲ ንኡ ዞባ ኣቶ ተስፋይ ተወልደ በጎኑ ነበርቲ ብሩባ ሓዳስ ዝወርድ ውሕጅ ንምእላይ ብኣብዑርን ጉልበት ሰብን ከምኡ እውን ብሓገዝ ማሽነሪ ሓያል ናይ ምዕቃብ ማይን ሓመድን ስራሓት ከካይዱ እኳ ተፀንሑ ኣድማዕ ከምዘይነበረ ብምንፃር እቲ ዝግበር ዘሎ ብእምንን ስሚንቶን ናይ ምንዳቕ ስራሕ ግን ነባር ፍታሕ ብምምፃእ ጥብ ዝበለት ማይ ኣብ መዓላ ከም እትውዕል ኣረጋጊፆ ድሮ ቀዳማይ ገጽ ናይቲ ስራሕ ተዛዚሙ ብምህላው ሓረስቶት በቲ መለይዎ ሕጂ ንዝሓልፍ ማይ ናብ ግራውቶም ናይ ምእላይ ስራሓት ንምስልሳል ብዕቱ ክነጥፉ ብምልባው ነቲ ስራሕ ንምዝዛም ንዝተረኣየ ተወፋይነት ሞጊሶም መምሕዳር ከባቢ ሮብሮብያ ካብ ሓውሲ ከተማ ፈሮ ንሸነኽ ሰሜናዊ ምዕራብ ኣሳት 15 ኪሎ ሜትር ርሒቑ ዝርከብ ኮይኑ ኣብ 800 ስድራ ቤታት ዝጥርነፉ ልዕሊ 4,000 ነበርቲ ኣለዎም። ኣብ ዞባ ዓንሰባ ፍልጦ ሕብረተሰብ ኣብ ዕቃበ ቱሪዝማዊ ፀጋታት ንምብራኽ ዕቱብ መደባት ክትግበር ከም ዘድሊ መዘኻኸሪ ቀሪቦም ወኪል ሬና ሃብተ ግርግሽ ተስፋ ማርያም መልክዕ ፀብጻብ ዘዳሎ ትሕዝቶ ኣርሲም ኣስመሮም ከተቕርብ እያ።
2: ቱሪዝማዊ ፀጋታት ብግቡእ ተዓቂቦም ናብ ወለዶታት ንክመሓላለፉን ምንጭ ቁጠባዊ ኣታዊታት ክኾኑን ምእንቲ ኣብ ምብራኽ ኣፍልጦ ሕብረተሰብ ዘተኮረ ስራሓት ምክያድ ኣገዳሲ ከም ዝኾነ ኣብ ምምሕዳር ዞባ ዓንሰባ ዋና ዳይረክተር ክፍሊ ቱሪዝም ኣቶ ሳልም ዓሊ ገሊጹ። እዚ ዝተገልፀ ብ8/9 ነሓሰ ኣብ ንኡስ ዞባታት ገለብን ዒላ በርዕድን ብዛዕባ ዝርከብ ቱሪዝማዊ ፀጋታት ዳሰሳዊ መፅናዕቲ ብምግባር ምስ ነበርቲ መራትን ደቂ ዓንዱ ናብ ዝተኻይደ ርክባት እዮም። እቲ ዳሰሳዊ መፅናዕቲ ነቲ ድሕሪ ምፍራስ ናርእስ ኣብ 1988 ከቢድ ምርብራብ ዝተኻየደሉ ግንባር ሮራ መንሳዕን ኣብኡ ዝርከብ ታሪካዊ ሓድግታትን ኣብ ከባቢ መራትን ደቂ ዓንዱን ዝርከብ ሓደጋ ምፅናት ኣንፀላሊዎ ዘሎ ሃብቲ ገረብን እንስሳ ዘገዳምን ከምኡውን ኣብ ከባቢ ቤልታ ዘሎ ቀይሕ እምኒ በረድ ዝሸፈነ ነይሩ። ስነ ጥንታዊ ኣሰራት፣ ተፈጥሮኣዊ ፀጋታት፣ ሃይማኖታዊ ቦታታት፣ ብዙሕነት ባህልንያታን ስነ ጥበባዊ ፍርያትን ካልእን ካብቲ ፍሉይ ፀጋታት ናብ ምዃኑ ዝሓበረ ኣብ ክፍሊ ቱሪዝም ሓላፊ መፅናዕትን ምክህታል ፀጋታትን ኣቶ ፍስሐ ሃብተ ሕብረተሰብ ፍሉይ ኣሰራት ምስ ዝረክብ ንዝምልከቶ ኣካል ዘድሊ ሓበሬታ ብኣጋ ከመሓላልፍ ኣብ ደረጃ ምፅናት ዝርከብ ጥንታዊ መቦቅላዊ ኣግራብ ግቡእ ክንክን ክግበረሉ ባህልናን ስነ ጥበባዊ ፍርያትናን ድማ ቀፃልነቱ ብዘውሕስ ኣገባብ ክዝውተር ተላብዮም። ኣብ ክፍሊ ቱሪዝም ሓላፊ ፍቓድ ስራሕን ቁፅፅራዊ ብቕዓት ትካላት ቱሪዝምን ኣቶ ሃብተ ጋብሪ መንግስቱ ብወገኑ ትካላት ንባህልናን ያታናን ዘላልዩን ክብርታትና ዝሕልውን ከምኡውን ኢንዱስትሪ ቱሪዝም ሃገርና ኣብ ምምዕባል ድፊኢት ዝፈጥሩ ክኾኑ ከም ዝግበር ኣተሓሳሲቡ
0: ቤት ፅሕፈት ሕርሻ ንዞባ ባረንቱ ፍራይምነት ሓመድ ክብ ብምባል እቶቱን እቶታውነትን ሕርሻ ንምክዕባት ከምኡውን ማእዛዊ ምግቢ ኣብ ክሉ ንክሉ ንምርጋዝ ብዘካየዱ ዘሎ ፃዕሪ ኣብ ኣገባባት ምድላዊ ባህርያዊ ድኩዕ ዘተኮረ ስልጠና ንሓርሶትን ኣልማዕቲ ጀራዲንን ሂቡ። ኣብቲ ብ1 ሓሰብ 2 ሓሳብን ግብርን ዝተካየደ ስልጠና ሓላፍቲ ቤት ፅሕፈት ኣቶ ሙሴ ባህታ ባህርያዊ ድኩዒ ኣብ እቶቱን እቶታውነትን ሕርሻ ልዑል ተራ ስለ ዘለዎ ሓረሶት ተጠቃምነቶም ክብ ከብሉን ተመክሮኦም ንካልኦት ከካፍሉን ተላብዩ። ክኢላ ምዕቃብ ማይን ሓመድን ኢንጂነር ኣዘኪያ ኣልፋዮ ቦገኑ ባህርያዊ ድኩዒ ብቐሊሉ ዝርከብ ውፅኢት ተረፍ ምህርቲ ሕርሻን ዘቤታዊ ጓሓፍን ከም ዝኾነ ብምግላፅ ምዝውታሩ ንትሕዝቶ ሓመድ ብምህብታም ምህርቲ ኣብ ምክዕባት ዓብዪ ኣስተዋፅኦ ከም ዘለዎ ረድዩ። ተጠቃምነት ኬሚካላት ዘስዕቦ ከባብያዊ ብከላታት ንምውጋድ ኣብ ክረምታዊ ሕርሻን ምስናዊ ልምዓትን ዝነጥፉ ሓረሶት ኣብ ከባቢኦም ዝርከብ ባህርያዊ ድኩዒ

ግቡእ ክጥቀምሉ ብምዝኻር ድማ ንቕዓቶምን ተጠቃምነቶምን ንምብራኽ ኣስተምህሮታትን ስልጠናታትን ብቐጻሊ ከም ዝውደብ ገሊፆም ተሳተፍታ ብዝሬቶም ተሳተፍታ መወዳእታ ዝቐሰሞ ስልጠና ብዛዕባ ኣገባባት ምድላውን ረብሓታትን ባህርያዊ ድኩዕን ዝነበሮም ድሩት ኣፍልጦ ዘስርፅ ምዃኑ ብምርጋፅ ተመሳሳሊ መረባት ብሰፊሑ ክድፋሉ ዘኻኺሮም ኣብ መወዳእታ ብባህርያዊ ድኩዒ ዝለምዐ ኣእካልን ኣሕምልትን ንምዕዛብ ዑደት ተወዲቡ ዜና መስዋእቲ ኣባል ምስሪ ሕርሻ ገዲም ተጋዳላይ እያሱ ዮሃንስ ተስፉ ብ10 ሓሳብ መበል 83 ዓመት ዕድሚኡ ብሕማም ተሰውዩ ኣብ 1975 ኣብ መሳርሒ ህዝባዊ ሓይልታት ሓርነት ኤርትራ ዝተሰለፈ ተጋዳላይ እያሱ ኣብ እዋን ሓርነታዊ ቃልሲ ኣብ ጨንፈር ሕርሻ ውድብ ብዝተፈላለዩ ፅፍሕታት ሓላፍነት ድሕሪ ናፅነት ድማ ካብ ሓላፊ ጨንፈር ሕርሻ ኣብ ኣውራጃታት ሓማሴንን ሰንሒትን ክሳብ ኣብ ማእከላይ ቤት ፅሕፈት ምስሪ ሕርሻ ተመዲቡ ንህዝቡን ሃገሩን ብተወፋይነት ዘገልገለ ሓርበኛ እዩ ስዉእ ተጋዳላይ እያሱ ዮሃንስ በዓል ሓዳርን ኣቦ ሰለስተ ውሉዳትን እዩ ስነስርዓት ቀብሩ ድማ ሎም 11 ነሓሰ ፍርቂ መዓልቲ ኣብ መካነ መቓብር ሓርበኛታት ኣስመራ ተፈፂሞም ሚኒስትሪ ሕርሻ ብመስዋእቲ ገዲም ተጋዳላይ እያሱ ዮሃንስ ተስፉ ዝተሰምዖ መሪር ሓዘን እናገለፀ ንስድራ ቤቱ መቓልሱን መሳርሕቱን ፅንዓት ይሃብኩም ይብል ዝኸበርኩም ተዓዘብቲ ስዒቡ ዝቕርብ ዜናታት ሃገራት ወፃኢ ክኸውኑ ምክታልኩም ክትቅፅሉ ደይመ ብኽብሪ ዕድም ዜናዊ መሰናዶ ኤር ቲቪ ይቕፅል ኣሎ ዝኸድኩም ተዓዘብቲ ስለምክታልኩም ኣዝየ መስግን ዜና ወፃኢ ኣሜሪካን ኢራንን ናብ ጉዳይ ቁፅር መፀባቦ ሆርሙዝ ንሓርሕዱ ዝጋጮ መግለፂታት ይህባ ከም ዘለዋ ተገሊፆም ፕረዚደንት ዶናልድ ትራምፕ እቲ ማያዊ ኣካል ኣብ ትሕቲ ሙሉእ ምቁፃር ኣሜሪካ ከም ዘለዎ ክሕብር ከሎ ኢራን ግና ነቲ መግለፂ ኣሉታዊ ምላሽ ብምሃብ ምሕደራ ሆርሙዝ ንካልኦት ሃገራት ከምዘይመልከታ ነፂራ ኣላ ኣሜሪካ ካብን ናብን ወደባት ኢራን ዝካየድ ንጥፈታት መራኸብ ንምዕጋት ዝወሰደቶ ስጉምቲ መፀባቦ ሆርሙዝ ክትቆፃፀር ባይታ ከም ዝፈጠረላ እዩ ፕረዚደንት ትራምፕ ሓቢሮም እዚ ከምዚ ኢሉ እንከሎ ኣሜሪካ ኣብ ማእከላይ ምብራቅ ወተሃድራዊ ተልእኮ ከም ዘካይዳ ዝገለፀተን 20 ተወሰኽቲ መራኽብ ኩናት ከም ዝለኣኸት ገሊፃ ቀንዲ ተልእኮ ናይዘን መራኽብ ፀጥታ መፀባቦ ሆርሙዝ ንምውሓስን ኣብ ልዕሊ ወደባት ኢራን ፅኒዑ ዘሎ እገዳ ንምሕያልን ምዃኑ ማእከላይ እዚ ኣሜሪካ ኣፍሊጡ ኣሎ ብኻል ወገን ኢራን ኣብ ፀጥታ መፀባቦ ሆርሙዝ ዘተኮረ ምስ ዖማን ተካይዶ ዘላ ዝርብ ፅቡቅ ገስጋስ የመግብ ከም ዘለዎ ሓቢራ ይኹን እምበር እቲ ዝርብ ነቲ ማያዊ ኣካል ንምኽፋት ዝዓለመ ከም ዘይኮነ መንግስቲ ኢራን ክገልፅ ኒሕሎ ምዚ ኣብዚ ተኣሳሰር ኢራን ብመጥቃዕታት ኣብ ዞባ ማእከላይ ምብራቅ ናይ ዘወረደቶ ሰብውን ዋታውን ክሳራታት ካሕሳ ክትከፍል ፕረዚደንት ትራምፕ ፀዊዑ መንግስቲ ኢራን ናይቲ ብመጥቃዕታት ኣሜሪካን እስራኤልን ኣብ ልዕሊ ሃገሩ ዝወረደ ኩሉ መድያዊ ክሳራታት ካሕሳ ክኽፈል ክሓትት ምፅንሑ ዝፍለጥ እዩ ኣብ መንጎ ኤሮጳ ሕብረትን ንብራዚል ኣርጀንቲና ኦራጋይን ፓራጓይን ዝሓቁፍ ቀፅሪ መርኩስርን ዝተኸተመ ነፃ ንግዳዊ ስምዕ ወታዊ ውፅኢት ክርከቦ ከም ጀመረ ብራዚል ሓቢራ ብራዚል ናብቲ ሕብረት እትገብሮ መጠን ሰደድ ኣብ ውሽጢ ዝሓለፈ ክልተ ኣዋርሒ ጥራይ ብልዕሊ 4 ሚታት ከም ዝዓበየ ገሊጻ ኣላ ኤሮጳ ሕብረት እውን ምስተን ሃገራት ዘካይዶ ንግዳዊ ምልዋጥ ኣብ ወርሓ ሰነን ሓምለን እወታዊ ገስጋስ ከም ዘመዝገበ ኣፍሊጦ እቲ ካብ ዝሓለፈ ወርሒ ግንቦት ተግባራዊ ዝኾነ ስምዕ መጠን ቀረፅ ብኣሳ 90 ሚታዊት ብምጉዳል ንግዳዊ ምልዋጥ ክልትኦም ወግናት ዘደንፍዕ እዩ እዚ ድሕሪ ናይ 25 ዓመታት ዝርብ ዝተኸተመን ብደረጃ ዓለም ዝዓበየን ስምዕ ነፃ ንግዲ ንሳዕቤናት ናይቲ ኣሜሪካ ብልዕሊ ክልትኦም ወግናት ትውስኖ ዘላ ተወሳኺ ቀረፅ ከም ዘቃልል እውን ይሕበር ኤሮጳዊ ሕብረትን ሃገራት ደቡብ ኣሜሪካን ብሓባር ልዕሊ 700 ሚልዮን ካብ ህዝቢ ዓለምን 30 ሚታዊት ጃምላ ዓለማዊ እቶትን ይሽፍኖ በዚ ድማ እዚ ንግዳዊ ስምዕ ኣብ ምድንፋዕ ቁጠባ ክልትዮም ወግራት ዝህልዎ ተራር ብቕሊል ከም ዘይግመት ክኢላታት ክእምቱ ፀኒሖም ኣለዉ ኣውስትራልያን ቪየትናምን ኣጠቓላለ እስትራቴጂያዊ ዝምድነን ንምስፋሕ ክሰርሓ ተሰማሚዐ እቲ ስምዕ ፕረዚደንት ቪየትናም ቶላም ቀዳማይ ሚኒስተር ኣውስትራልያ ኣንቶኒ ኣልባነዝን ሎም 11 ንሓሰ ኣብ ካምቤራ ርእሰ ከተማ ኣውስትራልያ ኣብ ዘካይዶ ዝርብ ተበፂሑ ክልትዮም መራሕቲ ኣብቲ ኣጋጣሚ ኣብ ምምዕባል ፅላታት ምክልኻል ፀጥታ ቁጠባ ቴክኖሎጂን ምግታእ ክሊማዊ ምምዝባልን ዘተኮረ ስምዓት ከም እተፈራረሙ ሓቢሮም ብዘካዚ ክልትዮን ሃገራት ኣብ ዕደናን ሰደድን ብርቂ ማዕ

ናት ክተሓጋገዛ ምዃነን ኣብቲ ርክብ ኣፍሊጠን። ኣብ 225 ልዕሊ 14 ቢልዮን ዶላር ዝግምት ንግዳዊ ምልዋጥ ዘካየደ ኣውስትራልያን ቪየትናምን ኣብዚ ዓመት እዚ ናብ 20 ቢልዮን ዶላር ክብ ንምባሉ ይሰርሓ ከም ዘለዋ ሓቢረን። ኣብ ምዕረባዊ ኮሎምብያ ትማል 1 ናሓሰ ብዝተኸስተ 7.4 ሬክተር ምንቅጥቃጥ ምድሪ ሰብኣዊ ነዋታውን ክሳራታት ወሪዶም በቲ ተፈጥሮዊ ሓደጋ ዛ

ስርሒት ምድሓን ሂወት ክሕይል ኣዝዩ ዘሎ ኣብ መወዳእታ ዝሓለፈ ወርሒ ሰነ ኣብ ጎረቤት ሃገር ቬኔዙዌላ ብዝተኸሰተ ተመሳሳሊ ሓደጋ ልዕሊ 6,000 ሰባት ከም ዝሞቱ ዝዝከር እዩ። እዚ ብሬክተር 7.4 ዝተዓቀነ ምንቅጥቃጥ ምድሪ ድሕሪ እቲ ብ31 ሓምለ 1970 ኣብቲ ሃገር ዝተኸስተ 8 ዝተዓቀነ ብርቱዕ ምንቅጥቃጥ ካልኣይ ዝሓየለ ኮይኑ ተመዝጊቡ ኣሎ። ኣብ ዝሓለፈ ወርሒ ሓምለ ኣብ ፀፍሒ ውቅያኖሳት እቲ ዝለዕለ መጠን ዋዒ ከም ተመዝገበ ፀብጻባት ሜትሮሎጂ ሓቢሮም። ኣብታ ወርሒ ኣብቶም ማያዊ ኣካላት ብገምጋም 21 ዲግሪ ሴንቲግሬድ ዋዒ ከም ተመዝገበ ዝጠቐሱቶም ፀብጻባት እቲ ኣሃዝ ኣቐዲሙ ኣብ ተመሳሳሊ ከባቢ ተኸሲቱ ከም ዘይፈልጥ ኣረድዮም። እቲ ክስተት ኣብ ማያዊ ኣካላት ኣብ ልዕሊ ዝነብሩ ህወታውያን ሃስያ ኣስዒቡ ክኸውን ከም ዝኽእል ግምት ክኢላታት ኣሎ። እዚ ከምዚ ኢሉ እንከሎ ኣብ ዝሓለፈ ወርሒ ሓሰነን ሓምለን ኣብ ምዕራብ ኤሮጳ እቲ ዝለዓለ መጠን ዋዒ ከም እትኸስተ ተገሊጾ። ኣብቲ ዞባ ዝተመዝገበ መጠን ዋዒ 21.6 ዲግሪ ሴንቲግሬድ ምንባሩ ዝሓበሩ ክኢላታት ጥንቅት ኣጋጢሙ ዘሎ ባርዕ መሮር ክኸውን ከም ዝኽእል ኣሚቶም። እዚ ኣብ ማያዊ ኣካላትን ሰፊሕ ክፋል ኤሮጳን ኣጋጢሙ ዘሎ ክቱር ዋዒ ተርእዮ ኤልኒኖ ክኸውን ከም ዝኽእል እዩ ዝጥቀስ ዘሎ። ውዱብ ሕብራት ሃገራት ኣብ ወርሓት ሓምለን ናሓሰን ኤልኒኖ ክኽሰት ከም ዝኽእል ግምታቱ ሂቦ ምንባሩ ኣይርስዕን። ሩስያ ብቀዳማይ ፍርቂ 2026 ካብ ዘካየደቶ ናይ ወፃኢ ንግዲ ልዕሊ 73 ቢልዮን ዶላር ትርፊ ከም ዝረኸበት ገሊጻ። እቲ ኣሃዝ ምስ ናይ ዝሓለፈ ዓመት ተመሳሳለ ዋርሒ ክነፃፀር እንከሎ ብ14 ሚታዊት ከም ዝወስኸ ንግዳዊ ፀብጻባት ሩስያ ሓቢሮም። ሩስያ ካብ ወርሒ ጥሪ ክሳብ ወርሒ ሰነ ምስ መሻርክታ ልዕሊ 365 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዘካየደት እዮም እቶም ፀብጻባት ዘረድኡ። ሰደድ፣ ፍርያት ነዳዲ፣ ባህርያዊ ጋዝ፣ ሕርሻን ማዕድናትን ኣብቲ ንግዳዊ ገስጋስ ዝዓበየ እጃም ከም ዝነበሮም ተገሊጹ ኣሎ። ሩስያ ኣብዚ ዝተጠቕሰ ኣዋርሕ ምስ ሃገራት ኤስያን ኤሮጳን ዘካየደቶ ንግዳዊ ምልዋጥ ብተዛማዲ ክዓቢ ከሎ ምስ ኣሜሪካን ሃገራት ኣፍሪቃን ዘካየደቶ ድማ ከም ዝነከየ ተሓቢሩ። ሃገራት ምዕራብ ኣብ ልዕሊ ሩስያ ዘካየዶ ዘለዋ ተፃወታት ንቁጠባ ሃገሩ ባሉታ ክፀልዎ እኳ እንተኻለ ነቲ ዝድሊ ዕላማ ክወቅዕ ከም ዘይከኣለ ግና መንግስቲ ሩስያ ክገልጽ ጸኒሑ እዩ። ኣብ ዲሞክራስያዊ ሪፓብሊክ ኮንጎ ምሽበራዊ ጉጅለ ዳዕሽ ምትሓዝ ከም ዘለዎም ዝተገልፁ ዕጡቃት ብዘካየድዎ መጥቃዕቲ ብውሕዱ 30 ሰባት ከም ተቐትሉ ተቓሊሑ። በቲ ብ10 ናሓሰ ኣብ ሰሜናዊ ምብራቅ ኮንጎ ዝተፈፀመ መጥቃዕቲ 10ታት ከም ዝቐሰሉ ብርክት ዝበለ ኣባይቲ ከም ተቓፀለን ሰመዚ ኮንጎ ሓቢሮም። ኣብ ዲሞክራስያዊ ሪፓብሊክ ኮንጎ ካብ ዝሓለፈ መያዝያ ክሳብ ዝሒዝንዮ ዘሎ ናብ ወርሒ ብዝተኻየደ ሽበራዊ መጥቃዕትታት ሂወት ልዕሊ 130 ሰባት ከም ዝጠፈ ፀብጻባት ይጠቕሱ። ኣብቲ ሃገር ብዝካየድ ተደጋጋሚ መጥቃዕትታትን ግጭታትን ኣስታት 10 ሚልዮን ሰባት ከም እተመዛበሉ እዩ ዝጥቀስ። እቲ ዘይርጉእ ኩነታት ኣብቲ ሃገር ተኸሲቱ ንዘሎ ለበዳ ሕማም ኢቦላ ንምግታ ንዝካየድ ዘሎ ፃዕሪ ባሉታ ይፀልዎ ከም ዘሎ ናይ ቀረባ ተዓዘብቲ ይሕብሩ። በቲ ለበዳ ዛጊድ ልዕሊ 4,000 ከም ተለኽፉ ናስታት 1,900 ካብኣቶም ከም ዝሞቱን ፀብጻባ ጥዕናተ ሃገር ይረዱ። ዜናታት ምዛም ቀንዲ ነጥብታቱ ክደግመልኩም። ኣብ ዞባ ማእከል ብቅድሚ ትምህርቲ ናይ ዝሓለፉ ተምሃሮ ቁፅሪ ልዕሊ 98 ሚእታዊት በፂሑ። ኣብ ምምሕዳር ከባቢ ሮብሮብያኑ ዞባ ፎሮ 3 መእለይ ወሓይዝ ብመንደቕ ይስራሕ ኣሎ። ኣብ ዞባ ዓንሰባ ኣፍልጦ ሕብረተሰብ ኣብ ዕቃበ ቱሪዝማዊ ፀጋታት ክብር ረኽ መዘኻኽሪ ቀሪቡ። ኣብ ዜናታት ወፃኢ ኣሜሪካን ኢራንን ኣብ ጉዳይ ቁፅፅር መፃቦ ሆርሙዝ ንሓድሕዱ ዝጋጮ መግለፂ ሂባ ከም ዘለዋ ተገሊጾ። ንግዳዊ ውዕል ኤሮጳ ሕብረትን ሃገራት ደቡብ ኣሜሪካን እወታ ውፅኢት ክርከቦ ከም ዝጀመረ ተሓቢሩ። ኣውስትራልያን ቪየትናምን ኣጠቃላሊ እስትራቴጂያዊ ዝምድነ ንምስፋሕ ክሰርሓ ተሰማሚዐን። ዘበርኩም ተዓዘብቲ ንሎም ሸ ዝተዳለዉ ዜናዊ ምስናዶ ኣብዚ ይፍፀም። ስለምትታልኩም ኣዝየ መስኩን ሲትኮም እንዳዝማም

0: ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል
2: ሚሳል
0: ሚሳል
2: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
3: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
4: ብሪጋ ተዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ተዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ።
5: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይቲ ሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
2: መደብ
6: ሚሳል
7: ኣብ ቀረባ እዋን ኣብ ኤርቲቪ

0: ኤልቢስ ይሪር ኤልቢስ ተመሻጣይ እንታይ ሞኽ ገብር ግዜ ተለዋጣይ
1: ዓጣዚራየ ሰብ
0: ግም ዓቢልካ ኤልቢስ ይሪር ኤልቢስ ተመሻጣይ እንታይ ሞኽ ገብር ግዜ ተለዋጣይ
2: ኣዋይ
0: ኤልቢስ ይሪር ኤልቢስ ተመሻጣይ እንታይ ሞኽ ገብር ግዜ ተለዋጣይ ኤልቢስ ይሪር ኤልቢስ ተመሻጣይ እንታይ ሞኽ ገብር ግዜ ተለዋጣይ
2: ኣዋይ
3: ናተይ ናይ ዓጣልን ጉብዝና ዘይረአየ ከምዚ ዓይልና ዝተወረድና ይመስሎ ይዝከረካዶ ይዝከረካዶ ከምዚ ከምዚ ናይ ኤልቢስ ብረስለይ ጨጉሪ ኣብ ክልተ መቂሎም ገዛውትኹም ክመፁ ከለኹ ድሓዱ ቆልዑ ገዛውትኹም ኤልቢስ ኣይትበሳሕ ሽሮ ከይትበሳሕ ክብሉ ከሎ
2: መናታ ናኻሲ ኤልቢስ ዝብሉካ ነይሮም ኣንታ ሕልኩስ

0: ኖኒ ኸዛ ጠንባል ንዓይ ስሕልኩስ
1: ወሬ ጠንባል ስስዑ ንብሩካ ነይሮም እ
0: ወይ ሓባል በሪ ከይትቅድመኪ ሓታ ሓንጣል ሃንደበት ክዲበኒ በል ሓደ ኢና ኣይንሑሾ ኣይንሓንኩ ንስ ኣነ ቁፅሪ ሓደ ስሳ ንስኻ ከዓ ቁፅሪ ክልከ ኣንጎል
1: ኣተስኩ በቀ ኮነ ሓንቲ ገዛ ከምዚ ጌርካ ጨሊልካ ንክልተ ሰብ ከትማ ገተካር ትደሊ ሰብኳ
0: ከስንስኻኸ ንስኻረይትኻ መንግስቲ ዝሃቦም ማይ ደው ኢኮንካን ትኸሊ ኣተክቡእ ሰብ
1: ኣነስኳር ንጓኖት እንተ ንስኻ ኮሪ ኢካለካ ካብቲ ሓሪሱ ምህርቱ ዝሃበካ ሓውካ ካብኡ ክልተ ኩንታል ሸጠለልካ ንስኻ ኮ ሰሪካ ዝሸጥካ ኳ
0: ኣታ ንስኻኸ ንስኻ ክጓልካ ንዓኻ ንሓብታን መባዕሉ ዝኣበትኩም ኢላ ሰደዶተ ገንዘብ ዓሚፅካ ተበልዕ ሃንጎሊማ ደይኮም
1: ንስኻ ተማኺሩ
0: ኣነ ከምስ ምን ተማኺረ ጠፍሓ ወይ በሊዐ እያ
1: ንገላ
0: ዲ ኣቕሪበ እየ ድሕርካ ጠፍጠፍጠፍ ኖርማል ላ
1: ሞርተር ውተሸዓ ድግሪ ምስማስ ኣነ ኮ ንጓለይ ገንዘብ ዝዓመፅክዋ ነቲ ሰኽራም ሰብኣያ ከይትህቦ ኢለኩ ስማስ ድሓርካ እንታይ ናይ ማይ ከምቲ ጥም ዝበለት ማይ ናብ ዲጋ ዝበሃል ጥም ዝበለት ናይ ማይ ቡምባ ናብ ባስካ ደይኮነ ድሓርካ ዋና ገዛ ሓምሳ ፊስቶ ማይ ምስ በልአ ደይኮነ ተኸራየ ሓንቲ ፊስቶ ዝመልእ ታይ ተኸራይ ከዓ ትፈልጢኻ ንድሕርቲ ኢልካ ቡምባ ከፊትካ ኣሉ ወይ ብዓቢል እዩ ዘፍስሶ
0: የፍስሶ ወ እልቢስ ዓርከይዳ ደ ምስኪን ኢኻ ሰባት ኣነ ኣማሞቅ ገዛ እንዳደቀስኩ ከመይ ገሮም ሰባት ደገ ይሓድሩ ንሰባት ይጣዕሙ ትብል ሰብ
1: ዘይኮንካናታትቕነይ ታይ ክንገብርታይ ክገብር እንታ ስኻ ዳ ስማዓስከይ ጉሩም ምልኩዕ እንታ ኣስናንኩምስኒ ኣድግተር ዝበለ በሳ
0: ያቐኒ የለይ ኣፍራ ዓርከይ
1: ክብሪ ሃበለይ ቅጭነይ
2: ኣብሓደ እንዲ ቃል ምሕቲ ዝገብር ዘሎ ሲ ገለ ዘረባሶ ይብሉ በቀነ ዘረባሶ ኢሉ ሕውስውሱሳ ቢሉ
3: ባሃል ብዛዕባ እንታይ ተዝዕልል ዘሎ
2: ሲም እዩ ዝበሃል ስነ ጥበባዊ ምሁር ራስ ተመክሮ እንድያ ትብልታ መደብ እዎ ተስዓቐካ
4: ሴም መን ይኸስም ናይ መዓስ እዩ
2: ኣታ ሕጂ ብዛ ዓመት እዩ ተቐልቂሉ
4: ኣብዛ ዓመት መፅኡ ሲ ያዓነ ተመክሮኡ ካካፍል ኣሎ ጀማዓ ትርክር እንታይ ዝኣመሰለ ቅልጣፈ እዩ ዚ
2: እንተዳደሊኻ ከምዚ ህቡብ መሲልካ ሲ ተሃብብ ዓይነት ኣነ ዝስራሕ ክወገል ዓይነት እዩ ናይ ሎም ዘለዉ ስነ ጥበባውያን ግን ከምዚ ይጎድሎም ከምዚ የብሎም ነበልካስ ፅጋዕ ኢልካስ ተሃብብ
3: ኣቶም ሰባት እዚ እኳ የስሐቕኒ ሰብ ንምንታይ ኣብ መድረክ ወፂኻ ንምዝራብ ዝህወኽ
5: ኣነ ምስ ሚካ ዝሰማማዒ እዚኣ ዋላ ንዓያ ትገርመኒ
3: ሕሰብ ሞ ታዊሕካ ትዛርብ ዳሓር ናይ ኣዘራረባ ጌጋ ምስ ገበርካ ህዝቢ ድማ ፎቅ ምስ በለካ ኣይትሓዙለይ እንታይ ከምዚኣ ተዛረብኩዋስ ብጌጋ ተረዲእኩማ ትብል
2: እዋ እዚ ሕጅስ ብኸምኡ እንዲዳ ካልኣይ ግዜ ዝዛረብ ዘሎ በቲ ዝበሎ ብዙሕ ሰብ ተቃዊሞ ሲ ናቱ የቕሬታ ሓትት ኳ ይመፅ
4: እሞ እዚ እኳ ይፅላእ ዘሎ ተሃዊኸኒ ክዕውኦ ተደቢረንካ ዩ ሓፍሶ ይኸውን
3: ኣነ ዝገርመኒሲ እዚ ብሸው ኢሎም ዘምፅዎ ሕቶታት እዩ
0: ብቐዳማይ ሓንቲ ዓባይ ኣርቲስት ኢሉ ንዲ ኣቕሪቡ ኣብቲ መደው ናይ ኤርፈስ ፎቶ ያ ፊልም ዓይነት እያ ምስበራ ስተሃዳ ኢላቶ
5: እወ
3: ርእያ ንዴ ዘመዋረዲት
5: ዋ እንታይ ደ ኢላ ዋላ ኣነስ ርእያ ነይረ ንዴ ወል ኣነ ናይ ትግርኛ ፊልም ገለ ይርእኒ እንታይ ሞክ ትብሎ ኢኻ
3: እንታይ ኢልኪ ተዋሳኣይ ተባሂልካስ ፊልማ ይርኢኒ ደረፋይ ተባሂልካ ስትሪን ናይ ገብርኒ ክትብል
5: ዝገርም እኳ እዩ ደራስ ተባሂልካ መፅሓፍ ኣየልብን ኢልካ ክትዛርብ ንሕና ከም ህዝቢ ኣነክዛርብ ኢልካ ናይ ምዝራብ ወልፊ የብልና ኣቦታትና ነቲ ካባይ ይዓቢ ካባይ ይፈልጥ ናይ ምዝራብ ትኽእሉ ኣለዎ ዝበልዎ ከ ንስኻ ዳ ተዛረብ ዝብልዎ
2: ኖኖ ንስኻ ዳ ተዛረብ
3: ኣይፋሉ ንስኹም ዳ ተዛረቡ ናትኩም ፅበቕ
5: ፍቕድ እዩ ተዛረቡ ዳ ይብሉ እምበር
3: ረኣይዎሞ ዝባሃልና ክትዕንሽ ምክባር ስለ ዘለዎም ኳ እዮም ንስኻ ኣባ ተዛርብ ንስኻ ኣባ ዝበሃሉ
4: ናይ ደቂ ሎሞ ከዓኒ ኣነ ክዛርብ ንስኻ ስምዓኒ እዮም ዝብሉ
5: ኣታ ክንደይ ኣርካናት ድዮም ተቆፂሩ ዘይውዳእ ግጥምታት ፅሒፎም ግና ኣብ ኢንተርቪው ርኢናዮም ኣይንፈልጥን
3: ክንደይ መፅሓፍቲ ድፀሓፉ ኸ ስሞም እምበር ገፆም ርኢናዮም ዘይንፈልጥ ንዓመታት ዝኸይድ መሃር ተኸታታሊ ስራሓት እንዳሰርሑ ኣነ ኣነ ኢሎም ውጥም ቅልቅል ዘይብሉ ሎሚ እዚ ሰብ ግን ንፋስ ቅልቀል እዩ ዝኾኑ ዘሎ
5: ረይቦም ዶ ከም በዓል ሰተ ማለት
0: ሓንጣል ዓርኪ እዚ ሓሶት ተለሚድካስ ክጥዕማ እንታወዲ
1: ሓቂ ንዲ ዝመስለክ ኣብዛ ልቢካ ኣብዛ ድምካ ባቀሉ ስራ ውርድ ማስብ እታ ንስኻ መምፂኢና ከይንገብር ግዳይና

0: ኣካልእቲ ኸና እንታ እዛ ትካል መይታ መይታ በረት ኮይና በረት
1: ሓንጣል ኣብ ምውዕዋዕ ዝውሕል ኮንካ ኣድቨርታይዝ የድልየካ ኣሎ
0: ኣድቨርታይዝ ከመይ ማለት
1: ምውዕዋዕ ከምዚ ኩሉ ሰብ ከም ዝፈልጦ ምግባር
0: ሞኸመይ ገይረ ከምኡ ክገብር
1: ብብዙሕ መንገዲ ይግበር ንኣብነት ኣብዛ ናይ እዛ መፅሄት እዛ ናይ ፕሮቲን እዛ ናይ ኮለጃት መፅሄት ዘላ
0: ሓደ በለለ
1: ኣብዛ ናይ ሃማዴ ኣለካ
0: ክልተ በለለ
1: ኣብዚ ናይ ህዝብን ፖሊስን ኣለካ
0: ሓቢልካ ኣለ ንኦም ዳ ባዕለ ክፅዎ
1: ወወወወ ሓቂ ካወ ወረሳቶም ስለ ዘንጉጅ ኣለና ዓይነት ዓመንስ ብዓይኒ መርሱ እዮም ዝደሪና
0: ሞንታይ ዳ ደሊ ኸዳ ሞባዕለ ኳሕኩሒዚ ጠሙቱ ንክብሎ
1: ወው ይትረፈና ስማዓ ኣሎ ተራእይኒ እኳ ከምዚ ፌሮ ሒዞም እዳጠቕዑ ቅበሉናስረፈና ወወወወ ኣታትም ገዛኻ ዘ ተኻሪ ዘሎ ጋዜጠኛ ደ የለን
0: ንዕኸታይ ደሊኻ ንዕኸ ገዛዲኻ ካልእ ክድንሎ ደሊኻ እንታ ሃንጎሪ ኢማ
1: ኣንታ ሓግዘና ንሱ ኮ ንሱ ዝመርሑ ሰሙናዊት መደብ ኣላቶ
0: ሃየ
1: ናብ ዝተፈላለዩ ትካላት እንዳኸደ ከመይ ይሰርሕ ኣባላቱ ብኸመይ ይቕበልዎ ዘቕርባ መደብ ኣላቶ ኣብ ቲቪኤረ
0: ወይ እንታይዛ ሓንጎሉ ስናትካዲ ስኻቢ ካ እዚ ዳ ዓብ ኢደ ሂንዲ ይብለካ ኣለኹ
1: ባማ
0: ተኮይነ ዘይፅውዕ ስኻበይ ነርካ ዳ እዚ እዚ ዳ ማ ብኢደ ደው ኢለ ፅውዕ ዲ
1: ደውለሉ ሞ ቀድም በቲ ገዛ ክዛርበካ እያ ትብሎ ዳሓር ብሜላ ጌርና ንፍትኖ ከምኡ ተኮይኑ ግን ዋ እዞም ጉጅለና ዓይት ዓመኒ ፈለጠናን ገንዘብ ህብ ኣቢልና ኣጋግ
0: ግደፎ ዶ ገፈሱና ባይ ግደፎ ብለካ ኣለኹ እዚኣተ ገይርዋ ፅቡ ኣይገበራን ከዓ ሰበይቱን ንብሮቱን ኣብ ኣፋፊትካ ንሸሎ ከፅንዖም እየ
1: ዳሓር ከምኡ ተገብርካ ስደይ
0: ሄሎ ሄሎ ጴጥሮስ ወደይ ወወ ደሌካ ኣለኹ ደሌካ ኣለኹ ባቃ ኣብኣብ ምፃ ድሕናርታ ሻንሰት የላ ወ ኣብ ምፃ ባቃ ባቃ ቻ ወይ
1: ካምቲያ ጌርና ክትተክሪት ከይነብር ሲ
0: እስኪሰርሳ
2: እዋይ እዋይ እዋይ እዋይ እዛ ሽቓ ገይረያ ዘለኹ እንተ ትርእዋ መስ መስ ክገርመኩም እዛ ፈፀጋይሲ ሽቓቕ እንዳወልወል ክከለኹ ኣብቲ መስትያት መሰል መንደቕ ኩዕሪ እያ እንተኾንኩ ኣብዚ እናዝማምኮ ሰብ ካብ ክበልዕ ክሸይን እዩ
3: ዝመፅእ ሰብ ናብዚ ገዛ ነዚ ፅቡቕ ፍሽኽታይ ነዚ ተሃራፍ ቅርፀይን ክርኢሉ እዩ ዝመፅእ
4: ኣነ ካብ ስራሕ ኣብኪረ ክኾን ኣለን እምበር ሕሉፍ ሓሊፍዎም እዞም ዓማዊል እየ ዝብለኩም ኣዛሚት ተዘየላ ናብዚ ምፃእ ክንገድ ኮይና ዝብሉ እስራሕ ጋ ናተዘይሃለ ፍዝዝ ቅዝዝ ሃመም ኢላ ያትውዕ
5: ያ ጀማዓ ትርኬር ስቕ እንተበልና ባዳፋን ይፃወቱ ወባዕደን ከኣኒ ኣብዚኣ እንዳዝማም ዝመፁ ነዛ ፍሉይ ይደልዮም ጥራሕ እዩ እምበር ሳሕቲ ከኣኒ ሽወያ ከም መውረዲ ናይ ለማለም ሻየ ዝኾኑ እምበር ንዓይሎም ዝመፁ
3: ኣታ ዓማዊል ዳኒ ቡና ኣንስቶም ገዲፎም ማኪያቶ ናይ ለምለም ተወሊፎም ደይኮኑ ዝመፁ ኣ ቀንዲ እምበር
6: ብወልፊ ማኪያቶ ወይ ንሰባት ተውዛሕዛሕ ዘበልኩ
7: ሓንሳብ ሓንሳብ ዝተሰሚሐልኩም ኣለኹ እዚ ገዛ ቀንዲ ድፍለጠሉ ብቕልጡፍ ደሊበር እንዳ ዝማም ሳላእዚ ንፋስ ዝኾነ ቆልዓ ሰተ ክትእዝዛን ጥብ ከብሉልካን ሓንቲያ እንዮም
3: ኣስተዋሪድኪ ብደኡ ክክረዲት ክተመንጢልኪ ብናት ክፍሪታታስ ለለ ክፅዋዕሉ ብናት ቅጫፍ ትፍስ እዚኣቶም ክውደስሉ ኣታ ክንደይ ዓማዊል ድዮም እዛ ናይ ክሽነኸኮስ በጃኹ ነዛ ኸነ ምስግና ፀውዕልና ዝብሉ ኣነ ደኣ ኸመይ ዝበልኩ ገዳሲት እምበር
2: ዋ ቦሊት ጋዕሩ ዝበልኩም እንተበልኩም ሰብ ክሸይን ኢሉ
3: ድመልስኣነ
7: እዚ ኩሉ ፓርኪን ኮለ
2: ዳበልክሕሉዋ ኣቲ ሂዳ ንስኻ እንተኾንኪ ሰብ እንዳተቋየቆ ተቐድሒ
8: ነዛ ጉጅለ ኣነ ባ ቀዲሐ ክርእኩም
3: ኣንተ ቅርብ ኮይ ዝከፉን ዲኹም
8: ሕጂ ሕጂ ቅድሚ ቅሩብ ደቃይቕ ነዚ ኣርቲስት የባሃለ ክትቃወሞ ፀኒሕኩምሲ ሕጂ ንባዕልኹም በቲ ሕማም ክትጥቅዑ እዋ ንምንታይ እዩ ሰብ ንክዛረብ ንክውደስን ደስ ዝብሎ ወይስ ውጥቀት ንትዕቢት ከም ትቐድሞ ኣይትፈልጡን ወይ ድማ ናይታ ኣነ መውደቂቃ ዝኾነት ጎቤዛ እንታ ኣይትፈልጡን ኢኹም ማለት እዩ
3: ኣነ ይፈልጣኒ ንገርና ኣቦ
8: ካብ ዕለታት ሓደ መዓልቲ ሓንቲ ጉቤ በረኻ ሳዕር እናበልዐት ንኮላ ኣዕዋፍ ክበራ ረኣየት እሞ ምስኣተን ክትበርር ባህበላ ክትዕዘብን ዘዝተውዕሉ ኣዕዋፍ ድማ ናብኣ ምልስ ኢለን እንታይ ደኣ ናይ ድሓንዲኽ ከምዚ ጌር ክትጥምትና በለኣ እሞ ምብራር ብጣዕሚ እየ ዝፈቱ ግን መንገብገብ የብለይን በለተን ንሳተን ከ ደሓን ተተፈጥሮይካ ክተልዕል ኢለን መለሰላ ሽዑ ንሳ ግን ሓንቲ ሓሳብ መፀታ ነዛ ዕንጨይቲ ክልቲኸን ሓዝኣ እሞ ኣነ ድማ ክነኽሳ እየ በለተን ብሓሳባ ድማ ተሰማማዕ ከም ሓሳባ ከዓ ምስኣተን ክትበርር ጀመረት ንኹሉ ነገር ድማ ብላዕሊ ኮይና ጠመተቶ በቲ ጥበብ ዝተገርመ ሓረስታይ ድማ ኣታ ክንደይ ጠበባ ነዚኣ ስመንኮን ሓሲቦዋ በለ ሞ ወይ ኣህቦ ክትጎበይ ድማ ክትዛረብ ተሃዊኻ ኣነ ክትብል ነታ ንኺሳታ ዝነበረት ዕንጨይ ትፈንወታ ሽዑኻ ብህዋ ናብ መሬት ወደቐት ብውንብኡ ድማ ሂወት ሓሊፋ ስለዚ ኣነ ምባል መውደቒኻን መጠመት ይኻ
9: ዓንታር ግድን ምፃእ ስለ ዝበልካ ኒ መንጎ ስራሕ መፅ ወረ ምስ ደወልካ ለይሲ ናይ ክራይ ዕለዱ ሕሊፈ ኸውን ዶ ገሊ ዕለት ርኢ
0: ዋ እንታይ ክትሕልፍ ዳ ንስኻ ዶ ትሕልፍካ ኣብ ሰዓት ንዲኻ ንስኻ ትኸፍል እንታ ንስኻ ዋላ ትሕልፍካ ዘይንተሓጋገዝ ዲና ንሕና
10: ኣይትገርም ድሓርካ ዘይግብኣካ መዓስ ኮይኑ ንስኻ ኳ ካብቶም ተካረይቲ ድምፅኻ ዘይስማዕ ዋ በዓልቲ ቤትካ ምኳ ዝተዓፃፀር
0: ጣሸም ጣሸም ዘትፈለጥ ኢኻ ጣሸም ኣይትብ
9: ንታ እንታይ ድጋጢ
10: ጴጥሮስ ዘጋጠመ ነገር የለን ክንተሓጋገዝ ኢና ዘለና
9: መስፍን ኮለል እንዶ ይንበል እተን ናይ ገዛ ክራይ ኣቐዲምካ ክፈለና እንድሕር ኮይኑ እቲ ጉዳይ ኣነ ተን ገንዘብ ተማሊ ኢልኩም ኣለኹ ዘረባ ከማ ይትወሱ
0: መን ኢሉ መን ኢሉ እቶ ሓዞ ሓዞ ሓዞ ኣነ ከማ ንውስኸካ ኣነ በካ ጴጥሮስ ጋዝ ኣነ በካ ከማ እንድያ ሓዝ
9: ሓንታር ናይ ምንታይ ገንዘብ ትበንለኻ ኣነ ይርዳእኒ እዩ ዘሎ ካብ መዓስዮ ኣካራያይ ንተኻራያይ ገንዘብ ዝህብ ስምዑን እዩ መፀዊዒኹም እንድሕር ዘይነገርኩም ኣነ ኣብ መንጎ ስራሕ መፅእ ስለ ዘለኹ ገዲፈኩም ክኸይድ
0: መስፍን
10: ክሩዶእወ እንታይ መስለካ ካብ ገንዘብካ ሓስኻ ድሓን እንታይ መስለካ ኣብታ መደብካ ሲ እዛ እንዳ ሓንጣል እዛ እንዳ ዝመም ኣብታ መደብካ ክትእትወልና ዘለ ድሓርካ ንሪኢ ከለካ እቲ ትካል ከመይ ይሰርሕ እቲ ህዝቢ ከዓ ከመይ ይቀበሎ ሳኣውሲ ትመውዕዋዓት ኣድቨርታይዝ ዝገብረና
9: እዚ ኩሉ ዘረባ ስነዚ እዩ
0: ዋላ ንኸፍለካ
10: እወ ዋላ ናይ ሽዱሽተ ወርሒ ገዛ ክራይ ከማ ይምሕረካ
9: ኣቶም ስርዓት መግበሩ ኣነ ንገንዘብ ኢለ ሙያይ ድሸይጥ ዓይነት ሰብ ኣይኮም ድሓር እዚ ትብልዎ ዘለኹም ከዓ ከም ዜጋ ይኹን ከም ትካል ዝግባኣኩም መሰልኩም ይኹም ትሓቱ ዘለኹም ክንዲዚ ምልማን ከማ ኣየድልየኩም
0: እንታብሩክ ወዲ ዝገር ኣባስኪእንታብሩክበሳ
9: እዚ ክብለኩም ከለኹ ግን እታ ትካል ሕጋዊ ዝኾነ ኣካይዳ ትኽተል እንድሕር ኮይና ንዓማዊል ፅፉፍ ኣገልግሎት ትህብ እንድሕር ኮይና ጥራይ
10: ሕጋዊ ከመይ ማለት እስ ንኣብነት
9: ንኣብነት ፅፈት ናይታ ትካል ከመይ ፅፈታ ፅሬታ ኩሉ ይረአ እታ ትካል ርትዓዊ ዝኾነ ኣገልግሎት ትህብ ድያ ኣይትህብን እዚ ይረአ ሰራሕተኛታት ምስ ዋና ናይ ትካል ዘለዎም ዝምድና ከመይ እዩ ሰራሕተኛታት ንዓማዊል ዝህብዎ ኣኽብሮት ከመይ እዩ እዚ ኩሉ ተገምጊሙ እታ ትካል ናብ መደብ ትቐርብ ማለት
10: እዩ በል ክትፈልጥ ክትፈልጥ ኩለን ዘን ክትብለን ፅናሕካ ሓንጣል ዝምጎሰለን ዝውደሰለን
9: ፅቡቅ ከምዚ እንድሕር ኮይኑ እዛ ትካል ኣብ ዝመፅእ ሰሙን ክነቕርባ ንኽእል ኢና
10: ዳሓርካ እንታይ ሰራሕተኛታት ምስ በልካ ሓንጣል ካብ ምዒር ምስቶም ሰራሕተኛታት ዘለዎም ቅራብ ከምዚ ስድራ ቤት እንዲኦም ኮይኑ ዓምና ከማ ናይ ብልዎን እዮም ትገርመካ
0: ዘለኣምን
10: ዋ ባባ ንሱኸ ልክ ከምዛ ደቁ ርዮ
9: ፅቡቅ
0: መስፍን ከ ኣብታ ትካል ንሱ ክብል ከሎ ንሱ ዝህቦም ምክርታት ንሱ ዝህቦም ሓገዛት እንታይ ኢሎም ዝፅውዕዎ
10: ንገርር ስ
0: ኣያ እዛ ኣይድጉሱስ ኣቢሎም
9: ፅቡቅ ምትዕላይ ፅቡቅ ምስጋን ኣነ ግን ሕጂ ኣብ መንጎ ስራሕ ስለ ዝመፀኹ ገዲፈኩም ክኸይድ ኣለኒ
0: በቃ ኣነ ከዓ ኩሉ ነገር ኣዳልየ እዮ ክፀኒ በቃ በሳ ዝወደይ ወይ ዝሕማ
10: ከመይ ባባ
0: ኣያ

0: ንስኻትክን ድማ እዚታት ኣላዕሎኦ እንታይ እዚ
1: ሕራይ ባባናና ያና
0: ራ ከምኡ በል ክትድረ
2: ዋ ኣጣዕሚ ንንታይ ድኣ ፀከፈካ ወሰኺ ዶመዝ ድ ወላ ኣብቲ ሓንቲ ወርሒ ዘይትምስኸና ነበርካ
0: ታትም ዘላ መን ከምኡ ኢልክ
2: ዋ እንታይ ድ ድኣ ኣቲ ከውርሰና ድ ደሊ
3: ሰይልክ እስኪ ተዓዘኒ እዚኣ ዘለ ከዓ ተኳዕቶ ዝኾነ ሰበይቲ
4: ብለይ ባባ ጓዕልሓ መፃኻ ኣያ ነይራ ኣብኸዳ ፀኒሓ
0: ንሳ ሞበል ንስኻውን
3: ጀግና ንስኻ ኣብዛ ቅድሚት እያ
0: ዶመስ ክውስኸካ እዩ
2: ወይ ለከ ባባ ሓወ ኣየ ሓወይ ዘይተረዳእ ንልኣ ፀኒሑ
0: ስባኹም ዝበለይ ድካና ክትዘክርና
3: ው ኣነ ኸ ከምዚ ኣያ ይተበለሲ ከምዚ ኣብሓጎይ መስል ዝኾንኩ እኮ ይሰሚዐኒ
5: ኣኸባና ንጀምር ሞ ቀልጢፍና ወዲና ነናብ ስራሕና ድማ ምኸድና
0: ሕራይ ክንጅምር ኢና ንሕና ንዛርብ ንስኻትኩም ካ
3: ተጣቕዑ ከም ጠበቕካ ርእስኹም ትንቕንቑ ካልእ ኣይፍቀድ
5: ዝኾነ ሕቶ ርእቶም ከይፍቀድኒ ይህ ዳ ርእስና ነቕኒቕና ብዘይ ሕቶ ርእቶም ክንቅበሎ
0: ሚካል ዘረባ የለ ግር የለ ዝተዋሃበካ ሓበሬታ ሒዝካ ጥርቅም
3: በሉ ዝመፅእ ዘሎ ሰንበት ኣብ ኤረ ቲቪ ካባኹም ናባኹም ትብል መደብ ተዓዲምና ኣለና
6: ኣቶም ሰባት ተራሱ እናርኣ ከይትህሉ ሰተ ሰብ ኤረ ቲቪ ክትመፅእኻ መፅእኻ ክስ ክትዛረብ ኢኻ
2: ኣስዘፋንሰይ ሕሩር ዳዕበላ በዓል ኣባ በዓል ተበርህ በዓል ተፅን ዳሃቅጭን ዝበላ ኣብዛ ኤሬትርያ ትቪ መፅእ ክትብል እያ
5: ኣነንተ ዝፅቡቕ መልክዕ ይስ ክረአዩ ኣተኣነሲ እታ ዋና ገዛይ ነዛ ክትሪአኒ እንያ ትፀላኣኒ ኣብ ቴሌቭዥና እንተመፅእ ታ ቴሌቭዥና ክሰብረ እያ
6: ሃሎ ሃሎ እዛ ዓርጊ ፅባሕ ሰንበት ኣብ ኤረቲቪ ተኸታተል ዓርካኻ ክመፅ ኣብኡ መፅ ኢንተርቪው ክገብር ኣው በቃ ንኩሎም ጀምዓና ከዓ ንገብሮም ሰተ ኢንተርቪው ክገብር ይበሉ
5: ወይለከ በልሆውነስ መቋራጭ መፀ
7: የጀማዕ ክርክር ቅድሚ ንጀማዓና ስድራና ምህንጋር እዛ ጉዳይ እዚኣ ሓቅነታ ኣረጋግፅ
3: ሓቅነት ኣለዋ ንፈርቓን ከም ሰብካ ግዳስእካ ይትሕጎስ
6: ኣነስ እንታይ ድገርመ ንደሎ ኣነ ዚ ኣነሲ እዚ ኩሉ ሰብ ብተለብሽን ብኤረቲቪ ክርአኒ ማለት እዩ
8: ህዝብ ብምብሉ ህዝቢ ኤርትራ ብምሉ ኣብ ኩሉ ዘባታ ኣብ ኩለ ንኡ ዘባታ ስንሕና ክንረአ ኢና
5: ኣቶም እንታይ ና ንኸውን ዘለና ንዓይ ወል ሓንቲ ምዚ ዘይተርዳእኒ
3: ሓንታ እዛ ጓል ሓዊ ከገለ ንደግበራ ዋ ሰብካ ንወደይ ክንዲ ዝኸብኣካ
0: ካል ስርዓት ግበሪ ስርዓት ጎድለክሎ
3: ሕጂ ናብ ጉዳይና ክነኣቱ ናይቲ ኢንተርቪ ሕግታት ክነግረኩም
0: ሕጊ ቁፅሪ ሓደ
3: ካለ ምሕትትና ብዛዕባ ትካልን ዋና ትካልን ምውዳስ ክኸውና
0: ሕጊ ቁፅሪ ክልተ
3: እወ እዚ ትካል እዚ ብሃገር ደረጃ ከም ዝፍለጥ ምዝራብ ዋና ትካል ሕልፊ ሰቡ ኣለይ መለይ ከም ዝብለኩምን ከም ደቁ ከም ትሪኦኩምን ምንስናስ
0: ሕጊ ቁፅር ሰለስተ
3: ካብ ካልእ ሰራሕተኛታት ናይ ካልእ ትካል ዝያዳ ደሞዝ ከም ትኽፈሉ ምዝራብ ነዚኣ ዘይገበረ ናይ ወርሒ ደሞዙ ይቁረፅ
2: ወይለከድ ሓባዲዐ እዚ ዳ መሓስቡ እንዲኹም ትብልና ዘለኹም
3: እንታይ ልክ በለ ካብ ፅባሕ ናብዛ ትካል ገፅ ከይትመፅ
0: ወ ወዳ ኣላ
2: ኣታ እናተሰጎኩ ስቕዲኹ እንዳኣ ትብሉ
6: በዕለ ከም ሰብ ክዝተባሃልክዮ ሰሚዒ ክሰቕዲ ትብ
5: ባዕለ ኣብቲ በፅሖ ዘይብልካ ሓፍሓፍሓፍሓፍ ምባል ውፅኢካ እዚ
2: ኣብ ካብ እግሪ መልሓስ ዕንቀፍ እኳ ዝበሃል ድሓን ሞ ከምቲ ዝደለኹምዎ ዘይብል ሰሚዕኹም ንዶ ባባየይ ናያየንከ
5: ኣንተ ካብ ከይ ዝጌጋ እዩ ብሕፅር ዝበለሲ ሓስኹም ወዲስኑ ከይ ሓትብል ዘለካ ኣብ ባህልና የለ ኣብ ሓለፍትና የለ
0: ዋፈርዶናዘ ጉዳይካ እንደግበር ባዕለ ኣለኹዋ
3: እሞ ቃለ ምሕትትና ድሕር ፅባሕ እዩ ኩላህና ክንዳሎ ክንክእል ኣለና
0: በቃ ኣኼባና ወዲእና ኣለና
3: ኣወ እሞ ኣኼባና ብዘክረ ሰማእታት ዶ ክንዓፁ
5: ፍፁም ፍፁም እዚሞ ኣይከውኒ ሰማእታት ዘይፈትዎ ስራሕ እንዳሰራሕኩም ዚ ብዝኽረ ሰማእታት ክትዓፅዎ እዚሞ ንዓኹም ኣይግባእኩም እዩ
0: ደፈንደና ይዛ መን ኢኑ ባዕለ ኣለኹዎ ኮይለከ በሉ ብዓወትና ሓፋሽ ጌርና ንደምድሙ
5: እዚ ከዓ ሞ ዝገደለ ንረብሓኹም እንዳሰራሕኩም ዓወትና ሓፋሽ ክትብሉ ወዱስና እንዳብሉ ዓወትና ሓፋሽ ዝብሉ ኣርከናትኮ የብልና ስለዚ

0: ኣራይ ዳ ካትካት በቃ እዚ ዝተቐሪፁ ዘሎ ድሓን እኹል ዩነቲ ኢንተርቪው ሓንጣር ወዲና ኣለና ክሰርሑ ከለዉ ጥራይ ቁሩብ ስእልታት ክንወስድ
1: ኣነ ዘይተዛርብኩ
0: ሓንጣር ብኣፍካ ዘይኮነ ኮይኑ እምበር ኩሉ ኮስካ ኢካ ተዛሪብከ እንታይ ዶ ተሪፉ እዩ ኣነ እምበር ክሓቶ ከመይረ ክከ ዮም ስራሕተኛታትካ ከምቲ ንስኻ ትደልዩ ዶ ኢሉምልካ
1: እንታይ ነዛ ከሚራ ከምዚ ኣርብጂ ፈሪሖማ በይነይ ዝበሉን እኮ ሓደ ኮዩ ግን ብሉ
0: እምበር ከልዕሊ እዚ ክትውደ ዝተፀቢኻ ነርካ ማለት እዩ
1: ዘይተተንከፈ እዚ ጥራይ ኣይኮነ ንኮሎ ክሰ ኣነ ለጋስ ብቑባቅ ሃያም እንደ ግዲ
2: ባሓቶ
1: ሞረዳ ዩ ሓጋዝም ንኩሉ ትዕተ እ
2: ሓቶ
0: ዘዝገደ ድባ ይኸሰም ድሓን በሉ ኣነ እታ መደብ ከዳለዋ እንዴ ኢዲት ገይረኻ ናብ ቦርድ ከቕርበየ
3: እንታይ እንታይ ማለት እዩ ቦርድ
0: ቦርድ ማለት ዳ ኮሚቴ እያ እዛ ኮሚቴ እዚኣ ትምክሕቲ ዝመልኦ ካብ ሓቅነት ዝረሓቐ ክብሪ ዘይብሉ መደብ እንድሕር ኮይኑ ሙሉእ ብሙሉእ መደብ ክስርፅ ሓይሊ ዘለዋ ኮሚቴ እያ
3: እዚኣ ሞንታ ክተውፃ ኣለያ ወዮ ዳ ከምቲ ሓንጣል ዝበሎ ነዛ ካሜራ እዚኣ ርኦካ ትሰኪፎማ እምበሪ ሓንጣል ዳ ከምቲ ክበሃሉ ዝግባእ እኳ ዘይተባሃለሉ
0: እዚ ናባይ ኣይኮነን ምስ ቀረብኳ እታ መደብ ናብ ኮሚቴ እዩ ዝምርኮስ ወዲና ኣለና ቻ
1: ህራይ ህራይ ባካ ጴጥሮስ ተሓጓጎሲና ዝጎደለ በዓልካ ምልእምል ኣብ በሳ ትሕመቁ ንፅበይና ንፅበይና ርዕተይ ርዕተይ ናስ
3: ወ ሓንጣን ኩላ እታ ተባሃልኩማ ገርኩም
1: ወይ ግበረሉ ወይ ንገረሉ
3: ኣቦ በቃ ሕጂ ትካል ባልባል ኢና ባልባል
1: ስማዕ መስፍን እዛ መደብ ዝኹን ኮሚቴ ከይትርፍዋ ተሰክፍ ድያ
3: ብምንታይ ማዓንቱ ኣያትርፋ ከም ኣንቶ ገይር ሞ ታገዛ ከምዘይስፍራ ፈሊጡ ኣባ ክንሕልፋ
1: ኩሉ ሰብ ኣብ ኤርቲቪ ክከታተል ኣለዎ ራዶ በቃ ወይወይወይ እዛ መደብ ሰዓት ክንደይ ከም ትፍኖን ኣዘይሓተትክዎ
4: ዋ ርሓንሱና ንሕና ዓምና ንፈልጦ ኒና ናይ ምሽ ሰዓ 6ዱሽተ እያ ትፍኖ
3: በሉ ኩሉካትኩም ኣዝማትኩም ነጊርኩም ሰንበት ሰዓ 6ዱሽተ ኣብ መደብ ካባና ናባኹም ቴብ ኣብ ቲቪ ኤረ ሳላይን ሳላ ኣልቢሰይን ሃቢብኩም ኣለኹ
2: ናይኒ ኸተኤል ቤስ
1: ድሕሪ ካሜራ መን ክትብል ደሊኺ
2: ዋላ
1: ኣልቢሰ

0: ዳሊኹም ማዶ ወይ ኣነስ ከመይ ወፂኹ ሃዊኻ ኩዕድ ኣለኹ።
1: ሰላም ከመይ ቀኒኹም ክቡራት ተኸታተልቲ መደብ ካባኹም ናባኹም። ልክዕ ሰዓ 6 ኣኺሉ ፈነወና ንፍልም ኣለና። ንሎሚ ሒዝናልኩም እነቐርብ መደብ ንኡስ መደብ ተሃድሶን ዳግማይ ህይወትን እዩ። ንኡስ መደብ ተሃድሶን ዳግማይ ህይወትን እንታይ ሒዛትልና መፅያት ህሉ እስከ ንተዓዘብ ሰናይ ምክትታል።
2: እንታይ ዝበለንታ
3: እዋይ ውርደት እዋይ ዝኽሉ ረኣይኒ ወይ ወይ
2: እቦ እቦ መፅ እዩ
4: ካብተለም ጅና መፅርከ
3: ወልከ ስፐርራይዝ እምበር ጌርና
2: ዳዝገበር መፅ ኢኻ
1: ኣንታሉ ከም ጌርካ ይጠምተኒ። ናይ ብሓቂ ዲኹም እዚ ሓሶት ዝመልአ መደብኩም ናብ ኤርቲ ፍቐር ተፀቢኹም?
5: ሕማቕ ሰብኮ ዝገብሩ ኣይርድኦን እዩ።
2: ንፅበወ ቲቪኤርቲ ኮ ናይ ህዝቢ እያ
1: መስፍን። ብርግፅ ኤርቲቪ ናይ ህዝቢ እያ። ከምዚ ናትኩም ፍረ ዘይብሉ ወደሳ ዝመልኦ መደብ ከተቐርብ ግን ፈፂሙ ዘይሕሰብ እዩ።
2: እምበር እዚ ሲ ፍረ የብሉን ኢልካዮ?
5: እወ ፍረ ዘይብሉ ካበይ በቂሉ ከማን ዘይርዳእካ?
1: ካብ ባህልና በቂሉ ኮይኑብሎ ኣባ ሓጎታትና ንርእሶም ኣድኒኖም ንኻልእ ሰብ ክብሪ ሂቦም ንስኻ ኣባ ተዛረብ፣ ንስኻ ኣባ ትውርፅፅ፣ ንስኻ ኣባ ትልብም እናበሉ ዘረባ ይቀባበሉ ምንባሮም ኢና ንፈልጥና።
5: ምናልባት ድማ ናይ ሓለፍትና ከይንብል እቶም ናይ ቀደም ተጋደልቲ ናይ ሕጂ ሓለፍትና ድማ ይትረፍያ ዘይገበርዎ ክጀሃሩን ብሓሶት ክዛርቡን ሲ ነቲ ዝወዓልዎን ዝሰርሕዎን ከማን ንዑ ተዛርቡ ተየልካዮም ኣብ ነንሕዶም ምክብባር ስለ ዘለዎ ኣነ ደኣ እሞ እንታይ ገይረ ንብፃይ ክስቶ በሎ ብፃይ ክስቶ ፅቡቅ ገይሩ እዩ ዝገልፆ ኢሎም ካብ ዘረባ እዮም ዝሃርቡ።
1: ዋላ ነቲ ግድ ንገሩና ዝበልካዮም ነገር ከማ ናይ ሓደ ሰብ ቅፅል ስም ኣይጥቀምሉ እዩ። ንሕና ከምዚ ገርና፣ ንሕና ከምዚ ሰሪሕና እንተዘይኮይኑ ኣነ ከምዚ ገይረ፣ ኣነ ከምዝሰሪሐ፣ ሳላይ ከምዝተፈፂሙ ይብሉን እዩ። ስለዚ ኢና

0: ድማ ዘረባኹም ፍረይ ይብሉን ዝብልና
1: ብርግፅ ዋላ ነቶም ነዚ መደብ ንክሪእዎ ኢልኩም ዝነገርኩሞም ቤተሰብኩምን ዕርክትኹምን እተዝርእዎ ነይሮም ምፈንፈንኹም። ምክንያቱ እዚ ህዝቢ እዚ ኣነ ዘብዝሕን ምውዳእ ዝፈቱን ኣይፈቱን እዩ።
2: ሚካል ኣነ ብዚ ኣነ ብሲሕ ኸይ ከለኹ ተረዲኣትንላ በቃ
3: ጴጥሮስ ዎ ሚካል ፅቡቅ ዘሪብኩም ኣለኹም። ኣነ ድሕሪ ከምዝሓሰብኩ ጀማዕት ርክር እዞም ሓለፍትና ገዳይም ኣቦታትና ንዘረባ ብዙሕ ኣይህወኹን እዮም።
1: ሕዚ ሞ ነብሎ እቶም ታሪክ ዝፈፀሙን ዝፍፅሙን ስቕ ኢሎም ስራሕ ምገብሩ በዓል ሓወ ቦይ ድማ ዝፈፀሙዎን ዝሰርሕዎን ዘይብሎም ይዛርቡን የዛርቡን።
4: ሚካል ንዓና ሞይ ትሓዙልና ወዱስና ኢና ተባሂልና
5: ኣነ እምበር ገድድ ሓደ እግሪ ኣብ ጉድጓድ ኣትዩ ኣብ ሓሶት ክርከብ ዘይግባእ
6: እንታይ ክገብር ዝሃንጎሪማ ዝኮ ይጋግል ኣንተሰልሙትኒ ኣታ ንስኻ ደ ኮንካ ንወዲ ሰብ ኢልካ ሓሙሽተ ሽሕ ክበካ ዝበልካኒ ምንስኻ እንዲኻን ቂድካ ዝብ ናይ ፈለ መዓሰ
1: ድሓ ናይ ትበኣስ ሞ እንድሕር ተረዲእና ኮእኽእል እዩ። ብዝኾነ ጴጥሮስ ኣብ ኤሪቲቭ ዝመሓላለፍ መደብሲ ብደቂቕ ተመሚ እዩ ዝመሓላለፍ ማለት እዩ።
0: ብርግፅ መስፍን ሓንጣል ኣነ ንህዝቢ እየ ዝሰርሕ። ሓንጣል ገዛ ክራይ ክምሕረኒ ኢለ ኣነ ንሙያይ ብገንዘብ ኣይሸጡን እዩ። ስለዚ እየ ድማ መረብኩም ምስ ረኣኽዎ ብገዛእ ፈቓደይ ናብ መመይቲ ቦርድ ከየቕረብኩ በዕለ ይሰሪ ዘያ። ስለዚ ካብ ንቓለ ምልልስ ምህዋኽ ኣቐዲምና ጥዕና ዘለዎ ኣብነታዊ ዝኾነ ስራሕ ክንሰርሕ ንፈት።
2: ሎም መዓልቲ ዓብ ትምህርቲ ኢኹም ሄርኩምና ናብ ቃለ ምልልስ ዘይምህዋኽ
1: እወ ናይ ባሓቂ ናብ ቃለ ምሕተት ዘይምህዋኽ እዩ።
4: እቶም ናብኡ ዝቐርቡ ድማ ዘረብኦም ብሱልን ኣነነት ዘይተሓወሶ ክኸውን ከም ዘለዎ ተማሂርና።
7: ወ ድሓር ከዓ ስለዘሕፍረካ ሓሲኻ ደይ ምዝራብ ተማሂርና ኣለና።
2: ካብ ሓለፍትናን ባህልናን ዝተወሰደ ብዙሕ ምስማዕ እምበር ብዙሕ ዘይምዝራብ ምሂርኩምና ኢኹም እሞ ይቐንልና።
0: ኣሰውዒልኩምና እንድሕር ኮንኩም ምስታ ኤሪቲቭ ትብለጎ ምስኣ ትመፅእ ፅሕፍቲ እንታይ ኣላ?
7: ወ ቲቪ ኤረ ትብል ኣላ።
0: ኖኖኖኖ ምስኣ ትመፅእ ፅሕፍቲ ኣብ ታሕቲ
1: ሰርቪን ዘትሩዝ ትብል ኣላ።
0: ይቕኒ የለ ሚካል ሓፍቲ ሰርቪን ዘትሩዝ ማለት ድማ ንሓቂ ምግልጋል ማለት እዩ። ስለዚ ብዓብዩ መደብና ናይ ሓቂ ኣገልግሎት እዩ ማለት እዩ።
5: እሞዚ ኩሉ ዝሓስናየ ዝተቆሪፁ እዩ ማለት እዩ።
0: ወ ተቆሪፁ ኣሎ
6: መስፍን ካብቲ ቀደም ንብሎ ነበርና ኣባገለበል
8: ዎ ወሪድኒ ኣነ ዕደ ዘይርብሕ ሰብ እንዲ
6: ሓቂ መፀት
8: ንስኻኸ ኢልግሰ
6: ሓቂ ሕሸ ቀደም በራሕ ሎሚ በራሕ
0: እዚኣ ከንታያ
9: ሰርቪስ ዘትሩዝ።

ስመይ መርያም ዓብደላ ይበሃል። ኣብ ጨንፈር ባህሊ ዞባ ዓንሰባ እየ ዝሰርሕ። ኣብ ኣዋህዲ ሽማገለ መዓላት ከዓ ኣዶ ወንበር ኮሚቴ ያታውት ልሂትን ሙዚቃን እየ ራ መንእሰያት ኣብ ምዕቃብ ባህሊ እንተኮይኑ ሓደ እቲ ፌስቲቫል ሓደ ካብቲ ኣጋባብ ምዕቃብ ባህሊ እዩ። ባህሊ ክንብል ከለና ኣዝዩ ሰፊሕ ንኣጋባብ መነባብሮ ናይ ሓደ ሕብረተሰብ ብኩሎ እንትንኡ ዝገልፅ እዩ። ሕጂ ባህሊ ካብ ወለዶ ናብ ወለዶ እንዳተሰጋገረ እዩ ክሳብ ሕጂ መፅኡ ዘሎ። ንክሰጋገርን ንኸይ ኣብ ሓደ እዋን ከዓ መንነቱ ብሓንሳብ ንከይጥፍእን ከዓ ብዙሕ ክግበር ዘለዎ ነገራት ኣሎ። ሓደ ካብኡ እዚ ብሃገር ደረጃ ተፀቂጡሉ ዝግበር ዘሎ ሃገራዊ ፌስቲቫል እዩ። ሕጂ ፌስቲቫል ኣብ ምትሕልላፍ ባህሊ ካብ ወለዶ ናብ ወለዶ እንታይ ተራ ኣለዎ እንታይ ኢልና ኣዝዩ ዓብዪ ተራ ኣለዎ ብላኣነ ንኣብነት ኤርትራሲ ብዓብያ ንክትበፅሓ ኣዝያ ብኩሉ ማለት እዩ ወፃኢታት ይኹን ብድኻም ይኹን ባህልኩ ይኹን ብኩሉ ኣዝዩ ክትበፅሖሲ ነቲ ባህሊ ክንትፈልጥ ናይ ነፍሲ ወከፍ ትሽዓተ ብሄርን ኣብ ውሽጡ ዘሎ ኣጋባብ መነባብሮን ክትፈልጥ ኣዝዩ ሰፊሕ ግዘን ባጀትን የድልየካ። ሃገራዊ ፌስቲቫል ግን ነዚ ኩላ ኤርትራ እንታይ ከም ትመስል ኣብ ሓደ ቅርዓት ኣኪቡ ንመንእሰያትን ንናእሽቱን ኣብ ውሽጥን ኣብ ዋፃ ዘለዉ ንከፍልጥ እዩ ትዕላማ ማለት እዩ። እዚ ሕጂ ዓብ ተራ ኣለዎ ብላኣነ ሓደ

ኣብ ነፍሱ ብሄር ትግረ እንተኮይኑ ኣብቲ ከባቢኡ ትግረ ጥራይ እንተለዉ ትግረ ጥራይ ዝፈልጥ ኣብ ፌስቲቫል ምስ መፀካ ግን ክንደይ ዞባታት ኣለዋ ኣብ ኤርትራ ክንደይ ነፍሲ ወከፍ ዞባካ ክንደይ ብሄር ሒዛ ትመፅእ ኣብቲ ነፍሲ ወከፍ ብሄር ምስ ኣታኸካ እንታይ እንታይ ዓይነት መነባብሮ ትርኢ ብፍላይ ኣብቲ ያታዊ

ኣነ ስመይ ኣማንኤል ጎይቶም ይበሃል። ካብ ዞባ ደቡብ ከዓ ምዞም ንሪኦም ዘለና ጉጅለ ባህሊ ከም ኣቦም በርያታ ውትሌትን ሙዚቃን ኮይነ መፅኦ ዘለኹ መንእሰያትና ና ኣብዚ እዋን እዚ ማለስ ኩላ ኣነ ሃባይ ጀሚርካ እንጥንቀቆን ክንመሃረሉን ዘለና ብፍላይ ኣብዚ ቁልጡፍ ናይ ዓለም ናይ ፅልዋ ናይ ንብራ ዝባህሊ ኣማሻሽጣና ንበሎ ኣካዳድናና ንበሎ ኣዘራርባና ንበሎ ብዓብዪ ከዓ እቲ ክብርታት ናይ ሕብረተሰብ ምክባርና ኩሉ እዚ ከይጠፍእ ክንፃወቶ ዘለና ተራ ማለት እዩ። ንሕና ከምዞባ ደቡብ ኩለን ዞባታት ከዓ በቢ ዓውደን ኣብዚ ሃገራዊ ቅልዓት እዚ ዝመፃ ዘለዋ ነዚ ዓይነት ክብርታት እዚ ነቲ ናይ ኣቦታትና ዝነበረ ከመይ ገርና ንዕቁቦ ማለት እዩ። ምክንያቱ ባህልታትና ንድሕር ዓቂምና ክብርታትና ተዓቂምና ሃገራውነትና ዓቂምና ኣለና ማለት እዩ ወይ ሓድነትና ዓቂምና ኣለና ማለት እዩ። ብኡ መጠንካ ኣዘራርባና ንበሎ ኣማሻሽጣና ንበሎ ኣካዳድናና ንበሎ ኣካይዳና ንበሎ ጉምሉ እዚ መንእሰይ ናቱ ማለት እዩ ንናቱ መሲሉ ንድሕር ከይዱ ሃገራዊ ክብሩ ኩሉ ነቶም ኣቦታትና ነተን ኣዴታትና መሲልና ንድሕር ከይድና ሃገራዊ ክብርታትና ክንዕቅብ ንኽእልና ማለት እዩ። ድሕር ካብዚ ወፃእ ከድና ግን መንእሰያት ተፀለውቲ እዮም ብቁልጡፍ ካ ብሞባይል ንበሎ ብካልእ ንበሎ ብብዙሕ ነገር ፅልዋ ናይ ለውጡ ብዙሕ ነገር ስለ ዘሎ ኣብዚ ክንጥንቀቕ ኣለና ከም መንእሰያት ማለት እዩ። ምክንያቱ መንእሰያት መጀመርያ ባለካ ካ ትዕቅብ ናትካ ክብሪ ማለት ናትካ ካይዳ ናይ ዓድኻ ንዓኻ ክትመስል ኣለካ። ንሕና ከዓ ንደቅና ነቶም ድመፁ ወለዶ እንታይ ንገድፈሎም ማለት እዩ። ከምቲ ንሕና ካብ ቦታትና ዘምፀናዮ ትልይታትና እንታይ ድምስል ከምዚ ክብሎ ዝፀንዐ ኩሉ ኣማሻጭጣና ኣብ ኩለን ብሄራትና ኣብ ኩለን ዞባታትና እንታይ ይመስል ኣስተውዒልና ተኸድና ንሕና ባህልና ዓቂብና ኣለና ማለት እዩ።

ሽመይ ኣንጀላ ኣባቶ ካብ ዞባ ጋሽባርካ ንዞባ ባረንቱ ኣራ ብሓፈሻ ክንሪኢ ከለና ሎሚ ኣብዚ ግዜ መንእሰያት ኣብ ባህሊ ኣብ ምእቃብ ዘለዎም ተገዳስነት ቁሩብ ካብቲ ዝነበሮ እዳዋሃደ ይኸይድ ስለ ዘሎ ኣብ ምእቃብ ባህሊ ናይ ባሓቂ መንእሰያት እዮም ታራ ክፃወቱ ዘለዎም ኣብ ከተማታት ዘለዉ እቲ ኣብ ገጠር እንታይ ይገብር ኣመፃፅኣቲ ብሄር ከመይ ኣሎ ከመይ ነይሩ ኣብ ንምፍላጥ እንዳተዳህሰ እቲ ትኸይድ ስለ ዘላ ኩላ መንእሰያት ካብ ዓዲ ካብ ዓበይቲ መፅናዕታዊ ኣካይዳ ብመፅናዕታዊ ካብ ቀደም ዝነበረ ባህሊ እንዳተዳሰሰ እንዳምሕዳስ እንዳሕድስና ክንሰራሕ እዩ ዝግባአና ኣብዚ ግዜ ማለት እዩ ባህሊ ማለት ክብሪ ከዓ ክብሪ እዩ ባህሊ ክብሪ እዩ ባህሊ ዘሎ ሓደ ሰብ መለሊ ባህሊ እዩ ዝለለ ሕጂ ኣነ ኣንጀሎ እንተኮይነ ኩናማ የ ኩናማ ብምዃነ ክኮርዕ ኣለኒ ብቲ እቲ ኣነ ሂዘን ዘለኹ ኩናማ ዘሎ ባህሊ ብኣ እንዘይ ክብሪ እንዘይተሰሚዕኒ ወላ ሓንቲ ናተይ ምንነት ትርጉም የብሉን ማለት እዩ

ምስ ትሕሶታት ስመደማ ገሪኹም ዘለኹም ዝኸበርኩም ተኸታተልትና ከምቲ ኣብ መእተዊ መደባትና ዝሓበርናኩም ንምክንያት ፌስቲቫል ኤክስፖ ተጠቂምና ኣብዚ ፌስቲቫል ኤክስፖ ዝረኸብናዮም መንእሰያት ኣብ ባህሊ ምዕቃብ ዘለዎ ተራ ወይ ድማ መንእሰያት ኣብ ምዕቃብ ባህሊ ክንገብሮ ዘለና ግደ እንታይ ከም ዝኾኑ ኣብ ዝተፈላለዩ ቦታታት ኬንያና ናባኹም እነቕርቦ ዘለና ሕጂ እውን ከምዚ እትርእዩኒ ዘለኹም ኣብ ድኮና መናባብሮ ኣባይቲ ብሄረ ዓፋር ተረኺበ ምዚ ኣብ ጎነዩ ዘለዎ መንእሰይ ጀማል ብምዃን ተራ ምዕቃብ

0: ባህሊ ኣብ መንእስያት ከመይ ክኸውን ከም ዘሎ ኢና ሓደ ብሓደ ክንዕልል ሕጂ እውን ደይምና ምክተልኩም ምሳና ክኸውን ብክብሪ ዕድም
1: ባህሊ ምትእሳር ኣለ ምትእስሳር ማለት ባህሊ ኩሉ ግዜ ሕብረተሰብ እቲ ባህሊ ናቱ ሲ ቀንዲ ክውርስ ዝግብኦ ክፈልስ ዝግብኦ እዩ እቲ ባህሊ ከዓ ካብ ኩሉ ነገር ምስቲ ጥዕና ሕጂ ሓደ ቅሳነት እዩ ሓደ ሰብሲ ኣብቲ ዘለዎ ሕብረተሰብ ምስ ባህሊ ክዋሳ ከሎ ቁሱን እዩ ዘሎ ቁሱን ብምህላዊ ከዓ ኣብቲ ጥዕና ሓጋዝ ክኸውን ይኽእል እዩ ካልኣይ ልክ እቲ ባህላዊ ልምድታት ኣሎ ባህላዊ ልምድታት ሕጂ ብእግሪ መንገዲኻ ሳዕበናቱ እንዳገለፅካ ክተኸይድ ከለካ እውን ኣውታት ሕጂ ኣብቲ ናይ ምሪት ክኣት ከሎ ወይ ከም ኤግዚቢሽን እቲ ናይ ጥዕና ክኣት ከሎ ሲ ሓጋዚ እዩ ህዝቢ ሲ ዝያዳ ማለት በዕሉ ክሕክመሉ ዝኽእል ዓይነት ዓውድታት ብዙሕ ስለ ዘሎ ኣውታት ንምፍላጥካ ንህዝቢ ዝያዳ ይሕግዝ ምዃኑ ኢና ንፍለጥ ማለት እዩ
0: ኣረይ ፅቡቅ ከም ዝበልከ ባህሊ ኣብ ነፍሲ ወከፍ ሞያ ወይ ኣብ ነፍሲ ወከፍ ሕብረተሰብ ኣዝዩ ጠቃሚ እዩ ኣራይ ጂሚ ሞ መንእስያት ከ ከምዚ ክትብሎ ዝፀናሕካ እንተኮይኑ ባህሊ ኣብ ምዕቃቡ ክንፃወቶ ዘለና ተራ እንታይ ዝመስል
1: ባህሊ ሎሚ ዓመት ሕጂ ወግዒ ናራትና ኣብዛ ዘለናዮ ቁሸት ወግዒ ኸ ናይ ዳጉ ወግዒ ሒዝና መፂና ሕጂ ባህሊ ሓደ ካብቲ ክውርስ ዝግባእ ባኢታ ዝኾነ ነገር መሰረታዊ ነገር ስለ ዝኾነ ባህሊ ሓደ ሕብረተሰብ ዘላልየሉ ምንነት ስለ ዝኾነ እቲ ባህሊ ንኸይብል እቲ ምንሰይካ ዝያዳ ፈሊጡ ንብቲ ድሕር ዝምፅ ዘሎ ዋለዶ ንኸብርሶ እቲ ባህሊ ኣብ ከምዚ እዋን ኣብ ከምዚ ነገራት ንድሕር ከም ዝላቱ ንድሕር ኣንፀባሪካዮ እቲ ምንሰይ ፈሊጡ ዝያዳ ክከታተል ይኽእል እዩ እቲ ዘሎ ወለዶካ ክወርስ ይኽእል እዩ

0: ብሓፈሻ ወርልድ ዋይድ ክትሪኦ ከለካ ብዓለም ደረጃ ዓለምለኸ ደረጃ ክትሪኦ ከለካ ካብቶም ካልኦት ንሓይሽ ክንብል ንኽእል ኢና ማለት እዩ። ንና መንነትና የጥፋና፣ እምነታትና የጥፋና፣ ክብርናን ባህልናን ኣየጥፋናን። እዚ ግን በዚ ዓለማዊ ለውጢ ወይ ከዓ እዚ ዕብላላ ናይ ባህሊ ኣይተዓብለልናን ወይ ብካልኦት ኣይተፀላናን ማለት ኣይኮነን። ሕጂ መንእሰያት ከም መንእሰያት ኣብ ኣገባብ ኣከዳድናና፣ ኣብ ኣዘራርባና፣ ኣብ ኣካየዳና፣ ኣብ ኩሉ ክንጥንቀቕ ኣለና። ለውጢ ኩሉ ግዜ ለውጢ ዝፈቱ መን እዩ? መንእሰይ እዩ። እቲ ለውጢ ካ ብመን መፅእ? ብመንእሰይ ዝመፅእ። ሕጂ ባህሊ እኮ ከይተቀየረ ዝነብር ባእታ ኣይኮነን። ባህሊ ካብ ቀደሙ ስለ ዝቅየር እዩ ካብ ዝነበሮ ደረጃ ኣብ ዝበፅሒ ዘሎ። ሚልዮናት ዓመታት ድሕሪት ተተመሊስና ገዛ ኣይነበረ፣ ገለ ይነበረ፣ ክዳን ኣይነበረ፣ ገለ ይነበረ። ግን ከዓ እንደተቀየረ ቀስ ብቀስ ማለት እዩ ምስቲ ከባብን ምስቲ ኩነታትን ብድሳኔ ይቅየር እዩ። መንነት ግን ከጥፍእ የብሉ። ሕጂ መንነትና ንከይጥፍእ ፅባሕ ንግሆ ናይ መንነት ቅልውላው ከዓ ንከይጋጥመና እቲ ለውጢ በቲ ዝግባእ ለውጢ መፅ እዩ። እቲ ፅቡቕ ነገሩ ክትወስድ ዘየድልየካ ነገር ከዓ ክትገጥፎ እዩ ዘለካ። ስለዚ መንእሰያት መፂእና ተረክበ ኢልና ቴክኖሎጂ ኹን ወላ ካልእ ምዕባሌታት ብኣገባብ ክንጥቀመሉ ኣለና። ሕማቕ ኣይኮነን፣ ግን ብኣገባብ መንነትና ከየጥፋእና፣ ባህልና ከየጥፋፍና፣ ክብርታትና ከየጥፋእና፣ እንታይ ገደሰኒ ከይበልና ከምቲ ንዓና ዘፀንሐና ንሕና ከዓ ነቶም ድሕሪና ዘለዎ ክነፅንሖ ዓብ ሓላፍነት ኢና ክንሽከም ዝግባአና። ሰብሲ ካልእ ዝገብር ነይሩ እዚኣ ቀላል እያ።
1: ሕጂ ከመይ ኣለና ክብል እንተኮይነ ደሓን ኣለና ክንብል ንኽእል እየ። ምክንያቱ ብፍላይ ከዓ ናይዚ ናይ ደሓን ምበል ከዓ እዚ ንሪኦ ዘለና ናይ ፌስቲቫል ዓመታዊ ዝካየድ ሓደ ንእሽተይ ቆልዓ ንድሕራምቲ ከ ኣብዚ እንታይ እዩ ድመስል ብሄር ናና ብሄራት ናና ትሻዕት የት እንታይ ይመስለ ኣብዚ ሓደ ዓብዪ ትምህርቲ ሓደ ዓብዪ ነጥቢ ሒዙ እዩ ዝኸይድ ካብዚኣ። ሕጂ እዚ ኣቕሊልና ክንሪኦ የብልናን ማለት ዝቕርዓት እዚ ኩለን ብሄራትና ብሄረ ኩናማ ብሄረ ናራ ብሄረ ትግረ ኩለን ብሄራትና እንታይ ይመስላ ኣብዚኣ ቆልዓ ተምፂኻዮ ሓደ ነገር ሒዙ እዩ ዝኸይድ ማለት እዩ። ውኡ መጠን ከዓ እንዳዓበዮ እንዳዓበዮ እንዳፈትዎ ኸይድ ማለት እዩ። ስለዚ ንሕና ኣብ ደሓን ኩነታት ኣለና ይብል ማለት እዩ። ዝያዳ ግን ብሞባይላትን ብካልእ ናይ ሚድያ ብዙሕ ነገራት ሕማቕ ዝመፅእ ኣሎ ኣብኡ ኢና ክንጥንቀቕ ዘለና ማለት እዩ። ምክንያቱ ንግዜያዊ ከሽክዓና ክእል ማለት እዩ። ንፅባሕ ንዎ ግን ንወለዶና ኹን ንዓና ኹን ፅቡቕ ኣይኮነን። ስለ ዝኾነ ኣብ ደሓን ኩነታት ኣለና ንዕቅብ ኣለና ንፍትን ማለት እዩ ንሕና ማለት እዩ። ካብዚ ንላዕሊ ከዓ ሓይልና ክንወፅእ ኣለና ማለት እዩ።

0: ሕጂ ኣብዚ ግዜ ባህሊ ኣብ ምእካብ እዚ ፌስቲቫላትን ዓበይቲ በዓላትን ባህሊ ክንድህስስ ዝገብረና እምበር ኣብ ኖርማል ግዜ ሰብ ብዛዕባ ባህሊ ዝገዲ ሰብ ኣብዚ ግዜ ቁርብ ጎዲሉ ኣሎ ግን ሓንቲ ጉዳይ ወይ ሓንቲ ባህሊ ከምዚ ናይ ፌስቲቫል እንድሕር ተዳልዩ ወይ እንተሎ ሰብ ተብተቢሉ እተን ባህሊ ኣበይ ከም ዘሎ እንታይ እንታይ ገብር ከም ዘለዎ ኣብዩ ዝጉይ ሕጂ ኣብ ከምዚ ዓይነት ኩነታት ጥራሕ ዘይኮነ ኣብ ዘለዉ ግዜ ኣብ ዝኾነ ግዜ ብዛዕባ ባህሊካ ክትሓስብ ኣለካ ብዛዕባ ባህሊ ከመይ ጌርካ ክትዕቅብ ኣለካ ከመይ ጌርካ ክተምፀ ኣለካ ኣበይ ኣበይ እንታይ ይገብር ከም ዘሎ ብዙሕ ምፍታሽ የድለየና ስለ ዘሎ ኣነ ኣብዚ ግዜ ሲ ቁሩብ ካብቲ ዝነበሮ ደኺሙ እየ ዝብል ተራ መንእሰያት በፀፈት መንእሰያት ክለብ መንእሰያት እዩ ኣብዚ ተራ ክፃወት ዘለዎ ካልኣይ ነገር ከዓ ባህልን ስፖርትን ትበሃል ኣገደስቲ ሰባት ብዛዕባ ባህሊ ተገዳስነት ዘለዎም ሰባት ዓቂቡ ኣበይ እንታይ ይገብር ከም ዘሎ ከይዶም ፈትሾም ብሰነድ ክሕዙ ከም ዘለዎ እዩ ብድምፂ ይኹን ብቪድዮ ይኹን ብፅሑፍ እቲ ዘለና ባህሊ ኣብ ምእቃብ እዘን ዝበልኩኺ ትካላት እየን ተራ ክፃወት ኣለዎ እሱ ጥራሕ ዘይኮነስ ዓበይቲ ሰባት ኣለዉ ኣብ ከተማታት ዘይኮነስ ኣብ ገጠራት ዓበይቲ ሰቡት ብዛዕባ ባህሊ መፅሓፍቲ እዮም ሶም ንኦም እንደ ተጠቂምናዮም ይኸዱ ስለ ዘለዉ ኣብ ከባቢታት ዘለዉ ቦታታት ዓድታት እናኸድና ከመይ ገርና እቲ ባህሊና ክንእቅብ ከም ዘለና ክንሰርሕ ከም ዘለና መንእሰያ ጥራሕ እያ ዝብላኒ ማለት እዩ
1: መንእሰያት ከምኡ እንታይ ክንፀታይ ተራ ክንገብራና ሕጂ ስኻ ከመንእሳይ ብዙሕ ትብሎ ፀናሕካ ባህሊ ንኹሉ ካብቶም ዓበይቲ ሰሚዕጋስ ኣብ ምንፅብራቕ ወይ ድማ ንዑ ንምግላፅ ዝርከብ ኣለካ ሞ መንእሰያት ተክገብርሎም ባህሎም ክዕቁቡ እዚ ትገልፆ ፀናሕካ ኩሉ በተሕላፍ ሓበሬታ ዩ ገለ ሕጂ በቲ ናይ ቴክኖሎጂ ዝበሃል ነገራት ንኩሉ መንእሰይ ኮላብቲ ርሑ ገጠራ ዘሎ ፀሊልና ኣሎ ስለዚ መንእሰያት ነቲ ባህሊ ቦታትና ክንዕቅቦ እንታይ ና ክገብር ዘለና ትብል ስኻ ከመንእሰይ
2: ሕጂ ከም መንእሰይ እዛ ክዛረባ ከሎ መጀመርታ እዚ ዘለናዮ ፌስቲቫል ሓደ ዕላማኡ እንታይ እንዳሕር ኢልና ዕላማኡ እቲ ኩሉ ሰብ ባህሊኡ ንምሕዳስ ባህሊኡ ንምውራስ ባህሊኻ ካሊእ ብሕራት ንምፍላጥ ሕጂ ልክዕ መንእሰያት ካ እንታይ ክገብሮ ኣሎ ኣብዘ ዘለናዮ ሃገራዊ በዓላት ኣሎ ቅነ መንእሰያት ናይ

0: ንከተማ ከረን ታሪኻዊት ካብ ዘስሚዋ ፍጻሜታትን ቦታታትን እትቐንድን ብቐዳምነት ዝጥቀስን ከባቢ ጥንቁልሓስ እዩ። ስንጭሮ ጥንቁልሓስ ታሪክ ከረንን ኤርትራን ጥራሕ ዘይኮነ ታሪክ ዓለም ዝሓሰለ ኣገዳስን ወትሩ ተዘካርን ፍጻመ ካልኣይ ኩናት ዓለም ዝሰነደ ቦታ እዩ። ብዘይካቲ ሓዚልዎ ዘሎ ታሪክ ከዓ ሃይማኖታውን ባህላውን ክብርታት ዝሓቆፈ ባህርያዊ ፀጋታት ዝተመልአ ሓደ ካብ ተጠመድቲ ታሪካውያን ስፍራታት ሃገርና እዩ። ካልኣይ ኩናት ዓለም ኣብ ምብራቅ ኣፍሪቃ ኣብ ኤርትራ ትበሃል ታሪካዊት ሃገር ካብኡናዊ ከዓ ኣብ ከተማ ከረን ኣብ ዝርከብ ጥንቁላሓስ እዩ ተዛዚሙ። ከባቢታት ጥንቁላሓስ ኣብዚ እዋን እዚ ሕሩም ሕዛእቲ ተገይሩሉ ግርምኡ ተመሊሱ ንኽትሪዮ ባህ ዘብል ስፍራ ኮይኑ ይርከብ። እቲ ትማሊ ኩናት ሓያላን ዘምከነ ዝተፈላለዩ መግዛእታዊ ሓድግታት ዝሓቆፈ ባህላውን ሃይማኖታውን ክብርታት ዘለዎ ጥንቁላሓስ ኣብዚ ደረጃ እዚ ንምብፅሑ ዝተኸፍለ ዋጋ ቀሊል ከም ዘይኮነ እዩ ዝሕበር። እዚ ከባቢ ከዓ ኣብዚ እዋን እዚ ሰፈር ታሪካዊ ባህርያውን ሃይማኖታውን ፀጋታት ኮይኑ ኣሎ።
1: ኣገዳስነት ናይ ቀረባ ግዜ ናይ ጥንቁላሓስ ተዳኢልናስ ምዝዛም ካልኣይ ኩናት ዓለም ዝተፈፀመሉ ቦታ እዩ። ብዙሕ ፍጻሜታት ናይ ከም ግንባር ኮይና እዛ ዘለናያ ምስ ጥንቁላሓስ እያ ዝተኣሳሰር ምስ ጎቦ ሰንኪል ምስ ጎቦ ዝባን ተኣሳሲራ እትካየድ ታሽሙያ ሕጂ እቲ ቱሪዝማዊ ኣገዳስነትስ ብኩሉ ነገር ረአካ ሓደ ተፈጥሮኣዊ ኣቃውማ ብጣዕሚ እያ ምች እቲ ሓደ ቀረባ ከዓ ካብታ ከተማ ካብ ከረንሲ ኣዝያ ሓፃር እያ።
2: ኣብ 2018 19 ግን ከም ሓፈሻዊ ኣምር ናይ ሕዛእት ንምትግባር ነቲ ክሕዛእ ዝግብኦ ቦታ ምስ ኩሉ ታሪካዊ ኣገዳስነቱን ምስ ከተማ ከረን ዘለዎ ቅርበትን ኣብ ግምት ብምእታው ብካርታ ደረጃ ማለተይ ናይ ጂኣይኤስ ሓበሬታት ወሲድሉ ኣብ 2018 19 ዘሎ ክራማት ክሕዛእ ጀሚሩ ብሕሩም ሕዛእቲ ማለት እዩ። ሕጂ እቲ ክሕዛእ ከሎ መጀመርያ እቲ ዓላማ ናይቲ ሕዛእትን ምንፃር ኣገዳስነት ስለ ዝነበሮ ኩለንተን ምሕዳር ከባቢታት ነቲ ጥንቁልሓስ ዝቐርባ ብፍላይ ምሕዳር ከባቢ 3-5-4 ኩለን ኣብቲ ናይ ምሕዛእ መደባት ክሳተፋን ነቲ ዝግበር ናይ ምሕዛእ መደባት ደጊፈን ክሰርሓን ጉቡእ ሓበሬታ ናብ ህዝብን ናብ ምሕዳራትን በፂሑ ብኡ መሰረት ከዓ ካብቲ ብጂኣይኤስ ዝተዓቀደ 835 ሄክታር ስብሓት ዘለዎ መሬት ናይ ጥንቁላሓስ ናይ 135 ሄክታር ንመገዲ ዝኸውን ወይ እውን ምስ ቅርበት ናይቲ ከተማን ምስ ሓደ ማሕበራዊ ኣገልግሎት ክህብ ዝኽእል ትካላት ኣብቲ ከባቢ ምህላው ውን ናይ 135 ሄክታር ጎዲሉ 700 ሄክታር ሕዛእቲ ክሕዛእ ከም ዘለዎ ኣብ 2018-19 ተወሲኑ ማለት እዩ።
3: እዚ ዘለናዮ ከባቢ ኣብ ልዕሊ እቲ ሃይማኖታዊ ኣገዳስነቱ ብባህላዊ ሸነኽ እውን ክንሪዮን ከለና ኣዝዩ ዕዙዝ ኣገዳስነት ዘለዎ ከባቢ እዩ። ብናይ ቅርሲ ትሕዝትኡ ክንሪዮን ከለና ኣዝዩ ልዑል ኣገዳስነት ዘለዎ ከባቢ እዩ። ንኣብነት ብባህላዊ ወገን ክንሪዮ ወይ ብሃይማኖታዊ ትሕዝትኡ ኣገዳስነቱ ክንሪዮን ከለና ካብ ቤተክርስትያን ቅዱስ ጊዮርጊስ ኣብ ላዕሊ ጀሚርካ እዚ ንባዕሉ እዚ ዘለናዮ ቦታ ብማጨሎት ጋብር ጫድቕ ዝፍለጥ ሃይማኖታዊ ቅዱስ ቦታ ታሪካዊ ኣገዳስነት እውን ዘለዎ ካልኣይ ኩናት ዓለም ኣብ መንጎ ክልተ ሓያላት ሃገራት ኣብ ቀርኒ ኣፍሪቃ ኣብ ኤርትራ ዝተካየደሉ ቀንዲ ቦታ ብምዃኑ ብኩሉ መዳይ ኣዝዩ ዕዙዝ ኣገዳስነት ዘለዎ ቦታ እዩ። ካብቲ ናይ ቅርሲ ትሕዝትኡ ሓደ እዚ ናይ መንገዲ ባቡር መስመር እዩ። እዚ ዘለናዮ ቦታ በዚ እዩ ዝሓልፍ ነይሩ መንገዲ ባቡር። ዘይተኣደነ ገለርያታት ነዚ ጎቦ ናይ ሰንኪል በሲዑ ዳሓልፍ ኣለዎ። ከምቲ ዝበልናዮ ማእከል ሓድነት ናይ ህዝቢ ኤርትራ ከዓ እዩ። ሃይማኖታዊ ስኒት እውን ንርእየሉ ቦታ እዩ እዚ ቦታ እዚ።
0: ኣብ ደቡባዊ ምዕራብ ከተማ ከረን ኣብ ከባቢ መጋርሕን ጥንቁላሓስን ዝተኸለለ ሕሩም ሕዛእቲ ኣብ ውሽጢ ሓፂር ዓመታት ብዝተገብረ ውህዱን ዕቱብን ስራሕ ምዕቃብ ኣከባቢ ርኡይን ግብራውን ምዕባለ ተመዝጊቡሎ። እዚ ብውህደት ዝተፈላለያ ዝምልከተን ኣሃዱታት መንግስቲ መሻርክትን ህዝብን ዝተሰርሐ ንጥፈታት ምዕቃብ ማይን ሓመድን ምዕቃብ ታሪካዊ ኣሰራትን ቅርስታትን ምዕቃብ ቦታታት እምነት ኣብዚ እዋን እዚ እቲ ከባቢ ንኹሉ ረኣዩኡ ዝምስጥ ዘቤታዊ ቱሪዝም ዘተባብዕ ግሩምን ሓምላይን ሕብሪ ዝተላበሰ ጫካ ገይርዎ ኣሎ።
1: ሕሩም ሕዛእቲ ዝበሃል ምስተገብረ እታ ፋስን ተንጥሪትን ድሕር ዳ ደው ኢለን ኮ ናይ ግድን እዩ ኣብቲ ናይ ቀደም ባህር እዩ ክመፅእ። እዚ ፀጋዚ ምስ ኮነ ከዓ እንታይ ክመፀና ከም ንክእል ካብኡ እንታይ ክንዕወት ከም ንክእል ፍሉጥ እዩ። ሳይነሳዊ ሓቂ ስለ ዝኾነ ናቱ ገረብ እንተገይርካ ምስ ዝናብ ምትእስሳር ከም ዘለዎ ፍሉጥ ነገር እዩ እንጂ ኩሉ ነገር እዩ። ትሕተ ባይታ እውን ላዕለ ባይታ እውን ማይ ትዕቅብ ብዓብኡ ከዓ እቲ ዝናባት ካብ ኣግራብ ብብዝሒ ገረብ ዘለዎ እቲ ፎረስቴሽን ወይ ታሽሙ ንብሎ ካብኡ ስለ ዝኾነ ዝመፅእ እውን ረአየናይ ማለት
4: ናቱ ታሪክ ፍሉይ እዩ። ፅባቐ ናይ ጎቦታቱ እንስሳ ዘገዳማት ኣብኡ ዘለዉ ቆፂድካ ዘይውዳእ በቢ ዓይነቶም ኣለዉ። ቅድም ዝነበሩ እርኪብናሎም ናንሽ ከለና ጠፊኦም ነይሮም ሕጂ እውን ተመሊሶም እዮም። ሳላ እዚ ሓዛዕቲ ምሕላው ሳላ ሕርሻ ምቕላሶም ሕጂ ኣብቲ ናይ ንቡር ቀደም ንክምለስ ብዙሕ ተስፋ ኣለና። እቲ ቦታእቲ ብጣዕሚ ብኣሽማቱን ብክብርን ብፀጋታቱን ፍሉይ ቦታ እዩ። ስለምንታይ ኮከም ባርያ ጥንቁላሓስ ሰንኪል ይበሃል። እዚኣተን ሕጂ እዛ ሰንኪል ስርጉኳኹ ትበሃል ነይራ ብብለን ቀደም። እታ ስርጉኳኹ ናይ ቀደም እቶም ባሕጎታትና ክብሉ ከለዉ መሕብዒ ዓበይቲ ደንጎላታት ነይሮም። ሕጂ እኳ ብዙሓት ምስ ተሰብረ ጠጠው ኢሉ ኣብኡ በዓትታት ዓበይቲ ነይርዎ ኣብኡ ተሓቢኦም እቲ ናቶም እሳይ ዝነበረ ክሳብ ሕጂ ምልክት ናትሎ።
5: እዚ ቦታ እዚ ሳላ መንግስቲ ቆላሕታ ዝገበረሉ ንሕና ውን ምስ መንግስቲ ሓቢርና ከም ኢድን ጓንትን ኮይንና ዝሰራሕናሉ። እዚ ቦታ እዚ ናይ ብሓቂ ክዕቀብ፣ ሓመዱ ክዕቀብ፣ ሳዕሩ ገረቡ እምኑ ክዕቀብ ብዙሓት ዝተዋፅኦ ተገይሩ ኣሎ ማለት እዩ። እዚ መንግስቲ እንተዘይደልዮ ነይሩ ክኸውን ናይ ምኽኣለን እጃሙ ገይሩ መንግስቲ ምስ መንግስቲ ከዓ ንሕና ውን ተሓባቢርና በቲ መንግስቲ ዝደለዮን ዝዘፍቀዶን ፍሉይ ከዓ ምስ ናይ ሚኒስትር ሕርሻ ማለት እዩ ኣብቲ ምዕቃብ ማይን ሓመድን ኣብዚ ቦታ እዚ ተሰርሐ ዛላታት ከትርታት ኣዝዩ ብዙሕ እዩ። እሱ ስለ ዝኾነ ምዕቃብ ማይን ሓመድን ርኡይ ኣብዚ ኢና ንርኢ። እዚ ስለ ዝኾነ እዚ ቦታ እዚ ካብ ዘለናዮ ንታሕቲ ክሳብ እዚ ጎላጉል በጉ ዘሎ ማዩ ውሑስ ኮይንዎ እቲ ትሕተ ባይታዊ ማይ ናይ ብሓቂ ክህብትም ከሎ ንሪኦ ኣለና። እዚ ስነ መበቆላውያን ኣግራብ እተን ጥንታውያን ኣግራብ ከዓ ባዕለን ይመፅእ ኣለዋ። ንሕና ተኺልና ንዘይኮና ባዕለን ይመፅእ ኣለዋ ማለት እዩ። እንታይ ስለ ዝኾነ ስለ ተኸልከለ ካብ ጤለ በግዕ ካብ

0: ምቑራፅ ብመጠኑ ስለ ተኸልከለ እዚ ቦታ እዚ ከዓ ሕጂ ግርሙ ለቢሱ ናይ ብሓቂ ማራኺ ኮይኑ ኣሎ ብዝሐሸ ከዓ ዝመፅ ዘሎ ብዝያዳ ክመሓየሽን ክፅብቕን ከዓ ናይ ኩላትና ፃዕርን ሓላፍነትን ዝሓትት እዩ
1: እቲ ናይ ምሕዛእ መደባት ምስ ኩሉ ፀገማቱ ከይፀኒሑ ኣብ 224-25 ከዓ እዞም ዝብሎም ዘለኹ ናይ እዚ ህዝባ ሰራዊትን ናይ በዓል ስልጣና ግራም እንሳ ዘገዳሙ ዘሎ ናይ ቁፅሪ ኣባላትን ኣብቲ ካብ ምምዳቦም ዝያዳ ዕቱብነት ብዕቱብ ተራእዩ እቲ ሕዛእት እውን ክስስን ጀሚሩ ምስ ምስሳን ናይዚ ሕዛእት እዚ ምስ ኣገዳስነቱ ካ ብፍላይ ምስ ኣገዳስነት ናይቲ ቦታ ምስ ቅርበት ናይቲ ከተማ ምስ ታሪካዊ ድሕረ ባይታናቱ ምስ ሃይማኖታዊ ድሕረ ባይታናቱ እቲ ሕዛእት ክገፍሕ ስለ ዘለዎ ብፍላይ ከዓ ኣብ 224 መወዳእታ 225 መጀመርያ ከዓ እቲ ሕዛእቲ ክንዲ 700 ሄክታር ጥራይ ዝኸውን ብወገን ታሕቲ ንበጉ ገፁ ዝርኢ ንኮኹም ባርያ ኣብ ግምት ዘእተወን ንጎቦ ሰንኪል እውን ኣብ ግምት ዘእተወን ኮይኑ ናይ 1200 ሄክታር ክኸውን 500 ሄክታር ተወሲኩሉ ማለት እዩ ስለዚ ብስፍሓት ደረጃ ክንሪኦ ከለና ሕጂ ኣብዚ እዋን እዚ ሕዛእቲ ጥንቁላሓስ ማለት ናይ 1200 ሄክታር ስፍሓት ዘለዎ ሕዛእቲ ማለት እዩ
2: ጎቦታት ይትዓብር ላልምባ ዝባን ልክዕ ከም ጥንቁላሓስ ሓምላይ ትርኢት ንምልባሱ ብመደባት ክረምታዊ ልምዓት ከም ዝለምዕ ብምግባርን ምክትታል ብምሕያልን ናይ ምሕዛእ ንጥፈታት ይሰላሰል ኣሎ በብእዋኑ ብዝግበር ዘሎ ህዝባዊ ማእተታዊ ንጥፈታትን ወፍሪ ህዝባዊ ሰራዊትን ህዝብን ከዓ ንኡድ ዝኾነ ልምዓታዊ ገስጋስ ብምምዝጋቡ ባህርያዊ ብዙሕነት ይኹን ኣከባቢ ኣብ ምዕቃብ ርኡይ ሕላገት ይገድፍ ኣሎ ኣብዚ መዳይ ከዓ ብቐንዱ ንቕሓት ሕብረተሰብ ወሳኒ እዩ
3: እቲ ንቕሓት በፂሕ እዩ ተግባር ጥራሕ ምናልባት ቁሩብ ተሪፍና ዘሎ እቲ ንቕሓት ተግባር ቁሩብ ምስ ተወሰኮ ከዓ እዚ ሕጂ ንሪኦ ዘለና በፂሕና ኣለና እዚ ሕጂ ንሪኦ ዘለና ቅድሚ 4-5 ዓመት እንታይ መስል ነይሩ እንተንብል ነርና ናብ ገረብ ዘይነበሩ ዓይነት በፂሑ ኣሎ ወይ ድማ በፂሑ ነይሩ ኣብዚ ሕጂ ግዜ ግን ወላ ንሕና ውን ክንቀሳቀሰ ዘይንኽእል ኩሉ እቲ ተፈጥሮኣዊ ፀጋታት ብፍላይ ከዓ እቲ ኢኮቱሪዝም ንብሎ እቲ ሂወታዊ ብዙሕነት እንዳተመልሰ ይኸይድ ኣሎ እንስሳ ዘገዳምሲ ተረእዮም ደይፈልጡ በዓል ነብርን ኣዛብእን ኣብዚ ከባቢ ክትርኢ ከም ኖርማል ነገር እንዳኾነ መፅእ ኣሎ ሕጂ እቲ ኣግራብ ከዓ ንሪዮ ኣለና እ እቲ እንስሳ ዘገዳምን እቲ ኣግራብን ብሓፈሻ ከዓ እቲ ፍግረ መሬት ንምክልኻል ዝተፃዕረ ፃዕሪ ክፍሊ ሕርሻ ከዓኒ ሕርሻን መሬትን ማለት እዩ ምትሕጋዝ ናይ ክልቲኦም ዝተገብረ ናይ ምግራብን ምዝላይ እዚ ናይ ብሓቂ ዓብ ውፅኢታዊ ውፅኢት ርኢና ኣሉ
1: ዛእቲ ምሕዛእ ዝበሃል ንገዛ ርእሱ መጀመርያ ሕዛእቲ ሕዛእቲ ኮይኑስ ናይ ህዝቢ ናይ ምሕዳራት ናይ መንግስትን ኣበርክቶ ወይ ተሳታፍነት ክህልዎ ኣለዎ ንድሕሪ እዚኦም መንግስትን ህዝብን ድሕሪ ዘይተዋሂድሉ ወይ መንግስትን ምሕዳራትን ድሕሪ ብግቡእ ምሕዳራትን ህዝብን ድሕሪ ዘይሰሪሑሉ ኣብቲ ሕዛእቲ ንምሕደርኡ ዝምልከት ሓደ ሃጋፍ ኣሎ ማለት እዩ ሓደ ሃጋፍ ኣሎ ነዚ ኣብ ግምት ብምእታብ ከዓ እዩ በዓል ስልጣን ኣግራብ እንስሳ ዘግዳምን ሓደ ብመጀመርያ ቅድሚ ዚ ሕዛእቲ ዝምሕዝኡ ምስተን ዘለዋ ኣብቲ ከባቢ ቅርበት ዘለዎን ሰለስተ ምሕዳር ከባቢታት ኣርባዕተ ኢንፋክት ሕጂ ራብዓይተን ተወሲኻላ ምሕዳር ካብ 8 ማለት እዩ ናይ በጉ ንበጉ ንከባቢ 4 ንከባቢ 5 ንከባቢ 3 ምስቶም ምሕዳራት ግቡእ ኣኼባ ተገይሩ እቶም ምሕዳራት ንገዛ ርእሶም ንህዝቦም ኣፍሊጦም እዩ ተጀሚሩ ክጅመር ከሎ ድሒሩ ነቲ ዝነበረ ሃጓፋት ንምምላእ ምስ ኣገዳስነቱ ከዓ ብፍላይ ምስ ኣገዳስነቱ ምስ ቅርበት ናይቲ ከተማ ምኳኑ መንግስቲ ግቡእ ኣፍልጦ ገይሩሉ ስለ ዝፀንሐ እውን መምሕዳር ዞባ መምሕዳር ከተማኸረን በዓል ስልጣን ኣግራብ እንስሳ ዘገዳምን ምምሕዳር ከባቢታት ንገዛ ርእሰን ሕጂ ብዛዕባ እዚ ሕዛእ ጥንቁላሓስ ክዝረብ ከሎ ነቲ ገረብ ንምዕቃቡ ከም ቀንዲ ዓላማ እዩ ነቲ ታሪካዊ ድሕረ ባይታ ናይቲ ከባቢ ርኢኻን ነቲ ዘሎ ክሊማዊ ለውጢ ምስ መነባብሮ ናይቲ ህዝቢ ብፍላይ ከዓ ምስ ቅርበት ናይቲ ከተማ ኣብ ግምት ኣቲኻን ግን ኩለን ብውህደት ሰርሓሉ ስለ ዘለዋ ሕጂ ኣብዚ ሕጂ መፅሕዎ ደረጃ በፅሒሎ ማለት እዩ
2: ፅርግያ ጥንቁላሓስ ምስ ፈለምካ ጥራይ እልቢ ዘይብሉ ፀጋታት ኢኻ ትረክብ ካብ ፋብሪካ መድሃኒት ኣዘልን መቓብር እንግሊዝን ጀሚሩ ብየማነ ፀጋም ፅርግያ ጥንቁላሓስ ዝርከብ ኩጀታትን ስንጭሮታትን ምስተሓቂፍዎ ዘሎ ኣህግራዊ ታሪካዊ ድሕረ ባይታ ብዓይኒ ቱሪዝም ክረአ ከሎ መሳጢ ቅርፂ መሬት እዩ ዝውንን ኣብ ማእከል ስንጭሮ ጥንቁላሓስ ዝርከብ ብዒና ንፋስ ዝፅዋዕ ቦታ ኣሰራት መንገዲ ባቡር ዓበይቲ ገላርያታት ድፍዓት ዝኣመሰሉ መግዛእታዊ ኣሰራት ምስቲ ሕጂ ለቢስዎ ዘሎ ግርማ ተዛሚዱ ንዘቤታዊ ቱሪዝም ዓብ ፅልዋይ ዘለዎ
3: ምድሪ ባቡር ድብልዋ ካብ 1922 ኣብ መዓላ ካብቲ ውዕለሉ ጀሚራ መዚ ንሕና

0: ክነልፎ ዘለና ዘለና መሬት ልክዕ ዘራጊፅናያ ዘለና ማለት እዩ። ዘራጊፅያ ዘለኹ ናይ ምድሪ ባቡር ኣሰርያ ካብ ከረን ብሓሊመንተል መፅያ ማለት እየ ብሓሸራ ገይራ ምስኣትወት ንኸረን ልክዕ ኣፍርክ ቆሪፃ ብኣዘል ገይራ ናብዚ ዘለናዮ ጋብሪ ጫዘቕ ዝበሃል ሓሊፋ ነዚ ሰንኪል ዝበሃል ጎቦ ተቐኒታ ንበጉ ዝበሃል ዓዲ ኣሎ ብትሕተና ቡጌራ እውን ክሳብ ብሻ ትበፅሕ መስመር እዩ ማለት እዩ። ዓብ ኣገልግሎት ዝህብ ነበረ ኣብቲ ሰዓቱ ኣብቲ እዋኑ ማለት እዩ ግዜ ጥልያን ተንታ ዝነውሐት ዝተፈፀመትላ ውግእ እያ ከማንታ ናይ ጥንቁላሓስ ድበርትዐትን ብዙሕ ህልቂት ዝሰዕበላን ዝነውሐ ግዜ ዝወሰድ ኣስታት ክልተ ወርሒ እያ 57 መዓልቲ ዝብል እቶም ሰውዕሎ ማለት እዩ ኣብኡ ዝነበሩ ክንዲኡ ዝወሰደ ግዜ እዩ ዝበርትዐን እታ መዛዘሚት ከዓ ጠንቂ ናይ ምንዝዛም ካልኣይ ኩልያት ዓለም ሲ ድሕሪኡ ኣብ ዓለም ዳርጋ ኣይፀንሐን በቃ ፃዕዳ ባንዴራ እንዳሓስካ ዓዲ ዓዲ ተኣቱ ውግእ ሲ ድሕሪኡ ኣይቀፀለን እዩ ባሃል ዝከኣል ኣዝዩ ኣገዳሲ ታሽሙ ኣለዎ ታሪክ ኣለዎ ድሕሪ 200 ዓመት 300 ዓመት እንታይ እንታይ ይግበረሉ ከም ነበረ ሰብ ውዕሎ ዝያዳ ወይ ድማ ካብ ብሓጎታቶም ዝወሰድዎ ዕላል ክዕልሉካ ከለዉ ኣዝዩ ብዙሕ ፍፃሜታት ዝፍፀመሉ ዝነበረ ቦታ እዩ። ከም ታሪክ ከዓኒ ኣገዳስነት ዘለዎን ትሪስማዊ ፀጋታት ምዃኑ ኒኻ ንብሎ ማለት
1: እቲ ምሕዛእ እቲ ሕዛእቲ ምዃኑ እዚ ከባቢ እዚ ካብቲ ዓብዪ ተበግሶ እዩ እንትርሕቲ ሓዚኡ እቶም ቅርስታት ክዕቆብ እዮም እንድሕርቲ ሓዚኡ እቶም ኣግራብ ክዕቆብ እዮም ከም ብሓድሽን ክስስኑ እዮም እንድሕርቲ ሓዚኡ እንስሳታት ኣብ ንቡር መንበሪኦም ክምለሱ እዮም እንድሕርቲ ሓዚኡ ከዓ ዝያዳ ሰሓብነት ክፈጥር እዩ በቲ ታሪኩ ጥራይ ሰሓቢ ዝነበረ በዚ ሕጂ ዘለዎ መልክዕ ከዓ ዝያዳ ሰሓቢ ክኸውን እዩ። ስለዚ እቲ ቀዳማይ ክግበር ዝግብኦ ተገይሩ ኣሎ ኢለ ዝሓስባ ነቲ ምሕዛእ እዩ ማለት እዩ። ምሕዛእ ሲ ካብ ምትካል ንላዕሊ ኣገዳስነት ኣለዎ።
2: ታሪክ ኣለዎ፣ ባህሊ ኣለዎ፣ ሃይማኖት ኣለዎ፣ ናይ ሃገር ፅላል ውሕስነት ኣለዎ፣ ናይ ኣይደንቲቲ ናይ ኣንነትን ናይ መን ከም ምዃንና ኣብዚ ቦታ እዚ ምስ መፃና ናይ ብሓቂ እቲ ዕምቆቱን እቲ ታሪኹን እቲ ርዝነቱን ኣብዚ ኢና ነብል።
3: እቲ ንጉላሓስ ክሪኦ ከለኹ ምስቲ ኣቀማምጣ ናይቲ ቦታ ምስቲ ክሊማዊ ባህር ናይቲ ከባቢ ምስቲ ብዙሕ ህዝቢ ናይዚ ከባቢ እዚ በዝሕ እጂ ንኸዶ ዘለና በዝሕ ሒዝናያ ዘለና ኣካይዳ ናይ ምሕዛእ እንተ ደኣ ን4 5 6 7 ዓመት ብከምዚ ቀፂልናዮ ከረን ከም ከረንሲ ግርማ ናይ ቀጠልያ ናይ ምዃን ግርማ ክህልዋ እዩ ወይ እውን ህዝቢ ናይ ከረንሲ ሓደ ፅቡቕ ነገር ክርእሉ ዝኽእል ከባቢ ክፈጥር እዩ ክህልዎ እዩ ኢለ የ ዝሓስብ።
4: ምዕቃብ ከባቢ ምዕቃብ ህወታዊ ብዙሕነት እዩ። ከባቢታት ጥንቁላሓስ ክዕቀብን ክሕዝኣን ምስ ጀመረ መቦቆላውያን ኣግራብ ናብ ንቡር ህወቶም ክምለሱ ስፍሮኦም ተመንጢሎም ዝፀንሑ እንስሳታት ዘገዳም ከም ነብሪ ዝብኢ እፎይታ ረኺቦም ናብ ምርብቶም ከብሉ እቶም ዝብላዕ ተሓሪሞዎም ፅርግያ ጥንቁላሓስ ንዝሓለፈት ኣውቶቡስ ክቋመቱ ዝፀንሑ ኣህባይ ከይተረፉ ምስ ምሉእ ተስፍኦም ናብ ጫካታት ጥንቁላሓስ ክቋመቱ ከለዉ ማንም ክግንዘቦ ዝኽእል ፍፃመ ኮይኑኣሎ።
0: ከምዛ ናይዛ ከባቢ ጋብሪ ጫደቕን ጥንቁላሓስ ብሓፈሻን ኮይና ዘለና ናብ ሕሩም ሕዛእትን ትኸምኡ ዝኣመሰለ ፕሮጀክትታት ተኣታትዩ ዝነበረ መካያድን ተኻይዱ እቶም ፀጋታት ንብሎም ዘለና ናይ ቱሪዝም ፀጋታት ናይ ብሓቂ ተሓልዮም ኣሎ ማለት እዩ እጂ ኣብቲ ንቕሓት ንእሽተይ ተግባር ኣብ ኩለን ዞባታት ንክኾነለ ኢለየ እምበር ኣይግበርን ኣሎ ማለት ኣይኮነን ኣብ ኩሉ ዞባታት ከምኡ ክኸውን ክትሪኦን ከለካ ግን ዓብ ውፅኢት ክህልዎ ከም ዝኽእል ንረኣየካ እዩ። ፅቡቅ ታሽሚዮ ከዓ ዘሎ ፅቡቅ ከይድና ኣለናዮ በልኩ
2: ብሓፈሻ ታሪኹ ትንታኒኡ እቲ ዘለዎ ለውጢ ኣብዚ ዝተገብረ ናይ ብሓቂ 405 ሰባት እዮም ዝወፍሩ ዝነበሩ እዚ ብኸንቱ ብቕባሊሉ ተሰርሐ ኣይኮነን ግን ናይ ብሓቂ ናይ ኢድ መንግስቲ ኣለዎ ናይ መሪሕነት ናይ መንግስቲ ኣለዎ ፍቓድ ከዓ ናይ መንግስቲ ስለ ዘለዎ እዩ። ስለዚ ሕጂ እውን ለበዋይን ናተይ ምሕፅንታን እዚ ቦታ እዚ ንከምዚ ንክቐፅል እሞ ናይ ብሓቂ ቱሪዝማዊ መስሕብ ክህልዎ
3: ንሕና ነዚ ሕዛ ዝናሓዞ ዘለና ከም ተቐዲመ ዝበልኩ ኣብ ማእከል ህዝቢ ኮይና ኢና ንሓዝኦ ዘለና እቲ ረብሓስ ቀጥታ እዩ ምስ ህዝቢ ዝተሓሓዝ ክሪኦ ከለኹም ብክሊማ ኹን ብባህሪ ናይ ምቕያር ቀጥታ ርክብ ዘሎ ኮይኑ ስማዓኒ ምክንያቱ ኣብ ካልእ ከምዛ ዓንተ ወይ ዝበልኮ ኣቐዲሞ ዝበልኮ ኣብ በረኻ ከይትካ ትሓዝ ነቲ ናይ ተሓዛዛ ሲስተምካ እውን ከም ካልእ ጌርካ ክትምፅኦ ትክእል ኢኻ ምክንያቱ ምስ መነባብሮ ናይ ሓርሳ እዚ ግን ታሪክ ንምዕቃብን ኣከባቢ ንምዕባልን ኢልካ ዝሕዛ ዘሎ ሕዛእቲ እሞ ከዓ ኣብ ማእከል ህዝቢ ስለ ዝኾነ እቲ ዝመፅእ ሲ ካብ ኩለን ሕዛ

0: ሕዛእታት ከም ኣብነት ኮይኑ ክጥቀስ ዝኽእል ሕዛእቲ ናይ ጥንቁልሓስ ክህልወና ኢለ ዝግምት ማለት እዩ።
1: እዚ ተበግሶ እዚ ብካልኦት ኣካላት ክሰዓብ እዚ ተበግሶ እዚ ብካልኦት ኣካላት ከዓ ዝሓየለ ደገፍ ክግበረሉ፣ ምክንያቱ ካብዚ ዝዓቢ ስራሕ የለን። እዚ ከባቢ እዚ ከዓ ብሃይማኖታዊ መልክዕ ጥራይ ዘይኮነስ ብኩሉ ቱሪዝማዊ መልክዑ ብባህላዊ ውርሻታት መልክዑ ብተፈጥሮኣዊ ፅባቂኡ ንባዕሉ እዚ ኣብዚ ዘሎ ኣኻውሕ እዚ ዘሎ ኣግራብ እንደገና እንስሳታት እንዳር ተወሲኮምቦሲ እንታይ እዩ ክመስል። ሕጂ እዚ ብኩሉ መልክዕ ርእና ናይ ኩሉና ረብሓ ምኳኑ ብዞባ ደረጃ ብሃገር ደረጃ ምዃኑ ተረዲእና ንምዕቃቡ ንምሕያሉ በብዓቕሙ ደገፍ ክገብረሉ ከም ዝግባእ ሓደ እዚ ናይ ምዕቃቡ ስራሕ እዩ ማለት እዩ። ካልእ ግን ከምዚ ዓንተቦይ እውን ክትጥቀስ ፀኒሑ ኣብዚ ክበፅሕ ኢሉ ዝመፀ ሰብሲ ማይ ክሰቲ እንተዘይክኢሉ ኮፍ ኢሉ ብርኩዕ ፅፍ ኣቢሉ ዋላ ነታ ባዕሉ ሒዝዋ ዝመፀ ባኒ ክበልዓላ ዝኽእል ቦታ እንተዘይ ኣጣጢሕና በፃሕቲ ክሰሓቡ ኣይክእሉን እዮም። ስለዚ እዚ እውን ክሕሰበሉ ይኽእል ኣለዎ። ዝዓበየ ቦታ እንድሕሪ ተዳሊዩልና ኣሎ ዝነኣሰ ንምንታይ ይጠርፍ? ዝዓበየ ጌርና ከለና ነቲ ዝነኣሰ ንምንታይ ንገትፎ?
2: ጥንቁልሓስ ልዑላ ገዳስነት ዘለዎ ከባቢ ብምዃኑ ዕቱብ ኣቓልቦ ዘድልዮ ቦታ እዩ። ንቕሓት ሕብረተሰብ ኣበሪኽካ ብውህደት ሓቢርካ ንምሕላው ክስራሕ እውን ዘምዋት እነጥብ ይኮነን። ብዙሕ ኣገዳስን ታሪኻውን ቅርስታትን ብሸለልትነትን ፍግረ መሬትን ክዓንኳ ተፀ

0: ሰላም ፈነወ ኤርቲቪ ኣብ ምክትታል ትርከቡ ክቡራትን ክቡራን ከመይ ትውዕሉ? ሎም ሰሉስ ኣስተሓደ ናሓሰ ፍርቂ መዓንቲ ፈርቓን ስላለዎ ዜናታት ውሽጡን ወፃእን እንሆ ዜና ዘቕርበልኩም ሉዋም ተኽለ ክትከባተሉና ብክብሪ እንዳዓደምኩ ድማ ኣርእስተ ዜና ክቐድም። ኣብ ሓገዝ ኣብ ገስጋስ ትግባረ መደባት ልምዓት ዘተይ ርክብ ህዝብን ምሕዳርን ተኻይዱ። ኣብ ንኡ ዘባ ባርንቱ ኣብ ኣገባባት ምድላው ባህርያዊ ድኹዒ ስልጠና ተዋሂቡ። ብዝተፈላለየ ዓውርታት ነፅበብ ዝሰልጠኑ ኣባላት እዚ ማእከል ተመሪቖም። ኣብ ኮሎምቢያ ብዝተኸሰ 7.4 ሬክተር ምንቅጥቃጥ ምድሪ ሰብኣውን ንዋታውን ክሳራታት ወሪዱ። ኣብ ዝሓለፈ ወርሒ ሓምለ ኣብ ፅፍሒ ውቅያኖሳት እቲ ዝለዓለ መጠን ዋዒ ከም ተመዝገበ ተገሊጹ። ሩስያ ኣብ ቀዳማይ ፍርቂ 2026 ካብ ዘካየደቶ ናይ ወፃኢ ንግዲ ልዕሊ 73 ቢልዮን ዶላር ትርፊ ረኺባ። ናብ ዝርዝሩ ክንሰግር፣ ኣብ ሓጋዝ ኣብ ገስጋስ ትግባረ መደባት ልምዓት ዘተይ ርክብ ህዝብን ምሕዳርን ተኻይዱ። ወኪል ኤና ሰምር እዮም መልክዕ ጸብጻብ ንዘዳለዎ ትሕዝቶ ፍርቱና ዓንዶም ከተቕርበያ።
1: ኣብ ሓጋዝ ብትሽዓተ ናሓሰ ኣብ ገስጋስ ትግባረ መደባት ልምዓት ዘተይ ርክብ ህዝብን ምምሕዳር ከተማን ተኻይዱ። ኣብቲ ብምምሕዳር ከተማ ዝተወደበን ወከልቲ ህዝቢ ኣነባበርቲ ዓዲ ወከልቲ ባይቶን ኣመሓደርቲ ከባብን ዝተሳተፍዎ ኣኼባ ኣድማዕነት ትግባረ መደባት ኣብ ተሳትፎኮም ስለ ዝምርኮስ ነበርቲ ውዳቤታቶም ብምሕያል ተሮም ክዕዝዙ ኣመሓዳሪ ከተማ ሓጋዝ ኣቶ ነፀረ ኣበረኸተ ኣብፀዊዑ። ብዘይካዚ ንኣጠቃቅማን ኣገባብ ኣከፋፍላን ግብሪ መሬትን ጥሪትን ምክልኻልን ምቁፅፃርን ኣራስን ትሕማማት ምሕያል ኣታዊታት ልምዓት ማይ ዝምድና ኣካሬትን ትኻሬትን ከምኡውን ንኻልእ ማሕበራዊ ኣገልግሎታት ዝምልከት መብርሂ ክወሃብ ከሎ ኣታዊታት ከተማ ኣብ ቀዳማይ መፋረቅ 2026 ብ17 ሚታዊት ዕቤት ከም ዘረኣየ ተሓቢሩ። ሓላፊ ምምሕዳር ክራይ ኣባይቲ ኣቶ መልኣክ ሕድሪ ብወገኑ ንዝምድናታት ትኻሬትን ኣካሬትን ኣብ መንጎኦም ዝግበር ውዕላትን ዝምልከት ሓበሬታ ድሕሪ ምሃብ ነበርቲ ኣዋጃትን መምርሒታትን መሬት ክኽብሩ ኣተሓሳሲቡ። ሓላፊ ኮማዊ ሆስፒታል ሓጋዝ ነርስ መንሱር ኣቡበከር ብጊድዩም ምስ ምእታዊ ወቅቲ ክራማት ኣብ ምክልኻል ተመሓላለፍትን ዘይተመሓላለፍትን ሕማማት ብሓፈሻ ሕማም ዓሶ ድማ ብፍላይ ህዝቢ ጥዕንኡ ከውሕስን ፅሬት ኣከባቢኡ ክሕሉን ተላብዩ። ተሳተፍቲ ኣብ ዝሃብዎ ርእቶ ስሉጥነትን ፅፈትን ትግባረ መደባት ልምዓት ንምድንፋዕ ዝሕግዝ ርእቶታትን ለቦዋታትን ኣቕሪቦም።
0: ቤት ፅሕፈት ሕርሻ ንኡዘባ ባርንቱ ፍርያምነት ሓመድ ክብ ብምባል እቶትን ተታውነትን ሕርሻ ንምኽኣባት ከምኡውን መኣዛዊ መግቢ ኣብ ኩሉ ንኩሉ ንምርግጋፅ ብዘካይዶ ዘሎ ፃዕሪ ኣብ ኣገባባት ምድላው ባህርያዊ ድኹዒ ዘተኮረ ስልጠና ንሓረስቶትን ኣልማዕቲ ጀራዲንን ሂቡ። ኣብቲ ብ10 ናሓሰ ብክልሳ ሓሰብን ግብርን ዘተኻየደ ስልጠና ሓላፍቲ ቤት ፅሕፈት ኣቶ ሙሴ ባህታ ባህርያዊ ድኹዒ ኣብ እቶታውነትን ሕርሻ ልዑል ተራ ስለ ዘለዎ ሓረስቶ ተጠቃምነቶም ክብ ከብሉን ተመክሮኦም ንካልኦት ከካፍሉን ተላብዩ። ክኢላ ምዕቃብ ማይን ሓመድን ኢንጂነር ኣዘኪያ ኣልፋዮ ብወ

ተመዝገበ መጠን ዋዒ 21.6 ዲግሪ ሳንቲግሬድ ምንባሩ ዝሓበሩ ክኢላታት ጠንቅቲ ኣጋጢሙ ዘሎ ባርዕ መሮር ክኸውን ከም ዝኽእል ኣሚቶም። እዚ ኣብ ማያዊ ኣካላትን ሰፊሕ ክፋል ኤሮጳን ኣጋጢሙ ዘሎ ክቱር ዋዒ ተርእዮታት ኤልኒኖ ክኸውን ከም ዝኽእል እዩ ዝጥቀሰሎ። ውድብ ሕቡራት ሃገራት ኣብ ወርሓት ሓምለን ነሓሰን ኤልኒኖ ክኽሰት ከም ዝኽእል ግምታቱ ሂቡ ምንባሩ ኣይርስዓን። ሩስያ ኣብ ቀዳማይ ፍርቂ 2026 ካብ ዘካየደቶ ናይ ወፃኢ ንግዲ ልዕሊ 73 ቢልዮን ዶላር ትርፊ ከም ዝረኸበት ገሊጻ። እቲ ኣሃዝ ምስ ናይ ዝሓለፈ ዓመት ተመሳሳሊ ኣዋርሒ ክነጻጸር እንከሎ ብ14% ከም ዝወስኸ ንግዳዊ ጸብጻባት ሩስያ ሓቢሮም። ሩስያ ካብ ወርሒ ጥሪ ክሳብ ወርሒ ሰነ ምስ መሻርክታ ልዕሊ 365 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዘካየደት እዮም እቶም ጸብጻባት ዘረድኡ። ሰደድ ፍርያት ነዳዲ፣ ባህርያዊ ጋዝ፣ ሕርሻን ማዕድናትን ኣብቲ ንግዳዊ ገስጋስ ዝዓበየ እጃም ከም ዝነበሮም ተገሊጹሎ። ሩስያ ኣብዚ ዝተጠቕሰ ኣዋርሕ ምስ ሃገራት ኤስያን ኤውሮጳን ዘካየደቶ ንግዳዊ ምልውዋጥ ብተዛማዲ ክዓቢ እንከሎ ምስ ኣሜሪካን ሃገራት ኣፍሪቃን ዘካየደቶ ድማ ከም ዝነኬ ተሓቢሩ። ሃገራት ምዕራብ ኣብ ልዕሊ ሩስያ ዘካየድኦ ዘለዋ ተጻብኦታት ንቁጠባ ሃገሩ ብኣሉታ ክጸልዎ እኳ እንተኸኣለ ነቲ ዝድለ ዕላማ ክወቅዕ ከም ዘይከኣለ ግና መንግስቲ ሩስያ ክገልጽ ጸኒሕ እዩ። ኣብ ዴሞክራሲያዊት ሪፓብሊክ ኮንጎ ምስ ሽበራዊ ዕጡቅ ጉጅለ ዳዕሽ ምትሕሓዝ ከም ዘለዎም ዝተገልጹ ዕጡቋት ብዘካየድዎ መጥቃዕቲ ብውሕዱ 30 ሰባት ከም ተቐትሉ ተቓሊሑ። በቲ ብ10 ነሓሰ ኣብ ሰሜናዊ ምብራቅ ኮንጎ ዝተፈጸመ መጥቃዕቲ ዓተታት ከም ዝቆሰሉን ብርክት ዝበለ ኣባይቲ ከም ተቓጸለን ሰመዚ ኮንጎ ሓቢሮም። ኣብ ዴሞክራሲያዊት ሪፓብሊክ ኮንጎ ካብ ዝሓለፈ መያዝያ ክሳብዚ ሒዝናዮ ዘለና ወርሒ ብዝተኻየደ ሽበራዊ መጥቃዕትታት ሂወት ልዕሊ 130 ሰባት ከም ዝጠፍአ ጸብጻባት ይጠቕሱ። ኣብቲ ሃገር ብዝካየድ ተደጋጋሚ መጥቃዕትታትን ግጭታትን ኣስታት 10 ሚልዮን ሰባት ከም ተመዛበሉ እዩ ዝጥቀስ። እቲ ዘይርጉእ ኩነታት ኣብቲ ሃገር ተኸሲቱ ንዘሎ ለበዳ ሕማም ኢቦላ ንምግታ ንዝካየድ ፃዕሪ ብኣሉታ ይጸልዎ ከም ዘሎ ናይ ቀረባ ተዓዘብቲ ይሕብሩ። በቲ ለበዳ ዛጊት ልዕሊ 4,000 ከም እተለቕፉን 1,900 ካብኣቶም ከም ዝሞቱን ጸብጻባት ጥዕናተ ሃገር የረድኡ። ኣሜሪካን ደቡብ ኮርያን ዘካይድኦ ዓመታዊ ሓበራዊ ወታደራዊ ልምምድ ዝመጽእ ሰሙን ከም ዝጅምር ኣፍሊጠን። ዕላማ ናይዚ ካብ 17 ክሳብ 27 ነሓሰ ዝቐጽል ልምምድ ናይ ምውጋእ ዓቕመን ምውሃድን ሰራዊተን ክብ ንምባልን ምዃኑ ኣሜሪካን ደቡብ ኮርያን ሓቢረን ኣለዋ። ኣሜሪካ ኣብዚ ኣብ ግዛኣት ደቡብ ኮርያ ዝካየድ ልምምድ ንዝሳተፍ ቁጥሪ ሰራዊታ ዛጊት ከምዚ ኣይነጸረት። ደቡብ ኮርያ ግና ልዕሊ 18,000 ወታደራት ከም እተሳትፍ ኣፍሊጣላ። እዚ ከምዚ ኢሉ እንከሎ ሰሜን ኮርያ ነቲ ተኽታኽዊ ክትብል ዝገለጸቶ ልምምድ ምላሽ ከም እትህበሉ ክተጠንቀቕ እንከላ፣ ኣሜሪካን ደቡብ ኮርያን ግና ንካልኦት ሃገራት ብኣሉታ ከም ዘይጸሉ ሓቢረን። ሓበራዊ ወታደራዊ ምንቅስቓሳት ኣሜሪካን ደቡብ ኮርያን ጸጥታዊ ስጋት ከም ዝፈጥረላ እትገልጽ ሰሜን ኮርያ ክመጻ ዝኽእል ስጋት ንምምካት ወታደራዊ ኣቕማ ክብ ከተብል ጸኒሓላ። ኣሜሪካ ኣብ ደቡብ ኮርያ ልዕሊ 28,000 ወታደራት ብቐዋምነት ኣስፊራ ከም ዘላ ዝፍለጥ እዩ። ብራዚልን ሽወደንን ኣብ ምዕባል ጽላት ምክልኻል ዘተኮረ ስምምዕ ተፈራሪመን። እቲ ስምምዕ ብራዚል 20 ተወሰኽቲ ነፈርቲ ኩናት ካብ ሽወደን ንምዕዳግ ዘጠቓለለ ምዃኑ ሰመዚ ምክልኻል ኣፍሊጦም። ብራዚል 36 ነፈርቲ ኩናት ንምሽማት ዝኽእል ስምምዕ ኣብ 2023 ምስ ሽወደን ከም እተፈራረመት ዝፍለጥ ኮይኑ ቀዳማይ ገጽ ምርኽኻብ ኣብ 2027 ክጅምር እዩ። እዚ ከምዚ ኢሉ እንከሎ ክልቲአን ሃገራት ነፈርቲ ኩናት ብሓባር ንምፍራይ ዝራረባ ከም ዘለዋ ኣፍሊጠን። እቲ ውዕል ኣብ ምድንፋዕ ወታደራዊ ዓቕሚ ሃገሩ እወታዊ ተራ ከም ዝህልዎ ዝጠቐሰ ሚኒስትሪ ምክልኻል ብራዚል ትግባርኡ ንምቅልጣፍ ይስራሕ ከም ዘሎ ኣረድዩ። መንግስቲ ጃፓን ብናህሪ ዋጋ ነዳዲ ክስዕብ ዝኽእል ቁጠባዊ ሃስያ ንምቅላል ኣስታት 20 ቢልዮን ዶላር ህጡፅ ባጀት ሰሊዑ። ዝዓበየ ክፋልቲ ባጀት ብሰንኪ ናህሪ ዋጋ ነዳዲ ብከቢድ ናብ ዝጠሓስያ ትካላትን ኩባንያታትን ከም ዝቐንዐ ዝገለጹ ሰብ መዚ ጃፓን ኣኻሊ ምስ ዘይከውን ተወሳኺ ገንዘብ ከም ዝስላዕ ኣረድዮም።
አሳተ ሰዓሚ ኢታዊት ጠለባት ነዳዲ ጃፓን ካብ ዞባ ማእከላይ ምብራቅ ብመልክ

ምእታው ከም ምዝማላእ ዝሕብሩ ጸብጻባት በቲ ተኸሲቱ ዘሎ ውግእ ኣሜሪካን ኢራንን ሳዕቤናቱን ሕልፊ ካልኦት ሃገራት ከም እተሓስየት የረድኡ ኣብ ዞባ ማእከላይ ምብራቕ ኣጋጢሙ ዘሎ ጸጥታውን ወታደራውን ቅልውላው ብዘስዓቦ ሕጥረት ነዳዲ ሓያሎ ሃገራት ምትዕርራይ ባጀት ክገብራ ከም እተገደዳ ይሕበር ኣብዚ እዋን ዋጋ ነዳዲ ብደረጃ ዓለም ልዕሊ $80 ንበርሜል በፂሑ ከም ዘሎ ጸብጻባት የረድኡ።

ክቡራትን ክቡራን ዘና ቅድሚ ዛምና ኣርስታቱ ክደግመልኩም ኣብ ሓጋዝ ኣብ ገስጋስ ትግባረ መደባት ልምዓት ዘተ ርክብ ህዝቢ ምምሕዳርን ተኻይዱ ኣብ ንኡ ዞባ ባረንቱ ኣብ ኣገባባት ምድላው ባህርያዊ ድኹዐይ ስልጠና ተዋሂቡ ብዝተፈላለየ ዓውርታት ስነ ጥበብ ዝሰልጠኑ ኣባላት እዚ ማእከል ተመሪቖም ኣብ ኮሎምብያ ብዝተኸተ 7.4 ሬክተር ምቅጥቃጥ ምድሪ ሰብኣውን ነዋታውን ክሳራታት ወሪዱ ኣብ ዝሓለፈ ወርሒ ሓምለ ኣብ ፅፍሒ ውቅያኖሳት እቲ ዝለዓለ መጠን ዋዒ ከም እተመዝገበ ተገሊጹ ሩስያ ኣብ ቀዳማይ ፍርቂ 2026 ካብ ዘካየደቶ ናይ ወፃኢ ንግዲ ልዕሊ 73 ቢልዮን ዶላር ትርፊ ረኺባ ንምክትታልኩም መስገድ ምስ ተርፍ መደባት ኤርቲቪ ክሓድገኩም እየ ብወገነ ግን ብሩኽ መዓልቲ እዩ

0: ኣብዝ ሓለፈ ዘበን ዝተጋህደ ኣብ ግዚኡ መቐይሮን ቅልጡፍ ዕቤትን ዘረጋገፀ መድረኽ ኩሎም ተኽእሎታት ተባሂሉ ዝተዘመረሉ ኢንዱስትርያዊ ሰውራ ኣብ ልዕሊ ተፈጥሮ ቅድሚኡ ተራእዩ ዘይፈልጥ ዕንወት እዩ ኣኸቲሉ። እዚ ኣብ ልዕሊ ተፈጥሮን ኣከባብን ዝወረደ ዕንወት ኣብ እዋኑ ብዝተፈላለየ መዞታት ተዓብሊሉ ክስትብሃለሉ ኣይተኻእለን። ኣብቲ እዋን እቲ ብቁጠባዊ ዕቤት ከመይ ጌርካ ኣብ መስርዕ ቀዳሞት ትፅምበርን ንኻልኦት ኣብ ትሕቲ ቁጠባዊ መፃወድኻ ተእትወመን ጥራይ ነይሩ እቲ ቀንዲ ቕኒት። ኣብ ቁጠባዊ ዕቤት ጥራይ ዘድሃበ ፍጥረት ናይ ኩሎም ፍጡራት ምዃና ኣከባቢ ንኹለን ሃገራት ብማዕረ ከም ዝብፅሐን ብመለክዒ ተሓንባቢ ቁጠባዊ ዕቤት ዝሰኸሩ ነታ ናይ ኩሉ ዝኾነት ዓለም ኣብ ሓደጋ እናሸመምዋ ዝገጥኦም ኣይተረኽበን። እንነብረላ ዓለም ዝተፈላለዩ ቀጸላታት ብዘለዎም ጋዛት ዝተኸበት እያ። እዞም ቀጸላታት እዚኣቶም ነናቶም ፍጥረታዊ ዕማማት ዘለዎም በብሚዛን ኣገዳስነቶምን ዝተፈጥርሉ ተልእኾን ዝተሰርዐ ሚዛን ዝሕልው ኣቃወማ ዘለዎም እዮም። ሓደ ካብዚኦም ናይ ሎሚ ዛዕባና ዝኾነ ቀጸላ ኦዞን እዮም።
1: ኦዞን ዝበሃል ብሰለስተ ኣቶም ናይ ኦክሲጅን ዝቆመ ዝኾነ ሕብሪ ሽታ ዘይብሉ ዓይነት ጋዝ እዩ። እዚ ኦዞን ዝበሃል ጋዝ ኣብ ክልተ ዝተፈላለየ ቀጸላታት ናይ ምድሪ ይርከብ ማለት እዩ። እቲ ከም ንፈልጦ ዝተፈላለየ ቀጸላታት ኣለዋ እዛ ንነብረላ ዘለና ምድሪ። እቲ ኣብቲ ንሕና ንነብረሉ ዘለና ቀጸላ ማለት ትሮፖስፌር ተባሂሉ ዝፍለጥ ቀጸላ፣ ከምኡ ውን እቲ ኸባና 11 ኪሎ ሜትር ኣቢሉ ርሒቑ ዝርከብ እሞ ክሳዕ 50 ኪሎ ሜትር ዝዝርጋሕ ካልእ ቀጸላ ምድሪ ስትራቶስፌር ዝፍለጥ ቀጸላ ኣብ ክልቲኡ ቀጸላታት ናይ ምድሪ ዝርከብ ዓይነት ጋዝ እዩ ማለት እዩ። እዚ ጋዝ እዚ ምናልባት ኣብ በበይኑ ቀጸላ ዝርከብ ባህርያት እዚ በበይኑ ቀጸላ ዝርከብ ኦዞን ዝበሃል ጋዝ በበይኑ ዓይነት ባህሪ ዘለዎ እቲ ዘለዎ ረብሓታት ኣብቲ ሓደ ቀጸላ ኣብ ስትራቶስፌር ክኾን ከሎ ዝያዳ ጠቓሚ ክኾን ከሎ፣ እቲ ኣብ ከባቢና ዘሎ ኦዞን ግን ናቱ ጎናዊ ሳዕቤን ኣለዎ ማለት እዩ። ሕጂ እዚ ብሓፈሻ እቲ ቀጸላ ኦዞን ኢልና ክንዛረብ ከለና ግን እቲ ኣብ ስትራቶስፌር ዝርከብ ወይ ድማ እቲ ኸባና 11 ክሳብ 50 ኪሎ ሜትር ርሒቑ ዘሎ ቀጸላ ኣብኡ ተኪርና ኢና ንዛርብ። እዚ ቀጸላ ኦዞን ዝበሃል ብብዝሒ ብፀዓቂ ናይ ኦዞን ጋዝ ዝቆመ ቀጸላ እዩ።

0: ኣብ ጥዑይ ኩነትን መጠንን ቀጸላ ኦዞን ካብ ስግረዶብ ክሊ ኣየር ዝመጹ ጸርግታትን ተጓዳእቲ ባእታታትን ናብ ፍጥረታት ዓለም ገጾም ክሓልፉን ሓደጋን ሞትን ከስዕቡን ዝከኣል ኣይነበረን። ብኸምዚ ንቡር ኩነት ካብ ጥንቲ ክሳብ ምዕባለ ኢንዱስትርያዊ ሰውራ ኣብ መጠን ቀጸላ ኦዞን ካብ ንቡር ወጻኢ ዝኾነ ተርእዮ ከይተረእየ ብንቡር መስርሕ እቲ ቀጸላ እናተሓደሰን እናተተክአን ድሕነት ዓለምና ክዕቀብ ጸኒሑ።
1: ቀንዲ ረብሓ ናይዚ ጠቓሚ ተባሂሉ ዝፍለጥ ኦዞን በቲ ዘለዎ ፀዓቂ ዋላ ውሱን ይኹን ትፀዓቁ፣ ግን በቲ ዘለዎ ፀዓቂ ሓደ ቀጸላ ይፈጥር ማለት እዩ። እዚ ቀፀላ እዚ ካባና 11 ስ 50 ኪሎ ሜትር ርሒቑ ዘሎ ኢና ንዛርብ ዘለና። እዚ ቀፀላ እዚ ከዓ ነቲ ካብ ናይ ፀሓይ ዝመፅእ ጩራ ንምክልኻል እዩ ትቐንዲ ዕላሙ። ፀሓይ ቀንዲ ምንጪ ፀዓት እያ ነቲ ምድሪ ዘሎ ህወታዊ። ዋላ ከምኡ ይኹን ግን ኩሉ እቲ ካብ ፀሓይ ዝውፅእ ጨረርታ ንህወታዊ ረብዕ ጠቓሚ ወይ ኣርባሒ ማለት ኣይኮነን፣ ሃሳይ ዝኾነ ጨረርታ እውን ካብ ፀሓይ ይፍኖ እዩ። ስለዚ እቲ ካብ ፀሓይ ዝፍኖ ጨረርታ ብፍላይ እቲ ንደቂ ሰባት ኹን ካልኦት ህወታውያን ኣብ ምድሪ ዘለዉ ህወታውያን ሃሳይ ዝኾነ ጨረርታ ናብ ምድሪ በፂሕቡ ሳዕቤናት ከይምፅእ ሃስያታት ከይምፅእ ተባሂሉ በቲ ተፈጥሮዊ መገዲ ዝቆመ ቀፀላ ኦዞን በዞም ኦዞን ጋዝ ዝቆሙ ማለት እዩ ይጋረድ ማለት እዩ። እቲ ሓደገኛ ዝበሃል ተጋሪዱ ከም ዝምለስ ይግበር። እቲ ንደቂ ሰብ ንካልኦት ህወታውያንና እዚዩ ኣርባሒ ወይ ጠቓሚ ተባሂሉ ዝፍለጥ ጥቕምታት ዘለዎ ጨረርታ ናይ ፀሓይ ከዓ ናብ ምድሪ ከም ዝበፅሕ ይገብር ማለት እዩ። ሕጂ ብሕፅር ዝበለ ክንዛረብ ከለና ቀፀላ ኦዞን ነቲ ካብ ፀሓይ ዝመፅእ ጨረርታ ብኡልትራቫዮሌት ሬይስ ዝፍለጡ ጨረርታ ነቶም ጎዳእቲ ዘበሉ ጋሪዱ ከም ፅላል ኮይኑ ጋሪዱ ነቶም ሃስያ ዘይብሎም ዓይነት ጨረርታ ከዓ ናብ ምድሪ ንክዓልቡ የኽእል ማለት እዩ።

0: ቀንዲ ጥቕሚ ቀጸላ ኦዞን ንእንነብረላ ዓለም ኣብ ኣዝርከቡ ፍጡራትን ዝምችእን ዘይጓዳእን ጸርግታት ንክሓልፍ እቲ ተጓዳኣይ ጸርግታት ድማ ንኽጋረድ ምግባር እዩ።
1: ብባህርያዊ መገዲ ብተፈጥሮዊ መገዲ ቀጸላ ኦዞን ከምቲ ክንብሎ ቀዲምና ክንብሎ ፅናሕና ብፀዓቂ ናይቶም ኦዞን ጋዝ ዝቆመ ስለ ዝኾነ እቶም ኦዞን ጋዝ ከዓ ብባህርያዊ መገዲ እንደገና ክስርሑ ክጠፍኡ ወይ ክዓኑ ባህርያዊ መስርሕ እዩ። ኣብ ትሕቲ ንቡር ኩነታት እዚኦም ንብሎም ዘለና ፀዓቅ ናይዞም ኦዞን ጋዝ እቶም ዝስርሑ ካብቶም ዝዓኑ ስለዝበዝሕ ሓደ ሚዛናውነት ነይርዎ እዩ። እቲ ዝነበረ ኣነባብራ ወይ ድማ እቲ ኩነት ኣብ ቀፀላ ኦዞን ዝነበረ ብሰንኪ ናይ ሰብ ናይ ደቂ ሰባት ምትእትታው ግን እቲ ፀዓቂ ናይ ኦዞን ካብቲ ዝምስራሕ ማለት ብመገዲ ዩቪሬስ ዝምስራሕ እቲ ዝዓኑ ክበዝሕ ጀሚሩ እዚ ዘጋጠመሉ ኩነታት ኣብ 20 ክፍለ ዘመን እዩ ማሕበረሰብ ዓለም ክግንዘቦ ክኢሉ እዚ ነገር እዚ። እዚ ከዓ ቀንዲ ጠንቂ ናይዚ ከዓ እቲ ንጥፈታት ናይ ደቂ ሰባት እዩ።
0: ኣብዚ ንቡር መስርሕን መጠን ቀፀላ ኦዞን ምምዝባል ዘስዕብ ድሒሩ ብዘኸተሎ ሓደጋታት ዝተዝተብሃለሉ ምትእትታው ከባቢ ኣብ ግምት ዘየእተወ ሕምባበ ኢንዱስትርያዊ ሰውራን ዝፈጠሮ መድረኽ ኣህላኽነትን ዝጠንቁ ሓደጋ ስዒቡ። ንምዃኑ ካብዞም ንጥፈታት እቶም ቀንዲ ንርቀት ቀፀላ ኦዞን ዝቐሰቡ ኣይነት እዮም?
1: ካብ ንጥፈታት ደቂ ሰባት ቀንዲ ብዙሕ ምክንያታት እኳ ክህሉ ተኽኣሉ እቶም ቀንዲ ርቀት ቀፀላ ኦዞን ዘብኣሱ ወይ ድማ ዘቀላጠፉ ግን እቶም ብጉጅለ ሲኤፍሲ ዝፍለጡ ወይ ድማ ብምፅንባር ናይ ክሎሪን ካርቦን ዝቆሙ ዓይነት ጋዛት እዮም። እዞም ጋዛት እዚኦም ኣብ ዝተፈላለዩ መዓላ ብብዙሕ ዓቐን ክፈርዩ ክኢሎም ማለት እዩ። ብዙሕ መዓላታት ነይርዎም እዩ። ብፍላይ ካብ 1940ታት ጀሚሩ እዞም ጋዛት እዚኦም ምስቲ ዝነበሮም ብዙሕ ረብሓታት ብዙሕ ጥቅምታት ኣብ ብዙሕ መዓላ ክውዕሉ ክእሉ ስለ ዝነበሩ ብብዝሒ ክሃልኩ ክኢሎም። ንኣብነት ክኾነና ሓደ ካብቲ እዚኦም ጋዛት ብብዝሒ ኣብ መዓላ ዝውዕሉሉ ዝነበሩ ኣብ ናይ መዝሓሊታትን መዛማየርን ወይ ድማ እዚ ሪፍሬጅሬሽን ኢን ኤር ኮንዲሽኒን ተባሂሉ ዝፍለጥ ዓውዲ ኣብዚ ዓውዲ እዚ ብብዝሒ ንዕዑ ንምዝሓል ዝኽእል ጋዝ ንምምስራሕ በዞም ኬሚካላት እዮም ዝስርሑ ነይሮም። እንተኾነት ፍሪጅ ክኾኑ ኤር ኮንዲሽነር ካልኦት ንምዝሓል ንምውዓይ ንጥቀመሎም ንዋት በዚኦም መዝሓሊ ጋዛት እዚኦም በዞም ጉጅለ ክሎሪን ፍሎሪን ካርቦን ብምፅንባር ናይዞም ባእታታት ዝቆመ እዩ ነይሩ ማለት እዩ። ሕጂ እዚኦም ንብሎም ዘለና ዓይነት እዞም ኬሚካላት ነቶም ቅድሚኦም ዝነበሩ ዝተፈላለዩ ሳዕቤናት ዝነበሩም ተኪኦም ነዊሕ ዓመታት ብሕሱር መገዲ ብዝመቸአ ኣገባብ ብዝቐለለ ኣገባብ ክምስርሑ ይኽእሉ ስለ ዝነበሩ እሞ ከዓ እትናቶም ተጠቃምነት ከዓ ብሕሱር መገዲ ብዝቐለለ መገዲ ብኦም ዝሰርሑ ንዋት ንምድላው ኣብ ፍሪጅ ኤር ኮንዲሽነር ይኹን ኣብ ናይ ሕክምናዊ መዓላታት ንዝተፈላለዩ ሕክምናዊ መዓላታት ኣብ ሕርሻዊ መዓላ ኣብ ናይ ንምፅራይ ዝተፈላለየ መዓላ ንምፅራይ ዝኾኑ ዕላማታት ንክውዕሉ ኮታስ ኣብ ብዙሕ ዕላማታት ረብሓ ስለ ዝነበሮም ብዙሕ ተጠቃምነት ነይሮም። ብኣብነት ክኾነና ክሳዕ ኣብ ዓመት ልዕሊ 1,000,000 ሜትሪክ ቶን ዝኣክል በዞም ጉጅለ ኬሚካላት ዝቆሙ ተሰሪሖም ኣብ ሃልኪ ወይ ኣብ መዓላ ውዕሉ ነይሮም። ሕጂ እዞም ኬሚካላት እዚኦም ብብዝሒ ክጥቀምሎም ሰብ መጀመረ እሞ ከዓ ቀጥታዊ ዝኾነ ጎናዊ ሳዕብን ናይ ምምራዝ ወይ ምምራት ዝኾነ ባህሪ ስለ ዘይነበሮም ተጠቃምነቶም እንዳወሰኪ ኸይዱ።
0: እዞም ክሎሮ ፍሎሮ ካርቦንስ ብዝብል ዝፍለጡ ባእታታት ወዲ ሰብ ኣብ ዝተፈላለዩ ኢንዱስትርያዊ ፍርያት ከዘውትሮም ጀሚሩ በዚ መንፅር ብፃዕቂ ናብ ኣከባቢ ክዓርጉ ተራእዩ። መጠኖም እናተዓፃፀፈ ጠንቂ ርቀት ቀፀላ ኦዞን ክኾኑ ተራእዩ። እዞም ጎዳእቲ ንጥረ ነገራት ዘመንጭው ክሎሮ ፍሎሮ ካርቦንስ ኣብ ተጠቃምነት ኢንዱስትርያዊ ፍርያት ኣዝዮም ምቹኣትን ኣብ እዋን እውን መማረፅን መተካእታን ኣይነበሮምን።
1: ኣብ ርእሲ እዚ እንታይ ኣጋጢሙ ሽዑዑ እቲ ዝተወሰኑ ክኢላታት ኣብዛ ዓውዲ ዝነጥፉ ነበሩ ክኢላታት

0: ኬሚካል እዚኦም ቀጥታዊ ፅልዋ ክህልዎም ይኽእል እዩ ዝብል ዝተፈላለየ እማመታት ነይሮም። እዞም ንመሳርዕ ናይ ኦዞን ጋዝ ክበታትኑ ከም ዝኽእሉ እቲ መሳርዕ ናይ ኦዞን ጋዝ ክበታትኑ ተኽኢሎም ከዓ ቀፀላ ኦዞን ፀዓቕናቱ ክንኪ ብቢሉ ከዓ እቲ ናብ ምድሪ ክዘርቑ ክኽእል ክዘርቑ ዘይግብኦ ዝነበረ ዓይነት ጨረርታ ከዝርቑ ከም ዝኽእሉ ዝብል ዝተፈላለዩ እማመታት ነይሩ እዩ። እንተኾነ ግን ዝናቶም እማመታት ብዙሕ ሰማዒ ክርከብ ኣይከኣለን። ኣብ 981182 ግን ብዝተገብረ ናይ መፅናዕቲ ማለት ኣብ ስትራቶስፌር ዘሎ ፀዓቕ ኦዞን ክሳዕ ክንደይ ኣቢሉ ክኸውን ተባሂሉ ብዝተፈላለዩ ብሓገዝ ሳተላይት ተሰኒዮም መፅናዕቲ ካይዶም ነይሮም። ኣብቲ ዘካይድዎ መፅናዕቲ ድማ ኣዝዩ ዘሰንብድ ኣሰንባዲ ዝኾነ ውፅኢት ተረኪቡ። እቲ ኣሰንባዲ ዝገብሮ እንታይ እዩ? ፀዓቒ ናይ ኦዞን ጋዝ ብቅድሚ ሕጂ ተራእዮ ብዘይፈለጥ መገዲ ኣዝዩ ክንቁልቁል ክኢሉ ንኣብነት ክኾነ ናብቲ ግዜ እቲ ዝተረእየስ ክሳዕ 250 ዶብሶን ዩኒት መፅዩ። ዶብሶን ዩኒት ዝበሃል ንፀዓቕ ኦዞን ንምዕቃን ንጥቀመሉ መሳርሒ ወይ ዩኒት እዩ። እዚ ቁፅሪ እዚ ምስ መፀ እሞ ከዓ እቲ ናቱ ዝርግሕኡ ናይቲ ውዕድ ፀዓቕ ዘለዎ ኦዞን ጋዝ ዝርግሑ ከዓ ኣዝዩ ዓብ ኮይኑ ልክዕ ንምዃን ከባቢ 25 ሚሊዮን ትርቢዒት ኪሎ ሜትር በፂሑ ማለት እዩ። ስለዚ እዚ ኣሃዝ እዚ ብጣዕሚ ኣሰንባዲ ኮይኑ መሊሱ ንዚ ንምፍላጥ ከዓ ተወሳኺ መፅናዕቲ ክግበረሉ ቀሲቡ ማለት እዩ። እቲ ዝተገብረ መፅናዕቲ ከም ዘረጋገፁ ከዓ እዞም ኣቐዲሞም ብዝተፈላለዩ ክኢላታት ዝቐርቡ ዝነበሩ ጉጅለ ምፅንባር ናይ ክሎሪን ፍሎሪን ካርቦን ዝዳለዉ ዝነበሩ ጋዛት እሶም ምዃኑ ክግንዘብ ተኻኢሉ ማለት እዩ።
1: ተጠቃምነት ናይዞም ባእታታት ክቁፀ ብኣጋ ስለ ዘይተኽኣለ እቲ ዝኸተልዎ ዕንወት ንንውሕ ዝበለ ግዜ ቀፀላ
0: ንኳል ኦዞን ተባሂሉ ንፍለጥ እዩ ወይ ምቕዳድ ቀፀላ ኦዞን ተባሂሉ ዝፍለጥ ኣባህላ ኣሎ። ዝባህላ እዚ 1984/85 ዝተባህለ ስያሜ እዩ። እዚ ስያሜ እዚ ካበይ መፅ እዩ? ኣብቲ ግዜ እቲ ፀዓቒ ናይ ኦዞን ጋዝ ኣብ ስትራቶስፌር ማለት ኢና ንዛረብ ዘለና ኣብ ከባቢ ኣንታርክቲካ ተራእየ ብዘይፈለጥ መጠን እዩ ጎዲሉ። እቲ ዝጎደለሉ ምክንያት ከምቲ ቀዲምና ክንጠቕሶ ፅናሕና እዚኦም ኬሚካላት ዋላ ይኹኑ እምበር ቅድሚኡ ተበፂሑ ይፈለጥ እዚ ቁፅሪ እዚ እቲ ቁፅሪ እዚ 250 ዶብሶን ዩኒት እዩ። ምናልባት እዚ ንብሎ ዘለና እቲ ቁፅሪ ንመነፃፀሪ ክኾነና ኣፀጋሚ ክኾን ይኽእል እዩ፣ ግን ምስቲ ቅድሚኡ ዝነበሩ ዓመታት ክርኢ ከሎ እቲ ዝነበረ ፀዓቕ ናይቶም ኦዞን ጋዝ ልዕሊ 6700 እዩ ዝበፅሕ ነይሩ። እዚ ብሓደ ሲሶ ሓደ ርቢዒ ኣቢሉ እዩ ጎዲሉ ማለት እዩ። እሞ ከዓ እቲ ዝርግሒኡ ከዓ ሰፊሕ ዝርግሐ ነይርዎ ብዘሎ ከባቢ ኣንታርክቲካ ማለት ከባቢ 25 ሚሊዮን ትርቢዒት ኪሎ ሜትር ንዝኣክል ዝርግሐ እዩ። በዚ ፀዓቂ በዚ ውሑድ ፀዓቂ ክርአ ተኻኢሉ በዚ እዩ ድማ እቲ ፀዓቂ ካብዘይ ምህላው ከም ውሓዱ ዝተለዓለ ቀዳድ ኦዞን ወይ ዝነኸለ ክፋል ኦዞን ተባሂሉ ክስየም ተኻኢሉ።
1: ምፅንቃቕ ቀፀላ ኦዞን ሓደ ካብቲ ኣብ 20 ክፍለ ዘመን ዝተረእየ ዝበኣሰ ኣከባብያዊ ክስተት እዩ ነይሩ። ፀዓቂ ኦዞን ኣብ ስትራቶስፌር ተራእዩን ተሓሲቡን ብዘይፈልጥ መንገዲ ምንቁልቃል ከርኢ ካብቲ ኣብ ሱሳታት ዝነበሮ ብዝሒ ብልዑል ሚእታዊት ከም ዘንቆልቆለ ተረጋገፀ። መብዛሕትአን ፀለውቲ ሃገራት ግና እዚ መጠን ዝተጋነነ ምዃኑ ኣብ ቅማረን ጥዕና መዕቀኒ መሳርሒታትን ብዝተፈጥረ ፀገም ዝተንፀባረቀ እምበር ጋህዲ ከም ዘይምዃኑ ክምጉታ ተረአየን እየን። እቲ መፅናዕቲ ከዓ ደጊሙ ኣብ ጥቅምቲ 1982 ክድገም ኣድላይ ዝበሃል ምድላዋት ተገብረ። እቲ ዝተረኽበ ውፅኢት እውን ነዚ ኣሰንባዲ ክስተት መሊሱ ዘጉልሕ እምበር ነቲ ስክፍታታት ዝቕንጥጥ ኣይነበረን። ብ1984 ድማ ኣብ ጃፓን ዝመደበሩ ትካል ምርምር ጠፈር ነቲ ብተኸታታሊ ዓመታት ዝኣከቦ ሓበሬታ ናብ ማሕበረሰብ ዓለም ብወግዒ ኣቕረበ።
0: ሓደ ካብቲ ሳዕቤናት ናይ ጩራታት ፀሓይ ወይ ኡልትራቫዮሌት ሬይ እቶም ብኦዞን ብቐፀላ ኦዞን ክጋረዱ ዝግብኦም ናብ ምድሪ ምስ ዝበፅሑ ዘምፅዎ ዝተፈላለዩ ጥዕናዊ ሳዕቢናት ኣለው። ሓደ ካብቶም ቀንዲ ሳዕቢናት ናይ ካንሰር ናይ ቆርበት ካንሰር ወይ መንሽሮ ቆርበት እዩ። ናይ ዓይኒ ፀገማት ወይ ካታራት ተባሂሉ

0: ዝፍለጥ ሕማም የስዕቡ ንባዕሉ እቲ ናይ ስርዓተ ምክልኻል ናይ ደቂ ሰባት ንክጎድል የጋድዱ ማለት እዩ። ሕጂ ኣብቲ ግዜ እቲ ኣብቲ ከባቢ ኣንታርክቲክ ዝነበረ ህዝቢ ዝበዝሐ ዘርዮ ዝረአ ዝነበረ ፀገማት ነይሩ፣ ሕማማት ነይሩ እዩ። እዚ ሕማማት እዚ ከዓ ኣቐዲምና ክንጠቕሶ ፀናሕና ሕማማት እዩ ነይሩ። ሕጂ እዚ ሕማማት እዚ ኣብ ቦትኡ ከሎ ኣብ ርእሲኡ ከዓ እቲ ናይ ዝተወስደ ምስሊ ከዓ ምስ ተረኣየ ልክዕኡ እቲ ባህርያዊ ወይ ድማ እቲ ተፈጥሮዊ ኩነት ተርእናዮ ብርእሱ ዝጎድሎ የብሉን ወይ ምቁብ እዩ።
1: እዚ ምድሪ ብጨቕጥኣ ዘርኣየትሉ ዘስደምም ክስተት ምስቲ ሳይንሳዊ ርክበታት ናይ ብርቱዕ ጨረርታ ፀሓይ ዝጠንቆም ሕማማት ከም በዓል ናይ ቆርበት ካንሰርን ካታራክትን ብምስናዩ ንህዝብታት ዓለም ከቢድ ሸቕሎት ክፈጥርሎምን ኣብ መንግስታቶም ሰፊሕ ዝዓቐኑ ህዝባዊ ተቃውሞ ብምልዕዓል ፀቕጢ ክፈጥሩን ጀመሩ። ድሕርቲ ኣብ ከተማ ቬና ዝተጋብአ ዋዕላ ንጠንቂ ምፅንቃቕ ቀፀላ ኦዞን ንምፍላጥ ዓሚቕ መፅናዕቲ እዩ ተኻይዱ። ነቶም ኣቐዲሞም ብማሕበረሰብ ዓለም ሸለል ተባሂሎምን ኣቓልቦ ተነፊግዎምን ዝነበሩ ጠንቂ ርቀት ቀፀላ ኦዞን ዘቀልዑ ሳይንሳውያን መርትዖታት ሓቅነቶም ክረጋገፅ በቶም ኣብ ትሕቲ ውዕል ቬና ዝቆሙ ጉጅለ ክኢላታት ዳግም ክረጋገፅ ጀመረ።
0: ልክዕ እቲ ፍፃሜ ምስ ኣጋጠመ ንዓለም ሓደ ደወል እዩ ነይሩ። እዚ ርቀት ናይ ወይ ድማ እዚ ምቕዳድ ናይ ቀፀላ ኦዞን ምስ ኣጋጠመ ንማሕበረሰብ ዓለም ሓደ ደወል እዩ ነይሩ። ኣብቲ ግዜ እቲ ከዓ ብዙሕ ተቃውሞታት ክስዕቡ ክኢሎም እዮም። በቲ ተናጣጠፍቲ ኣብ ኣከባቢ ተወኪሮም ዝነጥፉ ኣካላት ሚድያታት ሕጂ እቲ ዝነበረ ድፊኢት ምስ በዝሐ ብፕሮግራም ውድብ ሕቡራት ሃገራት ወይ ዩኔት ተባሂሉ ዝፍለጥ ሓደ ስምምዕ ንክግበር ዝተወሰነ ምንቅስቃስ ተካይዱ እዩ። ኣብ 1985 ኣብ ከተማ ቬና ኮንቨንሽን ተባሂሉ ቀፀላ ኦዞን ንምክልኻል ሓደ ዋዕላ ቆይሙ ብኡ መጠን ከዓ ሓደ ስምምዕ ተገይሩ ማለት እዩ። እዚ ስምምዕ እዚ ዋላ ዝተዳለወ ዝቆመሉ ዕላማ ቀፀላ ኦዞን ንምክልኻል እንተነበረ ግን ቀንዲ ጠንቅታት ቀፀላ ኦዞን እንታይ እዮም ኣብ ዝብል ሕቶ ናብ ሓደ ስምምዕ ክበፅሑ ይተኽኣሉ። ስለዚ እዚ ከዓ ናበይ ወሲዱ ናብ ተወሳኺ ካልእ መፅናዕቲ ወሲዱ መፅናዕቲ ተኻይዱ ሃገራት በብወገነን ክኢላታት ኣዋፊረን ጥንቅታት ናይ ቀፀላ ኦዞን እንታይ ምኳኑ ንምፍላጥ መፅናዕታት ክገብራ ክኢለን ማለት እዩ። ኣብ 1987 ፕሮቶኮላዊ ስምምዕ ሞንትሪያል ዝፍለጥ ሓደ ስምምዕ ቆይሙ። እቲ ቀንዲ ዕላማት ስምምዕ ከዓ እቶም ኣብቲ ግዜ እቲ ክልለዩ ዝኽኣሉ ሃገራት ክሰማዓሎም ዝኽእላ ጥንቅታት ናይ ቀፀላ ኦዞን ዝኾኑ ኬሚካላት ወይ ጋዛት እሶም ብብእዋኑ ንምእላይ እዩ መስርሕ ተጀሚሩ። ልክዕኡ ኣብ መዓላ ኣብ ሰፊሕ መዓላ ብዙሕ ተጠቃምነት እውን ስለ ዝነበሮ እዞም ጋዛት እዚኦም ብሓደ ለይቲ ጠጠው ክተብሎም ክተወግዶም ክውነታዊ ክኸውን ኣይክእልኒ። ምክንያቱ ኣብ ሕክምናዊ መዓላ ሰፊሕ ነይሮም ከም ተቐዲምና ጠቐስናዮ ኣብ መዛሕሌታት መዛኽ ማየር ዳርጋ ኣብ ብዙሕ ዕላማእታት እውዕሉ ብምንባሮም ብቐጥታ ንዖም ንምእላይ ወይ ጠጠው ንምባል ኣይተኻእለን። በብግዜኡ ብመድረኹ ንኽእልዩ ግን ሓደ ስምዕ ተገይሩ እሶም ክእለዩ ከለዉ ከዓ ቅድሚ ምእላዮም ከዓ ንዖም ክትክኡ ዝኽእሉ ዝሓሹ ዓይነት ንዖም ኣማራፂታት ንምቕራብ ከዓ ተወሳኺ መፅናዕቲ ክግበር ሓደ ስምምዕ በፂሑ እቲ ስምምዕ ድማ ክግበር ተኻኢሉ ድሕሪ ዝተወሰነ ግዜ እዞም እቶም ንዖም ክትክኡ ዝኽእሉ ኬሚካላት እንዳማዕበሉ እንዳተማሃዙ እንዳተሰርሑ ክመፁ ምስ ከኣሉ እሶም ከዓ በብግዜኡ እንዳተኣለዩ ከይዶም ማለት እዩ። ኣብዚ እዋን እዚ ዳርጋ ብዓለም ደረጃ ክንሪኦም ከለና 99 ሚእታዊት ካብቶም ቀፀላ ኦዞን ከርቅቁ ዝኽእሉ ጋዛት ወይ ኬሚካላት ንክእለዩ ውሳኔታት ሓሊፉ ዳርጋ ብዙሕ ቦታታት ድማ ክእለዩ ተኻኢሎም ኣለዉ።
1: እዝን ካልእን ዘጠቃለለ ርክበታት ናይቶም ጉጅለ ክኢላታት ድማ ናብ ቤት ፅሕፈት ሰክሬታርያ ኦዞን ቀረበ። ድሕሪት ናይ ሕቡራት ሃገራት ኣከባብያዊ ፕሮግራም ማለት ዩኤንኤፒ ነዊሕ ዝተፃዕረሉ ዲፕሎማስያዊ ዝርርብ ሃገራት ነዞም በከልቲ ገዛት ንምቁፅፃር ፕሮቶኮላዊ ስምምዕ ሞንትሪያል ኣፅደቓ። ኣብዚ እዋን እዚ ውዕል ኤርትራ እትርከበን 198 ሃገራት ዝሓቆፈ ኣህጉራዊ ኣከባብያዊ ውዕል እዩ። ውዕል ሞንትራል ትግባረ ናይቲ ቅድሚኡ ቅድሚ 2 ዓመት ዝተኸተመ ውዕል ቬና ኮይኑ ንተጠቃምነት ቀፀላ ኦዞን ዘርቅቁ ሳብስታንስስ ተባሂሎም ዝፍለጡ በብደረጃ ብምእላይ ንቀፀላ ኦዞን ንምዕቃብን ናብ ንቡር ንምምላስን ዝተተለመ ዓለም ለኻዊ ስምምዕ እዩ።
0: ዋላ ብዙሕ ስራሕ ይስራሕ ብዙሕ ግብራዊ ውፅኢታዊ ክኾን ዝኽእል ስራሕ እንተተሰርሐ ኩሉ ሰዕ ናይ ኣከባቢ ጉዳይ ግን እቲ ትገብሮ ንጥፈታት ወይ ትገብሮ ዕማማት ቀጥታዊ ዝኾነ ውፅኢት ኣብ ዓመት ካብ 2 ዓመት ኣብ 3-4 ዓመት ክመፅእ ኣይትፅበየን ኢኻ። ንክዓኒ እውን ነዊሕ መስርሕ ዝወሰደ ብምንባሩ ንክፍወስ ከዓ ግዜ ክወስድ ዝኽእል እዩ። እዚ እኳ ተኾነ ኣብ 2021 ምናልባት ንመረዳእታ መታን ክኾነና እዞም ንብሎም ዘለና ጋዛት ልክዕ ካብቲ ንጥቀመሉ ከባቢ ካብዚ ንሕና ንነብረሉ ዘለና ከባቢ ተፈንዮም ወይ ልሒኾም ምስ ወፁ ነዊሕ ኪሎ ሜትር ተጓዒዞም ልዕሊ 10 ኪሎ ሜትር ተጓዒዞም እዮም እቲ ናይ ቀፀላ ኦዞን ናይ ምፅንቃቅ ወይ ፃዕቂ ኦዞን ናይ ምውሓድ ወይ ናይ ምንካይ ዓቕሚ ናይ ምንካይ መስርሕ ዘካይዶ እዚ መስርሕ እዚ ንክካየድ ዝተወሰነ ዓመት ክወስድ ይኽእል እዩ። ካብ 3-5 ዓመት ክወስድ ይኽእል እዩ። ኣብኡ ምስ በፅሑ ድማ ነቲ ፃዕቂ ናይ ኦዞን ጋዝ ንምንካይ ወይ እቲ ቀፀላ ንምርቃቅ ነዊሕ ዓመታት ክፀንሑ ክወስዘሎም ይኽእል እዩ። ክሳዕ 100 ዓመት ክፀንሑ ይኽእል እዮም። ገሊኦም ክሳዕ 50 ዓመታት ዝፀንሑ ኣለዎ። ሕጂ በብእዋኑ በብዓመቱ ድማ እቲ ፃዕቂ እንዳጉደልዎ እንዳነከይዎ ይኸዱ ማለት እዩ። ሕጂ እቲ ንብሎም ዘለና ክሳዕ ሕጂ ዝፀንሑ ቅድሚ 100 ዓመት ኣብ 1970 ዓመት ዝተፈነዉ ገና ክሳዕ ሕጂ እውን ኣብቲ ናይ ምርቃቅ መስራሕ ክህልው ይኽእሉ እዮም። ስለዚ ነቲ ድሕሪኡ ዝመፀ ስራሓት ነቲ ብድሕሪ 1985/87 ድሕሪ እቲ ምቋም ትውዕል ዝመፀ ዕማማት ስራሓት ውፅኢቱ ንሪእየሉ ብዝእዋን እዚ እዩ። ካብ ሕጂ ንድሕሪ ዘሎ ግዜ እዩ። ነዚ መረጋገፂ ክኾነና ዝኽእል ኣብ 2021 ኣብ ጥሪ 2021 ዝወፀ ሓደ መፅናዕቲ ነይሩ። እቲ መፅናዕቲ እንታይ ዘርኢ ምስሊ ናይቲ ንኻል ወይ ቀዳድ ኦዞን ተባሂሉ ዝፍለጥ ዝነበረ ፀዓቕ ኦዞን ውሒድኦ ዝነበረ ከባቢ ኣንታርክቲክ ናብቲ ዝነበሮን ይምለስ ከም ዘሎ ዘርኢ ምስልታት ተርእዩ። እቲ ፀዓቂ ክውስኽ ክበዝሕን ክኢሉ ኣሎ ማለት እዩ። እዚ ከዓ ነቲ ኣቕዲሙ ዝተገብረ ስራሓት ንዑ ዘረጋግፅን ነቲ ዝተገብረ ዕማማት ድማ ውፅኢቱ ዘርእን ክኸውን ይኽእል እዩ ማለት እዩ።
1: ነዞም ግኑናት ዝኾኑ መባረዲ ጋዛት ንምእላዮም ዝውሰድ ስጉምትታት ድማ ንኽኢላታት ዝዓውዲ ከቢድ ብድሆ ፈጠረሎም። እቲ ጠንቂ ምፅንቃቕ ቀፀላ ኦዞን እንታይ እዩ ዝብል ዝነበረ ብድሆ ከዓ ብኻልእ ዝዓበየ ብድሆ ማለት መተካእታ ናይዞም ቀፀላ ኦዞን ዝፅንቅቁ ሳብስታንስ እንታይ እዩ ብዝብል ተተክአ። ሃገራት ኮና ዓበይቲ ትካላት ተጠቃምነት ሲኤፍሲ ሙሉእ ብምሉእ ከይእግድኦም ከዓ ካልእ ኣማራጭታት ሳእና። ጉጅለ ኪላታት ውዕል ሞንትራል ከዓ ዓብ ባጀት ብምስላዕ ናብ ዝሓሸ መተካእታ ንምስግጋር መፅናዕቱ ቀፀለ። ምስ ግዜ ግና ንዕኦም ክትክኡ ዝኽእሉ ኤችሲኤፍስን ኤችኤፍሲን ዝተባህሉ ጉጅለ ኬሚካላት ኣቓልቦ ናይ ብዙሓት ኣፍረይቲ ትካላትን ሃገራትን ክስሕቡ ጀሚሮም።
0: ከምዝበልናዮ እዞም ጋዛት ሰፊሕ ተጠቃምነት እዩ ዘሎ። ሕጂ ምናልባት ኣብ ሃገርና እቲ ብብዙሕ ንጥቀመሎም እዞም ኬሚካላት ከምዚ ንብሎ ዘለና ኣብ መዛሕሊታትን መዛሃም ኣየር ኣብ መዋዓዓይ ዕላማ ክውዕሉ ዝኽእሉ እዮም። ደረጃ ዓለም ክንሪኦ ከለና ግን እዚኦምን ንዖም ዝመስሉ ዓይነት ኬሚካላትን ኣብ ሕርሻዊ መዓላ ከም ፀረ ባልዕ እውን ንጥቀመሎም ኢና። ኣብ ኢንዱስትራዊ ካልኦት ኢንዱስትራዊ ምዕባለታት ወሰንቲ ዝኾኑ ረባሕታት እውን ኣለዎም። ገለ ንምጥቃስ ኣብ ምድላው ናይ ፍርናሽ ንዑ ንምንፋሕ ዘድሊ ንባዕሉ ኣብ ናይ ኮስሞቲክ ዝተፈላለየ ኣብ ናይ ከም መንፍሒ ክንጥቀመሎም ንኽእል ኢና። ምክንያቱ ቀጥታዊ ዝኾነ ፅልዋ ስለ ዘይብሎም ቀጥታዊ ዝኾነ ናይ ጥዕና ፀገማት ክፈጥሩልና ስለ ዘይክእሉ ኣብ ብዙሕ መዓላ ከም ዝኣትዉ ተገይሩ እዩ ማለት እዩ።
1: እዚ ትልምዚ ግን ቀሊል ዘይኮነ ብድሆ እዩ ጓኒፍዎ። ከመይሲ እዞም ብኦዲስ ዝፍለጡ ሳብስታንስ ኣብ መዓልታዊ መነባ

0: ኦብሮ ደቂ ሰብ ኣዝዩ ልዑል ኣገዳስነት ዝነበሮምን ብኣሽሓት ዝቁፀር ፍርያት ዘቐሙ ነበሩ። እዞም ሳብስታንስ ኣብ ዓውድታት ፀረ ባልዕ፣ ሕክምና፣ ህንፃ፣ ኤሌክትሮኒካዊ መሳርሒታትን መጥፋእቲ ሓውን ሰፊሕ ተጠቃምነት እኳ እንተነበሮም ኣብ ዓውዲ መብረዲታትን መዝሃሚ ኣየርን ዝነበሮም ተራ ግን ኣዝዩ ልዑል ነበረ። ተራ መብረዲታትን መዝሃሚ ኣየርን ክጉሰ ዘይክእል ግዙፍ ቁጠባውን ማሕበራውን ረብሓታት ብምንባሩ ከዓዩ እቲ ዛዕበየ ኣጀንዳ ናይዚ ውዕል ዝኾነ።
1: ምናልባት ናይ 4 ዓመት ፃዕሪ ወይ ጉዕዞ እዩ እቲ ንብሎ ዘለና ናይ ነዚኦም ንምእላይ ዝተወስደ መስርሕ። ሕጂ እቲ ኩሉ ሰዕ ሓደ ብሰፊሕ ተጠቃምነት ዝነበሩ ጋዝ ወይ ኬሚካል ኣለይ ካብ ካልእ ክትኮኦ ከለካ ዝመፅእ ጎናዊ ሳዕቢናት እውን ኣሎ። እቲ ጎናዊ ሳዕቢናት ኣብ ቁጠባ ዘምፅኦ ካልኦት ማሕበራዊ ኩነታት ዝፈጥሮ ፅልዋታት ኣሎ። ምክንያቱ ብቀሊሉ መገዲ ሰብ ረኪቡ ኣብ ብዙሕ መዓላ ክጥቀመሉ ዝፀንሐ ብካልእ ብቀሊሉ ክዳሎ ብዘይክእል ኬሚካል ንሕር ተኪእኸዮ እሱ ዝፈጥሮ ተፅዕኖ ናይ ቁጠባን ማሕበራዊ ኩነታትን ስለ ዘሎ ማለት እዩ። ሕጂ ብደረጃ ዓለም ማዕረ ማዕረቲ ንምእላዩ ዝውሰድ ዝነበረ መስርሕ ማዕረ ማዕሪኡ ንዕዑም ንምትካእ ዝሓሹ መተካእታ ምስ ኣከባቢ ዝሳነዩ መተካእታ ንምፍጣር እሞ ከዓ ማሕበረ ቁጠባ ዝበዝሐ ሕብረተሰብ ካሃስዩ ዘይክእሉ ዓይነት ኬሚካላት ንምድላው እዩ እቲ ዝኸበደ ብድሆ ዝነበረ። ሕጂ እዚ ብድሆ እዚ ከዓ ናይ ብዙሓት ክኢላታት ዝጠልብ ብዙሓት ምሁራት ዝጠልብ ኣብ ዝተፈላለየ ዓውዲ ዝነጥፉ ምሁራት ማለት እዩ ዝጠልብ ዓይነት ፃዕሪ ወይ ስራሕ እዩ ነይሩ። እዚ ከዓ በብመድረኹ በብግዜኡ እንዳተሰርሐ ንዑም ክትክኡ ዝኽእሉ ኣብ ዝመፅሉ ግዜ ዝተወሰነ ዕድል ነተን ድኻታት ሃገራት እንዳተፈጥረ ንምትኩእ እዩ ነይሩ ቀንዲ ስራሕ። ብተዛማዲ ክትሪኦ ከለካ እቲ ነዚ ተግባራዊ ንምግባር ዝቆመ ስምምዕ እዚ ሞንትሪያል ፕሮቶኮላዊ ስምምዕ ሞንትሪያል እቲ ዝሓሸ ወይ ድማ ድሓን ውፅኢት ዝተረኽቦ ኣከባብያዊ ውዕል እዩ ክንብሎ ንኽእል ኢና። ኣብዚ እዋን እዚ ዳርጋ ኩለን ኣባል ሃገራት ውድብ ሕብራት ሃገራት ኣባሉ ኮይነን ይነጥፋ ኣለዋ።

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መረባ ቴርቲቭ ብሓፈሻ ተኸታተልቲ መደብ ለሰ ስፖርት ድማ ፍላይ መደብ ለሰ ስፖርት ንሎም ሰሙን እውን ዝተፈላለዩ ስፖርታዊ ትሕዝቶታት ዘለዎም ንኡስ መረባት ሒዛ ናባኹም ብሰዓት ኣቐሪባ ኣላ ንምክታልኩም ብክብሪ እናዓደብና ፈለማ ግን ከምቲ ልሙድ

ዝኸበርኩም ተዓዘብቲ በዛ ከተስተማቕሩ ኣፅናሕኩም ደርፊ ናይ ሎም ሰሙን መደብና ፈሊምና ኣለና። ናብ ዝቕፅል መደብና ክንሰግርም ሓይሊ ኣየር ኤርትራ ናይ ዓመት 226 ስፖርታዊ ውድድራት ኣብዚ ሰሙን እዚ ጀሚሩ ኣሎ። ጋዜጠኛ ኣሚር ዓሊ ናይ መኽፈቲ ፆታታት ተኸታቲሉ ዘዳለዎ መደብ ክስዕብ ሰናይ ምክታል።

ውሽጣዊ ስፖርታዊ ውድድራት ሓይሊ ኣየር ኤርትራ ረቡዕ 5 ሓምለ ብወግዒ መጋረጁ ቐንጢጡ። ኣብቲ ናይ መኽፈቲ ስነ ስርዓት ዋና ኣዛዚ ሓይሊ ኣየር ኤርትራ ሜጀር ጀነራል ተኽላይ ሃብተ ስላሰን ላዕለዎት ሓለፍቲ ስታፍን ኣባላትን ሓይሊ ኣየር ኤርትራን ከምኡውን ኣባላት መኮንን ሓበሬታን ጎስጓስን ሚኒስትሪ ምክልኻል ተረኺቦም።

ኣብቲ ናይ መኽፈቲ ስነ ስርዓት ዋና ኣዛዚ ሓይሊ ኣየር ኤርትራ ሜጀር ጀነራል ተክላይ ሃብተ ስላሰ ኣብ ዘስምዖ ቃል ውሽጣዊ ስፖርታዊ ውድድራት ሓይሊ ኣየር ኤርትራ ካብ ግዜ ናብ ግዜ ምዕባላታት የርኢ ከም ዘሎን እዚ ዕብየት እዚ ድማ መርኣያ ናይቲ ብደረጃ ሃገር ኣብ ዓውደ ስፖርት ዝካየድ ዘሎ ገዚፍ ወፍሪ ንጥፈታትን ምዃኑ ብምግላጽ ኣባላት ሓይሊ ኣየር ብግድኦም ኣካል ናይዚ ንጥፈታት ኮይኖም ኣብ ዝተፈላለዩ ዓውድታት ስፖርት ብቐጻሊ ዘካየድዎ ውድድራት ብኣእምሮን ኣካላትን ተሃኒፆም ኣፍራይነቶም ከም ዝዕቢ ብምግላጽ ነዚ ውድድራት እዚ ብፅፈት ንክካየድ ዝወደቡ ኣካላት ኣመስጊኑን ዕውት ቅነ ስፖርት ክኾነሎምን ድማ ምንየቱ ገሊጹ።

0: ኣብ ነስወ ከፍ 2 ዓመት ዝካየደን ሎም ዓመት ድማ ንኻልኣይ ግዜኡ ኣብ ምካያድ ዝርከብ ውሽጣዊ ስፖርታዊ ውድድራት ሓይሊ ኣየር ኤርትራ ብ8 ክለባት ናይ ክልቲ ፆታ ማለት ፀሓይ በርቂ፣ ሓሊበት፣ ፅንዓት፣ ሮኬት፣ ሕድሪ፣ ፈንቅል፣ ዊናን መሰረትን ጠርኒፉ ብ7 ዓይነታት ውድድር ማለት ኩዕሶ እግሪ፣ ኩዕሶ ስኪዔት፣ ኩዕሶ መርበብ፣ ኣትለቲክስ፣ ቸዝን፣ ቢልያርዶ ንልዕሊ 1 ወርሕን 2 ሰሙንን ክካየድ መደብ ተታሒዙሉሎም።
1: እዚ መደብ እዚ ንኻልኣይ ግዜኡ ዝካየድ ዘሎ ውሽጣዊ ውድድር ናይ ሓይሊ ኣየር ኮይኑ ዕላሙኡ ድማ ከምቲ ልሙድ ኣብ ነፍሲ ወከፍ 2 ዓመት ሰራዊትና ኣብ ዝተፈላለየ ዓውደ ሞያታት ናይ ስርሑ ክነጥፍ ፀኒሑ ቁሩብ ዕረፍቲ ዝገብረሉን ዝዛነየሉን ዝዘናግዓሉን እዋን ስለ ዝኾነ ኣብዚ ድማ እዚ ክፍሊ እዚ ክፍሊ ሓበሬታን ጎስጓስን ሓይሊ ኣየር ኣብ ምዝንጋዕ ንሰራዊትና ኣብ ግዜ ዕረፍቱ ብስፖርታዊ ንጥፈታት ይኹን ብባህላዊ ስራሓት ብናይ ስነ ጥበብ ስራሓት ምዝንጋዕ ንገብረሉ ወርሒ ቅንያት ናይ ምዝናይ ብምዃኑ ኣብ ነፍሲ ወከፍ 2 ዓመት ነካይዶ ውድድር እዩ። ከም ካልኣይ ድማ ዝዓበየ ዕማሙ ኩሉ ኣባል ሓይሊ ኣየር ኣብ ውትድርና ዝነጥፍ ዘሎ ብዝተፈላለየ ሞያታት ናይ ስፖርት ሞይኡ ተለልዩ ዝምባሊኡ ተፈሊጡ ናሽም ናይ ሓይሊ ኣየር ኣብ ምብራኽን ብዓብዩ ብዓብዩ ድማ ንሃገር ዝኾኑ ስፖርታውያን ምፍራይ ስለ ዝኾነ ዕላምኡ ብጣዕሚ ኣገዳሲ ይገብሮ። እወ ነዚ ውድድር ንምክያድ ዘካየድናዮ ፃዕሪ ሓደ እቲ ልሙድ እዩ ንዕርፈሉ ግዜ ስለ ዝኾነ ኩሉ ኣብዛ ግዜ እዚኣ መደባት ናይ ስፖርት መደባት ናይ ቅንያት ናይ ባህሊ ናይ ምዝንጋዕ ስለ ዝኾነ ነዚ ወትሩ ንዳለወሉ እዩ ቀጻሊ ስራሕና ስለ ዝኾነ ተዳልዮም ብምፅናሕ እቶም ክፍሊ ጉጅለ ባህሊ ይኹኑ ናይ ስነ ጥበብ ስፖርታውያን ይኹኑ ተዳልዮም ፀኒሖም ንሰራዊትና ዘዘናግዕሉ ቅነ ብምዃኑ ከም መደብ ተታሒዙ ዝስራሐሉ ስለ ዝኾነ ልሙድ እዩ።

0: ውሽጣዊ ውድድራት ሓይሊ ኣየር ኤርትራ ንፈለማ ግዜ ኣብ ዝጀመረሉ ብ4 ዓይነታት ውድድር ዝፈለመ ኮይኑ ኣብዚ ሎም ዓመት ንኸልኣይ ግዜኡ ዘካየደ ዘሎ ውድድራት ድማ ተወስኽቲ 3 ዓይነታት ውድድር ኣተኣታትዩ ጀሚሩሎም።
1: ካብ ናይ ዝሓለፈ ፍሉይነት ኣለዎ ክንብል እንድሕር ኮይና ምናልባት ኣብ ስፖርት ትስጉም ኣብ ሓደሓደ ግዜ እውን ትደክም ኢኻ ሓያል ስፖርታዊ ውዳቤታት ነይሩና እዩ። ብድሕሪኡ ግን ብምክንያት ምንቅስቃስ ናይ 34 ዙርያ ንድሕሪት ተመሊስና ከም ብሓድሽ ሕጂ ድማ ነቶም ብድሕሪኡ ዝመፁ ዙርያታት 36 35 36 ወዲብና ከም ብሓድሽ ኣቑምና ንኸደሉ ስለ ዝኾና ሓያል ስራሕ ይሓትት ነይሩ። ነዊሕ ግዜ ስለ ዘይነበረ ድማ ንኡ ንኸንርክብ ቁልጡፍ ስለ ዝነበረ ብዙሕ ድኻም ነይርዎ እዩ። ከምዚ ትርእይዎ ከዓ ውፅኢቱ ፅቡቅ ኮይኑ ኣብ ዝሓሸ ኣብ ዝበለፀ ደረጃ በፂሕና ኣለና። ሕጂ 8 ጋንታታት ኣብ ውሽጢ ሓይሊ ኣየር ናይ ኩሉ ክፍልታት 8 ጋንታታት ናይ ደቂ ተባዕትዮ፣ 8 ጋንታታት ናይ ደቂ ኣንስትዮ ኣለዉና። ኣብ ኩሉ ዓውዲ ስፖርት፣ ኣብ ኩዕሶ እግሪ፣ ኣብ ባስኬትቦል፣ ኣብ ቮሊቦል፣ ኣብ ኣትሌቲክስ፣ ኣብ ጨመተ ተኩሲ፣ ኣብ ቼዝ፣ ኣብ ዳማ፣ ኣብ ቢልያርዶ፣ ኣብ ኩሉ ብክልቲኡ ፆታ ማዕረ ዝኾነ ውዳቤታት ጌርና እዩ ዝካየድ ዘሎ ብ8 ጋንታታት። ስለዚ ዝበለፀ ካብቲ ዝሓለፈ ዝሓየለ ተፃወትና ነለሊሉ ስፖርታውያንና ዝንባሊኦም ፈሊጥና ኣብቲ ዓውዲ ኣሕይሎም ንክሰርሑ ይሕግዘና። ብዓብዩ ብዓብዩ ከዓ መወዳእታ ኣብቲ ናይ ሓይልታት ምክልኻል ዝካየድ ውድድር ኣብ ነፍሲ ወከፍ 2 ዓመት ዝካየድ ናይ ብምሉእ ሓይልታት ምክልኻል ዘካየደ ውድድር ኣብ ከረን ሓያል ዝኾነ ኣሃዱ ሓያል ዝኾነ ኣብ ኩሉ ዓውዲ ስፖርት ዝተረረ ጋንታ ሒዝና ንምብጋስ ይትዕለማና። እቲ ውድድራት ዙርያ ወይ ጂሮን ንብሎ ከምኡ እዩ ክካየድ። ኩለን ጋንታታት ክራኸባ የን። ብድሕሪኡ እተን ዝተራኸባ ጋንታታት ከዓ በብነጥብን ኣብ ናይ ውዲቕካ ምሕላፍ ክኣትዋ የን። ብድሕሪኡ ከዓ ንዋንጫን ንደረጃን ተባሂሉ ዝካየድ ውድድር እዩ። ሎሚ ዓመት ዝወሰኽናዮ ነገር እንድሕር ኣሎ ኮይኑ ቅድሚ ሕጂ ኣብ ኩዕሶ እግርን ኣብ ባስኬትቦልን ኣብ ቮሊቦልን ኣብ ኣትሌቲክስን ጥራይ ተሓፂርና ነርና። ሕጂ እቲ ካልእ ዓውደ ስፖርትታት ከም በዓል ቼዝ፣ ከም በዓል ባድሚንተን፣ ከም በዓል ቢልያርዶ፣ ከም በዓል ዝንታይ ካ ትብሎ እዚ ናይ ኣቐዲሙ ዝፀንሐ ባህላዊ ውድድራት ከም በዓል ጭመራ፣ ዲስከስ ኩሉ ኣተኣታት ኢና ኣብ ኩሉ ዓይነት ስፖርት ኢና ንነጥፍ ዘለና። ኣብዚ ከዓ ከ ከም ዝንባሊኦም ክወዳደሪኦም ካብኡ ከዓኒ ሓያል ጋንታ ኣብ ኩሉ ዓይነት በቲ መኮንን ሓበሬታን ጎስጓስን ዝእዝዞ ዘሎ ኣወዳድባ ከምኡ ቁመና ክህልወና ኢና ንሰርሕ ዘለና።

ጋንታታት ተዋህበን ናይ መዳለዊ ግዜ ነዊሕ ኣይኮነን። ምክንያቱ ምስቲ ዝፀንሓና ዝተፈላለየ በብክፍሉ ስራሓት ጋንታታት ንክዳለዋ ዝተዋህበን ግዜ ሓፂር እዩ ነይሩ። ካብ ሓደ ወርሒ ደይ ነዊሕ ግዜ ስለ ዝነበረ እቲ ቀንዲ ምውድዳብን ኣብዚ ኢና ክንሪኦ በዚ ዝካየድ ዘሎ ውድድር ትርእይዎ እውን ኣለኹም። ኣቃውሞ እንሲ ገለ ትዕድትታት ካብዚ ሕጂ ዝካየድ ዘሎ ውድድራት ክትርድኡ ትኽእሉ እዮም። ኣብዝ ሓለፈ ውድድራት ዝነበረ ሕፅረታት ዋላ እኳ ዝጋነና ይኹን ኣብ ዕጥቂ ገለ ሕፅረታት ነይሩና፣ ሎሚ ዓመት ግን ብምሉእ እቲ ዝድለ ውዳቤታት ተገይሩ እኹል ዕጥቂ ተረኺቡ እኹል ዕጥቂ ሰኒቐን የን ኣትየን ዘለዋ። ብቐፃሊ እውን ክትርእይዎ ስለ ዝኾንኩም ኣዝዩ ሓያል ዝኾነ ስጥመት ኣብ ዕጥቂ ይኹን ኣብ ንዋት ኣብ ኩሉ ውዳቤታትና ዝበለፀ እዩ ዘሎ ካብቲ ናይ ዝሓለፈ እወ። እቲ ጉዳይ ዳንነት ዝበዝሐ ዳርጋ ኩሉ ብጀካ ውሑዳት 2-3 ገዲፍካ ካብ መኮንን ሓበሬታን ጎስጓስን ዝመፅኦም እቲ ውዳቤታቶም ከዓ ከምዚ ዝረኣናዮ ብጣዕሚ ፅቡቅ ዝኾነ ውዳቤታት ኣለዎም። ቅድሚ ሕጂ እውን ንፈልጡና ንፈልጦም ስለ ዝኾና ናይ ቅድሚ ሕጂ ኣሰራርሖም ፅቡቅ ነይሩ። ብዝሓየለ ሕጂ ከዓኒ ምስኦም ሰጢምና ክንሰርሕ ተመክሮ እንዳማሃረካ ስለ ትኸይድ ኣብ ዝበለፀ እዩ ዘሎ። ከም ትርእይዎ ዘለኹም ከዓ ብሰላም ጀሚርና ብሰላም ክንዛዝም ዓብ ተስፋ ኣለና።

0: ቀንዲ ዕላማ ናይ ስፖርታዊ ውድድር ኣብ ኣባላት ዝፈጥሮ ሓድሕድ ምልላይን ትካል ኣብ ዝጠልቦ ዕማማት ብኣድማዕነት ኣብ ምፍጻም ልዑል ኣበርክቶ ክህልዎን ብኻል ወገን ድማ ሓደሽቲ ኣባላት ሓይሊ ኣየር ኣብ ስፖርት ዘለዎም ዕቑር ዓቕምን ዝምባሊኦምን ዘለሊሉ መድረኽ ፈጢሩ ኣብ ቀጻሊ ነቲ ኣሃድ ወኪላ ኣብ ዝተፈላለዩ ስፖርታዊ ውድድራት ሓይልታት ምክልኻል ኤርትራ ንእቲ ወራደር ጋንታ ክንፊ ዝምግቡን ንዓወት ዘብቅዑን ስፖርታውያን ንምፍራይ ምዃኑ ኣብቲ ኣጋጣሚ መዘኻኸሪ ቀሪቦም።
1: ሕጂ ኣብዚ እቲ ቀንዱ እንታይ እዩ? እቲ ቀዳማይ ዕላማ ዋላ ናታቶም ድልየትን ስምዒትን ኣብ ዝበረኸ ደረጃ ክበፅሑ እዩ። ካብቲ ናይ ክፍልታት ኩለን ክፍልታት ኣብ ሓይሊ ኣየር፣ ምክልኻል ኣየር፣ ፅገና ነፈርቲ፣ ሎጂስቲክስ፣ ክፍሊ ልምዓት፣ ዝተፈላለያ ክፍሊ መራኸቢታት ጋንታታት ኣለዋ። ካብኣተን ወፂኦም ናፍቲ ዓባይ ጋንታ ናህና ደረጃ ንክበፅሑን ካብኡ እውን ከምዚ ዝብለካ ዝፀናሐኩ ብዓብኡ ንሃገር ደረጃ ንክበፅሑ ዝቃለስዎ እዩ። ተቀዳማይ ካልኣይ እውን ከምዚ ዝሪኦ ዘለካ ኩለን ጋንታታት በቢ ዝረኸብኦ ነጥብን ብልጫን ሽልማት ኣለዎን። ናይ ዋንጫ ሽልማት ኣሎ፣ ናይ ገንዘብ ሽልማት ኣሎ፣ ኩሉ ተቐሪቡለን ኣሎ።
0: ኣብቲ ናይ መኽፈቲ ስነ ስርዓት ጋንታታት ንህብን ልምዓትን ምሕዝነታዊ ግጽም ኣካይደን

0: ዝኸበርኩም ተዓዘብቲ ንሓፂር ዕረፍቲ ናብ ናይ ዝተፈላለዩ ስፖርታዊ ክእለታት ዝንፀባርቕሉ ናይ ኩዕሶ እግሪ ማለት እዩ ዝተዳለዉ ቪድዮታት ናባኹም ከነቕርብ ኢና። ንዑ ተኸታትልና ንመለስ።
1: Joined again now by Rice.

made his toe. Shaw

0: ውድድር ኩዕሶ ሰኪዔት ኣብ ኤርትራ ናይ ዓሰርተታት ዓመታት ታሪክ ኣለዎ። ኣብ እዋን መግዛእቲ ኢጣልያ ብቐንዱ ብፀዓዱ ዝዝውተር ዝነበረ ኮይኑ ካብ እዋን ግዜያዊ ወተሃደር ምምሕዳር እንግሊዝን ፌደሬሽን ኤርትራ ምስ ኢትዮጵያን ግን ኤርትራውያን ደቀባት እውን ክፅምበርዎ ኽኢሎም። ከም ውፅኢቱ ካብ መወዳእታ 1940ታት ኤርትራውያን ደቀባት ተፃወቲ ዝሓኸፋ ጋንታታት ኩዕሶ ሰኪዔት ቆይመን። መምህር ፍቓዱ ገብረ ስላሴ ካብ ፈለምቲ ደቀባት ተፃወቲ ኩዕሶ ሰኪዔት ብምዃን ኣብ ምምስራት ናይተን ናይ ፈለማ ናይ ደቀባት ክለባት ፀላው ተራ ዝነበሮ ስፖርታዊ እዩ። ካብቲ ሽዑ እዋን ዝጀመረን ንምሉእ ህይወቱ ዝቐጸለን ንኩዕሶ ሰኪዔት ከም ናይ ህይወቱ መሳነይቲ ብምውሳድ ክሳዕ እታ ካብ ዓለም ዝፈለየላ እዋን ከም ተፀዋታይ፣ ዳኛ፣ ኣሰልጣኒ፣ መስራቲ ዝተፈላለያ ማሕበራት ኩዕሶ ሰኪዔት ብምዃን ንዝበዝሐ ክፋል ህይወቱ ካብዚ ዓይነት ስፖርት ኣይተፈልየን። መምህር ፍቓዱ ጎኒ ጎኒ እዚ ብተገዳስነትን ፍቕርን ዓብይ ተወፋይነትን ንዕምሩ መመላእታ ምስኡ ዝቐጽለ ዘፍቅሮ ዓይነት ስፖርት ከም መምህር፣ ሰራሕተኛ ባንክ፣ ኣማኻርን መስራትን ዝተፈላለያ ናይ ንግዲ ማሕበራትን ውፉይ ሃገራውን ብምዃን ብዘገርም መልክዕ ኣመናንጡፍ ህይወት ዘሕለፈ ሰብ እዩ። መምህር ፍቓዱ ገብረ ስላሴ ካብ ኣዲኡ ወይዘረለቶ ምስ ወልደ ጋብርን ኣቦ ኣቶ ገብረ ስላሴ ዝነብሽ ኣብ 1931 ዓመተ ምህረት ፈረንጂ ኣብ ዓዲ ወግሪ መንደፈላ ተወሊዱ። ካብኡ ምስ ስድራ ቤቱ ኣብ ኣስመራ ብምምላስ ኣብኡ ዓበይን ተማሃረን። ኣብ ግዜ መግዛእቲ ጣልያን ዝፍቀድ ዝነበረ ደረጃ ትምህርቲ ምስ ኣዘመ ድማ ገና ወዲ 14 ክሳብ 15 ዓመት እናሃለወ ከም መምህር ተቆፂሩ ኣብ መቐርካ ስራሕ መምህርና ጀመረ። ኣብኡ ንሓደ ዓመት ድሕሪ ምፅናሕ ከዓ ንኣስመራ ተቐይሩ ስራሕ መምህርና ቐጸለ። ኣብዚ ከም መምህር ኮይኑ ዝሰርሓሉ ዝነበረ እዋናት ብፍላይ ኣብ 1947 ክሳብ 48 ድማ እዩ ንፆወታ ኩዕሶ ሰኪዔት ኣብቲ እዋን ኩዕሶ ኢድ ብዝብል ስም ዝፍለጥ ዝነበረ ብዕቱብነት ዝተተሓሓዞም። ብድሕሪ እዚ ኣባል ናይታ ኣብ 1949 ዝተመስረተት ናይ መጀመርታ ናይ ደቀባት ጋንታ እምኩሉ ኮይኑ ቀጸለ።
1: ኩዕሶ ሰኪዔት ዝበሃል ብጥልያን ወይ ዜጋታት ናይ ጥልያን እዩ ተዓብሊሉ ነይሩ። ዳርጋ ኣብ ክልተ ተኸፊሉ እዩ ደቀባት ተፃወቱ ይክእሉን እዮም። ሕጂ ተራ ናይ በዓል መምህር ፍቓዱ ኣብዚ ዓብዩ ሓደ ነቲ ምብዓል ባስኬትቦል ኣብ ደቀባት ካልእ ከም ተፃዋታይ ኮይኖም ብዙሕ የገልግሉ ስለ ዝነበሩ ካልእ ጋንታታት ብምስራት ፍለጡ። ኣብ መወዳእታ ከዓ ኣብቲ ምሕደራ ናይ ኩዕሶ ሰኪዔት ኣብኡ ኣትዮም ዘለዎም ክእለት ኣበርኪቶም እዮም።
0: ኣብቲ እዋን ብዘይካ ጋንታ እንኩሉ ካልእ ሰማያዊ ኒል እትበሃል ጋንታ ደቀባት እውን ተመሰረተት እሞ ውድድር ፀወታ ኩዕሶ ሰኪዔት ኣብ መንጎ ደቀባት ኤርትራውያን ዓመረ። መምህር ፍቓዱ ጎኒ ጎኒ እዚ ናይ ተፀዋታይ ንጥፈታቱ ኣብ 1951 ናይ መጀመርታ ጋንታ ደቂ ኣንስትዮ እንኩሉ ክምስርትን ከሰልጥንን እውን ካለ።
1: ሕጂ እታ እንኩሉ ትበሃል ጋንታ ደቂ ኣንስትዮን ደቂ ተባዕትዮን እዮም ነይሮም። ናይተን ደቂ ኣንስትዮ ሕጂ ከም ኣሰልጣንን ከም መራሒ ጋንታን ኮይኖም እሶም እዮም ዘማዕብሎ ነይሮም ማዕቢለን ክሳብ ሕጂ እውን ኣለዋ

0: ካብ 1954 ክሳብ 1957 ኣብ ዝነበረ እዋናት ጋንታታት እንኩሉ ሰማያዊ ኒል፣ ኣስመራ፣ ደጉዓሊ፣ ሰቲት ኩዓ፣ ኦኣሲስ፣ ኣውዳክስ፣ እስራኤል፣ ኦሎምፒያ፣ ኣፍሪቃ፣ ኣድሉዊስ፣ ኤርትራ፣ ማክሲማ፣ ስፖርቲንግ፣ ኣልቪትሪ፣ ኣስፐርያ ዝበሃላ ጋንታታት ስሩዕ ውድድራት የካይዳ ነበራ። ኣብዚ እዋን ምምህር ፍቓዱ ናብ ጋንታ ኣፍሪቃ ተመሊሱ፣ ድሕሪ እውን ናብ ጋንታ ደጉዓሊ ፀወታዊ ቀፀለ።
1: ንኣብነት ኣብ ኣፍሪቃ እቲ ድልቶም ጥራይ ኣይኮነ ሓያል ጋንታ ፈጢሮም ሲ ናብ ዋንጫ ከም ትመፅእ ገር እዚ ንዛረበሉ ዘለና ሕጂ ኣብ 1950 ካብ 48 ክሳብ 52 ዘሎ ኣብኡ ኢና ንዛረብ ዘለና ማለት እዩ። ኣብዚ እዋን እዚ ከዓ እቲ ናይ ኤርትራ ናይ ደቀባት ኩዕሶ ሰኪዔት እናማዕበለ መፅዩ
0: ኣብ 1957 ካብ ስራሕ መምህርና ናብ ስራሕ ባንክ ቀየረ። እንትኾነ ካብ ስራሕ መምህርና እውን ኣይተባተኸን። ብቐትሪ ከም ሰራሕተኛ ባንክ እናሰርሐ መሸታዊ ከም መምህር ክሳብ 1970 ዓመተ ምህረት ዓየየ። ኣብ 1958 መምህር ፍቓዱ ከም ኣባል ሽማግለ ስፖርት ከተማ ኣስመራ ኮይኑ ተመርፀ። ውድድራት ኩዕሶ ሰኪዔት ንክልተ ዓመታት ዝኣክል ለስኪሉ ድሕሪ ምፅንሑ ድማ ኣብ 1961 ኣኼባ ኩዕሶ ሰኪዔት ድሕሪ ምክያዱ ተበራቢሩ ቀፀለ። ካብ 1985 ክሳብ 1988 ከም ፕሬዚደንት ፌደሬሽን ኩዕሶ ሰኪዔት ኤርትራ ኮይኑ ነጠፈ።
1: እዚ ፌደሬሽን መጀመርያ ናይ ጥልያን እዩ በዞም ዜጋታት ናይ ጥርያን ዝካየድ ነይሩ። መጀመርያ ቀዳማይ ፕሬዚደንት ናይዚ ፌደሬሽን ኩዕሶ ሰኪዔት ኤርትራ ኣቶ በላይ ሃብተ ዝበሃሉ እዮም ነይሮም። ኣቶ በላይ ሃብተ ባንከር እዮም፣ መምህር ፍቓዱ እውን ባንከር እዮም። ሕጂ እዚኦም ካብቶም ብሓባድ ዝሰርሑ እዮም። ሕጂ ምስኦም ኣብቲ ምስራት ነይሮም። ካብኡ ቀፂሎም ካብቲ ስፖርት ኣይተኣለዩን ኣይወፁን። ኣብ መወዳእቱ ከዓ ንሶም ከም ፕሬዚደንት ኮይኖም ነቲ ፌደሬሽን መሪሖሞ ጋንታታት ሒዞም ናብቲ ዝነበረ ውድድር ናይ ሽዑ እዋን ኣዲስ ኣበባ ተጓዒዞም ነቶም መንእስያት የተባብዑ ነይሮም። እዚ ከዓ ኣብቲ ምዕባለ ኩዕሶ ሰኪዔት ናቱ ተራ ኣለዎ።
0: መምህር ፍቓዱ ብዘይ ካብ ስራሓት መምህርና ባንክን ምስ ኩዕሶ ሰኪዔት ዝተኣሳሰር ህይወቱን ኣብ ስነ ጽሑፍ፣ ቋንቋ፣ ቁጠባ፣ ንግዲ፣ ሕርሻን ሕግን ንጡፍ ነበረ። ንቋንቋታት ትግርኛ፣ እንግሊዝኛ፣ ጣልያን፣ ፈረንሳ ጥዕዩ ዝመልኽ መምህር ፍቓዱ ንሕትመት ዝበጽሓ ናይ ትርጉም መጽሕፍቲ ንእስነት ቶም ሳውየር ከምኡውን ዛንታ ክልተ ከተማታት ካልእ መበቆላዊት መጽሓፍ ብሂሮ ወለድና ኣበርኪቱ እዩ። ብዘይካዚ ንሕትመት ዘይበጽሐ ብርክት ዝበለ እኩብ ጽሑፋት ከም ዘለዎ እውን ሰነዳቱ የመልክቱ። ከም ኣባልን ኣቦ መንበርን ማሕበር መጽሕፍቲ ኤርትራ ኮይኑ እውን ኣገልግል እዩ። ብዘይካዚ ንጡፍ ተጽዋታይ ባይታ ቴንስ፣ ቢልያርዶ፣ ቸስ ምንባር እውን ይዝገር። ኣብ ዝተፈላለያ ክለባት ከም ኦፊሰር ክለብ፣ ናይ ግብረ ሰናይ ማሕበር፣ ሎተሪ ክለብ ከም ኣባልን ብደረጃ ዝተፈላለያ ጽፍሕታት ሓላፍነትን ንጡፍ ኣበርክቶ እውን ገበረ። ኣብ 1962 ጋንታ ኣፍሪቃ ብመሰረት ዕድመ ጋንታ ግሪክ ምሕዝነታዊ ፀወታ ብምክያድ ክረሳሰን ከኣለ። ጋንታ ኣፍሪቃ ብዘይካዚ ኣብ 1962 ኣብ ማዓስከር ኣሜሪካውያን ወተሃደራት ኣብ ቃኘው ምስ ኣሜሪካውያን ወተሃደራት ገጠሙ። ካብ 1963 ክሳብ 1964 ጋንታታት ኣፍሪቃ YMCA፣ ኤፒስ፣ ጦር ሰራዊት ኣስመራ፣ ዞዲያክ፣ ስቴላ፣ ኣዙራ፣ ስፖርቲንግ፣ ኣየርፎርስ፣ ጁኒየር ወዘተ ዝበሃላ ጋንታታት ተመስሪተን ነበራ።
1: ባስኬትቦል ኣብ ማዓስከራት እዩ ኣቢሉ ሓደ ካብኡ ቃኘው ሴሽን ነይሩ። እተን ምሽናት ንብለን ከዓ ከም ላሳለ፣ ኮምቦኒ፣ ኪዳነ ምህረት ዳመሰላየን ነይረን። ሕጂ ኣብ ሕቡራት መንግስታት ኣሜሪካ ኩዕሶ ሰኪዔት ኣብ ምንታይ ደረጃ ከም ዝነበረን ከም ዘሎ ንፈልጥ ኢና። ኩሉ ግዜ ዋላ ሳቶም ጥራይ ደይኮነ ብድሕሪኦም ንሕና ኣብኡ ከይድካ ምፅዋት ከም ዓብዪ ሃንቀውታ ኢና ንሪኦ ነርና። ምክንያቱ ኣብኡ ብዙሕ ነገር ኢኻ ትምሃር። ካብቲ ሜዳ ጀሚርካ እቲ መሳርሒ፣ እቲ ሕግታት። ስለዚ ምስኦም ዝነበረ ርክብ ነቲ ምዕባለ ባስኬትቦል ደጋፊ ነይሩ።

0: መምህር ፍቓዱ ብዕለት 2 ወርሓደ 1963 ካብ ፀወታ ኩዕሶ ሰኪዔት ተኣልየ። ብድሕሪ እዚ ናብ ዳንነት ኩዕሶ ሰኪዔት ተመሊሱ ንፈለማ እዋን ጋንታታት ኣፍሪቃን YMACN ክፃወታ ከለዋ ዳንየ።
1: መንጎኛ ብወለንታ እዩ ነይሩ እጂ ዋላ ነተን መጋጠምታ ኣተፃወተን ሕጂ እዚ ሓደ ካብቲ ዓባበርግቶ እዩ። ምክንያቱ ሕፅረት ናይ ደያኑ ስለ ዝነበረ ባዕሎም ካብትውስ ናይ ግድን እዩ። ዋላ እሱ ጥራይ ኮኑ ከምዝብለካ እዩ ንዓና እውን ኣሰጋጊሮምልና ሕጂ ዩ። ብፍላይ ድሕሪ ናፅነት ማዕቢሉ ደያኑ ሓውሲ ፕሮፌሽናል ኮይኖም ፕሮፌሽናል እኳ ተዘይብልና ሞ ፕሮፌሽናል ግን ዓቕሞም ናብ ኢንተርናሽናል ከም ዝበፅሕ ኮይኑ እዚ ካብቲ ናቶም ዝነበረ መሰረት ዝመፀ እዩ።

0: ከም ዳኛ ኩዕሶ ሰኪዐት ኮይኑ ናቐፀለ ድማ ኣብ 1965 ናይ ኤርትራ ማሕበር ድያኑ ኩዕሶ ሰኪዐት ንኽምስርቱ ምስ መዛንኡ ዘተየ ጎኒ ንጎኒ እዚ ምስ ክለብ ስፖርት ሓማስየን ብዛዕባ ምቋም ጋንታ ኩዕሶ ሰኪዐት ተዘራረበ። እታ ጋንታ ክትምስረት ስለ ዝኽኣለት ድማ ከም ኣሰልጣኒኣ ኮይኑ ተመዘዘን ሰርሐን። ኣብ 1970 ናይ ባንክ ጋንታ ኩዕሶ ሰኪዐት ክትምስረት እንከላ እውን ከም ፕሬዚደንትን ዓላምን ኮይኑ ተመዘዘ። ኣብ ቃልሲ ንናፅነት እውን ኣብ ዝተፈላለየ እዋናት ንሰውራ ብዙሕ ደገፍ ዝገበረ እዩ።
1: ኣጂ ምናልባት ኣብኡ እውን ኣነ ካብቶም ደንጊዮም ዝኣተወየ ቀድመ እዩ ነይሩ ክነግሩ ንከለዉ ናይ ኩሉ ዓይነት ስፖርት እዮም ኣዳልዮም። ምክንያቱ ፉትቦል ዝኽሉ ሰብ ይትፈቱ ፉትቦል ዘይፈቱ የለን። እጂ ብኡ ተበጊሶም እቲ ውድድራት ናይ ቢልያርዶ፣ ናይ ኩዕሶ እግሪ፣ ጋንታ ናይ ባስኬትቦል ብምቋም እቲ ባንክ ማሕበራዊ ሓላፍነቱ ከምዝፍፅም እቲኡ ዘሎ ሰራሕተኛ ከዓ ኣብዚ ዓይነት ስፖርቶም ዝኣቱ ገይሮም ፅቡቅ ጎዝጓስን ኣበርክቶን ገይሮም ዝብልኣኒ
0: መምህር ፍቓዱ ብስራሕ ትምህርትን ህዙረትን ኣብ ዝተፈላለያ ሃገራትን ከተማታትን ዓለም በፅሐ። ገለ ካብቲ ዝበፅሑ ቦታታት ዋሽንግተን ዲሲ፣ ኒውዮርክ፣ ቦስተን፣ ሂውስተን፣ ኦሃዮ፣ ካልጋሪ፣ ቶሮንቶ፣ ፊንላንድ፣ ስዊድን፣ ጀርመን፣ ጣልያን፣ ግሪክ፣ ግብፂ፣ ኬንያ፣ እንግሊዝ፣ ታንዛኒያ፣ ኡጋንዳ፣ ፈረንሳ ወዘተ ይርከበን።

0: መምህር ፍቓዱ 1953 ዓ.ም ምስ ወይዘሮ ሩት ተስፋጽዮን ቃል ኪዳን ኣሲሩ ኣቦ 8 ውልዳት ኮይኑ ደቁን ደቁ ደቁን ክሓቁፍ በቐዩ ብዕለት 29/8/2011 ካብ ዝዓለም ድማ ብሞት ተፈለየ። መምህር ፍቓዱ ንጉዕዞ ህይወቱ ብደቂቕ ዝሰነደ መዝገብ መዓልታዊ ፍጻሜታት ዝነበሩ ኮይኑ ካብ 1949 ክሳዕ ግዜ ዕረፍቱ 2011 መዓልታዊ ዝመዝገቦ ቀዳማይ መወገሲ ታሪክ ንምዃን ዘበቅዕ ሰነድ ዳያሪ ገዲፉ እውን ሓሊፉ እዮም።
1: ከም ውልቃል ክሪኦም ከለኹ መምህርዮም፣ ኣቦዮም፣ መሳርሕቲዮም፣ መፃወቲዮም ምስ ኩሉ ደረጃ ዕድመ ተላዚቦም ተራዳድኦም ክኸዱ ዝኽእሉ ኣብቲ ማሕበራዊ ነጥፈታት ፅቡቕ ኣበርክቶ ዘለዎም እየ ዝገልፆም።

0: ነዚ ፀወታ ኩዕሶ ሰኪዕት ኤርትራ መሰረታ ምትሓዝን ምቕፃልን ዓብኡ ውዕለት ዝገበረ ስፖርተኛ ንምስካር ዝኣክል እምበኣር ስድራ ቤት መምህር ፍቓዱ ገብረስላሴ ምስ ፌደሬሽን ኩዕሶ ሰኪዕት ዞባ ማእከል ብምትሕባር ካብ ዕለት 3 ወርሓደ 224 ክሳዕ ዕለት 13 ወርሓደ 224 ዝቐፀለ ውድድራት ሰሪዑን መዊሉን ነይሮም።
1: ኣብ ኩዕሶ ሰኪዕት ሓደ ተርእዮታት ኣሎ

ካብቲ ስፖርት ምስ ዛሕትልካ ወይ ምስ ተኣለኻ ብዙሕ ግዜ ከምዚ ናይ ኩዕሶ እግሪ ናይ ጥዕና ኢልካ ኣይትምለስን ኢኻ። ከምኡ ፀገማት ኣለዎ። ሕጂ እዚ ዋንጫ ምድላው ናይ ብዙሓት እዩ ተዳልዩ። ምናልባት ትዝክሮ ተኮንካ ህቡብ ፀዋታ እምበርቶ ፈሬት ዝበሃል ናቱ እውን ተካይዱ ነይሩ። ናይ ኣቶ ብርሃነ ዘርዝጊ ተካይዱ ነይሩ። ናይ መምህር ፍቓዱ እውን ተካይዱ ነይሩ። ምናልባት ናይ መምህር ፍቓዱ ብተዛማዲ ደንጌና እውን ክትብሎ ትኽእል ኢኻ። ምክንያቱ ቅድሚ ኩሎም እዚኣቶም ዝነበሩ እዮም። ሕጂ እቲ ሓደ ነቲ ውድድር ብዙሕ እዩ ዝገብሩ የቐፅሎ እዩ ናብ ዓመት ከም ዝምጠጥ ገብሮ እዮም ዝተካልእ ውድድራት። ካልኣይ ከዓ እቲ መንእሰይ ኩሉ ግዜ ኣብቲ ታሽሙ ተፀሚዱ ኣሎ ማለት እዩ። ኣብቲ ሜዳ እቲ ሕጂ ካምፖ ኣዝማራ ኣብኡ ኩሉ ግዜ ሙሉእ ዓመት ሙሉእ ኣሎ ማለት እዩ። በቲ ስልጠና ኣሎ፣ በቲ ውድድር ኣሎ። ሓንቲ ቻምፒዮንሽፕ ጥራይልካ ሓንቲ ውድድር ጌርካ ዝድቀስ ኣይኮነ ዓመት ሙሉ እዩ። ሕጂ ንከምዚ ሓጋዚ እዩ፣ ብጣዕሚ ሓጋዚ እዩ።

ዓመታዊ ኣብ ስፖርተኛታት 79 ሚኢታዊት ዝበፅሕ መጉዳእቲ ይኽሰት። ካብዚ እቲ 25 ሚኢታዊት ዝሕዝ ድማ ኣብ ናይ ጉያ እግሪ ስፖርተኛታት ዘጋጥም መጉዳእቲ እዩ። ኣብ ስፖርተኛታት ዘጋጥም መጉዳእቲ ብተፈጥሮን ክመሓሽ ብዝኽእል ኩነታዊ ማህሰይትን ይፅሎም። እቶም ተፈጥሮኣዊ እንብሎም ፆታ፣ ዕድመ፣ ክብደት፣ ቁመት ኣቐዲሙ ዘጋጠመ መጉዳእትን ዝኣመሰሉ ክኾኑ ከለዉ፣ ኩነታዊ መጉዳእቲ እንብሎም ድማ እንገብሮ ልምምድ፣ እንለብሶ ዕጥቂ፣ እንሽፍኖ ርሕቀት ጉዕዞ ይርከብዎም። ኣብ ዓለም ስፖርት ስፖርታዊ ህልኽን ምጥራይ ኣካላዊ ብቕዓትን ዝደረኾ ስፖርተኛታት ክሳብ ናይ መወዳእታ ዓቕሞም ክጓዓዙ ዝግደድሉ ኩነት ኣሎም። ኣብ ከምዚ ዝበለ ኩነታት ድማ ብዓይነትን ብብዝሕን ዝተፈላለየ መጉዳእቲ የጋጥም። እዚ መጉዳእቲ በቲ ሓደ ንኽልቲኡ ፆታ ብማዕረ ዘጋጥሙ ክኸውን እንከሎ፣ በቲ ካልእ ድማ ንሓደ ፆታ ጥራይ ዘጋጥም እዩ። ሓደ ካብዞም ጉድኣት እምበኣር ንደቂ ኣንስትዮ ጥራይ ዘጋጥምን ኮይኑ ስሉሳዊ ጉድኣት ደቂ ኣንስትዮ ተባሂሉ ይፅዋዕ። እንተኾነ ኣብ ገለ ዓውደ ስፖርት ንዝነጥፉ ደቂ ተባዕትዮ እውን ሳሕቲ የጋጥሞም እዩ። ስሉሳዊ ጉድኣት ደቂ ኣንስትዮ ጥዕናዊ ኩነታት ኮይኑ ብመሰረቱ ንኣካላዊ ንጥፈታት ደቂ ኣንስትዮ ዝፀሉ መጉዳእት እዩ። ኣብ ብቕዓት ስፖርተኛታት ደቂ ኣንስትዮ ድማ ርኡይ ፅልዋ ኣለዎም። ስሉሳዊ ጉድኣት ደቂ ኣንስትዮ ኣብ ኩሉ ዓውደ ስፖርት ንዝነጥፋ ደቂ ኣንስትዮ ዘጋጥም ኮይኑ፣ ብሕልፊ ከዓ ነተን ብመጠንቲ ዘህልክኦ ፀዓት ንኣካላተን ዘድሊ መኣዛዊ መግቢ ዘይወስዳ የጥቅዕ። እዚ መጉዳእቲ ሰለስተ ዓይነታት እዩ። እቶም ዓይነታት ቀረብ ፀዓት፣ ዘይስሩዕ ኣመጋግባ፣ ዘይስሩዕ ወርሓዊ ፅግያት፣ ከምኡውን ፍኹሰት ዓፅሚ እዮም።

ዝቐረብ ሰዓት ወይ ዘይስሩዕ ኣመጋግባ ነቲ ኣካላዊ ምንቅስቓስ ወይ ውድድር ንምግባር ዝወሰድናዮ ጠቕላላ ምግቢ ዝተረፈ ሰዓት ዝገልጽ እዩ። ኣብ ኣካላትና ዝህሉ ቐረብ ሰዓት ምስ ዝውሕድ ኣካላት ንጥዕና ኣገደስቲ ዝበሃሉ ንጥፈታት ብግቡእ ንኽዓምም ይሽገር። ገለ ካብቶም ክዓምዎም ዘሸግርዎ ድማ ምሕላው ጥዕና ዓፅሚ፣ ስርዓተ ተዋልዶ ዝኣመሰሉ ንጥፈታት ይርከብዎም። ውሓደ ቐረብ ሰዓት ሚዛን ሰብነትና ንምቕናስ ኢልና ዘይግቡእ ወይ ዘይንቡር ኣመጋግባ ብምዝውታርን ኣብ ኣገዳስነት መኣዛዊ ምግብታት እኹል ንቕሓት ካብ ዘይምህላውን ክብገስ ይኽእል እዩ። እዚ ከዓ ዓቐኑ ዝሓለፈ ጾም ምዝውታር፣ ምሳሕ፣ ቁርሲ ወይ ድራር ዘይምውሳድ ወይ እውን ምዝላል፣ ዓቐኑ ዝሓለፈ ቁፅፅር ስርዓት ኣመጋግባ ምኽታል፣ ብብዝሒ ንሽንቲ ዘቃልዑና ንቐልቀል ዘለስልሱ ወይ ኣበራበርቲ ኣነቓቕሕቲ መድሃኒታት ብምጥቃም ክመጽእ ይኽእል።

ዘይስሩዕ ወርሓዊ ፅግያት ስፖርተኛታት ደቂ ኣንስትዮ ምስዝንባዕ ወርሓዊ ፅግያት ከጋጥመን ይኽእል እዩ። እዚ ወርሓዊ ፅግያት ንሰለስተ ኣዋርሕ ወይ ልዕሊኡ ዶ ክብል ዝኽእል ኮይኑ ኣመንርያ ብዝብል ስም ይፍለጥ። ምዝንባዕ ወርሓዊ ፅግያት ዝስዕብ ኣካላትና ኣብ ናይ ፀዓት ምዕቃብ ኩነታት ይኣትሞ ነቲ ኣብ ፅግያት ተራ ዘለዎ ሆርሞናዊ መንገዲ መጠናዊ መቆፃፀሪኡ ከም ዝጎድል ይገብሮም። በዚ ከዓ ወርሓዊ ፅግያት ንኣዋርሒ የቋርፅ። ወርሓዊ ፅግያት ንፍርያምነት ጥራይ ዘይኮነ ነቶም ንሓፈሻዊ ኩነታት ጥዕና ኣካላት ዝገልፁ ምልክታት እውን ኣገዳሲ እዩ። ስሩዕ ፅግያት ህላወ እኩል ፀዓት ኣብ ኣካላትና ሚዛን ሆርሞናት ከምኡውን

ፍኹሰት ዓፅሚ እቲ ናይ መወዳእታ ወይ ሳልሳይ ኣካል እስሉሳዊ ጉድኣት ደቂ ኣንስትዮ ፍኹሰት ወይ ጥዕና ዓፅሚ እዩ። እዚ ብሰንኪ ኣብ ኣካላት ዝኽሰት ዋሕዲ ቀረብ ፀዓት ኣብ ዕብት ይኹን ምፅጋን ዓፅሚ ኣገዳሲ ግደ ዝፃወት ኤስትሮጅን ዝተባሃለ ሆርሞን ከም ዝጎድል ብምግባር ዝኽሰት እዩ። መጠን ኤስትሮጅን ኣብ ኣካላት ምዝውሕድ ከዓ መጠን ፅዕቀት ዓፅሚ ይጎድል። በዚ መሰረት ናብ ኦስቶኦፒንያ ወይ ኦስቶኦፖሪሲስ የምርሓና። መጠን ፅዕቀት ዓፅሚ ምጉዳሉ ምዝቕፅል ከዓ ኣብ ኣካላት ዘጋጥም መንቃዕትን ካልእ ናይ ዓፅሚ ምጉዳእትን ይውስኽ።

ስሉሳዊ ጉድኣት ደቂ ኣንስትዮ። እዚ ማለት ቀረብ ፀዓት ዘይስሩዕ ፅግያት ፈውሰት ዓፅሚ ኣብ ኩለን ደቂ ኣንስትዮ ብሓደ ደረጃ ዝረአ ኣይኮነን። ገለ ደቂ ኣንስትዮ መጠናዊ ዘይስሩዕ ወርሓዊ ፅግያትን ቀሊል ፍኩሰት ዓፅምን ከጋጥመን እንከሎ፣ ንገሊአን ድማ ልዑል ዘይስሩዕ ወርሓዊ ፅግያትን ከቢድ ፍኩሰት ዓፅምን የጋጥመን። ስሉሳዊ ጉድኣት ደቂ ኣንስትዮ እንወስዶን እንህልኾን ፀዓት ምስ ዘይመጣጠን ዝኽሰት እዩ። እዚ ዘይምዕሩይነት ኣካላትና ካብቲ ንኩሉ ንጥፈታት ክኸውን ብምባል ዝኸዘኖ መጠን ካሎሪ ዝያዳ ዘባኽን ኣካላዊ ምንቅስቓስ ምስ እነዘውትር ዝገሃድ እዩ። ስሉሳዊ ጉድኣት ደቂ ኣንስትዮ ዘድልየና መኣዛዊ ምግቢ ብሕፅረት ቀረብ ቅርፂ ኣካላት ንምሕላው ብዝብል ኣመላኻኽታ ከምኡውን መጠን እንገብሮ ልምምድ ብሃንደበት ብምዝያድ ክመፅእ ይኽእል። ገለገለ ዓይነት ስፖርት ብዝጠልብዎ ዓይነታት ልምምድ ከዓ ንስሉሳዊ ጉድኣት ደቂ ኣንስትዮ ጠንቂ ክኾኑ ይረኣዩ እዮም።

ኣገባብ ምክልኻል ስሉሳዊ መጉዳእቲ ስፖርተኛታት ደቂ ኣንስትዮ። ስሉሳዊ መጉዳእቲ ደቂ ኣንስትዮ ንጡፍ ናይ ቅድመ ምክልኻልን ምምሕዳርን ኣገባቢ ዝደሊ እዩ። ነዚ መጉዳእቲ ንምፍዋስ ኣሰልጠንቲ፣ ክኢላታት ስነ ልቦና፣ ስድራ ቤት፣ ናይ ሕክምና ሰራሕተኛታት ብሓዋር ብምስራሕ ንጥዕናን ቅጻል ብቕዓትን ስፖርተኛታት ኣብ ግምት ብምእታው ምቹእ ሃዋህው ምፍጣር የድሊ እዩ። ምክልኻል ናይዚ መጉዳእቲ ቀዲምካ ትምህርቲ ብምፍጣር ጉቡእ ባህርያት ከም ዝዓብዩ ብምግባር ከምኡ ውን ንስፖርተኛታት ደጋፊ ኣከባቢ ብምፍጣር ክፍወስ ይከኣል። ገለ ካብኡ ትምህርትን ስልጠናን ምሃብ ንስፖርተኛታት፣ ኣሰልጠንቲ፣ ስድራ ቤት ብዛዕባ ምልክታትን ናይ ቀጻሊ ሳዕቤኑን ኣፍልጦ ምሃብ ኣገዳሲ እዩ። ከምኡ ውን ኣብ መኣዛዊ መግብታትን ስሩዕ ወርሓዊ ፅግያትን ምስትሑት ቀረብ ሰዓት ዝተኣሳሰሩ ፍልጠት ከም ዝረኽቡ ምግባር

ስፖርተኛታት ኣብ ክንዲ ኣብ ውፅኢት ጥራይ ዘተኩራ ኣብ ፀቕጢ ካብ ዝሸሙ ጉድኣቲ ባህርያት ከም ዝእለያ ብምግባር ጥዕንአን ምስ ውፅኢት ከም ዝተኣሳሰርኦም ኣሰልጠንትን ወደብቲ ስፖርታዊ ውድድራትን ኣተኩሮኦም ናብ ሓደሽቲ ብምቕናዕ ስፖርተኛታት ብኩሉ ፃዕረን ምስ ነፍሰን ከም ዝወዳደራ ውልቃዊ ምምሕያሽ ንምምፃእ ከም ዝፅዕራ ብምግባር ዓወት ማለት ክብደት ምቕናስን ኩሉ ዋጋ ምኽፋልን ከም ዘይኮነ ንኽፈልጣ ምሕጋዘን።

ማእዛዊ ደገፍ ምሃብ ስፖርተኛታት ደቂ ኣንስትዮ ስሩዕ ኣገባብ ኣመጋግባ ብምኽታል ንልምምድን ውድድርን ዘድልየን ሰዓት ንኽረኽባ ምድጋፍ የድሊ። ትምህርቲ ማእዛዊ ምግቢ ክውሰድ ዘለዎ ምግቢ ምስ ጥዕናን ብቕዓትን ሚዛናውነት ብዘለዎ ኣገባብ ከም ዝወስድኦ ምግባር

ጥዕና ስፖርተኛታት ምቁፅፃር ስሩዕ ዝኾነ ጥዕናዊ ክትትል ምክያድ እዚ ስሩዕነት ወርሓዊ ፅግያት ህላውነት ማእዛዊ ምግቢ ጥዕና ዓፅሚ ብስሩዕ ምስ እንከታተሎ ስሉሳዊ መጉዳእቲ ደቂ ኣንስትዮ ብኣግኡ ከነለልዮ ይሕግዘና ሓንቲ ጓል ኣንስተይቲ ስፖርተኛ ብስሉሳዊ መጉዳእቲ ደቂ ኣንስትዮ ከም ዝተጠቕዐት እንተተፈሊጡ መድሃኒታዊ ፍወሳ ተሃድሶ ማእዛዊ ምግቢ ስነልቦናዊ ደገፍ ስሩዕ ልምምድን ውድድራትን ዝኣመሰሉ ኣገባብ ፍወሳ ይወሃባ

ኣብ መወዳእታ ስፖርተኛታት ደቂ ኣንስትዮ ብስሉሳዊ መጉዳእቲ እንተተጠቂዐን መስበርትን ካልእ ጉድኣትን ከይሰዓበን ከሎ ብግሉፅ መንገዲ ምዝርራብ ኣገዳሲ እዩ። ስፖርተኛታት ደቂ ኣንስትዮ ውፅኢተን ክመሓየሽ ብስፖርት ስመንን ስም ሃገረንን ከፀውዓ ኣሰልጠንቲ ወደብቲ ስፖርታዊ ውድድራትን ስድራ ቤትን ብዛዕባ እዚ መጉዳእቲ ዘለና ኣፍልጦ ብምዕባይ ክንድግፈን ይግባእ።

And not pointing fingers saying, you

መደብ ለሰ ስፖርት ናብ ምዝዛም ገፁ እዩ ዝኸይ ዘሎ ዝኸድኩም ተዓዘብቲ ትተርፈና ድማ መደብ ሌላ ስፖርት እያ ክትከውን። ኣብ ናይ ሎሚ መደብ ሌላ ስፖርት ንፕሮፌሽናል ተቀዳዳማይ ክለብ ደቡብ ዝኾነ ከምኡ ውን ሻምፒዮን ኣፍሪቃ ንክልተ ግዜ ብምዃን ዝደመቐ ተስፎም ዕቑባ ማርያም ዘላልዩ ትሕዝቶ ይክህሉ ሰናይ ምግታል

0: ኣብ ናይ ብሽክለታ ህይወቱ ብዝኸፈሉ ዋጋን ዝረኸቦም ዓወታትን ንሓያሎ ተቐዳድምቲ ንኽጸሉ በቒዑ እዩ። ነቲ ኣብ ውሽጡ ዝነበረ ፍቕሪ ናይ ዝዓውዱ ስፖርት ካብ ንእስነቱ ጀሚሩ ብምልላይ ንምዕባዩ ናብ ዝለዓለ ደረጃ ብቕዓት ንምብጻሑን ድማ መስዋእቲ ብምኽፋል ኣብ ውሽጢ ሃገርን ወፃእን ብዘመዝገቦም ዓወታት ስሙ ክዕቢ ዝኽኣለ እዩ ፕሮፌሽናል ተቐዳድማይ ብሽክለታ ተስፎም ዕቑባ ማርያም። ሰላም ዝኸበርኩም ተኸታተልቲ መደብ ለሰ ስፖርት፣ ብሓፈሻ ተኸታተልቲ ንስ መደብ ሌላ ስፖርት ድማ ብፍላይ ኣብ ናይ ሎም መደብና ነዚ ክልተ ግዜ ሻምፒዮን ኣፍሪቃ ዝኾነ ተቐዳድማይ ንከነላለየኩም ኢና መዲብና ዘለና ንምክታልኩም ንዕድም። ተስፎም ካብ ወላድዩ ኣቶ ዕቑባ ማርያም ይሳ ካብ ወላድቱ ወይዘሮ ተብለፅ ወልደ ጊዮርጊስ ኣብ እግሪ መኸል እዩ ተወሊዱ። ናይ መባእታ ትምህርቱ ካብ ቀዳማይ ክሳብ ራብዓይ ክፍሊ ኣብ እግሪ መኸል፣ ካብ ሓምሻ ክሳብ ሻምናይ ክፍሊ ድማ ኣብ ቀነ ሓያላ፣ ካብ ታሽዓይ ክሳብ 11 ክፍሊ ድማ ኣብ ካልኣይ ደረጃ ቤት ትምህርቲ ሳን ጆርጆ መንደፈራ ተማሂሩ። ተስፎም ኣብ ትምህርቲ ተገዳስነት ስለ ዝነበሮ ፅቡቅ ዝኾነ ውፅኢታት የመዝግብ ከም ዝነበረ እዩ ዛርብ። ንቤት ትምህርቱ ክኸይድ ከሎ እታ ብወለዱ ንመሳለጢት ንኽትከውን ዝተዓደገትሉ ብሽክለታ ምስ ከምኡ ብሽክለታ ዝነበሮ መዛኑ ብምዃን እናተቐዳድመ ይኸይድ ምንባሩ ድማ ይዝከር። ምስ ግዜ ድማ ምዝዓውዲ ፍቕሪ ክሓድሮ ጀመረ። ኣብ ማዕከና ዜና ንውድድራት ብሽክለታ ዞባ ማእከል ይከታተሎ ስለ ዝነበረ ድማ ደጋፊ ናይ ገዲም ተቐዳዳማይ መርሃዊ የማነ ከም ዝነበረ እዩ ዝዛረብ።
1: ቱ ኳ ብመጀመርያ ብቲ ሳይክል ኩን ዝውር ጀመርና ብቤት ትምህርቲ ማለት እዮም መሓዙትና ደቂ ዓድና ዓርኸትና ማለት እዮም። ብድሕሪኡ ናብ ውድድር ናይ ቤት ትምህርቲ ተፃዊትና ካብቲ ውድድር ናይ ቤት ትምህርቲ

0: ዕቕማ ይተጸገመን ኣብ ናይ ዞባ ብዝተሰርዐ ውድዳት እውን ኣብ ብሉፅ ቁመና ብምዃን ነቲ ውድዳት ብምውዳእ ተስፋ ካብ ዘለዎም ተቐዳድምቲ ናይቲ ዞባ ከም ዝኾነ ንኣፍቃሪ ብሽክለታ ኣመስከረ ኣብ ፅወታታት ብሽክለታ ኣብያተ ትምህርቲ ክሕፅር ዘይደልዮን ብቕረባ ድማ ነዚ ተቐዳድማይ ዝከታተሎ ዝነበረ መምህር ኣብርሃም ዝተባሃለ ናይ ስፖርት ጉዱስ ነዚ ዓውዲ ፀቒጡ ንክሕዞ ብምልባው ንክስርሕ ኣተባብዖ ናብ ፌደሬሽን ቅድም ብሽክለታ ንዞባ መንፈራ ብምኻድ ክምዝገብን ፀወቱ ድማ ንክቕፅልን መንገዲ ከፊትሉ ተስፎም እውን ኣብ ሳሳይ ዲቪዥን ብምዝጋብ ኣብ ቀዳሚት መዓልቱ ናይ መድረኽ ዓወት ብምዝጋብ መስኡ መለሰ
1: ድሕሪኡ ናይ ካብ ቤት ትምህርቲ መምህር ኣብርሃም ቺና እጂ ደገ ደሎ ሽወደን ንሱ እዩ ናብ ስፖርት ናይ ብሽክለታ ኮዋደር ኢሉ ዘመዝገበኒ ማለት እያ መንፈራ ናብ በዓል ዋሪ ኢልካ ተመዝገብኒ እዚኣ ደይርሰዓ ሂወተይ ዋሪ ማለት ፍሳሓየ ዋሪ ሳጉ ማለት እዩ ፍሳሓየ ግን ሽሙ ዋሪ ኢልካስ ተመዝገብ ኢልኒ ካብኣ ዋሪ መዝግበኒ ምስበልኮ ተወርወር ደይሓ ተወርወ ኢሉ ምስ ሰጉበኒ ናብ ቺና ከይደማት ከምዚ ዋ ፍሳሓየ እንዲ ሽማ ነ ተጋገ ፍሳሓየ ብሎ ክብለካ ደው ኢሉ ተመዝጊብ ኣትዮ ማለት እዩ እታ ዝኣቶ ኩላ መዓልቲ ግን ቀዳማይ ኣትዮ ሰለስተ ፀወታ እዩ ነረን ቀዳማይ ካልኣይ ራብዓይ ኣትዮ ማለት እዩ ድሕሪኡ ናብ ካልኣይ ዲቪዥን ማውንቴን ስጌርና ማለት እዩ ኣብ ካልኣይ ዲቪዥን ማውንቴን ጋንታ ዓዲባር ነረ ኣሰልጣንና ድማ ቤየነ ነይሩ ማለት እዩ ድሕሪኡ ናይ ንዞባ ወኪልና ተፃዊትና ናይ መንፈራ ኮይነ ወኪለ ፃዊት ኣብ ደቂ ኣምሓረ ኣብ ደቂ ኣምሓረ ተገብረ ሓሙሻይ ኣትየ ኣብ መንፈራ ተገብረ ድማ ኣይኣተኹን እቶም ስፕሪንተራ ስለ ሒዘዮም ተረፍኩ ተቆሪፅና ማለት እዩ ነጥባዊ መዝግብ ኣይከኣልኩን ድሕሪኡ ግን ክለብ ዘባድቦ መን ኣተዎ ተፃዊትና ብደቂ ኣምሓረ ሰለስተ ካኣት ካብ ሓንቲ ካብ ማውንቴን ሰለስተ ካብ ዲያኮሶ ሰለስተ 2008 ኣብ ደቂ ኣምሓረ ዝገበርናዮ ሰለስተ ካብ ማውንቴን ሰለስተ ድማ ካብ ዲያኮርሶ ክምረፁ ተባሂሉ ማለት እዩ ነዚአን ሕጂ ሰለስተ ንሕና ኣነ ወዲ ያቆብ ምሕረታብ ያቆብ ኢልያስ ኣፈወርቂ ሰለስተና ተመሪፅና እቶም ዲያኮርሶ ድማ ሰለስተ ተመሪፆም ነታ ጋንታ ትሕቲ 23 ማለት ካልኣይ ዲቪዥን ንምፅዋት ኢና ኣብ ናይ ዞባ ማእኸል ተሓሲቡ ግን ኣይቀፀለት እንታ ጋንታ ኣይተመሰረተትን ኣነ ንበይነይ ናብቶም ዓበይቲ ናብ በዓል ዳንኤል ሰጊረ ማለት እዩ
0: ብድሕር ዚ ናብ ክለብ ዞባ ደቡብ ምፅምባሩ ተስፎም ንብሽክለታ ኣብ ዝለዓለ ፍልጠትን ፀዓትን ክሳተፎ ጀምሮም ክለብ ዞባ ደቡብ ኣብ ከተማ ኣስመራ ብምዕስካር ምስ ናይታ ዞባ ክለባት ክጠማጠም ጀሚራ ብምባራ ምምፃእ ተስፎም ከብርትዓን ንሳያን ተቀዳዳማያን ድማ ኣብ ልቢ ኣፍቀርቲ ቅድም ብሽክለታ ንክቕመጡ ኣይተሸገሩን ተስፎም ምስ ክለብ ዞባ ደቡብ ብምዃን ዝተሳትፎ በኽሪ ውድድሩ እንተነይሩ ዙር ኤርትራ እዩ እዚ ተቐዳድማይ ቦኽሪ ናይ ልሙዳን ፆታ ኣብቲ ፀንከረ ውድድር ዝነበረ ዙር ኤርትራ ክሳተፍ ተመክሮ ክሓፅሮ ንቡር እዩ ተስፎም ተዘክርኡ ብከምዚ ካፊሉና ኣሎ
1: ናይ መጀመርያ ፀወታ እዩ ዙር ኤርትራ እዩ ናይ ኤርትራ መጀመርያ ተተኺለ ካብ ማውንቴን ተተኺለ ዙር ኤርትራ እያ ኣጂ ዙር ኤርትራ ንዓ ብጣዕሚ ከቢድኒ ማለት እዩ ምስቲ ተመክሮ ዘየለ ብዝሒ ተፃወት ኣሎ ናይ ምድፋእ ምጉናፅ ኣሎ ንፋስ ኣሎ ን ዳርጋ እናወደቅ እናተሰኣኸ ወዲ ተገደደ ብዙ ኤርትራ 6-7 ግዜ ወዲ ክኸውን እ ዘን 9 ስተጃት ማለት እዩ ግን እታ ዝበለፀ ፀወታት ተፃወት ከዋ ካብ ባፃ ኣስመራ ማለት እዩ ካብ ባፃ ኣስመራ ምስቶም ቶፕ 16 ቶፕ 20 ኣትዮ ማለት እዩ እጂ ብኣነስ ዓቕሚ ከም ዘለኒ ብቕዓት ከም ዘለኒ ሽዑ እዩ ፈሊጠ እየ ማለት ዋላ ቶም ኣሰልጠ እንትኾኑ ብዓሳምሳም ወዲሴል ናነ ሓላባይ ነይሩ ሽዑ ጆሃ ንፉዕ ኢሎም ዘተባብዑን ብሰዓት ነይሩ ማለት ሽዑ ድሕሪኡ ብናይ ዞባ ማእኸል ተካየደ ጃልያ ተፃዊትና ኣብ ጃልያ ፅቡቅ ፀወታ ተፃዊትና ሞኖፖሊ እውን ከምኡ ግን ናይ ሞኖፖሊን ናይ ጃልያን ተሓዊሰን ንሳውዝ ኣፍሪቃ መምረፂ ናሽናል ቲም ውክል ዝኸደ ኣብ ከሎ ንስልጠና ድማ ተባሂላ ኣብዚኣ መፃረ ገርና እታ ናይ ደቡብ ኣፍሪካ ሸዓ ረኪብናያ ግን ኣነ ምስቲ ዝነበረኒ ፋሲሊቲ ዋላ እቲ ተመክሮ ኣይገሽኩን ኣይኮትኩን በዓል ጃኒ በዓል ተስፋየም ገሾም ኣነ ተሪፈ በዓልናቱ ንኸትናይልተ ብርሃኒ ገሾም ኣነ ተሪፈ ማለት እዩ
0: ምስ ግዜ ብቕዓቱ እናበረኸ ብምምፁ ኣብ ዝተፈላለዩ ናይ ብሽክለታ ብቕዓትካ ትዕብየሉ ማለት ከም ናይ ሹካ ዓቐበት ጎልጎል እንተላይ ናይ መገዲ ካብ ግዜ ናብ ግዜ ብቕዓቱ እናበረኸ ብምምፁ ናብ ናይ ክላሲክ ተቀዳድማይ ክፀሪ ብምኻል እውን እቲ ድሒሩ ዘመዝገቦ ዝነበረ ዓወታት ምስክር እዮም እዚ ተቐዳድማይ ኣብ ናይ ዞባ ማእከል ውድዳት ምስ ዓበይቲ ተቐዳድምቲ ብምጥምጣም እውን ዓወታት ክሓፍስ ኣይተፀገመን ኣብ 2011 ብምኽንያት 8 መጋቢት ኣህግራዊ መዓልቲ ደቂ ኣንስትዮ ኣብ ከባቢ እንዳ ማርያም ዝተሰርዐት ውድድር ክዕወት እንከሎ ኣብቲ ዓመት ብ

0: ፌደሬሽን ቅድም ብሽክለታ ዞባ ማእከል ዝተሰርዐት ውድድር ጭራ ቆረፅ ናይቲ ዓመት እውን ተስፎም ብምዕዋት ኣብ ልቢ ደገፍቲ ብሽክለታ ክቕመጥ ዝኸኣለ ተቀዳዳም ኣይኮነ።
1: መጀመርያ ኮ እንዳማርያም ዓይነት ፈትዋ ፀወታ ማለት መጀመርያ ዓወተይ እንዳማርያም እቲ ቀዳማይ ምውፃእ ማለት እቲ ቶፕቴን ኣላ በዓል ሞኖፖሊዮ ጃልያ ንፀወት ነርና ግን እቲ ዋላስ ኔማ ሮማ ነይሩ ግን እቲ ቀዳማይ ዛእተ ኩላ ኣብ እንዳማርያም እዮ ማለት እዩ ናይ መዓልቲ ደቂ ኣንስትዮ 8 ማለት እየ 8 መጋቢት መዓልቲ ደቂ ኣንስትዮ ዝነበረ ማለት ቀዳሚ ያት እየ ብድሕሪ እውን ናይ ናፅነት 211 መወሲደ እየ 213 መወሲደ እየ ኣብ እንዳማርያም ዝግበር ማለት እዩ እዚ ኣብ እንዳማርያም ሲ ዋላ ክላሲካት ዋላ ጭራ ቁረፅ ቁረፅ ንባዕሉ እንዳማርያም ዝተዓወት ኩሉ ከማ ኣብ ሂወተይ ሰብ እውን ትፈዘ ኮን ወይ ድማ ተዓዛባይ ርኢ ይፈለጥ ኒ ኣብ ዝንጎ ድይቦዮም ክሪኢ ውዒሎም ምስቲ ማይ ግመ ነበረሉ ግዜ ንዓይ ብሞር ትስሕበኒ ማለት እዩ።
0: ክለብ ዞባ ደቡብ ካብ ግዜ ናብ ግዜ ብቕዓታ እናዓበየት ካብ ተሳታፊት ናብ ተወዳዳሪት ደረጃ ብምብራኽ ብሉፅ ዝኾነ ምንቅስቓስ ከተንፀባርቕ ጀሚራ። ብኦሎምፒካዊ ተቀዳዳማይ ብሽክለታ ዳንኤል ተክለ ሃይማኖት እናተቐለሰ ድማ ስባ ብተደጋጋሚ ኣብ ማዕከናት ዜና ውሽጢ ሃገር ክፅዋዕ ጀመረ። ተስፎም ኣብቲ ግዜ ዝነበረት ክለብ ደቡብ ኣብ ዞባ ደቡብ ሓያሉ ተቀዳደምቲ ንኽፈርዩ ምኽንያት ዝኾነት ከም ዝነበረት እዩ ዘኪሩ። ኣብ ዞባ ደቡብ ውድድራት ልሙዳን ማለት ዳይኮርሶ ኣብ ዝተፈላለዩ ዞባታት ይስራዕ ብምባሩ ድማ ተቀዳደምቲ ከምቲ ዝድለዩ ይፈርዩን ንክለብ ድማ ክምግቡ ዝኽእሉ ምንባሮም ብምግላጽ ኣብዚ እዋን ግን እቲ ብዝተፈላለዩ ምኽንያታት ኣብ ውሱናት ከተማታት ጥራይ ይካየድ ብምህላው ግን ጎስጋስ ከም ዘድል ኣረድዩ። ተስፎም ኣብ ውድዳት ብሽክለታ ዞባ ማእከል ካብቶም ጸሎቱን ተዓወትን ዝኾኑ ተቀዳዳማይ እናኾነ ኣብ ዝመጸሉ ዝነበረ ግዜ ኣብ 210 ጠቕሊሉ ካብ ብሽክለታ ብምራድ ናብ ዓዱ ከደ። እቲ ምኽንያት ካብዚ ተቀዳዳማይ ኣብቲ ግዜ ናብ ወፃኢ ሃገር ንምጋሽ ኣብ ምድላው ንዝነበረት ሃገራዊት ጋንታ ኤርትራ ክምረፅ ብዘይ ምዃሉ ካብ ዝተሰምዑ ጓሂ ምንባሩ ክገለጽ እንከሎ፣ እንተኾነ ምስ ብቕዓቱ ክወርድ ከምዘይብሉ ዘእመንዎ ደገፍቱ ግና እንደገና ንክምለስን ከይጸንሐ ድማ ናብ ብቕዓት ብምምላስ ኣብ ብሉፅ ቁመና ከም ዘሎ ከመስክርን ከኣለ። ተስፎም
1: ኣይኮን ልካ ኣለኻ ጅታ እዩ ኣብ ኩሉ ተፀዋታ እዩ ወይ ድማ ኣብ ኩሉ ስፖርት ኣብ ዓይነት ስፖርት ከይፈላኻ ኣብ ኩሉ ሉ ተፃወቶዋት ኣሎ። ምክንያቱ ንዑ ተስዒርካ ኢኻ ድማ ዝላዕለ ደረጃ ትበፅሕ ብኣሰንከ ልካ ተፀዲፍካ ድማ ኦረዲ ትምለስ ኣነታ ሂወት ማለት እዩ ወይ መብልዕ እንጀረኻ ትኸውን ወይ ፊኢትካ ትኸውን ማለት እዩ። ጃ ነ ኣብ 210 ጠቕላላ ሳይክል ገዲፈየ ነረ ማለት እዩ 210 ጠቕላላ ካብ ሳይክል ወሪደ ሰዓዲ ኸይደ ናይ ሕርሻ ጀሚረ ነራ ግን ብኣዕሩኽትና መሓዙትና ጎሲሶም ኣምፅኦም ናብታ ብሽክለታ ሰቂሎምና ማለት እዩ። ግን ኣብታ ብሽክለታ ሕጂ እዚ ናሽናል ቲም ደይተመረፅኩ ኢለ ምክንያቱ ሰዓቕም ነርኒ ብቕዓት ነርኒ ናሽናል ቲም ደይተመረፅኩ ኢለ ኣብ 210 ኮም ገለ ብሃገረ ፀዲፈ ዝኾን እዚ ደረጃ ርእየ ዘለኹ በፅሐ ዘለኹ ኣይመፃና ማለት እዩ። ሕጂ እንታይ እዩ ኣሎ ገለገለ መዓልትታት ትፅመመሉ ክህሉ ኣሎ እንተዘይተፀሚምካ ስና ሓንቲ ክትገብር ኣይትኽእልኒ ወይ ማዓቕል እተዘይገርካ ስና ሓንቲ ክትገብር ኣይትኽእልኒ ዋላ ቦላታዊ ኮ እተዘይተፀሚሞም ስታ ዓወት ኣይትመፅን ተላሓፂዙ ፀዲፉ ተጋጩ መፅ እዩ ስፕሪንት ሰዕር ነዚኣ ክትገብር ተኾንካ እንታይ ክትገብር ኣለካ ዓቕሊ ክህልወካ ኣሎ ተፃወርነት ክህልወካ ኣሎ ክገብር የባሃል ድማ ክትኸውን ኣለካ ማለት እዩ።
0: ዓመተ 211 ተስፎም ነቲ ካብ ብሽክለታ ንክወር ዝወሰኖሞ ዳግመ ግምት ብምግባር ዝተመልሳ ትኽሕስ ዓመት ኮይናትሉ እያ። ኣብቲ ዓመት ዝተቀዳዳማይ ማልያ ሃገራዊት ጋንታ ኤርትራ ብምልባስ ኣብ ዴንማርክ ኣብ ዝተኣንገደ ውድድራት ሻምፒዮን ዓለም ናይ ትሕቲ 23 ዓመት ክሳተፍ ምስ ኣያታቱ ዝኾኑ ተቀዳደምቲ ነቐለ። ኣብዚ ሻምፒዮን ተስፎም ኣብ ክልቲኡ ውድድራት ማለት ናይ ውልቂ ናይ ግዜ ውድድርን ናይ ፅርግያን ክሳተፍ እንከሎ ናይ ክሮኖሜተር ተቀዳዳማይ ምዃኑ እውን ንነፍሱ ዝፈለጠላ ኣጋጣሚ ኣብቲ ውድድር ምንባራ እዩ ዝዝገር።
1: መጀመርያ ተፃወት ኩሉ 211 ወል ሻምፒዮን ኣንደር 23 ዴንማርክ ወል ሻምፒዮን ኣንደር 23 ዴንማርክ ተፃወት ኩሉ ንመጀመርያ ግዜ ናሽናል ቲም ዝወክል ኩሉ ማለት ኣብ ሕጂ ሓንቲ ተመክሮ ብልናን ግን ኣብኣ ዘጋጠመትና ንእሽተይ ንሕና ክሮኖሜተር ክንርኢ እንዳኸልና ሽመይ ኣብቲ ናይ ክሮኖሜተር ረኺበ ኣብ ኣስ ነይሮም ዝዛውርና ኤርትራውያን ኣብ ዴንማርክ ኣብ የና ስባል ነይሩ ዩርዮ ኣነስ ክሮኖ ገብር ክሮኖ እተዘይገርካ ድማ ትስረስ ኣብ ፀወታ ኣንደ ትወይ ስርኢ ኣይትፃወት ና እቶም ኣንደ ዝ ስርስ ኩልሃና ንስረስ ረዮም ሰበሎ ንሶም ናብቲ ቁፅረይ ከምፁን ምስ ዕጥቅኻ ውን ዝወዝቦ ብወልድ ሻምፒዮን ይረአዩ ክሮኖሜተር ማለት እዩ ኣጥቂ ነበረ።

0: ናዓይ ምክንያቱ ዋላ ሳይክል እውን የብለዩ ዋላ ሓንቲ ንበረና ማስክ ገብር ኢለ ሲኮትኩን ኣነ ወረድሮ ይስጣኢና ኣንፃዋት ከድና ኣነ ብናይ ፍረቃልሲ ገረ ሳይክል ገረ ኮሮና ኖርማል ዕጥቂ ገረ ናይ ኤርትራ ዕጥቂ ኮይኖም ኖርማል ገረ ማለት እዩ ተፃዊቲ ኣብ ሽዑ እውን ነፍሰይ ኮሮና ክዝውር ዝገምጎም ኳ ሸዓ ክሮኖስ ዝውረ ኢለ ነብሰይ ዝገምግምዋ ሸዓ ምክንያቱ ተቀዳማይ ዝወፀ ተሳሳይ ዝወፀስ ኣብ ሕንፃ ዝሓሊፍኒ ሕጂ ናተይ ናቱን ጋግ ናይ ክልተ ደቂቀ ኣብ ማእኸልና ነናይ ደቂቀ ነሩ ኣብ ማእኸልና ሓደ ነሩ ማለት ሕጂ ንዓይ ዘርከበኒስ ክልተ ደቂቀ ሂብኒሎ ተሳሳይ ዝኣተዎ ኣነስ ልክዕ ከማይ ተፃወታ እዩ ኣንደር 23 እዩ ግን ኣነ ኣይተዳለኹን ኣይረሶንኩን ዕጥቂ እውን ይዓጠኩን ሶታ ጃስት ዘዊረ ወዲአ ፀወታ እዩ ሰንበት ኢኻ ትዳሎ ማለት እዩ በዓ ድማ ስለተፃወትኩ ኣብ ወልድ ሻምፒዮን ኣንደር 23 ተፃዊትና ሕጂ ሽዑ ኣንደር 23 ዝነበሩ በዓል ባርጊል ሕጂ ቤሎ ኩሎም እዞም ፕሮፌሽናል ስምሳና ተፃወቱ ኣንደር 23 ሽዑ እዮ ፀወታ እውን ብግቡእ ወዲና ፅቡቅ ወዲና ኣብ ስፕሪንት ዋን ሓንተ ንገብር ኣይከኣልና ግን ኣስናን ዓፅዮምና ሕጂ ኣብ ጂነር እንድሕር ኮንካ ኣንደር 23 ኮንካ ኣስናን ዝዕፅ ኣሎ ብታሕቲ እጂ 13 ስኒ ተጠቀም ሸረር ኮይኑና ኣይለመድናዮን ኣብ ጥራይሲ ዘውርና ንፈለጥና እጂ ነቲ መጋዝና እዮም 53 ስለ ዝኾነ ነቲ ስኳት ዓፀሙና ኣብ ሸዓፍቲ ሽዑ ግዜ 52 ስኒ ዝግባእ ኣብ ናይ ወል ሻምፒዮን ማለት እዩ ትሕቲ 23 ዓመ ስለ ዝኾነ
1: ኣብ 212 ሻምፒዮን ኤርትራ ኣብ ከተማ ክረና ብዝተኻየደሉ ሃገራዊ ፌደሬሽን ቅድም ብሽክለታ ኤርትራ ብክለባት ዘይኮነ ብዞባታት እቲ ፀወታ ንክካየድ ብዝወሰኖ ውሳነ መሰረት ፕሮፌሽናላት ተቀዳድምቲ ከም ዳንኤል ተክለ ሃይማኖት ካብ ኣውስትራልያዊቲ ክለብ ግሪን ኤጅ ተቀዳድምቲ ፍረቃልሲ ደበሳይ ካልኦትን ተቀዳድምቲ ድማ ካብ ዶብ ኣፍሪቃዊት ኤምቲኤን እውን ኣብቲ ሻምፒዮን ክሳተፉ ክኢሎም ተስፎም ናይ ዞባ ደቡብ ተቀዳዳማይ እናሃለወ ኣብ ዞባ ማእከል ይፃወት ብምባሩ ምስ ሕሪቲ ክለብ ዞባ ማእከል ብምዃን ንክፃወት ሓር እየ ኣብዚ ኣጋጣሚ እዚ ተቀዳዳማይ ምስ ክለቡ ደቡብ እናተፃወቱ ኣንጻር ወዲ ክለቡ ዝነበረ ዳንኤል ንክፃወትን ክጠማጠምን በቲ ድማ ንዞባ ማእከል ክዕውትን ኣብ መንጎ ተቐርቀረ ዳንኤል ተክላይ ሃይማኖት ድማ ሻምፒዮን ኮነ እቲ ኣካታዒት ዝነበረት ፍጻመ ከመያ ነራ ተስፎም ዝኽሩ ኣካፊሉና ኣሎ
0: ሕጂ ኣብቲ ሽዑ ግዜ ንመጀመርያ ግዜ እዩ ብጋንታታት ተገብሩ ብዞባ ማለት እዩ ዞባ ክንደይ ዞባ ኣለዋ 6 ዞባ እየን ዘለዋና ን6 ብ6 36 ተፃወት ሕጂ ትኮታ ናይ ተፃወታ ውሑድ ግን እቶም ብቕዓት ዘለዎም ኣለዉ ትብሎም ንፃወት ዘለና ሕጂ ኣነ ንክለብ ዞባ ደውደ ኮን ክወኪለ ከይደ ንዞባ ማእኸል ወኪለ ከይደ ማለት እዩ ዳንኤል ድማ ንግሪንች ወኪሉ ነብሱ ሻምፒዮን ማለት እዩ መፅ ናይ ኤምቲኤን ነይሮም ናይ ዞባታት ድማ ናይ ዞባ ደቡብ ድማ ሳፖርት ትገብሩና ነይሮም ግን እቲ ዓቕሚ ወይ እቲ ብቕዓት ትሕስ ስለ ዝብል ነበረ ኣይ ከብሉን ኣይከኣሉን ማለት ክሕዙን ኣይከኣሉን ኣብቲ ሽዑ ግዜ ግን ዳንኤል ምስ ሃለመ ኣነ ክጎየ ኣይከኣልኩን ኣነ ውን ንዑ ስካቶ ገር ክለጉበይ ኣይደለኹን ምክንያቱ እቲ ጋግ ክፀብብ እዩ ክትሕወስያ ካለ መጥቃዓትታት ክመፅ ንዳንኤል ሲኢል ናርእናዮ ማለት እዩ ኤምቲኤን ፈቲኖም ናይ ዞባ ማእኸል እውን ፈቲኖም ከርክቦ ይከኣሉ ዳሕራይ ስካቶ ስካቶ ምስ ኮነ ሓሙሽተ ሰብ ተፈሊና ንኸይድ ኣርሃ ደበሳይ ፍረቃልሲ ወዲ ቅዱስ ኣነ መክሰብ ካብዚኣ ድማ መሽና እቶም ሓሙሽተ ተፈንጭልና ንኸይድ ኣነን ኣርሃን ፍረቃልስን ኣነ ፍረቃልስን መጀመርያ ከድና ኣነ ፍረቃልስ ንፍረቃልስ ክሕጉ ዘይከኣልኩን ምክንያቱ ዳንኤል ቅድሚ ስለ ዘሎ ክነርክቦ ይከኣሉ ኣይደለኹን ንዓየ ወፃኒ እዩ ትሕቲ 23 ቀዳማይ ክኸውን ዋላ ዳንኤል ንርክቦ ቦላታውን ካብ ክልቲኦም ድሓመቕ ኣይኮንኩን ግን እንድሕርታ ፀወታ ክፅየቀያ ብዞባናኹን መጠንቀቕታ ዋሃበን ነይሩ ማለት እዩ ትሽዑ ግዜ ዝነበረ ሰልጠንቲ ግደፍ ይበሃል ነረ እቲ ሓበየ እውን የብር ነረ ብዘይርኢና ብዘየለውሉ ማለት እዩ ኣነ ሕጂ እንታይ ይሓስብ ነረ ንዳንኤል ምርካብ ዶይኮነስ ነተጋግሞ ክነፅባ ቦላታ ምስ ፍረቃልሲ ዋላ ሰዓረኒ ሳልሳይታትስ ትሕቲ 23 ቀዳማ ይኾን ኣለዋ ብድሕሪት ጉርቦ እንድሕሪ መፅያ ግን ኣስጋኢ ትኾን ኣለ ማለት እዩ ክስዕሩ ንኽእሉ ስካቶ ስካቶ ክኾኑ ዝኾነ ነገር ከጋጥመካ ክእል እዩ ነዚ ሓሲቤት ሓብት ዝስሕብ ነረ ማለት እዩ መወዳእቱ መርሃ ቅዱስን ኣርሃን መፁና ኣርባዕተና ኮይና ካባን ኣርባዕተና ድማ ተሃላሊኽና ኣርሃ ይኸይድ ንርሃነ ስኢለ ርኢ እዩ መርሃዊ ጎዮ ንመርሃዊ ፍረቃልሲ ጎዮ እዚ ሕጂ ሰንሰለት ትኸውን ዳሕራይ ፍረቃልሲ ቦላታ ጀምራ ዳርጋ ርሕቕ ጀሚሮ ንርሃብ ሕንፃፀ ሓሊፈ ያነ ካልኣይኣት ያነ ማለት ኣርሃ ሳሳይ ፍረቃልሲ ካልኣይ እዩ ቀዳማይን ካልኣይን ኮይና ማለት እዩ ምስ ዳንኤል ኣቴና ወዲ ናዮ ማለት እዩ
1: ናብ ኣብ ሃገረ ዶብ ኣፍሪቃ ዝርከብ ናይ ዩሲኣይ መሰልጠኒ ማእከል ንኸምርሕ ዕድል ኳ ተመፆ ኣብቲ እዋን ሃገረ ሆላንድ ክካየድ ተሰሪዑ ኣብ ዝነበረ ሻምፒዮን ዓለም ናይ ትሕቲ 23 ዓመት ንኤርትራ ወኪሉ ንኽፃወት ስለ ዝተሓርየ ግን ካብ መገሻ ክተርፍ ክኢሉ ናይ ሻምፒዮን ዓለም እውን ብሰንኪ ቪዛ ክሳተፎ ብዘይምኻሉ ኣብ ሓደ ግዜ ክልተ ዕድላት ብምኽሳሩ ኣብ ናይ ብሽክለታ ዘመኑ ካብ ዝዝክረን ከበድቲ ኣጋጣሚታት ሓንቲ እያ። ግን ከምቲ ኣቕዲሙ ዝገለጾ ተስፎም ናቱ ግዜን ኣጋጣሚን ከም ዝምፅእ ኣሚኑ ብዲስፕሊን ክሰርሕ ንነብሱ ብምእማን ክሰርሕ ተንሰ። ኣብ 2013 ግን ተስፎም ናብ ዶብ ኣፍሪቃ ማህደረ ትምህርቲ ንኽልተ ዓምታ ንክቐስም ዕድል ስለ ዝረኸበ ናብቲ ሃገር ብምኻ ንብሽክለታ ብስነ ፍልጠታዊ ኣምር ክምሃሮን ነቲ ዝተምሃሮ ድማ ኣብ ውድድር ከተግብሮ ካኣለ እንትኾነ እቲ ዝሳተፎ ዝነበረ ውድዳት ብዩሲኣይ ተፈላጥነት ዘይነበሮ ብምንባሩ ኣሉታዊ ተራኳ ተነብሮ ተመክሮ ንክቐስም ከም ዝሓገዞ ዩ ተስፎም ዝዛረብ።
0: ኣብ ሳውዝ ኣፍሪካ ሓደ ተማሂርና ማለት እዩ ትምህርቲ ማለት መጀመርያ ዝመሃሮና ኣመጋግባ ኣመጋግባ እንታይ ሰሪሕካ እንታይ ትበልዕ እንታይ ትገብር ኩሉ ነገር ተማሂርና ማለት መሰልጣኒ ኢና። ድሕሪኡ ትረኒን ናይ ትረኒን ጉዳይ ትረኒን ድማ ከም ኣብዚ ኤርትራ ንገብሮ ነርና ይበልፅ ካብ ው ንገብሮ ማለት ኣብዚ ኣብ ኩሉ ኣለዎ እቲ ዝነበርናይ ቦታ ጎልጎል እዩ ሓንቲ ዓቐበታ ዘላ እሳ ድማ ኪሎሜትር ገለ እንትኸውን ኣብ ዓይና ንሰርሕ ኸልና ማለት ካብቲ ዝነበርና ካልእ ኣሎ ዓቐበታት ከም በዓል ኬፕታውን ገለ ተኸድካ ፉል ናይ ዓቐበታት ቦታታት ኣሎ። ግን እቲ ፀወታታት ዝግበሩ ኣብቲ ከባቢና ኢና ሕጂ ከባቢና ስለ ዝኾነ ካብኡ ክትረሓቀ የብልካ ምክንያቱ ንጉሆ እዩ ዝካየድ ፀወታ ብመኪና ለይቲ ኢኻ ትኸይድ ካብ ገዛኻ ከምኡ ስለ ዝኾነ ካብ በዓል ኬፕታውን መፅኻ ፀወታ ስለዘይ ትኽእል ኣብ ፔቸስትሮም ሳውዝ ኣፍሪቃ ነርና ማለት እዩ ካብ ጆሃንስበርግስ ናይ ሰዓትን ፈረቓን ብሚኪና ማለት ትኸድ ሕጂ ኣብኡ ዝነበረ ፀወታ ብጣዕሚ ፅቡቅ እዩ ዋላ ማርሖም ኩሉ ነገሮም ሽልማቶም ገለ ፅቡቅ እዩ። ግን እንታይ ነሩ ናይ ዩሲኣይ ኣይኮነን ልክዕ ከምዚ ብዛዓድና ፀወተ ሎካል ፀወታ እዩ ሕጂ ብዩሲኣይ ተፈላጥነት የብልካን ተስፎም ኣብየሎስ ኣይፈልጡን ነራ ናሽናል ቲም ተዘይኮይኑስ ኣብ ሳውዝ ኣፍሪካስ ኣይፈልጡና ነሮም ምክንያቱ ናይ ዩሲኣይ ነጥብ ይብልካን ናብ ዩሲኣይ ዝፃወተ ፀወታ ይብልካን ሕጂ ንሕና ካብኡ ተመሪፅና ኣነ መትከል እየ ሜሮን ንናሽናል ቲም ንውክል ነርና ንመፅእ ኣብ ናይ ኣፍሪካ ንፀዋት ጓቦን ከይድና ሩዋንዳ ከይድና ከምኡ ኣብ ሻምፒዮን ኣፍሪካ ንኸይድ ከምዚ ኣብ ንረአ እምበር ኣብ ሳውዝ ኣፍሪካ ድርኤካ ነገር የለን ማለት እዩ።
1: ማሊ ሃገራዊት ጋንታ ኤርትራ መሊስካ ክትፃወት ዕድል ተረኺብካ ከም ተቀዳዳማይ ዝፈጥረልካ ናይ ርእሰ ምትእማን ብዘይመጠን ዓብዩ ዝበለ ተስፎም እቲ ዕድል ምስ መፆ ብዝግባእ ክጥቀመሉ እዩ ተራእዩ። ኣብ 2013 ኣብ ሃገር ግብፂ ዝተኣንገደ ውድዳት ሻምፒዮን ኣፍሪቃ ሃገራዊት ጋንታ ኤርትራ ኣብ ናይ ደቂ ተባዕትዮ ኦሎምፒካዊ ተቀዳዳማይ ዳንኤል ተክለ ሃይማኖት፣ ሜሮን ርእሶም፣ ሜሮን ተሸመ፣ ተስፎም ዕቁባ ማርያም ከምኡ ድማ ኦሎምፒካዊ መርሃዊ ቅዱስን ዝነበርዋ ሓያል ጋንታ ኣቆይማ ኣንጻር መዘናኣ ሃገራት ንኽፃወት ተዳልያ። እዛ ኣብ ከተማ ሻርማ ሼክ ዝተሰርዐት ናይ ፅርግያ ውድድር ተስፎም ምስ ወዲ ጋንቱ መርሃዊ ቅዱስ ብምርዳ ነቲ ፆታ እናንበቡ ናብ ረብሖም ንምውዓል ክሰርሑ ተረዳዱ። ሃገራዊት ጋንታ ኤርትራ ድማ ነዞም ተቀዳድምቲ ንቅድሚት ብምስዳድ ካብ ድሕሪት ክፍጠር ንዝኽእል መጥቃዕታት እናተቆፃፀረት ዕዮ ገዛ ብምፍፃም ንውፅኢት እዞም ክልተ ተቀዳድምቲ ተቃውመት።
0: ኣብቲ ፀወታ ሮድ ሬስ ምስኣተና ግን 160 ኪሎ ሜትር ነይሩ ማይ በቃ ኣይተዕረፍኒ ኣመስተ ሃሩር ብጣዕሚ ሃሩ በረድ ኣሎ ዕቆካ ትገብር ወይ ድማ ኣብቲ ብራኳ በረድ የ ቴምዋ ቀልጢፍ እዩ ዝውዕል። ኣብታ ዝነበረ ፀወታ ግን ናይ ብሬካ ወይ ተፈጢራ ማለት እስካቶ ምስ ኮነ ሳውዝ ኣፍሪካ ሓሳብ ፈቲኖምና ፀጊዐ ናይ ዝተቆርፀ ሰብ ኣይነበረን ካባና ማለት እዩ ድሕሪ ከማ ስለዘይተዋፀና ንእስካቶ ኮይና ኣነ መርሃዊ ንስካቶ ንገብር ዳርጋ 15 ሰባት ገለ ንኸይድ ግሩቦ ፈጢርና ጋጋ ግፊሕና ምስኦም ኮይና ድሕሪ ንዖም ክነትርፎም ኣለና ኣልጀርያ ነሮም ስፕሪንተራት ሩዋንዳ ነይሮም ካብዚኦም ክተርፉ ኣለዎም ታ እስካቶ ኮይኑ ማለት እዩ እስካቶ ምስ ኮነ ዳርጋ ናብ 6 ሰብ ፀሪና ካብዞም 6 ሰብ ክልቴና ሕና ኤርትራውያን ሓደ ሩዋንዳ ሓደ ናንብያ ዳንክላቨ ሓደ ኣልጀርያ ሓደ ድማ ናይ ሳውዝ ኣፍሪካ ይኸውን ማለት እዩ ካብዚኦም እውን ኣይተዋፃና ተባሂለ እስካቶ ጀሚርና ኣነ መርሃውን ምክንያቱ ክልተ ኣለና ኣድቫንቴጅ መርሃዊ ተኮይኑ ንዑ ተጎዮም ኣነ እስካቶ ገብር ኣነ እስካቶ ተገረ መርሃዊ ይከታተል ማለት ሕጂ ብልጫስ ነርና ነዚያ እውን ተቆሪፆም እቶም ኣልጀርያን ኩሎም ተቆሪፆም ኣነ መርሃዊ ዳንክራቨል ንኸድ ላስት 5 ኪሎ ሜትር ማለት እዩ እ እሳታ ሓንቲ ላብ ጌጋ ክላለይ ዳርጋ ናብ 20

0: قطعت خيلي 20 جي افتح مشتري لما تصرفت كان 3 ترينا اما ودا تاخذ تغلي متر ترفع هلا ان مراو سكوات قبر لي انا خاطر راي غزوره اسقا سكوات قبر جن من داخل ما قبر له مراو نحركيدو نحرتي قوي وانا يعرف بولاتات ما انا قبر كان مراو انا عايش دانك لابرز ولا بروفيشنال تصاد انا يورو كارد نيرشا بروفيشنال تصاد انا جن السبزيسي كون سعرته الناس قال تاكتيك نتقم على سكوات سكوات قبر على جي قدم مرهاوي دانك لابرز سكوات قبر انا مرهاوي سكوات قبر لي ليس وايد ترى خد دانك لابر حليف نعوين اقوي مرهاوي مالتي عبيد حقوانا تودا قلتين زويرة زويرة مرهاوي دخيم من يرشع بتكزي قل نشتي حاجزني نركبة بسركبنا عبد حريو خوفي لانا احمش تميت مترين اركبنا جسو او انقول مصرعين قاقنير انا تا انقول حدا بسرلين اركبنا عيرا انا اب كل تميتين حمسان مترين فاسع جميرا انا ولا جمرا خلو سنبيدي ونادس دركبنا ساين وصولا اسي بقى قدامي عتي مواضي كالاي سو سالساي مرهاوي جفتها هو شو نبرت كلها انا صغرناش عس كلها انا ما ديلها مزينه لان احنا ما ديلها معناتنا كانت هذيك بس لان احنا ما ديلها مزينه جي فليتي تقبرس كله سبسي ما ديلها قبر ناتو معناتي
1: تصفوم شامبيون افريكا ابو مخان عبي كبر كغونا تصفن كله اب 2016 ون نزي نايا هغورنا زعبي شلما دغيمو نخلا بسا كافل ما نايت عامتات حيزو كسرح تبقسا ኣብቲ ግዜ ተሃግረት ጋንታ ኤርትራ ብፕሮፌሽናላት ተቀዳደምቲ ተሓጊዛ ክብራ ንዕቃብ ናብ ሃገረ ሞሮኮ ኣቕኒዓ ኣብቲ እዋን ሃገረት ጋንታ ኤርትራ ኣብ ነደቂ ተባዕትዮ ብናይ ጋንታ ውድዳት ክሮኖሜትር ተሸላሚት ወርቂ መዳልያ ክትከውን ኣብ ናይ ውልቂ ድማ ብመገዲ ዳንኤል ተክለ ሃይማኖት ተሸላሚት መሓስ መዳልያ ኮይና ኣብ ናይ መወዳእታ መዓልቲ ናይ ፅርግያ ውድድር ሃገረት ጋንታ ኤርትራ ኣዝዩ ብዘገርም ብቕዓት ንፆታ ብምቁፃር ነቲ ኣብቲ ዓለት ዕለት ተልደቱ ማለት መበል 24 ዓመት ዘኽብር ዝነበረ ኣባላት ተስፎም ብምዕዋት ብሉ ዝኾነ ህያብ ብምሃብ ደጊማ ንባንዴራ ሃገርና ከም እተንበልብል ገይራ
0: ተፀወታ ነበረ ዳንኤል ሜሮን ኣሮን ንዕና ሰርሑልና ኢላ እጂ እታ ስፕሪንት ዓቕበት ንእሽተይ ወፂኻ ጎልጎል እያ ነራ ዓቕበት ግን ቅድሚ 3 ሜትር 400 ሜትሮ ተርፋ ከላ እታ ቦላታስ ዓቕበት ኣላታ ንእሽተይ ከም ዝትረባ ዓይነት 8 ሰብ ሃዲሞም ነይሮም ካብቶም 8 ኤርትራውያን መክሰብን መትከልን ነይሮም ካብቶም ክስዕሩ እዮም ድግበቦም ነይሮም ብድሕሪኡ ኣነን ኣማኒኤል ንስካቶም ዝገብር ኣማኒኤል ቅድም ንስካቶም ዝገብር ንዓ ይረአየኒ ኣነን ማኒኤል ጉየዮ እሱ ካኣትዋን ኣነ ካኣትዋን ሓደ ኮይነ ብሓንሳብ ደርጋት ኣማኒኤል ኣጅ ስካቶ ገብረሎ ቲ ሓንቲ ኪሎሜትር ምስ ተረፈት ኣነ ሒዘይኹም ዘለኹ ይረአየኒ ንዓይ ብድሕሪኡ ሰብ ዘል ጥራየ መሰውን ኣነ ይሕዞ መክሰብ ንዓይ ጎየኒ 3 ንስራዕ ዝተሰርዓና ዳርጋ ናብ 500 ሜትሮ ምፅና ኣማራፂ የለን በላ በላ ኢለ ኣነ ምክንያቱ 3 ኣለና ኣብታ ቅድሚት ዘዊሮ ኢሉ ምሰለ ኣነ ክሎ ጀሚረ ቦላታ ከርክቡን ክሓልፉን ከርክቡን ይከኣሉን ወዲ
1: ድሕር ዝዓወት ተስፎም ናይ ፕሮፌሽናል ፀወታ ንኸካይዱ ዕድል ተኸፊትሉ ምስ ኣብ ሕቡራት ኢማራት ዓረብ ዝመደበራ ክለብ ሻርጃ ድማ ንኽፃወት ውዕል ከተመ እዛ ክለብ ኮይኑ ውድዳቱ እናካየደ ከሎ ኣብ ስራዕ ዝነበረ ፀወታታት ብሉፅ ኣፍሪቃዊ ተቐዳዳማይ ተባሂሉ ኣብ ዝተፈላለዩ መድረኻት ፀብለል ክብል ክኽእል እንከሎ ምስ ሃገራዊት ጋንታ ኤርትራ ብምዃኑ እውን ኣብ ከም ዙር ጋቦን ዙር ሩዋንዳን ዓበይቲ ዓወታት ብምዝጋብ ክደምቕ ብምኻሉ ዓመት 2016 ኣብ ናይ ብሽክለታ ህይወቱ እታ ዝበለፀት ዓመት ኮይና ሓሊፋ ንዚ ብቕዓት ዝተዓዘበት ጃፓናዊቲ ክለብ ኢንተር ፕሮ ዝተባሃለት ናይ ኮንቲኔንታል ጋንታ ነዚ 2 ግዜ ሻምፒዮን ኣፍሪቃ ዝኾነ ተቐዳዳማይ ብምፍራም ን2 ዓመታት ንኽፃወት ዕድል ከፊታ ተስፎም ብሰንኪ ናይ ቪዛ ፀገም ምዛ ክለብ ኣብ ኣጉር ኤሮጳ ክወዳደር ኣይከኣለ ነይሩ እንተኾነ ግን ኣብ ኣጉር ኤስያ ኣብ ዓበይቲ ፀወታታት ከም ናይ ቂንግ ሃይለክ ካልእን ብምስታፍ ክደምቕ እንከሎ ኣብ ዙር ጋቦ ብምስታፍ እውን ናይ ካልኣይ ደረጃ ሒዙ ንውድድሩ ፈፂሙ ነይሩ እዩ ብድሕር ናይ 2 ዓመታት ምዛ ክለብ ድሕር ምፍላዩ ኣብ 2019 ኣንፈቱ ናብ ላቲን ኣሜሪካ ዩ ኣቕኒዑ ተስፎም ምስ ማርቲነክ ዝተባሃለት ክለብ ብምዃን ድማ ምስ ወዲ ሃገሩ ዳንኤል ተክለ ሃይማኖት ብሓባር ብምዃን ተፃወቱ ክለቦም ኣብ ናይ ካሪብያን ውድዳት ብቕፃል ትሳተፍ ብምባራ ህላወ ናይዞም ተቐዳደምቲ ንዓ ወሳኒ እዩ ነይሩ ምስታ ክለብ ድማ ን5 ዋርሕ ድሕር ምፅንሖም ብሰንኪ ኣብቲ ግዜቲ ዝተኸስተ ኮቪድ-19 ስፖርታዊ ንጥፈታት ብምድስካሉ እዞም ተቐዳድምቲ ካብታ ክለብ ከም ዝፋነው ተገብረ ተስፎም ናይ ኮቪድ ኩነታት ድሕሪ ምብቅዑ ኣብ ወርሒ ጉንቦት 2021 ናብ ዱባይ ብምቕናዕ ምስ ክለብ ያሲ ዝተባሃለት ብምፅምባር ክሳብ ዓመት 2023 ምዛ ክለብ ብምፅዋት እውን ነታ ክለብ ኣብ ውድዳት ናይ ግዝኣት ዱባይ ንኽትሕይል ተርእዩ

0: ብሉ ሒኒሩ ኣብ 224 ተስፎም ናብ ሃገሩ ተመሊሱ ኣብ ናይ ብሽክለታ ህይወቱ ድማ እታ ከመሰረት ኣብ ቅድሚት ትስራዕ ክለቡ ደቡብ ደጊማ ማዕፅዋ ብምርሓው ክፃወተላ ሕቶዋ ኣቕረበትሉ ተስፎም ነቲ ሕቶ ብኣወንታ እኳ ተተቐበሎ ኣብቲ ዓመት ግን ክምርዖ መዲቡ ብምባሩ ንግዜኡ ክሓብራ ከም ዘይኮነ ኣፍሊጡዋ ምስ ወይዘሪ ሳሌ ሞጎስ ብዕለት 24 ግንቦት 224 ድሕሪ ምርዓው ግን ንክለቡ ደቡብ ኣብ ዓመት 225 እዩ ተፀንቢርዋ ነዛ ክለብ ድማ ከም ሓለቓ ኮይኑ እናመርሐ ተመክሩ ኣብ ምክፋል ነታ ጋንታ ተወዳዳሪት ኣብ ምግባርን መሪሕተራ ኣብ ምፅዋት ይርከብ ኣብዚ እዋን ኣቦ ሓደ ውሉድ ኮይኑ ዘሎ ተስፎም ኣብ ከተማ ኣስመራ ኣብ ዝስራዕ ዝተፈላለዩ ውድድራት ብፍላይ ድማ ኣብ ከባቢ እንዳ ማርያም ብዘርእዮ ፀወታ ወትሩ ኣርእስቲ ምስ ሰርሐ እዩ ንተቐዳድምቲ ኣብ ዘመሓላልፎ መልእኽቲ ግን ራእይ ክህልዎም ነቲ ዝሓልሞ ንክበፅሑ ድማ ብዲስፕሊን ክጓዓዝ እዩ መኺሩ ተስፎም
1: መጀመርያ ድሌት ዕላማ ስምዒት እዩ ኣብ ሳይክል ዝዘውረካ ምክንያቱ ን20 ዓመት ንዝውሮ ንሕናስ ስምዒት እዩ ብገዲዱ ዘጉየና ሰብና እጂ ሶም ድማ ንዚ ገሸ ከም ዘገብር የ ደይኮነስ ዕላማን ስምዒትን ክልወካ ታ ሳይክልስ ክተፍቅር ኣለካ ኩሉ ግዜ ምስ ሳይክል ክደሉ ኣለካ ክገብር የሎ ማዓንተ ዘይተዓዊትካ ፅባሕ ክዕወት እ ድሕር ፅባሕ ክዕወት እያ ትብላ ተስፋ ክትቆርፅ የብልካ እጂ ገብርዎ ዘሎ ብግቡእ ትረይኖም መግቦም ኣዳቅሶም ገብርሎም መጀመርያ ስዊንት ፋሲሊቲ ኣብ ናይ ሳይክል እንዳርእናያ ገላ ዓይነት ሳይክል ገጢሞም ኣለዎ ዋላቲ ንሶም ድወ ዝበለሉ ሕጂ ኒትሪሽን ጀል ኩሉ ተፃዋታይ ትሪኦ ኸም ዝጥቀም ሕጂ እዚ ኩሉ ፋሲሊቲ ከለዎም እንታይ ኣለላታ ፀገም ሞራል
2: ደይሞላ
1: ሞራል ሕጂ እንታይ እዩ ሓሳብ ተወዲእካስ ንኩሉ ግዜ ተወደቐ ኣይኮነ ሓሳብ ተሓሚካስ ኩሉ ግዜ ተሓምቕ ኣይኮነ ምክንያቱ ብቃዓስ ትመፅእ ትጠፍእ ሎም ኣለካ ፅባሕካ ኣሎ ክመፅ እዩ ቢናም ኣሎ ንቢናም ዘውድቕ ቦላቲሳ ክመፅ እዩ ሕጂ ብጓቻ ንብጓቻ ውን ኮ ብግዜ በዓል ሴክሳስ ማ ዘሎ እንዳርእናየ በዓል ዶተር ማ ዘሎ እንታይ እዚ ሕጂ እቲ ስቴፕ ክሕዞ ኣሎ ኤገን ኣብዚ ድማ ቦታ ክፈተሎም ኣለዎ ቦታ ማለት እንታይ ኣብ ኤርትራስ ንሕናስ ሞዴል ናይ ኣፍሪካ ወይ ድማ ሞዴል ናይ ዓለም እተኾና ናይ ፀለምቲ ሲ ድጋነን ኣይኮኑ ሞዴል ና ምክንያቱስ መን ፀሊም ኣፍሪካ ወይ ድማ ፀሊም ዓሌት ዘለዎ ስዒሩ ዝፈልጥተሉ ፍራንስ ኣሎ ኮን ሓደ የለ ሕጂ ንሕና ሲ ኣብ ሃገርና ሰንተር ገርካ ናእሽቲ ቆልዑ ንጅስ ዝመፁ ንቦላታ ዝገብሩ ብግራስሩት ዝብልዎ ናይ ኩዕሾ ናማ ሰንተር ገርካ ንእሽተይ ተማዕብለሉ ግዜ ቦታ ድድፍጠር እቶም ተፃወቲ እቲ ብዛዓዲ ዘሎ ሃፍቲ ምስተረአየ ማለት እዩ ምስተወልዐ
0: ኣብ መወዳእታ ፕሮፌሽናል ተቀዳድማይ ተስፎም ዕቁባ ማርያም ናብ ተቀዳድምቲ ብሽክለታ ኣብ ጉዳይ ድሕነቶም ዝምልከት ሎቦዋ ብምሕላፍ እዩ ተሰናቢቱና
1: ሕጂ ከመሓላልፎ ዘሊ ግን ሓንቲላ ናዞም ናይ ማውንቴን ኮኑ እዞም ሳሳይ ዲቪዥን ዓበይቲ ኹን ሄርፎን ኮኖም ኣብ ፅርግያ ወይ ድማ ኣብ ፅርግያ እንዳጎየኻ ከለካ ዋላ ብማኪና ስፒ እንዳስራሕካ ቅድሚካ ትወ ክላጋይሶም ንዕቆን እዮም እዚ ኩሉ ሓደጋ ቀደም ዘይነሩ እዩ ኣይነበረን ኣበይ ለዋይ ሓዋርና በዓል ደሴት ኣይነበረን ኮ ቀደም ብዙሕስ ኣይነበረን ሓደ ክልተ ሕጂ ግን ክንደይ ሰብ ጠፋ ኣሎ ሕጂ ሓደ መጀመርያ ቦታና ሒዝና ምክንያት ካልኣይ እዚ ሄርፎን ዝበሃል ኣብ እዝኒ ምውታፍ ዝተርፍ ደዲቁፅዑ ዋላ ንካብ ፀወታ ክትቆፅዖም ኣለካ ክስምቡዱ ገልፍዎት ኮይኑ ኣይሰምዑካነ ጠቕላላ ሕጂ እዚ በዚ ናይ ፖሊስ እውን ንከታተል ነረ ዝዛረቡሉ ነሮም ሕጂ ስቲል እውን ኣነ እውን ይዛረበሉ ዝኸፍአ ሳዕበና ዘሎ ሕጂ ኣብ ቅድሜና ክንደኢና ንርኢ ሕጂ ሕጂ እዚያ ናይ ሻምፒዮን ኤርትራ እዳተደለና ቆልዓ ኣብዛ እንዳሰገን መኪና ናይ ዘንቢሻ ዘቢጣ ገዲፋቶ ኣብ ቅድሚያ እንዳተጠወዩ እጂ እንታይ ዝረአየካ እቲ ናቶም ኣበይ ክበፅሑ ክእሉ ነሮም ወለዶም ከ እንታይ ከፍ ኢሎም እንታይ ሂወት ከፍ ኢሎም ኣብ የብፅሖም ኣሎ ኣብ ዝንኸወቲፍካስ ትሰምዖ ነገር የብልካ ክላ ክሰማዕ ኣለካ ድምፂ ሰብ ክሰማዕ ኣለካ ድሕሪኻ ዝመፅእ ሰብ ንታይ ክሰምዖ በዝንካ ኢካ እምበር ተጠወይካ ኮንካ ትሪኦ ብቅድሚካስ ብዓይነካ ኳ ትሪኦ ዋላ ጎኖም ጎኖም ንካትካስ ዘይሰምዑካ እናዕለልካ እዮ እዚኦም ሕጂ ካባናስ ተመክሮ ከ ዘለዎ ይወፅዎ እምበር ይሓቱካ ገለ ገለሎ ዝሓቱ ከመይ ገብር እንታይ ገብር ኣለኒ ኣለካ ገለ ድማ ሄርፎኖም ዝወጠፉ ዘይሰምዑካ ዋላ ተኣለ ተልካስ ዘይሰምዓካ ሕጂ እዛ ሄርፎን ትበሃል ኣብ ብሽክልታ ክተርፈ ኣለዋ ክትጉዝጎሰላ ድማ ኣለ
0: ዝኸበርኩም ተኸታተልቲ መደብ ለሰ ስፖርት ንሎሚ ሰሙን ዝተዳለወ ንፕሮፌሽናል ተቀዳዳማይ ተስፎም ዕቁባ ማርያም ዘላሊ ትሕዝቶ ኣብዚ ይፍፀም ስለምክታልኩም ኣዚና ነመስግን ሰላም

ዝኸበርኩም ተዓዘብቲ ንሎም ሰሙን ዝተዳልዎ መደብ ለሰ ስፖርት ኣብዚ ይፍፀም። ስለምክታልኩም ኣዝና ነመስግን። እዛ መደብ እዚኣ ብኩሉ ነገራ ናደምቐት ናወስኸት ክትከይድ ናትኩም ተሳትፎ የድልያ እዩ። እቲ ምንታይ እዛ መደብ እዚኣ ካባኹም ብኣኹም ንዓኹም ምዃና ስለ ዝንኣመን ምስ ኩላቶም ኣበላ ስቱድዮ ብሓባር ብምዃን ዝሰናብተኩም ዝመዘሎ ሰሙን ይክኸውን ምረኻብና ሰላም።

0: ጥዑያ ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤር ቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ተሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ስሙን ኣብ መዘርግሒ ንቕጠታት መርበብ ሓበሬታ ሸባይዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራት ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ኣብ ዓምዲ ጥዕና ሃርሃርታ ደም የሻቅል ድዩ ዝብል ሕቶ ተላሲሱ ይርከብ። ሃርሃርታ ደም ማለት ቫሪኮስ ቬይን ሻምብቆ ደም ቬይን ምስ ዝገፍሕ ወይ ብደም ኣዝዩ ምስ ዝመልእ ኣብ ቆርበትና ዝግሃት ተርእዮ እዩ። ኣብ ቆርበትና ሕበጥን ደም ዝሰርበ ወይ ቀጠልያ ሕብሪ ዝሓዘ ምልክትን የርኢ። ሃርሃርታ ደም ብዙሕ ግዜ ኣቐንዛዊ ይኮነን። መብዛሕትኡ ግዜ ሃርሃርታ ደም ብዕቱብ ክርአ ዘለዎ ጉዳይ እኳ ይኩን ግዳያት ቀጻሊ ምስ ሰብ ሞያ ጥዕና ብፍላይ ምስ ክኢላታት ሻምብቆታት ደም ብምርኻብ ዘድሊ ሓገዝን መርመራን ክገብሩ ይምከር። እዚ እቲ ጸገም ካልእ ጥዕናዊ ሓልክታት ከይፈጥር ኣቐዲምካ ኣብ ምክትታሉ ሓጋዚ ይገብሮ። ዝኾነ ምክትታልን ፍወሳን ምስ ዘይንገብረሉ ግና ናብ ካልእ ዝበእሰ ሓልክታት ከምኡውን ምድረቕን ምቕያርን ቆርበት ክፈጥር ይኽእል። እዚ ዝኾነ መጉዳእትን መቕሰልትን ኣብ ዘጋጥመና እዋን ንምሕከሙ ኣጸጋሚ ይገብሮ። ሃርሃርታ ደም ኩነታት ኣነባብራኻ ብምቕያር ክትፍውሶ ዝከኣል እዩ። እዞም ስዒቦም ዝጥቀሱ ኣብ ኣነባብራና ንገብሮም ምቅያራት ንሃርሃርታ ደም ክፍውሱ ከም ዝኽእሉ መጽናዕትታት ከረጋግጹ ክኢሎም እዮም። ንነዊሕ ሰዓታት ደው ካብ ምባል ምቁጣብ፣ ክብደት ምጉዳል፣ እዚ ማለት ምስ ቁመትካን ጥዕንኻን ዝሳነ ክብደት ሰብነት ክህልወካ ምጽዓር የጠቐለል፣ ዑደት ደም ብግቡእ ክካየድ ስሩዕ ኣካላዊ ምንቅስቓስ ምዝውተር፣ ጨቢጡ ዝሕዝ ካልስን ስረን ምውዳይ፣ ኣብ እትድቅሰሉ ወይ ኮፍ እትብለሉ እዋን ድማ ኣእጋርካ ካብ ኣፍ ልብኻ ከተልዕሎ ተመራጺ እዩ። ክንክን ጥዕና ህዝቢ ኣገልግሎት ዶ ንግዲ ክውንነት ኤርትራ ብመንጽር ካልኦት ከም ዛዕባ ተላዒሉ ይርከብ። ህዝባዊ ግንባር ንመሰረታዊ ክንክን ጥዕና ቅድሚ ብደረጃ ዓለም ኣብ 1978 ኣብ ከተማ ኣልማኣታ ናይ ሶቪየት ሕብረት ሕጂ ናይ ካዛኪስታን ምእዋጅኡ ብኣጋር ሓኻይምን ካልኦት ሞያውያን ጥዕናን ጀሚርዎ። ኣብ 1978 ድማ ብዝያዳ ኣሐይልዎ። ስለዚ ወላ እኳ ኣብቲ ግዜቲ ኣድማሳዊ ሸፈነ ጥዕና ተባሂሉ ስያመ እንተዘይተዋህቦ፣ ብተግባር ግን ቅድሚ 50 ዓመታት ዝጀመረን ባህሊ ኮይኑ ኣብ ግብሪ ን50 ዓመታት ክስርሓሉ ዝፀንሐን ኣምር እዩ። ቀንዲ መለለይኡ ድማ ተበፅሕነት ወይ ምዕሩይ ዝርግሐ ኣገልግሎታት ጥዕና እዩ። እዚ ዝተጠቕሰ ብሰለስተ መሰረታውያን ማለት ፒላርስ ኣዕኑድ ክዕየር ይከኣል። ቀዳማይ ኣገልግሎት ንዘይበፅሖ ወይ ተነፊግዎን ዝፀንሐ ክፋል ሕብረተሰብና ኣገልግሎት ጥዕና ከም ዝበፅሖ ወይ ተኸፋሊ ፀጋታቱ ምግባር፣ ካልኣይ ንብቕዓት ትካል ጥዕና ዝገልፁ ክህልው ዝግብኦም ወይ ዝጎደሉ ኣገልግሎታት ኣብ ምምላእ፣ ሓደስቲ ኣገልግሎታት ወይ ቴክኖሎጂታት ምትእትተው፣ ብሓፂሩ ኣብ ምምላእ ሃጓፋትን ምስፋሕ ብዙሕነት ዓይነት ናይቲ ዝውሃብ ኣገልግሎታትን ዘተኮረ እዩ። ሳልሳይ እቲ ዘሎ ተበፃሕነትን ዓይነትን ኣገልግሎታትን ጥዕና ምስ ፋይናንሳዊ ዓቕሚ ተገልገልቲ ዝዳረግ ድዩ ወይስ ልዕሊ ዓቕሞም እዩ ምርግጋፅ። ነዚ ንምርግጋፅ ወይ ንምትግባር ድማ ቀጻሊ መፅናዕትን ክትትልን የድሊ። ምክንያቱ እቲ ኣገልግሎት ጥዕና ህዝቢ ብዓቕሙ ክረኽቦ ዘይክእል ልዕሊ ዓቕሙ ብምዃኑ ከምዘይናቱ ዝቆፅሮን ዘይጥቀመሉን ኣገልግሎት እንተኮይኑ ነቲ ዝበዝሐ ክፋል ህዝቢ ዳርጋ ዘየለዩ ዋጋ ናይቲ ዝቕረብ ኣገልግሎት ብተገልጋሊ ቆጠባዊ ማህሰይቲ ዘውርደሉ ምናልባት እውን ናብ ድኽነት ገጹ ከም ርሖ ዝኽእል ክኸውን የብሎን። ኣገልግሎት ጥዕና ኣብ ዝደለየሉ እዋን ሕሙም ካብ ጅቡኡ ዝኸፍለ ወፃኢታት ማለት ንሕክምናዊ መርመራን መድሃኒትን ዝኽፈል ቀጥታዊ ወፃኢታት ጥራይ ዘይኮነ ንዘይ ቀጥታዊ ወፃኢታት ማለት ንመጓዓዝያን ካልእ ወፃኢታት ጉዕዞን ሃልክን ኣሰናይትን እንተላይ ሕክምና ንምርካብ ዝጠፍእ ግዜን ብኩራት ስራሕን ዘጠቐልልዩ። ስለዚ እቲ ዝውሃብ ኣገልግሎት ጥዕና ነዞም ዝተጠቕ

ምስ ግምት ዝህብ ድዩ ዝብል መሰረታዊ መትከል እዩ ይርከቦ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት መንእስያትን ኣድምሞን ከምኡ ድማ ምዝናይ የዘንግዕ ድዩ ዝብሉ ዛዕባታት በብእብረ ተሰሪዖም ይፀንሕና። ኣግርሞት ወይ ከዓ ኣድምሞ ክንብልን ከለና ሓደ ካብ ኣገደስቲ ባህርያት ሰብኣዊ ፍጡር ኮይኑ ሰብ ኣብ ልዕሊ ገዛ ነብሱን ከባቢኡን ዘንፀባርቆ ናይ ምስድማምን ምድናቕን ስምዒት እዩ። ኣግርሞት ንናይ ምስትንካር ተምሳጥን ደስታ ስምዒታት ሰብ ዝውክል ኣብ ደቂ ሰብ ጥራይ ዝርከብ ፍሉይ ክብሪ ምዃኑ ይጥቀስ። ሶቅራጦስን ኣሪስቶትልን ዝርከብዎም ካብ ጥንታውያን ግሪካውያን ፈላስፋታት ከዓ ኣፍ ደገ ዓሚቕ ጥበብ ናይ ኣግርሞት ስምዒት እዩ ዝብል እምነት ከም ዝነበሮም መዛግብቲ ይሕብሩ። ሰብ ንምንታይ ክግረም ኣገዳሲ ይኸውን ዝብል ሕቶ ኣብዚ ህሞት ክንምልሶ ዝግባእ እዩ። ብዕግበት ክነብር እንተደኣ ኮይኑ ኣብ ምስጢራውነትን ትንግርታውነትን ህይወት ድልድል ኣንክሮ ክህልዎ ግቡእ ምዃኑ ብዙሓት ዝተማምዕሉ ሓቂ እዩ። ኣብ ናይ ኣግርሞት ዓለም ዝውቱር ዝበሃል መግለፂ ቦታ ዘለዎ ኣይኮነን። ኣብ ነፍሲ ወከፍ ህሞት ሓደስቲ መስተንክራውያን ምዕባለታት ይፍፀሙ። ኣግርሞት ኣብ ስቕታ ህድኣትን ኣቓልቦን እዩ ዝነብር። ኣግርሞት እቲ ሓደ ነገር ከበኻ ዝዓበየ ኮይኑ ኣብ ስማዓካ ህሞት ንሓፂር እዋን ትንፋስካ ዝወስድ ድቕ ዝበለ ስሕበት እዩ። ዕራርቡ ፀሓይ፣ ፅባቐታት ጫካ፣ ምቁር ሙዚቃ፣ ኣሰንባዲ ሓበሬታ፣ ዘይልሙድ ምዕባለታት ንኣእምሮ ደዋ ኣቢሎም ናብቲ ዓሚቕ ውሻጠ የህትፉ። ኣብ ናይ ኣግርሞት ህይወት ዓለም እናሻዕ እትውለድ ሓዳሽ ፕላኔት እያ። ኣብ ናይ ኣግርሞት ዓለም ህይወት ዝሰፍሐትን ዝያደ ሓጎስ ዝመልአትን ምዃና ትፈልጥ። ሓደ ሰብ ንዝኾነ ነገር ወላ ንሓንቲ ስንቂ ሳዕሪ ብዕምቆ ተተኪሩ ኣብ ዝተዓዘበሉ ህሞት ንሱ ንባዕሉ ኣካል ናይ ሓደ ኣዝዩ ምስጢራዊ ዘገርምን ዘፍርሕን ብቓላት ክግለጽ ዘይክእል መስተንክራዊ ክውነት ይኸውን ተጠቂሱ። ኣብ ዓምዲ መዛነይ ሰለስተ ለበዋታት ኣሌክሳንደር ዓቢ 20 ዓመታት ብስቕታ ዘሕለፍዎ ሰብ ሓዳር ካልቢየ ሳግላም ሕቶ ዝተመሰቐለ ቓላት ጥቕስታት ኒኮላስ ስፓርክስ ቀሪቦም ኣለዉ። ገበናዊ ሕግን መትከላቱን ኣብ ዝድስስ ትሕዝቶ ገበናዊ ሕጊ ንገበናዊ ዝበሃሉ ባህርያት ወይ ተግባራት ሓንፂፁ ንዕኦም ዝውሃብ መቕፃዕቲ ዝነግር ሓደ ክፋል ሕጊ እዩ። ገበናዊ ሕጊ ልክዕ ከም ካልእ ሕግታት ማለት ፍሌክሲብል ተዓፃፀፉ ኮይኑ ነቶም ኣብ ማሕበራዊ ህይወት ጥራይ ክጋጥሙ ዝኽእሉ ገበናት ማለት ምስ ምምፃእ ቴክኖሎጂን ኢንተርነት ማሕበራዊ መራኸቢታትን ዝመፁ ዘለዉ ከም ስርቂ መንነትን ዝኣመሰሉ ተግባራትን ዝርኢ ሕጊ እዩ። ገበን ማለት ገበን ተባሂሉ ዝተኣወጀ ተግባር ምፍጻም በቲ ሓደ ወገን ድማ ሕጋዊ ግቡኣት ብዘይምፍጻምን ሓደጋን ጉድኣትን ገበን ከም ዘለዎ ተገንዚብካ ክነስኻ ነቲ ሓደጋን ጉድኣትን ገበን ንምክልኻል ወይ ንምቅላልን ፍትሒ ንምቕልጣፍን ዝኾነ ስግምቲ ብዘይምውሳድ ወይ ምውጋድ ማለት እዩ። ሓደ ነገር ብምፍጻምካን ብምውጋድካን ዝመፅእ ተሓታትነት እውን ክንብሎ ንኽእል ኢና። ንኣብነት ስርቂ ወይ ቅትለት ገበናዊ ተግባር ክኸውን ከሎ ሞያዊ ስነ ምግባር ወይ መምርሒታት ዘይምኽተል ወይ ገበነኛ ዘለዎ ቦታ እናፈለጥካ ብዘይምሕበርካ ምውጋድ ይኸውን ኣሎ ይርከቦ። ጋዜጣ ኤርትራያል ሓዲሳ ብዘይካ ሰኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ። ዋና ኣሰናዳይ መሓመድ ኑር ያሕያ፣ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃድር። ዜና ወፃኢ ዓረቢ መሓመድ ጌታ። ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ። ንጠንቅታት ዑረትን ዕረት ኣብ ምፍዋስን ዝነጥፍ ብወለንታዊ ፕሮግራም ኑር ስዑድ ዓረብ ዝድገፍ ብኽእላታት ሕክምና ዓይኒ ዝቆመ ዓለምለኻዊ ሰብኣዊ ትካል ኣልበስር ኣብ መሐከሚ ንቑጣታት መንደፈራን ክረንን ፀገማት ጥዕና ዓይንን ዕረትን ንዘለዎም መጥባሕቲ ዓይንን ካልኦት ደገፋት ፀገማት ዓይንን ከም ዘካየደ ተገሊጹ። ኣብ ዓምዲ መልሓቅ ላዳብ ዋልፍኖን ምስ ክኢላ ያታዊ ስነ ጥበብ ዑስማን እስማዒል ዝተኻየደ ቃለ መጠይቕ ሰፊሩሎ። ንኩነት መምሃርን ምስትምሃርን ኣብ ዞባ ደቡብ ወቂሕ ባሕሪ ብዝምልከት ምስ ሓላፊ ጨንፈር ትምህርቲ ዞባ መምህር ዓብደልቃድር ሪዶ ኣቡበከር ዝተኻየደ ቃለ መጠይቅ ቀሪቡሎ። ኣብ ዓምዲ ሰሓዊ ኣሰር ታሪካዊ ድሕረ ባይታ ኣብ ወደባዊ ከተማ ባፅዕ ዝርከብ መስሕብ ቱሪዝም ዝኾኑ ህንፃታት ሰፊሩሎ። ኣብ ዓምዲ ዕለም ወይ ቴክኖሎጂ ሓደስቲ ረኽበታትን ምዞታትን ተላልዮም ይፀንሕና። ክንክን ጥዕና ህዝቢ ኣገልግሎት ዶ ንግዲ ክውንነት ኤርትራ ብመንፅር ካልኦት ኣብ ትሕቲ ዝብል ዝቐረበ ካልኣይን ዘዛም ትሕዝቶ ኣብ 1991 ኣብዚ ሃገር ዝነበረ ሆስፒታላት 16 ሎሚ 32 ሆስፒታላት ኣለዋ። ብዕፅፊ ማለት 100 ሜታዊ ተወሲኸን። ካብዚአን 8 ኣብ ኣስመራ ዝርከባ ሃገራዊ መውከስቢ ሆስፒታላት ኮይነን እተን 6 ኣብ ነፍሲ ወከፍ ዞባ ዝርከባ ዞባዊ መወከሲ ሆስፒታላት እየን።
ዝተረፋ 18 ድማ ኣብ ኑሳን ዞባታት ዝርከባ ኮማዊ ሆስፒታላትን ብተመሳሳሊ ኣብ ፈለማና ፅነት ማእከላት ጥዕና 5 ጥራይን ነይረን ሕጂ 54 ኮይነን ኣለዋ ቁፅሪ ማእከላት ጥዕና ብልዕሊ 10 ዕፅፊ ዓብሎ ቁፅሪ መደበራት ጥዕናን ክሊኒካትን 72 ዝነበረ ሕጂ 199 መደበራት ጥዕናን 62 ክሊኒካትን ብድምሩ 251 ኮይኑሎ ብክልተን ፈረቐን ዕፅፊ ወይ ብ250 ሚእታዊ ተዓብዩ እዚ ዕቤት እዚ ብጂኦግራፊያዊ ቅማረ ክግለፅ ንከሎ ኣብ ዝሓለፈ 35 ዓመታት ናፅነት ኣብ ውሽጢ 10 ኪሎ ሜትር ርሕቀት ኣገልግሎት ጥዕና ዝርከብ ተገልጋሊ ካብ 48 ሚእታዊት ናብ 80 ሚእታዊ ተዓብዩ ልዕሊ 65 ሚታዊት ካብ ህዝብና ድማ ኣብ ውሽጢ 5 ኪሎ ሜትር ኣገልግሎት ጥዕና ይረክብ ተጠቂሱ ኣብ ዓምዲ ፀጋታት ባሕሪ ብከላማይ ብከበት ብረታት ዝብል ዛዕባ ተዳህሲሱ ይርከብ ብሓፈሻ በከልቲ ባእታታት ብዙሓት እኳ እንተኾኑ እቶም ልዑላት ኣክሮ ዝወሃቦምን ኣብ ጥዕና ደቂ ሰብ ኣዝዮም ኣሉታዊ ሳዕብን ዝኸትሉን ግን ከበድቲ ብረታት እዮም እዞም ከበድቲ ብረታት ዝበሃሉ ዓይነታት ብረት ኮይኖም መጠን ፃዕቂ ካብ 5 ግራም ኣብ ሰንቲሜትር ኪዩብ ንላዕሊ ዝውንኑን ብውሑድ መጠን እውን እንተኾነ ዝለዕለ ጉድኣት ከስዕቡ ዝኽእሉ ኮይኖም ከም በዓል ኣርሰኒክ ሜርኩሪ ሊድ ክሮሚዮም ካድሚዮም ኒከል ዚንክ ነሓስ ብሩር ታይም ወዘተ የጠቐልሉ ጠባያት ከበድቲ ብረታት ከበድቲ ብረታት ኣብ ኣካላት ሂወታውያን ናይ ምውህላል ተፈጥሮኣዊ ባህሪ ማለት ባዮ ኣኩሚሌሽን ኣለዎም እዚ ማለት ሂወታውያን ኣብ ጉዕዞ ሂወቶም ብዝተፈላለየ ምክንያት ዝረኽብዎም በከልቲ ባእታታት ብፍላይ ከበድቲ ብረታትን ፀረ ባልዕን ኣብ ኣካላቶም ምስኣተዉ ኣብ ክንዲ ዝሓቁ ብቐፃሊ ቀስ ብቐስ ይውህለሉ ወይ ይኹመሩ ስለዚ ብከምዚ ኣገባብ ኣብ ኣካላት ዓሳታትን ካልኦት ማያውያን ፍጥረታትን ዝተኣከበ በከልቲ ባእታታት ደቂ ሰብ ምስ ዝምገብዎም እቲ ዝተዋህለለ ከበድቲ ብረታት ናብ ኣካላት ደቂ ሰብ ይሰጋገር ይርከቦ ፌስቲቫልና መቓልሕ መኸተና ምዃኑ ተገሊጹ ፌስቲቫላትና ከም መወከሲ ሱር መንነትና እዩ ኣማይቲ ዓመታት ዝገበሩ ንታሪክን መንነትን ባህልን ቅርስታትን ህዝብና ሓቂፉ ይርከብ ብመንገዲ እዚ ኣቢልና ድማ ዛንታ ሱር መንነት ኣብ ምፍላጥን ኣብ ምዕቃብን ከም ሓደ ዓብዪ ማዕከንን መጓሳጎሲ መድረኽ እዩ ምክንያቱ ኣብ ደንበ ኤክስፖ ኣዱልስ መጠራ ቡያ ደብርሃም በለኮልዋ ኣሎ ርጋፅን ሽታ ረሃፅን ማዕተዊ መደባት ኣሎ ኣብ ኤክስፖ ዝህለ የለን ኤርትራ ኩሕልቲ ኣብኡ ብክብሪ ምስ ደቃ ተቐሚጣ ትረኽባ እዚ ረብሓታት እዚ ስለ ዝፈልጥ ድማ እዩ እንተላይ ኣብ ወፃኢ ዝነብር ህዝብና ዓመት መፀ ኣብ ከምዚ ቅንያት ድሙቕ ፌስቲቫላት ክሕልፍ ዝረአ ምክንያቱ ፌስቲቫላትና ረቂቕ መልእኽቲ ኣለዎም መረጋገፅን መቐፀልን ናይቲ ክንበፅሖ ንደሊ ራእይ መሪሕነትናን ህዝብናን እዩ በቲ ካልእ ድማ ኣብ ደገ ዝነብር ህዝብና ካብ መበቆል ሃገሩ ማሕዲጉ ስለ ዝነብር ብፍቕሪ ሃገሩን ዝሕበንን ዝማሞቐን ዜጋ ኣብ ሓደ ቅርዓት ተኣኻኺቡ ያታ ታሪኹን መኸትኡን ባህሉን ትውፊትን መንነቱን ፅንዓቱን ኣብ ማኣዲ ሕውነት ዓሲሉ ዝዝትየሉ ዓብዪ ኣጋጣሚ እዩ ብዓብኡ ከዓ ዘጓንፍዎ ብድሆታት ንምስጋር ዓቕምታቱን ትብዓቱን ዘንፀባርቐሉ ደንበ ደቂ ሓደ ልቢ እዩ ፌስቲቫል ኤርትራውያን ኣብ ዓምዲ ልቦናን ፍልስፍናን መበል 10 ክፋል ትሕዝቶ ፅፈት ስራሕ ዓማዊልካ ከም ዝሰማዕካዮም ወይ ከም እተገደስካሎም እንተደ ኣረጋጊፆም ተመሊሶም ናብ ትካልካ ዝያደዮም ዝቐርቡ ጌጋኻ ተመሊሱ ንዓኻ ከም ዘብላሓካ ስለ እትግንዘብ እውን ኣብ ስነ ልቦናኻ ዝህልዎ ፅልዋ ብቐሊሉ ዝጥመት ኣይኮነን ዓማዊልካ ንድኽመትካ ክሳብ ዝነግሩካ ምፅባይ ኣየድልየካን እዩ ባዕልኻ ዝተፈላለዩ ኣገባባት ምሕተት ማለት ኮሽነር ንዓማዊልካ ብምቕራብ ብህልው ኩነታት ቀጻሊ ምፍታሽ ኣገዳሲ እዩ ዓማዊልካ ንዓኻ ክረኣየካ ዘይከኣለ ጉድለት ኣገባባ ኣሰራርሓኻ ክነግሩኻ ይኽእሉ እዮም ንዓማዊልካ ኣብ ዝሓፀረ ግዜ ብዝሓተትካዮም መጠን ኣብ ዝሓፀረ ግዜ ጉድለትካ ናይ ምልላይ ዕድል ይፈጥረልካ ብኡ መጠን ድማ ቅልጡፍ ዝኾነ ምምሕያሽ ኣብ ትካልካ ከተርኢ ትኽእል ኢኻ ኣብ ዓምዲ ዳየሪ ሰብኣዊ ህያብ ከምኡ ድማ ምሳይ እንተለኻ ዝብሉ ዛዕባታት ዳየሪ ሰፊሮም ይፀንሕና ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ እትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግሪ እያ ዋና ሰነዳኢ መሓመድ እድሪስ ሌኣውት ዛህራ ዓሊ ፋጥና ኣደም ኣብ ዓምዲ ደልኣባብ ሳልሳይ ክፋል ዛንታ ዝኽሪ ሰንዓፈ ትማልን ናይ ሎሚ ምዕበለታትን ትፀንሐና ኣብ ዓምዲ ዓማር ኣብ ፌስቲቫል ኤርትራ 226 ዝቐረበ ምርኢት ዞባ ዓንሰባን ነፀብራቓቱን ተዳሲሱ ይርከብ ኣብ

ክንዲ መንስጀል ትሕዝቶ ታሪክ ኤርትራ እዋን ፌደሬሽን ካብ ተድላ ክሳብ ኣስፋሓ ታሪክ 1955 ክሳብ 1956 ሰፊሩ ይፀንሐና ኣብ ዓምዲ ዓፍየት ንመስርሕ ምፅራይ ማይ ዞባ ማእከል ብዝምልከት ምስ ኢንጂነር ታደሰ በርሀ ዝተኸየደ ቃለ መጠይቕ ይርከብ ኣብ ዓምዲ ፍሬካድም ንሳዕሪ ኣልፋ ኣልፋ ጥቕምታቱን ዘላሊ ትሕዝቶ ቀዳማይ ክፋሉ ቀሪቡሎ ኣብ ዓምዲ ሸባብ ንጥፈታት ማሕበር መንስያትን ተምሃሮ ኤርትራ ኣብ ዝሓለፉ ናይ ናፅነት ዓመታት ብዝምልከት ምስ ኣቦወንበር ማሕበር ኣቶ ሳልሕ ኣሕመድዲን ዝተኸየደ ቃለ መጠይቕ ቀሪቡሎ ኣብ ዓምዲ ሕብር በሮ ዝተፈላለዩ ልቦና ሓዘልን ኣዛኒትን ትሕዝቶታት ሰፊሮም ንረክብ ኣብ ዓምዲ ፈን ዋዕዳት ኣብ ቤተ መዘክር ዞባ ሰሜናዊ ቂሕ ባሕሪ ከም ጥንታዊ ቅርሲ ተቐሚጣ እትርከብ ትሕዝቶ ሕውነትን ሰላምን ዘንፀባርቕ ፅሑፍ ቻይና ዝርከባ ዕትሮ ብዝምልከት ምስ ጉጅለ ሓኸይም ቻይና ዝመፀ ዶክተር ሊያንግ ሊን ንትርጉማን መልእኽቱን ዘንፀባርቕ መግለፂ ሰፊሩሎ ኣብ ዓምዲ ምህሮ ወዓቦት ህግያ ኣብ ግዜ ሓርነታዊ ቃልሲ ዝተኻየዱ ንጥፈታት ምምሃርን ምስትምሃርን በብገጻቶም ተዳሲሶም ይርከቡ ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረብዑን ቀዳምነት ትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ እያ ዋና ኣሰናዳኢ ኣማኑኤል መስፈን ምክትል ኣሰናዳኢ ሲራክ ሃብተ ሚካኤል ሌይኣውት ኣዝመራ ብርሃነ ቤተልሄም ታደሰ ሞናሊዛ የማነ ኣብ ዓምዲ ዴቨሎፕመንት ኮሌጅ ሕክምናን ስነፍልጠት ጥዕናን ኦሮታ ዘተኣታተዎ ብ220 ዝፈለመ እስትራቴጂካዊ ዝኾነ ናይ ድሕረ ምርቓ መደባትን ኣመታቱን ብዝምልከት ምስ ተመረቕቲ ዝተኻይደ ርክብ ሰፊሩሎ ኣብ ዓምዲ ስፖትላይት ቤት ፅሕፈት ጠቕላሊ ኦዲት በብእዋኑ ዝህቦ ተኸታታሊ ስልጠናታት ኩሎም ኦዲት ጠቀስ ዕማማት ኣብ ምፅፋፍን ምምዕባልን ዘለዎ ግደ ተዳሲሱ ኣብ ዓምዲ ካልቸር ኤንድ ኣርትስ ፍቱው ክረምታዊ ፍረ ንዝኾነ በለስ ዝምልከት ትሕዝቶ ይፅንሐና ኣብ ዓምዲ ኪዌንዲኤ ኣብ ቻይና ተወሊዳ ኣብ ጀኔቫ ዛዕበየት ግን ከዓ ኩለንትና ኤርትራ ዘድምፅ ዶክተር ሄለን ዓወት ተላልያ ትርከብ ኣብ ዓምዲ ቁጠባን ዋኒንን ተዛማድነት ቁጠባዊ ልምዓትን ባህልን ተዳሲሱ ንረኽቦ ባህልን ክብርታት ሕብረተሰባትን ዓለም ብናይ ገዛ ርእሱ መገድን ተመክሮታትን ዝማዕበለ እዩ ኣብ ርእሰ ማልነትን ናፃዕዳጋን ጥራይ ዝተሰረተ ባህሊ ውልቃውነት ንበይኑ ንምዕባለ ደረኽ እዩ ዝብል ኣተሓሳስባ ንንውሕ ዝበለ እዋን ኣብ ዓለም ዓብላሊ ኮይኑ ዝፀንሐ እዩ እዛ ኣተሓሳስባ ብዝፈጠሮ ፅልዋ ከዓ ብርክት ዝበለ ሃገራት ዓለም ካብ መበቆላዊ ባህለንን ክብርታተንን ብምእላይ ንተመክሮ ሃገራት ምዕራብ ከም ዘለዎ ክርዕማ ክፍትና ፀኒሐን ክውንነት ናይዘን ሃገራትን ዓለምን ከም ዝምስክሮ ግና በዚ መገዲ ክበፅሖኦ ዝኽኣላ ደረጃ ዕቤትን ምዕባልን ኣዝዩ ውሱን እዩ ማሕበር ቁጥባዊ ተመክሮ ናይተን ኣብ ሓፂር እዋን ተኣምራታዊ ገስጋስ ዘመዝግባ ሃገራት ርሑቕ ምብራቕን ካልኦትን ዘመሓላልፎ መሰረታዊ መልእኽቲ ድማ መበቆላዊ ባህልን ክብርታትን ሃገርካ ምስ ዘመናውነት ቴክኖሎጂ ፍልጠት ማል ዋኒናዊ ክእለት ከተሳንዮ ምኽኣል ኣብ ምዕባለ ኣዝዩ ኣገዳሲ ረቑሑ ምዃን እዩ ባህሊ ምስ ቁጠባዊ ገስጋስ ቀጥታዊ ተዛማድነት ስለ ዘለዎ ድማ ምዕቃብ መበቆላዊ ባህልን ክብርታትን ኣካል ቁጠባዊ ኣፍራይነትን ልምዓትን ጌርካ ምግንዛቡ ኣገዳሲ ነገር እዩ ኣብ ዓንዲ ርእቶ ሰላም ሕብያ ህዝብታት ካብ ኣሜሪካ እንታይ ንፅበ ኢትዮጵያ ኣብ ኣፋፌት ወሳኒ መድረኽ ዘርእስቶም ፅሑፋት ይፀንሑና ህሉ ኩነታት ቅርን ኣፍሪቃን ዞባ ቀይሕ ባሕርን ሕላኽለኻት ዝበዝሖ እዩ እንተኾነ ሃገር ብሃገር ዘሎ ብድሆታት ኮነ ብደረጃ ቀርን ኣፍሪቃን ዞባ ቀይሕ ባሕርን ዘለዎ ወጥርታት ፍታሕ ክርከቦ ፃዕሪ ቅዱሳት ወገናት ኣይቋረፀን ኣብ መንጎ መንግስትታት ዞባና ኤርትራ ግብፂ ስዑድያ ሱዳን ሶማል ወዘተ ሓበራዊ መረዳእታን ዕላማን ንምፍጣር ብቐጻሊ ዝስርሓሉ ዘሎ እዩ ከም ዝፍለጥ መርገፂ ኤርትራ ኣብዚ መዳይ እዚ ካብ ነዊሕ ኣትሒዙ ንፁርን ዘየሻሙን እዩ ኤርትራ ኣብ ጉዳይ ምውሓስ ፀጥታ ቀይሕ ባሕሪ ኮነ ሰላምን ምርግጋእን ቀርኒ ኣፍሪቃ ወላ ኣብ ዘቤታዊ ብድሆ ውልቀ ሃገራት ፈፅምን ፍታሕን ብቐንዱ ብሰብ ጉዳይ ዝብል መትከላዊ ኣረኣያ ዘለዋ ሃገር እያ ኣብ ጉዳይ ፀጥታ ቀይሕ ባሕሪ ሰብ መሬትን ባሕርን ብምጉናይ ዝግበር ወታደራዊ ምትእተው ዓበይቲ ሓይልታት ዝያዳ ምትሕልላኽ ፈጢሩ ዝሩግ ሃዋህ ዘንግስ እምበር ዘላቐ ሰላምን ፀጥታን ዘረጋግፅ ከም ዘይኮነ ፅኑዕ እምንቷ እዩ ኣብ ሃገራት ናይ ዞባ ድማ ተመሳሳሊ ናይ ሓባር መረዳእታ እናተፈጥረ ይመፅእ ኣሎ ተጠቂሱ ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሰባት መሕለፊ ግዜ ኣብ ትሕቲ ዝብል ብሞያ ብሓሳብን ብሃብትን ንዓለም ዝመርሑ ብዙሓት ከም ዝሰማምዕዎ ካብ ሰዓታት ስራሕ ወፃኢ ንሞይኡ ወይ ሂወቱ

ዘይውፈሰብ ናይ ብሉፅነት ዋግኡ ኣጠራጣሪ እዩ። ኣብተን ስራሕ ዝኣትወለን ሰዓታት ጥራይ ጉዳይ ስራሕ ዝሓስብ ሰብ ናይ ስራሕ ዘይኮነ ናይ ተቆፃሪ መንፈስ ዘለዎ ምዃኑ እውን የረድኡ። ብኣንጻሩ ናይ ዝሰርሖ ስራሕ ፍቕሪ ዘለዎ ሰብ ግን ካብ ሰዓታትን ቦታን ስራሕ ወፃኢ እኳ እቲ ስራሕ ኣበምርኡ ኣሎ። እዚ ከዓ ነቲ ኣብ ሰዓታትን ቦታን ስራሕ ዘካየድ ዕዮ ደገፍ ከም ዘለዎ ይገልጽ። ምክንያቱ ኣብ ውሽጢ ውስጡን ሰዓታት ጥራይ ዝመፁና ሓሳባት ምሉኣትን ውዳኣቱን ሓሳብ

ሓደ ሰሙን ኣብ ሆስፒታል ክሕከም ድሕሪ ምፅናሕ ስለ ዝዓረፈ ብ12 ሓምለ ወለዱ ቤተሰቡን መትዓይቤቱን ኣብ ዝተረኽብሉ ኣብ 4 ስመራ መካነ መቃብር ቤተ ክርስትያን ቅዱስ ጊዮርጊስ ብክብ ዝበለ ስነ ስርዓት ሓመድ ኣዳም ለቢሱ ኣቶ መሓመድ ሓሰን ሓመድ ፈፃሚ ሓደጋ ስድራ ቤት መዋቲ በረኸት ተኽላይ ስድራ ቤት ፈፃሚ ሓደጋ ነዚ ዝተፈፀመ ሞት ዘስዓበ ሓደጋ ምዕለብ ንምግባር ብክልቲኦም ስድራ ቤታት ዘድሊ ምርድዳእ ምስተገብረ ከዓ ብ23 ሓምለ 226 ኣብ መንጎዞም ክልተ ስድራ ቤታት ናይ ዕርቂ ስነ ስርዓት ተፈፂሞም ኣብቲ ናይ ዕርቂ ዕለት ፈፃሚ ሓደጋ ኣቶ መሓመድ ሓሰን ሓመድ ወለዱን ቤተሰቡን መራሕቲ ሃይማኖትን ዓበይቲ ዓድን ኣምርሒዩ ካብ ኣፍ ዓበት ኣብ ቅድሚ ስድራ ቤት ነፍሲሄር መንእሰይ በረኸት ተኽላይ ቀሪቡ ስድራ ቤት ፈፀመ ሓደጋ ተዛረብቲ ቋንቋ ትግራይ ብምዃኖም ከዓ ጋዜጠኛ ስሌማን ዑስማን ዓበ ብትግርኛ እናተርግመሎም ክልቲኦም ስድራ ቤታት ስነ ስርዓት ዕርቂ ከም ዝፍፅሙ ተገይሩ ኣብ ዓምዲ ልምዓት ካልኣይ ክፋል ገስጋስ መደብ ምጥፋእ ማሃይምነትን ትምህርትን ዓበይትን ካቢናበይ ሰፊሩሎ ኣብ ዓምዲ ሚንሁና ውህናክ ን30 መዓልትታት መመላእታ ሕፅቦ ዘየድልዮ ቲሸርት ብኣሜሪካዊ ኩባንያ መፍረ ክዳውንቲ ተሰሪሑ እዚ ቲሸርት ናይ ገዛእ ርእሱ ካብ ረሃፂ ይኹን ካልእ ረስሓት ጨና ዝፈጥሩ ባልዓት ንኸይፍጠሩ ዝገትእ ባህሪ ከም ዘለዎ ተገሊጹሎ ከተማ ሉቨርሃምፕተን ናይ ሚኒሶታ ዝዓበየ ተምሳል ናት ክራከር ብምህናፅ ኣብ መዝገብ ክረወሰን ጊነስ ክትሰፍር ምኽኣላ ተሓቢሩ ክልተ ኣሕዋት ቻይናውያን ነቲ ዝኸበደ ፈተና ምፅምባር ብሉፃት ዩኒቨርስታት ብልዑል ነጥቢ ክሓልፍዎ ከም ዝኽኣሉ ተገሊጹ ካብ 18 ደርቢ ዝፀደፈት ጓል ኣንስተይቲ ኣብ ታሕቲ ገረብ ስለ ዝተቐበላ ክትድሕን ከም ዝኽኣለት ተሓቢሩ ኣብ ዓምዲ ኣልኡስራ ዝተፈላለዩ ስድራ ቤት ጠቀስቲ ሕሶታት ዝሰፊሮም ይፅንሑና ኣብ ዓምዲ ጥዕና ረብሓታት ፀባጡባደ ተገሊፆም ህፃን ውሉድ ምስ በለ ኣብ ውሽጢ ፍርቂ ሰዓት ፀባጡብ ክጅምር ኣለዎ ክሳብ 6 ወርሒ ዕድመ ዝገብር ብዘይ ዝኾነ ተወሳኺ ምግቢ ፀባጡባደ ጥራይ ምምጋብ ካብዚ ዕድመ እዚ እንዳሓር ግን ነቲ ዘርእዮ ኣካላውን ኣእምሮኣውን ዕቤት ንምምላእ ፀባጡባደ ከይተቋረፀ ግቡእ ተወሳኺ ምግቢ ክንጅምረሉ ይግባእ እቲ ህፃን 2 ዓመት ክሳብ ዝመልእ ምጥባው ከየቋረፅና ኣብ ከባቢና ብዝርከቡ ኣካልን ጥረታትን ተጠቒምና ከም ዲኤምኬ ዝኣመሰሉ ተወሳኽቲ ምግብታት ከነዳልወሉ ንምከር ይርከቦ ኣብ ዓምዲ ትንታነ ዜና ሓማስ ዕጥቁ ይፈትሕ ዶ ይኸውን ብዝብል ምዕራባዊ ገማግም ብሓፈሻ ስፍራ ናይ ኣስታት 3.3 ሚልዮን ፍልስጥኤማውያን እዩ ብተወሳኺ ኣስታት 700 ሽሕ እስራኤላውያን እውን ኣብቲ ከባቢ ይነብሩ እዮም ኣብዘን ዝሓለፈ ቀረባ ዓመታት እስራኤል መሬት ናይዞም ኣብዚ ከባቢ ዝነብሩ ፍልስጥኤማውያን ክትምንዝዕ ፅኒሓ እያ እስራኤል ብዘይካዚ ኣብቲ ከባቢ ንዝርከቡ ዓድታት ፍልስጥኤማውያን ብምውራር እናቀየደት ክተኣስሮምን ኣባይቶም ክተዕንወለሎምን ፀኒሓ እያ በቲ መጥቃዕትታት ዝተሰናበዱ ኣስታት 44,000 ፍልስጥኤማውያን ድማ ኣብዘን ዝሓለፋ ቀረባ ዓመታት ካብቲ ከባቢ ክግዕዙ ተገዲዶም ብዘይካዚ ካልኦት ብዙሓት ፍልስጥኤማውያን እውን ግደሞትን ስንክልናን ኮይኖም እዮም ብመሰረተ ወግዓውያን ፀብፀባት ውድብ ሕቡራት ሃገራት ኣብዘን ኣብ መንጎ እስራኤልን ምንቅስቃስ ሓማስን ግጭት ዝተካየደለን ዝሓለፋ 3 ዓመታት ብውሕዱ 54 ፍልስጥኤማውያን ኣብ ምዕራባዊ ገማግም ተቐቲሎም እዮም እስራኤል ኣብ ወሽመጥ ቃዛ ከተካይዶ ብዝፅንሐትን ገና ብእትቕፅሎ ዘላን እንተላይ ንቆልዓ ሰበይቲ ዕላማ ዝገበረ ደብዳብ ዛጊት ብውሕዱ 71,369 ፍልስጥኤማውያን ክቐተሉን ከለዉ ካልኦት ልዕሊ 171,800 ድማ ቆሲሎም ኣለዉ ብመሰረት ፀብፀባት ሚኒስትሪ ጥዕና ወሽመት ቃዛ ብሰንኪቲ ደብዳባት ኣብቲ ወሽመጥ ዝተዓበ ቆጠባዊ ክሰራታት እውን ብኣሃዝ ክረአን ከሎ ክሳብ 57.9 ቢልዮን ዶላር ከም ዝግመት ክኢላታት የመልክቱ ተጠቂሱ ባህላዊ ውርሻታትና መግለፂ ክብርታትና ብዝብል ሕብረተሰብ ኩናማ ፍልይ ዝበለ ኣገባብ እምነት ወግዕታት ውርሻ ሃይማኖት ዘለዎ ክቡር ህዝቢ እዩ ክርስትናን ምስልምናን ኣብ ሓደ ሓያል ሰማይን ምድርን ዝፈጠረ ኣምላኽ ኣና ድማ ይኣምኑ ሕማቕ ነገራት ምስ እትገብር ሰብ ምስ እትብድል ኣምላኽ ዘይፈትዎ ስራሕ ብምባል ከም ዝነፅግዎ ይሕበር ምስ ዝሽገሩ ኣምላኽ ኣሎ ዝብል ብሉፅ መፀናንዒ ቃልን ክብርታትን ኣለዎም ብሓሶት ምስ እትምሕል እውን ዓይኒ ኣምላኽ ኣይትድፈን ዝብል እምነት ኣለዎም በዚ መሰረት ኣብ ኩሉ ከባቢታት ኩናማ ዝግበር ዓመታዊ ባህላውን ሃይማኖታውን በዓላት እውን ነዚ ዘለዓልናዮ ዝሓቁፍ ካብ ብሉፃት ክብርታትና እዩ ከም ኣብነት ካብቲ ባህላዊ ፅምብላት ንምጥቃስ ላጋ ሰሰ ቢበያ ኣብ ገሊኡ ከባቢ ድማ

ብቡጃ ተባሂሉ ይፍለጥ። ቅድሚ ማሕረስ ምጅማሩ ድማ መሬት ዋና ስለ ዘለዎ ዓመት ሙሉእ ዝረኸሰ ንክነፅህን ብርኩት እቶት ንክርከብን ተባሂሉ ንዕኡ ኣብ ዝተዳለወ ቦታ ሰብኡት ኣና ኢላ ጥራይ ከብዶም በጊዕን ጤልን ሓሪዶም ኣብ ሓዊ ጠቢሶም ብምብላዕ ንዓዲ ኣትዎ። እቲ ደም ድማ ኣብ ሓምሓም ተቐቢሎም ብለኻ ገይሮም ገዛ ገዛ ይነፅግዎ። ደቂ ኣንስትዮ ከምኡ ውን ኣና ኢላ ዘይበፅሑ ደቂ ተባዕትዮ ኣይሳተፉን እዮም። ድሕሪ ዝበዓል ሰብ ናብ ማሕረስ ይወፍር፣ ዝኾነ ውራይ መርዓን ካልእ ንፈታትን ይቆረፅ። ነቶም በጊዕን ጤልን ዝወፈዩ ዓዲ ድማ ሓንቲ መዓልቲ ብሓባር ይሓርስሎም። ኣብ ዓምዲ ማህደር ጀጋኑ ካልኣይ ክፋል ፈረሰኛ ኣገር ሓኪም ቀሪባ ኣላ። ዳንኤል ሰንኪለ ቅድሚ ሕጂ ዝተገደልክዎ ይኣኽለኒ ከይበለ ናይ ኣጋር ስንክልንኡ ክዓገቶ ከም ኩሉ ሃገራዊ ናብ ቅድመ ግንባር ኣምርሐ። ምስ ከምኡ ካብ ኣስመራ ንቒሎም ንደቡብ ዝተጓዓዙ ብፆቱ ተጓዒዙ ሰናዕፈ ኣተወ። ካብኡ እውን ጉዕዝኡ ብምቕፀል ኣብ ነድወ ዝተባሃለ ቦታ በፂሑ ናብ ሓንቲ ቦጠሎኒ ኮር 201 ተፀንበረ። ነድወ ግንባር ዓልቴና መረብ ኮይኑ ኣብ ዞባ ደቡብ ንዞባ ሰናዕፈ ዝርከብ ከባቢ እዩ። ኣብታ ቦጠሎኒ ብዙሓት ናይ ቀደም ኣባላት ክፍለ ሰራዊት ሰብዓ ነበር መቓልስቱ ስለ ዝረኸበ ዳንኤል ከይተጋየሸ ነታ ናይ ኣጋር ሓኪም ሳንጡኡ ተሓንገጣ። እንተኾነ ካብቶም ኣብታ ቦጠሎኒ ዝፀንሕዎ ተጋደልቲ ሓደ ሌተናል ኮሎኔል በላይ መስፍን ማእከልነት ናይታ ቦጠሎኒ እዩ። ቅድሚ ናፅነት ኣብ እንዳ ሰብዓ ብሓደ ስለ ዝነበሩ ንፀገም ዳንኤል ፅቡቅ ገይሩ ክፈልጥ ፀኒሕ እዩ። ሌተናል ኮሎኔል በላይ ናይ ውሽጡ ንውሽጡ ገይሩ ምስ ዳንኤል ኣብ ምሕዳስ ሕሉፍ ተዘክሮታቶም ኣተዉ። ብዓቕሙ ንጋሻ ዝግበረ ኣቀባብላ ምስ ገበረን ዕላል ሜዳ ምስ ተጠንቀቐን ግና ናብ ቁም ነገር ኣተወ። ሌተናል ኮሎኔል በላይ መስፍን ብዛዕባ ስንክልና ዳንኤል ፅቡቅ ገይሩ ስለ ዝፈልጥ ናብቲ ግንባር ምምፅኡ ኣይደግፎን። ሰብ ተሳኢኑ ዶ ኢሎም ኸዮም እንታይ ክትገብር መፅኢካ እናበለ ሕቶታት ከዝንበሉ ጀመረ። ኣብ ዓምዲ ካብ ዞባታት እቲ ዓቐብ ቁልቁል ምዃኑ ኣሚነ ተበጊሰ ክብል ንዕውት ተበግስኡ ዝገለጸ ኣብነታዊ ሓረስታይ ገብረ መድህን ገረዝኬር ተላልዩ ይፅንሓና። ኣብ ዓምዲ ንቑሕ ደመና ጻዕዳ ሓሶት ንሕሱ ዶ ንምንታይ ከ ንሕሱ ሓሶት ብኸመይ ንለሊ ማሕላ ንመን ቀተለ ዝብሉ ዛዕባታት ንርክብ። ኣብ ዓምዲ ሰምራ ጅህድ ንሳዕሪ ኣልፋ ኣልፋን ጥቕምታቱን ዝድስስ ትሕዝቶ ይፅንሓና። ኣብ ዓምዲ ወቕፋ ፍንያም ዝተፈላለዩ ዓለም ለኻዊ ኣቓልቦ ስሒቦም ዝቐነዩ ስነ ጥበባዊ ፍርያትን ስነ ጥበባውያንን ተቓሊሖም ንረክብ። ኣብ ዓምዲ ሸባብያት ኣብ ምስፍሕፋሕን ምምዕባልን ትምህርታዊ ኣገልግሎት ካብ ግዜ ገድሊ ኣትሒዙ ዝተኻየደ ፃዕርታት ተዳህሲሱ ይርከብ። ኣብ ዓምዲ ኩርናዕ ተምሃሮ ተመክሮይን ተመክሮኸን 10 ዕንዶታት ኣድህቦም ልሙዳት ስሕተታት ኣብ ቋንቋ እንግሊዝኛ ዳእላ ተምሃሮ ግድል በላሕቲ እንዲኹም ይፀንሑና። ኣብ ዓምዲ ፍረ ጻዕሪ ጋብላዊ ቆፎ ዘመሓየሸ ኢንጂነር ኣማኑኤል ኣስገዶም ተላልዩ ንረኽቦ። ኣብ ዓምዲ ሸባብ ንዑስ ዓምዲ ሕቶ ሸባብ ምቅሊት ድሕሪ ፍትሕ ብኸመይ ኣምኡ መትከል እግሪላ ብዝሃበቱ ሰልዲ ድሕሪ ሓዳር ታክሲ ገዚኡ እሞ እዛ ታክሲ ክትምቀል ድያ ክትብል ሕቶ ዘቕረበት ደላይት ምኽሪ ምስ ኣመኻሪ ዝገበረቶ ምልልስን ዝተውሃባ መልስን ሰፊሩሎ። ኣብ ዓምዲ ተርሞማ ምንዳይ ሓቂ ሓምሻይ ክፋል ሕቶ ዝተመሰቐለ ቃላት ዕላል ክልተ ኣሕዋት ይፀንሑና። ኣብ ዓምዲ ደቂ ኣንስትዮ ስኒት ሃብቲኣብ ወይዘሪት ዓለም ንምዃን ተቋመት ኣብ ትሕቲ ዝብል ስኒት ሓበን ኤርትራን ኩርዓት ደቂ ኣንስትዮ ኤርትራውያንን እያ። ካብ ባዶ ተበጊሳ ስለ ዝተቐለሰት ድማ ብሓርኮትኮታ ኣብዚ ደረጃ እዚ በፂሓ ዘላ። ብድሆታታ ኣምስጋር ሞራልን ምትብባዕን ወለዳን ቤተሰባን ልዑል ምንባር እውን ትገልጽ። ኣብ ኤርትራ መጺኣ ብዝተገብረላ ሓገዝን ሞራልን ፍሉይ ትብዓት ረኺባ ምህለዋ ብምሕባር ከኣ ኤርትራውያን መንእስያት ተጸቢኻ ዝመጽእ ማና ከምዚ የለ ተገንዚቦም ክብርታቶም ዓቂቦም ኣብ ኩሉ ዓውድታት ክቃለሱ ተላብያ። ወይዘሪት ስኒት ሃብታ ኣባሴባ ኤርትራ ብኣቀማምጣኣ ብሕብሪ ቆርበት ዜጋታታን ብባህላን ብእትውንኖ ክብርታትን ብዙሕ ጸጋታት ዝተዓድለት ሃገር ምዃና ጠቒሳ ኣብ ኩለን ብሄራትና ኣብ ውድድር ዓለም ተሳቲፈን ክዕወታ ዝኽእላ ምልኩዓትን ሰብ ብሉፅ ራእይን ደቂ ኣንስትዮ ስለ ዘለዋ ንህዝበንን ሃገረንን ዝጠቅም ዕላማ ሒዘን ክወዳደራ ምዒዳ ይርከቦ። ኣብ ዓምዲ ሚን ሁናዊ ሁናክ ኣብ ሰሜናዊ ክፋል ፈረንሳ ብትርከብ ከተማ ኣሜሌላስ በይንስ ትሕቲ 15 ዓመት መንእስያት ድሕሪ ሰዓት 11 ናይ ምሸት ክሳብ ንግሆ ሰዓት 6 ኣብ ዘሎ ሰዓታት ካብ ገዝኦም ከይወፁ ዝእግድ ድንጋገ ህፁፅ ሰዓት ክሳብ ምጅማር ትምህርቲ ፀኒዑ ከም ዘሎ ተሓቢሩ። ካብ ህዝባዊ ቤት ንባብ ኣውስትራልያ

ቅድሚ 150 ዓመት ብልቓሕ ዝወፀ መፅሓፍ ብቃፀሎ ኣብ ዝዓነወ ህንፃ ከም ዝተረኽበን ናብቲ ቤት ንባብ ከም ዝተረከበን ተገሊጹ። ኣብ መዓልቲ መርዓ ካቲም ብምጥፍኡ መፀናፀኒ ሓፂን ዝዓጠቐ ክኢላ ከም ዝተፀውዐ ተሓቢሩ። ብቀሊል ምህዞ ሓንቲ ዝለመሰት ድሙ ናይ ምንቅስቃስ ዓቕማ ገለ ክፋሉ ናብ ንቡር ክምለስ ከም ዝኽኣለ ተሓቢሩ። ኣብ ዓምዲ ዝርዓ ወቕቲ ዛድ ብድሆታት ምብራስ ጫካታት ኣብ ኤርትራን መፍትሒታቱን ተዳሲሶም ንረኽቦም። ኣብ ዓምዲ ዋሕታ ልጢፈል ህፃናት ደቀስ መሃርትና ዘናጋዕትን ትሕዝቶታት ይፀንሑና። ኣብ ዓምዲ ኣልሰርዋል ባሕርያ ብክኩምበር ባሕሪ ዝፍለጥ ዓይነታት ፍጥረታት ባሕሪ ዘላል ትሕዝቶ ይጠንሐና። ኣብ ዓምዲ ኣልተቃሪር ዝተፈላለዩ ሕክምናን ጥዕናን ጠቀስ ሓበሬታን ምህዞታትን ይፀንሑና። ምሕፀይ ወኪል ኤርትራ ኣብ ማሕበራዊ መጋባእያ ውድብ ሕቡራት ሃገራት ኣመታቱን ዝደስስ ትሕዝቶ ኣብ ዓምዲ ስፖትላይት ሰፊሩ ኣሎ። ኣብ ዓምዲ ካልቸር ኤንድ ኣርትስ ኦቤርን ሆሜን ኤርትራውያን ሮሜን ጁልየትን ዘላሊ ትሕዝቶ ንረክብ። ኣብ ዓምዲ ኪዌንድኤ ሃገራ ኣብ ውድድር ወይዘሪት ዓለም ክተፀውዕ ኣብ ምቁማት እትርከብ ክኢላ ዓውዲ ኔይሮ ሳይንስ ዝኾነት ኤርትራዊት ሲነት ሃብታብ ሕሉፍ ዓወታታን ዘላሊ ትሕዝቶ ይፅንሐና። ዝኸበርኩም ተዓዘብትና ንሎም ዝተዳለወ ትሕዝቶ መደብና ኣብ ዝተፈፂሙሎ ሰላም።

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መረባ ቲኤር ቲቪ ሰሙናዊ ፍጻሜታት ስፖርት ናይ ዝሓለፈ ሰሙን ሒዝና ቐሪብና ኣለና። ንምክታልኩም ብኽብሪ ንዕድም። ብሃገራዊ ፌደሬሽን ኣትለቲክስ ኤርትራ ተወዲቡ ዝካየድ ዓመታዊ ውድድር ፍርቂ ማራቶን ዝሓለፈ ሰንበት ኣብ ከተማ መንደፈራ ብልዑል ድምቀት ተኻይዱ።

ሃገራዊ ፌዴሬሽን ኣትሌቲክስ ኤርትራ ብሰንበት 9 ሓሰ ሃገራዊ ውድድር ፍርቅ ማራቶን ኣብ ከተማ መንደፈራ ሰሪዑ እዮም። ኣብቲ ንመበል 31 ግዜኡ ዝተኻየደ ውድድር ፍርቂ ማራቶን ከምኡውን ውድድራት 5 ኪሎ ሜትርን 1 ማይልን ማለት 1.6 ኪሎ ሜትር ብርክት ዝበሉ ኣፍቀር ስፖርት ብሓፈሻ ኣብ ዓውዲ ስፖርት ዝግደሱ ድማ ብፍላይ ኣብ ዝተረኽብሉ ብድምቀት ተኻይዶም። እዚ ዝሓለፈ ዓመት ኣብ ከተማ ባረንቱ ዝተኻየደን ዓመት መፀ ሓደ ካብ ዓበይቲ ውድድራት ካላንደር ሃገራዊ ፌዴሬሽን ኣትሌቲክስ ኤርትራ ዝኾነን ውድድር እምበኣር ብክልቲ ፆታ ኣብ ኩሉ ውድድራት ልዕሊ 150 ክበፅሑ ዝኽእሉ ኣትሌታት ዘሳተፈ ውድድር እዩ ነይሮም። ካብ 3 ዞባታት ማለት ዞባ ማእከል፣ ጋሽባርካን ደቡብን ዝመፁ ኣትሌታት ምስቶም ካብ ክለብ ደንደንን ብወልቂ ዝተወዳደሩን ደሚርካ ማለት እዮም። ፈለማ ውድድሮም ኣንጊሆም ዝፈለሙ ኣትሌታት ናይ 21 ኪሎ ሜትር ወይ ፍርቂ ማራቶን ጎየይቱ ነይሮም። ኣብቲ ዛሕሊ ዝዓብለሎ ኩነታት ኣየር ዝተኻየደ ውድድር ቅድሚ ሓደ መዓልቲ ማለት ቀዳም ዝናብ ስለ ዝነበረ እቲ ሓደ ዙርያ 5 ኪሎ ሜትር ዝበፅሕ ዝነበረ መዋደር ቦታ ብምጥልቃዩ ንኣትለታት በዳህነት ነይርዎ እዩም። ኣብ ፍርቂ ማራቶን ደቂ ተባዕትዮ ካብ ፈለማ ኣትሒዙ ሓያልን ቁልጡፍን ፍጥነት ዝፈለመት ውድድር ካብ ካልኣይ ዙርያ ግን ኣትለታት ክማቐሉን ፋሕፋሕ ክብሉን ተረኣዮም እዮም። ኣብ ቅድሚት ኮይኖም ዝቐለሱ ኣትለታት ካብ ክለብ ደንደንን ምስ ኣትለታት ደቡብን ነይሮም። መወዳእታ ኣብ ዝተኻየደ ቅፅበታ ውድድር ድማ ኣትሌት ማጆር ቴድሮስ ካብ ዞባ ደቡብ ብሓደ ሰዓትን ባዶ 4 ደቂቕን 41 ካልኦትን ግዜ ዕውት ፍርቂ ማራቶን ናይ ደቂ ተባዕትዮ 2026 ከተማ መንደፈራ ክኸውን በቂዮም። ክልተ ካልኢት ድሒሩ ኣትሌት ተክለ ሃይማኖት ብርሃነ ካብ ዞባ ደቡብ ካልኣይ ተርታ ክሕዝ እንከሎ ኣትሌት ሳይሞን መብራህቱ ካብ ክለብ ደንደን ሚኒስትር ምክልኻል ድማ 3 ካልኢት ድሒሩ ሳልሳይ ኣትዮም። ሙሴ ክፍሎም ካብ ክለብ ደንደን ራብዓይ፣ መጎስ ሹማይ ካብ ደቡብ ሓምሻይ፣ ምርሃብ ከሰተ ካብ ጋሽባርካ ድማ ሻርሻይ ተርታ ሒዞም። ኣብ ቀዳማይ ክሳብ ሻርሻይ ዝሸለመ ሃገራዊ ፌዴሬሽን ኣትሌቲክስ ኤርትራ እምበኣር ንዕውት ፍርቂ ማራቶን ደቂ ተባዕትዮ ኣትሌት ማጆር ቴድሮስ 13,000 ነቕፋን

0: ወርቅ መዳሊያን ዋንጫን ክሽልመን ከሎ ካልኣይ ዝወፅእ ኣትሌት ተክለ ሃይማኖት ብርሃነ 8,000 ናቕፋን ብሩር መዳልያን ሳልሳይ ዝወፅእ ኣትሌት ሳይሞን መብራህቱ ድማ 5,000 ናቕፋን ንሓስ መዳልያን ተሸሊሞም ካብ ረብዓይ ክሳብ ሻልሻይ ዝወፁ ድማ ገንዘባዊ ሽልማት ተቐቢሎም ዕውታት ካብ ኢድ ኣቶ ሃብቲኣብ ተስፋፅዮን ኣመሓዳሪ ዞባ ደቡብ ተቐቢሎም ካብ ዝቕፂልና ሓፂር ቃለ መሕተት ምስ ዕውት ፍርቂ ማራቶን ደቂ ተባዕትዮ ኣትሌት ማጆር ቴድሮስ ዝገበርናዮ ክንትሰግር
1: ወልክዕ ነዚ ውድድር ተዳሊና ኣሊና ካብ ነዊያ ትሒዝና ግን ነዚ ውድድር ዝኸውን ስራሕ ዋላ ሰሪሕና ኢና ንስጋንታና ደቡብ ኮይና ማለት እዩ ብጣዕሚ ከምቲ ዝሓስብናዮ ዋላ እውን ፀኒሕና ስለ ንፈልጦ ዝቦታ ከዓ ስለዚ ብዙሕ ንዓና ኣይሸገረና ናይ ብሓቂ ካብ ኮንዲሽን ርሒቃ ይፈልጥነ ንነዊሕ ዓመታት ክሳብ 7 ዓመት ዝኣክል ኣብ ቁሞና ኢና ነርና ግን ንመጀመርያ ግዜ 21 ቀዳማይ ድወፅ ዘለዎ ናይ ብሓቂ ዳሕጉሰን ነገር ማለት እዩ ዎ ምውሃድና ፅቡቅ እዩ ነርና ናይ ኩላትና ቁሞና ጋንታ ፅቡቅ ኢና ነርና ብልክዕ ፅቡቅ ነርና ከዓ ኣጋጣሚ ኮይኑ ከዓ እትዮም ብድሕሪት ዝነበሩ ኣጋጣሚ ክልተ ሰብ ሰለስተ ሰብ ተሪፍና እቶም ክልተ ሰብ ከዓ ድሓር ካብቲ ክንሃርሞ ዝግባአና ቦታ ከዓ ሃሪምናያ ማለት እዩ ካብኡ ከዓ ክንዕወተሉ ክኢልና ማለት እዩ ብዙሕ ኣነ ከማጆር እኳ ከምዚ ዓይነት ምስቲ ኣብዚ ዓዲ ዘሎ ኣልቲቱድ ካልኣይ ነገር ካ ምዝብዚ ዓዲ ዘሎ ምዝቲ ከም ክንከዶ ዝዋዓልና ንሰዓት ክህረመልካ ይክእልን እዩ ዚ ምስቲ ናይ ደገ ክተዋዳድሮ ክተማዛዙና ይትኽእልና ምቅያራት ምምሕያሻት ተተገይሩሉ ዝቦታ ካ ብጣዕሚ ፅቡቅ ነይሩ በልኩ መወዳእታ ክብሎ ዝኽእል መጀመርያ ነዚ ዓወት ነዚ ሞ ካብ ንዞባ ወጊሶም ክሳብ ኣብ ደረጃ ዘብፅሑና ሰልጥና ሰልጠትና ነቶም መሳርሕተይን መዳገፍተይን ምሳይ ዝሰርሑ ዘለዎ ክሳብ ሕጂ ጋንታ ዘባደቡ ከመስግኖም ይደሊ ብዓብዩ ከዓ ንስድራይ ኣቦይን ነደይ በዚጋጣሚ እንኳ ሓጎሰና ብሎም ንሕዋተይ
0: ኣብ ናይ ደቂ ኣንስትዮ ፍርቂ ማራቶን ምስ እንሰገር እውን 10 ኣትሌታት ኣብ መስመር ተረኺበን ፈሊመን ኣብ ተማሳሊ መዋደር ቦታ ውድድረን ዘካየዳ ዘን ተቀዳደምቲ ኣብ መወዳእታ ዝተካየደ ቅፅበታ ውድድር ድማ ኦሎምፒካዊት ኣትሌት ናዝሬት ወልዱ ንውድድራ ብሓደ ሰዓትን 19 ደቅን ባዶ ሓደ ካልኦትን ግዜ ኣውቲ ፍርቂ ማራቶን 226 ከተማ መንደፈራ ብምዃን ተሸላሚት 13,000 ናቕፋን ወርቂ መዳልያን ዋንጫን ኮይና ናይ ክልተ ካልኢት ካብ ናዝሬት ድሒራ ህንፃ ዝረገፀት ተስፍውቱ ኣትሌት ሚካኤል ፅጋ ዝኣብ ካብ ክለብ ደንደን ክትኸውን እንከላ ተሸላሚት 8,000 ናቕፋን ብሩር መዳልያን ኮይና ናይ 4 ካልኢት ድሒራ ሳልሳይ ተርታ ዝሓዘት ኦሎምፒካዊት ኣትሌት ዶልሺ ተስፉ ድማ ተሸላሚት 5,000 ናቕፋን ንሓስ መዳልያን ክትከውን በቂዓ ኣትሌት ናፅነት ኣማኑኤል ካብ ደቡብ ራብዒቲ ኣትሌት ዮርዳኖስ ሃብተ ስላሴ ካብ ደንደን ሓምሸይቲ ኣትሌት ርሓስ ሚካኤል ካብ ደቡብ ድማ ሻርሸይቲ ተርታ ሒዘን ካብ 3 ክሳብ 1,000 ገንዘባዊ ሽልማት ተዓዲለን ናይ ደቂ ኣንስትዮ ዕውታት እውን ካብ ኢድ ኣቶ ሃብቲኣብ ተስፋፅዮን ኣመሓዳሪ ዞባ ደቡብን ተቐቢለን ካብ ዝቐፂልና እውን ምስ ዕውቲ ፍርቂ ማራቶን ደቂ ኣንስትዮ ዝኾነት ኦሎምፒካዊት ኣትሌት ናዝሬት ወልዱ ዝገበርናዮ ቃለ ምሕተት ንሰግር
2: ውድድር ሓፈሻዊ ፅቡቅ ውድድር ፀኒሑ ኩሉ ሰብ ናብዘይዱ ድዳለው ነይሩ ማለት እዩ ኣነ ብወልቄ ናብዚያ ውድድር ኣይደ ኣይኮንኩን ተዳልየ ነይረ ንኮሎምብያ ዩ ነይሩ ኣጋጣሚት ያ ውድድር ካንስል ምስ ኮነት ናብዚ መፅ ማለት እዩ እወ ብልክዕ ሕጂ ሓኪም ዛረብ ተሓይሽ ንድሕሪ ተመሊሰ ንዑ ክዝክሮ ካ ይደሊ ነ ንምንታይ ኣብ ግዜኡ ኩሉ ነገር ሓሊፉ ተወዲዩ ሕጂ ኣምላኽ መስገን ኣብ ፅቡቅ ብቕዓትን ኣብ ፅቡቅ ስራሕና ኣለኹ ከም ሰብ ሽዑ ዝነበረ ኩነታት ኩሉ ሰብ እዩ ዝፈልጦ ሕጂ ኣብዚ ኣብ ሓፅር ግዜካ ኩሉ እሙረ የሕድሰ ናብቲ ድደለክዎ ዓውዲ ውላድ ረኺበ እጓለ ማለት እዩ ተኸታትለ ከዓ ክዕወትካ ጀሚረ ማለት እዩ ምክንያቱ ስለ ዝስራሕኩ ትራየ ካልጥፌካ ንነብሰ ሪካቨሪ ገይረ ማለት እዩ ድሕሪ ውላድ ካልጥፌካ ናብቲ ትሬኒ ስለ ዝተመለስኩ ከዓ ናብ ዓወት ክመፅእካ ግዜ ይወሰደለን ማለት እዩ ኣብ ስራሕ ስለዝ ኣለኹ ማለት እዩ ኣነ ብዛባ ተመዋዳ ዝትርተ ብሙሎም ከመስግኖም ይደሊ ናይ ብሓቂ ፅቡ ዝኾነ ውድድር ርአ ብፍል ኣብዚያ መወዳእታ ማለት እዩ ከም ሰባት ሓኪ መዛረ ተሓሽ ኣይጉየናን ፅቡቅ ሰዓት ኣይጉየናን ኩላትና ማለት እዩ ተሓላለኽና ፅቡቅ ሰዓት ክጉየ ይግብኦ ነይሩ ግን እቲ ኒኮርስ ቦታታት ፅቡቅ ኣይነበርን ሓኪ መዛረ ተሓሽ ከምቲ ኣነ መንደፈራ ብዙሕ ግዜ የተዋዳድረ ዝፈትዎ ቦታ እዩ ከዓ ከምቲ ዝሓሰብ ኮማን ኣይኮነን ብውልቀ ማለት እዩ ምስ ጆልሽሲ ፅቡቅ ተሓላለኽና ከምቲ ናይ ኣስመራ ማራቶን ሲ ገለ እስከ ሰዓት ፅቡቅ ንጉየ ንኸውን ኢልና ግን እቲ ምሰራናዮ እቲ ውድድር ቦታ ወላ ንእግርኻ ድሓር ገለ ነገራት

0: ጉድጓድ ገለ ስለ ዝፀንሕ ዝነበርና ተታሒዝና ስኮይልና ኣቢልና ማለት እዩ። ኣብዚኣ መወዳእታ ሓንቲ ኪሎ ሜትር ምስ ተረፈት ፊኒሽ እንተጀሚሩ ማለት እዩ ሚካል ኣብ ካላይ ደረጃ መፅያ ማለት እዩ። ንብሓቂ ተሓጒሰ ንዓኻ ብጣዕሚ ማለት ስ ብጣዕሚ ገለ ዓይነት ለውጢ ዝገበረት ኣትሌት እያ። በዚ ኣጋጣሚ ከመስግና እዩ ዘለ ምስ ኣሰልጣኒ እያ ማለት እዩ ኣሌክሳንደር ናታ ኣትሌት እያ። ኣብ ከምዚ ውድድር ኣትያ ማዓረና ተቃሊሳ ካልት ክትወፅ ኮላ ቀሊል ኣትሌት ኣይኮነትን። ጆልሽ ንባዕላ ቀሊል ኣትሌት ኣይኮነትን። ሓፈሻዊ ፅቡቅ ውድድር ነይሩ። እቲያ ሰዓት ግን ኩንጉያ ይከኣልና ንስትኒ ኮሪስ ነገራት ማለት እምበር ፅቡቅ ውድድር የርኢና ማለት እዩ። ኩሉ ሰብ ክፈልጦ ዘለዎ ኣትሌቲክስ ንሪዮ ዘለና ሰዓታት ቀሊል ሰዓታት ኣይኮነን። ብፍል ኣብ ደቂ ኣንስትዮ ማለት እዩ ሃፍ ማራቶን ክንብል ከለና ሃፍ ማራቶን ናይ ዓለም ሪከርድስ 62 እዩ። ንሕና ንጉዮ ዘለና ከዓ ኣብ 75 ገለን እዩ ዘሎ። ዝሓሸ ሃፍ ማራቶን ዝቐልጠፈ ናተ እዩ 69 እዩ ዘሎ ማለት እዩ። እዚ ኩሉ ክንሪዮ ኣለና ብዙሕ ፃዕሪ ከም ዝፅበየና ዘሎ፣ ብዙሕ ስራሕ ከም ዝፅበየና ዘሎ። ኣነ ሓፈሻዊ ብወልቀ ኣብ ፃዕሪ እየ ዘለኹ ኩሉ ናተ ሰዓታት ከም መሐሾ ማለት እዩ። ወላይቲ ዝነበረኒ ወላይቲ ማራቶን ዘሎ ሰዓት ይኸውን 220 እዩ ናይ ኤርትራ ማለት እዩ። ተመሳሰሊ ናተን ጆልሽን እዩ ዘሎ ማለት እዩ። እጂ ኣብ 220 ትራይ ድና ደው ክንብል ወላ ሃፍ ማራቶን ኣብ 269 ድና ደው ክንብል ኣለና። ዓለም ኣብ ምንታይ በፂሓ ኣላ ደቂ ኣንስትዮ 62 እንተኾንካ ኣትሌትሲ ንስኻ ኣብ 65 ክትሕሉ ኣለካ ንዑ ኸ ናብ እውን ክትበፅሕ ናትካ ፃዕሪ እዩ ድደሊ። ኣነ በዚያ ነብሰይ ኣብ ፃዕሪ እየ ዘለኹ ኣምላኽ ድመንጥዕና ንትሒብኒ ከን ደለዋ ሰዓተይ ከመሓይሽ እዩ። ትዛዓበየ ከዓ ውድድር ይፅበየኒ ኣሎ ካብቲ ዘላ ሰዓተይ ከመሓይሽ ማለት እዩ። ንዓይን ኣሰልጣነን ዝያዳ ሓያል ስራሕ ይፅበየና ዘሎ ምሸት ንክኾን ደኺምና ከይባልና ፅዒርናካ ፅቡቅ ሰዓት ክነምፅ ማለት እዩ። መጀመርታ ንልዑል ፈታሪ ከምስግኖ ይደሊ ካልእ ከዓ ንኣሰልጣነ ማለት እዩ ኩሎም መሳርሕተ ምሳይ ዝሰርሑ ደቂ ጋንታይ ብምሎም ከምስግኖም ይደሊ ኩሎም ኣብ ሕማቀይ ኣብ ፅቡቀ ኣብ ጎነይ ኮይኖም ኣጆኮ ዝጎድኑ ሰባት ማለት እዩ። ኩሎም ጎረባቢተ ስድራ ቤተ ልዕሊ ኩሉ ካ ሓፍተ እጓለይ ሒዛትለ ኣብዚ ደረጃ ክበፅሕ ኣበርክቶ ትገብረለ ዘላ ስስተረ እያ። ብጣዕሚ በሊበ ከምስግና ንደሊ ንዚያ ሕያብ እጓለይ ከዓ እንኳ ሓጎሰ ክብዳ ይደሊ ማለት እዩ። ልዕሊ ኩሉ ከምስግኖም ድድዳሊ ማንደፈራ ህዝቢ ማንደፈራ ብጣዕሚ ብጣዕሚ ልዕሊ ኩሉ ንዓነ ኣብ ማንደፈራ ውድድር ተሳዒረ ኣይፈልጥኒ ብዙሕ ዓመታት ጉየ። በዛ ኣጋጣሚ ህዝቢ ማንደፈራ ተንኪ ክብሎም ይደሊ ብጣዕሚ ናተይ ትፈዞ ብዙሓት ኣለውኒ።
1: ድሕሪ ናይ ፍርቂ ማራቶን ውድድራት ናብ 5 ኪሎ ሜትር ይቐፂሎም። ኣብዚ ዞባ ማእከል ኣብ ክልቲ ፆታ ኣብ ላሊት ኮይና ዝቐረበትሉ ጋጣሚ እምበኣር ኣብቲ ዝተኸይደ ናይ ሓደ ዙርያ ናይ ደቂ ተባዕትዮ መሳጢ ቅፅበታ ውድድር ኣትሌት ዮቤል ዘርኢት ካብ ዞባ ማእከል ብ14 ደቕን 14 ካልኢትን ባዶ 3 ንኡስ ካልኢትን ግዜ ቀዳማይ ኮይኑ ክዛዝም እንከሎ ኣትሌት ሳይሞን ተስፋ ገርግሽ ካብ ዞባ ማእከል ብናይ ሓደ ካልኢት ፍልሊ ካልኣይ ተርታ ሒዙ ዛዚሞም። ኣትሌት ፋኑኤል መሓሪ ካብ ዞባ ማእከል ድማ ናይ ክልተ ካልኤት ፍልሊ ሳልሳይ ተርታ ሒዙ ዛዚሞም። ካብ ቀዳማይ ክሳብ ሳልሳይ ዕውታት ካብ ዞባ ማእከል ኮይኖም ናይ 2,000፣1,500 ናቕፋ ካብ ቀዳማይ ክሳብ ሳልሳይ ዝወፁ ኣትሌታት ገንዘባዊ ሽልማትን ብተወሳኺ ንቀዳማይ ወርቂ መዳልያ ምስ ዋንጫን ንኻልኣይን ሳልሳይን ድማ ናይ ብሩርን ንሓስን መዳልያ ተቐቢሎም። ምስ ዕውት 5 ኪሎ ሜትር ኣትሌት ዮቤል ዘርኢት ዝገበርናዮ ቃለ ምሕተት ንሰግር።
2: ጠፊአ ነይረ ነዊሕ ካብ ጉያ ብሓደ ዓመት ኢንጁሪ ኮይነ ነረ። ብድሕሪኡ ሃገራዊ ጉቡእ ክፍፅም ኢለ ከይደ ማለት እዩ። ብድሕሪኡ ተመሊሰ ናብዚ ዳርጋ 2 ዓመት ኣይነበርኩን ማለት እዩ። ወላ ከመገሻስ 2 ዓመት ሙሉስ ጠፊአ እየ ከመገሻ ካብቲ ውድራት ገለ ማለት እዩ። ሕጂ ግን ኣምላኽ መስገን ሰሪሕና ተመሊስና ኣለና። ኣምላኽ ሓግዘና ክንቅፅል ማለት እዩ። ፍሉጥ ክኾነ ኣይክእልን ኣብ ናይ መዓልቲ እዩ ኣይፍለጥኒ ናይ ጉያ ግን ትግምት ኢኻ ቅድሚ ፀወታ ሕጂ ሳይሞን ተስፋ ገርግሽ ነይሩ ዓብ ተፃወታይ ንሱ እሱ ብምህላው ጥራይሲ ዝበዝሐ ፐርሰንት ከማንሱ ንዒሉ ውሃብ እሱ ኢ ከዓ ሰሪሕዎ ነቲ ፀወታ ማለት እዩ። ሰለስተና ቀዳማይ ካልኣይ ሳልሳይ ዳእትና ናይ ሚስ ሕርሻና ናይ ግብሪ ሂወት ኣረፋይ ኣብ ትሕቲ ግብሪ ሂወት ኣረፋይና ንስልጠን ማለት እዩ። ማለት ሰሪሕና ኢና ንነዊሕና ተዳሊና ነዛ ፀወታ እዚኣ ብዙሕ ታርጌት ጌርና ሰሪሕና ኢና ነዚኣ ማለት እዩ። ኣምላኽ መስገን ከዓ ሰለስተና ቆሪፅና መፂና ማለት እዩ። ሳይሞን ይስሒቦ ሳይሞን ከዓ ብምሉእ ሰሪሕዎ ድሕሪ 2 ኪሎ ሜትር ብምሉእ ሳይሞን ይስሒቦ

0: እዛ ፊኒሽ ምስ መፀና ከዓ ኣነ ወሲድያ ማለት እታ ፋይናል ማለት ቀዳማይ ወፂ ኣነ ሳይሞን ካልኣይ ወፂኡ ፋኒኤል ከዓ ሳልሳይ ወፂኡ ሰለስተና ካብ ሚኒስትር ሕርሻ ኣብ ትሕቲ ገብሪ ሂወት ኣረፋኢና ንስልጠን ማለት እዩ ዕለት 23 ናይ ዝወርሒ ኣብ ሳውዝ ኣፍሪካ 10 ኪሎ ሜትር ብማናጀር ተሰርዕ ያሎ ፀወታ ኣብኡ ከዓ ከምዚ ዓወት ሒዝና ክመፅእ ኣምላኽ ሓግዘና ብድሕሪኡ ነዚኣ እዛ ፀወታ እዚኣ ንኮፐንሃገን ወርልድ ቻምፒዮን ናክንፃት ኣብኣ ከዓ ኣምላኽ ሓግዘና ማለት እዩ ኣብኡ ሽምናን ሽም ሃገርናን ከነፀውዕ እዚ ፀወታ ቻምፒዮን እዩ ቻምፒዮን እተደኣ ኮይኑ ንሰዓት ኣይትጎይኒ ኢኻ ኣነ ብልክዕ 14:00 እዩ ፐርሶናል ቤስተይ እዚ ከዓ ሃይ ኣልቲቱድ እዩ ዝዓዲ ማለት እዩ ኣብ ኤሮፓ እንተደኣ ከድካ ተውርዶ ኢኻ ናብ ትሕቲ 13 ካብ 13 ክትሃርም ትኽእል ኢኻ ኣጋጣሚ ኣነ እንተ ምስ ኢንጁሪ ድዩ ብድሕሪኡ ሃገራዊ ግቦ ክፍፅም ከይደ ገለ መለት ዕድል ኣይረኸብኩን ኣብ ደገ ከይደስ 5,000 ፈቲነ ይፈልጥ ኒታ እዩ ማለት እዩ ንኣብነት ሳይሞን ተስፋ ገርግሽተ የለና ሕጂ 13:47 ኣለዎ ኣብዚ ዓዲ ኣብ ደገ ከዓ 12:59 ብሪከርድ ናይ ዝዓዲ ከዓ ሳልሳይ ኣሎ ማለት እዩ ሕጂ ኣልቲቱድ ስለ ዝፈላለ ኣብኡ ዝያዳ ሰዓት ህረ መልክ እዩ ብዓለም ደረጃ እንተ ክትዋደ ኮንካ ማለት እዩ ብሓፈሻ ዝናይ ሎም መዓልቲ ሰዓት ደይህረሙ ከዓኒ ሓደ ዓቐብ ድበዝሑ ነይሩሎም መዓልቲ ኤጌን ከዓ እዚ ቻምፒዮን ቻምፒዮን እተ ኮይኑ ከመ ኢልካ እታ ቻምፒዮን ተወዝዳ ኢኻ ተሓስብ እምበር ከመ ኢልካ ሰዓት ተሃርም ኣይተሓስብን ኢኻ ሕጂ ናይ ታይም ትራያል ተዝኸውን ነይሩ ኩሉ ሰብ ንሰዓት ይድጎይ ብዛዕባ ደረጃ ኣይትግደስኒ ኢኻ ማለት እዩ እዚ ግን ቻምፒዮን ስለ ዝኾነ ከመ ኢልካ ትዕወጥረ ኢኻ ተሓስብ ንባዕሉ ንሎስ ኣንጀለስ ክል ን2028 ኣብ ኦሎምፒክ ቲም ኢና ደለና ሽዑ ሚኒማ 12:50 እዩ መእተው ንኦሎምፒክ ማለት እዩ ንዑ ንክንሃርሙ ኣብ ስራሕ ኢና ደለና ካብ ኩሉ ስድራ ቤተ ልዕሊ ዝኾነ ሰብ ስድራ ቤተ እዮም ድፅበዩ ኣነ ንክዕወት ማለት እዩ ልዕሊ ዝኾነ ሰብ ሕጂ ንዕኦም ኣጆኹም ኣብቲ ብስራሕኹምሉ ነገርሲ ክበፅሐ ሰሪሕኹም ኢኹም ኣባይ ኣነ ከዓ ክበፅሐ ክብሎም ደሊ ኤገን ክመስግኖም ደሊካ ብመጀመርያ ፈጣሪ ማለት እዩ ካብዚ ኩሉ ድሕሪ ሕማም ገለመለ ንክምለስ ዝገበረንስ ሓይሊ ኣምላኽ ኣብ ትሕቲ ፈጣሪ ከዓ ተዓሊመ ነይረ ሃገራዊ ግቡእ ፈፂመ ጎስጓስ ንሓበሬታን እዚ ምዕራብ በፂሕኒ ማለት እዩ ንሶም ከዓ ነዚ ዓወት ንከምፅእ ነዚ ትሬን ሰሪሕ ብዚ ንክዕወት ኣፖርቹኒቲ ተኸፊቶም ብለ ማለት እዩ ብጣዕሚ ክመስግኖም ደሊ እዚ ምዕራብ ማለት እዩ ኣሰልጠንተይ ደቂ ጋንታይ ነዚ ናይ ሎም መዓልቲ ፀወታ ድሙቕ ክኸውን ዝገበረ ከዓ ሳይሞን ተስፋ ጌርግሽ ብጣዕሚ ከመስግኖ ደሊ ቴንኪ ክብሎ ደለ ማለት እዩ
1: ኣብ ናይ ደቂ ኣንስትዮ ዝተካየደ ውድድራት ምስ እንሰግር እውን ኣብ ተማሳሊ መዋደር ቦታ ዝተካየደ ኮይኑ ኣትሌት ደሊና ሽሻይ ካብ ዞባ ማእከል ብ16:43 ካልኢትን 24 ንኡስ ካልኢትን ግዜ ቀዳመይቲ ኮይና ክትዕወትን ከላ ዕውቲ 2,000 ናቕፋን ወርቂ መዳልያን ዋንጫን ኮይና ኣስቴር ኢባቤ ካብ ዞባ ማእከል ካልኣይ ተርታ ብምሓዝ ተሸላሚት 1,000 ናቕፋን ብሩር መዳልያን ክትኸውንን ከላ ቅሳነት ተወልደ ብርሃን ካብ ክለብ ደንደን ድማ ሳልሳይ ተርታ ብምሓዝ ተሸላሚት 500 ናቕፋን ንሓስ መዳልያን ኮይና ዕውታት ኣብ ክልቲ ፆታ ሽልማቶም ካብ ኢድ መምህር ወልዳይ ገብሩ ኣቦ ወንበር ባይቶ ዞባ ደቡብ ተቐቢሎም ምስ ዕውቲ 5 ኪሎ ሜትር ኣትሌት ደሊና ሽሻይ ካብ ዞባ ማእከል ዝገበርኒ ዓላል ምስ እንሰግር
2: ህሊ ካብቲ ፀወታ ዝነበረ ብጣዕሚ ፅቡቕ ፀወታ እዩ ነይሩ ኩሉ ሰብ ከምቲ ናይ ቅድም ከማ ኣይኮኖም ብዝበለፀ ፀወታ ከምዚምሽ ብኒሒ ነይሩ እቲ ፀወታ ብጣዕሚ ፅቡቕ እዩተኸይዱ ኩሉ ግዜ ከምቲ ዝብሎ ንኦሎምፒክ ንምስታፍ ጥራሕ ዘይኮነስ ማዳልያ ንክነምፅ ኢልና ኢና ንጎይ ዘለና ካብዚ ንላዕሊ ፅዒረ ከዓ እቲ ዘሎ ሰዓት ንክሃርሙ ተስፋ ይገብር ልዕሊ ዓቐም በቃ ከምዚ ስኮላርሽፕ ናይ ኦሎምፒክ ተዓፂና ስለ ዘለና ንኦሎምፒክ ተኣሽሚሎም ስለዝብሉና ዘለዎ ስኮላርሽፕ ብጣዕሚ ኢና ንዳለወሉ ዘለና ብዙሕ ሓላፍነት ከዓ ከሰክመኒ ምዃኑ በዚ ናይ ሎም ዓንቲ እውን ርእየ ኣሎ ቁርብ ኣብቲ ናይ ፔስሜከር ገለ ተዝሕግዙና ነይሮም እቲ ሰዓት ቁርብ ክመፅእ ይኽእል ነይሩ ይብል ኣነ ማለት ደቂ ኣንስትዮ ከምዚ ናይ ምትህልላኽ ነይርና እዩ ግን ከምቲ ፔስሜከር ብስሕበካ ተኣሽሙስ ኣይኮነን ፔስሜከር ተዝህሉ ንመፃ ውድድራት ፅቡቕ መኸደ ነይሩ ይብል ኣነ ናይ ዞባ ማእከል ኩሉ በታሕዘኦም ይኹም ብኩሉ ስራሕት ብጣዕሚ እዩ ፅቡቕ ንዓናው ሞራል ስለ ዝህቡና በቲ ዘሎ ሞራላት ዓቦ ጌርና ንሰርሕ ኣለና ተስፋ ንገብር ከዓ ከምቲ ንሶም ዝደልይዎ ዓወታት ክነምፃ ኣሎም ከዓ ተስፋ ንገብር ከመስክኖም ዝደሊ መጀመርታ ንክለበይ ፍረ ፃዕሪ ከምኡውን ነሰልጠንተይ ኣብ ደረጃ እዚ ክበፅሕ ዝገበሩኒ ንዕኦም ብጣዕሚ ከመስግኖም ይደሊ ከምኡ ከዓ ንናይ ኦሎምፒክ ስኮላርሽፕ ጠርኒፎም ኩሉ ኣማሊኦም ደስርሑና ዘለዉ ንዕኦም ከዓ ከመስግኖም ይፈቱ ብዝያዳ ኸ ወለደይ ኣብዚ ንኽበፅሕ ዘተባብዑ ንሞራል ድቡኒ ንዖምካ ከመስግኖም ይፈል
1: ብድሕሪዚ ኣትሌታት ናብ ናይ 1 ማይል ወይ 1.6 ኪሎ ሜትር ውድድር እዮም ሰጊሮም ኣብ ናይ ደቂ ተባዕትዮ ዝተኻይደ መሳጢ ውድድር እምበኣር ኣትሌት ፍፁም ኣብርሃም ካብ ዞባ ደቡብ ንውድድሩ ብ4 ደቕን ባዶ 4 ካልኢትን ባዶ 2 ንኡስ ካልኢትን ግዜ ንመዋድርቱ ብፀቢብ ንኡስ ካልኢት በሊፁ ተኣዋቲ 2,000 ናቕፋን ወርቂ መዳልያን ዋንጫን ክኸውን በቂዖም ብ5 ንኡስ ካልኢት ዝተፈለየ ኣትሌት ፍትሓዊ ዛይድ ካብ ዞባ ማእከል ማእከል ካልኣይ ተርታ ብምሓዝ ተሸላሚ 1,000 ናቕፋን ቡሩር መዳልያን ክኸውን ከሎ ኣትሌት ዳብራ ናስር ካብ ዞባ ማእከል ድማ ሳልሳይ ተርታ ሒዙ ተሸላሚ 500 ናቕፋን ነሓስ መዳልያን ክኸውን ክኢሎም። ዕወት ዝውድድር ኣትሌት ፍጹም ኣብርሃም ድሕሪ ዓወቱ
3: ውድድር ብጣዕሚ ጽቡቕ ነይሩ፣ ተዳልየሉ እየ ከዓ 3 ወርሒ እየ ተዳልየሉ፣ ቀዳማይ ምፅኢ ከዓ እንደ ሓጎሰይ ወሳነ ብሉ ቁር ፈንቲት እየም እየ ነረ ፈንቲት እየም ነረ ኣብቲ መወዳእታ ግን ነፍሰይ ተባራቢሩ ቀዳማይ ክወፅእ ከዓ ክኢደ ደገፍተይ እንታይ ምክብለከ ካብ ኣሰልጣን እየ ጀሚርካ ክሳብ ዓበይቲ ሰበይ ዓበይቲ ናይ ጋንታ ጎየይቲ ብዙሕ ምትባዕ ኣለኒ ኣብ ጋንታና ዘለዉ ኣሰልጣኒ ኢና ቀላኣብ ኣንጎሶም የዲት ብጣዕሚ እዮም ዝኣሊና ብግቡእ ገሮም ኣሰልጢኖምና ብቶም ዓበይቲ ናይ ጋንታና ኣለይቲ ከዓ በዓል ዓወት ሃብቲ በዓል መጎስ ሓገዝ ኣለና ናይ ጫማ ኹን ናይ ማልያታት ናይ ቤተሰብ እውን ከምኡ ሙሉእ ደገፍ ኣለኒ ነዚ ክዕወት ከዓ ኣብቂዕኒ መጀመርያ መሰልጠንተይ ቀላኣብ ኮች ቀላኣብ ኣንጎሶም የዲት ክብሪ ምስጋናን እቲ ፀዓርሉ ዓወት ዝሃብክዎም ክመስግኖም ደሊ ብዓብዩ ከዓ ስድራይ ቤተሰበይ ከዓ ሃውበይ ከዓ ኢሜርካ ዝርከብ ብጣዕሚ ዘተባብዓኒ ሳሙኤል
1: ናብ ናይ ደቂ ኣንስትዮ ምስ እንሰግር ድማ ወልዶ ኣትሌት ካናሪ ተክለማርያም ካብ ዞባ ማእከል ንውድድራ ብ4 ደቕን 46 ካልኢትን ባደ 7 ንኡስ ካልኢትን ግዜ ቀዳሚት ብምውፃእ ተሸላሚት 2,000 ናቕፋን ወርቂ መዳልያን ዋንጫን ኮይና ኣትሌት ልልታ ሚካኤል ካብ ዞባ ደቡብ ካልኣይ ተርታ ብምሓዝ ተሸላሚት 1,000 ናቕፋን ብሩር መዳልያን ኮይና ኣትሌት ልዋ ማንገሶም ካብ ዞባ ደቡብ ድማ ሳልሳይ ተርታ ብምሓዝ ተሸላሚት 500 ናቕፋን ነሓስ መዳልያን ክትኸውን ክኢላ ዕወታት ናይ ዝርሕቀት ኣብ ክልቲ ፀወታ ሽልማቶም ካብ ኢድ ኣቶ ኣብርሃም ዮሃንስ ሓላፊ ክፍሊ ባህልን ስፖርትን ዞባ ደቡብ እዮም ተቐቢሎም። ካብዚ ብምቕፃል እውን ምስ ዕውቲ ካናሪ ተክለ ማርያም ዝግበርኒ ዕላል ክንሰግር
4: ውድድር ብሓፈሻ ኩሉ ፅቡቅ ነይሩ ናትና ውድድር ድማ ፅቡቅ ነይሩ ማራ ከምዚ ንሪኦ ዘለና ከዓ ደቂ ኣንስትዮ ኣብ ፅቡቅ መላልዋ ማለት እዩ ብርቱዕ ሓያል ውድድር ነይሩ ንብሕጅስ ከመይ ዓይነት መፃለዎ ደቂ ኣንስትዮ ርኤካ ወ ናብዚ ውድድር ብዙሕ ኢና ተዳሊና ኣሰልጣኒ ገቢቦት ኣርፋኖ እውን ናብ ውድድር ብስነስርዓት ዘድሊ ሞራላ እውን ወላ ናይ ትሬን ዘድሊ ነገር ዝሃበ ኣዳሊና እዩ ኣዝዩ ሓያል ትሬን ሰሪሕና።

0: ከምዚ ንሪኦ ዘለና ከዓ ደቂ ኣንስትዮ ኣብ ፅቡቅ ምናልባ ማለት እዩ ብርቱዕ ሓያል ውድድር ነይሩ። ነዚ ሕጂ ከመይ ዓይነት መፃለዎ ደቂ ኣንስትዮ የርእካ?
1: ወ ናብዚ ውድድር ብዙሕ ኢና ተዳሊና። ኣሰልጣኒ ገቢቦት ኣርፋኖ እውን ናብዚ ውድድር ብስነስርዓት ዘድሊ ሞራላ እውን ወላ ናይ ትሬን ዘድሊ ነገር ዝሃበ ኣዳሊና እዩ። ኣዝዩ ሓያል ትሬን ሰሪሕና ኢና ናብ ዝመፅና ማለት እዩ።